0: ዝኸበርኩም ተኸታተልትና ከም ፈላሚት መደብና እተቐርብ ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን ንሎሚ እውን መበል 20 ክፋላ ይስዕብ መምህር ሕብረ ብዙሓት ጠባያት ተፃዊሩ ሕልሚ ብዙሓት ዘግህድ ሓንሳብ ምሳሰርፀውን ዘይለቅቕ ፍጠት ዝዕጥቕ እዩ ኪኖ እዚ ግብ ንዝበለ ፅልማት ናብ ብርሃን ዝልውጥ ድንድል መሳገሪ ናይ ብሩህ መፃእን እዩ ኣብ ነፍሲ ወከፍ ዓመት ዝተፈላለየ ኣብያተ ትምህርቲ ብደረጃ ዞባ ንኡሳን ዞባታት ብዝተፈለየ መልክዕ እውን ንብሉፃት መምሃራን ሽልማት ናይ መተባብዒ ይህባ እየን ንሎሚ ኣብ ንኡስ መደብ ዕላል ተመክሮ ሚኒስትር ትምህርቲ ጨንፈር ዞባ ሰሜናዊ ቀሕባሪ ዘዳልዎ ናይ ምትባዕ መደብ ንብሉፃት መምሃራን ተሰኒዱ ተለኣይክሉና ኣሎ ጋዜጠኛ ሳምራዊት ሊቪዮ ኣዋሂዳ ኣቕሪባቶላ ይስዕብ
1: መምህር ማእገር ምዕባለ ናይ ሓንቲ ሃገር እዩ ኣብ ዝኾነ ሕብረተሰብ ልዕሊ መምህሩ ክብርኽ ዝኽእል የለን ኪኖ ብረኸ መምህር ክኸይድ ዝኽእል ምዕባለ ሕብረተሰብ ክህሉ ኢልካ ዝሕሰብ ኣይኮነን መምህር ጥርዚ ደረጃ ዕቤት ናይ ሓደ ሕብረተሰብ እዩ ክበሃል ይከኣል ስለዝኾነ መሰረት ናይ ኩሉ ምዕባለ ሕብረተሰብ ኣብ መምህር እዩ ዝምርኮስ ናብቲ ዝለዕለ ደረት ምዕባለ ክበፅሕ ንዝደሊ ሕብረተሰብ ከኣ መምህር እዩ መሳልሉ መምህር ምንጪ ዓወታት ናይ ሕብረተሰብ ክኸውን እንከሎ ካብ ሓሊፉ ድማ መስሊ ናይ ሕብረተሰብ እዩ ስለዝኾነ ድማ ሞያ መምህርና ኣብ 4 ክብርታት ናይ ሕብረተሰብ ዝተፀፈየ እዩ እቲ ክብርታት ናይ ሞያ መምህርና ክብረት ሓልዮት ቅንዕና ከምኡውን እሙን ክኸውን ይግባእ ነዚ ክብርታት ምዝላበስ ድማ እዩ መምህር ኣብ ሕብረተሰብ ውፅኢታዊ ስራሕ ዓዩ ክበሃል ዝከኣል ነዚ ህዮ ምስክር ዝኾነና ድማ ኣብ ዝሓለፈ ሰሙን ኣብ ዞባ ሰሜናዊ ቀሒ ባሕሪ ኣብ ሞያ መምህርና ነዊሕ ዓመት ብዘይተጎልባነት ዝሰርሓ ኣብነታውያን ደቂ ኣንስትዮ መምሃራን ክሽልም ክኢሉ ዕላማ ናይ ዝመደብ ሓላፊ ጨንፈር ሚኒስተር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ክገልፅ ከሎ
2: ዓላማ ነዚ ክካየድ ዝፀንሐ መደብ ኣብ ብደረጃ ጨንፈር ትምህርቲ ዞባ ሰሜናዊ ባሕሪ ንኣብ ስራሕ መምህርና ተዋፍሮም ዝፀንሑ መምሃራን ደቂ ኣንስትዮ ብፍላይ ደቂ ኣንስትዮ መምሃራን ናይ ምትባዕ መስርሕ እዩ እዚ መስርሕ እዚ ዓላምኡ ድማ ነዚኦም ኣብ ነዊሕ እዋናት ኣብ መስርሕ ምሃር ምስምሃር ክሰርሑ ዝፀንሑ መምሃራን ናብቲ ዝገበርዎ ዘሎ ናይ ስራሕ ኣበርክቶ ኣብ ግምት ምእታው ኣብ ስራሕ ዝፀንሖም ተገዳስነት ኣብ ግምት ዘእተወ ኣፍልጦ ናይ ምሃብ ሰንስርዓት እዩ ሎሚ ዝካየድ ዝውዓለ ማለት እዩ
1: ነዊሕ ሱር ዘለዎ ገረብ ብዙሕ ፍረ ይህብ ስለዚ እቲ ሱር ሕብረተሰብ ብመምህር እዩ ዝዓሙቕ ብመንፅርቲ ዕምቆት ድማ ፍርኡ ንዘመናት ከሳግር ይኽእል መምህር መሳሊ ናይ ሓደ ሕብረተሰብ ምዃኑ ድማ ክንዝንግዖ ኣይግባአን እቲ ናይ ትማልን ናይ ሎምን ፅባሕን መሳገሪ ድልል መምህር እዩ ብቕዓት ትምህርቲ ናይ ሓንቲ ሃገር ዕቤትን ፈጠራውነትን ከውሕስ ይኽእል
3: ናይ ስራሕ ተመክሮ ኣብ ሚኒስትሪ ትምህርቲ 2014 ከምዚ ሕጂ ወርሒ 9 ተመዲበ ኣልሞስት 12 ዓመታት ገይረ ኣለኹ ከም መምህር ናይ ሃይ ስኩል ከምኡ ውን ከም ምምሕዳሮም ፋይናንስን ናይ ካልኣይ ደረጃ ቤት ትምህርቲ ተምሃር ኣብ ሰዓት እዚ ድማ ምምሕዳሮም ፋይናንስን ናይ ማሕበር መምሃራን ኮይነ ይሰርሓ ኣለኹ ንስርሐይ ብልብየ ዝፈትዎ ብልብየ ዘፍቅሮ ተግሄ ድማ ይሰርሓ ኣለዩ
4: ኣነ 2006-2007 ጀሚሮ ትምህርቲ 2018 ወዲየ ምምህርነት ተመርቐት ታየ ሳብሕጂካ ይምህር ኣለኹ 8 ዓመት
5: ናይ ስራሕ ተመክሮ 8 ዓመት ገይረ ኣለኹ ምስ ስራሕ መምህርና ከዓ ዘየድፈትዎ ሞያ እዩ ብዙሕ ነዊሕ ዓመታት ሰሪሐ ኣለአ ደገና ድሓኒ
4: ኣራይ ናይ ስራሕ ተመክሮ መጀመርያ ካልኣይ ደረጃ ምስ ወደኹ ወርሳይ ከኣሉ ምስ ከትኩ ኣብ 21 ዙር ናይ ድግሪ ነጥበምፅአ

0: ኮርጅ ሕርሻ ሓመል ማለት ዋ ተፀምቢረ ማለት እዩ ኣብኡ ከዓ ንኣርባዕተ ዓመታት ናይ ድግሪ መደብ ወዲአ ኣብ 212 ከም መምህር ሚኒስትሪ ትምህርቲ ከም መምህር ኣብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ፀብራ ተመዲበ ኣብኡ ከዓ ከም ናይ ኣግሪካልቸር መምህር በቲ ዝወዳእኽዎ ሞያ ማለት እዩ ንዓሰርተ ዓመታት ኣገልግል ስጋዕ 222 ብድሕሪኡ ምስቲ ኩሉ ከም ኣብነት ኢሎም ካብ ዞባ ማለት እዩ ምስ ኩሉ ተመክሮ ምስ ክሉ ስራሕ ሪኦም ናብ ሱፐርቫይዘር ከም ዝዓቢ ገይሮም ዞባ ሰሜናዊ ቃልሓል ማለት እዩ ካብ 222 ስጋዕ እዚ ዕለት ከም ሱፐርቫይዘር ማእከላይ ደረጃ ኣብያተ ትምህርቲ ኣብኡ ዞባ ናቕፋ የገልግል ኣለኹ ማለት እዩ
1: ናይ ድራሰት ሽቆለየ ብዙሕቱ 33 ሰናት ድራሰት ኣለኩ እትሊ ወዲኩ ሽቁል ኣነ ኣፍርዮኮ እብል ብዙሕ ኣድማዕኮ እብል ሰባት ብዙሕ ኣድማዕኮ ቤተ ዝብላ ገልጃት ማእት ኣለዮ ዝብላካ ማለቱ ካብ ብዙሕ ቀሊል ዩ ሸቀይኩሁ 33 ሰናት ድብ ድራሃት ክትፅናሕ ክብቱ ምስላ ላተሸቅዮ ሽቅል ግን ተኣድምዕ ወግል ተኣውቀ ላዝም ሰበቱ ብዙሕ ሽቁል ሸቀይኮ ግልበለ ቀድር ወላማ ለከልኦኩ ወቀት መግል ሓደዱ ቀድር ማለት 33 ሰናት ቀሊል ይኮኒ ይሽቁል
2: ናይ ሽቁል ተጃርብየ ግል 23 ሰናት ዲብ ምዲር የሸዕብ ኮምሰል ምዲረት ናይ ረውደት እንደገበኮ ሸቃ ኣልኮ ምህናት ናይ መምህር ናይ ምህናት ናይ ምደርስ ኣነ መራት ፈትያ ግልሚ ምን ንእሸ ምስል መድረሰት ልወዲ ኳነ በለቲ ምስል ደረሰ ምድርሲን ሰበት ዓበይኮ መረ ዋሕድ እብል ብየት ልፈትያ እብንየቸ ሰበት ፈትያ የኒ ናመ ሽቁል የኒ ብዙሕ ግል ከም ፀገም እንደኣ ከም ለትዕብ እንደኣ ይርእዩ ንበለት
3: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ኣ ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ኣ ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ
4: ናይ ስራሕ ተመክሮ 43 ዓመት ኣብ ስራሕ ፀኒሐ ኣለኹ ክሳብ ሕጂ ፍቕሪ ናይ ስራሐይ ከዓ ማዕራ ኣለኒ ምክንያቱ ምስ ትምህርትን ምስ መምሃርን ምስ ትምሃርን ተዕድሜና ምስ እተኣሳሰረ ስለ ዝኾነ ክንድቲ ዕድመየ ዝፈትዎ ብዛዕባ ትምህርቲ ከዓኒ ሕማቅ ክሰምዕ ኣይደሊን ወይ ከዓነ ትምህርቲ ዘናእስ ወይ ብትምህርቲ ሕማቅ ዝዛረብ ብጣዕሚ እየ ዘቆጣዕ
5: ሞያ ምምህርና ብሓደ ዝተኣከበ ፍልጠት ወይ ኣካል ክወሓስ ይኽእል እዚ ዝተወሃለለ ፍልጠት ካብ ዝተፈላለየ ትካላት ትምህርቲ ወይ ውልቀ ሰባት ክኸውን ይኽእል እዚ ውህሉል ፍልጠት ድማ ካብ ግዜ ናብ ግዜ እናተመሓየሸን እናዓሞቐን ክኸይድ ፀኒሑን ኣሎን ስለዝኾነ ድማ ኣብ ኩሉ ሕብረተሰብ ሞያ ምምህርና ኣዝዩ ኣገዳሲ ምዃኑ ክንርዳእ ንኽእል
6: ተን ዘመልክተ ናይ ደቂ ኣንስትዮ ጥራይ ዚ ሕጂ ተጀምሩ ዘሎ መደብ ደቂ ተባዕታ መልክትን ማለት ኣይኮነ ንመፃኢ ደቂ ተባዕታ ብግምት ዘእትወ እዩ ኣብዚ ግዜ ግን ነተን ደቂ ኣንስትዮ ምሃራን ብፍሉይነት ደቂ ኣንስትዮ ምሃራን ኣብ ርሑቅ ገጠራት ከይዶም ስለ ዝሰርሑ ደቂ ኣንስትዮ ዳይሬክተራት እውን ኣብ ከተማታትን ኣብ ሓውሰ ከተማታትን ከም ዳይሬክተራት ኮይነን ዝሰርሓ ሱፐርቫይዘራት እውን ኣብ ከተማታትን ሓውሰ ከተማታትን ገጠራትን ከም ሱፐርቫይዘራት ኮይነን ዝሰርሑ ዘሎ ነዚን ኣብ ምሕደራ ይኹን ኣብ መስርሕ ምሃር ምስትምሃር ከም መምሃራን ከም ዳይሬክተራት ከም ሱፐርቫይዘራት ዘሎ ደቂ ኣንስትዮ ዝመልክት ምፅባዕ ወይ ኣፍልጦ ምሃብ መደብ እዩ ማለት እዩ
7: ብድሆ ከም ጓል ኣንስተይቲ ብዙሕ ብድሆታት የጋጥመካ እዩ ኣብቲ መጀመርያ ከም መምህር ኮይነ ዝሰርሓሉ ዝነበርኩ ሰዓታት ወላ ሓደ ብድሆ እውን ናይ ገጥመኒ ነይሩ ከም ጓል ባፅዕ ኣባፅዕ እውን ዝሰርሕ ምንባረይ ብዙሕ ብድሆታት ኣጋጢምኒ ክብል ኣይክእልኒ ስዒቡ ግን ምስ ባህሪ ዝመፅእ ነገራት ስለ ዘሎ መርዓ ኣሎ ጥንሲ ሕርሲ ስለ ዘሎ ከም ጓል ኣንስተይቲ ነገር ኣብኡ ብዙሕ ነገራት ብድሆታት እውን የጋጥም እዩ ንኩሉ ግን ምስ ሓለፍተይ እንዳተረዳዳእኹ ሰጊረዮ ኣብዚ ደረጃ እዚ ድማ መፅሐ ኣለኹ
0: ከምህር ብዙሕ እንድ ዘጋጥመካ ሕጂ ብፍላይ ጓልካይካ ኣንሕጂ ብናተይ ክኸዲ እንተኮይነ ኣብቲ መጀመርያ ክምደብ ከሎ ካልኣይ ደረጃ ፀብራ በይነ የ ነረ ጓል ኣንስተይቲ ማለት እዩ ምስቲ ዘሎ ከባቢ በይነ ነረ እተን ዝመፃ ከዓኒ ካልኣይ ደረጃ ዝወድኣ ካብ ካልኦት ዞባታት እየን ወይ ሓንቲ ትመፅእ ወይ የላን ማለት እዩ ሓደ ዓመት በይነ ይምህር ታ ካልኣይ

0: ዓመት ኸኒ ሓንቲ ትመፅእ ሽዑ ከዓ ትገድፎ ገለ እዩ ሕጂ ብዙሕ እዩ ዘጋጥመካ ምስቲ ዘለና ከባቢ ምስቲ ዘለና ሕብረተሰብሲ በይንኻ ትኸውን ኣብቲ ቤት ትምህርቲ ብዙሕ ነገር ይጎድለካ ሕጂ ማለት ብዙሕ እዩ ትብድሆ ግን ከም ጓል ኣንስተይቲ ብሓፈሻ ጓል እንታይ እያ ወይ እታ መምህር እንተኮይና ብፍላይ ሕጂ ኩሉ እያ ትፈለጥ ማለት እዩ ከምዚ ናይ ምፅዋር ኣቕማይ ዓቤ ኩሉ ነገር ሲ ናቆላለቶ ስለ ትኸይድ እቲ ዘሎ ብዙሕ እዩ ግን ከም ቀሊል ጌርና እንተሓሲብናዮ ይቐልል እዩ ሓንቲ ብዙሕ ዘሸግር ነገር ኣያጋጥምን እዩ ማለት እዩ
1: ዋላ ይበል ሃሊሕላ ረብሸትላ ተዓብህላ ላኪን በርናሚጅ ተፈግርግሉ በርናሚጅ እናፍጋርካ ምስለሽቁል ግሎ ትሸቀ ኣውሌት ነሰርዓካ ንሃ ውዛረት ትወዴ ወሓቆሃ ናይ ቤትካ በርናሚጅ ወዴ ሓቆ በርናሚጅ ኣፍጋርካሉ ስታት ኣፍጋርካሉየ እንዲ ተዓወት ብፀገም ይሃላኒ ንተተዓወት ብሄት ቀድር ባሃለቱ
2: ድሆታት ግድን ይሃጋጥመካ እዳሓን ካብኡ ናብኡ ዝዓድና ከተማ ስለ ዝኾነ ይሓይሽ ግና ናይ ተምሃሮ ገለ ጥራእዩ እምበር ብካልእ ዝኾነ ብድሆ ዘጋጥመና የለን ዝኾነ ብድሆ ዘጋጥመና የለን ተምሃሮ እዩ ተምሃሮ ከዓ ምዒድና መኺርና ሓብሒብና ከም ደቅና ኢና ንሕድፎ
3: ኣይዋ ፀጋም ገለሃለ ቀድር ዝሩፍ እድንያ ኣቦ ከብድ ምጅተማዕ ይሃለዮታ ኣይወ ምጅተማዕ እዲብ ከብድ ምጅተማዕ ሰባት ኣለየና ብዙሕ ግለ ሰባትፍ ቀድር እሊ ላኪን ንወስካ እንደ ከየትካ ሁገየስካ ምገብእኒ ብዙሕ ፀገም ብልክለቅ ብልካ ይቀድር ንበለቱ ከብሊ ሰበት እሊ ለመፀና ላዕላ ፀገማት ምስላ ወዱግ እናላዓለው ዋልደና ለሰዱና ተዓለው መሳዕደት ኩሉ ፀገም ግን ንርአይ ቀደርናን አልሓምዱላ ፍድረቢ
4: ብድሆታት ከም ኣብ ስራሕ ዘለካ መጠን ብድሆታት ከጋጥም ናይ ግድን እዩ ከከም ግዜኡን ኩነታትን ከዓኒ ትፈትሖ እቲ ዘጋጥም ብድሆታት ከዓ ካብ ዓብኣ ነላዓሊ ምዝኸውን ካብቶም ልዕሊ ኢኻ ዘለውን ትሕት ኢኻ ዘለውን ተረዳዲእኻ ዝፍታሕ እዩ
5: እዚ ሞያ ዓሚቕ ዝኾነ ፍልስፍናዊ ነፀብራቕ ናይ ሓደ ትካል ሕብረተሰብ ብሓፈሻ ኸ ናይ ደቂ ሰብ እዩ ካብዚ ብምብጋስካዩ መምህር ነዝግቡእ ዕማም ንምትግባር ዝተዋፈረ ብዘይካዚ ንሕማቕን ፅቡቕን ዝመሚ መምህር እዩ ሓደ መምህር በቲ ውህሉል ፍልጠቱ ጥራይ ዘይኮነ ብክብርታትን መትከላትን ናይ ትሰርሓሉ ትካል ይኹን ሕብረተሰብ ክቕየድ ይግባእ እዚ ድማ እዩ ነቲ ሞያ መምህርና ብግቡእ ክቕይሮ ዝኽእል ከም ውፅኢት ናይዚ ድማ መምህር ሓደ ካብተን ሕብረተሰብ ብግቡእ ዝምእዝን እዩ ክንብል ንኽእል
6: ኣብዚ መደብ ዝሳተፉ ደቂ ኣንስትዮ ስ3 እዮ ካብ መላእ ዞባ እዮም ተሳቲፎም ዘሎም ካብ መላእ ዞባ ክንብል ኮና ብጀካ ንዞባ ዳሃላ 9 ንእሳን ዞባታት ተው ሓደሓደ 2 ተገለ ንእሳን ዞባታቶም ብርክት ዝበለ ቁፅሪ ክሳብ 20 15 ዘሳትፉ ንእሳን ዞባታት ኣሎ ከከም ሳታፍነትን ዘሎም ብዙሕ መምሃራንን ኣብ ግሚ ዘእተወን ኣብኡ ዘሎ ኣበርክቶ ውን ነዊሕ እዋናት ዝሰርሑ መምሃራን ዘጠቃለለይ ማለት እዚ ደቂ ኣንስትዮ ምትባዕ ማለት
7: ኣተሓሕዛ ወይ ከዓ ርክብ ወለድን ተምሃራይን ከመይ ክኸውን ዘለ ዝብል ርድኢት ኣለን ኣነ ብነብሰይ እቶም ወለዲ ከም ንኣሽቱ ከም ኩሉ ግዜ ወላዲኻስ ተዓቢ ወይ ዳዓብኻ ኮይኑ ኣይስምዖን እዩ ስለዚ ድማ ኩሉ ግዜ ብንእሽተይ ገይሩ ትሪት ዝገብረካ ስለዚ እቶም ወለዲ ኣብቲ ዕድመ ናይ ደቅና ወሪድና ከም መሓዙትና ወይ ኣዕርኽትና ገርና እንድሕር ደኣ ሒዝናዮ ወይ ተንከባኺብናዮም ነቲ ውላድና ወይ ነቲ ተምሃራይ ናብ ዝደለናዮ መኣዝን ከነትሒዞ ኣይክንሽገርኒ ኢና ክብል ይኽእል ስለዚ እቲ ወላዲ ምስ ተምሃራይ ወይ ከዓ ምስ ውሉዱ ልክዕ ከም ምሕዝነት ወይ ከዓ ከም ዕርክነት ዝምድና ክፈጥር እዩ ዘለዎ
2: ተሓሕዛ ተምሃሮ ቀድናይ ነገር ትመምህር ልክዕ ከም ውላዱ ነቲ ተምሃራይ ክሪኦ ኣለዎ እቲ ወላዲ ከዓ ነቲ መምህር ልክዕ ከም ወላዲ እዩ ኢሉ ኣሚኑ ነቲ ተምሃራይ ክሰዶ ኣለዎ ቲ ቤት ትምህርቲ
0: ንሱ ሕጂ ብጣዕሚ ኣገዳሲ እንዲ ብፍላይ ኣብትናትና ካሪክሎም እተን ሰለስተ ጠሽመን ተኣሳሲረን ክኸዳኸል ዘለዎ ማለት እዩ ወላዲ ተምሃራይ መምህር ሕጂ እቲ ተራ ወላዲ ከማንቲ ዝዓበየ እዩ ምክንያቱ እቲ ትምህርቲ ሲ ካበይ እዩ ዝጅምር ዘሎ ካበይ ዝጅምር ዘሎ እቲ ትምህርቲ ካብ ገዛ ሕጂ ብፍላይ ጓል ኣንስተይቲ ወይ ኣዴ ምህርቲ እንተኮይና ከም ወላዲ ኮይና ከም መምህር ተገልግል ኣብ ገዛ ማለት እዩ ሕጂ እቲ ታራ ብጣዕሚ እዩ ታራ ዘለዎ እቲ ወላዲ ኣብ ትምህርቲ ማለት እዩ ኣብ ሕብረተሰብና ግን ብዙሕ እቲ ምክትታልሲ ብዙሕ የለን ማለት እዩ ሕጂ ኣወዳዲርካ ምስትናትና ከባቢ ምክትታልሲ ብዙሕ የለን እምበኣር እቲ ናይ ታራ ናይ ወላዲ ብጣዕሚ ዓብእዩ መጀመርያ ኣድኡ ዝመሃረቶ እዩ እቲ ዝመሃር ማለት እዩ ገዛና ከዓኒ ወይ እቶም ስድራና ዝበሃሉ እቶም ቀዳም ወትናትና መምሃራን ስለ ዝኾኑ ዓብታር ኣለዎም ኣብ ሂወት ተመሃራ እዩ ማለት እዩ ንሶም ዝከታተልዎ

0: ፕሮግራም ጌርካ ዘይተመሓደሮ ኮይንካ ወላ ሓንቲ ብፕሮግራም ጥራሕ እዩ ዝመሓደር ዝኾነ እንታይ ክትገብረ ኣለካ ጥራሕ ሌሰን ፕላን ኣውፅኢኻ ብሌሰን ፕላን ክመሓደር ኣለዎ ምስ ሓዳርን ምስ መምህርናስ ወላ ሓንቲ ዘጋጥምሲ የለንናትና ኢልና ኢና ንወስዶ እንድሕር ደኣ ኣብ ስራሕ ኣለኻ እንድሕር ደኣ ቲ ሂወት ኣለኻ ግድን ኩሉ እዚ ተማሊእኻ ወይ ከዓ ማሊእኻ ብሓንሳእ ስለ ትገብሮ ወላ ሓንቲ ዘጋጥሙ ነገርሲ የለን
1: መደረስዎ ሓዳር ንብል እንተልየና ሓበ ፀገም የለዎ ሻክል ክልኡ ዘና ይቀድር ንግልምላት ላመዳቱ ወዳኢመን እብስታት ጌስካ ምግብል ኣትወዲዩ በርናምጅ ይቡ እንተሰጠርካዊ ጌስካ ምግብኒ እንታይ ትትዕብ ወለ ሽቁል ከማን እብበበዩ ገብእን
2: በቦትኦም ኣለዋ ሓዳርን መምህርናን ክትነብር እንተኮይንካ ስራሕ ክህሉ ኣለዎ እቲ ስራሕ ከኣነቲ ናይ መምህርና ስራሕ እዩ ትስራሕና ብዚ ናይ ሓዳር ኩነታት ነካይድ በዛ ከኣነቲ ናይ ስራሕ ኩነታትና ነካይድ ክሳብ ሕጃና ሓሙሽተ ቆልዑ ወሊደ ተማሂሮም ሕጂ ከኣነ ብምልኦም ኣበበልጉሎት ኣለዉ ሰሪሖም ሕጂ ንዓይ የዕብዩን ኣለዉ ማለት እዩ ቅድም ንዕኦም የዕብዮም ነረ ሕጂ ከዓ ንዓይ ተራይ ኮይኑ ማለት እዩ
3: ንታሪክ ስነ ምምህርና ናይ ሃገርና ምስነድስስ ነዊሕ ሰረት ዘለዎ እዩ መምህር ኣብ ሕብረተሰብና ከመይ ይርአን ዝብል ሕቶ ምምላስካ ኣድላዩ መምህር ክብርታት ውህሉል ፍልጠት ናይ ሕብረተሰብ ዝዕቅብን ናብ ወለዶ ዘሰጋግርን ድልድል እዩ ኣብ ሕብረተሰብ ለውጢ ዘበግስ ዝቆፃፀርን ዝመርሕን መምህር እዩ
4: እዚ መጀመርታ እምበር መወዳእታ ኣይኮነን ብፍላይ ብደረጃ ዘባኸሪ ኹን ስፍሕ ዝበለ ቁፅሪ ዝሸለምናሉ ግዜ እዩ ስለዚ እዚ ነቶም እዞም ዝሸልሙ ዘሎዎ ምሃራን ብሓቂ ኣብነታውያን ኮይኖም ንካልኦት ኣብነታውያን ኮይኖም ንክሰርሑ ዘተባብዕ እዩ ማለት እዩ ስለዚ ንመጻኢ ካብ ዝበዝሐ ቁፅሪ ክንሳተፍ ተስፋ ኣለና ስለዚ ኣብቲ መስርሕ ምምሃር ምስትምሃር ዘለዎ መምሃራን ደቂ ኣንስትዮ እውን ናይዚኦም ሎሚ ዝሸልሙ ዘሎዎ ምምሃራን ኣብነቶም ተኸትልኩም ኣብ መስርሕ ምምሃር ምስትምሃር ኣብ በቕዓት ትምህርቲ ተርኦምን ክዕዝዙ ይላቦ ብፍላይ እዚ በዓል እዚ ሎሚ ንገብሮ ዘለና ምሽላምን ወይ ኣፍልጦ መሃብ ናይ ደቂ ኣንስትዮ ብኣጋጣሚ 50 ዓመት ወርቃዊ እዮበሌ ብምስራት ቤት ምስውራ ምዃኑ ሓደ ድርብ ዓወት እዩ ማለት እዩ ኣካል ንዚ ምትባዕ ዘለውን መምሃራንን ዳይረክተራትን ሱፐርቫይዘራት እውን ተምሃሮ ነበር ቤት ምስውራ ኣካል ነዚ መስርሕ ኮይኖም ኣሎም ስለዚ እዚ ሓደ ዓብይ ድርኽ ዝፈትር እዩ ማለት ንመጻኢ ናብቶም ተሪፎም ዘሎ መምሃራን ማለት ስለዚ እዚ ብኣጋጣሚ ነዚ ናይ ብምስራት ወርቃዊ እዮበሌ ቤት ምስውራ ምዃኑ ንኩሎም ተምሃሮ መምሃራን ኣለይቲ ቤት ምሰውሮ ኣካል ናይ ስርዓተ ትምህርቲ ስለ ዝፀንሑ ብዚ ኣጋጣሚ እዚ ንዖምን ዮሃና ዝብል መልእክቲ የመሓላልፈሎም ማለት እዩ
5: ኣብ መጨረሻ ኣነ ከመሓላልፎ ዝደሊ በዚ ኣጋጣሚ እዚ ዝኾነት ጓል ኣንስተይቲ ኣብ ዘላትሉ መድረኽ ብልፅቲ ኮይና ክትወፅእ ክትክእል ክትፍትን ኣለዋ ኢለየ ዝሓስብ ዛትስዋይ ድማ እቶም ኣብ ከባቢና ዘለዉ መሳርሕትን ኣሓለፍትና ድማ ዝያዳ ምትብባዕን ምጉስጓስ ንደቂ ኣንስትዮ ኣብ ዝለዓለ ደረጃ ንክበፅሓን ንክገብርለን ከተባብዕወን በዛ ኣጋጣሚ እዚ ይላቦ ማለት እዩ
6: በዚ ኣጋጣሚ እዚ ይቀኒልና ንኩሎም ነዝዝሃቡና እዚ ሂቦምና ዘለዎ መተባብዒ ሎሚ መብፃዕና ንሕድሰሉ ንመፃኢ ከመይ ገርና ሓያላት መምሃራን ኮይንና ሃገርና ንህዝብና ነስኒ ይገብረልና ማለት እዩ
0: በዚ ናይ ሎም ኣጋጣሚ ንድዕ ቃላት ከማ ሓፅርና ነቲ ዝስማዓኒ እቲ ክብሎ ዝደልን ማለት እዩ ብምሉእ ንእዚ ዝተገበረና ምትብባዕ ማለት እዩ ደቂ ኣንስትዮ ተባሂልና ብፍላይ መምሃራን ማለት እዩ ምስ ኣዴታትና ዝኾነ መምሃራን ንሕና ሕጂ ማእኸላይ ዕድመ ኣለና ካባና ዝንእሳ ከማ ንሕና ዝምሃርናየን ምሳና ተሸሊመን እዚ ኣብነት ተባሂልና ካብ ሙሉእ ዞባ ተኣኪብና ብዚ ኣብ ሓደ ኣብ ቅድሚ ክብርቲ ሚኒስትርን ሓላፊ ስምናዊ ቃሕብርን ትምህርቲ ማለት እዩ መምህር ረሺድ መሓመድ ዑስማን እቶም ካልኦት ዝገበሩልና ኣነ ብጣዕሚ ክገልፆ ኣይክእልኒ እቲ ዝስማዓና ሓበን እቲ ዝህበኒ መብፅዓ ማለት እዩ ኣብ ስራሕ ዝያዳ ንክዓቢ ኣብ ስራሕ ዝያዳ ክድምእ ክሕግዝ ኣብ ሕብረተሰበይ ብዙሕ ነገር ክገብር ከም ዘለኒ እዚ ሕድሪ ተሰኪመ ኣለኹ በዚ ናይ ሎም መዓልቲ ዝተገብረለይ ማለት እዩ
7: ወላ ብላ መናሰበት ላ እትላ ኣብፅሓትና ኣወለ ግላ ለወደው ግልና ሓምድ ጋዝሕት እንደገባና ዲብላ እግሪ ስኒ ንሪያ ምለይ ዓናት ርኤና ላድረሳውና መደረሴና ርኤና ሚኒስተር ኖሰምስና ነገሴት ግላ ርኤና ባሃለቱ እሊ ሀይን ይኮኒኒ ባረኸለፊዮም ዛ ተፍሰት ለነስአቶም ባሃለቱ ካልይት ሕና ኣዛ ሕና እብነት ብላምልና እግሊ እግና ለመስሎ ወግራነ ልህለው

ናይ መዛዘሚ መደብና ተቐርብ ንኡስ መደብ መቐልሕ መንእስያት እያ ክትከውን ኣብ ትሕዝቶኣ ኣብ ዝሓለፈ ሰሙናት ዝተኻየደ ቅነ መንእስያት ሃማመት የ ዞባ ዶብ ዝዳሰሰይ ክኸውን እዚ ንባህላውን ትምህርታዊ ጠቀስ ውድድራትን ፍሉይ ተውህቦን ዘለዎም ዘሳተፈ ምርኢት ኣብ ትስዕብ መደብ ተዋሂዱ ቀሪቡሎ ሰናይ ምክትታል።

ኣማማተ ከም መቐጸልታ ኣብ መንእስያት ዘካይዶ ዝጸንሐ ንጥፈታት ብመሰረት ሓድሽ እስትራቴጂያዊ ውጥን 2026-2030 መሓውራት ክሳብ ዓድን ክፍልን ብምዝርጋሕ ንኹሉ መንእሰይን ተምሃሮን ንምውዳብ ንምምእዛንን

0: ተኽእል ቅርፅን ኣወዳድባን ብምሕያል ንነፍሲ ወከፍ ዓድን ክፍልን ወከልቲ ከም ዝህልዎን ብምግባር ንዕኦም ዘወሃህዱ ኣካይቲ ኣካል ምምሕዳር ከባብን ቤት ትምህርቲ ድማ ብምቓም ኣባላት ኣካይቲ ኣካል መዛንኦም ንምእላይ ዘኽእል ጥበባትን ንቕሓቶም ዘበርኽ ዝተፈላለዩ ኣርእስታትን ኣብ ምሕደራ ፖለቲካ ስነ ኣእምሮን ታሪክ ወዘተ ዝሓቆፈ ስልጠና ብስሩዕ ኣብ ዞባን ንኡሳን ዞባን ብምሃብ ንመንእስያት ሞያ ፍልጠትን ንቕሓትን ንምዕጣቕ ብውህደት ይሰርሕ ከም ዘሎ ዝፍለጥ እዩ።
1: ብልጫ እንታይ ይመስለኪ? ኩሉ ሰብ ነናሻዕ ወይ ድማ ኣብ ዝተፈላለየ ግዜ ዕድላት ከምዚ ዓይነት ኣጋጣሚታት ፌስቲቫላት ውዳበታት ክረክብ እንከሎ ዝያዳ ተመክሮ እናገብረ እዩ ዝኸይድ። ካብቲ ዝሓለፈ ዓመት ተመክሮ እናቐሰመ ትምህርቲ እናረኸበ እናተመኮረ ስለ ዝኸይድ ኣብ ሓደ ንእዞባ ድማ ካብቲ ካልእ ንእዞባ ብምንታይ ደኺምሎ ብምንታይ ፀብለል ኢሉሎ እናተምሃረ ወይ ድማ እናተመኮረ ስለ ዝኸይድ ካብ ዓመት ናብ ዓመት እቲ ተመክሮ እቲ ብቕዓት ናይቶም መንእስያት እናዓበይ ዝኸይድ ዘሎ ማለት እዩ። ስለዚ ካብ ዓመት ናብ ዓመት ኣብቲ ባህላዊ መዳያት ኣብያታዊ ትልታት ክኾን ይኽእል፣ ኣብ ሙዚቃ፣ ኣብቲ ናይ ውልቀ ደረፍቲ ብሓፈሻ፣ ኣብ ናይ ስነ ፅሑፍ ድማ ብፍላይ ክንሪኦን ከለና ካብ ዓመት ናብ ዓመት እናበለፀ እዩ ዝኸይድ ዘሎ እቲ ብቕዓት ናይቶም ኣቕረብቲ። ናይ ሎም ዓመት ንኣብነት ኣነ ኣብ ዝሓለፈ ግዜ ኣብ ውድድር ግጥሚ ይርአ ነረአ ዝነበረ ኣመለኻኽታ ዝነበረ ምልከት ዝነበረ ፍልጠት ናይቲ ዓውዲ ኣብ ሎም ዓመት ዝነበረ ትሕዝቶታት ብፍላይ ኣብቶን ዕዉታት ዝበሃላ ግጥምታት ክንሪአን ከለና ፍልይ ዝበለ ብቕዓት ክንርኢ ፀኒሕና። ኣብዚ ዝሓለፈ ዓመት ንኣብነት ኣብ ናይ ውድድር ግጥሚ ክቐርብ ፀንሐ ስራሓት መብዛሕትኡ ግዜ ጎስጓሳዊ ዕሙቕ ዝበለ ትሕዝቶ ዘይብሉ ትሕዝትኡ ከዓ ብቀልጢፉ ዝፍለጥ ኣብ ዓሌት ናይቲ ስራሕ ከዓ ጎስጓሳዊ ዓይነት እዩ ክቐርብ ፀኒሑ። ሕጂ ኣብዚ ሎም ዓመት ዝረኣናዮም ኣብቲ ናይ ግጥሚ ግን ኣብቲ ውክልናዊ ዝበሃል ኣተኪሮም ዘቕረባ ግጥምታት ልሉይ ዝኾነ ብቕዓት ከም ዝነበረን ብዓይኒ ሞያ ክምስክር ይኽእል ማለት እዩ። ስለዚ ኣብ ኩሉ ክንሪኦ ከለና ስነ ፍልጠት እዩ ዓውዲ እዚ ስነ ጥበብ። እቲ ስነ ፍልጠት እንተዘይሃልይዎ በቲ ባህላዊ መዳይ ጥራይ ተሞኪርካ ጎስጓሳዊ ዓይነት ዝመስል ቅዲ ቀራርባ እናተረፈ ብስነ ፍልጠት እናጠመትካ ከመይ ጌርካ ትዕብዮ ከዓ ተመክሮ እናቐሰሙ ዝመፁ ዘሎ ኮይኑ ይስማዓኒ ልሉይ ትሕሶታት ነይርዎ ማለት እዩ። እዚ ናይ ደማ ምስለ ትሕሶታት ማለት እዩ።
0: ከም መቐፀልታ ናይዚ ውድባዊ ስራሕ ሃማማቴ ዞባዶብ ኣብ ትሕቲ ኮም ሰረቱ ውዳቤና መሰረት ኩሉ እንትናዊ ብቕዓት መንእስያትና ዝብል መሪሕ ቴማ ካብ ዕለት 1 ወርሒ 3 ክሳብ ዕለት 24 ወርሒ 4 ኣብ 12 ንኡሳን ዞባታት 163 ምምሕዳር ከባቢታትን 143 ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ውድድራት ቅነ መንእስያት ከም ዘካየደ ዝፍለጥ ኮይኑ ኣብ ዝሓለፈ ሶሙን ድማ ንኻልኣይ ዕብረ ካብ ኩለ ንኡሳን ዞባታት ዝተዋፅኡ ብሉፅ ብቕዓ ዘንፀባርቑ ናይ መዛዘሚ ውድድር ኣብ ከተማ መንደፈራት ተኻይዱ። ዕላማ እዚ መደብ ብቐንዱ ኣብ ምንታይ ዘተኮረ እዩ?
2: ብቐንዱ እቲ ዝምባለ ንብዓትን መንእስያት ንምልላይ ኣብ ዝተፈላለዩ ዓይነት ንጥፈታት፣ ውድድራት፣ ሞያዊ ስራሓት፣ ታሪካዊ ፍልጠት ብሓፈሻ ንቕሓት ናይ መንእስያት ንምግምጋምን ንቕሓት ናይ መንእስያት ንምብራኽን ዝካየድ ናይ መንእስያት ንሕንሕ እዚ ዕላማ ገይሩ ከዓ ካብ ታሕቲ ይብገስ። ኣብ ታሕቲ ኣብ ዓዲ ምሕዳር ከባቢ ኣባየት ትምህርቲ መባእታ ማእከላይ ደረጃ ካልኣይ ደረጃ እንዳበለ ናብ ንእዞባ ካብ ንእዞባ ከዓ ናብ ዞባ ደረጃ ከዓ መንእስያት ዝራኸብሉ መንእስያት ነንሕድሕዶም ዝላለይሉ መንእስያት ነንሕድሕዶም ዘለዎም ኣፍልጦ ሞያ ጥበብ ዘከፋፈልሉ ዝላለይሉ መድረኽ እዩ ወይ ባይታ እዩ።
3: ኣብ ንኡሳን ዞባታት ታሕቲ ክለባት ኣለዋ፣ ዝምባሌታት ናይቶም መንእስያት ዘሳስያ ክለባት ማለት እዩ። ሕጂ እተን ክለባት ሓደ ዓይነት ዝምባለ ዘለዎም መንእስያት ኣብ ሓንቲ ክለብ ምስ ተጠርነፉ ኣብቲ ዝገብርዎ ንጥፈታት ከዓ ደረጃኦም ዝፈልጥሉ ሓድሕዶም ዝበሃሃልሉ እቲ ዝምባሊኦም ከዓ ሞይኦም ዘዕብይሉ ዕድላት እየን ተን ክለባት። ሕጂ እዚ ቅነ ውዳቤታት ኣብ ንእዞባ ዝግበር ቅነ ውዳቤታትን ብደረጃ ዞባ ዝግበር ቅነ ውዳቤታትን ዝያዳ ነቲ ዝገብርዎ ንጥፈታት ናይ ክለባት ባይታ ናይ ውድድር ኮይኑ ዝጠቕሞ ማለት እዩ ድሓር ካብ ኣብ ንዕዘዋ ዝግበር ቅነውዳቤታት ካብ ኩለን ምሕዳር ከባቢታት ዝመፁ መንስያ ስለ ዝሳተፎ ሓደ ሕዶም ዝላለዩሉ ተመክሮታት ዝለዋወጥሉ ደረጃኦም ከዓ ዝፈልጥሉ ዕድል እዩ እቲ መንስያት ኣብ ንዕዘዋ ዝዳሎ ብተመሳሳለ ኣብ ዞባ ዝዳልዎ ከዓኒ ብደረጃ ንእሳን ዞባታት ተመሪፁ ዝሓለፈ

0: ሓድሕዶም ዝላለዩሉ ብደረጃ ዞባ እውን ኩለን ካብ ንእሳን ዞባታት ዝመፁ መንእስያት ማለት እዩ ድሓር እቲ ዕንቆት ናይ ስነ ጥበብ ይኹን ዕንቆት ናይ ዝተፈላለየ መወዳደሪ ረቑሒታት ብዝበረኸ ተዓዊቱ ዝመፀ ተፃሪዩ ዝመፀ ስለዝኾነ ነንሓድሕዶም ዝመሃሃርሉ መድረክ ስለዝኾነ ኣዝዩ ውፅኢታዊ መደብ እዩ ዝብል መረዳእታ እዩ ዘለኒ ማለት እዩ።
1: ብጣዕሚ ፅቡቅ ማሲ ሕቡእ ታለንት ዘለዎ ሰብ ክሳብ እቲ ታሕታይ ወሪዱ ስለዝገብሮ ዘሎ እዚ ዘማካየድቲ ኣካላት ማለት እዩ ፅቡቅ እዩ። ካብ ዝተሓተ ካብታ ንኡ ዞባ ኣትሒዘ ክሳብ ዞባ ዘሎ ምስ ብዙሓት ሰባት ተኣኪብካ ሕድሕድ ፍልጠት እናተኻፈልካ ስለዚ ሕጂ ሓፈሻዊ ሲ ፅቡቅ ዝኾነ ብናተይ ክገልፆ ከለኹ ፅቡቅ ኢለ ዝገልፆ ማለት እዩ።
2: ብጣዕሚ ኣዝዩ በዳሂ እዩ። ካብ ልዕሊ እቲ ዓወትና ዝተፈላለያ ንኡሳ ዞባታት ኣቕሪቦን ዝመፃ ኣዝዩ ዝበለፀ እዩ። እንዳተማሃርናን እንዳማሃርናን ዝተሳተፍናዮ ኣጋጣሚ ብምዃኑ ጥራሕ ከቢድን ኣዝዩ ከዓ ብሉፅን እዩ ንዓና ማለት እዩ።
3: ኩለን ሓያላት እየን ነይረን። ደስ ዝብል ውድድር እዩ ነይሩ።
4: ካብቲ ዘረብ ጀካትናት ማለት እዩ ኣዚ ዓሰርተሳን ዘባካ ስለዝነበራ ካብን ከተይ ፍጠቀስ ኮይኑ ማ ከይተመክሮቶ ንትንትኾን
3: ዋ ብዙሕ እዩ ብዙሕ ኢካ ተወስድ ካብተን ትሕትያካ ኢልካ ተሓስበን ዋላ ብዙሕ ነገር ኢካ ትወስድ ካብተን ልዕሊ ኢካ ትብለን ከዓ ብዙሕ ነገራት ማለት እዩ ኩለን ከዓ ካባ ከወስዳ ካስካ ካበን ትወስድ ማለት እዩ ፅቡቅ ነገር እዩ ነይሩ።
5: ሓፈሻዊ ዕላማ ዝመደብ ብቐንዱ ዝተፈላለየ ተመክሮታትን ድሕረ ባይታን ዘለዎም መንእስያት ሓድሕድ ተመክሮ ንክለዋውጡ ባይታ ምፍጣር ሰውራውን ሕብረተሰባውን ክብርታት ናብ መንእስያት ክሰጋግሩ ብግቡእ ከም ዝኽልዑ ብምግባር መንእስያት ንኩሉ ብድሆታት ሰጊሮም ብልዕል ወንን ተወፋይነትን ሓናፂ ኣበርክቶ ንክገብሩ ድርኺት ምፍጣር ዝብሉ መሰረታውያን ዕላማታት ዝሓዘ እዩ።
6: ሓደ ንመንእስያት ይፀምዶም እዩ ኩሉ ግዜ ከዓ ፅሙድ ተደኣ ኮንካ እቲሓስቦ የብልካን ብዛዕባ ሞያካ ክትዕቢ ብዛዕባ ኣበርክቶካ ኣብ ሕብረተሰብ ንሓሰብካ ኢካ ትኸይድ ማለት እዩ። ፀልዋ ከዓ ዕዉታት ክንሪኦም ከለና ንኣብነት ኣብ ዝሓለፈ ዓመታት ውሑዳት ንኡሳን ዞባታት ነቲ ባህላዊ መዳይ ዝዕብልዎ ዝነበራ ፅልዋ ናተን ኣብ ሙሉእ ናይቲ ዞባ ተዘርጊሑ ኣብ ኩሎም መንእስያት ፅልዋ ከም ዝህሉ ተገይሩ ብምልአን ሕጂ ተወዳደርቲ ኮይነን ኣለዋ ማለት እዩ። ስለዚ ፅልውኡ ኣብቲ ማሕበረሰብ ዓብዩ ክንብል ንክእል። እዚ ሕጂ ናይ ዞባ ደቡብ ጥራይ ስለንዛርብ ዘለና ኢና እምበር ናይ ኩለን ዞባታት ከምዚ ዓይነት ተመሳሳሊ እዩ ተተመክሮ ናይ ኩለን ዞባታት ናይ ጋሽባርካ ቀነ ወዳቤታት ክንሪኦ ንክእል ኢና፣ ናይ ዞባ ዓንሰባ ቀነ ወዳቤታት ክንሪኦ ንክእል ኢና፣ ናይ ሰሜና ሕብሓር ደባቂ ሕብሓር ናይ ዞባ ማእከል እውን እቲ ኣብ 2ልተ ዓመት እናተወደበ ዝካየድ ቀነ ወዳቤታት ሕጂ ኣብዚ ናይ ሕጂ ቅዲ ብፍላይ ተመክሮ እናተረክቦ ካብ ዓመት ናብ ዓመት ከዓ ንሓየለ እዩ ዝኸይድ ቀነ ወዳቤታት ማለት እዩ። ስለዚ በቲ ፈጠራዊ ዝኾነ ቀራርቡኡ ይኸይደሎ ፅሉኡ ከዓ ምሽዶ ኣብ ሓደ ዞባ ካብ ዞባ ናብ ዞባ ሓደ ዞባ ናብ ካልእ ዞባ እውን ተን ዞባታት እውን ነንሕድሕደ እናተፀላለዋ እዮም እዩ ዝኸይድ ዘሎ እቲ ንጥፈታት ናይቲ ቅነ ውዳበታት ማለት እዩ። ስለዚ ፅልው ሰፊሕ እዩ። ብፍላይ ኣብቲ ማሕበራዊ ሚድያ ኣብ ቴሌቭዥን ክቐርብ ከሎ ከዓ ንካልኦት ዞባታት ንካልኦት ንኡሳን ዞባታት ከምኡ ዓይነት መደብ ንክገብራ ስለዝፅውዕ ፅልው በቲ ሜድያዊ መዳይ እንተላይ ከዓ እንተዳሪእካያ ዘርግሑኡ ስለዘረጋገፅ ናብቲ ማሕበረሰብ ፅቡቅ እዩ እቲ ፅልውኡ ማለት እዩ።
7: ብመጀመርያ እቲ ፅቡቅ ነገሩ እቶም ገና ዘይተበርበሩ ናብ መድረክ ናብ መንእስያት ዘይተሰጋገሩ ያታ ክትሊታት ብመንገዲ ዞም መንእስያት ጌርካ ናብ ከምኦም ናብ ምሳቶም ናብ ምዛኖኦም ንምስጋርን ንምትሕላፍን እዩ እቲ ቀዳማይ። እቲ ካልኣይካ ምስናዶም ንምምዕባሎም ናብ መድረክ ኣቀራርቦም ጥበባዊ ሸነ ክተወሲኮ ኸ ከም ዝቐርቡ ንምግባር እዩ እቲ ዕላሙ ማለት እዩ።
8: እዚ ባይታ ዳሞ ብጣዕሚ ብዙሕ ዕድላት ትፈጥረልካ። ሓደ ምስ ሰብ የላልየካ ከማኻ ስነ ጥበበኛ ትላለ ካልኣይ ተመክሮ ትወስድ ማለት እቲ ሓደ ኣብ ካልእ ኣቕሪቡ ዝፈልጥ ወይ ድማ ነንሕድካስ ተመክሮ እንዳደለብካ ትኸይድ ማለት እዩ። ሳሳይ ከዓ ይነበር ነው መን ከም ትረክብ መን ምሻሎት ኣቢሊቲናትካስ ሽዑ ትረክቦ ሞኒ ዝለዕለ ደረጃ ውን ትበፅሕ ትኽእል ኢኻ። ከም ተመክሮ ከዓ ኣብ ስቴጅ ቀሪብካ ካ ስቴጅ ደይቦም ዘይፈልጡ ተወዳደርቲ ነይሮም እንጂ እዚ ከዓ ዓብዪ ዕድል ንዕኦም ማለት እዩ። ስቴፕ ባይ ስቴፕ ድማ ናብ ዝለዕለ ንክበፅሑ ማለት እዩ። ብጣዕሚ ሓጋዚ እዩ። ኣብ ኩለን ዞባታት እውን ክግበር ኣነ ደስ ዝብለኒ ማለት እዩ። ንናትካ ወኪልካ ሽዑ ኣብ ዞባ ማእከል ከዓ ናይ ብምሉእ ዞባታት ክካየድ ዕድል ተዝፍጠር ከዓ ፅቡቅ ብል ኣነ
9: ሓደ ነቲ ታለንቲናትካ ንክትፍትሾ የድለካ። ካልኣይካ ማሕበራዊ ሂወት ከመይ ምዃኑ ትፈልጦ። ብዓብዩ ካ ሰብ መክሰብ ስለዝኾነ ምስ ሰብ ትላለ ትፈልጥ ትስሕቕ ትፃወት ትተሓጋገዝካ ክትሓደና

0: ተማሓርካ ዝተበላለፀ ሞያካ ትሰራርቕ ማለት እዩ። ኣዝዩ ቅዱስ ቅን ይወርደካ።
1: ምክንያቱ እቲ ሰብ ሞይኡ ፈልጥ፣ እቲ ደለዎ ደረጃ ፈልጥ፣ ሓፈሻ ከዓ ወላነት ነቲ ህዝቢ ብጣዕሚ ይፅቡቅ። ኣነ ድድንቆ ነገር እዩ።
2: ኣብ ንኡስ ዞባን ምምሕዳር ከባቢታትን ኣብያተ ትምህርቲ ዝርከቡ ውዳቤታት ሃማማቴ ወነንትን ገለፅትን ዝያዳ ንምትብባዕ ውዳቤኦም ንምሕያል ስለ ዝኾነ ቀነ መንእስያት ኣብ መንእስያት ተምሃሮ ቅዱስ ቅኒ ኣሕዲሩ ናይ ተወዳዳርነት መንፈሶም ከበርኽ ዝለዓለ ዕድል ዝፈጥር መድረኽ እዩ። እዚ ውድድር ሓቂፎ ዝነበረ መወዳዳሪ ትሕሶታት
3: ብሓፈሻ እቲ ውድድር ካብ ዕለ 3 መስከረም ኣትሒዙ ክሳብ ናይ መዛዘም እዋን ንክልተ መዓልቲ ተኻይዱ ክሳብ 4 መስከረም ኣዝዩ ፅዑቕ ዝኾነ ዝተፈላለየ ውድድራት ሒዙ ክሰላሰል ቀኒዩ ንውድድር ደርፊ፣ ውድድር ስነ ግጥሚ፣ ውድድር ትልሂት ኣብ መንጎ 12 ንእሳን ዘባታት እዩ ዝኩሉ ዝብሎ ዘለዎ ናይ ፍሉይ ክእለት ከምኡ ድማ ፍልጠት ጠቀስ ውድድራት ሓዚሉ ዝተፈላለየ ዓይነት ውድድራት ሓዚሉ ክካየድ ቀኒዩ ኣሎ። ኣዝዩ ውዕውዕ ነይሩ እቲ ውድድር። እዞም መንእሰያት ኣብ መንጎኦም ዝነበረ እቲ መንፈስ ናይ ተወዳደርነት እቲ ናይ ምግባር ሓይሎም ኣብ ንኡስ ወከፍ ዓይነት ውድድራት እቲ ዝነበረ ውድድር ናይ ቀያሕቲ ዕንበባ በሎ ኣብቶም ድምፃውያን በልዮ ኣብቲ ናይ ጉጅለ ዝነበረ ናይ መዛሙር ውድድር በልዮ ኣብቶም ናይ ድግማ ደረፍቲ ናይ ዓበይቲ በልዮ ኣብ ተለሃይቲ ኣዝዩ ብጣዕሚ ኣዝዩ ዘደነቐካ ስራሕ ይመፁ እዩ። እቲ ፈጠሮኦም፣ እቲ ምህዞኦም፣ ኣብ ሃገሮም ዘለዎም ፍቕሪ፣ ኣብ ሕብረተሰቦም ዘለዎም ፍቕሪ፣ ኣብ መሬቶም ምስ መሬቶም ዘለዎም ርክብ ብጣዕሚ ኣዝዩ ማዕረ ክንደይ ይሰርሕሉን ተኮስኪሶም ከም ዘለዉ ከዓ ዝያዳ ከዓ ፈሊጦም ነቒሖም ከም ዘለዉ ማዕረ ክንደይ ከዓ ንቑሓትን ውፍያትን ከምኡ ድማ ኣማዕበልቲ ሃነፅቲ ፃዕረኛታት መንእሰያት ብሃገሮምን ህዝቦም ዝሕበኑ መንእሰያት ይፈርዩ ከም ዘለዉ ካብዚ ዝነበረ ውድድር ክርዳእ ክኢለ ማለት እዩ። ንባዕለይ እውን ኣብኡ ከም ዳኛ ኮይነ እውን ኣብ ገለ ናይቲ ውድድራት እውን ዓየየ ስለ ዝነበርኩ እውን ብጣዕሚ ንሓድሕዶም ዋላ ኣብ መወዳእታ ከምዝረኣናይ ኣብቲ እቲ መንፈሶም ናይ ዘይተሳዕርነት በቃ ኣብ ንጉስ ወከፍ ውድድር ገሊኦም እንዳበኸዩ እዮም ከይዶም ማለት እዩ። ሕጂ እዚ እንታይ እዩ ዘርእካ መስለኪ ብወኒ ብስምዒት ከም ዝሰርሕዎ እዚ ከዓ ነቲ ኣብ ውሽጦም ዘሎ ፍቕሪ ዘጉልሕ ከምምኳኑ እዩ ይረአየካ።
2: ብጠቕላላ ኣብ 24 ዓይነታት ውድድራት መንእስያት ብቕዓቶም ዘንፀባረቕሉ መድረኽ ኮይኑ ሃማማት ንቕሓት መንእስያት ክብንምባል ካብ ዘዳልዎም ትሕዝቶታት እቲ ዝሰፍሐን ፅቡቕ ፅልዋ ዘለዎ ሓደ ቅነ መንእስያት እዩ።
4: ብናተይ መረዳእታ ፅቡቕ ባህላይ ብዙሓት መንእስያት ኣብ ትሕቲ ፅላል ናይዚ ትካል ኣብ ፅዑቕ ንጥፈታት ይርከቡ። ማሕበር ከዓ ካብ ግዜ ናብ ግዜ ማለት ሕማማት ካብ ግዜ ናብ ግዜ ውዳቤታት እንዳስፍሐ ቅርፁ እንዳዕረየ እንዳማዕበለ ኣብ ዓዲ ካብ ዓዲ ናብ ምምሕዳር ከባቢ ኣብ ኣብያ ትምህርቲ ከዓ ደረጃ ክላስ መንእስያት ኣብ ክንዲ ብሓፈሻ ብትምህርቲ ደረጃ ኣብ ክንዲ ዝበሃል ብደረጃ ክላስ መንእስያት ዝውደብሉን ዝነቕሕሉን ባይታ እንዳፈጠረ ኣብ ፃዕሪ ይርከብ። ብኡ መንፅር ከዓ እቲ ፅልዋ ካብ ግዜ ናብ ግዜ ደሓን እዩ ክበሃል ይከኣል። መንእሰይ ብዙሕ እዩ። መንእሰይ ሓያል እዩ። መንእሰይ ማዕበል እዩ። ከምቲ ኩሉ ግዜ ዝበሃል ማለት እዩ። እጂ ንመንእሰይ ክተኣልዮ፣ ብቀረባ ክትፀልዎ፣ ብግቡእ ክተማእዝኖ ከቢድ ፃዕሪ ስራሕ ይድሓትት። 100 ካብ 100 ዝበሃል ስራሕ ከዓ የለን። ብተዛማዲ ግን ኣብ ዝሓሸ ኩነታት ኣለና። ምስ ኩሉ ብድሆታት ዓላማዊ ብድሆታት ኣለና፣ ከባቢያዊ ብድሆታት ኣለና፣ ናይ ገዛ ርእስና ውሽጣዊ ብድሆታት ኣለና። እጂ ምስ ኩሉ ብድሆታት ንቃለስ ብተዛማዲ ከዓ ድሓን እዩ። ፅቡቕ ምንቅስቃሳት ከዓ ክግበር ፀኒሕ ኣሎ። ይቕፅል ከዓ ኣሎ።
2: ቀነ መንእስያት መንእስያት ተወዲቦም ዘሰላሰልዎ ንጥፈታት ዘንፀባረቕሉ ፈጠራዊ ስራሓቶም ንካልኦት መንእስያት ዘላሊሉ ሓድሕድ ተመክሮ ዝለዋወጥሉ ዕቑር ዓቕሚ መንእስያት ኣብ ምውራስ ባህልን ክብርታትን መንነት ፀላዊ ዝኾኑ ኣበርክቶ ዝገብር መድረኽ እዩ።
3: ኩሉ ግዜ ሃገራዊ ማሕበር መንእሰያት ተማሃሩ ንኤርትራ ኣብ ነፍሲ ወከፍ ዞባ ከምዚ ዝኣመሰለ መደባ

0: ሰሪዑ የሳላስን የካይድን እዩ ኣብቲ ከባቢኦም ከዓ ነቲ ንእስ ዘብኦም ወኪሎም ስለ ዝመፁ ሓደራ እውን ተሰኪሞም ስለ ዝመፁ ናይ ብሓቂ ነቲ ኣብቲ ከባቢኦም ዓብ ፅልዋን ከምኡ ድማ ብዙሕ ነገራት ኣብቲ ከባቢ እትዮም ከም ዘለዉ ፀልዮም ከም ዘለዉ የርእካ ማለት እዩ ብሓፈሻ ምክንያቱ ይመፁ ኣለዉ ንፋዓት ገጠምቲ ንፋዓት ተላሃይቲ ኣብቲ ፍልጠት ጠቀስ ዝበልናዮም ከዓ ከምኡ ኣዝኦም ንፋዓት ተምሃሮ ከዓ ተወዳደርቲ ዝኾኑ መንእሰያት ብሃገር ደረጃ ክወዳደሩ ዝኽእሉ መንእሰያት እናፈረዩ ንፅባሕ ንጎ ከዓ ኣዝኦም ኣፍረይቲ ዝኾኑ መንእሰያት እናተቐልቀሉ ይመፁ ኣለዉ ስለዚ ክፍጠሩ እንተኮይኖም ከ ኣብ ከምዚ ዓይነት ዝኣመሰለ ናይ ከምዚ ቅነ መንእሰያት ወይ ቅነ ውዳቤታት ዝኣመሰለ ስለዝፍጠሩ እዚ መድረክ እዚ ከዓ ንዕና ከም ሃገር ንፅባሕ ዝኮ ኣዝኦም ተካእቲ በላሕቲ ብከባቢኦም ዝግደሱ መንእሰያት እናተፈጥሩ ይኸዱ ስለ ዘለዉ ኣዝዩ ይኩርዓካ ስለዚ ክቅፅል ዘለዎ መደብ እዩ ይብል
1: ኣብተን ንኡሳን ዘዋታት ዘሎ ናይ ተወዳድሪስ መንፈስ ሓደ እቲ ስራሕ ንውድድር ኢሉ ዝቐርብ ብምዃኑ ተቀዳማይ ብሉጩ እዩ ማለት እዩ ኩሎም ናብዚ ዝመፁ ተወዳድርቲ ኮይኖም ንውድድር ብቕዕቶም ንከንፀባርቁ እዮም ዝመፁ ኣብተን ዓበይቲ ከተማታትን ኣብተን ናእሹን ግን እቲ ፍልልያት ይረኣየካ እዩ ኣብተን ዓበይቲ ከተማታት ምስቲ ዘለዎም ፀጋታት ዕብይ ኢሉ ሎ እቲ ኣቀራርባ እቲ ጥበብቲ ምዕባለ ኣብተን ትሕት ዝበላካ ድሓኒ ብመጠኑ ግን ካብ ውስ ዝጎድል ኣይኮነን ተወዳዳሪ እዩ
2: ካየድ ቀኒ ዘሎ ውድድራት ናይ ቅነ መንእስያት ናይ ዝዋድቡ ካብ ምምሕዳር ከባቢ እዩ ዝጅምር ማለት እዩ ኣብቲ ነፀብራቅ ውፅኢት ናይተን ክለባት እዩ ከዓ ክለባት ኣለዋ ንኣብነት ናይ ትልሂት ውድድራት ድሕራ ኣሎ ኮይኑ ናይ ደርፊ ውድድራት ድሕራ ኣሎ ኮይኑ ድምር ውፅኢት ናይቲ ንጥፈታት ናይ ክለባት ስነጥበብ እዩ ማለት እዩ ሕጂ ኣብ ክለብ ስነጥበብ ዝግበር ንጥፈታት ድሕራ ኣሎ ኮይኑ እሱ ተፀሚቑ ብደረጃ ምሕዳር ከባቢታት ውድድር ተገይርዎ ካብ ናብ ንኡ ዞባ ሓልፍ ብደረጃ ንኡሳን ዞባታት ውድድር ምስ ተገብረ ከዓኒ ኣብዚ ብደረጃ ዞባ ተመሚዩ ዝሓልፍ ውፅኢታት ኢና ቀሪብና ዘለና ማለት
3: ብኣካል ዝደልደለ ብኣእምሮ ዝበሰለ መንእሰይ ብዲስፕሊን ዝተሃንፀ መንነቱን ታሪኹን ዝፈልጥ ብባህሉን ክብርታቱን ዝሕበን ሓድነት ህዝቢ ኤርትራ ዝዕቅብን ዘደልድልን ሃገራዊ ረብሓታት ዘቕድም ኣብ ነፍሱ ዝተኣማመን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታዊ መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ምንባይን ምምዕባሉን ኣካል ተልእኾ ሃማማትን ልማዓታዊ እስትራቴጂን መንግስቲ ኤርትራ እዩ እዚ እስትራቴጂ እዚ ተጨባጢ ዝኸውን ግን ሕብረተሰብ ብዓብዩ ፃዕሮታት ዝተዋሃደ ምስ ዝኸውን እዩ ኣብ መንእስያ ዝካየድ ወፍሪ ዝተዋሃደን ተመላለአን ኮይኑ ኣድማዕ ውፅኢት ውህድ ወፍሪ ክካየድ መድረኻዊ ሕቶ እዩ
4: ብሃገር ደረጃ ከም ዕማም ቀልል ኣይኮነን ዓብዪ ዕማም እዩ ቅድሚ ሕጂ ክስራሐሉ ፀኒሕ እዩ ካብ ቀዳማይ ክሳብ ሻምናይ ፌስቲቫል ኣብ ሰባ ከም ዝካየድ ተገይሩ እዩ ብደረጃ ሃገር መንእስያት ሓደ ቅነ ናይ መንእስያት እዩ ደረጃ ሃገር ሃገራዊ ፌስቲቫል መንእስያት ኤርትራውያን መንእስያት ካብ ወፃኢን ካብ ውሽጢ ዓድን ተኣኻኺቦም ናይ ሓባር ናይ ሌላ ናይ ጥበብ ናይ ምስግጋር ምትሕልላፍ ባይታ ዘለዎም ሃገራዊ ዕማም ዘለዎም ሕድሪ ስዋኣት ዘዘኻኽር ንጥፈታት ፀኒሑ እዩ ብደረጃ ፌስቲቫል ብኡ መንፅር ከዓ ዘለዎም ሃገራዊ ውድሆታት ምስቲ ሃገራዊ ዕላማ ተኣሳሲሮም ዘለዎም ሃገራዊ ውድሆታት ዘለልዩሉን ዝፈልጡሉን ኣብ ሰሚናራት ኣነቓቓሒ መደባት ኣካል ናይቲ ፌስቲቫል ኮይኑ ብሃገር ደረጃ ክውደብ ፀኒሑ እዩ ብደረጃ ኮሌጃት ዝካየድ ተመሳሳሊ ንጥፈታት ኣሎ ኮሌጃትና ናይ ሃገር ሙሉእ ንጥፈ መንእስያት እዮም ዝጥርንፉ ካብ ኩሉ ኩርናዕ ናይ ሃገር ዝመፁ መንእስያት ኣብቲ ኮሌጃትን ኣለው ብተመሳሳሊ ኣብ ኮሌጃት እውን ብደረጃ ኮሌጃት ዝካየድ ፌስቲቫል ፀኒሑ እዩ ሕጂ እዚ ክቅፅል ኣሎ ክንኡካ ክንሓስብ ኣገዳሲ እዩ ማለት ፀንሐ ብግቡእ ቀፂልካ ዓቅብካ ሓድሽ መደባት ሃገራዊ መልክዕ ዘለዎን መደባት ንኩሉ መንእሰይ ዘሳትፍ ዘራክብ ንጥፈታት ምውዳቡ እቲ ላዕለዋይ ኣካል ብዝያዳ ካሕስበሉ ዝግባእ ኮይኑ ይስምዓኒ
3: ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልቡ ዝሕግዝ ኣብ ርእሲ ምዃኑ መድረኽ ይህን ምሂን እውን ዝፈጥር እዩ እዚ ብሃማማት የዘዋዶብ ተወዲቡ ዝተኻየደ

0: ንመንእስያቱን ውፅኢት ናይቲ ተወሳኺ ንጥፈታት ፃዕሪ ኣለይትን ኣካየቲ ኣካላትን እዩ።
1: ናይ ኣለይቲ ተራ ወሳኒ እዩ። ናይ ኣለይቲ ንኣብነት ካብ ሰንዓፈ ክመፁ ይኽእሉ እዮም፣ ካብ ዓረዛ ክመፁ ይኽእሉ እዮም፣ ካብ ፀሎና ካብ ዓይነ ገለ ክመፁ ይኽእሉ እዮም። ኣለይቶም እዚኦም ከምዚኦም ዝኣመሰሉ ሞያውያን ኣብ ዕብቶም ኣብ ፅባቀኦም ኣብ ናይ መፃኢ ውሕስነቶም ክዓብዩን ዘይክዓብዩን ናይ ኣለይቲ ወሳኒ እዩ። ስለዚ ኣለይቶም ብግቡእ እናኣለዩ ካልእ ድማ ስልጠናታት እናተወደበ ፍልጠቶም ክዕሙቕ ክኽእል ኣለዎ። ፍልጠት ዘይብሉ ስነ ጥበኛ ንሕብረተሰብ ሓደገኛ እዩ ኮይኑ ይስማዓና እዩ። ብፍላይ ኣብቲ ስነጥበብ ኣብቲ ባህሊ ዝነጥፍ ሰብ ፍልጠት ክህልዎ ክእል ኣለዎ፣ ስልጠና ክወስድ ክኽእል ኣለዎ፣ ክዓሙቕ ክኽእል ኣለዎ፣ ክፈልጥ ክኽእል ኣለዎ፣ ክመራመር ክኽእል ኣለዎ። ከምዚ ክገብር እተ ኮይኑ ናይ ኩሉ ማሕበረሰብ ኣገዳስነት ልዑል ይገብሮ ማለት እዩ። ስለዚ ኩሉ ሰብ ኩሉ ኣካላት ኣብ ምዕዋት ናይ ከምዚ ዓይነት ንጥፈታት ክሰርሕ ክኽእል ኣለዎ። ናይ ኩሉ ሰብ ድምር ዓወት ይሽዑ ጉልሕ ዝገብሮ ነቲ ኣበርክቶ ናይቲ ዓውድታት ኣብቲ ሕብረተሰብ ማለት እዩ። ስለዚ ኩሉ ሰብ ክሰርሓሉ ክኽእል ኣለዎ። ኣብ ንእሳ ዞባታት፣ ኣብ ርሑቅ ከባቢታት ኩሉ ሰብ ሳላ ኩሉ ዓይነት ዝርግሕታት ሞያውያን መንእስያት ኣብ ኩሉ ሕብረተሰብ ኣለዎ። ስለዚ ሞያኦም ንሳቶም ከዓ ኣብ ምዕባይ ናይቶም መንእስያት ክፃወቱ ክኽእል ኣለዎም። ኩሉ ሰብ ክሰርሕ ክኽእል ኣለዎም ማለት እዩ። ካብቶም መንእስያት ዝብል እምንቶ ኣለኒ ማለት እዩ።
2: ሕጂ ብደረጃ ሕብረተሰብ ዋይኮም ክነጥፍ ፀኒሕና ኢና ብብዙሕ ኣገባባቱ ብቐንዱ ምስ ኮም ወይ ምስ ሕብረተሰብ ተተኣሳስረና ሽማግለ ዕሩኽ መንእስያት ኮም ባዕሉ ተኣኪቡ ድመርፃ ሽማግለ ዕሩኽ መንእስያት ኣላ ኣብ ቀዳመይ ንጥፈታታ ጎስጓስ እዩ። ምስ ኣብ ድልያታት ናይ መንእስያት ኣተኪራ ኣብ ጠለባት ናይ መንእስያት ኣብ ምምላስ እውን ኣብ ቆጠባዊ ንጥፈታት ናይ መንእስያት እውን ሓጋዚ ኣበርክቶ ትገብር እያ። ጠለባትን ድልያታትን መንእስያት ንምምላእ በቲ ዓቕሚ ናይቲ ሕብረተሰብ ናይቲ ኮም ልዕሊ ኩሉ ግን ኣብ ንቕሓት ናይቲ ሕብረተሰብ እውን ምዝ ትካል ምዝ ማሕበር እዚ ንምትእስሳሩ ዓብዪ ኣበርክቶ እጃም ክትፃወት ዝፀንሐት ውዳቤ ናይ ሽማግለ ዕሩኽ መንእስያት ኣለና። ኪንኡ ኣካል ናይቲ ከምቶም ኩሎም መሻርክቲ ናይ ግንባር ማሓውራት ናይ መንግስቲ ማሓውራት ኮይና ከዓ ንሕና እውን ብግደና ምስቲ ሕብረተሰብ ከተኣሳስረና ዝኽእል ባህላዊ ጎስጓሳት ሓፈሻዊ ኣነቓቓሒ ሰሚናራት ምስ ውዳቤ ዝተኣሳስር ምስ ድልየታትን ሃንቀውታን መንእስያት ዝተኣሳስር እቲ ሕብረተሰብ ክገብሮ ዘለዎ እቲ ሕብረተሰብ ክነቕሓሎም ዘለዎም ጉዳያት ኣብ ኣተኣላለያን መልመላን መንእስያት ግደ ናይቲ ሕብረተሰብ ክዓቢ ከም ዘለዎ ብቐንዱ ከዓ ግደ ናይቲ ስድራ ቤት ክዓቢ ከም ዘለዎ ክትሰርሐሉ ፀኒሕና ኣለና። ዝቕፅል ከዓ እዩ። ኣብ ሓደ መድረኽ ሰሪሐሉ ኢልካ ተዓግበሉ ደው ኢል ተብሎ ነገር ኣይኮነን። ቀፃሊ ምስ ነፍሲ ወከፍ ሓድሽ ወለዶ ነቲ ሕብረተሰብ እንዳጎስገስካ ኣብቲ ሕብረተሰብ ናይ ንቕሓት ባይታ እንዳፈጠርካ ሕብረተሰብ ማዕርኻን ልዕልኻን ኮይኑ ሰሪሑ ነቲ መንእሰይ ዘነቓቕሓሉ መንገዲ ንምፍጣር ክስራሓሉ እዩ ክስራሓሉ ካ ፀኒሕሉ
0: ብጠቕላላ ኣብ ቀነ መንእስያት ሃዋማትእ ዞባ ደቡብ ኣብ ምምሕዳር ከባቢታትን ኣብያተ ትምህርትን 6392 ደቂ ኣንስትዮ ዝርከቦም 11782 መንእስያት ብቐጥታ ተወዳደርቲ ኮይኖም ከቐርቡ ከለዉ ልዕሊ 29200 መንእስያት ድማ ብዘይቀጥታዊ መልክዕ ተሳተፍቲ እዚ መደብ ነይሮም።

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፀንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክተልኩም እናመስገና ምስ ዝቕፅሉ ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም ብወገና ሰላም መዓልቲ

0: ሰላም ከመይ ቀኒኹም ክቡራትን ክቡራን ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ንብቕዓት ወይ ከዓ ደረጃ ብቕዓት ፍርያት መድሃኒትን ምግብን ዘድህስስ ይኸውን። ዕዱም ጋሻና ካብ ሚኒስትሪ ጥዕና ሓላፊ ኣህዱ ምቁፅፃር ብቕዓትን ትካላዊ ኣሰራርሓ ሃገራዊ ምቁፅፃር ምግብን መድሃኒትን እዩ። ፋርማሲስት መርሃዊ ደበሳይ ኣራይ ሞ መርሃዊ እንኳዕ ድሓን መፃእካ። ናይ ሎሚ ዛዕባና ከምዚ ክንጠቕሶ ዝፀናሕና ንደረጃ ብቕዓት ፍርያት ናይ ምግብን መድሃኒትን እዩ ክኸውን። ስለዚ ደረጃ ብቕዓት ፍርያት ክንብል ኮና ፈለማ እንታይ እዩ ማለትና እዩ?
1: ሕራይ ቀኒለይ ስለይማን ንኣገልግሎት ቴሌቭዥን ኤርትራውን ዝገብር ላይ ዕድመ ኣቅዲመ ከመስግን ምናልባሽታ ደረጃ ክትብላ ፅንሓ ደረት ብቕዓት ብዛዕባ ደረት ብቕዓት ኢና ንዛረብ ዘለና። ደረት ብቕዓት ፍርያት ክንብል ከለና እቲ ብልሙድ ኤክስፓየር ወይ ከዓ ኤክስፓይሬሽን ንብሎ ብልምዲ ማለት እዩ። ሓደ ፍርያት ሲ እቲ ዝፈረየሉ ምክንያት ወይ ከዓ ንክጥቀመሉ ኢልና ዲና ንኣብነት ፍርያት እንታይ ንበል መድሃኒት፣ መግቢ ወዘተ ዝተፈላለዩ ፍርያት ንሓደ ዕላማ ይፈርዩ። ምስ ፈረዩ ግን እቲ ሒዞሞ ዝመፁ ጠባይ ንሓደ ዕላማ ንምውቃዕ ክሳብ ማዕረክ ንደዮም ነቲ ጠባይ ተዓቂቦም ነቲ ዕላማ ዝተሓስብሉ ወይ ዝፈረየሉ ዕላማ ክሃርሙ ዝኽእሉ ንዝብል ሓሳብ ንዑ ኢና ክንገልፅ ክንፍትለዎም ማለት ደረት ብቕዓት ክንብል ከለና ጅታይ ሓደ ፍርያት ውሱን ጠባይ ኣለዎ። ምስ ፈረየ ሒዝዎ ዝመፀ ጠባይ ክሳብ ክንደይ ንውሓት ግዜ ክፀኒሕ እዩ ምስኡ። ድሕሪኡ እቲ ለውጢ ናይ ጠባይ ምስ ግዜ ኣብ ግምት እናእትኻ ነቲ ዝፈረየሉ ዕላማ ብቑዕ ድዩ ብቑዕን ዝብል ሕቶ ይመፅእ ማለት እዩ። ስለዚ ክሳብ ዝተወሰነ ግዜ ብከምዚኣ ጠባይ ክኸይድ እዩ ነቲ ዝፈረየሉ ዕላማ ይኸይድ ኣሎ ማለት እዩ። ድሕሪ እዚ ዕለ እዚኣ ግን እቲ ፍርያት ጠባዩ ስለ ዝቐየረ እቲ ወቕዖ ኢልና ዝሓሰብናዮ ዕላማ ንወቅዕ ድ ይወቅዕን ኣብ ምልክት ሕቶ ይኣቱ ማለት እዩ። ሕጂ እቲ ደረት ብቕዓት ክንብሎ ከለና ጅብታ ደረት ብቕዓት እንዶ ዘለና ንሓደ ውሱን ግዜ ብቑዕ ፀኒሑስ ድሕሪኡ ግን ኣይብቑዕን እዩ። ብቑዕ ኣይብቑዕን ንምንታይ ዝብል ሕቶ ካ ይመፅእ። ንኣብነት ፍርያት መድሃኒት እንድሕር ኮይኑ ሕጂ መድሃኒት ንኽፍውስ ወይ ከዓ ሕማም ንኽፍውስ ኢና ነምፅኦ ዘለና ክሳብ ክንምንታይ ናይ ፈዋስነት ዓቕሙ ምስኡ ፀንሕ ድሕሪኡ ኸ እንታይ ይኸውን ዝብል ሕቶ ንምላስ። ኣብ መግቢ ንክምግበካ ማእዘታት ንክበካ ዝተፈላለዩ ትሕሶታት ሒዙ ንክመፅእ መፂኡ ኣሎ ወይ ከዓ እቲ መግቢ ከምዚ ቀንዲ መግቢ ተዘይኮይኑ ንኣብነት መጋየፂ መግቢ ድሕሪ ኮይኑ ባዓ ቸኮላታ ወይ ዝም ዝኾነ ሽከራዊ ጣዕሚ ዘለዎም ነገራት ባህታ ንክፈጥሩልካ ጥራሕ ትወዞም ዓይነት መግብታት ምስ ዝኾኑ ከዓ ድሕሪ እዚ ዕለት ናይ ብቕዓት እንታይ እዮም ዝኾኑ ዘለዉ ንምምላስ ወይ ከዓ ነዚ ሕቶ እዚ ምንፃር ዝቕመጥ ዕለት እዩ ማለት እዩ። ሕጂ ደረት ብቕዓት ከም ዕለት ወይ ከዓ ንብቕዓት ጥራሕ ንምውሳን ዘይኮነስ እቲ ብቕዓት ንምንታይ ዝብል ሕቶ እውን ምስኡ ክምለስ ኣለዎ ማለት እዩ። ኣብዚኣ ግን ቀንዲ ነጥቢ ህባ ዝደሊ ብቕዓት ክንብል ከለና ምስ ኣተዓቋቁራ ወይ ከዓ ምስ ኣተሓሕዛኒት ፍርያት ተታሒዛ ትኸይድ ነገር እያ ማለት በይናይ ኮንትን ትኸይድ ውፅኢት ናይ ኣተሓሕዛ እዩ። እቲ ዕለት ገና ከላ ኣተሓሕዛ ንድሕራ ክፊኢናሉ ቅድሚ እቲ ዕለት እውን ብቕዓቱ ክፈርስ ይኽእል እቲ ፍርያት። ሕጂ ደረት ብቕዓት ሓደ ንፁር ሓበሬታ ኮይኑ ብመፅናዕቲ ዝብፃሕ ኮይኑ ኣተዓቅባብ ግምት እትዩ እቲ ፍርያት ንዕላሙኡ ክሳብ ማዕረ ክንደይ ብቑዕ ኮይኑ ይፀንሕ ዝሕብረና ሓበሬታ እዩ ማለት እዩ።
0: ስለዚ ተንቀንዲ ነጥብታት ከም ዝጠቂስካ ንለካ ምንካይ ደረጃ ናይ ብቕዓት ካልኣይ ድማ ውሕስነት ፍርያት ኣብ ምልክት ሕቶ
1: ምእታዊ ይኸውን ኣሎ ማለት እዩ ድሕርቲ ዕለት
0: ፅቡቅ። ስለዚ እቲ ደረት ብቕዓት ፍርያት ብኸመይ እዩ ዝልለየ ወይ ብኸመይ እዩ ዝፍለጥ?
1: ሕጂ እዚ ኣብ ዝተፈላለየ ፍርያት ዝተፈላለየ ዓይነት ነቲ ደረት ናይ ብቕዓት ዝሕብር ዕለታት ተለጢፉ ትርኢኻ። እቲ ኣመፃፅኡ ዝብል ሕቶ ግን ብዙሕ ኣብቲ ሕብረተሰብ ምዝንባዕ ናይ ኣረኣየ ኣሎ ዋንስ ብጉድለት ናይ ንቕሓት ክኾኑ ይኽእል ብገለ ወላ እውን ኣብቲ ኣፍራይ ኣብ መፍረት ፍርያት ዝነጥፍ ኣካል እውን ብዙሕ ፍልልያት ትርኢኻ ናይ ኣረዳእ። ሕጂ ንኣብነት ኣብ ዕዳጋ እንድሕር ከይድካ ብዙሕ ርግኦ ትረክብ ርግኦ ተለጢፋታ ኣላ ዕለት እቲያ ዕለት እቲኣ ካበይ መፅኣ ኮን ተለጢፋ ትኸውን እቲ ዝግባእ መፅናዕቲ ገይሮም እዚያ ርግኦ ይሲ ካብቲያ ዘፍረኹላ ዕለት ክሳብ ክንዚ ዕለት ብዘይ ፀገም ክንጥቀምላ ንክልና ኢሉ ከብሎም ዝኽኣለ መፅናዕቲ ወይ ሓሳብ ሲ ካበይ ተበጊሱ ዝብል ሓሳብ ምልክት ሕቶ እቱ ማለት እዩ። ሕጂ ብመድሃኒት ክጅምረልካ መድሃኒት ንኣብነት መድሃኒት ዝያዳ ተነቃፊ እዩ ምስ ጣዕሽሙ ክሪኦ ከለና ክነወዳድሮ ከለና ምስ ዝተፈላለዩ

0: ካልኦት ፍርያት ናመት ከም መግቢ መድሃኒት ንክፍውስ እዩ ዝመእዝ ኣሎ መግቢ ኮነን ሓደ ፀገም ኣጋጢሙኖ ፀገም ክፈትሕ ይመፅ ኣሎ መድሃኒት ነዚ ጠባይ እዚኣ ሒዝዋ ፀነ ንክትርኢ እቲ ሒዝዎ ዝመፅ መልክዕ ወይ ፎርሙላ ንብሎ ወይ ቅዋመ ናይቲ ፍርያት ከይተተንከፈ ከይተቀየረ ጠባዩ ዓቂብስ ክሳብ ክንደይ ይኸይድ ይብል ነዚ ንክትምልስ ገለ ረቑሒታት ተፅንዕ ኣለካ ጠባዩ ንክቕይር ዝገብሮ እንታይ እዩ ሙቐት ኣተዓቕባ ሰፋ ብሙቐት ይኹን ብጠሊ ይኹን ምቕላዕ ንኣየር ከፊትካ ምግዳፍ እዩ ዋላ ተኸዲዱ እዩ ዘሎ ኣተዓሻሽግኡ ከመየ ኣሎ እዚ ኩሉ ብግምተአቱ እጂ እቲ ውድእ ፍርያት ኣብ መዓላ ክውዕል ኮሎስ በናይ መዐሸጊ ናይ ኩነታት ኣተዓቕባ ሒዙ ክኸይድ እዩ ፈሊጥካ ኣለኻ ክተምፅኦ ከለካ እዚአን ኩነት ድሕር ረቋሒታት ኣብ ኣኽቢርናየን ብኣገባብ ድሕር ከይደን ክሳብ ክንዝዕለት ከጥንሓና ኢና ዘለና ሕጂ ነዚአን ንምምላስ ነቲ ዕለት ንምውሳን ፈተነ ተካይድ ማለት እዩ እቲ ፍርያት ንኣብነት ኣብ ኣስመራ ንክሽየጥ ድሕር ይፈር ኣሎ ኣስመራ እንታይ ክሊማኣ ዝሕል ዝበለ ጠሊ ጉድል ዝበለ ከም ባፅዕ ኣይኮነን ባፅዕ ሙቐት ኣሎ ጠሊ ልዕሉ ዩ ፀቕጢ ከዓ ኣሎ ሕጂ ነዚአን ፀቕጢ ጠሊ ገዝላ ኩነታት ኣብ ሓደ ስቴብሊት ቻምፐር ንብሎ ወይ ከዓ ናይ ቅዋምነት ናይ ፍርያት ዝፍትን ቻምፐር ከም ፍሪጅ መሰል መሳርሒ እዩ ኣብ ተእትዎ ሞ ነቲ ኩነታት ኣየር ኣቃሊዕኻ ትከታተሎ እንታይ ለውጥ ገብርቲ ፍርያት እጂ ሓደ ፍርያት ድሩቕን ጥሉል እንተኮይኑ ኣብቲ ዕድመ ኣፈላለዩ ጥሉል ፍርያት ሓፂር ዕድመ ኣለዎ ማስ ትሕዝቶማይ ዘለዎ ፍርያት ድሩቕ ንሕር ኮይኑ ንቁፅ ፍርያትካ ዕድሚኡ ነዊሕ እዩ ወላ ብተራ ዛርባ ክርከና ጣይታሲ ኣብኣ ከላ ሳለስቲ ትገብር ትኸውን ከረሾ ተገልካ ግን ነዊሕ ትፀድሐ ምእላይ ማይስ ንባዕሉስ ዕድመ እየ ነዊሕ እዩ ማለት እዩ ኣብ ፍርያት ሕጂ ኣብቶም ድሩቓት ፍርያት ንኣብነት ነዊሕ እዩ ዕድሚኦም ከምዚ ፓራስተሞል ከይና ንበል ንሓሙሽተ ዓመት ዝስራሕ ብናይ ኣዘል ድሕር ከይድና ሓሙሽተ ዓመት ብጥዑዩ ክፀኒሕ እዩ ንድሕርለቲ ፓራስተሞል ከይድና ሲ ንሓሙሽተ ዓመት ክከታተሎ ማለት እዩ ንሓሙሽተ ዓመት ሲ ተኸታቲለስ ብጥዑኡ ደውዳኣ ከምኡ ድሕር ኮይኑ ሓሙሽተ ዓመት ናይ ምክትታል ግዜ ከዓ ግብራዊ ኣይገብሮን ነቲ መስርሕ ኣፍሪካ መሸጣ ዝበሃል ነቲ ፍርያት ኣብ ፈተነ ክሓልፍ እቲ ግዜ እዚ ከምዝኸውን ንኸይከውን እቲኦም መርመራታት ቀዋምነት ዝበሃሉ ንኸፋፍሎም እተቀላጠፈ መርመራ ኣሎ በቲ ኣገባብ ከዓ በቲ ዕለታዊ ንጥፈት ወይ ከዓ ዕለታዊ ኣነየ ጣቕማ ኩነታት ናይቲ ፍርያት ዝኸይድ መርመራ ኣሎ ርጎ ን15 መዓል ድሕር ኮይኑ ገምጋም ዕድሚያ ን15 መዓል ተኸታቲለ ይርያ እሞ ከመየላ ይብል ሕጂ ድሕር ፅቡቅ መፅያ እቲ ኣፈራርያዩ እቲ ፎርሙላ ወይከዓ ኣቕዋመ ፅቡቅ ኣላ ኢለ ሓሲበ ብድሕሪ ብተመሳሰለ ኣገባብ ብልክዕ ዘፍረኪቦ ፍርያት ከምዚ ኸይድ ኢለ ብገምጋም ኸይድ ግን ቲ መፅናዕቲ ኣብ ነዊሕ ግዜ ከዓ ይደጋግሞ ማለት እዩ ኣብ መስመር ከም ዘለኹም ርጋፅ ነዊሕ ዕድሚ እንተኮይኑ ግን ተቓላጠፈ መስርሒ ይኸይድ ተቓላጠፈ መስርሒ እንታይ ማለት እዩ ኣክሰለሬትድ ስታዲ ንብሎ ኣብቲኣ ቻምፐር ወይ ፍሪጅ መሰል መሳርሒ ዝበልክዋ እቲኻ ነቲ ኩነታት ኣየር ተጋንኖ ናብነት ኣስመራ ድሕሪ 20 ዲግሪ ሰንዲግሬት ኮይኑ ምዋት ሱሳ ተባንዓ እቲ ጠሊ ተበርትዖ እቲ ፀቕጢ ተልዕሎ ሽዑ ንክልተ ወይ ሰስተ ወርሒ ትከታተል ከከምቲ ዓይነት ፍርያት ማለት እዩ መፅናዕ ትፈላለዩ ምስ ተኸታተል ኣብ ክልተ ወርሒ ንጉኑን ኩነታት ኣየር እንታይ ግብረ መሲኡ ጠባይ ናይቲ ፍርያት ትርኢ እጂ እተን ጠባይ ኣብ ወርሒ ኣብ ክልተ ወርሒ ብሰለስተ ወርሒ እንታይ ፈጢራ ኣላ ርኢኻ ሽዑ እምበኣር ካብ መበል ካልኣይ ወርሒ እኒአው ኣዝያ ጠባያ ተቐይራላ ነቲ ዕላማ ይተወቅዕና ኢልካ ንድሕር ወሲንካ ክልተ ወርሒ ብጉኑን ኩነታት ናብ ክንደይ ዓመታት በቲ ኖርማል ኩነታት ትትርጎም ኢልካ ቅማረታት ተካይድ ሽዑ እታይ ዕለት ትግምግማ ማለት ስለዚ ዕለት ልክዕ ኣይኮነትን ወይ ከዓ ድሕሪ እዚኣ ትፀገም ኣሎ ቅድሚ እዚኣ ትፀገም የለን ተብለካ ዘይኮነት እዚ እንታይ እታ ዝቀረበት ግምታዊት ብመፅናዕቲ ዝተበፅሐት ዕለት እያ ማለት እዩ ስቂኢልካ ኩም ከንተቐምጣ ማለት እዩ እዚኣ ብርሂ ከብ ይደሊ ስለዚ ሕቶ ብኸመይ ይፍለጥ እንትብል ቀዋምነት ፍርያት ወይ ከዓ ጠባዩ ከይቀየረ ክፀንሕ ፍርያት ዝግበር መፅናዕትታት ኣለ ኣብ ልዕሊ እዩ እቲ መፅናዕትታት እስ ከዓ ጌርካ ትጉምጉቦ ነቲ ዕለት ማለት እዩ
1: ፅቡቅ መብርሂ እዩ ስለዚ እቲ ዕድመ ብቕዓት ፍርያት ብመንፅር ባህሪ ፍርያት ክንሪኦ ከልና ኣብነታት ዘተለካየን ገለገለ ስእልታት ኣለዋ ሞ
0: እጂ ኣብነት ኣብዛ ስእል እንታይ ርኢና ብ ላዕሊ መየለላ ኣብ ታሕትኻ መዓር ንርኢ ኣለና ኣብ ጥርሙዝ ዝኣተወት ሕጂ ባህሪ ፍርያት ክንከልና እንታይ ሓደ ፍርያት ሙሉእ ንብሎ ብእንግሊሽ ሆል ንብሎ ወይ ከዓ ፍራክሽነትድ ንብሎ ወይከዓ ተማቃቂሉ ማለት ትሕዝቶ ናይ ሓደ ፍርያት ዝወፀ ሕጂ ሓደ ፍርያት ሙሉእ ክመፅእ ከሎ ባህርያዊ ማለት እዚኣ መለ ሕጂ ምልእት እያ ቦቂላ ካብ ገረባ ዝተቐንጠበት እያ ተፀራርያኻ ንዕዳጋ ቀሪባላ ብዙሕ ትሕዝቶ ኣለዋ ኣብ ውሽጣ ብመጠንቲ ዘለዋ ብዙሕ ትሕዝቶ ባህርያዊ ትሕዝቶ ምንጥጣፍ ናይ ኬሚካላት ኣብ ውሽጣ ከዓ ብዙሕ እዩ ብባህሪ እዩ ዝመፅእ ከምዚ ዓይነት ፍርያት ጠሊ ዘለዎ ብዙሕ ትሕዝቶ ዘለዎ መቃቂልካ ፈላሊኻ ውሱን ፎርሙላ ስለ ዘይኮነ ዕድሚኡ ሓፂር እዩ ተባላሻዊ እዩ ከዓ ሕጂ እዚኣ ሚለ እዚኣ ኣብ ሓሙሽተ ደረጃ ርያ ኣለና ቅድም ሓዳሽ ከላ ቅሩብ ምስ ቀነየት ማርሾ ምስ ኮነት ዳሕራይ ተዓማጭ መወዳት ምስ መሽመሸት ንሪያ ኣለና ብቕዕቲ ድያ ንክንበል

0: ሓንቲ ኢልና ሲ መዓስያ ኤክስፐርት ኣበይ መሰኣልከያ ኣብ መንጎ ቅዳሚት ካልኢትን ካልእን ሳሰይቲ ሳሰይቲ ራብዒትን ኣበይ መሰኣልከያ ያ ብቕዓት ኣብቂዑ ትብለላ ሕጂ ካብ ሰብ ናብ ሰብ ክፈላለዩ ንኣብነት ኣብቲያ ቀጠልያ ዘሎ ክበልዓ ዝዘልሎ ብጫብ ዝኾነት እውን ዝፈትዋሎ ክሳብ ቲኣ ማርሸው ዝፈትዋ ማእከለይቲ ድሕሪኡ ዘሎ ግን ምናልባሽ ኮ ዳርጋ ዘቢብያ ተቀይራ ንቕፃያ መወዳእታ ግን ተባላሽ እያ ዘላ ሕጂ ኣበይ ትስእሎ ዝብል እዚኣ ንምንታይ እያ ዘስእሊ ምፅያ ዓይነታት ኔቲኤን ኣብ ፍርያት ተለጢፈን ፀንሓና ገደብ ዘይብቕዓት ዝሕብራ ዕለታት ፍልል ኣለዎኒ ክብል እየ እንተድሒሩ ዝመፅ ሕቶ ክምንሰይና ንሱ መዓር ተርእናያ ግን ካብ ቀዳሚ ክሳብ መወዳእታ ወላ እቲያ ቅዳሚት 10 ዓመት ዝገበረ እንትልከን ሓደ መዓር ኣይባላሾ ዝብል ብልምዲ ዘረባ ኣሎ ኣይባላሾ ድዩ ዘብለናስ እንታይ እዩ መዓር ድሕሪ ኩነታት ነቲዓቐባ ተባላሽዎ ክባላሾ ክእል እዩ ንኣብነት ክፉት መዓርን ተዓፂ ዘሎ ኣየር ዘየእቱን መዕሸግ ዘለዎ መዓርን በበን እዩ ክፉት ድሕሪ ኮይኑ ካብ ኣከባቢ ዝስሕቦ ጠሊ ኣሎ ጠሊ እንተለካ ብውሕዱ ኣብቲ ላዕለዋይ ቀፀላኒት መዓር ብከላ ክፍጠር እዩ ማለት እዩ ኣሎ ናይ ብከላ ነገለ ፀጋማት ኣሎ ተበከለ ፍርያት ከዓ ብቑዕ ኣይኮነን ስለዚ መዓር እውን ክባላሸው ይኽእል እዩ መዓር ኣይባላሸውን ዘብለና ግን ብውሱና ኣሻሽጋ ንውሱን ኩነታት ድሕሪ ሒዝከያሲ ብውሽጣዊ ተናጣጣፍነት ኣብ ውሽጢ ሓድሕዱ ኣይባላሸን እዩ ኣይባላሸን እዩ ልክዕ ኣታ ኣሻሽጋ ተኽፊል ካል እውን ክባላሸ ይኽእል እዩ
1: ፅቡቅ ኣብተን ደረጃ ብቕዓት ፍርያት ኣብ ዓይነቶምን ፍልልያቶምን ክንሰግር ኢና
0: እዚ ቀዲምና ርያ ፅና ስእለጂ ምናልባሽ ኣብዚ ምላስ እያ ክትጠቕመና ዓይነታት ገደብ ብቕዓት ወይ ከዓ ምዝዛም ብቕዓት ናይ ፍርያት ዝሕብሩ ዕለታት ኣብ ፍርያት ብዝተፈላለየ ፀሓሕፍ ኣለዎ ድሕር ተዓዚብና ገሊኡ ወርሕን ዓመትን ፀንሕ ገሊኡ ዕለትን ወርሕን ዓመትን ፀንሕ ገሊኡ ኤክስፓየር ዝብል ወይ ከዓ ድሕሪ እዚ ዕለት እዚኣ ይትጠቀመላ ዝብል ሓበሬታ ሒዙ መፅ እዩ ገሊኡ ቤስት ቢፎር ይብል ቅድሚ እዚኣ ዕለት እዚኣ ተጠቀምካላ ዝበለፀ ይኸውን ድሕሪኡ ግን ብሉፅ ኣይኮን እንታይ ማለት እዩ ቅድሚ እዚኣ ተጠቀምካላ ዝበለፀ እዩ እንተለካስ ድሕሪኡ ግን እቲ ብሉፅነት ጎዲሉ ከለውን ክትጥቀምላ ትኽእል ያ ተስምዐያ ማለት እዩ ካልእ ምስቲ ብቕዓት ነቲ ፍርያት ዘይተሓዘ ሴል ባይ ዴት ትበሃልላ ኣብ ሱፐርማርኬት ሰሪዕኻ ብወቅትታት መን ዓይና ይሃልኽ ፍርያት ምስ ምውሓዝ ናይ ዕዳጋ ዝተሓዝ ዝሕብር ሓበሬት ኣሎ ሕጂ ሰለስትዩ ዕለት ብምዃኑ ጥራሕ ኤክስፓየር ዴት ኢልና ጥራሕ ንትርጉሞ ብልምዲ ማለት እዩ እዲግ ፍልል ኣለዎ ንኣብነት ብመድሃኒት ክጅምር ኣብ መድሃኒት እቲ ብቕዓት ድሕር ዛዚሙስ እንታይ ዝዛዝም ዘሎ እቲ ፍርያት ተጓዳእ ድዩ ዝልወጥ ዘሎ ወላስ ስሩሑ እዩ ዘቋርፅ ዘሎ ሕጂ መድሃኒት ንምንታይ ተነቃፊ ኢልናያ እንተ ወይ ስሩሑ ፀገም ንምፍታሕ እዩ ሕማም ንምፍታሕ እንድሕር ተጓዳእ ተቐይሩ ገለ ኬሚካላዊ ለውጢ ገይሩሎ ተወሲድካ ክሕመካ እዩ ማለት እዩ ተሓሸ ተባሂሉ ኸ ስሩሑ እንተገዲፉ ኸ መድሃኒት ስሩሑ ተገዲፉስ ጉድኣት እዩ ስትል ምክንያቱ ንኽፍውስ ይመፅ እዩ ዘሎ ይፍወስ ኣለኹ እናበልካስ ከይተፈወስካ ምትራፍ ጉድኣት እዩ ንባዕሉ ስለዚ መድሃኒት ኩሉ ሻዕ ኤክስፓየር ናቱ ቤስት ቢፎር ወይ ከዓ ቅድሚ እዚ ዕለት እዚኣ ትጠቅማሉ ዝሓይሽ ገለ ክትብል ኣይትክእልን ኢኻ ኩሉ ሻዕ ተወዲዩ ኣብቂዕ ይወዲ ኢኻ ኢኻ ትብል መድሃኒት ድሕሪ ዕድሚኡ ክናዋሕ ኣለዎ ኮይኑ ግን ኣገባብ ኣለዎ እቲ መፅናዕቲ ናይ ቀዋምነት ዝበሃል ተመሊሱ ተኣኪቡ ብዝምልከቶ ስርዓት ናብቲ ኣፍራይ ተመሊሱ ናይ ምንዋሕ ዕድመ ዝግበረሉ እዋን ኣሎ ንኣብነት ብዋጉ ኣዝዩ ክቡር ኣብ ቁጠባ ሃገር ክትንክፍ ዝኽእል ብብዝሒ መድሃኒት ክባላሸወካ ዝኽእል እዚ ካብዚ ጓሓፍ እስኪ ጥዕንኡ ተረጋጊፁ ይመለስ ይበሃል እዚ እጂ ሪፓኬጅ ጌርካ ወይ ከዓ ከም ብሓድሽ ሓበሬታ ተለጣፊ ጌርካ ግን ብመፅናዕቲ ቅድም ብሓሙሽተ ዓመት ፈርያ ነራ ሕጂ ንክልተ ዓመት ተወሳኺ ክትከይድ ትኽእል እያ ምክንያቱ መርመራ ጌርናሉ ገለቁም ዝተወሲድና ጥዕና ኣለዎ ስቲል ኢልካ ገምጊምካ ክተውፅኦ ትኽእል እያ ብከምዚ ክናዋሕ ይኽእል እዩ ኣብ መግቢ ተመፂና ግን ቤስ ቢፎር ሕጂ ፀንሐካ ቅድሚ እዚ ዕለ እዚኣ ዝበለፀ ጎብሮ ትብል ሕጂ ኣብ ከምዚኦም ዓይነት ፍርያት እንታይ ዝብለካ ዘሎ እዚ ፍርያት እዚ ቅድሚ እዚ ዕለት ተጠቂምካሉ ምስቲ ሒዝዎ ዝመፅእ ምውዕዋዕ ይኹን ኣብ ገለ ሓበሬታ ንኣብነት ጣዕሙ ከምዚ እዩ ጨንኡ ከምዚ እዩ ከምዚ ዓይነት ፍሌቨር ኣለዎ ገለ ኣለዎ ኢሉ ይመፀካ ኣሎ ምስ ገዛ ከምስ በዓ ዛብሽኮት ሲ ቫኒላ ትብል ራስ ግን ቫኒላ ይጥዕምን እያ ትብል እንታይ ኮይና ኤክስፓየር ኮይና ክትኮን ትኽእል እያ ወ ቫኒላ ንክትጥዕም ግን ቅድሚ ወርሒ ሽዱሽተ ክትጥቀመላ ነርካ ድሕሪኡ ግን ካፍፍ ይኽእል እቲ ቫኒላ ተበላዕኸያ ው ናይቲ ጉዳእ እንትኸውን ግን እቲ ዝበለፀ ኩነታት ናይቲ ፍርያት ዕለቱ ስለዝሓለፈ ኣብ ዝበለፀ ኩነታት እዩ ትረኽቦ ናይ ሓነት ፍርያት ማለት እዩ ሕጂ ንሕና ኣብዚ ቤስ ቢፎር ዘለዎ ድሕሪኡ ክንበልዖ ዶ ኣይንበልዖን ክጥቀመሉ ዶ ይንጥቀመሉ ዝብል ሕቶ ሙሉእ ሙሉእ ድፍር ኣቢልካ ንሓደ ሰብሲ ድፍር ኢልካስ

0: እንተቶ ቆመሉ ክትብሎ ኣይትክልኒሃ ንምንታይ እዩ እቲ ዘይትሰብ ብቕዓት ናይ ምግምጋም ከዓ ኣብ ግምት ክኣት ኣለዎ ትርእዮ ቤስ ቢፎር ማለት ቅድሚ ሰነ ተጠቀመላ እንተይለካስ ክልተ ዓመት ምስ ሓለፈ ድሕሪ እዩ ቤስ ቢፎር ስለዝኮነስ ክልተ ዓመት ድሕሪቲ ቤስ ቢፎር እውን ድሕሪ ከይዳ ኣፀቢኣ ክፊ ኣላ ክትከውን ትኽእል እያ ጉዳያ ናብ ጉዳይ ውሕስነት ተቐይሩ ክኸውን ይኽእል እዩ ቤስ ቢፎር ብቀረባ ገደብ ክንሕዞ ኣለና ማለት ብገምጋም ሕጂ ነቲ ሕብረተሰብ ብሓፈሻ ንቕሓቱ ብግምተ እቲኻ ተጠቀመዩ ዝጠቀመሉ ክትብል ድሕሪ ኮይንካ ናቱ ንቕሓት ዕቢኻ ኣብቲ ዝጠራጠረሉ እዋን ዝምልከቶ ኣካል እናተወከሰ ርእቶ ወሲዱ ብናቱ ሓላፍነት ክጥቀመላ ከም ዘለዎ እትነግረሉ እዋናትካ ኣሎ ማለት እዩ
1: እጂ እታ ቃል ክንደጋግማ እንዲና ፀኒሕና እታ ቤስት ቢፎር ትብል ዘላ ንምንፃራ ቅድሚ ዛዕለት ንምባል እያ
0: ማለትእዩቅድሚ ዛዕለት እዚኣ ተጠቅምካላስ ዝበለፀት ትኸውን ሕጂ እዚ ከምዚ ዓይነት ፀሓፈ ኣብ መድሃኒት ኣይፍቀድን እዩ ብሕጊ ቤስ ቢፎር ኢልካ ትፅሕፍ ኒካ
1: መድሃኒት
0: ኣብ መግቢ ትፅሕፍ ኢኻ ምክንያቱ ሓንሲ ሓሳብ ሕቶ ብቕዓት ኣብ መግቢሲ ሕቶ ውሕስነት ኣይኮነን ኩሉሻ ሕቶ ናይ ትፍርያት ኣብዝበለፀ ኩነታቱ ዘይምርካብ ክኸውን ይኽእል እዩ እቲ ኣብ ብሽኮት ብክንዲ ክሪስፒ ትኸውን ስብርስብር ሓኹም ሓኹም ኣብ ክንዲ ትብልሲ ዝኣወለት ትኸውን እንታይ ኮይና ምናልባሽቲ ጎማኣ ዕድሚኡ ሓፂር እዩ ድሕሪ 6ዱሽተ ወርሒ ተኸፊቱ ኸውን ንፋስ ኣትይዎ ኣውኢሉ ስለዚ ኣውኢላ ካላስ ብልዓኸያ ጥዕና ፀገም መፀካ ማለት ኣይኮነ ግን እቲ ቤስት ኩነታታት ዝሓሸ ኩነታት ኣይረኸብከያ እንታ ብሽኮት ኣብ ዝበለፀ ጣዕሚስ ኣይረኸብከያ
1: ስለዚ ኩሉ ግዜ እታ ቅድሚ ዝዓለት ትብል ዘላስ ናይ ምውዳቕ ዕለት ወይ ከዓ ንኤክስፓየር ደይ ተመልክት ውን ክትከውን ትኽእል እያ ማለት
0: ኣብ ገለ እዋን እ ኣዝዩ እንድሕር ነዊሑ ናትካ ፍርድ ናትካ ግምጋም ኣብ ክምጥ እቲኻ ትጓሓፈሉ እዋን ኣሎ ንኣብነት ኣብዛ ስእሊ እዚኣ እንድሕርኢና ሲ ቤስ ቢፎርን እቲ ኣዩዝ ባዮካ ኤክስፓየር ትብል ነዋዳ ትክልና ኤክስፓየር እተኮይኑ እታ ቀያሕ ዘላ ሕብራ ትኺላ ናብ ጓሓፋያ ትኸይታ ፍርያን ወ ሓንቲ ኣሽመለን ኤክስፓየር ኤክስፓየር እዩ ድሕሪ ዝዕለ ዚ ኣይትጠቀመሉ እዩ ዝብ ዘሎ ንኣብነት ርጉኦ ንድሕር ኮይኑ ርጉኦ ብኤክስፓየር እዩ ዝፅሓፍ ንምንታይ ልዑል ትሕዝቶማይ ኣለዎ ፀባዩ ተበካሊ እዩ ካኣጢፉ ዝባሸ ወይ ዕሹግ ስጋ ወይ ገለ ንድሕር ኮይኑ እቲ ዕለት ምስ ሓለፈት ሲ ምናልባሽ እቲ ዝሓወስካዮ ዝዕቅብ ቀመም ስሩሑ የቋርፅ ሞ እቶም ሂወታውያን ኣብኡ ክፈር እዩ ጅምሩ ስለዚ ንዑ ምብላዕ ማለሲ ኣብ ሓደጋ ጥዕና ስለዝብፅሕ ብቤስ ቢፎር ድሕር ኣሽከ እቲ ተቋፃፀሪ ምናልባሽ ናብ ዩዝ ባይ ቀይር ክብለካሃል ወይ ከዓ ናብ ኤክስፓየር ኢልካ ፀሓፋ ክብለካሃል እዩ ኣብ ገለገለ ከዓ ቤስ ቢፎር ወይ ከዓ ቅድሚ ዝሕለ ዝበለፀ ትብለሉ እዋን ወላ ብርግኦ እውን ክህሉ ይኽእል እዩ ከከምቲ ዓይነት ትርግኦ እንታይ ዓይነት ፎርሙላ እዩ ትርግኦ ኣብ ቤስ ቢፎር ድሕር መፂና ወይ ከዓ ቅድሚ ዝዓለ እዚኣ ተጠቀምካላት ሓይሽከ እንታይ የድሊ ጨና ምደሳስ ትፍርያት ጨንኡ ገለ ትሕዝትኡ ከመይ ይመስል ንዓኻ ቅቡል ኮይኑ ድሕሪ ኺብካዮ እቲ ዓይነት ፍርያት ካ ኣብ ግምትካ እቲኻ ተባላሸውቲ ባእታታት እተዘይብሉ ኣብ ትሕዝቱ ፀባ እንተዘይብሉ ናይ ስጋ ውፅኢት ስጋን ዘይብሉ ንድሕር ኮይኑ ተበካልነቱ ትሑት እዩ ተራ ኖርማል ንቁፅ ነገር ድሕሪ ኮይኑ ሲ እዚያስ ድሓላ ክበልዓ ክእል እየ ትብል ትኸውን ኖ እዚያስ ብጨናም ገና ይፈትኽዋን ወ ቤስ ቢፎርና ግን ገለ ኣጣራጢራት እንተልካ ግን ትኺላ ናብ ጓሓፍያ ክትክል ዘለዋ ማለት ክትእለ እዩ ዘለዋ ክትውገን ኣለዋ
1: ስለዚ ኣብቲ ዓይነት ፍርያት ምስ ዓይነት ዕለቱ ዘርኢ እዚ ተፈላለዩ ዓይነት ፍርያት
0: ዋጂ በዓል ፀባ ገለ ተነቀፍቲ ስለ ዝኾኑ ብኤክስፓየር ዘይተካትሕዞም ልክዕ ከም መድሃኒት ኣብ ገለገለ ካልእ ፍርያትን ከከም ቅዋሙ ይብላልና ሕጂ እቲ ኣነ ፎርሙላ ናተይ ቅዋመ ዝብሎ ዘለኹ ፎርሙላ እዩ እቲ ፎርሙላ ናተይ ሲ ኣብቲ ከቃምማ ከለኹ ገለገለ ኬሚካላት ተጋጭዮም ወይ ከዓ ምስ ግዜ ተሰባቢሮም ወይ ሓቂቆም ናብ ካልእ ባህሪ ዝቕይር ዘለዎም ባህር ዘለዎም ትሕዝቶታት ጠቂመ ተለኹ ነቲ ፎርሙላ ብግምታት እየ ብምንታይ ተቐሚሙ ወላ እቲ ዓይነት ፍርያት ብዘየገድስ ኤክስፓየር ክብሎ ክእል እየ ሓንሳብ ሓንሳብ ብባህርያዊ ተዓቅባየ ዓቂብዮ እንተለ ግን ናብ ቤስ ቢፎር ወይከዓ ቅድሚ ዘይዕለት ክብል ክእል እየ ንኣብነት ሓደ ኣገባብ ናይ ተዓቅባ ፍርያትታ እዩ ነቲ ፍርያት ተድርቆ ኣዴታትና ሲ እንጀራ ናብ ኮረሾ ቂረ ከለዎ ዕድሚኣየን ዘንወሓኣ ዘለዋ ሓቂ ንሽዑ ቋፂረን ኣብ ጎማ ሸጥ ዝበለ ጎማ ንፋስ ኣየር ዘይዕቱ ተቋፂረና ንነዊሕ ክፀንሕ ትኽእል እያ ንክንዚ ክብል ኣይክልኒ ምክንያቱ ካብ እንጀራ ናብ እንጀራ ፍልል ሎ ካብ ኣተዓሻሽጋ ኣተዓሽጋ ፍልል ሎ ኣንቂፀን ጋሃቢለን ተገድፈንኣኸ ሎሚ ጠሊ ንድሕር በዚሑ እቲ እንጀራ ንባዕሉ ምስ ነቐፀ ጠሊመይሱ ዘስሕብ እቲ ዝነቐፀስ ጠሊ ይስሕብ እዩ ብኡ መጠን ከዓ ክለዋወጥ እዩ ህላዎ ማይ ኩሉ ሻዕ ንብከላ የቀላጥፍ እዩ ህላዎ ማይ ንምንጥጣፍ ኬሚካላት የቀላጥፍ እዩ ስለዚ ህላዎ ማይ ንብልሽት የቀላጥፍ እዩ ሕጂ ባህርያዊ ተዓቅባ ተልና ብምንቃፅ ንድሕር ከይደ መብዛሕትኡ ግዜ ቤስ ቢፎር ድሕሪ ዚ ዕለት እዚኣ ተዘይጠቀምካቅድሚ ዕለት እዚኣ ተጠቀምካ በልፅ ብል ሞ ድሕሪ ዚኣ ዕለት ከብሎ እቲ መዐሸጊ ንባዕሉ ምህምን ስለ ዝኽእል ክባሾ ዝኽእል ኣብቲ መዕበሲኡ ውን ኣይርክአቱ ስለ ጅምር እታ ብሽኮትስ ዝኣወለት ትኾነካ እታ ግሪሲኒ ትባላሸው ትኸውን ኣብ ጥዕና ሃይ ጎድኣካ ድሕር ዘይፀላእቲ ኮይንካ ብልዓያ ፀገም ኢለን
1: ስለዚ ኣብ ምግብን መድሃኒትን ናይ ምግቢ ናይ መድሃኒት ዘረባ ይብሉ ዕለታብ ቂዓ ምጓሓፋ እያ ናብ ምግቢ ከዓ ምዝ
0: ክትገልፀፀናዝግብኦ ኣካል ዕድሚኣ ክናዋሕ ኣለዎ ማለት እዩ
1: ሕጂ ብገለገለ እንታይ ብብዝሒ ከምዝበልካዮ ብብዝሒ ፀንሓካ ሞት ደረት ብቕዓት ዝዛዝመ ፍርያት ምግቢ ክንጥቀመሉ ይከኣል ዶ
0: እወ ሕጂ ከምኡሎ ኩሉ ሰብ ሕጂ ብዙሕ ግዜ ዝኾነ ሰብ ሓተካ እዩ ሕጂ ብመድሃኒት ክጅምር እየ እንደገና ኣብ መድሃኒት ሕጂ ሓደ መድሃኒት ይሰኣን ሰብ ይስእኖ ግን ኣብ ሓደ ትካል ኤክስፓየር ዝኾነት ቅድሚ ወርሒ ላትኒ ኣፈትና ንዶ ሽዑ ምኽሪ ደልዩ መፀካ ስኢነ እንዴ ክሳብ ዝመፀኒ ከዓ ውፃዕ ኣለኹ ወላ ካብ ደገ ተለኣ ኩንታይ ክገበር ይብላካ ሕጂ ናትካ ገምጋም ትወስድ ሃሳ እዚኣ ድርቕቲ ድያ ፈሳሲት ፈሳሲት ተኮይና ተኸፍተ ዘይተኸፍተት ብዙሕ ነገር ረቑሒታት ግምት ተእቱ እዚ ከምዚ ንድዩ ዕለቱ ተሕሊፉ እውን ቀልጢፉ ዝባላሸው ዓይነት ፎርሙላዊ ቅዋመ ስለ ዝኾነ ተወሰድካ እውን ኣይክትረብሕን ኢኻ ምክንያቱ እቲ ትሕዝቶስ ፈዋስነቱ ጥፍኡ ኣሎ ዋላ ተዘይጎዲእካ ኣይክፍውሰካን እዩ ዘይምፍዋስ ከዓ ጉድኣት እዩ ተዘዋዋሪ ጉድኣት እዩ ኣብ ገለገለ እዋን ግን ነቲ ሕማ ብምልክት እትዎ ሰብዚ ንድሕር ዘይወሲዱ ዝመድሃኒት ኣብ 2ልተ3ስተ መዓልቲ በቃ ንምልክት ሕቶኣት ኢሎ ሂወቱ እንድሕር ክንፅበ ኮይናስ ብማት ተርፎን ይተልካ ንኩሉ ብገምገማ እቲኻ ብፍቓድ ናይ ዝምልከቶ ኣካል ብሓላፍነት ነይቲ ተቐባሊ ባዕሉ ብናቱ ፍቓድ እዚኣ ክትወዛ ትኽእልያ እዚ ተኽእሎታት ኣሎ ፀገም ክጋጥመካ ግን ከዓ እቲ ፀገምካ ስለዝዓቢ ተራዲእና ኣብ መንጎ ሰለስተኛ ዶክተር ኣላይ ሕሙም ትሕሙም ባዕሉ ውሰዶ ኣይትውሰዶ ኢልካ ትውስናሉ ወሲንካ ውን እቲ ሓንሳ ሓንሳ ብዙሕ ግዜ ዋላ እቲ ኤክስፓየር ዝኾነ ፍርያት ወይከዓ ትዕለት ዝሕልፍ ፍርያት ሂወት ዝድሕነሉ እዋናት ኣሎ ከምኡ ኣብነታት ኣሎ ግን ንሓደ ሰብ ዕለት ዘሕለፈስ ምእንቲ ከይከስር ኢሉ ዕለት ዘሕለፈ ሰቕ ኢሉ ኣብ ምጥቃም ንኸይኣቱ ግን ሰቕ ኢልካ ኣይትጉዝጉዞ ዝ ነገር እንታይ ደኣ ሓንሳ ሓንሳብ እቲ ጎዳኢ ነገር ክጋጥሞ ሰዝኽን መንም ሰብ ኣይኮነ እቲ ውሳነ ነይ ንጠቀመሉ ኣይንጠቀመሉ ዝገብሮ ማለት እዩ ኣብ ምግቢ ተመፂኻ ቤስ ቢፎር ንሕር ኮይናልካ ሳንተ ኮይና ግን ናትካ ውሳነ ክሳብ ነይ ተጠቃማይ ውሳነ ኣብ ግምት ኣትዩ ዝኸይድ እዋን ዝኾነሉ እዋን ኣሎ ስለዚ እቲ ክንጥቀመሉ ክንጥቀመሉ እዋን ኣሎ ዘይጥቀመሉ እዋን ኣሎ ምምዝዛን ናይ ብዙሕ ረቑሒታት ኣብ ግምት ዘእት መልሲ እዩ ማለት እዩ እዚ ብሓፈሻ ግን እቲ ሕብረተሰብ ጥዕና ናይ ሒዝቦ ዘሎ ፍርያት ብኸመይ ይምርምር ንቕሓቱ ብርኽ ክብል ኣለዎ
1: ንግን ኣብነት ከምዚ ክትብላ ትፀናሕካ እዛ መድሃኒት እዚኣ ስኢነይ ኣለኹ ወርሒ ገይራ ኣላ ካብ ተወድቕ በላ ና ሰሙን ክልተ ሰሙን ናበይ መፅኢ ዘረጋግፃ ናባካትኩም ብቕዓታ ንምርጋፅ
0: ሕጂ ንሕና ንኣብነት ኣነ ካብ ኣሃዱ ቁፅፅር መድሃኒትን መግብን ሚኒስትር ጥዕና እየ ንከምዚ መፀናሕትዋት ብዙሕ ግዜ መፅኡ ነዊሕ ዓመታት መፂእና እዩ ሰለስተ ሓበሬታ ንህቦም ሓደ እቲ ምዝዛም ናይ ብቕዓት ናይ ፍርያት እንታይ ማለት እዩ እንታይ እንታይ ውፅኢት ክህልዎት መድሃኒት ደ ክሰርሕ ክእል ተጓዳእ ኮይኑ ክመፅእ ይኽእል እዚ ተኽእሎታት ከም ዘሎ ይድገር ሰብ ካልኣይ ናይ ሓላፍነት ደረት ንነገሮም ዕለት ብቕዓት ምስ ሓለፈ እቲ መንቲ ሓታት ዝኾነሉ ነቲ ፍርያት ተልካ ውሳነታት ካይ ተሓታት ዝኾነሉ ንኣብነት ኣዘል ዘፍርያ ሽሮቦሰት እዩ ሓደ ቆልዓ ንድሕር ሓሚሙ እዚኣ ፍርያት ከም ዘምፀቶ እቲ ምኽንያት ትጠንቂ ሕማም ከዓ ናታ ፀገም ምዃኑ ብከላኣልዩ ወይ ዘይፅፍቲ ምዃና ድሕር ኮይኑ ዕለታ ዘይወደቐ ድሕር ኮይና ከም ፋብሪካ ከም ኣፍራይ ይሕተት እዩ ፍርያትኩም ጉድኣት ኣምፅኡ ይበሃል እዩ ዕለታ ምስ ወደቐት ሲኢኔልካ ንድሕር ተጠቂምካ ላፅኒሕኻኸ እሞኣነኮ ፍርያተይ ክሳብ ዝዕለት እዚ ብብቕዓት ክጥቀምሉ ሓቢረ ድሕሪ ዝመፅእ ፀገም ተሓታት ይኮንኩን ብሕጊ እውን እቲ ሰብ ብሓላፍነቱ ይወሲድዋ ማለት እዩ ትጉኣ ተመፂኡስ ዝያዳ ናይ ተሓታትነት ሕቶ ናብ መን ይኸውን ዝብል ሕቶ ይመፅእ ማለት እዩ እታ ሰለሰይቲ ማዕዳ ከም ዝበልናዮ ድሕር እቲ ሕማም ኣብ ግምት እቲኻ ዘይምውሳዱ ነዚ መድሃኒት ዝዓበየ ዕንወት የስዕብቲ ኮይኑ ግን ምርድዳእ ፍቓድ ናይቲ ሰብን ወሲድካ ናይቲ ዝሕክሞ ዘሎ ሓኪምን ናይ ኩሉ እቲ ዝምልከቶ ኣካል ፍቓድ ወሲድካ እቲያ ዘላብኣላ ዕድልና ንርኢ ኢልካ ናይ ጭንቀት ኩነታት ንምፍታሕ ትኸፍተሉ ትፈትሓሉ እዋንካ ከም ዘሎ ተረድኦ ሽዑ ንሱ ነዚ ገምጊሙ ናቲ ውሳነ ወስድ ማለት እዩ ኣብ ውሳነ ውሳድ ናፅነት ሰብ ዘለዎ ማለት እዩ
1: ፅቡቅ ሓራይ እሞ ፋርማሲስት መርሃዊ ደበሳይ ክሳዕ ሕጂ ንሂብካና ዘለካ መብሪ ገለ ሕቶታት ተልይዎም ተዓዘብቲ ቴሌፎናት ክንከፍት ኢና ዝኸበርኩም ተኸታተልቲ መደብና ኣብዚ ተላዒኒ ዘሎ ርእስቲ ሕቶ ወይ ከዓ መብረት ደሊሉ ነጥብታት ተልዩ ብቁፅርታት ቴሌፎን 12254 ከምኡውን 12247 ብምድዋል መብረት ደሊሉ ሕቶ መርሃዊ ደበሳይ

0: ኣብ ስቱድዮና ስለ ዘለኹ ትረኽብዎ ትኽእል ኢኹም። ቁፅርታት ቴሌፎን ክደግመልኩም 12 24 54 ከምኡውን 12 24 74 ኣራይ ሞ ክሳብ ናይ ተዓዘብቲ ፀውዒት ብመፅአና ክንቅፅል ኢና። ኣብታ ሓምሸይቲ ነጥቢ ክንመፅእ እቲ ብቕዓቱ ዘኽተመ ወይ ከዓ ዘብቅዐ ፍርያት ኣብ ዳግመ መዓላ ምውዓል ቁሩብ ተንኪፍካያ ነርካ እንዲኻ ኣብ ዳግመ መዓላ ንምውዓሉ ተኽእሎ ኣሎ ማለት ድ ከም ነጥቢ ነምፅእ ዘለና
1: ሕጂ ፅቡቅ ፅቡቅ ትሕትያ እዚኣ እውን ሕጂ ብኩሉ ክሪኢ ኣለና ብዓይኒ ቁጠባ እተልና ብሃገር ደረጃ ብሓደ ፍሉይ ምሕደራ ሒዙ ዘሎ ስራሕ ደረጃ ብሚኒስትሪ ክኸውን ብገለ ክኸውን ክእል ወላ በቲ ውልቀ ሰብ ደረጃ ክሪኢ ኣለና። እጂ ሓንቲ ፍርያት ገንዘበይ ከፍ ኢለ የምፅያ ገንዘበይ ተኸፊለላ ረሲዐያ ድ ወይ ገለ ኣብ ከብሒ ኮፍ ኢላ ወይ ኣብ ድኳኒ ኮፍ ኢላ ስለዝተባያሸወ ጥራስ ኣልዕላ ቢለ ክጉሕፋ ብመጠንቲ ዘውፅ ኩላ ገንዘብ ኣይክቕበላ ንኽእል ኸውን ሕጂ ክትምስራሓሉ ትኽእል ወይከዓ ኣብ ደግመ መዕላ ተውዕሉ ትኽእል ኩነታት ኣሎ መዓስ ይንሱ መዓስካ ትኻቢልካ ናብ ምውጋን ወይከዓ ናብ ምጉሓፍ ተኸደሉ ኩነታት ኣሎ ማለት እዩ። ንኣብነት ከም ዝበልክዎ እዩ ኣብ ንጥዕናዊ ስግኣት ወይ ጥዕናዊ ስግኣት ኣብ ዘለዎም ፍርያት ተኮይኖም እቲ ዕለት ምሕላፍ ሕቶ ምልክት ሕቶ ናይ ጥዕናኻ ኣምልክቶ ዘእቱ ድሕር ኮይኑ ናይ ሕማምን ምጥዓይን ኩነታት ድሕር ኮይኑ ብርግፅ ክጓሓፍ ኣለዎ ብኸም ምክንያት ኢኻ ብመሳሕቱ ግዜ መድሃኒታት ናብ ምውጋን ትጓየ ማለት እዩ። መድሃኒት እውን ኮይኑ ክቡር ኮይኑ ይሰኣን ወይ ከዓ ንሓደ ብብዝሒ ህዝቢ ዝጠልቦ ኮይኑ ግን ከዓ ብዋሕዲ ዝስራሕ ምክንያቱ ክብሪ ዋጋ ስለዎ እንተኮይኑ ጌና ጥዕና ከለዎ ከይትጉሕፎም ኣብ ክሳብ ከይትኣቱ ንዳግመ መዓላ በቲ ዝምልከቶ ኣካል ክዝበክዎ ብመስመር ተመሊሱ ኣብ ካልኣይ ሻዕ መርሚርካ ጌና 2-3 ዓመት እውን ተኸይድ ያልካ ርለበት ትብል ግን ካልኣይ ሻዕ ዝተስርሐን ካልኣይ ሻዕ ተዓሽጉ ዕለት ተለጥፎ ምዃኑ ከዓ ሓበሬታ ዋሃብ ማለት እዩ። ብንፁር ሽዑ ይቕፅል የድሕነካ ኣሎ ካብ ክሳራታት ማለት እዩ። እዚ ኣብ ብዙሕ ስርዓታት ጥዕና ናይ ትሑት ኣታዊ ዘለዎን ሃገራት ድሕሪኢና ይጥቀምሉ እዮም ከም ዳግመ ምዕሻግ ተባሂሉ ይመፅእ ማለት እዩ። ብደረጃ ስድራ ቤትን ብኢንዱስትሪ ደረጃን ክንሪኦን ክልቲ ምስራሕ ብደረጃ ስድራ ቤት ዝተበላሸወ መግቢ ኮ ኩሉ ሻዕ ሓንሳብ ገሊኡ ንእንስሳ ትበልእዋን ኣለዎ እንስሳ እውን ተበላሸወ ክሳብ ማዕርክ ክወስድ ዘለዎ ገደብ ኣለዎ እቲ እንስሳ ተመይስካ ስለ ትምገቦ ድሕር ዝብላዕ እንስሳ ኮይኑ ከም ደርሆ ከም ጠለበጊዕ እንተኮይኑ ዘይብላዕ እንስሳ እንተኮይኑ ከም ከልቢ ድሙ እንተኮይኑ እውን ንሱ ሓሚሙን ሕማም ከም ፀልካ ስለዝኽእል እዚ እውን ኣብ ግምት እቲኻ ማለት እዩ። ሰብ ዘይፀሮ ናብ እንስሳ ትውግኖ መግብሎ ወይ ከዓ ብዕብይ ዝበለ ደረጃ ኻ ከም ድኹዑ እውን ትጥቀመሉ ኢኻ ተበላሸወ ስራሕት ምግቢ ድሕር ኮይኑ ከም ብሓድሽ ተመስሪሑ ድኹዑ ኸውን እዩ ጀርዲ እንተለካ ገለ ግን ኩሉ ከዓ ድኹዑ ኸውን ማለት ይኮን ከሚካልናት ኣብ ግምት እቲኻ እዩ ማለት
0: እዩቴሌፎን ኣለና ምርሃዊ ቴሌፎን ክንቅበል ኣለዎ መርሓባ ዶክተራት ኣብ ስቱድዮ ሎ ሎ
2: ሎ
0: ሰላም
2: ሰላም
0: ንሰምዓካ ናቐፅል
2: ኣራይ ከመልኩም
0: ፅቡቅ
2: ኣነኩ ሓታ ዘለየ ዘለኹ ፍርጅ ኣብ ፍሪዝ ኣቱ ነገራት ውሕስነቱ ማዕረ ክንደይ እዩ
0: ኣራይ ሰሪዕ ኣቶኻ
2: ዛዕባ
0: ሕጂ እታ ነገራት ኢለዎ ዘሎ ንመድሃኒትን ምግቢ ንሓፈሻ ንክልጥ እየን እዮም ኣራይ ወዲ የሎ ምስሊ ንትሕቱ ኣራይ ነመስግነካ ይቀኒየልና ፍርጅ ዝኣቱ ነገራት ውሕስነቱ ክሳብ ክንደይ እዩ እያታ
1: ዝዓውና ማሓን ፅቡቕቲ ሕቶ ይልዕሉ ዘሎ ነገረ መንገዲ ያ መብርህ ክበላ ዘለኒ ከምዚ እንታይ መረዳእታ ኣለዎ ሓደ ፍርያት ኣብ ፍሪጅ ምቕማጥ ሲ ከምዚ ኩሉ ሻዕ ካብ ምብልሻው ዘድሕኖ ይመስለና ኸውን መረዳእታ ኣሎ እጂ ብፍላይ ኣብ መድሃኒት ኩሉ መድሃኒት ኣብ ፍሪጅ ክኣትለዎ ዓይነት መረዳእታ ዘለዎ ሰብ ብዙሕ እዩ ኣብቲ ሕብረተሰብ ኣብ ፍሪጅ ዝኣቱ ነገራት ኩሉ ሻዕ ውሑስ ይኹን ብላ ይንክልና ምክንያቱ ፍሪጅ ሓደ ረቆሕያ ተቋፃፀር ሙቐት መዝሓሊት እያኮ ፀቕጢ ኣተዓሻሽጋ ጠሊ ዝብል ነገራት እውን ኣብ ቁፅፅር ኣተዎን ዘሎ ክኸውን ይኽእል እዩ። ንኣብነት ብሽሮፖ ንምፃእ ሓንቲ ሽሮፖ ሲ ኣብ 20 ዲግሪ ሰንቲግሬድ ድሕር ተዓቂባ ካብ ብርሃን ፀሓይ እንድሕር ኣርሒቕካያ ቀጥታዊ ብርሃን ፀሓይ እውን ሓደ ረቋሕ እዩ ተርሒቕካ እያ ኤክስፓየር 3 ዓመት እንድሕር ሒዛ መፅያ ምስ ከፈትካያ مخدنا مسكفت كي حسك

0: ትበላም ጀመርካ ግን ክንደይ ተርፋ ሰለስተ ሰሙን ወይ ክልተ ሰሙን ጥራሕ ተገልግል ትኽእል ሳማን ኣብ ፍሪጅ ኣትያ ማለት እዩ ሕጂ ኣብ ፍሪጅ ኣተወ ጥራሕ ግን ከፊትካያ ስትፈልጥ ፍሪጅ ከድሕናይ ማት ኣይኮነ ድሕሪ ክልተ ሰሙን ወይ ሰሙን ትጓሓፍ ኣለዋ ዕለታ እውን ከይኣኸለ ስለዚ ዕለታ ብምንታይ ተደሪቱ ብምኽፋት ሰለስተ ኸፍተት ካልእ ነገራት ፀላልይዋ ኣሎ ማለት እዩ ስለዚ ትረቋሒታት ካልእ ኣብ ግምት ስለ ዘሎ ብፍሪጅ ጥራሕ ውሑስ እዩ መግቢ ወይ መድሃኒት ክንብል ኣይንክእልና
1: ሞብተን ኣብ ደረት ብቕዓት ዝተኣሳሰሩ እቶም ሰረት ዘይብሎም ዝበሃሉ ሓበሬታ ሓሙሽተ ደቂቃ እንተሪፈናና ዘለዋ ሞ ቅልጥፍ ክልጥፊትካ
0: ትውድቀንዲ ከማዊ ኮልና መጠቕለሊ ክንገብረን ንኣብነት ከመ ባህላ እንታይ ኣሎ ሓደ እንታይ ርድኢት ኣሎ ኤክስፓየር ወይ ከዓ ዕለት ኣብ ፍርያት ዝቕመጥ ኩሉ ሻዕ ሕቶ ውሕስነት ኮይኑ ስማዕና ማሲ ተበሊዖ ጥዕናይ ክጉዳየ ሓንቲ መዓልቲ ዝፈተና ሰብተሎ ግን ሓንቲ ይገብረካን ይብል ጉዳይ ጥዕና ጥራሕ ይኮነ ሓንሳ ሓንሳብ ትፍርያት ብዝሓሸ መልክዑ ዘይምፅናሕ እዩ ካልኣይ መረዳእታ ዘለዎ ኣብ ሕብረተሰብ ዝኾነ ፍርያት ሲ ኤክስፓየር ምስ ኮነ ወይከዓ ዕለቱ ሰብ ክዕስ ንሽዱሽተ ወርሑ ኮ ክትጥቀመሎ ትኽእል ኢኻ ትብል ባህል ኣላ ገሊኦም ሰለስተ ወርሑ ብልካ ገሊኦም ሽዱሽተ ወርሒ ሕጂ እዚኣ ዝኾነ ስነት ፍልጠታዊ መሰረት የብላን ብቤስ ቢፎር ወይከዓ ድሕሪ ቅድሚ ዛ ዕለት እዛ ትጠቀምካላ ዝሓይሽ ዝብል ተገደበት እንድሕር ኮይና እንታይ ፍርያት ንሽዱሽተ ወርሒ ድኻ ትጥቀመላ ንክልተ ወርሒ ትጥቀመላ ክፈላለየ ይኽእል ኣብቲ ኣብ ፍርያት ይምርኮስ ማለት እዩ ንሽዱሽተ ወርሑ ንጥቀመሉ ክኢልና ኢልካ ግን ኣሓፊሽካ ንዝኾነ ፍርያት ዕለቱ ዝወድአ ጥቀመሉ ክና ዝብል ጉጉይ ኣረዳኣይ እሞ ኩሉ ሻዕ እዚኣ ክንጥንቀቐላ ዘለና ማለት እዩ ወላ ብኣብነት ተሪእና ርግኦሲ ንክልተ ሰሙን እያ ትስራሕ ንክልተ ሰሙን ዝሰሪሓስ ዕለታ ምስ ሕለበስ ንሽዱሽተ ወርሑ ጥቀመለ እያ መበልካዶ ከመይ ኢልካ ክልተ ሰሙን እዩ ዕድሚያ መሰረቱ ካብ ሓዳሽ ክሳብ ወዲኣ ንብላ ዘለና ከመይ ኢልካ ዝነዋሒ ግዜ ትባ እሻ ሽዱሽተ ወርሑ ትብል ካብ ፍርያት ናፍርያት ከም ትፈላለ ክንብደሊ ካልእ ስቃጥላ ገለ ኣይባላሾን እዩ ዝብል መረዳእት ኣሎ ምብልሻው ማለት ብፍንጫኻን ብዓይንኻን ገለ ንትርእዮ ጥራሕ ተጨባጢ ምብልሻው ጥራሕ ይኮነን ካልእ ክተንቦ ዘይትኽእል ለውጥታት ኣሎ ኬሚካላዊ ለውጣ ፍርያት ስለዚ ስቃጥላ ስለዝኾነ ሞ ኤክስፓየር ዝኾነ ዓመት ዝገበረ ስቃጥላ ከፊቶም ሕማቅ ስለዘይጨነዎ ወይ ስለዘይመሽመሸ ጥራሕ ኣይባላሾን ስቃጥላ ትብል መረዳእት ኣሎ ኣብ ስቃጥላ ዝተዓሸገ እዚ ዝከዓ ገጋር ድኢት እዩ እዚአን ተንቀንዲ ከስምረለን ዝደሊ ማለት እዩ ብዙሕ ኣሎ መረዳእታታት ብጌጋ ዝተሓዝ ካብ ብሂልን ገለን ዝፀንሓና ማለት እዩ
1: ፅቡቅ ስለዚ እታ ተሓታትነትን ገደብ ሓላፍነትን ዝብል እውን ስለ ዘሎ
0: ሳተናኺፈያ መወዳእታ ግንታይ ብሓፈሻ ሓደ ፍርያት ዕለቱ ምስ ሓለፈ ክጥቀመሉ እየ እንተይልካ ብዓብኡ ኣብ ቅድሚ ስራዕ እንታይ መን ሕቶተሉ ነቲ ውፅኢት ዝብል ሕቶ ክትንፅር ኣለዋ ሓደ ኣፍራይ ንፍርያቱ ብብቕዓቱ ክሳብ መዓስ ሕተተሉ እዚያ ዕለት እዚኣ ብቕዕቲ እያ ኢሉ ዝወሰነልካ ቅድሚ እዚኣ ዕለት ምዝዛማ ፀገምቲ ኣኸቲሉ ትፍርያት ተሓታትነት ናመንዘዙ ናብቲ ኣፍራይ ምክንያቱ ፍርያተይ ብከምዝ ክሳብ እዚ ዕለት እዚ ፅቡቅ ውፅኢት ክትበካያ ብፅቡቅ ክትከይዳ ኢሉ ሓበሬታ ሂብካ ኣሎ ድሕሪ እዚ ግን ተሓታትነት ናትካ እዩ ድሕሪ ተጠቂምካላ ኣብቲ ኣገደብ ብቕዓት እውን ቅድሚ እቲ ዕለት ድሕሪ ተጠቂምካላ ብኣገባብ ውን ኩሉ ሻዕ ኣይኮነ ኣፍራይ ተሓታቲ መፅናዕቲ ተገይሩ ኣታሓሕዛኻ ወይ ተዓቕባኻ ድሕሪ ኮይኑ ፀኒሑ ትሱር ነይ ትፀገም ኣፍራይ ተሓታቲ ኮነ ኣታሓሕዛኻ እዩ ምክንያቱ ክሳብቲ ዕለት ጥዑይ ዝፀንሕ ኣታሓሱ ብኣገባብ ኣታዓሽጉ ብኣገባብ ኮይዱ እዚ ኩሉ ብግምት ኣትዩ ማለት እዩ እዚአን ክርስዕን የብልና ማለት እዩ
1: ፅቡቅ ስለዚ እቲ ምርጋፅ ድሕነት መግቢ ናይ ኩሉ ሓላፍነት እዩ ኢልካ ኣለካ መወዳእታት
0: መግቢን ፍርያትን ኩሉ መድሃኒት ወላ
1: ይኹንናይ ኩሉ ሓላፍነት እዩ ብኣና ክንዛዝብ ኢና ነመስግነካ ፋርማሲስት መርሃዊ ደበሳይ ስለቲ ዝሃብካና ዝተምሮ ብስም ኩሎም ተኸታተልቲ ዶክተራት ኣብ ስቱድዮ መስግነካ ካልእዋን ብካልእ ዛዕባ ክንረኸብ ተስፋ ገብር ይቀኒልና ዘኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናይ ትሕዝቶ ኣብዛዚምና ኣለና ዝመፅእ ዘሎ ሰሙን ካልእ ትሕዝቶ ክሳብ ንራኸብ ስሰናይ ንኽሉና ሓንቀኒ እዩ

0: 26 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ኢና ሒዝናልኩም ቀሪብና ዘለና። ብደረጃ ሃገር ዝተመዝገበ ስታስቲካዊ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 ሰኒ ነይሩ። መጠን ሞት 2፣ ከቢድ መጉዳእቲ 32፣ ፎክስ መጉዳእቲ 55፣ ኣብ ንብረ ዝወረደ ዕንወት ድማ 194,400 ናቐፋይ ነይሩ። እዚ ፀብፃብ እዚ ምስተቐድሚ ሕጂ ዝነበረ ስታስቲካዊ ፀብፃብ ብምውህሃድ ምስ ንዕዘቦ በተዘማዲ ኣብ ኩሉ ነገሩ ጎዲሉ ንዕዘቦ ኣለና። ብደረጃ ዞባታት ዝነበረ ፀብፃብ ምስ ንዕዘብ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 82 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 5፣ ፎክስ መጉዳእቲ 13፣ ኣብ ንብረ ዝወረደ ዕንወት 37,800 ናቕፋ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብፃብ ከም ዘነፀሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ 10፣ ኣብ ንብረ ዝወረደ ዕንወት ድማ 13,800 ናቕፋን እዩ ነይሩ። ኣብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብፃብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 3፣ ኣብ ንብረ ዝወረደ ዕንወት ድማ 57,000 ናቕፋ ዝግመት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17፣ መጠን ሞት 1፣ ከቢድ መጉዳእቲ 21፣ ፎክስ መጉዳእቲ 27፣ ኣብ ንብረ ዝወረደ ዕንወት ከዓ 71,300 ናቕፋን እዩ። ኣብ ዞባ ጋሽ ባርካ እውን እንተ ተዓዚብናዮ ካብተን ካልኦት ዞባታት ፍልይ ብዝበለ ኣብ ከቢድን ፎክስን መጉዳእቲ ወሪዱ ወይ ድማ ተመዝጊቡ እንዕዘቦ ዘለና ቁፅሪ በተዛማዲ ካብተን ካልኦት ዞባታት ንሂሩ ንዕዘቦ ኣለና። 21 ከቢድ መጉዳእቲ፣ 27 ድማ ፎክስ መጉዳእቲ። ክንዲዚ ዝኣክል ስንክልና ኣብ ዞባ ጋሽ ባርካ ጥራይ ኣብ ዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና ነርና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 2፣ ኣብ ንብረ ዝወረደ ዕንወት ድማ 14,500 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብናዮ ነርና። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብፃብ ከም ዘነፅሮ ድማ ዝተመዝገበ ቁፅሪ ሓደጋታት 1፣ ካልእ ዝተረፈ ብምሉእ ድማ 0 ኣይነበረን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘሎና። ናብ ጠንቅታት ሓደጋ ምስ ንሰገር ከዓ ብዘይ ኣገባብ ንድሕሪት ምምላስ 14፣ ኣዝዩ ተፀጊዕካ ምሕላፍ 12፣ ቀዳምነት ዘይምሃብ 20፣ ሓደገኛ ኣመራርሓ 14፣ ርሕቐትካ ዘይምሕላው 15፣ ንኣጋር ቀዳምነት ዘይምሃብ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ምናልባት ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ሓደጋታት ብስእላዊ መግለፂ ካብኦም ከእንታይ ክንምሃር ኢልና ምስ ንዕዘብ ድማ እዛ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ማይ ድምነት ካብ መስመር ቤት ገርግሽ ናብ ዓዲ ንፋስ ኣብ ዝወሰድ ዝነበረ መስመር ዘጋጠመ ሓደጋ እዩ። እዚ ሓደጋ እዚ ከምዚ ንዕዘባ ዘለና እዛ ተሽከርካሪት እዚኣ ብዝነበራ ክቱር ናህሪ ካብ ፅርግያ ወፅያ ንዝተወሰነ ሜትሮታት እንዳተገላበጠት እያ ካብቲ ሓዲድ ወፅያ ክትግምጠል ንዕዘባ። እቲ ዝርዝሩ እንታይ እዩ ዝመስር፣ ጠንቂ ሓደጋ እንታይ ነይሩ፣ ኣብ ከመይ ኩነታት ኸዚ ሓደጋ ዝኣጋጢሙ፣ ብሰንኪ ዚ ሓደጋ ኸ እንታይ ሳዕቤን ወሪድሎ፣ ነዚ ኣጠቓሊሉ ነቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዞባ ማእከል ተወሳኺ ሓበሬታ ኣለዎ። ተኸታቲልና የ ንመለስ።
1: ደቂ እዚኦም ሰለስተ እዮም፣ ኣውቲስታ ሓንቲ ጓል ሓደ ወዲ፣ ደቂ ዓዲ እዮም። ደቂ ዓዲ እዮም ሓደ ዓዶም ኣብዚ ሰምዓሰም ዝበሃል ዓዲ እዮም። ኣብ ሓደ ዓዶም ስለዝኾነ በቲ ናይ ዓዲ ሌላ ስለዝነበሮም እምበር ኣብዚ ከተማ በበይኖም እዮም ዝቕመጡ። ገሊኦም ቅሸጥ ቕመጡ፣ ገሊኦም ገዛባ እንዳቕመጡ። እቶም ኣወዳት ክልቲኦም ደቂ 27 እዮም። እዛ ጓል ግን ጓል 17 ዓመት እዮም። ሕጂ እዚኦም ኣብ ሹቅ እዮም ተራኺቡ ኣብ ሹቅ ተራኺቦም እዚ መራሕ መኪና ቅድሚ ሕጂ ኣብዚ ማጨሎት እዚ በለዛ ማጨሎት ተሓፂቡ ነይሩ። ሕጂስ ኣብዚያ ሹቅ ምስ ተራኸቡ በብናቶም ምስ ተራኸቡ ንዓይ ባ ማጨሎት እዚ እንዳ ማርያም በለዛስ ተሳሊምና ንምፃእ በዛ መኪና ጌርና ንዕና ሒዘኩም ክኸይድ ብኡ ጌርና ከመዛወሩ ኮነና ኢሎም ኮኑ ቤተ ክርስቲያን ተሳሊሞም ክመፁ እቲ መበገስ እዮም። እጂ ካብኡ እዚ መራሕ መኪና ሒዝዎም እንዳኸደ ከሎ ንበለዛ ንክኸዱ ብቤት ገርግሽ ገይሮም እዮም ዝኸዱ ነይሮም። በታ ዓብ ፅርግያ ፅቡቅ ፅርግያ ክኾነሎም ኢሎም ኮኑ ሓሲቦም ኣካይዱ እቲ

እሱኳ ዳሓኒ ነይረ ይብል እዚ ኤፍሬም ክገልፆ ከሎ ግን እቲ ካልኣይ ተሳፋራይ ናህሪ ነይርዎ እዩ ዝብል ናህሪ ነይርዎ በዚ ናህሪ እንዳኸደ ከሎ ኣብዚ በዚ ዳሓርቲ ፅርግያ ንናህሪ ገፊሕ ስለ ዝኾነ ናህሪ እውን ክዕድም ይኽእል እዩ ኣብዛ ታወር ናይ ኤሌትሪክ ናይ ባ ናይ ኤሪቴል ሕልፍ ምስ በልካ ኣንጎሎ ኣላታ ኣብዛ ኣንጎሎ ሕጂ ብናህሪ ክጥወ ንየማን ስዒራቶ ንየማን ትወፆ ንፀጋም መሊስዋ

0: ትወዲእቲ ኣውቲስታንት ሓደቲ ኤፍሬም ተሳፋራይ ስጋ መጨረሻ ምስኣ ምስታ መኪና እዮም ፀኒሖም። እታ መኪና ተገምጢላ ኣርባዕተ እግራን ላዕሊ ምስ ሰባለት ካብ መኪና እቲ ቤትሮታት ተሰቢሩ ስለ ዝኾነ ካብ መኪና ባዕሎም እዮም ወፅዮም ማሕረምቶም ምስም ዳሓን እዮም። እዛ ጓል ግን ኣቲ ክትግምጠል ከላ እታ መኪና ከምዚ ክትብል ከላ ቤትሮ ተሰቢሩ ፀኒሐ ነቲ ቤትሮ በቲ ቤትሮ ወፅያ ኣንፂላ 15 ሜትሮ ኸውን ንቕድሚት ኣንፂላታ ንቕድሚት ኣንፂላታ ብርእሳ ተሃሪማ ብርእሳ ዓሊባዊ እቲ ርእሳ ከቢድ ተሃሪማ ጠንቂ ማሕረምታ እቲ መመትያ እውን እቲ ናይ ርእሲ ማሕረምቲ ብብዝሒ ከዓ ደም ስለ ዝፈሰሳ ዋላ እኳ ሽዑ ንሆስፒታል ትብፃሕ እምበር ኣብ ሆስፒታል ምስበፅሐት ብዙሕ ይፀንሐት ሽዑ ንሽያ ዓሪፋ እጅቲ ሓደጋ እንድዩ እቲ ሓደጋ ዘምፅኦ ሓደጋ ኣውቲስታ ኩሉ ግዜ ኣበይ እጎይ ኣበይ ቀስብል ምስ ቦታ ቅርፂ ናይ ቦታን ክኸይድ ክኽእል ኣለዎ። ኣውቲስታ ዝበሃል ንስ እዩ ምክንያቱ ኣበይ እጎይ ኣበይ ቀስብል እንድሕር ፈሊጡ ከከምቲ ቡረታ ኩነታት ከዓ እንድሕር ተጓዒዙ ኣበይ ቀስ ትብል ኣበይ ትጎይ ኣበይ ማእከላይ ትኸይድ እዚ እንድሕር ኣፅኒዕ ኮይኑ ሓደጋ ከጋጥም ኣይክእል እዩ። ኣብዚ ግን እንታይ ኣጋጥም ኣብ መብዛሕትኦም ኣውቲስታታት ናህር ኣሎ። ምስቲ ናህሪ ከዓ ኣብ ኣንጎሎ እንድሕር ብናህሪ ትዕፀፍ ኮንካ ሲ ግድን እዩ ክትስዕረካ መኪና እንጂ እቲ ኣንጎሎ ብቕድሚ ኣላ ስለዚ ኢልካ እንታይ ክትገብር ኣለካ ኣቀዲምካ ማርሻ ቀኒስካ ቀስ ኢልካ ክትዕፀፍ ኮይኑ እዚ ሕጂ ጉያ እዩ እቲ ጠንቁ። ካልእ እቲ ቀንዲ ናይዛ ጓል መመትያ ዝብሎኒ ሕጂ ኣንሕና ሲ ኣብ ሕግና ሲ መቐነት ግበር ኢና ንብል። መቐነት እንታይ ውሕስነቱ እንታይ ጥቕሙ ነዚኣ እያ እኳ እዛ ኣብ ከምዚኣ ኣብ ምግምጣል ክትከይድ ከለካ ኣብ ክትመፀካ ከሎ መቐነት እንተዳ ጌይርካ ምስታ መኪና ስጋብ መጨረሻ ምስ እናተንከባለልካ ኢካትኸይድ። እዞም ሰባት እዚኦም ኩሎም መቐነት ኣይነበሮም። መቐነት ስለ ዘይነበረ እያ ከዓ ንሳ ንቅድሚት ኣንፂላ ታብ ቤትሮ ወፅያ ንላዓሊ ንርሑቕ ከይዳ ንከምኡ ኢና ከዓ ንሕና ኩሉ ግዜ መቐነት ግበሩ መቐነት ውሕስነት ኩሉ ግዜ ኣውቲስታ ጥራይ መቐነት ክገብር የብሉ ኩሎም ቶም እንድሕር ሃልዋ እታ መኪና ኩሎም ቶም ተሳፈርቲ ከዓ መቐነት። እዛ ጓል እዚኣ ሕጂ መቐነት ብቕድሚት እያ ነይራ ምስ ኣውቲስታ ብቕድሚት እያ ነይራ መቐነት ገይራ ነይራ ትትኸውን እዚ ኣይመፀን ዋላ እኳ እቲ ሞት ናይ መዓልቲ እንተኾነ ግን እቲ ክትገብሮ ትኽእል ሰ ኣይገበረትን። በዚ ከዓ እቲ ሓደጋ ኣጋጢሙ ሕጂ ኩሉ ግዜ መቐነት እንድሕር ደገርካ ሓደጋ ህይወት ናይ ሰብ ንብረት ዕንወት ኩሉ እዚ የጋጥም ብሰንኪ እንታይ ብሰንኪ ሸለልትነት እንጂ ዝኾነ ኣውቲስታ ከዓኒ እዚ ሸለልትነት ዝኣወጊዱ ኣበይ ጎይ ኣበይ ቀስብል ቦታ ምስ ቅርፂ ቦታን ስፍሓት ናይ ፅርግያን ኣዛሚዙ ከይድ እምበር እዚ ፅርግያ እዚ ሕጂ ሰፊሕ እዩ ነይሩ ሰፊሕ እዩ ኣብ ከምኡ ጋጥመካ ዝኽእል ይኮነን ግን ብሰንኪ ተናህሪ እዚ ኣጋጢሙ።
1: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፆ ዝፀንሐ ፍጥነትና ሓሊና እንተ ዘይንጓዓዝ ኮይና እቲ ከጋጥም ዝኽእል ሳዕቤን እዚ እንዕዘቦ ዘለና እዩ። እዚ ሳዕቤን እዚ ብሰንኪ ሸለልትነትን ክቱር ናህርን ዝስዕብ ዘሎ ስለ ዝኾነ ምናልባት ካብ ዝሓለፈ ቅሩብ እዋን እውን ኣብ ዞባ ጋሽ ባርካ ዘጋጠመ ሓደጋ እውን ነይሩ ብሰንኪ ክቱር ናህሪ ልዕሊ 11 እዱግ ብሓንሳእ ክቐትል ዝኽኣለ መራሕ ተሽከርካሪት እውን ነይሩ። ስለዚ ኩሉ ግዜ እንተ ፍጥነትካ ሓሊኻ ዘይትኸይድ ኮንካ ክስዕብ ዝኽእል ሳዕብን ብጣዕሚ ብዙሕ እዩ። ብዙሕ ነገር እውን ከተድሕን ከምዘይትኽእል ካብቲ ሓደጋታት ክንምሃሮ እንኽእል ኣብነት እዩ። ኣብኡ ዝርከብ መርማሪ ሓደጋ ፖሊስ ትራፊክ ዞባ ጋሽ ባርካ ተወሳኺ ሓበሬታ ኣለዎ ተኸታቲልና ንመለስ።
2: በዕለት 2 ወርሒ 4 26 ሰዓት 5 ወጋሕታ እዩ ካብ ሃይኮታ ናብ ባረንቱ ኣብ ዝጓዓዘሉ ዝነበረ ነዞም ኣብ ቅድሚኡ ዝነበሩ 11 ኣድጊ ገጭኡ ናይ ሞት ጉዳት ኣብ ልዕሊ መኪናውን ናይ 1600 ናቕፋ ዝግመት ዕንወት በቲ ዝነበሩ ሓደገኛ ኣመራርሓ ከዓ ነዞም 11 ኣድጊ እዚኦም ገጭኡ ናይ ሞት ጉዳት ከብፅሓሎ ክኢሉ ማለት እዩ።
3: ብፍላይ ዘን 11 ኣድጊ ካብ ባሮንቱ ካቢ ሃይኮታ ተበጊሰ ንባሮንቱ ዕዳጋ ክሸጣ እዮም ዝወርዳ ነረ ካብቲ ዘይጥንቁቁን ወጃሃላይ ዝኾነን ኣመራርሑ ተበጊሱ ከዓ ካብ የማን ንፀጋም ኣትዩ 5 ክሃርም ከሎ እንደገና ታን 5 ሐርጊ መቃ

ናብቲ ዝነበሩ ኒየማን ክምለስ ከባ ከዓ ሓሙሽተ ይሃርም። እታ ሓንቲ ዝተርፈት ከዓ ካብ የማናዊ ወገን እንደገና ንማእከል ካ ትብል ከዓ ንዓ ከዓ ሓሪማ ሕጂ ብንምሩ 11 ኮነ ይእዱክ መይተ ኣብቲ ንብረት ዝወረዱ ዕንወት ፍላይ ኣብተ ማኪና 16600 ከምቲ ዝገለፆ ኮይኑሉ ብሓፈሻ ጠንቂ ናይዚ እንታይ እዩ እንሄልካ ኣዋጅ 154206 ፅርግያ ትራፊክ ዘይምክባር እዩ ክብሉ ተጠቃሚ ፅርግያ ከዓ በዚ ኣዋጅ እዙ ተመሪሑ እንተ ዝኸይድ ነይሩ ዝኾነ ሓደጋ ከጋጥም ኣይምኽኣለ። ስለዚ እዞም ሕገታት እዚኣቶም ዘይምኽባሮም ጥሕሰት ሕጊ ይኽሰት እሞ ጥሕሰት ሕጊ እንተልዩ ከዓ ሓደጋ ከጋጥም ከዓ ብሕርያዊ እዩ። ስለዚ ዘርና ዘርና እንታይ እዩ እዚ እንተልካ ተዛሪፋ ሸለልትነት ዘይኮነ ኣመራርሓ ሓላፍነታዊ ዝኾነ ኣመራርሓ ዘይምሕሳብ ሓደ መራሕ ማኪና ኣብታ ማኪና ተሳፊሩ እሽተርሶ ወይ ከዓ መሪሕ ክሕዝ ከሎ እንታይ ሓላፍነት ኣለኒ ኢሉ ክሓስብ ኣሎ። መጀመርያ ሂወቱ ሂወት ኣብታ ማኪና ተሳፊሮም ዘለዉ ሰባትን ንባዕላ ኣብታ ማኪና እታ ማኪና ተሰኪማቶ ዘላ ንብረትን ኩሉ ኣግመትእት እዩ ኩሉ ግዜ ኣብ ሓንጎሉ እዚ እንዳዘክረ ክኸይድ ኣሎ። እዚ ስለዘይዝክሪ ከዓ ወጃሃላይ ዝኾነ ኣተሓዘ ኸይኑ ሞ ከም ሳዕቤና ከዓ ዝፀንሐ ብዙሕ ሓደጋታት የጋጥም። ስለዚ እዚ መምርሒታት እዚ ተኸትሎም ድሕሪ ከይዶም ብመንም ተኣምር ሓደጋ ኣይጋጥምን እዩ። ሓደጋ እንተጋጢሙ ከዓኒ እቲ ሓደጋ ስለትቋፃፀሮ ንእሽተ ሓደጋ ወይ ከዓኒ ድሓን ዝኾነ ወይ ከዓ ቀሊል ዝኾነ ኣካል ምግዳልን ዕንወትን እዩ ዘምፅኣልካ። እዚ ገደፍካ ናሒዝካ እንትኸድካ ግን ልዕሊ ቁፅፅርካ ስለ ዝኾነ ነቲ ሓደጋ እውን ንስኻ ክትቋፃፀሩ ኣይትኽእላ ንኻ እሞ ኣብዚ ተዘለ ሞትን ስንክልናን ኣደዳ ዕንወትን ክውን ማለት እዩ። ሓደገኛ ኣመራርሓ ንወግድ ቀዳምነት ምሃብ

ዝኸፈተ ኮይኑ ኣሎ። ዛን ካብ ሓደ ብዙሕ ዘይፍለጥ ዩኒቨርሲቲ ድሕሪ ምምራቑ ኣብ ውሽጢ ሓደ ዓመት 7 ግዜ ስራሕ ክቀያይር ተገዲዱ። ኣብ ሓፂር ግዜ ዝፈሸሉ ክልተ ንግዳዊ ትካላት ድማ ነይሮሞ። እዚ እናኾነ ግን ተስፋ ቆሪፁ ኣብ ገዛ ኮፍ ክብል ኣይመረፀን። ነዚ ዘይተለምደ ዓይነት ስራሕ ኣብ ጉንቦት ከፊቱ ፍረ ጻምኡ ኣብ ምሕፋስ ድማ ሕጂ ይርከብ። ዛን ግን ሰዓት 300 ዩዋን ወይ 41 ዶላር ዝኽፈል። እቲ ፍሉይ ኣገልግሎቱ ውጥረት ኣካላት ንምፍዋስን ድቃሶም ንምምሕያሽ ንዝደልዩ ሰባት ዝጠቅም ከም ዝኾነ ንሱ ይዛረብ።

ተጻዋታይ ኩዕሶ መርበብ ኣቓልቦ ብዙሓት ይስሕብ። ቀጠር ኣብ ናይ ሎሚ ዓመት ሻምፒዮን ኩዕሶ መርበብ ኤስያ ኣብ ኩሉ ምድብ ጸወታ ኣንጻር ታይላንድ፣ ታይፔይን፣ ደቡብ ኮርያን ተሳዒራ። ይኹን እምበር ኣብቲ ውድድር ዝድነቕ ብቕዓቱ ብምንጽብራቕ ዝበዝሐ ሸቶታት ዘመዝገበ ተጻዋታይ ነይሩ። 2.1 ሜትሮ ዝቕመቱ ወዲ 13 ዓመት ኣባል ኩዕሶ መርበብ ቀጠር ሙባረክ ሙሳ ቲክማዱት ሙባረክ ኣብ 3 ጸወታታት 40 ነጥቢ ኣመዝጊቡ። ሙባረክ ሙሳ ቲክማዱት ብ24 ሕዳር 2012 ኣብ ደቡብ ሱዳን ተወሊዱ። ብድሕርዚ ናብ ቀጠር ብምግዓዙ ዜግነት ወሲዱ። ቁመቱ ከም ዝኾነ ወዲ 13 ዓመት ብዘይምዃኑን ኣብ ጸወታ ብዘርኣዮ ሰሓቢ ኣጸዋውቱ እዩ። ዋላ ጋንቱኡ ተሳዒራን ከላ ኣቓልቦት ሰባት ረኺቡ ብዛዕባኡ ዝዛረቡ ዘለዉ።

0: ገለበይን እዩ ዳ ፀዓብ ማለት እዩ ድሕር እሱ ዝገበረ ዳሃረምኩ ከምቲ ኩሉ ሰብ ዝመፁ ከዓ ብቤት ትምህርቲ ድሕሪ ናብ ሃማማተ መፀ ድሕሪ ከዓ ናብ ሰራዊት ጉጅል ባህ ሓሙሽተ ጉጅል ባህለ ምክንያት ካብ ውሽ ኣብ 217 ከዓ ናብዛ ሕጂ ጉጅለ ዘሎ ከዓ ጉጅለ ባህል ቤንፈር እዚ ህዝባዊ ሰራዊት ማለት እዩ ይነጥፍ ኣለኹ።
1: ኣራይ ብዘይ ክራር ደሪፍካ ትፈልጥዳ?
0: ኣብ ዳስፖርታ ኣጋጥመካ ኣብ ፒያኖባር ከምኡ ክራር ስለዘይትድል ደርፍ
1: ሃራይ ሳዕረ ሕጂ ኣብዚ እዋን ስዳርጋ ብዝተፈላለዩ እዋናት ማለት እዩ ኣብ መርዓታት ይኹን ኣብ እዚ ደግማ ዘሎ ሰብ ሓንቲ መለለይት ደርፊ ንእሽተይ ኣላት ካብ ምእተው ገለ ትገብራ እስከ እንታይ ኣብ ብዛዕባ እስከ ንእሽተይ ተስማዓና ካብታ ክራርካ ጌርካ
0: ቡንቀርብ ስድራክብ ወግዕ ለና ስድራ ወዲ ሓወቦ እያ ትብል ትኩሉ ሰብ ስምዖ ማለት እዩ ጃነ ከምዚ ክሰርሓ ከለኹስ ልክ ምስ በዓልቲ ቤተይ ፌንሰሎማይ ዚገታሚ ኣስፋዓል መስቀልበለ ምስ ደቀይ ከምዛ ደለናዮ ማለት እዩ ቡንዳ ሰተና ከለና ተመስገን ኣራጊ ዝበሃላሉ ንፍቅ ንእሽተይ ሓወይ መሳርሕተይ ደቀራሪ ንርኢ ነርና ትበደብ ማለት እዩ ዳተኸተና ገና ሓስ ብመፀካ ይበዕሉ እዛስመራ እዚኣ ሓወይ ከይማለት ምጭ ኣሉ መብዛሕትኡ ግዜ ሓስ ከብስሉ ንኸይ መርዓታት ገለ ፍሉይ ነገር ብዙሕ ፍሉይ ነገር ትሰርሕ በዚጋጣሚ ክንቆደለ ዛ ሓወይታ
2: ሕጂ
0: ፍሉይ ነገር ክሰርሕ ኣለኒ ገሌለ መፂና ኣለ ሕጂ ብክራር ክስማዓ ዛሪባ ዝኾነና

ሉሲ ጆከል ላስሁድ ብዛዕባ ንህብን መዓርን ዘለዎ ጥቕምታት ንቕሓት ንምዕባይ ትሰርሕ ኣሜሪካዊት ስነ ጥበባዊት እያ። ኣብ ኣሜሪካ ኣብ ውሽጢ ሓደ ዓመት ቁጥሪ ኣናህብ ብ42 ሚእታዊት ስለ ዘንቆልቆለ ስክፍታ ክፈጥረላ ብምጅማሩ ንዕቃበ ንህብን መዓርን ንምጉስጓስ እንታይ ስነ ጥበባዊ ስራሕ ክሰርሕ ከም ዘለዋ ክትሓስብ ጀሚራ። ኣብ መወዳእታ ድማ ካብ ዝሞቱ 20,000 ኣናህብ ክንፊ ወሲዳ ብጥንቃቐ እናጣበቐት ነዚ መጎልበቢ ሰሪሓቶ።

0: ክቡራት ተዓዘብትናት ሕሶታት መደባት ዜና ሞዛይክ ኢና ክንከታተል ፅኒሕና ዕላልና ጌና ቀፃሊ እዩ ዘሎ ናብ ሳዕረ ናባኻ ክንሰግር ኢና ሳዕሪ ኣሕፅር ኣቢልካ ብዛዕባ ድሕረ ባይታኻ ናይ ንእስነት እዋን ዝነበረ ግዜ ካ ማለት ምስነ ጥበባት ተኣሳሲርካ ከመይ ነይሩ ንእሽተ ተዕል ኣለና
1: ሕጂ ኩሉ ግዜ ክትዓቢ ከለካ ብጨጎ ተፅርሐ ገዛውትካ ሕጂ ደይርስዑኻ ኣብ ዳበራ ፖላሲ ዓቤት ዳበራ ክበሃሉ ፖላሲ ደቀ ማረ ሕጂ ገዛውቲ ገዛ ፍቅሪ በቃ ኩላትካካ ዘላትካ ተባልካ ዘለ ካብ ዳበት ብሓንሳብ ኢናትርፎ ሕጂ ኣብታይ ስነጥበብ ክመፅተ ኮይናካ ኣብ ኣንጎሎ ነ ሓንቲ እሙ በሪዩ ድባሎት ገዛውትና ነይሩ ስየ ቃልየልና ሕጂ ኩላት ናይና ንፍት ነርና ኩሉ በብዓቁ መዓት ኣለዉ ደ ገዛውቲ ፅዋት ነበሩ ሕጂ በጋጣሚ ኣነ ደስ ዝብለኒ ክራር ከያ የቃኒሉ

0: ንእሽተይ ርግ የላ ዶ ናይ ዛዓርከያ ዜማ ባዕሉ ፀወታ ነ
1: ፅቡቅ ራይ ሕጂ ኣብ ከምዚ እዋናት ደርፍታት ክደርፉ ከሎም ሃንደበት ዝመፃልኩም ድኦም ከምዝመፂልኩም ትደርፎ ጓይላ ክፃወት ከሎም ዋላ ከመይ
0: ዋ ውራይ ንድሕር ኮይኑ ነቲ ሰብ ዝመስል ነቲ ውራይ ዝመስሊ ደርፍ ባህላ ተፀበ መፃላ ፅቡቅ ዝተረኣየካ ዝያዳ ትጎልፆ ማለት ኣብ ጥዋይ ኣብቲ ናይ ፒያኖባር ወይከዓ ናይዚ ዓዳ ገለ ዝበሃል ግን ውልቃዊ ፕራክቲስ ገብር ትሬኒን ትገብር ክፅዕር ኣለካ ትመፅ ከምካ ክፅዕር ኣለካ ናይቲ ውራይ ከም ዝበልኩ ምፅባቅ እዩ ፅቡቅ ሪኢኻ ፅቡቅ ትውድስ ፒያኖ ባርን ጋዕዳ ገለ ንፃወተኒ ፃዕሪ ተሓተተ በይንካ ልምምድ ትገብር ማለት እዩ ዳና ጋዕዳ ውልቃዊ ልምምድ የድልዮ ብጣዕሚ ኢኻ ትፅዕር ምክንያት ናይ ሰብ ነቃኺብካ ምድራኽ ማለት እዩ ጋዕዳ እዚ ከመይ ጌርካ ንሰብቲ ምስሎ ምክንያቱ ክንፃወት ከለና ሓደ ሓደ ግዜ ካል ነገር ሪኮነስ ስቁ ኢሉ ሰብ ሰማዓካ ኮሉ ክሳብ ንምንታይ ፀጋ እዩ ብጣዕሚ እዩ ሕጂ እንታይ ክትገብር ኣለካ ሓዱሽ ነገር ብማዓልቲ ደሪፍያ ፅባሕ ዝዕድሞ ናይ ዛዕዳካ ከምዚ ክትገብር ኣለ ዝምስጥ ነገር ምስ ሰብ ተኣሳሰር ሪፍካ ዝያዳ ፅቡቅ
1: ፅቡቅ ሞ ቅድሚ ናብ መደብና ምስጋርና ሓንቲ ሕፅር ዝበለት ደርፊ ተስማዕናሞ ናብ መደብና ንሰግር

0: ፅቡፋትን ኣብ ሓቂ ቀኒልና ሰዓረ ሕራይ ምቹ መለሳ ዕላል ክኾነና እዛ ምቹ ትብል ሳ ጓሲ ገሊኦም ምቹ ብላ ገሊኦም ከዓ ምቹ እዩ ይብሉ እንታይ ብኸመያ ወፅ ያ ብዛዕባ እዚኣ ስክትዕ ኣለና
1: ቀንዲ ምቹ እያ ትበሃል ገሊኦም ምቹ ገሊኦም ንልዋ ቀንዲ ግን ታ ሙቸ እያ ትብል ደው ፀለየ ከዓ ሙሴ ወተስባለት እዩ ክራሪስታን ድዩ ብንእሽተይ ከለኹ ገጅፈየ ነይረ ምቹ ኢሉ ምሰብ ፀለየ ስጋብ ሕጂ ምሳይ ዓብያ ማለት እዩ ካብ ብንእሽተይ ሳፅያ
0: ሕጂ ምቹ እያ ማለት
1: እዩ ሙቸ
0: መቺእዎ ገለ እዚ ዓይነት
1: እያ ጥዕሚ ኣለዎ
0: ፅቡቅ ኣብ ኮልና ብዛዕባ ናብ ጋዕዳ ክንሰግር ጋዕዳ ካብ ላዓለ ሰዕረ ጋዕዳ ዝበሃል እንታይ እዩ ማስ ካበይ መፅ እቲ ጋዕዳ እንታይ እዩ ትርጉም ዋላ
1: ቀንዲ መሰረት ኮ ብቋንቋ ዓረቢ ሕጂ ጋዕዳ ኣጉዕድ ብሉካ ምስ ኣጉዒድካ ኮፍ ምስ በልካ ብዕዱ ገለ ዝፃትዎ ሕጂ ብከምኡ ጋዕዳ እዩ ዝበሃል ቀንዲ መሰረት ሲ ሕጂ ኮፍ ኢሉ ሰብ ክሰምዓካ ከሎ ናይ ጋዕዳ ተልካስ ዘረባ ደይብሉ ሰምዓካ ፅንዲ ዝሰምዐካ ተኮይኑ ናይ ጋዕዳ ተስምዑ ኣለካ ማለት እዩ የብሉን ትዝታታት ተዘክሮ ነናትለዎ ዳዕበካላ ደርፊ ትዝታት ሕድረልካ ንድሕ ንደሪፍካስ ናበይ ንድሕሪት ኢካ ትምለስ ነናቶ ኢካ ትኮኑ ኩሉ ማለት እዩ
0: ሕራይ ሞ ካብ ጋዕዳ ካብ ልዓልና ማለት ስነ ቀደም ጋዕዳ ዝገብሩ ነበሩ ስነ ጥበባውያን ኣለዉ በዓል መንስከ ትዝክሮም
1: ኣለዉ በዓል ብየነፍረ ባያፍቱ በዓል ብሻት ማለት መዓት እዮም ደሎ ዋላ ኣብዚ ግዜ ደሎ በዓል ኢሰገሎ በዓል ወዳ ሃለቃ ቃልኣብ ንዑም ዳርኣና ስለ ዝዓበና ሲ በዓል ቻይና ኩሎም ነናቶም ኣሎ እጂ ንዑም ዳርኢኻ ካ ተዓብቲ ናይ ጋዕዳስ እዳተዋራርሲ ኢ ድኮይኑ ማለት እዩ
0: ሕራይ ፅቡቅ ሕጂ ብዚ ጋዕዳስ ከም ዝረእኸስ ዳርጋ ቁንጭል ቁንጭል ዝበለ ደርፍታት እዮም ዝኣት ከመይ እዚ
1: እወ ሕጂ ገሊኡ ሙሉእ ምስ ደረፍካ ኣብ ገሊኡ ካል እዳእትኻ ክትኸይድ ምስቲ ሙድ ኢካ ትሕሉ ንሓንቲ ዘርፍ ጥራሕ ይኮንካ ደጋግማ ቆናጭልካ ቆናጭልካስ ከምዚ ናይ መግበብ በብዓይነቱ ትበልዐሉ ከምዕ ማለት እዮ በብዓይነቱ ከዓ ተስምዑ ነት
0: ፅቡቅ እሞ ተስማዕኸና እንተ ከይብለና

ጥዕምቲ ደርፊ ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ከነሰግር ኢና። ካብ ግዜ ንእስነቱ እንከሎ ኣብ ስነ ጥበብ ዓለም ዝተፀንበረ እዩ። ዝተፈላለዩ መሳርሕታት ሙዚቃ ዝመልኽ ደርፊ ከምኡውን ኣብ ምውሃድ ሙዚቃ ዝነጥፍ ዘሎ ኣብ ዝተፈላለዩ በዓላት ድማ ብኣበርክቶኡ ዝልለ ስነ ጥበባዊ ዳንኤል ምስኡ ዝተኻየደ ዕላል ኣብ ስዕብ ትሕዝቶ መደብና ክቐርበልና እዩ። ብሓባር ንከታተሎ።

0: ክራር ጊታር ምስ ኪቦርድ ነቲ ዘለዎ ሰፊሕ ናይ ሙዚቃ ራእይን ምግላጽ ዝጥቀመሉ ዓብዪ ናይ ዜማታት ባሕሪ እዩ። ኣጻብዕቱ ኣብ ልዕልቶም ጸሊምን ጻዕዳን መፍትሒታት ኪቦርድ ብሰላም ክነጥሩን ከለዉ እቲ ዝፍጠር ህርመት ንልቢ ሰማዕቲ የረስርስ። መሳርሕታት ሙዚቃ ብኢዱ ጥራያ ይጻወትን ናይ ገዛ ርእሱ ነፍስን ስምዒትን ናብቲ መሳርሒታት ብምስጋር እቶም ካብ ዕንጨይትን ካብ ኣውታርን ዝተሰርሑ ኣቑሑት ከም ሰብ ህያዋን ኮይኖም ክዛረቡ፣ ክነብዑ፣ ክስሕቑን ክናፍቑን ዝገብር ስነ ጥበበኛ እዩ። ህይወቱ ምስ ቃናታት ክራር፣ ድምፅታት ጊታርን ኪቦርድን ብጥብቂ ዘተኣሳሰረ ናይ ዜማታት መሃንድስ እዩ። ጉዕዝኡ ካብቲ ፈለማ ኣብ ናይ ቁልዕነት ዕድሚኡ ዝሰረፀ ናይ ክራር ፍቕሪ ጀሚሩ ኣብ ጉጅለ ባህሊ ተጸንቢሩ ክእለቱ ዘዕበየሉ ናይ መድረኽ ህይወት ኣብ ምዝንጋዕ ሰራዊትን ሃገራውን ህዝባውን በዕላት ዘሕለፎ ወርቃዊ እዋናት ክሳብ ዝሎሚ ዘለናዮ ናይ ዩቲዩብ ህያው ሙዚቃ መድረኻትን ዘጠቓልል ብዙሕ ፍርያት ዝበርከተ ብጻዕርን ተወፋይነትን ዝተሃንፀ እዩ። ዳንኤል ብርሃነም ብ1988 እዩ ኣብ ሓዝሓዝ ተወሊዱ። መባእታ ኣብ ቤት ትምህርቲ እምባ ጠቐራ ተማሂሩ። ብድሕሪኡ ስድርኡ ናብ ማይ ተመናይ ስለ ዝቐየሩ ናይ ማእከላይ ደረጃ ኣብ ቤት ትምህርቲ ዋርሳይ፣ ናይ ካልኣይ ደረጃ ድማ ኣብ ቤት ትምህርቲ ልኡል መኮንን ሓፈሻዊ ተማሂሩ። ብድሕሪኡ ምስ 19 ዙርያ ናብ ሳዋ ወሪዱ። ናይ ስነ ጥበብ ጉዕዝኡ ካብ ጎደነታት ገዛውቲ እዩ ዝጅምር። ናይ ከባቢኡ ዓበይቲ ኣሕዋትን መናእሰይ ደቂ ገዛውትን ተኣኪቦም ክራር ክሃርሙን ክደርፉን ከለዉ ይከታተሎም ነይሩ። ሽዑዩ እቲ ካብ ጅማት ክራር ዝምንጩ ዝነበረ ቐና ኣብ ልቡ ፍሉይ ናይ ስነ ጥበብ ማሕተም ዘንበረም
1: 2004 ገለኹን ሽዑ ክራር ጀሚረ። ኣብቲ ገዛውትና ነይሮም ዓበይቲ ገዛውትና መሳትና ገለ ነይሮም ክራር ዝፃወቱ ንዕኦም እንዳረኣና ገለ ክራር ጀሚረ። ክራር ኣብ ሓፂር ግዜ ይኽኢለ እያ። ኣብ ሓፂር ምስካል ኳ ብድሕሪኡ ወላብ ከምዚ ጉጅለ ባህሊ ናይ ቤት ትምህርቲ ገለ ኣይነበርኩን። ወላ ሳዋ ምስ ወረድኩስ ናይ ማዓስከር ገለ ኣይነበርኩን። ኣብ ባህሊ ገለ ክራር ጥራይ ፃወት ነይረ ሱ ኢለ ዓይነ ክስታይ ማለት እዩ። ናይ ሞያ ትምህርቲ ኢልና ኣብኡ ክንምሃር ካልኣይ ግዜ ንሳዋ ምስ ወረና ኣብ ውሽዑ ሞያ ዘለኩም እቲ ሞያኹም ተፈተኑ ተባሂልና ኩሉ ማለት እዩ። ትፋግሮ ፈለኛሞ በብሞይኡ ንሕና ከዓ ባህሊ ሽዑ ንጅምር ስለ ዝነበርና ገለ በቲ ናይ ባህሊ ብሞያ ብኡ ተፈቲና ካብኡ ኸ ናብቲ ናይ ስርሒታት ዝነበራ ጉጅለ ባህሊ እቶም ነጥብ ዘምፃ ናብቲ ናይ ባህሊ ማለት እዩ ናብተን ስርሒታት ኣብኡ ተመዲብና ማለት እዩ። ኣነኸ ናብዛ ጉጅለ ባህሊ ሕጂ ዘለኹዋ ጉጅለ ባህሊ ኣውላ ናብኣ ተመዲበ 2007 ማለት እዩ። ብድሕሪኡ 2007 ጉጅለ ባህሊ ኣውላ ምስ ኣቶ ኮ ዝያዳ ክሳይ ገይረ ማለት እዩ። ኣብቲ ባህሊ ክነጥፍ ጀሚረ ምስ ጉጅለ ባህሊ ገለ ኣብኡ ከዓ ዓበይቲ ኣርቲስት ፀኒሖምን ኣጋጣሚ ንፉዓት ገጠምቲ በዓል ኣኽሊሉ ተስፋፅን ሙዚቀኛ በዓል ቶማስ መድሃኒ ኢሳቅ ወዲ ገርዝ ገይር ወዲ ሱዳን ገለ ንፉዓት ዓበይቲ ሙዚቀኛ ፀኒሖም ናብኡ ደረፍቲ በዓል ወዲ መስፍን ዒባ ገለ ጅንዓናስ ዓብ ነገር እዩ ማለት እዩ። ፍቲ ጉጅለ ክትኣቱ ጀመርቲ ሓደሽቲ ስለ ዝነበርና ኣብኡ ሕጂ ዝያዳ ይዕብየ እዮ ማለት እዩ። ናይ ከም ደራፋ ይኣት እዮም ኣብኡ ብደርፊ ይኣት ኣብኡ እየ ዝያዳ ይዕብየ እዮ ማለት እዩ።
0: እቲ ንፅልዋ ደቂ ገዛውቲ ተመርኪሱ ዝጀመረ ደፋ ሓይሊ ዝያዳ ክደምቕን ክገዝፍን ዝኽእለ ናብ ጉጅለ ባህሊ ምስ ተፀንበረ እዩ። ኣብ ውሽጢ ናይ ባህሊ ጉጅለ ብምእታው ነቲ ተፈጥሮ ዝዓደሎ ክእለቱ ዝያዳ ክስፍሕን ክዕቢይን ወሳኒ መድረኽ ኮይንዎ። ፈለማ ናብ ጉጅለ ባህሊ ኣውላ ከም ድምፃዊ ካ እንተተፀንበረ ከም ሙዚቀኛ ብምዃን እዩ ግን ቀጺሉ። ኣብዚ ናይ ምስግጋር መድረኽ እምበኣር ውሕዳት ግን ከዓ ተዘከርቲ ደርፍታት ከበርክት ክኢሉ
1: ኣብ ደርፊ በቃ ኣብቲ መጀመርያ ናብ ጊታር ምሰበልኩ ዛርጋዳ ጎደፍክዎ ከይደ ደርፊ ኣብ መጀመርታ ግን 2008 ቀዳሚ እቲ ስርሐይ ናይ ደበሳይ ወልዱ ፊልም ነራ ማእረ ትብል ኣብ ተኸታታሊቲ ኣብ ኤርቲቪ 2008 ሸዓተ ገለ ነይረ ኣብ ኣኽሊሉ ተስፋፅን ዝገበ

ራኒ ራግጥም ዜማን ቶማስ መድሃኒ ከ ደውሃ ሃዳ ሙዚቃ ገለ ሕጂ በኣ ክልቲኦም ንዓይ ኣነ ንክደርፋ መሪፆምኒ ማለት ይፍታ ስራሕ እሳ ኣነ ደሪፍያ ማለት ቀዳመይ ትሰርሐ እያ ብስቱድዮ ገለ ዝሰራሕ ከዋ ሳ ቀዳመይ ትደርፈ ብድሕሪኡ ከዓ ኣብ 212 ገለ ከዓ እናተይ ሓንቲ ቶማስ ኣልኣዛ ዝሰርሓለ ግጥሚ ዜማን ከዓ በቃ ይኣክለና ትብል ደርፈ ከዓ ሽዑ ከዓ ሳ ክሊብ ገለ ይገበርኳ ንበር ብኣውድዮስ ኣብ እና ዜና ገለ ዘርግሐያ ነረ ሳ ከዓ

0: ድሕሪ እዛ ደርፊ እኳ ከምቲ ዝብለካ ዘለኹ ናብ ሙዚቃ ሽፍቲ ገይረ ናብ ሙዚቃ ሽፍቲ ገይረ ግን ከምዚ ናይ ሳውንትራክ ገለ መለ ዝኾን ደርፍታት ገለ ይሰርሐ በዕለይ ንፊልም ገለ ዝኾን ሳውንትራክ ኣብ ዝሰርሑ ኣነስ እቲ ደርፍታት እንድሕር ኣለዎ ቅድሚት ገለ ወይ ካልእ ደራፋ ይተምፅኦምለይ ተዘይኮይኑ ባዕልካ ግበረት የሎምን ይደርፎ ይገብረ እየ ጠቕሊለ ሳይረሳዕ ኮንቲ ናይ ደርፊ ነገርስ ኣለኹ
1: እቲ ብኽራር ዝጀመረ ናይ ዜማታት ጉዕዞ ብውጥራይ ክዕፁ ይከኣለን ኣብቲ ጉጅለ ባህሊ ምስ ተፀንበረ መሳርሒታት ሙዚቃ ብስርዑ ልምምድን ብስነፈልጠታዊ ኣገባብን ክፅንዕን ክእለቱን ብቕዓቱን ዝዕብየሉ ዕድላትን ረኺቡ ናይ 9 ኣዋርሒ ስልጠና ቐሲሙ ኣብ ብሚኒስትሪ ምክልኻል ዝተወደበ ሓፀርትን ነዋሕትን ኮርሳት ተሳቲፉ ምስ ዓበይቲ ሙዚቀኛታት ብምትእሳር ውልቃዊ ፃዕርታቱ ኣጣሚሩ ብቕዓቱ ናብ ዝለዕለ ደረጃ ከብከብል ክኢሉ
0: ጉጅለ ባህሊ ከምዚ ዝበልኩ ሓያል ጉጅለ ባህል እያ ኣብኡ ዝነበሩ ኣርቲስትስ ዓበይቲ ኣርቲስት ገለ ንሕና ምስኦም ክንፅምር ገለስ ከምዚ ዓብ ነገር እዩ ነይሩ ንዓና ማለት እዩ ሕጂ ብጣዕሚ እዮም ከ ማለት እቲ መሰረታዊ ነገር ከ ኣትሒዞምና እዮም ኣነ ሕጂስ ጊታር ወል ሓንቲ ጊታር ኣይፈልጣን እየ ነራ ነፍቲ ጉጅለ ካ እት ከለኹ ብደራፋይ ስለዝኣተኹ ክንት ድበልኩ ኸ ኣብ ደርፊ እየ ዝነጥፍ ነረ ቲ ዝነበረ ዑደት ገለስ ብደርፊ ሒዘየ ድኸይድ ነይረ ብድሕሪኡ ጊታር ምስ ተማሃርኩ ግን ብዝያዳ በዚ ጋጣሚ ከመስግኖ ንቶማስ መድሃኒ በቃ መሰረታዊ ነገር እሱ ኣትሒዝኒ እዩ ሙዚቀኛ ቶማስ መድሃኒ ማለት እዩ ናይ ጣኒቆ ቀዳመይቲ ካሴት ገለ ዘዋሃዳ ንፉዕ ሙዚቀኛ እዩ እሱ ማዕረ ላፕቶፕ እንዳሃበ ሕጂ ከምዚ ሶሻል ሜድያ ገለስ ዝሓኒ ኣይሰኣኒ ዝኾነ ለሰን ገለ ሽዑ ግን ብዙሕ ኣይርከብ ነይሩ ዚ 211 12 ገለ ባዕሉ ላፕቶፕ ይህቡ ለሰን ዘለዎ ገለስ ንኸፅንዕ ዝያዳ ይደፋፍኣኒ ነይሩ በዚ ጋጣሚ ከዓ ከመስግኖ ደልን ቶማስ ጊታሪስት ኣይነበረና ናብቲ ጉጅለ ብደገ እዮም ደምፁ ነይሮም ብደገ በዓል በረኸት ጥልያን መንግስቲ ኣብ ተጋይሸ ከዓ ባሮንቱ

0: ብተወሳኺ ኣብ ጉጅለ ባህሊ ኣውላ ዝዳለዉ ዝነበሩ ዓበይቲ ምርኢታት ንዓብዪ ናይ ተመክሮ ቤት ትምህርቲ እዮም ነይሮም። ኣብ ንውሶ ከፍ ልምምድን ምርኢትን እቲ ዘለዎ ናይ ክራር ጊታር ድምፅን ምውሃድ ሙዚቃን ክእለት ብምንፅብራቕ ኣብ ኩሉ ንጥሰታት እዛ ጉጅለ ዕዙዝ ኣበርክቶ ተፃዊቱ።
1: ሕጂ ከምቲ ድበልኩ ካብቲ ጉጅለ ባህሊ ዳርጋ ብንኣሽና ኢና ተፀንቢርና 2017 ማለት ተፀንቢርና ሕጂስ ቀሊል ዓመት ኣይኮነን ኦሬዲ 19 ዓመት ገለ ገይረ ኣለኹ ቲ ጉጅለ ባህሊ። ሕጂ ቲ ጉጅለ ባህሊ ከዓ ከም ሙዚቀኛ ከም ታደርፊ እኳ ከምታ ድበልኩካ እል ዘለየ ከም ሙዚቀኛ ከም ዜማ ከም ዘያማይ ከም ባንድ ሊደር ኮይነ ሰርሐ ኣለኹ ሕጂ ፍታ ጉጅለ ባህሊ ማለት እዩ። ንጥፈታት ናይቲ ጉጅለ ባህሊ ኮ ኣብ ዝኾነ ናይ ሃገራዊ በዓላት ኣብነት ከም ፈንቅል ናይ ግንቦት ገለ ኩሉ ናይ 20 ሰነ ናይ መዓልቲ ሰማእታት ብሙሉእ ኣብ ኩሉ ትሳተፍ ናይ ፌስቲቫል ገለ እዚ ንሳተፍ ብተወሳኺ ዑደት ንገብር ናብ ሰራዊት ዑደት ንገብር በቃ ኣብ ዝኾነ ናይ ሃገራዊ በዓላት ገለ ከዓ ኣይተርፍኒ።

0: ከምኡ ውድድራት ከዓ ኣለው ክልተ ዓመት ገለ ዝግበር ውድድራት ናይ ምክልኻል ውጅለ ባህሊ ከዓ ኣብ ከምኡ ከዓ ንሳተፍ ኣብ ከምኡ ከዓ ብ2017 እዛ ጉጅለ ባህሊ ቀዳመይቲ ወፅያ ነራ ናይ ውድድር ነይሩ ናይ ኩሎም ጉጅለ ባህልታት ናይ ምክልኻል ወላ ሚኒስትርታት ገለ ዘለዎም ጉጅለታት ኤገን ከምኡ ኣብ ናይ ምክልኻል ገለ ከዓ ዝሓለፈ ቅድሚ 2ልተ ዓመት ካልአይቲ ወፂና ገለ ከምኡ ተዳሓኒ ዓወታት ኣለዋ ዳሓኒ
1: ዳንኤል ብዘይካ እዚ ናይ ጉጅለ ባህሊ መድረኽ ብውልቅ እውን ኣብ ንጡፍ ኣበርክቶ እዩ ዝርከብ። ኣብ ድሕሪ መጋረጃ ኮይኑ ዘፍረዮም ፍርያት ኣዝዮም ብዙሓት እዮም። ኣብ ናይ ዜማታት ፍርያት ስሙ ከም ጊታሪስት ብብዝሒ ተጠቒሱ ትረኽቦ። ኣብ ናይ ህያው ሙዚቃ መድረኻት እውን መሳርሒ ሙዚቃ ተሓንጊጡ ብተደጋጋሚ ካብ ንዕዘቦ እዩ።
0: እዎ ሕጂ ኣብቲ ናይ ውልቃዊ ስራሕ እዩ ከዓ ኣብ ናይ ስቱድዮ ደርፍታት ከለኮ ብዙሕ ደርፍታት ብቁፅር ገለ ክንዲዚ ወይ ከዓ ናይ ክስቶ ክብለካ ቅርብ ክስታይ ክኾነኒ ብዙሕ ደርፍታት ክስታይ ገይረ ዳርጋ ካብ 2016 ገለ ማለት እዩ ናይ ስቱድዮ ስራሕ ጀሚረ ኣብ ውሽጢ እዚ 10 ዓመት ብዙሕ ደርፍታት ናይ በዓላት ይኹን ናይ ፍቅራዊ ደርፊ ናይ ሃገራዊ ደርፊ ገለ ብዙሕ ደርፍታት እየት ኣለኹ። ከምኡ እዚ ናይ ሸው ከዓ ላይፍ ሸው ንገብሮ ገለ ከዓ ብዙሕ ደርፍታት እታ ጉጅለ ባህልናት ናይ ኤሪባንድ ትባሃልታ ናይ ውልቂ ናይ ሸው ጉጅለ ባህልና ኣላ ምስኣ ከዓ ብዙሕ ደርፍታት ኣፍሪና ኢና ማለት እዩ ዳርጋ ልዕሊ 100 ገለንገለ ድኾኑ ደርፍታት ማለት እዩ ኣብ ሸው ዝሰራሕና እዮም።

0: ብዘይካ ዝዳንኤል ደራሲ ዜማታት እውን እዩ። ዜማታት ምፍጣር ናይ ነፍስና እምሮን ዓሚቕ ምስጢር ዝሓትት እዩ። ናይ ነፍሲ ወከፍ ደራፊ ናይ ድምፂ ዓቐንን ስምዒትን ኣጽኒዕኻ ንዑሳ ማዕፉሉይ ዜማታት ምቕራጽ እዩ። ዋላ ደኣ ብዙሓ ይኹን እምበር በቲ ኣገባብ ዘዳለዎም ዜማታት ይርከቦ።
1: ኣብ ዜማ ኮ ቀደም ሰርሕ ነይረ እንዴ ነዊሕ ይገብር ትፍቲ ጉጅለ ባህሊ ዝነበርናሉ ዝብለካ ዘለኹ 212 ክእለ ቶማስ ኣልኣዛር ከዓ ናይ ቀረባ ሓወይ ዓርከይ ገለ ስለ ዝኾነ እሱ ዝፀለወኒ ኮይኑ ይስማዓና ኣነ ነሱ ንፉዕ ዘያማይ ንፉዕ ገጣማይ ቶማስ ኣልኣዛር ሕጂ እቲ ሜሎዲ እሱ ክሰርሕ ከሎ ገለመለ ገለ ነገር ካብኡስ ዝተማሃርክዎስ ኣሎ ማለት እዩ። ሕጂ ብዙሕ ዘይኮነ ኣለዋ ድወፃ ድፈረያ ደርፍታት ኣለዋ ክሳብ 8-9 ገለ ድኾነ ድወፃ ብሕጂ ከዓ ብስራሕ ዘለዋ ከዓ ኣለዋ ከ ጉንደ እንድኾና ከዓ ብስራሕ ዘለዋ እዩ። ዊልያም ግደይ ሜላዊት ትብል ደርፍላ ሓንቲ ናይ ፊሊሞን ማሕራይ ከዓ ገዳመይ ትብል ነዲኡ ዝደረፈላ ደርፍላ ናይ ቴድሮስ መንግስቱ ቴዲ ኬፍ ከዓ ናይ 20 ሰነ ነራ ናይ ሰማእታት ዝሰራሕ ኩሉ ሕሩይ ትብል ናይ ኣቤል ከዓ ኣቤል በቐም ከዓ ናቱ ከዓ ናይ 20 ሰነ ናይ ሎም ዓመት ዝሰራሕ ኩሉ ክስተያሎ ናይ ሰላም ሽማ ከዓ ሓዳሽ ደራፊት ኣላ 3 ዓመት ከዓ ንዓ ከዓ 3 ግዜ ኣብ ጋሽባርካ ዝቐረበ ናይ ግንቦት ክሳይ ዝሰራሕ ኩሉ ኣሎ 3 ዓመት ዝቐረባ ማለት እዩ። ከምኡ እናበላ ዝወፃ ሓደ ሓደ ኣለዋ ከምኡ ብሕጅብ ስራሕ ዘለዋ ክሳይ ከዓ ኣለዋ ዜማታት ከዓ ኣለዋ ዘይተዘርግሐ ደሎ ንዓለ

0: 8 19 ዓመት ገርና ብናይ ዲስፕሊን ወታደሪ ብናይ ዲስፕሊን ገጋ ተቆፅዒ ይፈልጥ ንግሪ ካብ ድኾነ ይኹን ማለት እዚ ኣብቲ ናይ ዲስፕሊን እናቱ ማለት እዩ ሙሉእ ምዃኑ ኣብቲ ስርሑ ኣበርክቶ ድብለካ ደሎ ከዓ ምእዙዝ እዩ ወላ ብኣሃዱ ወላ ካብ ኣሃዱ ወፃኢ ንሪኦና እዚ ኮንሰርታት ገብርዎ ገለ ማለት እዩ ወላ ኣብ መርዓ ናይ ኣሃዱታት ደ ናይ ደቂ ኣሃዱና ደን ፋሚሊ ድዩ ገለገለ ከዓ ምትሕጋዝ እንጂ ልዕሊ ዝኾነ እታ ድብለካ ደለኹ እታ ዲስፕሊን ዓጢቑዋ እዩ ድሕሪ ዲስፕሊን ሒዝካ ከዓ እንድኾነ ይኹን ነገራት ከዓኒ ኣብ ቅድሜካ ደሎ ንክትፍንጥሶ ፀገም የብሉን ወላ ድኸዓ ኣለ ድኸዓ ኣለ ድኸዓ ኣለ ክኢላ ይኹን ድሕር ኣብ ጥበብ ዲስፕሊን ደይብሉ ኮይኑ ኩሉ ግዜ ፋሕፋሕ ይዶ እትወልካ እዚ ናይ በዓል ዳንኤል ግን ብሙሉእ ዳርጋ ኩሉ ሲ ሙሉእ እዩ ዲስፕሊን ሙሉእ በቲ ብቕዓት ሙሉእ ፅፈት ስርሐ ተማእዛዝነት ምትሕጋዝ ነቶም ንኣሽ ኣለዉ ሕጂ ዳዕበይ ድመፁ ዘለዉ ማለት እዮም በዓል ኣሊክ ድኦም ገለ ድመፁን ኣለዉ ማለት እዮም ንዖም ከዓ እንዳሓገዞም ምክንያቱ ከምቲ ተሓገዞ እንዳሓገዘ ከይድ ኣሎ ማለት እዩ ሕጂ ብውዑ ኮይኑ እዩ ስቱድኡ ገለ ገይሩ እዩ ኩሉ ነገር ማለት እዩ እዚ ናይ ብሓቂ ምስጉን እዩ ከም ንእሽተይ ምስጉን እዩ ብዙሕ ኣብ ካልእን ካልእን ናይ ትሪኦን ኢኻ ገዝኡ ዝፈልጡ ሓዳሩ እዩ ዝፈልጡ ከምኡ እዩ ኣነ ዝፈልጡ
1: እዎ እንታይ ድዩ ጥበብ ፍራሕ ዝጋብሄር እዩ እቲ ወዳ ከዓ እቲ ኣጎስቱ ንጥበብ ተፈጠረ ሰብ እዩ ብሓፈሽኡ እንታይ እሞ ሙዚቀኛ ጥራይ ዘይኮንስ ሙዚቃ በዓል ናይ ባሓቂ ምሻሎ ኣነስ ፅቡቅ ገይረ ድካታትሎ ኣፃሊስ ኣብ ብዙሕ ኢና ሰሪሕና ብሓደ ኣነስ ብጀካ ኣብ ቀዳሚቲ ኣልቡመይ ኣብ ቀዳሚቲ ከማ ሓንቲ ርያ ክልተ ሰሪሕለዩ ኣብቲ ንፅል ስራሕኮ ሃገራዊ መዝሙር ስዋኣት ከምኡ ውን ማሕበራዊ ዳርጋሱ ተፃዊቱ ኣብቲ ንፅል ተሰርሐ ብዙሕ ደርፍታት እዩ ሕጂ ከማ ኣብዚ ኣልቡም ንሰርሖ ዘለና ፕሮፌሽናል ዝኾነ ስራሕ ሰርሐለ ኣሎ ኣልቡም ስ ምስኡ ከፊ ደ ዝሰርሐ ኣሎ ካልእ እቲ ኣልቡመይ ማለት እዩ ሕጂ ኣብ ስርሑ ኣብቲ ዕጉስቱ ዳንኤል ዝወፀ የብሉ እንታይ ሞ ፍሉጥ ነገር እዚ ዳንኤል ብኸምየ ዓቃል እዩ ስፔሻሊ ኣተሓሳስቡ በቃ ነዊሕ እዩ ይፍትሽ ኢኸ ይርኢ እዚ ኢንተርነታት እዩ ዝተፈላለዩ ሙዚቃ ፍትሽ እዩ ይፍትሽ እዩ ሙዚቃ ብጣዕሚ እዩ ኣብ ሙዚቃ ዘሎ ተኣሽሙ በሊሕ እዩ ብጣዕሚ ማለት እየ ስለዚ ፍልይ ዝበለ ቅድታት ሙዚቃ ከም ዝሰርሐ እውን ሕጂ ኣይጠራጠርኒ ዳንኤል ብከምዚ ፍልጣነ ዳንኤል ስቲልና ብሓደ ንሰርሕ ኣለና ማለት እዩ
2: ሓንቲ ሕጂ ናይ 20 ሰነ በዕሉ ዜማ ገይሩ ሙዚቃ በዓል ገይሩ ሕጂ ከዓ ስቱድዮ ናቱ ክፊቱ ስለ ዘሎ ኣብቲ ስቱድዮ ወዲእና ፅቡቅ ስራሕ ሰሪሕና ነርና ሕጂ ዝሓለፈ 20 ሰነ ስቲል ሸዋት ሰሪሕና ነርና ናይ በዓል ቶማስ ኣልኣዛር ደገልናዮ ማለት እዩ ሕጂ ከዓ ሓዳሽ ናይ ሃገር ሰሪሕለይ ኣሎ ኣብ በዕሉ ዜማ ማለት እዩ ከም ስቱድዮማን ኮይኑ ማለት እዩ ዳኒ ማለት ሕጂ ከምዚ ምትዕብባይ ገለገለ ደይኮነ ድነበረ ናይ ቀደም እዩ ሕና ሕጂ ንኣሽና መፂና ዘለና ስቲል ዳኒ ዳርጋ ናብ 20 ዓመት ገለ ከይድ ኣሎ ኣብ ኣርቲ ጥራይ ማለት እዩ ኣብ ኣርቲ ጥራይ ሲ ዝነበረ እዩ ብዙሕ ሰሪሑ ድመፀ እዩ ከምቶም ምፅእ ኢሎም ጥፍእ ዝበለ ኣርቲስት ይኮነን ምሽ ሓደ ኣርቲስት መፅእ ግዜ ኣለዎ ሓደ መፅእ በቲ ሓደ ይትካእ ከምኡ እንዳበለ ግን ስቲል ናው ከምዚ ሻሎ እንዳመቀረ እንዳነፍዐ እንዳሓየለ ዝመፅእ ዘሎ ማለት እዩ ሕጂ ማላስ ኣብቲ ግዜ ኣብቲ ናትና ዕድመ ወሪዱ ሲ ምሳና ማዕሪና ድጓየ ደሎ ምጉያይ ጥራይ ደይኮነስ ንዓና ዝደፍኣና ዘሎ ሓያል ኣርቲስት እዩ ኣብ ሙዚቃ ኹን ልዕሊ ኩሉ ዜማታቱ ሕጂ ከዓ ብዓብዩ እቲ ስቱድዮ መሓዙ ኸማን ሓደ ፓወር ናቱ ኢ ደኣምን ንዓና ከዓ እንሻላ ከምዚ ምሻሎ ሓደ ደገፍ ድኾነና ወይ ጎንህ ድኾነና ሰብ ዩ ንዓይ

ኣፍሲሱ ሓረ ካብቲ ዝዓበየን ዝለዓለና በርክቶ ዳንኤል ምስራሕ ተነጻፊ ሙዚቃ ንፊልምታት እዩ። ንሱ ንፊልምታት ዝኸውን ሙዚቃ ክሰርሕ ከሎ ነቲ ስእላዊ ዛንታ ተወሳኺ ህይወት ይዘርአሉ። ፊልም ብዘይ ሙዚቃ ከም ጸሊምን ጻዕዳን ስእሊ እዩ። ዳንኤል ግን ብናቱ ተነጻፊ ሙዚቃ ገይሩ ነቲ ፊልም ናይ ስምዒት ሕብርታት ይስልሞ። ኣብቲ ናይ ፍርሒ ትርኢት ሰማዓ ክንቀጥቅጥ፣ ኣብቲ ናይ ሓጎስ ትርኢት ልቢ ሰብ ክውዝዕ፣ ኣብቲ ናይ ሓዘንን ስንብታን ትርኢት ድማ ንብዓት ከውሕዝ ዝኽእል ሙዚቃ እዩ ዝፈጠር።

ኣብ ሳውንትራ ከዓ ኣሎ ዝተዘርግሓ ፊልማት ኣለዋ ክሳብ 10 ገለ ድኾና ማለት እዩ ዝተዘርግሓ ሕጂ ኣብ ስራሕ ዘለዋ ከዓ ኣለዋ። እሱ ከዓ መጀመርያ እቲ ሳምፕልቲ ቪድዮ ይህቡካ እሞ ንዑ እንዳረእካ ካ ስኻ ኣበይ ኣበይ ኣሎ ምስቲ ስሚዒት ክሳይ እናግበርካ ነተን ሙዚቃ ተቐምጠን ማለት እዩ ናይ ሳውንትራክ ስራሕ ካ ኸም እዩ።

0: ዳንኤል ኣብ ምውሃድን ምቅንባርን ደርፍታት ዘለዎ ጽልዋ እውን ዓብዩ። ናይ መሃዝነት ዓቕሙ ብምጥቃም ንነብሲ ወከፍ ደርፊ ፍሉይ መልክዕን ንድፍን ይህብ። ኣብ ዝሓለፉ ቀረባ ዓመታት ስቱድዮ ስለ ዝኸፈተ ኸኣ ካብ ናይ ጉጅልኡ ፍርያት ጀሚርካ ናይ ዩቲዩብ ናይ ህያው ሙዚቃ ስራሓት ናይ ውልቀ ስነ ጥበባውያን ደርፍታት ክሳብ ኣልቡማት ኣብ ምቅንባርን ምስራሕን ይርከብ።
1: ብምውሃድ ሙዚቃ ከምዚ ዝበልኩ ሓዚ ናይ ስቱድዮ ደርፊ ዝመልኣሉ ጊታር ገለ ካብዲ ጅምርሲ ዘርጋ 10 ዓመት ገለ ኣለኒ ኢለካ ሕጂ ብዝውሽጢ 10 ዓመት ኣብ ገዛይ የ ዝሰርሖ ንጊታር ክመልእ እተኮይነስ ላፕቶፕ ገይረ ኣብ ገዛየ ድመልእ ነይረ። ሕጂ ብኡስ ይፈታትን ነይረ እቲ ምውሃድ ሙዚቃ ሚክስ ምግባር ገለ ከዓስ ይፈታትን ነይረ ብገዛ ኮይነ ሽዑ ብዝያዳ ብትምህርቲ ከስፍሐለኒ ኢለ ስለ ዳሓሰብኩ ኣብ 223 ኮረስ ወሲደ ናይ 9 ወርሒ ብናይ ሃማ ዝተዳለወ ነይሩ ናይ 9 ወርሒ ኮርስ ወሲደ በኣ ብሰርቲፊኬት ተመሪቕና ማለት እዩ ናይ ሳውንድ ሪከርዲንግ ሚክሲን ኤንድ ማስተሪንግ ማለት እዩ። ብድሕሪኡ ኣብኡ ፅቡቕ ኣምር ስለ ዝሓዝኩ ኣብዚ ናይ ስቱድዮ ክሳይ ክነጥፍ ጀሚረ ማለት እዩ ኣብ ምውሃድ ሙዚቃ ገለ ክነጥፍ ጀሚረ ወረዲ 2 ዓመት ገለ መለ ኮይኑ ኣሎ ሕጂ ማለት እዩ። ኣብ ሕጂ ከምዚ ዝበልኩ ከ ናይ በዓላት ደርፍታት ናይ ግንቦት ገለ ዝቐርብ ኣሎ ከምዚ ዝበልኩ ከዚ ናይ በዓል ሰላም ገለ ኤገን ናይ ሳውንድ ትራክ ደርፍታት ናይ በዓል ኣሊክ ተወልደ ገለ ዝወፀ ስራሓት ማለት እዮም ናይ ዳንኤል ቻፒኮ ከዓ ናይ ሃገር ደርፊ ከዓ ናይ ፈንቅል ናይ ሃገር ደርፊ ከዓ ነራ ከምኡታት ኣለዎ ማለት ወላ ሕጂ ዝዝርጋሕ ገለ ኣለዎ ኣልቡም ገለ ዝሓሰብናይ ኣሎ ናይ ሮቤል ነገደ ኣሎ ሕጂ ኣልቡም ሓሙሽተ ደርፊ ገለ ምሳይ ሰርሕና ኣሎ ኣልቡም ሰርሕ ኣሎ ሓሙሽተ ገለ ዝኾና ደርፊ ከዓ ምሳይ ኣብዓለ የዋህደን ኣለኹ ኣሎ ከምኡታት ስራሓት ዝወፀ ገለስ ኣሎ

ብምቕፃል ንወለደይ ንበዓልቲ ቤተይ እውን ኣብዚ ስራሕ እዚ ስለ ትደግፈኒ እዚ ስራሕ እዚ ለይታዊ ትርኢት ተሓድረሉ ናይ ተሓድረሉ ግዜ ኣለዎ መርዓታት ተምስ የሉ ፒያኖ ባር ተምስ የሉ ገለ ግዜ ኣለዎ ሕጂ ነዚታት ነዚ ኩሉ ተረዲኣ ኣብ ጎናይ ስለ ዝኾነት እውን ከመስግና ደሊ ንጉጅለ ባህሊ ኣውላ ከዓ ናይ ቀረባ ሓለፍተይን ንጉጅለ ባህሊ ኣውላን ንሓላፊ ጎስጓስን ሓበሬታን ናይ ባህልን ስፖርትን ተለንተ ዳንኤል የሴፍካ ኣብ ዝኾነ ስራሕና ገለ ምትሕባር ስለ ዝገብረና ከዓ ዳንኤልካ ከመስግኑ ደሊ

ክብራት ተኸታተልቲ መደብ ሞዛይክ ሎሚ በዓለ መስቀልና ንፅምብል ዘለና ከምኡውን ኣህግራዊ መዓልቲ ቱሪዝም ተኸፊቱ እንሆ ዝተፈላለየ ትካላት ሃብቲ ኣገልግሎት ኣብ ከተማ ዝርከባ ማለት እዩ ኣዝየን ወቂበን ፀቢቐን ነዚ ከተማ ግርማ ሂቦንኦ ርከባ ሰባት እውን ክዛወሩ ሸንዕ ክብሉዮም ዝረኣዩ ዘለዉ ኪንኤ ግን ብወኪል ሃገራ ዝኾነት ወይዘሪት ቱሪዝም ኤርትራ ሞዴል ሮዛ ሃብተ ሚካኤል ዝተዳለወ ብጅግና ስውእ ድምፃዊ ዕቁባ ጋብር ገብረትንሳኤ ዝተደርፈት ብድምፃዊት ሳሌም ጎይትኦም ዝተደግመት ሰራዊት ደርፊ ዝረምዎ ንሃገርካ ብኣጋጣሚ ኣህግራዊ መዓልቲ ቱሪዝም ጋቢዝናኩም ኣለና ተኸታተልዋ

0: ክብራት ተዓዘብትና ከም ዝትዕዘቡና ዘለኹም ብኣጋጣሚ በዓለ መስቀል ኣዝዩ ደስ ዘብል ብዙሕ ሽሻያት ተዳልዩ እንሀለ ንቐደም በሎ ክንብለኩም ኢና ቡን ኣወል ወሪዳላ ቅድሚ ግን እዛ ሕምባሻ እዛ ሕብስቲ ዝቆርስልና መን ዓቢ
1: ሳዕረ ካብ ርሑቕ ስለ ድመፀስ ኣኽቢርና ከዓ ንኹ
0: ዕድማ ክትሓብዋ ደሊኹም ከይትኾኑ
1: ድበረሐ ኳ ዕድመ ኣለዎ

0: ሕራይ ኣወል ቡን ሪዳ ኣላ ክብራት ተኸታተልትና ንቐደም በሉ ሕራይ ሰዕረ ናባኻ ክንምለስ እዚ ፕሌይ ባክን ላይቭን ዝድረፉ ደርፍታት ኣለዉ እጂ ብዙሕ ፍልያት ኣሎ ዳርጋ ዝበፅሑ ድምፃውያን እውን ዝሕምው ኢሉ ኣለዎ ምሻ ኣሎ ኣብ ላይቭ ሲ ፅቡቅ ኣይኮን ገለ ዝበሃሉ ሕጂ እዚ ጋዕዳ ዝጓይላታት ዝፃውቶ ከመይ ሓጋዚ ትብሎ እንታይ ትምስጢ ይርስ
1: ናይ ግድን ክስታይ ድሕር ኣብቲ ስቱድዮ ብቑዖት ኮን ኮንካስ ሽዑካ ኣብ ላይፍ ብቑዖት ኮን ትኮንካ ብዝኾነ ክትመፅእ ኣለካ ብዝተካለ መጠንሲ ልምምድ እንድዩ ካልእ ተተረፈኻ ከምዚ ንሕና መርዓታት ንፃወቶ ብጣዕሚ ይጠቕመና ጋዕዳ ትፃወት ኣብኣ ከለካ እንካንሃባና ክዝርጋሕ ከሎ ሞባይል ኣፍ ክትሪኦ ከለካስ ሽዑ ትሕጎስ ምሻሉ ኣይትፅገም ኣብቅል ሰብ ክትሓፍር ሕፍረካይ ንድሕር ናይ ስቱድዮ ደራፋ ኮንካ ማለት እዩ እዚና ዓይ ጠቂምኒ ዝብሎካ ጋዕዳት መርዓ ገለ እዩ ንኩሉ ሰብ ማለት እዩ ብኡ እንድሕር መፂኻ ዝያዳ ፅቡቅ ማለት እዩ ደርፍታት ሕጂ ክንገልፅ ድሕር ኮይና ሕጂ ትሰሪሕካ ኣብ ስትድዮ ከድካ ትመልእ ሽዑኡ ምስ መላእካ ቤላ ይኮውን እዚ ኩሉ ገንዘብካ ከፊልካ ገለ ትሰርሕ ድሕር ብቁዕ ደይኮይኑ ትገድፎ ኢኻ ቅድም ስኻ ትሕጎሰሉ ለካ ትስራሕካ ሕጂ ምስ ሰራሕና መዓት መዓት ትገድፎ ግን እቲ ኣብ እዝኒ ሰብ ዝበፅሐ በቂዑ ዝብላ ኣነ ሓሙሽተ ገለ በፂሐናለይ ኣለዋ ከምዚ እተን ደርፍታት ከዓ ተሓንቲ ኩሉ ሰብ ድፈልጣ እዛ ሕጂ ተዘርጊሓ ዘላ ይኽእሎ ደልክኒ ቅድሚኢኻ ኣለክዶ ትብል ብኤርምያስ ክፍለስ ተዘየመት ኣብ ቅድሚ ሓሙሽተ ዓመት ገለ ተዘርግሐት ማለት ላ ቅድሚኢኻ ዘመናዊተይ ክቡር ኣርቲስት ቶማስ ኣልኣዛር ገበረለይ ዘመናዊተይ ትብል ፅቡቅ ትሰራሕ ነራትኒ ቅድሚያ ከዓ ኣጆኹ ነብሰይ ትብል ንሞራል ትህብ ማለት እዩ ፅቡቅ መልእኽቲ ደለዋ ከዓ ብጃንሆይ ተዘይማ ብወዲ ባሹ ዝበሃል ወዲ ደቀ ማሕረኻ ተሰሪሐ ማለት እዩ ግጥሚ ንኻ ከም ድምፃዊ ተሳቲፈባ ኣጆኹ ነብሰይ ትብልካ ደስ ትብለኒና እዩ ከም ደርፌካ ደስ ትብለኒ ንሳላ
0: ረ ፅቡቅ ደስ ከበለትካ ሞታ ደርፊ ተስማዕኸና እንታይ ከይብለና ትስማዕና ሳዕሪና

Nào để thùng

One, two, three. Let's go. One, two, three. Let's go. One.

0: Allô. Hola, Carlos. Hello.
1: 这你别笑。
0: 啊？
2: 如果不是亲眼所见，我是万万不敢相信的。
3: 哎呦我的妈！

0: 빨리 빨리
1: شوف لحظة لحظة وش
2: يا عم يا عم انا شفتك اهو يا عم في

0: ሕቶታት ወይ ኣዛነይቲ ዝኾኑ ቪድዮታት ናይ መደዊ ኪና ክንከታተል ፀኒሕና ዕላልና ቀፃሊ ዘሎ ምቹ ናባሃይና ኣብ ስነ ጥበብ ዓለም ክንደይ ጌርካ ኣለካ ብሓፈሻ ማለት ክንደይ ዓመታት ነጢፍካ ኣለካ?
1: ናብ ከባቢ 20 ዓመት ከይዱ ኣሎ።
0: ኣዝዩ ብዙሕ እዩ።
1: ደርፊ ጀመርኩሉ ከዓ ካብ 2007 ናብ ስቱድዮ ዳዕተኩሉ።
0: ፅቡቅ። ሕጂ ዝበዝሕ ሰብ ብጓይላ እንዲ ዝፈልጠካ ብጓይላ ባህላዊ ክትፃወት ብዘመናዊ ስዳርጋ ውሕድ ብጓይላ እዩ ምቹ ተልካስ ጓይላ ጥራሕ ዝብል ሰብ ሕጂ ብዛዕባ ስከ ዝዕለና ዘመናዊ ደርፍታት ከመይኢኻ?
1: ብበዝሒ ሕጂ ከምዚ ዝበልክዮ ብጓይላ እዩ ዝፈልጠኒ ደርፍታት ከባቢ 11 ገለኒ ሕጂ ገሊኡ ድስማዕ ኣሎ ገሊኡ ደይስማዕ ኣሎ ካብን ሕጂ ቀፂዕ ካዊኒ ጥዑም ፅላለ የእውደኬ ሽለቁለይ መንባር መሰዝባብ ግንባር ደሊና ምስጢር ሕብሪ ብርሃን ግዜ ተቐልቂሉ ጥዑም ዘለኽዎ ኪዳን ሓፋሽ ኣወል ክሰተ ደረጃ ክላዓሊ እዚኣ ከዓ ናይ ኣደ ደርፊ ማለት እዩ።
0: ሕጂ ዘመናዊ ንደርፍታት እዮ ዚአን
1: ፅቡቅ።
0: ሕጂ ካብአን ገለ ንእሽተይ ተስማዕና ፅቡቅ ነይሩ
1: ኣነ ድፈቶ ኮታ ሽለቁለይ እ ገለ ድርባ ክስማዓኩም ካባ

ዘሐጉስ ብስራት እንደለይቲ ጥዕና ሂወቶምን ደቆምን ስድራ ቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ። እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝተሓተ ክሳብ ዝለዓለ ከመይ ኢሎም ይመፁና፣ ብኸመይ ከ ንከላኸሎም፣ እንታይ ሓሚምና ኸ እንታይ ክንገብር ኣለና ትምህረና። ሂወት ልዕሊ ኩለይ ኣሞ ሂወትኩምን ሂወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዜኩም ኣንብብዋ። ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መኻንነት

0: ክብራት ተዓዘብትና ትሕሶታትና ጌና ቅፃሊ ዘሎ ሕጂ ድማ ንሳዕሪኻ ንትሕቶልሃኒ ክንደይ ዓመታት ካ ጌርካብ ስነ ጥበብ ሳዕሪ ኢና
1: በቃ ካብ ተማራይ ሻሸይ ክፍሊ ከለዎ ገለ ማለት እዩ 2005 ገለ ደርፍ እናደገምና መፂና ሕጂ ኦሬዲስ 20 ዓመት ማለት እዩ 20 ዓመት ሙሉእ ከሪርና ኩሉ በቃ በብ ደረጁ ማለት እዩ ብሓፈሻ ስኻስ መርኣያ ሕብረተሰብ እኒሃ ሰብ ሙሉእ ንዓኻ እዩ ዝርኢ ከምዚ ካልእ ትረፍሲ ምክብባር ክህልሎ ሰብ ከዓ ዝያዳ ተኽቢርካ እዩ ፅቡቅ ሕጂ ንዕኻ ተህዝቢ ይቕበለና ንዕሪ ኮይኑ ነቲ ህዝቢ ክነኽብሩ ኣለና ክብርታቱ ናቱ ፀጋታት ክትገልፆ ኣለካ ሕጂ ኣነ ይገብሮ ማለት ኣይኮነን ግን ከምኡ እንተኮይኑ ዝያዳ ከዓ እታ ዲስፕሊን ዝበልካ በቃ ስያ ክትብሉ ኣለዋ ሕጂ የለን ኣይኮንኩ ንብል ዘለዎ ከዓ ከምኡ እንተኮይኑስ ዝያዳ ፅቡቅ ነቲ ሕብረተሰብ ድመስል ደርፍታት ካብቲ ትሰርሖ ስራሕ ጀሚርካ ክሳብ ትናትካ ባግራውንድ ካብ ትካይዳኻ ማለት እዩ ዋላ ሲ ወሳኒ ብዛዕባ ፅቡቅ ምስራሕ ደይኮነስ ንስኻ ትኸዶ ከዓ ስነስርዓት ዘለዎ ካይዳ ክኾን ኣለዎ ብዝተካለ ከምኡ ተገይርና ፅቡቅ ሽም ትረክብ ማለት እየ
0: ፅቡቅ ሞ ትሕሶታትና እውን ዳርጋና ምዛም ገፂን ዝኸይደ ዘሎ ሕጂ ሓንቲ ጥዕምቲ ዝበልከያ ደርፊ ኣብ ጋዕዳ ማለት እዩ ኣብ ጋዕዳ ተኪርና ኢና ዝያዳ ክንዕልል ፅኒሕና ሓንቲ ደርፊ መስማዕኸና
1: ሕጂ ኣነ ኣብ ጋዕዳ መብዛሕትዩ ብናይ ክቡር ኣርቲስት ባህር ድምፃዊ ፅቡቅ መረኸት መንግስቲ ኣብ ኣነ ንዑኡ የ ዘድንቕ ብባህረይ ማለት እዩ ኩሎም እኳ ንፋዕቲ ኮኑ ንዓይ ድስዕበኒ ከዓ እስኡ ማለት እዩ ሕጂ ኩሉ ግዜ ከም መዘከርታ ከዓ ንክብሪ ኣርቲስት ዝደረፋ ኣብ ግዜ ማለት እዩ ነቶም መዘኖ ኣነኻ ነዞም መዛነዩ ዘለዉ ኣርቲስት ናቱ ክደግመሎም ማለት እዩ ንእሸይ ከስማዕክ እየ

ሃገራት በዕላትን ምሁራት ግጥምን ምስላዬ ለኣኽቲ ምስጢራት ኣብ ቅድሚ ሰለይቲ ዘይፈርሖ ደፋራት ፍራሕቲ ናይ ኩናት ወናማት ባህራት ብስምኩም ሓርሒሮም

0: እዚኣ ንክብሪ ንደቂ ዓደይ ኣርቲስት ኣብዛ ዓድና ዘሎ ማለት እዩ ትኹነለይ
1: ይቀኒልና ሳዕረ ብጣዕሚቲ ደርፊ በዛ ኣጋጣሚ እውን ኩሎም ኣርቲስት ናይ ሃገርና ሰሚዒ ምኾን ተስፋ ይገብር። ናብ ዛዛሚ ትሕዝቶ መደብና ኢና ወፅሕና ዘለና። ክቡራት ተዓዘብትና ተኸታታሊት ፊልም ገፅታ መበል 15 ክፋላ ስዒቦ ክቐርበልና እየ። ፀኒሕና እውን ክንምለሰኩም ኢና። ምሳና ፅንሑ።
2: ኢያሱን ስድራ ቤቱን ኤክስፕረስ ቤት ሕፅቦ ቤት ሕፅቦ ኢያሱን ስድራ ቤቱን ብሓድሽ ኣወዳድባን ሓደስቲ መሳርሒታትን ጥለብ ዓማዊሉ ንምርዋይ እንሆ ድሉ ኮይኑ ጆባ ይብለኩም። ናይ ነዊሕ ዓመታት ተመክሮ ዘለዎ ትካልና ዝተፈላለዩ ዓይነታት ክዳውንቲ ብደረቕን ማይን ይሓፅብ፣ ጥልፍን ነፀላን ሓፂቡ ይዕጥርን ይነግፍን። መጋረጃታት ይኹን ኮቦርታ ኮታስ ኩሉ ዓይነታት ጭቕቲ ብዝመረፅኩም ኣገባብ ፅሬቱ ይሕሉ። ኩሉ እንህቦ ኣገልግሎታት ፅሬት ክዳውንቲ ብዘመናውያን ዓበይቲ ማሽናት ተስታሪሩ ከም ዝምለሰኩም ኣይትዘንግዑ። እንተደለኹም ብፍሊቲ ባዝል ስቲም መስታረሪት እንተመረፅኩም ኣለኩም ናይ ስፕሬሳ መሳርሒት ማእስ ዝጥራይ ዝተፈላለያ ናይ መንቀፂ ወይ ድራየራት መሳርሒታት እውን ዓጢቕና ኣለና። ንደቂ ኣንስትዮን ደቂ ተባዕትዮን ብማዕረ ኣገልግሎት ንህብ ምዃንና ካብ ፍሉይነትና እዩ። ትካልና ንናይ ትሕቲ ዕድመ ክዳውንቲ ዝኸውን መሕፀቢ ይኹን መንቀፅን መስታረርን ኣዳልዩ ኸም ዘሎኸ ትፈልጡ ዶ? ምኩራት ሰራሕተኛታት ምዕጥቑን ኣብ ግዜኡ ንብረትኩም ዘረክብ ምዃኑን ካብ ዓማዊሉ ወትሩ ናእዳ ምስ ረኸበ እዩ። ትካልና ካብ ሰዓት 8 ንግሆ ክሳዕ ሰዓት 8 ምሸት ን12 ሰዓታት ኣገልግሎት ከም ዝህብ ኣይትዘንግዑ። ሙፁና ብፅሑና ብእንህቦ ኣገልግሎታት ከም እትዓግቡ ርግፀኛታት ኢና። ኣድራሻና ኣብ ጎደና ሰማእታት ጎኒ ሲነማ ሮማ ከምኡውን ኣብ ቀሓውታ እዩ። ብቁፅር ቴሌፎን 201422 ወይ ባዶ 7 28 ባዶ ባዶ 26 ተወከሱ። ቤት ሕፅቦ ኢያሱን ስድራ ቤቱን ምርጫ ብዙሓት።

0: ዋ እሞ ምስ ረኣኹዎ እንዴት ከብደይ ከምገለገርኒ ዋ ቁሩብ ኣቱም ናይ ሰብ በይ ሃለኹም
1: ስቕ ስከበለ ስቕ በለ ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
2: ናይ ቀረባ እብነት በዕልማ ማኮ እዮ
3: ሚሊዮን እንታይ እዚ ኣብ ልዕለይ ንዕቐት
0: ዋለይ እንተሓገዝኩ

0: ክደግም ኣለዎ እዩ ካብ ሕጂ ንኒኦ ከዓ ትፈልጡ ኢኹም ድሕሪ እዛ ሕጂ ካብኣ ኸማ ኣይደልን እዩ ወ ዝገበርኩ እንዳገበርኩ ኣብ ጎና ጠጠኩ
1: ድሓን ኣንጻረይ ሞኺዲ እዛ ገዛ እዚኣ ወይ ኣነ ወይ ንስኹ ክንሰፍራ እዩ
0: ኣይ ዋለይ ስለዝሓገዝኩ ሲ ገዛ ክስአን ገዛኹም እንተሰኣንኩ ደይ ጓለይ ዝኸሰብኩ ወ
1: ትበሊ ወረጃ ማዕደ ይትኩንለይ
2: ብቐዳማ ዩስመና ምስያ ክንፀር ይቕኒ ምስመን ምዃኑ ሰለትካ ብጣዕሚ እየ ሰንቢደ
3: መንስ ትብሎ ዘለኻ ሰብ

0: ሕጂ ልዕሊ እዚ ግብስኻ ግዜ ተሕሊፈ ካልእ ነገር እንዲክፍጠር ሰላም ጌርና ድምእዞ
1: ምንታይ ተዳሊኻ ዲኻ

0: ¿Y ser?
1: ዳንኤል ስነብሱ ቆታ ሓሲቡ ነይሩ
2: ኖ ገለ ዝተሓበአና ምስጢር ክህሉ ኣለዎ እምበር ንዳኑ ፅቡቅ ገይረ እንዲ ዝፈልጡ ከምዚ ናይ ሰነፋት ሓሳባት ክሓስብ ኣይክእልን
1: መዓስ ረኺብ ከዚ
3: ቅድሚ ምሕማም እዩ
2: እሞ ቤዳ ሓቢኸ ፅኒሕ ከትሚካል ክሳብ ሕጂ
3: እንዳእተ ከማልሓ ወይ ኩሉ ነገር እንተሓዋዊስኒ ድሓር ከዓ እንታ ክገብር ከም ዘለ ንፈልጥኒ ነይረ ሎሚ ዶ ፅባሕ ይሓዊ ክኸውን እናበልኩ ክፅበየ ፀኒሐ ክሳብ ሕጂ ሕጂ ግን
1: ስለዚ ነዚኣ ክፅሕፋ ከሎሲ ክዛረብን ክሰምዕን ይኽእል ነይሩ ማለት እዩ
3: እወ ነዚኣ ምስ ረኸብኳ ከዓ ደቂ ከምዝሓዝኩ ስለዘበሰርኮ መን ዋጋ ሂወልካ ኢኻ ድሕሪኡ ከዓ እዚ ሕማም ኣጋጢሙ
1: ቁሩብ ከ እንታይ ትጥርጥሪ
3: እንታይ ምክብለተይ ንሓወት እንተ ክብል ኽእል ዳንኻ ከምዛ ትፈልጦ ወላ ሓንቲ ይዛረብኒ እዩ ኩሉ ነገር ኣብ ከብዲ እዩ ወላ ሓንቲ ዘተንባህለይ ነገር እኩ ኢድ የለን
2: ኣይተሓዘሎ ዩ ዳኣ እምበር ኣነ ዚ ኩነታት ሓዉ ፈፂሙ ይዋሓጠለዩ
1: ከመይ
2: ብቐዳማይ ክንዛረቦ ከለና ወታእታ እብል ዶ ነይሩ ሕጂ ከዓ ንሚካል በይኑ ጥራይ ዝወስዶ ኢልዋ ኣብዚ ጉዳይ ከዓ እቶም ስድሩኡ ከምቲ ዝድለ ይጓያ ይኮኑ ዘሎ እዚ ታስ ከጠራጥረኩም ኣይክእልን
3: ወይ ትኸማልሓ ወይ መለስ ብ ከምዝ ትብሎ ዘለካ ዓይነ ክንጥምቶ ፅቡቅ እንድ ንሓዊ ክንስምሐለሉ እዩ ከምዚ ሕማቅ ክሓስብ ኢልካ ሳይ ዝተሓስቦ ዲኻ
1: ኣነ እውን ምስ ሚካል ሰማዐ ምክንያቱ ናይ ዳንን ማይ ክንፈቅርስ ፅቡቅ ገና ንፈልጡ ከምዚ ገሩ ሕማቅ ክሓስበሉ ገለ ሳይትብል ኒኻ ድሓር ቀቅላ ዝሃብካ ናሪዘን ገለ ከማዚ ኣብኡ ገለ ከብፅሑምዚ ኣይመስለኒ
2: እንዳዕበሎ ኣነስ ንሱ ጥራይ ዝሕስበኒ ዘሎ
1: እሞ ክሳይ ተግበርናኸኒ እዛ ጉዳይስ ብሕጋዊ መገዲ ተሓዝኒኢኻ
3: እንታይ ሒዝና ኣብ ሕጊ ከይድና ክንታይ ኢና ክንብል ድሓር ከኣ ዘጋጠመ ስለዘይንፈልጦ ሕጊ እውን ኣንፃርና ክኸውን ይኽእል እዩ
1: ድሓ ካብ ኣማራፂ እሞ ንሓዞ ማለት ነዚ ጉዳይ ብኩሉ ሸነኻ ተጠመትኛ ስፅቡቅ እዩ
2: እወ ልዕሊ ዝኾነ ንስኺ ክትሕግዝና ሚካል
3: ኣነ ዳ ሓግዘኩም ወሸለ ሓዊ ኢለ እንተ ከማል ሓወይ
1: ድሓ ናቲ ሚኮ ሓፍተ ክሓዊ እዩ ድሓር ከዓ ና ክኩሉ ግዜ ብጎኒ ክለና
3: ንስኹም ዳኣ ዝገብርለይ ኣለኹም ዶ
2: ሓንድ ሓን ሚኮ ሓፍተይ ዋ ካሓዊ እጆ ክዚ ዳ ኖርማል ነገር እንዲ ኣጆ ክበ ንስኻ ሕክምና ከድክ ጉዳይ ቆልዓ ቸጊርክ ዶ
3: ኣብይ ኣርክ በሊኢልካ እኒኻ ነዊሕ ኣለና ካብዘይከይድ
1: ድሓኒ ሚኮ ሓፍተይ እዚ ድልየ ዘለ ክድሓን በዓልና ክንከባተሉ ኢና ንስኽ ጥራይ ጥዕና ክንጥዕና ዝዕሸት ንግበር እዩ
3: ወይ
1: ንሓ ኣጆ

0: እዛ ሓቂ ዘረባ ቲቸር ሓረክቲ ብልዮሂላ ትጥቡ ነይረ
1: ይሄ
0: እንደ ወዳድርቲ ስለ ዝኾነ ስለዝፀልእኒ
1: ኣይ ትጋገይ ሜራ ኣነ ይፀለቅኒ እንታይ ስለ ዝገበርክኒ ኢኹም ክፀለኪ ልክዕ ኣብ ክላስ መወዳድርቲ ኢና ግን መወዳድርቲ ስለ ዝኾነ ከዓ ከምኡ ክንከውን ይብልና ኣነ ብወገነ እየ ኣብ ልዕሊ ኢኹ ዝኾነ ፀል ኮነ ሕማቅ ሓሳብ ይብለይ
0: ድያናይ ተግበለይ ነስ ኢልኒ ነይሩ ብዝኾነ ካብ ኣንገሶም ስለ ዘገላገልክና ኣዘየ ደመስግነኪ
1: ፀገም የብሎም እዚ ኩሉ ግን ቤና ሰሪሕ ግ
0: እዋ ንሱ ስለ ዝሓገዘኒ ገር ኢለ ዝተጠው ክብላ ይደለኹ
1: ከማን ብቕሩብ ኢና ቅዲምና ክፀኒሕና እምበር ኣኪብክየ ዘለኸ ኢንፎርሜሽን ቀሊል ኣይኮነን
0: እዋ ባዕለ ሰሪሕ ኮ መረከብ ክዎ ነይረ ግን በቃ ኩሉ ነገራት ቁጫምፂለይ ኣባይ ተጓራቤቱ ገለ ከይርሳ ይደለኹዎን
1: ሕጂ ንደሞ ከፊኣቶ ሲራክ ቤላ ገይሪ ተተሓይዞ ዘሎ
0: በዓል ፈልጥ ምስ ርእሱ ከሎ ድቂ ሰብማን ፅላኣኒ
1: ሓቂ ክንዲኺ ብዝኾነ ንሕና እውን ቁርቢና ሓሊፍና ክምበር ዳርጋ ምሳና እዩ ክንፀኒሕ እዚ ንሕና በፂሕና እዩ ዘለና ርኣዮም ውን ስራሕና ክንጅምር
0: ምንታይ ክሰርሕ ፍቓደኛ ምንጋዜ ደመስግነኪ
1: ፀገም ይብል እትሓገግስ ጥራይ
0: ፀገም የለና ጆኺ

0: እዛ ጉዳይ እናኸበደት ትኸይዳላችሁ።
1: ይህ ማይቃርከ ሕክምና እንታይ ሎም ኸደ
0: ኣብቲ ዝለዓለ ሕክምናን ሓኪምን ኣርእየዮ ክና ተስፋ ዘለዎ ይመስልኒ። ሕማሙ ከቢድ እዩ።
1: ውፅኢት ነገይሮሞ ድዩ
0: ቆፂሮም ኣለዉ። ግን ኣብ ገፅቲ ሓኪም ከም ዝረኣኽዎ ሕማሙ ከቢድ እዩ ዝመስል።
1: እንታ እታ ሰበይቱ ከዓ እምበር ማራ ትድንግፀካ
0: ኣታ ጆን ንሱ በዓብ እዩ ዘለዎኸ
2: ንሱ ስዋሓ እሞ እንታይ ዳ እዩ ዝግበሩ
0: ንኩሉ ክትከስ

0: ረኻ ፅቡቅ ኣይኮነን ገለ ነገር ክሓስብ ኣለኒ።
1: ከመይ ማለት?
0: ዳንኤል ንብረቱን ሃፍቱን ዝርኦ ሲኡ ንፋሕፋሒ ኢሉ እዩ ዘሎ። ብዓብዩ ንጥዕኑ ስጋብታ ናይ መወዳእታ ክማወተሉ እንዴ? ግና ንብላሽ ከይጠፍእ ከዓ ጥርንፈሉ ኣለኒ
1: እሞ እንታይ ካ ክትገብሮ ወይስ ከተካርዮ?
0: ዳንኤል ሓወይ ምክራ ይፈቱን እዩ። ብሕጊ ግን ከመሓድረሉ ከም ዝኽእል ነጊሮም ኣሎ። ብፍላይ እዛ ናይ ቅድስቲ ማርያም ወረቐት ተሂቦሞ
1: ንስስ ዋሓካ ንኩሉ ነገር ተዳሊካሉ ምፅናሕ ፅቡቅ እዩ።
0: ኣብዚ ገለ ነገር ትሕግዘኒ ኢኻ።
1: ፀገም የለን ማየት ዓርከ እንታይ እዩ?
0: ገለ ኣንፈተ ዘይኮይኑ ኮ ብሕጊ እንታይ ዝግበር ዝፈለጥኮ ነገር የለን። ሕጂ ስኻ ናይ ሕጊ ክኢላ ክትረክበላ ኢኻ።
1: እዚ ዳቢድና እንዲታ ማይ ክዓርከ እንታይ ፀገም ኣለዎ? ግዳ ሓደ መዓልቲ ናብቲ ገዝኡ መወሰድካ ንሞ ርኢ መበልኮ
0: መወሰድካ ኮ ግን ሰብ ተርእዩ ፅቡቅ ኣይሰማዖን እዩ። ነብሲ እዩ ዘዋድቕ። ድሓን ኣብ ዝኾነሉ ድሓንኮ ዝደከአ ጥራይ እዛ ዝብለካ ዘለዎ ቀልጢፍካ ርከበለ
1: ናቱ ዝዳሓንቅሰን ብቲ ሙያናካ ሓዲስካ ክትመፃና ደሰተ ነበር።

0: ኣይጋጣጠምካ ኢኒኻ
1: ገጣጢመ እየ እምበር
0: መወዲ ኣለኹ ይትብል ኒኻ
1: ኣነስ ከምቲ ናይ ቅድም ኣሰራርሕና ስለ ዝገበርከ ስካፋለ ገጣጢመ ወዲአ ቸክ ተቐቢለ ብሕሳብና ኣታዊ ገይረ የ ረሲት ካ ምስ መዝገባ ተሓሒዘ ኣለኹ ከምቲ ኩሉ ግዜ ንገብሮ ከዓ መወዳእታ ወርሒ ንተሓሳሰ
0: ናይ ሓሰን ንሙሴንከ
1: ናይ ሓሰን ከማ ዝነበረና ዕዳ ተኸፊል እዩ ንሙሴ ከዓ ንብሮ ተረኪብና ኢና ኩሉ መዝገባ ኣሎ
0: ካልእ ብተደጋጋሚ ግዜ ደንጊኻ ትመፅእ ኣለኻ እንታይ ትፀገማ የብለካ ከጠንቅቐካ ጥራይ ዝኽእል
1: ኣረ
0: ቅድሚ ሕጂ ምስራሕ ኣልካ ገንዘብ ወሲድካ ነርካ
1: ብዋሓካ
0: መማዓዛኻ ትመሰለ
1: ኣምና ደሞዝ ኮ ድሕሪ ሰለስተ መዓልቲ ድሕርካ ቅድማ ኣቢልና ኮ ኣብ ደሞዝ ክቆርፀ ኢና ሰሚዕና ነርና እንታይ ኣለ ሓድሽ
0: ሓድሽ ነገር ገንዘበይ ሒዝካ ንብለካ ኣለኹ
1: ድሓ ሒዘካ እተኮይና ሞ ናይ ምሸት ዋላካ ኣባባ ዘየምፃልካ ኣነ ኮ መወዳእታ ወርሒ ስለዝተባሃለ ናይ ሰቂለ ፀኒሕ
0: ድሓ ዳሓ ዳሓ ምፃለይ ጥራይ ክድ ሕጂ ክድ

0: ማይክ ድሓንዲ ኸዳ ሓደእካ ፀኒሕካ
1: ሸይጣን ኮይኑ ተራእዩ ንፀኒሕ
0: ሚሊ
1: ንስወ
0: ማይክ ኣይትጋገ ህድእ በል ንኹሉ ሕቶታትና ግዜ ክምልሶ እዩ
1: ኣቕለይ ንፀይብኒ

0: ዳኒ እንታይ ዳ ናይ ሎሚ ዝኽሉ ሻይዶ ትብላ ኣለኻ?
1: ሎሚ ብክልተ ነገራት ተሓጊዝ ኣለኹ። ቀዳማይ ምሳሮትካ ሕክምና ከይደ ቸጊረ ነይረ። ጥንስ ግን ኣርባዕተ ወርሒ በፂሕሎ ኢሎምን እዩ። ህፃን ድማ ፅቡቅ ኣሎ፣ ኣብ ፅቡቅ ኩነታት ኣሎ ኢሎምን ኣለዎ። ካልኣይ ካ ሚካኤል ሓዊካ ደው ኢለይ ነይሩ። ናይ ሕክምናካ ጉዳይ ተስፋ ከም ዘለዎ ነጊሩኒ።
0: ይሕጉሰቀምሽ ደሳይበልካ እንዳነይ ከምታት ፎቶ ኣብን ከይገረልካ ሎምዓንቲ ክትሕጎስ ኢላ

0: ሰላማት ከመይ ውዒሎ? ሓንዲ ውዒልካ? መርሓባ። ከመይ ስራሕ? ኒ ኣሎ። እንታይ ክዘራርበካ ደለ? ሓንቲ ጉዳይ ኣላስኒ ሕጂ እቲ ሓደ ሓውና ግያሻይ ስለ ዝኾነስ ኣብዝሓፀረ ግዜ ክትውዳኣልና ገለይና ደሊና
1: ብዛዕባ ምታታ ጉዳይ ነራ

0: መቼም ጆን ስራ እንዳርዳ ሕስካይ ትድቅ ሰላን ኢኻ እ
1: ስ ደቅስ ነጊሮም ሲ ድቅስ ሓድሩ ዝተባሃለ ከምዝናትካይ
0: ምስላ ተጋጊኻ ኣለኻ ምስላ ተጋጊኻ ኣለኻ ታኣምኖ ልኢኽካስ እንታይ ጎዲልኒ ትበል እያ ተምሳኻ ትኸይድ
1: ኩሉ ገልፀኒ ድሓን
0: እስከበል ኣስማዕኒ ጥዑም ወረ
1: ሰብ ዘዛርብ ንፉዕ ጠባቓ ረኺበልካ ኣለኹ
0: ብኣኻ ዝመፀ ዳ ንፉዕ ክኸውን እዩ እምበርታይ ዳ እንታይ ከኢሉካ
1: በቲ ዘረዳእኒ እንተኮይኑ እዚ ጉዳይ ቀሊልን ግዜ ከተረዳእ ኣለካ
0: ድሓን ድሓን ድሓን ናታስናባ ይግደፎ ኩሉ ተራራዲና ኢና
1: ሞ በቃ ጉዳይ ዳውዲ እዩ
0: ደቃ ፅቡቅ ሞ ስራሕ ኣብዘይብለይ ክድውለልካ ሞ ናብቲ ጠባቃ ሓስካ ንክትከይድ ሃራይ
1: ዕርቡን ከይሃብካ ኣይወዘካኒ
0: ድሓን ፀገም የለን ዕርቡን ኣይኮነን ልዕልዩ ክበካ የ ፀገም የለን
1: ይፃወተካ የ ዘለኹ በቃ ደውለለይ ክፅበየከ
0: ሓራይ ቻው ጃ ማዓርከ ቻው Ciao.

0: ዋይ ክድውለልካ እንዳወልክ ኢኻ ከዓ ደውልካ
1: እሞ ተቐዲምኪ ብን ብን እንዳ
0: ስራሕ ኣለኹ ግን ኣረይ ሰልሽን ዘሎ ቀልጢፈ ከዓ ፀ
1: እሞ ኣበይና ዳ ሎም መዓልቲ
0: ሎም መዓንቲ ፍሉይ ቦታ እዩ ከይድ ከየድ እዩ ትፈልጥ እዩ ክወስደካ
1: ከይድ እየ ዘይፈልጥ ከይድ እየ ዘይፈልጥ ኣበይዳ ኮይኒ
0: ንሃን ቀልጢፍ ቀጥረ ይምፃእ ምስ ወሰድኩካ ኢኻ ትሪዮ
1: እንዳ ጎየኹ እምበር
0: ኦይ ትጉዮስ ዳሓንትረፈኒ ቀሲል ቀጥረ ምፃእ ብጎይኻ ከይትወደቕ
1: ኣራይ ቻው መፃኹ

الو

0: ፃርከ ዳሓንዲና ደንጌካ ዶ ውዕላ ኒሒ ዝፀኒሐ ኣላ ምሳይ ተተዋሳይት ኣላ ምሳይ በቃ ሕረይ ኣነ ምሳ ሁዴ ሞ ስኻኻ ናይቲ ኩሉ ነገር ወላዳዮ ድሕር ረኸ ሕረይ ዕድል ጌርክ ግርመ ክትምዋል እዩ ረኺብክያ ዶ ገለ ንዲኢልኒ ረኺብያ ምሳይ ኣላ ኢል ባቅዳይ ካ ተሓጉሽ እዩ ካ ስራሕ ስለ ዝረአየ ካለይቲ ሕጂ ፅባሕ ሲ ወይ ፅባሕ ድሕ ፅባሕ ስእሎ ክንጀምር ኢና ሰጥራይ ከምታ ዝበልኩ ኸ ጥንቃቐ ኣብ ሂወትኪ ካልኦል ሓንቲ ዘድለየ ክልና ኣብ ዝሞያ ጥንቃቐ ሻሎ እመነንካልዕሉ ክሉ ሰሊና ሓፍተያ ነራ ገለ ኩሉ ነገር ትወዲ እዩ እዚ ኸ ደጨልማ ይብል እስኺ ናተይ ኸ ኣነኸናትክ ድሕር ተራዲና ኣነንስኸ ካልእ ነገር ኣብ ስራሕ ደይኮኑ ላ ብሂወት ብሓንሳብ ክንነብር ኢና ክንምራ ኢና ብዙሕ ዕላማ ይዘለና
1: እኮነእዚ
0: ከመይ መሲልክ ተከፋፍሉ ኣነ ብዝበልኩ እዩ ዝኽድ ምክንያቱ ነዚኣ ክንዝኽፈላ ዚ ትኽፈል እተልዮ በቲ ናት ምክንያቱ ስራሕ ከ ኣብቲ ቻነሉ ዝተፃዕነ የርብሖ እዩ ሓደ ሚልዮን ፈ 2 ሚልዮን ትረኣየሉ ኮይና ሰይዋፀ እዩ ስለዝኾነ ከምቲ ደረጃ ስራሕ ከ ዓይነት ሰብ በዓል ኣና ክንሰርሖ ከለና እቲ ስራሕ ካልኦት ኣለው ገለ ኣሎ ከከምቲ ደረጃ እዩ
2: እዛ ጉዳይ ብላ ትሰልጥ ኣላ ናይ ዳኒ ዳርጋ ውዲ እዩ ናይ ሰሊና እውን ኣብ ኩሉ ከምቲ ኣቱ ጌርካ ብምጭናቅ ከምትጠፍእ ወይ ነብሳ ከምተጥፍእ ምግባር እዩ ወዲ ባኮ ከዓ ጉዳይካ ፅቡቅ ገይረ ክተሓዞ እዩ ሕጂ ብድሕሪኡ ንስኻን ሃብትኻን ስድራኻን ጥራይ ይኸውን እትኩም እዩ

0: ክብራት ተዓዘብትና ተኸታታሊት ፊልም ገጽታ መበል 15 ክፋል ኢና ክንከታተል ፅኒሕና። ሕጂ ድማ ናይ መጠረሽታ ሕቶ ኣለዋና ምስኦም ምስ ስነ ጥበባውያና ክነፋኖ ኢና። ምቹ ብኣኻ ክነጅምር መፃእ እንታይ ኢና ክንፅበ ካባኻ?
1: መፃስ ኣብዚ ቀረባ ግዜስ ደርፍታት ኣሎ ክሰርሕ መደብ ኣለኒ ማለት እዩ።
0: ፅቡቅ ኣብኡ ከለካ ኣፀባቢልካ ከዓ ናይ ዮሃና መልእኽቲ ከተመስግኖም ትደሊ ኣካላት እንተለዎ ከዓ ዕደልክንበካ

0: በዚ ኣጋጣሚ ንመላእ ህዝቢ ኤርትራ ንሓይልታት ምክልኻል ኤርትራ እንኳዕ ኣብዚ ብፅቃዕና መላእ ኣርቲስቲ ኩሉ ፈተውተይ እንኳዕ ኣብዚ ብቃዓኩም ከምኡ እውን ስድራ ቤተይ እንኳዕ ኣብዚ ብቃዓኩም ኩሉ ምደሊ
1: ራይ ሰዕረ እናባኸኢና ካብ ሰዕርኸ እንታይ ኢና ክንፅበ ኣብ መፃኢ ከምኡውን ናይ ዮሃና መልእኽትታትካ ተመስግኖም ኣካላት ኣለዉካ እግረ መገድኻ
2: ፅቡቕ እዩ ናይ ግድና ኣብ ስራሕ ስለ ዘለና ክንሰርሕ ኢና ሰርሒ ከዓ ድዕወት ክንሰርሕ ኣለና ሓደሽ ነገራት ገለበለ ክሰርሕ መደብ ኣለኒ ካልእ ትኮይኑ ናይ ዮሃና መልእኽቲ ፅቡቕ ኩሉ ኣብ ውጭን ኣብ ደገን ዘሎ መላእ ህዝቢ ኤርትራ ጅግና ሓይልታት ምክልኻል ኤርትራ ማለት እዩ እንኳዕ ናብ በዓለ መስቀሉ ብሰላም ኣብፃዓና ንኩሎም ፈተውተይ ጉጅለ ባህል ቤነፈር ጉጅለይ ማለት እዩ ክቡራ ስድራ ቤተይ ክብርቲ በዓልቲ ቤተይ ከዓ ፌበን ሰሎሙን ምስ ደቀይ ምስ ናኑ ስኒት ኤሉድ ሜሉ ባለ ገለ ማለት እዩ ምስ ኩሎም ደገዛውተይ በቲ ዓብተይ ከዓ ብሙሎ ደቀ ማዕረ ማለት እዩ እንኳዕ ኣብ ከዓኩም መስቀል ብሰላም የፅናሕና ንዓመት ከምዝዋል
1: ሕርያ ቅኒልና ኣነውን ኣዝየ ዘመስግነኩም ዕድሜና ኣኽቢርኩም መፅኹም ኣብዚ ምሳና ምውዓልኩም ብሽሜን ስም ተዓዘብትን የመስግን ከምኡውን እንቋዕ ናብ ብርሃነ መስቀሉ ብሰላም ኣብፃሕና ምስ መላእ ቤተሰብኩምን ፈተውትኹምን ርሑስ በዓለ ክብል ይደሊ ክቡራት ተኸታተልቲ መደባት መውዛል ትሕሶታትና ኣብዚ ተዛዚሙሎ ብዛቅርብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና መክሰብ ሬስቶራንት እንዳወድብ ኢድ እውን የመስግን ምስ ሰኣልቲ ኣማን ተክለ ሳይሞን መርሃዊ ከምኡውን እሰይ ሽሻይ ብምዃን ብሓባሪና ፀኒሕና ደጊመን መላ ህዝቢ ኤርትራ ድማ ኣብ ውሽጡና ወፃን ብፍላይ ድማ ንጅግና ሓይለታት ምክልኻልና እንቋዓ ናብ ብርሃነ መስቀሉ ብሰላም ኣብፃሓና ክብል ይደሊ ከምኡውን እዛ ጥዕምቲ ቡን ተስተየና ዘላ ሚሊ እንቋዕ ኣብቃዓኪ ምስ መላ ቤተሰብ ክንፈተውትኸን ራይ ኩራተ ተዕዘብትና እምበር ዝመፅእ ሰሙን ብዝተፈለየ ትሕዝቶ ኢና ክንራኸብ ክሳብ ሽዑ ሰናይ ቅነ

0: መፂ ኸዶ ኣበይ ፅነ እዮ
1: መፂ ነይሮ
0: መፅ ነገረ ኣስ ነዚ ስራሕ እዚ ነዚ ትካል እዚ ወያላይ ክድልፍክዮ ኣስቤዛ ኮነ ዚ ሰራሕተኛታት ዝከታተሎም ዝጎደለ ዝምል የረ እንታይ ስራሕ
1: ስራሕ ክሰርሕ ዝጎደለ ክምልውካ የ ፀኒሐ
0: ሞበይ ኮይኑ ክትመሊ ኣብ ጎደና
1: ዋ ሃውቦይ
0: ስበይ እዚ ትካል እዚ ከምኣ ክመስልም ኢሉ እንዳ ባሃወ እንዳ ተስፋሃለን ግና ከም ሰርዲ ንሪኢ ክለክ ዓሚል ተጠቂቁ እንዳበልዕ እንዳሰጎደ ገንዘብ እንዳኣተወስ እዚ ስራሕ
1: ሞትባ ኣለካ ባሕሮ ኮይና ዘለና
0: በበይነና እምበር ከምዚ ርእክ ዘለኹ ርኢ ክለኺ እዚ ትካል ከም ማስናን መስልን ፋሕብትን ከተብል እዮም ከምዚ ርእሰይ ካረ ክለክምፅጭ ብዘይ ጨጉሪ ተሪፉ ዘሎ ከምኡ ክትገብር ንተሓስቦ ከምዘለካ ኣነ ቋል ዓብል
1: ስማዕና ሓወቆይ ኣነ እውንዚ ስለዝተረዳእኒ ብንጉ ኣብ ሰለስተ ኣብያተ ቅርሲ በፂሕ መፅ
0: ወይለ ምስራሕ ሃገገሪፊ ክስፈቅሉ ትካል ይክጉል ትብል ዘለኺ
1: ስራሕ ይሰርሕ ነይሮ
0: እንታይ ስራሕኺ ከም ማናጀርሲ ካብዞም ትካል ትካል እንዳኸዱ ርኢ ክለ ክፅቡቅም ሕማቐን ዝቆፃፀሩ ምንችብት ከምኦም ዲክበለልክ ትብል ደልዮ
1: ንምንታይ ማዓማዊል ትካልና ገሪፎም ናብ ካልእ ትካል ክብለዉ መፅናዕቲ ክግብር ስለ ዝተሉ ክበል
0: ጭዲ እንታይ ክትብላ ስኽን ጭዲ ክበል እዩ ምንታይ ዳ ወዲ እንታይ ዳ ወዲ ክሊቀየሊቃውንቲ
1: ኣቐዲሙ ስለጀመርኮስ ወዲእዎ
0: ኣብ ምንታይ መድምድምታ በፂሕ
1: ሓራይ ፅቡቅ ኣቐዲሞ ካብ ሳንዶቕ ርእቶታት ዝኣከብኮን ዓማዊል ድማ ባዕሎም ዝነገሩን ሃነፅቲ ርእቶታት ነጊረካ ነይረ ንስኻ ግን ፅመም እዝኒኻ ሂብካኒ
0: እንታይእንታይ ክልክኒ እስክድገምለይ
1: ዋጋታትና ዝተዓብዩ ይኮነን ፅሬት የለን ኣስቤዛታት ይሕዱ ብኬርታት ድማ ሸረፋትን ረስሓትን ኮይኖም ሰራሕተኛ ድማ ብልዕሊ ዓማዊል ክብረት የብሎምን
0: እስእስእስእስያ ስከብርያ ኣብርያ ስ ዓሚል ንጉስ እናበልናዮም እዚ ኣየኽብርዎን እዮም ብዛዕባ ሰራሕተኛታት እንታይ
1: ሪኸርሓቡ እዚ ኳ እዩ ፀዓበየ ፀገምካ ናትካ ጉድታት ክነግረካ ከለኹ ሸለል ኢልካ ሓሊፍከዮም ሲ ሕጂ ኣብ ናይ ሰራሕተኛት ዝመፅሐ ግን እዚ ክኩር ኣቢልካዮም
0: ክደፍዮ ነተይ ጉድል እዚ ከም ኣብ ደዘ ንስማያት ክደጋግሚ ክንዲ ክትውዕሊ ብዛዕባ ሰራሕተኛታተይ እንታይ ኢሎም ይመሎ
1: ንሳቶም ዳ ሓንቲ ንኣፋጥራይ ቲብ ዝገደፍ ዓሚል ድሕር መፅ በዓል ኡነ ማኪና መፅ ኢሎም ክትጭሉ
0: ትክልክ ዓረብያ ዘይብሎም ሲ ብዛዕባ በዓል ኡኖ መኪና ክዋራ ዘይብ
1: እታ ማኪና ዘይኮኑ
0: እንታይ ዳ
1: ኡኖ ደኣ ከመይ ዝበለ ፅብቕቲ ማኪና እምበር ወረ እንደሚኢሎ መፅ እናበሉ ዘባጭውስ ኣለዎ ንሪ
0: ስለስ ኡኖ ማለት ዝብጥልያን ሓንቲ ማለት እዩ እንዶሚኖ ማለት ክንታይ ማለት እዩ
1: ንኣብነት ጣዓሚል ሓንቲ ናይ 20 ሓንቲ ናይ 10 ሓንቲ ናይ 5 ሓንቲ ድማ ሓንቲ ንኣፋማርስ ንድሕር ኣለዎ ነተን ናይ 20 ናይ 10 ናይ 5 ከምዚኣ ገይሩ ሕስ ኣቢሉ ነታ ሓንቲ ንኣፋ ጥራይ ከምዚኣ ወይ ጣቢልያ ዘለኹ ኢደይ ዝገድፍ ድሕር ኮይኑ እንዶሚኖ መፅ እዮም ዝብልዋ
0: ነቶም ሽሩፍ ጥራይ ሒዞም መፅኦም እተን ዝምልከትኦም ሕሳብ ከፍ ኢሎም ዝኸዱ ኸ እንታይ ይብሎም
1: ጨብጠኒ
0: ሓቀር ጭቡጣት ኣቲ ሰብኣይ ስዘየቕለኸ ኢሉ ተበለ እምበር እዚ ኣብ ፅሑፍ እኮ ሃቡ ክትወሃብ
1: ኣሞኑመን ንማንም ፅባሕ ከ
0: ኳሳቸው ተራ ናይ ፅባሕ ናይ ሎሚ ዝሕስብ

0: መኪና ሴንሳቲቭካ ሓን ጀሚራ ኣላ ራን ከጀመረከላ ማ
1: ሰለስተ ማንካ ሽኮር ኳ ይገይረሉ
2: ዋይ ለለካ ይትፈልጥዮ ንዲኺ ሽኮር እኳ ይዝቆርስ ፍርቂ ብከይሩ ሽኮር ክገብረሉ ምስራእየ ኳ ዓምና ሽኮር ኣብዚ ክግበር ዝኣዘዘ
1: ወይ ሓወይ ኣንቲ ልዕሊ ኣርባዓን ድዩ ብዘይ ሽኮር ኳ ምሰለ
2: ዋይ ብዘይ ሽኮር ለለካ እቲ ብከይሩ ዝተርፍ ሽኮር ከማ ብማንካ ገይሩ እዩ ዝበልዖ ዋላ በፃብዕቲ እዩ ዘልምፅ
3: ማይ ውዒ ብሽኮር ዘይኮነስ ሽኮር ብማይ ውዒ ይኽእዝዝ ነሩ
2: ዋይ ንስኺ ወረ ብዛ እንዳ ሽኮር ጌር ቀዲሕ ክምፅለየ ከይብለ ክትርሒ
4: ሄሎ ጋይስ ከመይ
5: ሓዲርኩም ሜርሲ
0: ኦ ቪደይታይ እንዳልዓመትያ
4: ዑስማን ሓቢቢ ከምታ ትፈልጣ ግበረለስኪ
0: ጠዋሊ ያ ዑስማን ስምዓኒ ጠስሚ ካብቲ ማርጋሪን ከይ ትገበለ እዚኣ ዓሚላ ተረቂካሉ ኮሚደረ ካብቲ ማርሾ ዘይኮነ ካብቲ ስጋ ስጋ ተረቂካሉ ጉዕ ከዓ ስቂ ካብቲ ናይ ኣደ ኩሉ ሓሙሽተ ዘይኮነ ተረዲእካሎ ካብቲ ናይ ኩላር ዝተገዛያ ክትገበረላ ሽጉርቲ ከዓ ተረዲካ ክሳብ ዋሕድ
4: ዑስማን ዋ ርሐኒኻ ተኮይሉ እዩ ስኩትከ ሽኩረን ሰተሓወ
0: ያ ሜርሲ ንምንታይ ዓውዓው ትብል ቀሲልካ ዘይትነግረኒ ማለት እየ
6: ኣንተፈጋራግር እምበኣር ንዓሚልካ ሌላ ንጉሌላን ኣሎ ንገሊኡ ሓድሽ ንገሊኡ ከዓ ማርሾ
4: እንታልካ ማርሾ ኮሚደረ
6: ምሳኽና ይኮንኩን ኣዲ ዓባይ
4: እንታልኩማሓበ ወርቅን ጨርቅን ሓደ ኮይኖም ስ ባሓደ ዓይኖ ክንጥመት ዘይሓፈር ድምስ ገረ ማርያም ሽሙድ ተባሂሉ
6: ኣልዛርግምቲ ገረ ማርያም ዲስመ መጀመርያ ግዳነቲ ፈኻኽ ስንኺ ወርቂ ስንደይ ትገብሩ ብድሕሪ ምሳ ይዛረቡ
4: እዚኣ እዚኣ ኩሉ ሰብ በጃኺ ተፀበቐልኪኣ ከይትገብርላ ስለ ዝብለኒ እምበር ፅነዲ መሲሉካ ትገርመካ ገዛይ ምፃእ ሞ ካብ ክብደትካ ንላዕሊ ዝኾነ ወርቂ ሼፍካ ከይድኻ ኣራይ ውይ ጨርቂ ኣታ ዘይትነግርዋ
0: ያ ራሕማ ሸለል በልዮ ማሕሌሽ
6: ንመን ይኻታ ሙሽሙሽሙሽሙሽ ኣይበልካ
0: ታኾንካ ዳሓንዳሓን ዝዓርከ ሸለል ንበሎ
6: ስቕበል ዓንፆ ዓንፆ ንዓኻ ከምዛ ፍሕኛ ናይ ብዕራይ ነፊሐ በዛ ፍሉይ ስራ ፈለል ኣቢላ ክጉሕፈቅ
0: ስበስገ ዓሚል ኮ ቲብ ክገድፍ ናይ ሕልና ግዴታ ኣሎ
7: እሞዓቕሙኮ እዩ ዝህብ ገለገለ ወይ ተራት ኮ ሓንቲ ንኣፋት ቲብ ኮይና ዘይስምዕና ኣሎ ወረገሪአንሲ ሓንቲ ንኣፋቱ ኮይና ወይ ካልስ ረሲዒ ከለካ ዝብላ ኣሎ
0: ሓቀ ትርጉም ናይ ቲብ እንታይ
7: ፅቡቅ ኣገልግሎት ስለዝሃብክኒ ኣብ ቀፃሊ ክመፅእ ከለኩ ድማ ፅቡቅ ጌርክ ንክትቅበልኒ መቕሹሽ ዝገድፈልክ ዘለኹ ማለት እዩ
0: ልክዕ እዳ ዝዛ በጣ ከተምፃልካ ማዕጣ ማለስ ከተምፃልካ ወ እትብልሳት መዚኣሲ ድብ ከትገድፈላ ኢላሲ ከመይ ኢላ ያ ትፅብ እቲ ከመይደ ንባርምዕድላ ከመይደ ኣሳሰይቲ ከመይ ዝቕባላ ዳውና ጉንቦይ ዳርና እዳተሳለመ ከመይደና ሓራይ ነቶም ልዕሊ ሓሙሽተና ፋ ቲብ ዝገድፍለንክ እንታይ ይብሎ
7: በዓል ኣበስስ በዓል መርሰድ ዝመፅ ይብላ
0: ልክ ኣኺብ ክምለኺ እሞ ነቶም ርኢ ከለኺ ምስ ረሳሰና ክረኺ ገንዘብ ከምዚ ዕንበባ ክትርእሰ ንርኢኺ መበለለንከ እንታይ
7: በዓል ቤት ገለ መፅ ይብለኹም ኮና
0: ስሱሳባረኺብክ እንታይ ድኺ ዘኪርክኒ ኣብቲ ድማ ሲየሉ ባርሲ ሓደ ጥ ሰባሎ ርኢ ከለኺ ተፀጊዑ ብኒን ዝሰተልክ እቲ ናሳሰይት ኣለ በዓል ፕሮቶኮል መኪና ኣበይነት ኢለ ነዚያ ፅጊዕ ኢሉ ብለላለ ስለምንታይ እዮም ዝብሎ
7: እዞም ባድላ ተኸሊሉ ወላ ሓንቲ ንኣፋ ማለት ስንፃይ ሒዞማ ዝኾኑ እንትሕር ኮይኖም በዓል ፕሮቶኮል ማኪና መስየን ዝብሎ
0: ከመጃይልክ ኣነ በቂ ክሰብ ፀዳኹ ኣ ወድረብምሃን ተሰዓንካስ ወዲ ሰብ ክትከውን ኣይትኽእል
7: እሞ ተሓቦይ ሕጂ ንስኻሲ ኣብ ገዛኻ ትከልካን ዘይተኣደነ ንኳላት ንከለካስ እንትኮነልክዕ ከ ፍቆድ ገንዘብ ትብትል
0: ካዕበት ከተቕቱ ተኾንካ ኮ ሂደት ከተውፅእ ኣለካ
7: ኣማናትካኮብ ገምጣልኡ ኮይኑ ምሸት ምሸት ሒሳብኮሞ ሰብኮም ምሸት ምሸት ይበልዕ በር ምሸት ምሸት ሰቲ
0: እንታይ ሞ ክንገበር ኢና ከምዚ ኮረንሾ ዝለመደ ኣድገር የለኸ ና ጎስስ እንዳበልና እዳጥና ዳሓና ማኸደና ኣባር ድላና ኣትወል ግና ጭዋ ክሰቲ እምበር ክበልዕ
7: ኣየምክረሉእንተሃቦይ ሰብ ሳሕቲ ዘነጋዕ እምበር መዓልታዊ እዚ ምዝንጋዕ ዘይኮነ ኣብ መጨረሹ ምዝንጋዕ ይክኸው
0: ኣቲ ዝኮ ናይ መስተ ወልፊ ገለመለ ጉዳይ ኣይኮነን እቲ እቲ ባር ዘሎ ርኢ ከለኺ ሰሓቁ ከዓታ ውጃዕጃዕ ከለውሎ ሕሜታ ተበለ ተባሃለ

0: ዝተባሃለ በለካ ዳጣዓካ ንሱ ኳ ይፅኡ ንመቓራት እምበር እንታይ ካልዳዮና ይኮይ
1: ሞ ናይ ትካልካ ፀገማትን ሽግራትን ፈሊጥካ ኣብ ክንዲፍታሕ ተናደሲ ትካል ዳማትካ ከተማዕብል ጠቂልካ በቃ
0: እዋ እሞ ትካለይ ዘይምምዕባሉ ናይ መን ፀገም ድ
1: ናትካ ሳውካ ከምሕገዝ ኣብኻኒ
0: ከመይ
1: ከምዘን ናይ ከባቢና ኣብያታ ቅርሱ ዝገብረኦ ዘለዋ ዓማውን ንስሓብ ዝገብርኦ ዘለዋ ተግበራት ንግበር እንተበልኩካ ንስኻ ምስዋዕ ቢኻኒ ኣብ ዘለኸ ጋማ እንዳበልካ ትጓዓዝ ኣለኻ
0: ኣንቲ ንምንታይ ደሞ ንዓኽ ማናጀር

0: ንስኻ ወዲ ረቢ ወዲ ዝገር ኢኻ ኩሉ ከማኻተ ዝኸውን ኣብ ፅርግያ ዚንጎን ሳዕር ንበቆለ
1: እሞ ወዲ ረቢ መን ዝበለትካ መቕሱስ ንዛ ኮረት ሸለል እንድሕር ተረፍ መረፍ ውሰዶ ትብሎም ኮንካ ንሰ ድማ ነዚ ፈሪጠን እንከሎ የለን እናበላ ይብለፅ ኣለዋ ተበልኩካ ምስማዓቢኻኒ ኣብ ቅኒኻ የመስግንኻ ንስኻ ጥሙ ዝበልካ ግን ይ እዚቃ ሕማም ስለ ሕማም ገለኳ እየ ዝብልካ
0: ንስ ክትብል እየ እዚ ንኣይ እዳወይም ዝሳለማ ንብለ ከለ ጎንቦ ኢደ ይ ዝዕማ መስመንከ እዚ ኣባርቢ ዕድላ ዝረኽቦ ምዕሩክተይ ከመይ ድማቲ ንኢዶም ዘይፀጉቡኒ
1: ንምንታይ ዳ ዩ ንብልኻ የመስግንኻ
0: ዘይኽፍሎ ምናልባት ርኢክለኹም ገለለ ሽቃት እንተኸይደኸ ተሰኪፎም ክፍልዎም ሽ ኣ ከመይ ድ ሓወኮኹሞ ውርአ ስጋነቀይ ንስኹም ኣይትኸፍልዎን እዩ ብሎም ነተንሳሰፅፅዋዕ ጀርዕ ግርግርተ ኢሎም ኣነ ዘስትያትኹም ኣዕገርጊረ ስጋ ስዋዕት ኣይትኸፍልዎን እዮም ሳትኩም ኣነ ዝኸፍሎ
1: እሞ ብጣዕሚ እዮም ዝፈትካ ማለት ካ እዩ
0: ባርገ ቅሩም እንተደንጉያኸ ከመይ ግን ዝሸቀም እናተወሉ ሃጣን ሰንሰሎማየ ንስኻ ዘይብሉሲ ኣይጥዕሙን እየ ወይ ምፃና ወይ ድማ ገዛና ክንከይድ እናወ ብስ
1: እንታይ ትብል ኣለካ ማዕርፍ ንዶ ይናፍቕኻ ንምግሃን ማለት ድዩ
0: ሽሩ ብለኩሎ ንፀምስበሉ ሓሓሓሓ ክበር ምጃኻ ድማ ኣደቦካ ናባብር ሰማይ ክበር ናኣኸፈን ኢሎም ካ ኸፈ ብላ
1: ናይ ሓቦይ ኣተስኽን ኣነጉስ ናይ ባራት ሳኽረማት እንዲኹኩም
0: ኤግዛክትሊ ኩም ርስርስ እንተ ኢላ ርስርስን ምስ በልኩ ተናሳሰይቲ ኣብዛ ቅድመይ መፅን ሓንጡለይ ሕንጥለይ ሕንጥሊተይ ሕንጥሊተይ ኢሎም ኣባ ከለኹም ደክኸውን ዘን ገንዘብ ኣውፃቢ
1: ኣሰይ ሃቦ ማዕረይ እሙዛ መንግስተ ሰማይ ዳ ሂላ ፅበይካ ዘላ
0: ንፅኽም ከልኹኮ ብርታይ ነገርና ኢልክና ክለ እንታይ ሙዚን ክሩ ዘብዚርካ ሓጊዝካ ክንበስ ክሩምዚ ናይ ንእስነት ናርኢ ክለካ ሓጢያት ንሱ ደቦ ንተባኣልና ይዝልዘለልና ኢልና ንበርታይ ሞይናይ ኮይኑዘይብልትጋ
2: ኣባህል ባሓዊ እንታይ ዳ ክንደስተ ንፅርፅር ዘይ ኣመልካ
3: ኣምሎም ትርሓ ክባ ሕማ ቀዛርቡን ኣለ
2: እወይ ኣትባሃሉ ፈዲኻ ሸሞ በሎ ባህ ክብለሉቡ ድባ ፅንፍሉ
1: ስቕ ዶበሊ
3: ፈርስ ሪዝማ ናይ ብሓቂ ፈርስ ኣይ ጨናኽ ንዲ ኣነ ዝኸርሰይ ኩም ጥጥልጥል ከብሎ ፅንሕ
2: ንስል ፓንድያ ነብስኻ ይጨመካ ደሎ
4: ኖኖ ፈርሲ ኮነን ዝዓርከ ፈርሲ ኮነን ሽማ ሜርሲ ሜርሲ ትርጉሙ ካ እንታይ መሲልካ
2: ግደርሰተ ምሳይ ከይትበኣስ ከይትፈል
4: ወረ ሜርሲ ሽማ ካልእ ሽም የብላን ሜርሲ ሽማ
3: ወይ ተካር ስማዕ እዚ ካብ ናይ ባዕዳውያ ተተለቂሓ ዝምፅዋዕስ እንዶይ ትገድፎ ሜርሲስ ኣይናይ ዓድና ኣይናይ ስም ወለድና
4: እዚኣስ ሓቅኻ
2: ሓቅኻ ለምለም ዳኣድማ ንክትዋረ ዘየሉ ካብቲ ዝገድመክሲ ማኣንታ ጥራሕ ትወልድ ለምለም ሽማ በጊዕ ነራ
5: ሓቂ ገ በጊዕ መላኽ እንደ ንዓና ድማ ምሕረት ሽማ ድሙ ነራትና ከነቀባጥረላ ተደልና እንተ ና ንፅዋፊትኪ ሜርሲ ሜርሲ
3: ኣትንሕፈራ እንምላሹ ከለክንሲ ሜርሲ እንለተጨን ኣመተጨን ኣብርሃፅን ናበይ ምስ ከደክን
1: እዚኣ ስሓቅካ ኢኻ
3: ትርሓስ ለማልም ገሪፍካስ ሜርሲ ሕማም ርሲ እንለታይ ትብለፅ ምሕረት ከለክንሲ
2: ኣይምሃርካ ብቀደሙ ኣነ የገገኛ እንዳተስፋኣሎም ከመይ ዝኣመሰለ ቤት ቁርሲ ከለኒ ልምዲ ገይረ ናብ ዘይመሓይሽ ገዛ ይመፅእ
3: ኮይለክ ናይ ድሓ ንዲያ ዳ ቀርና ከም ዝተወቕዐ ጤል ፀርፀር ዳበለስና ከደ
6: ኣስኩት ያኸ ሕጂ ሓይስ ያዓኒ ናይ ሓሙሽተ ኣቕፋ ዓሚል ናይ ሓሙሽተ ሚእቲ ኣቕፋ ዓሚል ኣንፊርካልና ግለተን ቀደም ኣምሺ
3: ኣይምሽን መን ከምስ ኢልካ
4: ያ ንዓይ ቪኤይተይ ብሻድሻይ ማርሻ ኣብሪሩ በቃ እዛ ሓለ ኣይመስግን
7: ሓንቲ ሓንጣል ዓርገ እዛ ወዲ ረቢ ትብል ሳጓጉ ካብ ንበዓሎም ሰብኣይ ዝማ ንዓኻ ኳ ያርኢኻ ቀንካ ክለዋይ ወዲ ንታይ ወዲ ናይ ብልባኻ
8: ኢኻኢድካብለካኣለካብለካ ኣለ
7: እንታይ መሳብቲ እንታይ መጌይራ ኣነ ናስ ንዓኻ ኳ ካልእ ኮ ዝግባአካ ኣርክ ቀደም ተረካብ
9: መዓዝ ኣነ ጥራይ ኩላታ ኣባርቢዕ ድላ ምሸት ምሸት ይጨርምኮ ሳላኸ

0: ስም መልኣኺ ዘውፅኦ ክበሃል ብሓቂ እዩ ብዕድላ ንዓኻ ዓሚል ምርካባ ኩ ዕድለኛ ናይ ብሓቂ
1: ኣይናይ ኮይኑ ተመሳፈቲ ክልተኻ ሴታ ቢራ ንሓንቲ ቦትል ወይስ ከቢልና ሞንታይ ዝሞንታይ እንታይ ኣይግበኣንን እዩ
0: እዋይ ትሕትና ንክገርመካ ኩላታ ምሸት ምሸት ኣብ ትባር ብዕድላ ክትጨርም ትመፅእ ኣሰርተ ናቕፋ ናይ ታክሲ ጥራሕ ሒዛ ንዓኻ ተኣማሚና ኩያ ትመፅእ
1: ፍሉ ብጃኸለካ ብዙሕ ዘዛረብ ኣይኮነ እዚ እንታይ ነዚአን ክንዲዚአን ጋቢዝካ ሞይና ዩ ዘዛረብ ዝባይ ጅባኹም ኣነ ንስኻትኩም ንኮሪኢ ካለካ ናተይ ናትካ ክንበሃል ገበን ኮ እዩ ዝብለካ ኣሎ እቲ ፀጋት ሎሚ ምሳሉ ፅባሕካ ምሳኹም ኣሎ እናይ ኮይኑ ዝ መተካብዶ ዝዳካካ
0: ሓቂካ ወግሮ በዓርከይ በዶ ፀካ የተካኣል
1: ከምበል ተልካ ካብታ ሚትሪንጊ ጓል ሓወየ
0: ትክፋእልእንታይ እዛ ሰብያ እንታይ ክንታይ ኢላልካ
1: እንታይ ፈሊጥ ኢልካ እንታይ ከምዛ ናይ ጋሽባርካ ጣንጡ መፅያ ብዛኣትነይ ዚ ምን
0: ኮይኑ ምህ ትበልና በ ጠጊባ ፍዕፍዒላ እንታይ ኢላትካ ሕጆ
2: እንታይ ደልዮ ግደፍ ምሸት ምሸት ዝሃብካ ኣታውታት ናይ ስትካል ተበለፅትኹም ከዓ ኣይተጥፋዮ ገዛኻ ንትካልካ ንርአ ኢለዮ ምስማዕ ግን ኣብዩ
3: ኣንቲ ክደካሓመቀ ዚ ዘይካፀሉዲ ኮይኑ ስዕና ነግረኪ ኣብ ክንዲ ገንዘቡ ምስዘይጠቕሙ ሰባትን ኣብ ዘይጠቅም ቦታ ክዘርቦ ዘምስሲ እቲ ነቲ ነካለ ትካል ዘይወትፈ
2: ኢለ ዩ ይትረፊ ሓሳም ዓነስ ንዓይ ተመሊሲ እዩ ዘግባዕ በዓልናይ
3: ቢካሓፍተ ኣነ ዛናተየን ናትክን ምሕዝነት ንከይትብልተኽኢለ ናብ ቤት ቅርስኩም ከም ዝመፅእ ትፈልጥኢኺ ሜርሲ ከዓ ኣብዘይ ምጥነኒ ቦታ ቅርስ ከም ዘለኹ ተረድለ
2: ፈለጣት ሜርሲ ክንታይ እዮም ክትገብር በቃ ምስማ ዓብኒ
3: ዋ ሓንጣ ቁልዓዲ ዝጠፈ ስምዕና ነገረኪ መሳጢ እኳ ከላ ማሕድረ እዮም ዝኸብ ዘለዉ
2: እዛ ትብለያ ዘለኹ እውን ከም ኣይለ እዩ
3: መስሪሒ ጠጥን ኣሎ ንዓይ እስክሪ ክሰርሕ ከስእ ክርሕኺ
2: ከምኡ ዘይኮነ እቲ ዝገብረለይ ፅቡቕ ነገር እምበር እዳተዘገረኒ
3: ኣቶ ንስኻ ሓንቲ ለባም ሰብ ተረኺብክ ምበር ሰብ እኮ ነታ ፅብቕቲ 95 ሚእታዊ ገዲፉ ነታ 5 ሚእታዊ ሕማቕ ዝገበርካ እዩ ዝዝክር
2: ትምህርቲ እኳ ከም ተመዛዘኒ ዝገብረካ ዳሓር ከዓ ሓወቦይ ሕጂ መንገዲ ፀጋም ተሓዘ ንዓይ ኮ ካብፁም ዝበለ ገጠር ኣንፅኡ ኣሚሩ ሰብ ዝገበረ ንንስ እዩ
3: ሓቂ ከዚኣስ ለባም ከምዚኣ ዝሓስብ
2: እወ ሕጂ ድማ ኣነ መማዕሩ መፅ ሰሰፈፉ ምስተረፈ ጡፍ ክብሎ ኣይፀበቐለይን ጥራይ ዘይኮነ ሕልና ይ ይፈቅደለይ
3: እሞ ትስራሕ እንዲ ቁርኣን ቆልቂ ኢሉ ስምዕ ዶ ኣይብትሕዝቶ ኣይብፅርየት በቃ ኣብ ርእስና ኣሰታስ ተቆርሞም ነታ ኮይኑ ንሓቃቶም ሰራሕተኛ ዚ ነታ ቲቦም ክብልኦም ሃርጎንጎንጎንጎም ዝብሉ በ ሰሚዒ ክለክ ነቲ ትካል ከም ናቶም ኣይርእዎን እዩ ሰሚዒኸ ኣብ ሓንቲ ትካል ኮ እንድሕር ተቆፂርካ ከም ሰራሕተኛ ኮንካ ንድሕር ተመዲብካ ተቆፂርካ ኣለካ ኮንካ ሸርክንካ ኣለካ ማለት እዩ በቃ ዶመስካ ትወስድ ትበልዕ ንሕር ኣለ ኮንካ ዋግደፍናዋ
2: ሰራሕተኛታት ኮ ናይ ዋና እዮም ዝርዩ
3: እወ ንሓንጣል ኮ ኣብታ ትካል ኮፍ ኢሉ ክሰርሕ ወይ ክቆፃፀር ይትረፍሲ ክቆርሱ ኮይርእየ ዘይፈልጥ
2: ሓቂ ከንዲኹሞ ገንዘብ ካባይ ወወሲዱ ኣብ ዝተፈላለዩ ኣብያተ ቁርስን ቤት መግምን ኮይኑ ምስቶም መፂኻ ለይ ዶ ክፅበየካ ዝብልዎ ስዑማት እግሪ ኮይኑ ዩዘጣፉ
3: ኣንተ እንታይ መፂኻ ለይዶ መፂኻ ሎ ክፅበየካ ዳ መፂኻ ለይ ዶ መፂኻ ለይ ዶ ክብትብተካ መፂኻ ለይ ዶ መፂኻ ለይ ዶ ክእክለካ ይብሉበል ንበር እዩ ስምዕና ክረኪ ገንዘብካ ኮ ኣኽቢርካ ትሒዝካ እየ ዝኽበረካ
2: ኣበይ ሞይልዎ
3: ስምዕና ክረኪ ከመይ ኒኦ ሓወቡኺ ኣብ ሓፂር ግዜ ተቐይሩ
2: ኣብቲ ብሄርሰ ወላ ንዓልኳ እዩ ዝገርመኒ እቲ ብብቁ ዝፍለጥ ኣጫኑ ዝኸልእሲ ሕጂ ስም ገንዘቡ ኸውን ብጣዕሚ እዩ ዝገርመ
3: ይገርም ትማል ትማል ብብቁ ወዲ ጥንቢ ፅዋዕ ነይሩስ ሕጂ ወዲ ረቢ ክፅዋዕ ጀሚሩ
2: እዚ ኩሉ ዝገብር ዘሎ እዚ ኣብ ሽጣራ ዝኾነ መስፍን እንዲ
3: እውይ ናይ መስፍን ግድፍ መስፍን እኮ ካብ ተምሃረ ይኮሎ ሕዚ ካምባና ነይሩ ንደቂ ዳሃራረትካ ተፋነወክዶ ክዘርየ ክል እናበለ እዛ ንእስነት ሕሊፎ ሕጂ ቀናለኽ ኣርገላ
2: ኣቲ ሜርሴ ፀገማት ምፅብፃብ ፍታሕ ኣይከውንን ድ በጃኺ ኢለ ክሓወቦይ ኣብ ሕማቕ ከይወደቀ ከሎ ገለ ንግበር
3: ሕረ ፅቡቅ ሕጂ ንዓ ክንታይ እዩ ዝብልክ ዘሎ
1: ሚካል ትበሃል ቆልዓ ንዓይ ውሻን ኮይና ዝንላበ ቤት ቁርሲ እንዳተስፋኣለን ብትሕዝቶን ብፅባቐን ላዕሊላዕሊ ኸይዳ ዋጋታት ትሕዝቶ ኮይኑ ንስኻ ግና ገንዘብካ ብምግባዝን ብምዕዳልን ወዲእካ ዩላ ነዛ ኮፍ ክርያት
0: እዋይ ሕዝድና ሓቆም ባይ ሞደይ ሃብታም ክህብ ድኻ ማዓኮር እዩ ሓብጦ ክብሉ ንሳ ንባዕለ ቆርዲት ኮይናትካ ከምዘላ ትፈልጥ
1: ታ ዝመኣስገ ሰብ ዝገበሮን ዝግበረሉን ኣይርድኦን እዩ ኣነ ካብ ሓደም ፅኦም ዝብፃሕ ኣብፅሐ ኣምሂረ ብለካ ኣለኹ ልዕልቲ ዝስራሓ ዝኸፍልዋ ዶሞስ ከም ዝኸፍላሲ ኣይተሰወጣ ንፈሩ
0: ይገርመካ ኮ ስማ ንባዕላ ዘይፀግብ ለማኒሲ ነዘናዓና ዝውሃባና ተረፍናታሽ ትሕስደኒ
1: ተፈዶ ናይ እዚኣ ብጃኻ ርስዓለይ ርስዓለይ ናይንዘክራ እዚኣ ናይቲ ትማሊፍቲ ቤት መግቢ ዝረኸብናዮ ሰብ ክዕለካ
0: ኣይ ንኣመን ፋርፈሮን እዩ ነቲ ሃብታም ይባሃሊ
1: ወለ እንታይ ትፈልጦ ባ
0: እፈልጦ

0: ንሱ ከምዚ ከማኻ ይጋብዘኒ ህብን እንድዩ ግን ሓንቲ ሕማቕ ነገር ዘላቶ ኢኸ ፓኒኖ ጋቢዝካ ጥብሲ ከም ዝጋበዝካን ክሳብ ርእስኻ ትኸይስ ካብ ተዓብድ ከምዘስተይካን ገይሩ ንኩላ ሰብ ጋቢድ ነግረካ
1: እዚ ኣኽፍእት ላቶ ካ ኣሽምኳይቶ ዘይገበርካዮ ክትዛረብ ዝወላታ ዝገበርካዮ ከማን ክትነገር ዘይብለ ከምዝገበርካያ ዘይኮነ ስበ ሓጢያት ዝፀርዶ
0: ሓቂ ኸውን እምበርከ ሂበ ገይረ መፅዊተ ድባሃል እዩ
1: ሓቂ ሓሽ ዋላ ንስውን ኣኽፊ
0: ከመይ ከመይ
1: ንዝኾነ ሰብ እንዲ ዝጋብዝ ይድፍኑው ኮይ ደቁን በዓልቲ ቤቱ ንሪኢ ከለካ ፍርቂ ከብዶም ገይሩ ንዝፈልጥዎን ዘይፈልጥዎን ቀይሕን ፃዕዳን ከብልዕ ተዋሪዱ
0: ንምንታይ ኢሉ ድሞ ንጃህራ ኳ ይትፈልጦ ካብሳጉ ትፈልጦ ዶ
1: ይፈልጦ
0: ጃህራ ድራር ንብሎ
1: ሓቆም ኣታ ደኺሙ ፅዕሪሩ ዘምፅኦ ገንዘብስ ደቁን በዓልቲ ቤቱን ኣቅሚ ስብለካ ኣሎ ከንካልኦ ክጋብዛታ እዚ በርኒ እንታይ ኣነ ከምኡ ተገበርኩ ስርኢ ከለካ ገዛይ ሙሉእ ደቀይ ኣብዚ ብፅሓብ ፅሒ እጅኻ ደቂ ጓለ ይዕብሎ
0: እንታ ግደፍ ንደግደፍ ግደፍ ምሳኻ ምስ ወድረቢ ክዋዳደሩ ሞ ሕልሚ እንታይ ንስኻዳ ሂብካ ዘይትርብርብ ገይረ ዘይትብል ለጋስ ናይ ብሓቂ ዘይትፈልጣ ብቂ ኮይ ዝበሃለልካታ
1: ነዛ ዝበልካያ ጥራይ ሕጂ ምሳሕ ተድልየካ ኣብ ሚድያ
0: በዚአን ከዓ ንክጋብዘካ
1: ኣብ ውዒዳ ወዕምበር እንታይ ዳ ደለ ኣብ ዙሑልካ ትስክራ

0: ኮይኑ ኣንዶ ኣነ ከመይ ይከናውነልካ
1: ከምኡ ንዲ ማስ ኣነ ገዛ ይርኢ ከለካ ብኾና ትልፊኖ ንጣፍን እመዓር ኻ ጠስሚ ክትብሎ ብገሮ ወይና ማስ ብናባር ብዕድላካ ትፈልጥ ኢ ክንክንደይ ሰብ ጋብዝ ክንደይ ይሕግዝ ኣነንታይ ኮመ
0: ድ ትንገረኒ ዋይ ንቐባራ ይባይተር
2: ኣብጣዓ ነበር መርድአይ ሰሚዐይ ዋይ ደቀይ ዋይ ወርቀይ ስምዕ ዝገስኻ ተፈውስካ ዲኻ ትካልካ ዓማዊል ኣርቢትዎ ኣፉ ኣሃ ኣቢልዮም ባሃው ንስኻ ከዓ ብሰኪኒ ስንኻ ትሰቕሰቕ
1: ንስ መረተይታይ ዳ ኹን ክበየን ክደ ፅኒዕ ክዳ ኣሩግልክና ኣበይ ከድ ክፅኒዕ ምፃዕ ኒርክ ዋላ በየን በየን ዳ ኒርክዳ ኣነ ዳ ሞዘሽሩ ሓይላት ኒልየን መስፍን መስፍን ካ ንዓና ይበላ ኣብታ ሚድያን ፅቡቕቲ ናይ ፃሕሊ ተጋቢኖ ሽሮላ ኣብኣ ክጋብዘካ ዩ ካ ናብዚ ኣምፂ
0: ሓቁ ኣነ ከዓ ርኢ ክቃ ሒልሕ ንፈለኒ ንሽሮ ዘይከውን ደ ደመኒ ኢነሉ
2: ስቕበል ሙንሙና ሽሮ ስንባዕሪ ሰኪን የድልዮ እዩ ብፍላይ ንስኻ ድማ ሰኪን ዘይኮነ ስኮባ እዩ ዘድልየካ ተክፍኣልካ ኣሎ ድርኮ ከምዝባትካ ቃቃቃቃ ተበለስ እንቋኮኳ ትበካ ኣተንሳኸ ኣተኣፍካዕ ፀዎ ፎ ቢንቶ ገዛውትን ኣኳ ዘከርካኒ ስማዓስከስ እቲ ንናይ ዓመት ናስ ቤዛ ኢሎም ኣዋፅኦም ዝተደድዎ 75,000 ናቕፋ ኣብ ኢድ ኣረክበኒ ናይ ትበል ማዓስ ንሱ ጥራይ እቲ መክፈለ ግብሪኢልካ ቅድሚ 3 ወርሒ ዝሸጥካዮ 150 ግራም ወርቀይ ኣብዛ ኢደይ
1: ወይ እሞ ንስዳ ግብሪ እንዲ ከፍ ኢለሉ
2: ኣይፈልጥን እየ እቲ ሰብ ኣይኮነ ንሃማ ዘይኣትዎ ትካልካ ዋላ ተዓፁ ግብ ተበለ ኣይግድሰንን ይብለካ ኣሎ ካብ ዘምፀካ ንፅኢካ ትበኒ
1: እሞ ካበይ መስገ ካብካ ዝና መንግስቲ ዝኣትዎ ዳ ከመይ ቢል ክውፅ ይወፅእ ዘይወፅእ
2: ኣይግድሰንን እዩ ኮብለካ ኣለኹ ተለቂሕካ ዲኻ ተመልቂካ ዲኻ ኣዋርቀይ ትመልሰለይ ተዘይኮነ በዚኣ ገይረ ናብ ፖሊስ ክኸይድ
1: እሞንቲ ዝመረተይ ዝመስከ ወርቂ ዳ እሞ ካብ ናይ ግብርን ካብ ናይ ትካል ናሓሊፉ ንምንታይ ድኸውን እዩ
2: ኣይፈልጥ እኒአ እኳ እየ ድብለካ ዘለኹ ንእ ናይ ትካል እዚ ሕጂ ኣብ ገዛና ጥር ትብል እኽሊ ስለዘየላ እቲ ደቀይ ድሰዶድለይ 75,000 ናቕፋ እኽሊ ናስቤዛን ክገዝኣሉ እየ ሽያጥ ናይ ወረቀይ ድማ ኣዋርቀይ ክመልሰሉ ትበኒ ዲኻ ይትበንን
1: እንታ መሳፍንቲ ዘይዳ ስቕዲ ኢኻ ትብል ግልባሕግዘኒ
0: ኣነ ካበይ ከም ጣልካ ኣታ ኣብ ጥራሕ ማዕኮርካ ዲኻ ስቕኢልካ ንርኣየ ለይ ስምዑ ኣብ ገንዘብ ካብቲ ባራት ትንስንሶ ነርካ ዋ ኣበይ ዳ ኣለ ትጠስምን መዓራትን እኽሉን ገዛ መልዩ ኢልካ ብራዕራዕራዕራዕ ትብለል ነርካ ፎ ኣደድ ሓሳዊ
2: ረ በላታ ዓይሻ ገንዘብካ ጣፊኦም ሲ ተመሊሶም ካ ኣዋራ ዘይልካ ኣለዉ መስፍን ንስኻ ሰብኣይ ኢኻ
0: ኣነ ሰብኣይ ኣይኮንኮ ሰብኣይ ዳ ነዚ እንዲኸ ሰብኣይ ኢልካ ዕቁፍ ከትሓድር ዘለኽ ኣነ ሰብኣይ ሰብኡት እየ

0: ከመይበዒልኩም? ክንታይ ደዓ ሞይሉ ዘየለዉ ወዲኩም ኣለዲ
1: ውዳእ ሽኑ እዛ ጀራይ ከማ ናቐ ይበለትን
2: ዋላ ኣነ ፀባ ዝእዝዞ ስለሳኣኒ ከይመውታ ፍርጀት እየ ኣለኹ
3: ኣታ ሞ ንዓምና ደኣ ከይመውት ኢልኩም ኣብዚ ፍርጀ ትእት እዋያምና ኣር ኣታ ዝትካል ክልተ ግዜ ዝረአ ኣሎ ሓቂ
2: ሓቂካ ወዲእና ኢልና ዓማዊል መልስ ከምዘይነበርና ሕጂ ቀድሚ ትሕዝቶና ዓማዊልና ተወዲኦም
1: ያ ሚካል ኣነ ኣብ ስራሕ ኮ ስራሕ ርኢ ከለኺ እታ ፍሉይ ከይተወደአ ሰዕታት ገይራ ኣይትፈልጥን እያ ኣብዚ ላኪ ምስ ይትረፍ ምውዳእ ይጓሓፍ ኣለፉሉ ከምዚ ንድሕር ኮይኑ ከዓ ንስመይ ፅቡቅ ኣይኮነን ስለዚ ኣነ እዚ ስራሕ ክገድፎ ሓሸኒ
4: ዋላ ኣነ ኣብ ዝትካል ነዊሕ መፅኒሕና ኮ ዘዕግብ ደሞ ዝሃሊና ዘይኮነ ሳላ ቲቪና እናበር ነርና ሕጂ ግን ቲብ ጡብዕራይ ኮይኑና ሚካል
3: እንታይ ጡብዕራይ ዳ ብድርቀት ናይ ቲብ ዳኣክልሲ ጥብኣድ ክወፀና ቁሩብ ተሪፉዎ ገፅ
5: ስምዒ እዮ እቲ ብልሊ ቆረ ብበረኪና ከይተረፈ መስመስመስመስመስ ክሳዕ ዝብል ዘፅርዮ ሽቃቅ ዝሸነሉ ስኢኑ መንደቁን መሬቱን ንበይነ ከምዛመስያት ከምዚ ዓይነ ክሪኦ ውዕላ
2: መመድኻ ናትና እዩ እንቋቑሖ ኣጉሉ ርጉኦ መፂቱ ኮሚደረ መሽምሹ ክንጉሕፍ ተዋሪድና ዘለና እምበር ናትክልኦ እንታይ ፀገም ኣለዎ ካብ ሲሚንቶ ርሲሕኩም ማይ ወዲኡኩም ባልዲ ሕንክ ዘለኺ
5: ትርሓስ ንከባበርባ ወይ ደቀ ሰስራሕና ንስራሕ እዋ ግርም እምበር ንስራሕካ ክቢርካ ንስራሕ ናይ ሰብ ድማ ምብኻስ
2: ኣንቲ ደይድሃብ እንታይ ኢኹም ኩሉ ነገር ብሕማቅ ትርእዮ ንሳኮ እንታይ ማለት ኣይመስል ከምዚ ዓተር እንተጠፍአስ እንታይ ጠፍአ እዩ ዝበሃል ካብ ድኻም ደይ ሕንኪ እያ ትብለክ ዘላ
5: ንስኸ ናይ መንኣበካቶ ትበሃል ጓል ኣነኸ ስዒሕ እምበር ዓውድክዲኸ ክበልዕ ዘሊ ሰብዲ ዳሓር ድማ ኩሉ ሰብ ኮነናት ዝዓጦ
2: ዳሃበይ ዓማዊል ተዘይመፅኦም ስ ንሕና ዝባላሸ ኣለና ንስኺ ግን ተዛማድስ ደሓኒኹ ማለታ እዩ
5: ኣዝ ጓል ከይፀልዓኪ ኣነ እውን እኮ ንተጠቀምቲ ኣብትያ ዕቱ ኖ መን ኣብኣይሉ ኳ ኣብትያ እየ ዝበልኩ ዋ ኣንታ ቐልጥፉና ብዙሓት ዝተፀጎመ ዓማዊል እኮ መፁን ኣለዉ ኣሕምልቲ ዘውትሩ ከብል ዘይደሊ መሲሉ ግን ብተምን ብስቕን ኣፈይ ጨሊሱ ፅቡቕ እኳ ይክብለኹ ንስኽ ድኣ ከዓ ክትብለኒ
3: ሓቂ ኣላማ ማድሃብ ኣነ ምስ ኣለኹ ኣነ ንባዕለይ ክገርመኩም በዚ ትርሓ ዝተጠብሶ ምሻሉ ናይ ዓሳን ናይ እንቃቕሖን ጨናን በዚ ኣቦ ዓፋን ደቃሞ ናይ ሱዳን ቀመማት ገለ ከመይ ድ ዝስሕበኒ ከመይ ድ ድምርቅነኒ ንስኹም ከዓ ነ ማድሃብ ተረድእዋ
5: እዚ ካብ ኩሉ ከምኩም ዝነኣሰ ህፃን ቆልዓ ስኒ ንፀገመይ ቀልጢፍ ክርዳእ ኣለያታ ወይ
0: በሎ ስምዑ ቅድሚ ዓማዊል ጠፊኦም ምንባልና ንምንታይ ከምኡ ኮይኑ ኢልካ ምሕታት ከድል እዩ
4: ንእንፈልጦሞ እንታይ ምሕታት ኣድልዩና ሰኣብ እኹል ቀረብ ትሕዝቶና ተበላሽ
2: እወ እዚ ትካል ምስ ናይ ካልኦት ኣብቶ ቁርሲ ብቐረብን ፅሬትን ፍፁም ክወዳደር ኣይከኣለ
6: እወ ዋጋታትና ርትዓውን ምስ ከባቢና ዘይወዳደርን ኮይኑ ከቢሩ
0: እዚ ናይ ዝትካል ጉድለትን ድዩ ናይ ኩላትና ጉድለትካ ኣሎ
2: ኩሉ ይኽእልን ድዩ እቲ ቀንዲ ግን ናይ ዝዋና ጉድለትን ዘይተገዳስነትን እዩ
0: ዳሓን ሓንተ ረድአኩም ኣለኹ
1: ያ ሚካል ተረዲአኩም ኣለኹ ማለት ጥራይ መፍትሒ ይኮነን ንስኺ መናጀር ንፀገም ዛ መፍታሕ ላዕለን ታሕትን ክትብልለክ እንተዘይኮነ ዋላ ኣስመረት መፅያ ነራ ፀልፀል ኢላ ከይዳ ማብፋይዳ ያ ሳክት እዩዙ
2: ሓቁሎ ብዓፋ ኣብ ዝተፈጠረ ፀገም ፍታሕ ከምፅና ከኣለ ስቕ ኢሉ ዝዕዘብ ኣብ ምፍጣር ተፀገም እጃም ኣለዎ ዝብል ብሂል ኣሎ
0: ኣነ እኳ ኣብ ዝፍጠር ዘሎ ፀገም ኢድ የብለ እዩ ናብ መፍታሕ ናይዚ ሽግር ድማ ዝተኻእለ ንፅዕ ይርአ ግን እንታይ ሞ ክገብር ኣብዘይሰማዓካ ደብሪ ኣይትመሃለል ኮይኑኒ
4: ሚካ እሞ ንስኽ ንሓዊ ብኽን ፀገማትኩም ክትፈትሕዎ እንተዘይከኣልኩም ንሕና ግን ንፀገማትና ስኢልና ይንዕዘቦ ኢና ማለት ይ ስበብ ብዝጥዕመና መንገዲ ፀገማትና ክንፈትሕ ክንግደድ ኢና እዩ ጀማዓ ሓቂ ይ
7: ወይለ ናይ ስድራ ቤት ኣኼባ ድዩ ዘለኩም እናበልካው
0: መስፍን መሲልካ እምብር ሓወ ቦይ ከመኻ ዘይኮነ ለባማት ቤተሰብን ኣዝማደን ስለ ዘለዎ ላሓንቲ ይከውኒ
7: ቲዲ ከምኡድ ዝኸውን ዘሎ ጎልዋፂኹም ሃብዎ እሞ ንሕና ከዓ ምስ ጀብዓትና ተኣኻኺብና ከነጣፍዎ ኢና ምስዋፁልካ ተዳሃየና ኢኻ
3: ንስኻኻ ኩሉስካ ወይ ኣነበትኪ ወይ ኣነ ሙሽሙሽ ተፀሪፈ ተፅሪፈኩም
0: ሓወ ቦይ ኣታ ውሽጢ ሃገር ደው ኢሎም ናይ ፀኒሑ
3: እንታይ ሎምኸይ
0: ናይ ሓሙሽተ ዓመት ዘይተኸፍለ ግብሪ ስለ ዘለኩም ኣብ ውሽጢ ክልተ ሰሙን እንተዘይከፊልኩምሞ ትካልኩም ክዕሸግ ኢሎም
8: ናይ ኣዋርቂ ሽያት ከፈልካዮን

0: ኣለካ ንዴ ተዛርብባ
1: ኣቲ ስመረተይ ኣነ ምስ ቀልበይ ዘየ ኣለኹ ኣጥፍዮ ንዲ
0: ኣጥፍዮ እዮ ኣታ ሕማ ኣታ ተኾን ከርኣስኻ መስእሉ ይጠፋእካ
2: ኣቲ ነዚ ኸመን ክርየለይ ኣምላኽ ነዝረአየ ኢልኒ
1: እስከ ወለይ ነቶም ዘጣፍኡ ንኻሕቶም ሄሎ ሃይለ ስምዓኒ ሞ ስምዓኒ ስምዓኒ ብጃኻ ባተን ቁሩብ ናይ ግብሪ ገለ መለ ቁሩብ ሸጊደናነ ስለ ዘለዋስ ምስቶም መጀምዓና መሳተይትና ኮንኩም ባ ገለ ቁሩብ ቁሩብ ሓግዝ ኣብሉን በጃኻትኩም ካበይ ከምምፃልካ ኣታ በጃኻባ ንስኻትኩም ኩልኩም ኮንኩም ምሻ ኣጣፊኹምኒ ቁሩብ ሓግዝዎ በሎም በጫ ንሓግዞ ቁሩብ ተሸጊሩ ስለ ዘሎ ንሓግዞ ከሎ ኣብ ሽቃ ኣቕባርና ብዕድላ ከድካ ሕፈስ ኢሉ
3: ኣንተ ሓወኩ እዚ ከይመፅ ኮይ ኣበየት ዝብል ነረ እቶም ናይ ረኽቢ ዕረቁ ተካዳ ሞት ኮይኖም ሕጂ ሕግዙካ ንዓኻ ዘይኮኑ ንገንዘብ ከም ተዓራሪኾም ክብለካ ዝክሮ ዶ
1: ሕጂ ዋጋ ንዘይብሉ ኩሉ ዝክሮ ኣለኹ ሕጂ
0: ኣትታይ ካ ቀብ ጠርጠር ተብልዮ ደለኺ እስሓሲ እዩ ዝክንዲ ዚ ገንዘብ ከጥፍኦ ኣይክእልን እዩ እቶም ፀሪኻ ቶም ፀሪኻ
1: ኣንቲ ስመረተይ ከበይ እሞ ከምታይ ኢለ ዝበሎ ርኢ ከለኺ ኣብ ሽቃ እዳባርብ ዕድላ እውን ብምሸት ኣውሸን እዩ ከ ንተመሳሰይቲ ከዓ ከምዚ ገይረ ነስኒ ዘሎ ንፀላማት ከዓ ንዝጠልሙኒ ከዓ ኣስቂ እዩ
0: ኣታ ወታንታይ እዩ ዝብ ዘሎ ኣታ ቁርበይ ተሓፍር እኒኻ
1: እንታይ ሕጂ እንታይ ሕጂ ንዘይመልሶ ሓፊረሉ ስታይ ዋጋ ኣለዎ
0: ኣታ ሰብ ገንዘብ ደቃይ ናወረቀይ ንትበኒ ዲኻ ኣይትበለኒ ኢኻ ሓንቲ እያ ተፍልጠኒ
3: ኣንቲ ስሚረ ካልእ ፍታሕነና ድንበር ሕጂ ኣብ ሞተ ገንዘብ ካበይ ከምፅኦ
0: ስቕልስ ከዓ ተምፃለይ ዲኸይ ተምፃለይ
1: ሕጂ ሓደ ኣ

0: ኣቶ ሓንጣት ኩሉ ክትብሎ ፀንሖም ክሰምዓኩም ፀኒሐ። እዚ ከዓ ብህድማ ዘይኮነ ብኢህን ምህን እዩ ዝፍታሕ።
1: ሓቂ ሓቂ ሳጓል፣ እዚ ብህድማን ብምሕጓምን ዘይኮነ ብኢህን ምህን እዩ ዝፍታሕ። እጃ ክንደ ዳእ ሞ ፍታሕ ምፅ
0: ደሓን ናይ ዛጓለይ ዝበልኩምን ጥራሕ ናይ ኣስመረኩ ኣዋርቅ ባዕለ ክዋሕሰ
1: ይቕኒለይ ብጃኽ ሞ ዋላ ጓልጓለይ ክብለኩም ሞ እተን ደቀ ንቀልብ ዓመትና ኢሎም ዝሰደድዎን ገንዘብ ሞ ዘጥፋእክዎን ንሳተን መለስለይ ሞ ምስተ ናይ ኣዋርቅ ዝበልክየን ካብ ምስኣን ሕጉስ ኣቢለ ኣነተን ልቃሓኺ ኣብኣ ስርያ ከፍለኪ
0: ዳሓን ዳሓ ንዓኹም ኢለ ዘይኮንኩም ነዛ ውፅዕቲ ከማይ ጓል ንስተይትን ንሚካል መሓዛይን ክብል ሰሪሕኩም ትመልሶለይ ኣፈሪመ ከለቃሕኩም
1: ይቀኒየለይ ምሕረት
2: የቀኒልና ሜርሲ ሽኮር
1: እዎ ሓቂ ክለኺ የቀኒየለይ ሜርሲ ሜርሲ ብል ክትምሃር
0: ሜርሲ በል ለቃሕ ክኽፈል
1: ኣስመረተይ ስሓቅባ

ስሩዕ ንመኣዛውን ኣመጋግባ ምምጋብ ጥዑይ ቅዲ ህይወትን መሰረታውያን ረቑሒታት ኣብ ምውሓስ ጥዕናን ምክልኻል ካብ ዝተፈላለዩ ሕማማትን እዮም። ስለዚ ካብዚ ብምብጋስ እዮም ተመራመርቲ ስነ ምግቢ ወዲ ሰብ ውፅኢት ናይ ኣመጋግብኡ ምዃኑ ክዛረቡ ዝስምዑ። ዓሳ ዝለዓለ ፕሮቲንን ዝተሓተ ስብሕን ይርከቦ። እዚ ብፕሮቲን ዝሃተመ ምግቢ ድማ ኣብ ምህናፅን ምፅጋንን ሓደስትን ዝተሃስዩ ጭዋዳታትን ሓገዝቲ እዮም። ስለዚ እዞም ኣብ ታሕቲ ተጠቒሶም ዝርከቡ ነፍሲ ወከፎም ኣብ 100 ግራም ስጋ ዓሳ ዝርከብ ብዝሒ ፕሮቲን ዝርከቦም ኮይኖም ከከም ብዝሒ ትሕዝቶኦም ድማ ተሰሪዖም ይርከቡ። ቱና፣ ጥሉል ወይ ሓድሽ ቱና እቲ ዝለዓለ ትሕዝቶ ፕሮቲን ዝውንን እንስሳ ባሕሪ እዩ። ጥሉል ቱና ዓሳ 37 ግራም ኣብ 100 ግራም ክብደት ፕሮቲን ኣለዎ። ቱና ብትሕዝቶ ፕሮቲን ዝለዓለ ኮይኑ ካብቶም ልዑል ፕሮቲን ዘለዎም ዓሳታትን ኣብ ቀዳማይ ደረጃ ዝስራዕ ጸጋታት ባሕርና እዩ። ዝተዓሸገ ቱና እቲ ዝበለፀን ዝጠዓመን 25.5 ግራም ኣብ 100 ግራም ትሕዝቶ ፕሮቲን ዘለዎ እዩ። እዚ ዕሽግ ቱና ኣብ ዋጋ ርትዓዊ ዝነውሐ ግዜ ከይተበላሸወ ክፀንሕ ዝኽእልን ብዝተፈላለየ ኣከሻሽና ከተዳልዎ ስለ እትኽእልን ካብ ሓድሽ ወይ ጥሉል ቱና ተመራፂ እዩ። ኦክቶፐስ፣ ሓደ ካብቶም ኣብ ታሕተዋይ ፅፍሒ ባሕሪ ዝነብር እንስሳታት ባሕሪ እዩ። ካብ ኩሎም ንምግቢ ዝሃልኩ ህይወታውያን ባሕሪ እቲ ዝለዓለ ፕሮቲን ወኒኑ ኣብ ካልኣይ ደረጃ ተሰሪዑ ዝርከብ እዩ። መጠን ብዝሒ ፕሮቲን ኣብ 100 ግራም ጥሉል ስጋ ኦክቶፐስ 27.8 ግራም ይርከቦ። ብተወሳኺ ማዕድን ከም ካልሽየም፣ ማግኔዥየምን ፖታሽየምን ዝሃተመ እዩ። ብባህሪኡ ዝተሓተ ስብሒ ኣለዎ። ኦክቶፓስ ልሙድ ወይ ዝውትር ድኣ ኣይኹን እምበር እቲ ዝመቀረን ዝለዓለ ትሕዝቶ ፕሮቲን ዝርከቦን መግቢ እዩ። ኣንቾቪ፣ ኣብ ብዝሕን ትሕዝቶ ፕሮቲንን ዝለዓለ እዩ። ከምኡ ውን ብዝተሓተ ዋጋ ኣብ ዕዳጋ ከም ዝርከብ ይግለጽ እዩ። ዝተዓሸገ ኣንቾቪ ሓደ ኣብ ዕዳጋታት ዓለም ብዝተሓተ ዋጋ ኣብ ምሻት ዝርከብ ዘሎ ፍርያት ባሕሪ እዩ። ኣብ 100 ግራም ስጋ ኣንቾቪ 28.9 ግራም ትሕዝቶ ፕሮቲን ይርከብ። ስለዚ እዚ ብፕሮቲን ዝሃብተመ መግቢ ብትሕዝቶ ሶዲየም ኦሜጋ 3 ፋቲ ኣሲድን ድማ ዝለዓለ እዩ። ስናፐር፣ ብባህላዊ ኣፀዋውዓ ሃገርና ቦሃር ተባሂሉ ዝፅዋዕ ኮይኑ ኣብ ዕዳጋ ብመጠኑ ልዕል ዝበለ ዋጋ ኣለዎም። ብዙሓት ሓደስቲ መኣዛዊ ትሕዝቶ ዘጠቐለለ እዩ። 26.3 ግራም ትሕዝቶ ፕሮቲን ኣብ 100 ግራም ቪታሚን ኤ፣ ሰለኒየም፣ ፖታሽምን ኦሜጋ 3 ፋቲ ኣሲድን ዝሃብተመ እዩ። ብስጋ ሲናፐር ዝተዳለወ መግቢ ምስ ንምገብ ንስርዓተ ምክልኻል ሕማም ኣዝዩ ሓጋዚ እዩ። ብተወሳኺ ካብ ሕማም ዓይኒ ማለት ጋህሚ ክከላኸል ይኽእል። ስናፐር ዝተፈላለየ ኣከሻሽና ብምጥቃም ንመግቢ ክዳሎ ይከኣል። ትላፕያ፣ ብትሕዝቶ ፕሮቲን መበል ሸርሻይ ደረጃ ተሰሪዑ ዝርከብ ናይ ጥዑም ማይ ዓሳ እዩ። 26.2 ግራም ፕሮቲንን ዝለዓለ ቪታሚን ቢ12 ኦሜጋ 3 ፋቲ ኣሲድን ከም ዘለዎ ይፍለጥ። ብርትዓ ዋጋ ክርከብ ስለ ዝኽእል ንትሕዝቶ መግቢ ክህትን ድማ ይኽእል። ትላፕያ ብትሕዝቶ ኦሜጋ 6 ፋቲ ኣሲድ ሃብታም ስለ ዝኾነ ንድሪ ሰውነት የቀላጥፍ ተባሂሉ ብሰብ ሙያ ጥዕና

0: ኣብ ስለ ዝንገረሉ ኣብ ሰሙን ካብ 2 ክሳብ 3 ግዜ ጥራይ ክንምገቦ ከም ዘለና ይሕብሩ። ምክንያቱ ነዚ ኣለታዊ ሳዕቤን ፋት ኣሲድ ንምውጋድ ወኒንዎ ዘሎ ትሕዝቶ ፕሮቲንን ኑትሪንትን ብግቡእ ንምጥቃም እዩ። ግሩፐር ካብቶም ብጣዕሚ መቐረት ዝፍለጥ 24.8 ግራም ትሕዝቶ ፕሮቲን ዝርከቦ ካብ ዕምባባ ባሕሪ ዓይነት ዓሳ እዩ። ግሩፐር ብባህላዊ ኣፀዋውዓ ሃገርና ኩሸር ወይ ቸርንያ ተባሂሉ ይፅዋዕ። ፖታሽም፣ ሰለኒየም፣ ፎስፈረስ፣ ቪታሚን ቢ12፣ ቢ6 ኣዝዩ ሃብታም ዓሳ እዩ። ተጓዳእቲ ሚነራል ከም ሜርኩሪ ዝኣመሰሉ ናይ ምእካብ ተኽእሎ ስለ ዘለዎም ኣብ ሰሙን ካብ 2 ግዜ ንላዕሊ እንተዘይተመገብናዮም ተመራፂ ከም ዝኾነ ክኢላታት ሰሙያ ጥዕና ይሕብሩ። ማክረል ማክረል ተባሂሎም ዝፅውዑ ዓይነት ዓሳ ስፓኒሽ ማክረል ማለት ዴራክ ወይ ኢንዲያን ማክረል ባቓ እዮም። ኣይሮን፣ ኦሜጋ 3 ፋቲ ኣሲድን ፖታሽምን ዝለዓለ ትሕዝቶ ኣለዎም። 24.1 ግራም ፕሮቲን እውን ይርከቦም። ብማክረል ዓሳ ዝተዳለወ ምግቢ ምስ ንምገብ ኣብ ምሕላው ክብደት፣ ስርዓተ ምክልኻል ሕማምን ኣብ ምሕዋይ ዝተሃሰየ ጭዋዳን ኣዝዩ ሓጋዚ እዩ። ኣገባብ ምክሻን ብጥሉሉ ብምፅላው ንምግቢ ምድላው ዝበለፀ እዩ። ሎብስተር ዝበሰለ ሎብስተር ምስ ስጋ ደርሆ ሓሰማን ስጋ ከብትን ክወዳደር እንከሎ ዝተሓተ ስብሒ፣ ካሎሪን፣ ትሑት ኮለስትሮልን ኣለዎም። ኣብ 100 ግራም ስጋ ሎብስተር 23 ግራም ትሕዝቶ ፕሮቲን ይርከቦ። ከምቶም ዝተጠቕሱ ዓሳታት ብኦሜጋ 3 ፋቲ ኣሲድን ሃብታም እዩ። ቪታሚንን ፎስፈረስን ካብቶም ቀንዲ ትሕዝቶ ሎብስተር እዮም። ምግቢ ሎብስተር ንኽትበልዕ ልምዲ ዝሓትት ጥራይ ዘይኮነ ንኽትዕድጎ ብዝሕ ዝበለ ባጀት ይሓትት። ከምኡ ውን ከም ካልኦት ውሕዳት ዓሳታት ኣብ ዕዳጋ ዓለም ዋሕድ ኣለዎም። መስርሕ ኣከሻሽና ሎብስተር ብሃፋን ትክን ሜላ ተጠቒምካ ከተዳልዎ ዝበለፀ እዩ።
1: ትላፕያ ካብቶም ኣብ ጥዕማይ ዓሳ እንረኽቦ ዓይነት ዓሳ እዩ። ግሩፐርን ኣንቾቪን ግን ካብ ባሕሪ እንረኽቦም ዓይነት ዓሳ እዮም። ግሩፐርን ኣንቾቪን ንገዛ ርእሶም ፍልል ኣለዎም ኣብቲ ማያዊ ኣካል ዝነብርዎ ሰፈራታት። ኣንቾቪ ኣብ ላዕለዋይ ፅፍሒ ክፋል ናይ ባሕራዊ ማይ ክንረኽቦ ከለና፣ ግሩፐር ግን ካብቶም ዕንበባታት ዓሳ ብምዃኑ ኣብቲ ታሕተዋይ ፅፍሒ እንረኽቦ ዓይነት ዓሳ እዩ። ኣብቲ ማእዛዊ ትሕዝትኦም ውን ንገዛ ርእሱ በቲ ዓይነት ኣመጋግባናቶም ፍልል ኣለዎም። ኣንቾቪ ካብቶም ሰፍሓውያን ዓሳታት ክኸውን ከሎ፣ ግሩፐር ግን ካብቶም ዘይሰፍሓውያን ዓይነት ዓሳ እዩ። ኣንቾቪ ብዝያዳ በቲ ኦሜጋ 3 ፋቲ ኣሲድ ዝበሃል ድልለ ዓይነት ዓሳ እዩ። ግሩፐር ግን ብመቆረቱን ብሰሓብነት ናይቲ ዓይነት ዝውንኖ ስጋ ዝፍለጥ እዩ። ብፍላይ ኣብ ሃገርና ከዓ ካብቶም ኣዝዮም ልሙዳት ዓይነት ዓሳ እዩ። ብክብሩን ተጠላብነቱን እውን ዝለዓለ ዋጋ ዝርከቦ ዓይነት ዓሳ እዩ። ብሕፅር ዝበለ ኣብቲ ዝነብርዎ ኣከባብን ዓይነት መእዛዊ ትሕዝትኦምን ብከምዚ ዝበልኩ ከዓ ክንገልፆ ንኽእል።

ሎብስተር ኣብ ሃገርና ብዙሕ ልሙድ ኣይኮነን። እቲ ምክንያት ብፍላይ ኣነ ኣብ ሚኒስትሪ ሃብቲ ባሕሪ ካብ ዝትምድብ ኩሉ ኣትሒዘ ዝተዓዘብክዎ ናተይ ተመክሮ ክገልፅ እንድሕር ደኣ ኮይነ ሎብስተር ፍሉይ ዓይነት መግፈፍ ዓሳ ዘድልዮ እዩ። እቶም ልምዳን ገፈፍቲ ዓሳ ዝጥቀመሉ ዓይነት ናውቲ መግፈፊ ከዓ ንሎብስተር ዝዕድም ዓይነት መግፈፊ ዓሳ የብሎምን። ብሓፈሻ ሎብስተር ብላኼማ ዝመፅእ ምስ መጅሓፍ ንብሎ ወይከዓ ትረውል ንብሎ ዓይነት መግፈፊ ኢና ሓደሓደ ንረክቦ እምበር ኣብ ሃገርና ዝውትር ኣይኮነን። ኣብ ዓይነት ኣሰራርሓ ወይ ኣካሸሽና ናይ መግቢ ሎብስተር እውን ልሙድ ኣይኮነን ትሪኦ። ዋላ እቶም ኣብ ገማግም ባሕሪ ኣብ ደሴታት ዝነብሩ ገፈፍቲ ዓሰና እውን ተመገብቲ ናይ ሎብስተር ኣይኮኑን። ብዓይኒ ዕዳጋ ክንሪኦም ከለና ልክዕ ሎብስተር ኣዝዩ ልዑል መጠን ዋጋ ክንረክበሉ ንክእል እዩ። ኣብ ውሽጢ ሃገርና ዋላ እንተዘይኮነ ኣብ ዓለማዊ ዕዳጋ ዝለዓለ ተጠላብነት ዘለዎ እዩ። ኣብ ሃገርና ግን በዚ ዝበልኩካ ምክንያታት እቲ ናውቲ መግፈፊ ንዕኡ ዝዕድም ኣይኮነን ትጥቀመሉ ናውቲ መግፈፊ ናይ ልምዳን ገፍቲ ዓሰና እቲ ዓይነት ኣሰራርሓ ይኹን ኣብ መጋግባ ናይ መግቢ ሎብስተር ከዓ ብዙሕ ልሙድ ኣይኮነን ፀኒሑ።

0: ኦክቶፐስ ብባህሪኡ እንታይ ዝብል ስግኣት ኣለዎ ኣብ መብዛሕትኡ ሰብ ክሪኦም ከሉ ከኣነ ሓደ በቲ ዓይነት ባህሪ ኣነባብርኡ ማለት እዩ ክምገብ እንከሎ ነቶም ዝምገቦም ዓይነት እንስሳ ናይ መርዚ ምስዳድ ባህሪ ኣለዎ። ብተወሳኺ ካብ ፀላእቱ ንክከላኸል እውን ብምስማም ወይ መርዚ ብምስዳድ እዩ ንፀላእቱ ዝከላኸል። ሕጂ እንታይ ዝብል ስክፍታን ፍርሕን ኣሎ ኣብ ዝኾነ ሕብረተሰብ ክሪኦም ከለኹ ኣብዚ ናይ ሃገርና ብፍላይ ናይ ምስማም ባህሪ ስለ ዘለዎ እንተተመጊብካያስ ስምመካ እዩ ዝብል ስክፍታ ኣሎ። ብሓፈሻ ኣብቲ ባህሪ ኣነባብርኡ ከዓ ብ8 ዓይነት መሓውር ዝንቀሳቀስ ዓይነት እንስሳ ምኳኑ ዘይከምቶም ካልኦት ዓይነት ዓሳታት ብትርኢት እውን ሰሓብነት የብሉን ክሪኦም ከለኹ ወላቶም ኣብኡ ኣብቲ ናይ ባሕራዊ ንጥፍታት ዝሰርሑ ክኢላታት እውን ድሕር ዳ ርኢኻ ተመጋብነት ናይ ሎብስተር ኣብ ውሕዳት ሃገራት ከም በዓል ጃፓን፣ እዚ ማእከላይ ምብራቅ ከም በዓል ቻይና ዝኣመሰሉት ዘይኮይኑ ኣብ ብዙሕ ዓይነት ከም ካልኦት ዓይነት ምግብታት ዓሳስ ክንረኽቦ ኣይንርእና። ከም ተቐዲመ ዝብልኩካ ግን ልዕሊ ማንም እቲ ዓይነት ናውቲ መግፈፊ ንጥቀመሉ ንገዛእ ርእሱ የለን ኣብ ሃገርና። ብሓፈሻ እውን ካልኦት ኣማራጭታት ስለ ዘለዉና ግዲ ኮይኑ ንኦክቶፐስ ክንምገብ ብዙሕ ንግዲ ዘሉ ኣጋጣሚስ ኣይተፈጥረን እየ ዝብል እቶም ካልኦት ፀጋታት ዓሳስ እኹላት ኮይኖም ስለ ዘለዉ ግዲ ኮይኖም ብዙሕ ኣብ ከም በዓል ኦክቶፐስ ዋላ ልዑል ትሕዝቶ ፕሮቲን ዳ ይሃለዎም እምበር ክንምገብ ንግዲ ዘሉ ኣጋጣሚታትስ ኣይረአኹን ብከምዚ እየ ዝብሎ በትናተይ። ብሓፈሻ ግን ስለምንታይና ብዙሕ ኣብዚኦም ዘይተመርኮስና ክንብል ንሕር ዳ ኮይና ግን ኣብ መፅናዕቲ ዝተደገፈ ዓይነት ስራሕ ክስራሕ ከም ዘድልዮ ግን ከም ርዱእ ጌርና ክንወስዶ ይደሊ።
1: መግቢ ሓደ ካብ መሰረታውያን ነገራት ኣብ መስርሕ ምቕፃል ሂወት ደቂ ሰብ ከም ምዃኑ መጠን እቲ እንምገቦ ዓይነት መግቢ ኣብ ሂወትና ዓብተር ኣለዎ። ኣብ እንምገቦም መግቢ ትሑት ስብሒ ሃብታም ፕሮቲን ዘጠቓለለ መግቢ ምስ እንምገብ ኣብ ላዕሊ ተዘርዚሮም ዘለዉ ጥዕናዊ ርሓታት ክንረክብ ንኽእል። መብዛሕትኦም ተጠቒሶም ዘለዉ ዓሳታት ኣብ ቀይሕ ባሕሪ ብብዝሒ ዝርከቡን ዝግፈፉን ብምዃኖም ዝለዓለ ፕሮቲን ዝርከቡ ዓሳ ምልላይን ምምጋብን ምርጫና ይኹን። ብተወሳኺ ነዞም ብትሕዝትኦም ዝለዓሉ ብመጠን ዋጋ ድማ ዝተሓቱ ዓሳ መሪፅካ ምጥቃም ዝለዓሉ ተመገብቲ መኣዛዊ ትሕዝቶ ክንከውን ተመራፂ ይገብሮም።

0: ሰላም ሰላም ኩራ ተኸታተልትና ኸመይ ቀኒኹም? መደብ ካብ ፀጋታት ባሕርና ንዓኹም ይምህርን ይጠቅምን ዝበለቶ መደብ ሒዛ መፅያ ኣላ። እምበርከስ ናይ ሎሚ መደብና ብዛዕባ ባሕርን ብሂላቱን ድብል ይኸውን። ንዝያዳ ናብቲ መደብ ክብለኩም ሰናይ ምክታል።
1: ረይ ንሕጂ ንሓተክ ብዛዕባ ብሂላት ናይ ባሕር እንዲ ባሕርሲ ይገይሽ ይገለገለ ባሃል ሞ ከመይ ሓስ
2: ባሕሪ ቀትሪ ክስታይ ይኸውን ንንዮ ገፁ ይርሕቕ ይገይሽ ማለት እዩ ኣብታ ለይቲ ከዓ ይመልእ መልያ ሓደር
3: ባሕሪ ምሸት ክኸውን ከሎ ይኸይድ ከምዚ ናይ ንግሆ ከሎ ሰዓታት ከዓ ይምለስ ሕጂ ንዑ ይርኸውን መስለና ትሪኦ ሓደ ግዜስ ከምዚ ጥርሑ ኸውን እቲ ዝነበሮ ቦታስ ጥርሑ ኸውን ክገይሽ ከሎ ማለት እዩ ክመፅእ ከሎ ከዓስ ይመልእ እዚ ክመልእ ከሎስ ትፈልጦ ማለት እዩ ገይሹ በፂሐ ክንመፀስ ትፈልጥ
4: ይገይሽ ክገይሽ ከሎ እቲ ባሕሪ ይወፅእ ኣብ ማዕበል ንታእሽሙ ንፋስ ኣብ ዝቕይረሉ ከዓኒ ይመፅእ እቲ ምጋሽ ማለት ሲ ይጎድል መሊሱ ከዓ መልእ
2: ሰንበት ይገይሽ ዕረፍቲ ክዕርፍ ከምሰብከምሰቡ ብከመይ ዳ እሞ ገያሻይ ንዲ ገይሽ እኳ እዩ ገይሽ ይመፅእ ዕረፍቲ እንዲ ከምይዕርፍ ማለት እኳ እዩ ከምሰብ ቀደማ ሰንበት ወይ በዓላት ኣሎ ወይ ገሎ ኣሎ ከምዚ ሰብ ዝዕርፍ ወይ ከዓኒ ከምዚ በዓላት ንስኻ ይዕርፍ ገጥ ይብልቲ ባሕሪ ኣይቀሳቕስን ከማ
5: ባሕሪ ገይሽ እንድዩ እ ቀትሪ ይመፅኡ ኣብ ለይቲ ከዓስ ከም ሰብ ምሻሎ ምንማዕት ውዕሉ ደቂድቅስ ስዋስ ይገይሽ ማለት እዩ ምሸት እዩ ዝገይሽ ቀትሪካ ይመፅ ማለት እዩ
6: ሰብ እኳ ይዕርፍ ባሕሪ እውን ይዕርፍ እዩ ሰንበት ይዕርፍ እዩ ባሕሪ ሰንበት ምሻ ኣይትግሽ ይበሃል ከምኡ ከዓ ባሕሪ ከዓ ሰንበት ዕርፍ ኢሉ ከምኡ ብሂል ኣሎ ናይ ቀደም ሓቂ እውን

0: ቤት መንገዲ ተዳሊኻ ኣይኮነን ዝወስደካ ከይተዳለኻ ከለካ እዩ ዝወስደካ ባሕሪ ከማያ
1: ኣብ ባሕሪ ኣብ ንሕምሰሉ ግዜ ነቲ ቦታ ፅቡቅ ገይሩ ዝፈልጦ ነቲ ባህርያት ናይቲ ኣከባቢ ፅቡቅ ገይሩ ዝፈልጦ ሰብ ክህልሎ ማለት እዩ እንታይ ስለ ዝኾነ ኢና ከምኡ ንብል ዘለና ንኣብነት መድ ወይ ከዓ ኢንተርናል ካረንት ኣለዉ ሓንሳ ሓንሳብ ህጋጥሙካ ዝኽእሉ ማለት እዩ እዚኦም እንዳሓንበስካ ከለካ ሃንደበት ልክዕ ከምዚ ውሕጅ ኣብ ባሕሪ ከም ውሕጅ እዩ ዝንቀሳቀስ ማለት እዩ ሒዞምካ ክኸዱ ይኽእል እዮም ማለት እዩ ሃንደበት ወይ ንውሽጡ እውን ክእትውካ ክእል እዮም ክትሕሉካ ክእል እዮም ሓንቢስካ ስለ ዝኽኣልካ ጥራይ ነጢርካ ናብ ባሕሪ ተኣቱ ማለት ኣይኮነን ስለዚ እናስሓቀ እዩ ዝወስደካ ባሕሪ ክበሃል ከሎ እንድሕርኣ ብወጃሃላይ ወይ ከዓኒ ብዘይጥንቃቐ እንድሕርኣ ናብ ባሕሪ ኣቲኻ ብዙሕ ሓደጋታት ከጋጥመካ ይኽእል እዩ ስለዚ ጥንቅቕ ኢልካ ክኣቱ ከም ዘለካ ንክሕብር ኢሉ እዩ እንድሕርኣ ብግቡእ ኣገባብ ኣቲኻዮ ኣዝዩ ፅቡቅ ቦታ እዩ ንክትዘናግዓሉ ስፖርት ክትሰርሓሉ ብዙሕ ፍልጠታት ንክትረክበሉ ዋላ እውን ነቲ ምህርትካ ንክተከዓበተሉ እተታዊ ወይ ከዓ ቁጠባዊ ዕቤት ንክተመዝግበሉ እውን ዝለዓለ ኣፍ ደገ ዝኽፍት ኣዝዩ ኣገዳሲ ክፋል ናይዛ ፕላኔት እዩ ክንብሉ ንኽእልና ማለት እዩ።

0: ትምህርትን መፅናዕትን እንታይ እንተ ኢልና እዛ ትምህርትን መፅናዕትን ንብላ ብኣጠቃላሊ ንኣሃዱ ሜካ 74 ንኣጋር ከቢድታት ኣሃዱታትን እሳ ዘማዕበለት እያ ንሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ ዘሰልጠነት እያ ንሜካናይዘድ ህወሓት ከዓ ዝወለደት እያ እዛ ትምህርቲ መፅናዕትን ክንብላ ከለና
1: ዓዲ ኮኸብ ሽረ ክሳብ ዓድዋ ኮታ ስብሓት ነጋ ሒዝ እናኸይዱ ማለት እዩ ኣብ ዓድዋ ዝገብሩ ኣስራት ተቐቢልና ሓደ መዓልቲ ኣብኡ ምስ በዓልና ገብሩ ኣስራት ከዓኒ ንማይለሚም ዝበሃል ንተንቤን ቃዓብ ዓዲ ሰዲድና ማለት እዩ
2: እቲ ኣለምሸት ደጊፌ ዝበሃል ብርጋዴር ጀነራል ሜካናይዝድ መራሕ ኣሎ ሕጂ ንሱ ከዓ እንታይ ኢሉ ኣብታ መፋነ ክገብሩልና ከለዉ እዛ ሽዱሽተ ዝኣበለታ ናይ ህዝባዊ ግንባር ኣሃዱ ኢሉ ናይቲ ውድብ መርኣየ ኣብ ዲሲፕሊኖም ኣብ ኣሰራርሕኦም ኣብ ኣማህሮኦም ኣብቲ ምስ ነንሕዶም ዘለዎ ጠባይ ዝኾነ ይኹን ምልክት ኣበርከ ይረአናሎም ክንዲዚ ዋርሒ ምሳንዚ ኣዋርሒ ምሳና ተቐሚጡ ከምዚ ክንሪኦ ኸልና ማዕሪ ክንደይትውድቦም ምዕብል ምዃኑ በዚኣ ክንምሃር ንኽእል ኢና ኢሉ ምስጋና ሂብና
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ ስርዓት ደርግ ኣብ 1989 ንግስጋሰ ህወደግን ህዝባዊ ግንባር ሓርነት ኤርትራን ኣብ ኢትዮጵያ ንምክልኻል በቲ ኣብ ውሽጢ ኢትዮጵያ ዝነበረ ብዙሕ ዘይተመኮረ ሰራዊት እዩ ዘጥቅዕን ዝከላኸልን ዝነበረ እንተኾነ ድፊት ህወደግን ህዝባዊ ግንባርን ኣብ ኢትዮጵያ እናሓየለ ስለ ዝኸደ ካብቶም ኣብ ኤርትራ ዝነበሩ ምኩራት ኣህዱታቱ ፈለማ ን17 ክፍለ ጦር ቀፂሉ ንኣንበሳ 3ሳይ ክፍለ ጦርን ነብሮ 15 ክፍለ ጦርን ኢሉ ዝፅውዖም ዝነበረ ሓያላት ኣህዱታቱ ካብ ኤርትራ ናብ ኢትዮጵያ ናብ ግንባር ውጫለን ደብረታቦሩን ከም ዝመፁ ብምግባር ሓያል ናይ ፀረ መጥቃዕትን ምክልኻልን ውግእ ኣካየደ ህዝባዊ ግንባር ስርሒት ፈንቅል ኣካይዱ ምፅዋዕ ምስ ተቋፃፀረ ስርዓት ኢትዮጵያ እንደገና ን17 15 ክፍለ ጦራት ምስ ካልኦት 8 ስፓርታክያድ ብርጌዳት ናብ ኤርትራ ናብ ግንባር ግንዳዕ መሊስዎም ነበረ
4: ሽዑ ኣብቲ ግንባር ከዓ መሰረታዊ መፅ እዩ በዓል 15 17 ሽዑም ክብጎሱ ተነጊሮም ዕለት 10 ተነጊሮም ዕለት 11 ከዓ ጉዕዞ ጀሚሮም ኣለዉ ኣባና 17 15 ስፓርታክያ 3 ካብታ ግንባር እዮም ተላዒሎም እቶም 3 ካልኦ ስፓርታክያት ካብ ተዓሊም እዮም መፅኦም ማእከል ኢትዮጵያ ደቡብ ኢትዮጵያ መፅኦም እዚ ሓይሊ እዚ ምስ ጎደለ ሞራል ናይ ወያነ ተመሊሱ ናትና ከቢድ ብረት ኣሲሎ ዕለት 10 ተዛብዮም ኣለዉ
5: ደቡብ ወሎ ካብ ወልድያ ንንፋስ ማውጫ መገዲ ምስከና ብዲሽና ንብሎ ንፀጋም ንኩታበር ተኣሊኻ ዝኽየድ መንገዲ ኣሎ መገዲ ኣሎ ኣብዚ መገዲ እዚ ብዙሓት ከተማታት ናይ ደቡብ ወሎ ነይረ ካብአን ወገል ጤና ታንታ ወርኢሉ ኢሉ ናብ ግሼ ሽዋ ወይ ከዓ ንመንዝ እውን ክልተ ወረዳታት ናይ ሽዋ ብኡ እዩ ዝስጋር ስለዚ ኣብ ቀንዲ መስመር ናይ ውጫለ ደሴ ዝኽየድ እዚ ቦታ እዚ ኬትካ ብደረጃ ኢህደግ ዓብ ፅልዋ ኣብ ውሽጢ ናይ ህዝቢ ምሓራ ምግባር ስለተደለየ እዋን እውን ስለዝነበረ ነቲ ቦታ ሓራ ንምግባር ሓደ ካልእ መድረኽ ካልኣይ መድረኽ ናብዚ ዝዓመቐ ክፋል ናይ ደቡብ ወሎ ንምኻድ ከም መበገሲ ካብ ወልድያና ተበጊስና
6: ድሕሪኡ ንሕና ንዝባን ደይብና ዝበዓል ጉጉፍ ካብ ከባቢ ምዕራብ ደሴ ማለት እዩ ብኒኦም በዚ ወረ ሂማኑ ተጠውካ ኢካ ተኣቱ ኣብኡ ቁሪ እዚ ክትብሎ ይትኽእል ኢኻ ኣዝዩ ቆራር ቦታይ ኣብኡ ምሸት ኣቲና ብረት ክንተክል ወዲ ኢባ ድብሉ ሓደ ድልዱል መንእሰይ ነይሩ ትቁሪ ክፃወር ይከኣለን ፌንት ኮይኑ ወዲቑ ምዝራብ የለን ገለ የለን ብቁሪ ጠው ኢሉ ይዘሙ በዚ ሓዊ ብሓዊ ክቢብና እንዲና ድሕሪ ገለ ደቃይቕ ክንቀሳቀስ ጀሚሩ ድሕር ገለ ደቂቕ ምሽ ሞቐል ክዛረብ ጀሚሩ ከምኡ እንዳሃለ ሓዊ ካብኡ መጥቃዕቲ ንጅምር መጥቃዕቲ ጀሚርና ንጉጉፍ ሓሊፍና ንወረኢሉ ካራሚሽግ ማራኛ ክሳብ ዓለም ከተማ ገምገም በፂሕና እቲ ግንባር ደሰይ ግና ውኢና ድሕሪትና ገዲፍና ዘለና እዚ ንውሽጢ ኣቲና መሃል ሜዳ ንፀጋምና ገዲፍና ከይድና እታ ገምገም ናይ ዓለም ከተማ ምስ በፅሓና ፀፊ እዩ ተወርዳይ ትኽእልኒ ካብ ቀሊሉ ዝወረዳ ኣይነበረን ዋላ ካብኡ ምቕፃል እውን ብዙሕ ምቹ ኣይነበረና ተኻትብሎ ካብኡ ተመለሶ ብሉና ተመሊስና ኣብዛ ወረኢሉ ንመፅእ ኣብ ወረኢሉ ኮይና ንመሃል ሜዳ ሃረሞ

0: ባሂልና ማሂል መዳና ድማ ወጋሕታይ ነይሩ ንጎ ፀሓይ በሪቑ ማሂል ሜዳ ልክዕቲ ናይ ፀላኢ ትካላት ይህረም እሱ ተሃሪሙ ወዲ የማነ ምስ ጎሸነ ዝበሃል መራሕ ክፍለ ሰራዊት ምስኡ የማንና ነይሩ ሕጂ እቲ ጎሸየ ኣብ ባዕልታ ቅፃልቲ ዝገምታ ዘረባ ኣነ መፀጋ ኢልካ ካብቲ ብረት ቅድም ኢልና ሓንቲ በራኽ ጎቦ ነራ ብኣይና ዘለና ሕጂ ወዲ የማን ድናሰሓቀ ኣብ ርእሳ ረኺብካያ ድገሚ ዝብለካ ዘሎ ወፈል ተረዲእና ኣሎ ካብኣ ኣብታ ቦታ ፀኒሕና ቅሩብ ፀላኢ ናይ በዓል ደሴ ከባቢ ደፊኡ መፅኡ ነቲ ናይ ወያነ ዝፋዕ ሰብሮ ሰይርዎ ያላ ውፁ ብሉና ሕጂ ካብኡ ውፁ ብሉና ካብኡ ለይቲና ንብገስ ንሕና ቀዲምና ተበጊስና ጉጉፍ ዝብልዎ ዓድላ ናብ ጉጉፍ ሕጂ መስቀላዊ መገዲ እያ ንኮምበልቻ ትኸይድ ንደሴ ድኸይድ ንምዕራብ ድኸይድ ንወረ ኢሉ ዝመፅእ ሰንተርያታ ቦታ ኣብኣ ምሪህ ክብል ከሎ ኢና ንበፅሕ ኣብቲ የማና ፀጋምና ተርአና ሕጂ ቆቁሩብ ይረኣዩ ወታድራ ተርኢ ቀረባ እዩ ሕጂ ከይተኮሳ ከይተትኩሱ ኢና ንሕልፍ መልእኽቲ እታ ማእኸል ከተማ ምሳኣተን ሕጂ ንምዕራብ ኢና ክንጥወ ሰን ሕጂ እታ መኪና ወራልያ ነራ ናተን እዩ ዝመስለን ዘሎ ኣቲና ንምዕራብ ምሰጠወና ግን ተኽሲ ጀሚረ ሕጂ እታ ከተማ ውድእ መሰበርንያ ውዲ ወረደ ርኺብና እንጂ በዓል ወፀጋይ ዘለዎም ድሕሪት እያ ዘላ ካብታ ንመፃናይ ዓድስ ካብታ ነበርናይ ዓድስ ቁሩብ መፅን ሓንቲ ዓዲ ነራ ኣብ ኩሎዎም ተዓፅዮም እቲ ንብረቶም ብእግማል ብሰብ ገይሮም እዮም ብኣጋር ወፂኦም እታ መኪና ቁተቐፂለ ድሕሪኡ በዚ ሒዝና ኣለና ሞ በዚ ውረዱ ዝብለና ወዲ ወረደ ንወረዳኡ ወሪድና ንፀንሕ ድሕሪኡ ሓድሽ መጥቃዕቲ ንደብረታበሩ ይበሃል ካብኣ ተበጊስና ንደብረታበሩ ኢና ንኸይድ
1: ናይ ሳሳ ክፍሎ ጦር ኣዛቢ ሸረቀ ብርሃን ሓደ ካብቶም በላሕሲ ወተሃደራት ናይ መኮንናት ናይ ደርጊ ነይሩ እጂ ኣብቲ ግንባር ዳርጋ ንሱ ምስ መፀ እቲ ግንባር ዝለዓለ ምርጋእ ነይርዎ ድሓር ከዓ ተመክሮ ኣብ ግምት ልእቲ ኢኻ ሳሳ ክፍሎ ጦር ኣብ ግምት ልእቲ ኢኻ ኣብታ ናይ ከባቢ ደብረታቦር ምሳሒዙ ደብረታቦር ናይ ኩሉ መእሰሪ እያ በዚ ባህር ዳር ኣሎ በዚ ከዓ ደሴ ኣሎ ኣብ ማእከል ንድሕር ኣሎ ኮይና ደብረታቦር ፅልሓሳ ዝበረኸት ደብረታቦር ሓደ ዓብዪ እስትራቴጂ እዩ መጀመርያ ከም እስትራቴጂ ፈሊጡ ናቱ መእዘዝ ንቕጣዕ ዝገበራ ሃፀይ ቴድሮስ እዩ ደብረታቦር ሰ ናይ ሃፀይ ቴድሮስ እያ ነይራ ንሪኡ እዞም ናይ ራስ ዓሊ ምስ መፁ ከዓ እዞም ናይ ወሎ ከዓ ኣብኣ ኮፍ ኢሎም እ ኣዝያ ወሳኒት እያ ንስ ከዓ ኣብኣ ኮፍ ኢሉ ፅበይ ዘሎ ወያነ መጥቃዕቲ ገይሮም ዋላ እኳ ንደብረታቦር ሒዞማ ተነበሩ ንበኣል ውጫ ለገፁ እዩ ገፊእዎም
0: ደብረታቦር ተጠቂዑ ኣብ ትሕቲ ቁፅፅር ኣቱ ብምሉእ ሎጂስቲክ ናይ ደብረታቦር ዝወፀ ሎጂስቲክ ኣይነበረ ኣብዚኣ ሕጂ ፀላኢ ናበይ ኮይዱ ወረሳ ከባቢ እዩ ዘሎ ካብ ወረሳ ካብ በዓል ሃሞሲት ኣኻፊብ መፅኡ ሓድሽ ሓይሊ ፈጢሩ ንሕና ንትጉስ ውዒልና ብሉ መዓልቲ ንፀጋምና ድሕር ኢሉ ከዓ ሰሙር ኣለዎ ዓብ ጎበሎ ማይክሮዌቭ ዝነበሩ ኣብኡ ኣሎ ኣብቲ መወዳእታ ሓንቲ ሪዘርቫ ድሓዛ ብሽላ መፀውዒ ዘለዎ ኣሃዱ ኣታያ ሽላ ሎም ለይመትካላ ማለሌት መዓስ ክትመተላ ጎይኦ ተብልዎ እንዳ ጎይኣ ትበልጠቐና ከይዱ ኣብቲ ክሳድ ምስ በፅሐ ንዕውን ጨርጊፈን ጨርጊፈን መሊሶኖ ካብኣ ተተሓሒዞም ወያኑ ብምልኦም ናበዮም ኮይዶም ክሙር ድንጋይ ዝበሃል ርጉና ተረራ ዝሓር ድፋዕ ተተሓዘ ማለት እዩ ንሕና በዓል ሳምሶን የማነ ዘለዎም ኣብ ጎቦ ኣለዉ ስጋዕ ብመፁና ንዕኦም ክንፅበእ ነተን ክልተ ኦራል ነረን እቲ ንብረት ፅዒናዮም ከይዱ በዚ ማእከል ከተማ ገርኩም ተጠንቂኡኩም ከተማ ምስ ወዳእኩም ኣፍታ ብሎኮ ጠጠው ኢልኩም ፀንሑና ኢና ኢለቶም ሃና ኣህዱታት ከይዶም ኣብቲ ማእከል ተዓዲ ምስ በፅሑ ንፀላተ ተኸዲኖም መፅኦም ቦምባ ኢድዮም ክዝርብ ኢሎም ጀሚሮም ወታድራት ኣብ ምምላስ ምስ ኮነ ሕጂ በዓል ወዲ የማና ስጋዕ ናባና ዝወርዱ ተፀቢናዮም ዓይኒ ሒዝኡ ከለና ክንከይድ ከለና ክንወፅእ ምሸት ፈላሶታት ሕጂ እቲ ተራሶታት ናይቲ ገዛውቲ ብምሉኡ ብሬናት ገለመለ ተተኺልዎ በቲ መገዲ ንሓለፍና ኩሉ ጠየት ብርእስናዩ ፊፅፊፅ ዝብል ተኺድና እንዳ ነዳድ ብትኽሳድ ኣላ ንዓውሩ ዲልካ ሓንቲ ዓባይ ቢንቶ ኣላ ነታ ቢንቶ ሰጊርካ እቲ ዓብ ሆስፒታል ናይቲ ዓዲ ኣለዉ እዚ ዓብ ሆስፒታል ከዓ ዝሰሙን ምሉእ ውግእ ተካየደ ኣብኡ እዮም ዘለዉ ውግኣት ወያነ

ኣብቲ ሓሳብ መንፀናሕና ማዕረት ሓክምና ጌታቸው ኣሰፋ ሕጂ ምስ መፃና ሻዕብያ እንኳዕ በይ መፅኹም ጥራይ ዝብል ተሓጉሽ እዩ ኣብዘይ ሕጂ እቲ ቀዋሚ ድፋዕ ናይ ደብረታቦር ይምስረት ማለት እዩ ደብረታቦር ንግሆ ማይ ክትሕፀብ ኢልካ ማይ ጀሪካን ክትቀዳሕ ይትኽእል በረድ እዩ ተቐይር ዝሓድር ኣብዚኣ ንፀንሕ ካብኣ ካልኣይ ግንባር ተፈጢሩ ግንባር ውጫለ ተፈጢሩ

0: ዝኸትክ ከድና መጥቃዓት ገርና እንደገና ውሑ እንጂ መጥቃዓት ገርና ክሳብ ሃይቅኸይና ድሕሪ ንሕናኣ ፀኒሕና ኣብኣ ተኸላኺልና ካብኣ እንደገና ንውጫለ ተመሊስና ካብ ውጫለ ንሕን ኣብ ደብረታወር ና ዘይብና
1: ካብ ወልድያ ተበጊስና ንደብረታወር ዝኸይድ መገዲ ንፀጋም ገዲፍና ኣብ ብቺና ዝተባሃለ ቦታ ንፀጋም ገዲፍና ናብ ጎቦ ክታበር ኢና ንኣቶ ሓደ ዓብይ ሩባ ብደስ የቢሉ ዝመፅእ ዝሰግር ንሰሜን ወሎን ንደቡብ ወሎን ዝፈሊ ሓደ ዓብ ሩባ ኣሎ እዚ ሩባ ዝሰጊርና ድሕሪ ነዊሕ ኩናት ወገል ጤና ኢና ንኣቶ ወገል ጤና ሕጂ ሓደ ካብቶም ዓበይቲ ከተማታት ናይ ደቡብ ወሎ እዩ ወገል ጤና ድሕሪ መሓዝ ኣብቲ ከባቢ ዘሎ ጉፍጉፍቶ ዝበሃል ቦታ ወይ ኣብቲ ከባቢ ዘሎ ናይ መቕደላ ከባቢ ቦታት እውን ክንከዶ ስለ ዝነበረና ኔማነ ፀጋም ተጨናፊሩ እቲ ሰራዊት ስጋብ ታንታ ዝበሃል ቦታ በፂሕና ኣብዚ ቦታ እዚ እዚ ኩናት እዚ ንክካየድ ኣብ ልዕሊ እቲ ቅድም ዝነበረ መካናይዝ ኦረዲ ቅዲም ኣትዩ ዝነበረ መካናይዝ ብርጌድ ተመሊሱ ስለ ዝነበረ እንደገና ካልእ ዝተዋፅኡ ዝመፀ ናይ መካናይዝድ ኣኸዱ ገላዋ ዝሓዞ ኤፍዲሱ ኮይኑ ከዓ ኣብርሃም ፃዕዳ ንስኡ ዝሓዞ መካናይዝድ ብዝተዋፀ መገዲ ከምኡውን ናይ ኮማንዶ ናይ ግራድ ብረታት ብኣብዑ ከዓ እቲ ናይ ኮማንዶ ሓይሊ ኮይኑ እዩ ነዚ ናይ ደቡብ ወሎ ስርሒት ከድና
2: እቶም 11 ሰባት ግን እቶም 10 ሰባት ግን እቲም 8 መንፋዕትታት ኢና እቶም ክልተ ከዓ እቲ ሓደ ኣዛዚ እዩ እቲ ሓደ ከዓ ቴክኒካል ስታፍ ማለት እዩ ኣዛዚና ኣብርሃም ገላዋ እዩ ገብረ ሚካኤል ኣብርሃም ገብረ ሚካኤል ይበሃል ኣብርሃ ለይ ሰሎሞን ፃዕዳ ከዓ ይበሃል እቲ መርሓ መኪና ከዓ ገርየ ኢና ንብሎ እቲ ብገርየ ስለንፅውዖ እቲ ካልእ ስሙ ከም ልሙዳይ ተሓተትና ካብቶም መንፋዕትታት ከዓ ተክላ ብርሃኔ ሓይሊ ኣበርሄ ኣለም ገብረ ሚካኤል ነፀራ ፍስሓፅን መንግስቲ ኣባርኣያ ሰውኡ ተኸስተ ተስፋ ምካኤል ዝበሃል ተስፋ ምካኤል ተስፋ ኣነኸዓ ማለት ኢና ንመቐለ ንኣቱ ዕለት 25 ማለት እዩ ድሕሪ 3 ማለት እዩ
3: ኣብ መቐለ መጀመርታ ዝረኸቡና ኣባይ ፀሓ ስየ ኣብርሃ ፃድቃን ግብረት ዝሰአ እዮም ስለዚ ተልእኾና ነጊሮምና ንደብረታወር ከም ንኸይድን ንወዲ መድህንን ወዲ ገብረ ዲላ ገብረ ዲ ዝበሃል ናይ ከቢድ ግብረት ነይሩ ክንረኽቦ ነጊሮምና ሰብ ገይሮም ሰዲዶም ኣረኺቦምና ኣብ ወሳቶም ተዳሊ ዝፀንሐ ክልተ ቢኦም ከም ንኣጥቕ ነጊሮምና ዝተረፈ ኣብቲ ግንባር ክፀንሐና ምዃኑ እውን ንሓቢሮምና
4: እዞም ክልተ ብረት ናይ ቢኤም እዘም ቢኤም 21 ተረኪብና ንዕኡ ከድልየና ዝል ነቲ ጥዕንኦም ፈትሽና ዘድልዮም ኮታስ ኩሉ ነገር ንዕና ከስርሐና ዝኽእል መሳርሒታቶም ድዩ መፋትሖም ድዩ ኩሉ ነገር ነቲ ብረት ከስርሑ ዝኽእል ነገራት ኣዳሊና ድሉ ምስ ገበርናዮም ብዝኾነ ግን ሳዕ 7 ተበጊሽና ማለት እዩ ምሸት ሳዕ 7 ተበጊሽና ካብኡ ተበጊሽና ንበዓል ወልድያ ቲና
2: ኣብ ወልድያ ዓንዲ ብርሃን በርሀ እዩ ናይ ባዶ 7 ኮማንዶ ኣዛዚ ዝነበረ መቐሎም ኣብኡ ስለ ዝነበሩ ዓንዲ ብርሃን በርሀ እዩ ዝቕበለና ኣብኡ ኦሬንትድ ገይሩልና እቲ ሓደ ባህርያት ናይቲ ከባቢ ኩሉ ነገራስ ኣላሊዩና ማለት እዩ
3: ኣብ ወልድያ ናይ ኮማንዶ ህዝባዊ ግንባር ፀኒሖምና ኣብ መሓዲሮምና ኣብቲ ጫፍ ናይ ወልድያ ዳቦይበየነ ዝበሃል ኣብኡ እትዮምና እታ ገዛ ፅንሳቶም ሃገራውያን እዮም ኣብ ኩለንተን ንሕና እንዳ ተመላለስና ንስራሐ ዝነበርና ከም ገዛና ንጥቀመልና ነርና እታ ገዛ ማለት እዩ ንፅባሒቱ ተበጊስና ሃታሃታ እዩ ነይሩ እቲ ጉዕዞ ምክንያቱ ህዝባውያን ሃርነት ትግራይ መጀመርታ ንከተማ ደብረታቦር መጥቃዕቲ ፈቲኖም ነይሮም እዮም ኣጋጣሚ ግን ፅቕቲ ስለ ዝበርትዖም እቲ ዝገበርዎ ተበግሶውን ብዓወት ኣይተዛዘመን ስለዚ ብኸምኡ ንሃን ኣድላይነት ነይሩ ተሃጓፋቶም ንምምላእ ኣብ ከቢድ ብረት ዝነበሮም ሕፅረት ንምምላእ ኢና ብዝኾነ ኣብ ካብ ወልድያ ብችንኮማጆ ዝበሃል ቦታ ኣሎ ኣብኡ ውዒልና ንፅባሒቱ በስታያሽ ጌርና ደብረታቦር ኣቲና ኣብኡ ኩላቶም እቶም ናይ ኮር ሓለፍቲ ተቐቢሎምኒ ኮር ሓደ ኮር ክልተ ኮር ሰለስተ
4: ኣብ ግንባር ደብረታቦር ምስኣተና ወይ መን ኣብኡ ፀኒሕብና ናይቲ ግንባር ኣዘዝቲ ወይከዓ ሓለፍቲ ዝነበሩ እዚ ሓየሎ ማርኣያን ሳሙራ ዮኑስን ፃድቃን ገብረ ትንሳኤን እዮም ሳይድ ጎብርና ሉ ማለት እዩ ዝፀኒሑና ብዝኾነ ሶም እንጓዕ ድሓን መፀኹም ኢሎም ኣብቲ ርእሲ ሒዝኩሞ ዝመፀኹም ብረታት

0: 222 ቢኤም 21 422 ሚሊሜትር ምድሪ ኸዓ ኣብ ዘሎም ምስ ከዓ ክትዓጥቁ ኢኹም ኢሎም ንዑ ኣረኪቦምና ማለት እዩ። ንዑ ተረኪብና እሱ ውን ዘድልዮ ነገር ኩሉ ጥዕንኡ ፅሬታቱ ተስፊሩ በለመለ ኩሉ ወዳዲና ወታት ነቲ ስራሕ ከድልየና ንኽእል ምድላዋት ኩሉ ምድላዋትና ኣፅፍና ወዲእና ዕለ ሰለስተስ ወዲእና
1: ዕለት ሓደ ወርሒ ክልተስ ኣብ ግንባር ደብረ ታቦር ኣቲና ማለት እዩ። ብንፋስ መውጫ ጌርና ክምር ድንጋይ ጋይንቲ ገለ እዩ ዝበሃል ወረዳ እዚ ጉና ተራራ ዝበሃል ካብ ምስኡ ዝተፀጋዐ እዩ። ኣዝዩ ሲ ለቨል ናቱ በሪኽ እዩ። ከባቢ 4230 ገለኒ ቦታና ኣቲና ናይ ክምር ድንጋይ ጠርጠራ ትበሃል ዓዲ ኣብኡ ሕጂ እቲ ኣሃዱ እቲ ግንባር ኣብኡ ይፀኒሕና እቲ ኣሃዱ ከዓ ከም ቅርፂ መራፍዕ ሒዞም ፀኒሖምና በዓል ገብረ ዝበሃል ከም ስትራክቸር ከም ቦጦለን ደረጃ ትሒዞሞ ስለ ዝነበሩ 422 ሚሜን ክልተ ቢኤምን ንና ሒዝና የ ዝኸድና ኢና ንቕበል። ሕጂ 422 ተረኪብና ኩሉ ሬድ ክንገብር ኣብ ቁልጡፍ ናይ ትብረት ንፅራ ኢና ኣቲና ምዛባት ከዓ ብምሉእና ኢና ቶም ክልተ ቢኤም ቶም ኣርባዕተ ሰባት እዮም በዓል ተክላ ብርጅዋ ጎርዞ ስሌማን ኣድም ኣለም ግሎብ እዮም ነይሮም። ከም ግቡእ ትብረት ሓደ መድፍዕ ካብ 9 ላዕሊ ኣባላት ክኸውን ዝግብኦ ነይሩ። ግን ዋላቲ ኣብኡ ዝፀናሓና 422 እውን በዚ ዘለና መድፋዕታት እቶም ናይ ትክልተ ብኤም ኣርባዕተ ሰብ ክኣትውዎ እዮም። ነቲ 422 ከዓ ኣርባዕተ ሰብ ከክልተ ሰብ ንሱ ተረኪብና ኣብ ምፅራይ ኣብ ቦንቦታቱ ቦንቦታት ብዘይቀልዓሎም ፋሕ ዝበለ እዩ ፀኒሕና ናይ ተፈለየን ናይ ታንኪ ትበል ናይ 85 ናይ ትበል ናይ 76 ብዙሕ ኣፅዋራት ኣብኡ ቦንባታት ስለዝተረከብና ንዑ ክንፈሊ ቁርብ ግዜ ወሲድና ንሓደ 3-4 መዓልቲ ቀኒና ማለት እዩ።
2: 11 ሰባት ወላ ንኹን እምበር ካብ ሓደ ባትርስ ሓደ ሰብ እዩ ዝውዛዕ። ፍዕ ምስ መፃና መጀመርያ 12 ክፍሊ ዝወድኡ ሰባት ሃቡና ኢልና ኢና ንቀደም ነታ ፓራኖሚክ መነፀር ክፈልጥዋ ከም ዘለዎም ገርና እቲ ካሊእ መተኮስ ሰሌዳ በሎ እቲ ፓፕቱ በሎ እቲ ካሊእ ኣይፈልጥዎን እዮም ንሳቶም ንሶም ይፈልጥዎ ስለ ዘይነበሩ ብቐጥታ ብሓፃር ንዓና ከተስራሓና ትኽእል ግን እንታይ ምሂዝና እዛ ፕራኖሚክ መነፀር ክፈልጡ ከም ዘለዎም ገርና ናቶም ኣባላት እቶም ድሓን ደረጃ ክፍሊ ዘለዎም
0: ዕለ ሰለስተ ሕጂ እንታይ ንገብር ኣብቲ ጉና ደይብና እዩ ማለት እዩ። በዓል ዓየኑ ሒዞምና ኣብቲ ጉና ተራራ እቲ ጉና ተራራ በሪኽ እዩ 4200 ሜትር እዩ ብራኽ እዩ ኣዝዩ ቆራሪ ዝሃል እዩ። ሕጂ እንታይ ኢና ንገብር ነቲ እቲ ድፋዕ ናይ ወያነን ኣቀማምጣ ናይ ወያነን ናይ ፀላእን ክንርኢ ኢልና ኢና ማለት እዩ። ሕጂ እቲ ኣገዳሲ ቦታታት ባሃል በረኽቲ ቦታታት ስትራቴጂካዊ ቦታታት ዝበሃል ኩሉ እቲ ሰራዊት ይወደግ ይሒዝዎ ዘሎ ሰራዊት ፀላእ ከዓ ኣብቲ ታሕቲ ኣብቲ ጎላጉል ኣብዚ ናይ በዓል ጋሳይ ኣብዚ ከተማ ጋሳይ ድልዎ ጎላጉል ኣብኡታት እዩ ዓሪዱ ዘሎ። ሕጂ ንኩሉ እቲ ቦታታት ናይ ፀላእ ዓሪድዎ ዘሎ ይርኢና ካብዚ ስጋዕ ብዚ እቲ ግንባር ንሕና ከዓ ናይ ወገን ከዓ ካብዚ ስጋዕ ብዝሒዘሎ ኢሉ ነቲ ቦታታት ኩሉ ይርኢና ማለት እዩ። ርኢና እቲ ዕለ ሰለስተ ትወል ዘድልየና ነገር ምድላዋት ወዲእና ኢና። ዕለት ኣርባዕተ ሕጂ እቲ ተኽሲ ይጅመር ማለት እዩ። ዕለት ኣርባዕተ ፀላእ ኢኻ ንምፍታሽ እዩ ቲቐንዲ ንበረ ንሕና እቲ ሒዝናያ ዝነበርና ብረታት በቶም 2 ቢኤምን 422 ሚሜ ኢና እቲ ተኽሲ ንጅምር። ስለዚ ክንጅምር ከለና በቶም ሓለፍትና ወይ በቶም ናይ ኤፍዲሲ ዝተዋሃበና ዳታታት ብጌርና እቶም መድፋዕጅታት ዝበሃል ከዓ ኩሉ ምድላዋትና ፅፊና የመናይ ግንባር ናይቲ ደብረ ታቦር የመናይ ግንባር የመናይ ጫፍ ናይ ፅርግያ ብና ነርሳ ይነብል ሓደ ቢኤም የናይ ካሃርብ እዮም ድብልና ምናልባት የመናይ ጫፍ ኣዝዩ ወሰን ዝነበረ እናቲቱ ትበሃል ቦታ ንዓ ክድብድብ እቲ ሓደ ቢኤም እቶምሓደ ባትሪ 122 ከዓ ኣብቲ ጎላጉል ናይ ጋሳይ እዚ ጃን ሜዳ ዋድ ሜዳ ዝነበረ ቦታታት ኣብኡ ካሃርብ እቲ ታርጌታት ተዋሂብና ንዓና ብከምኡ እቲ ናይ ዜሮ ሰዓት ምስ ተጀመረ ልክዕ እቲ ስራሕና ጀሚርና
1: ዕለት ኣርባዕተ ወርሒ ሓደ ወርሒ ክልተ ኣብ መጥቃዕቲ ንደብሮ ታቦር ንምትንካፍ ብወያነ ሓደ ፕላን ይወፅእ ብድሕሪኡ ንሕናዊ መተኮስ ሰለዳና እቶም ሓበርቲ በዓል ዳብርሃለይን ኣዛዘ ናይቲ መድፍዕ ገላዋን ምስቶም ኣዘዝቲ ናይ በዓል ሓየሎን በዓል ሳሞራ እዮም ነይሮም ኣብቲ ግንባር ይወፁ ካብቲ ግንባር ናይ ዝጉና ተራራ እዮም ዝወፁ ብለጥልጥ ዝበለ ቦታ ኣዝዩ በሪኽ ንደብረታቦር ከም ድላይካ ዘቋፃፅር ነቲ ከባቢ ብምሉእ ዘቋፃፅር ቦታ እዩ። ንሕና ከዓ መትከልቡራትና ኣዳሊና በቲ ዝግባእ ናይ መድፍዕ ባህርያት ፓፕቱ ጌርካ ገለ ትናታቶም ታርጌታት ምሳቡና ተኺልና ሬዲ ጌርና ማለት እዩ። ሕጂ ኣብዚ ክንትኩስ ተኮይና ግን ዓቕሚ የለን። ሓደ ብረት ሓደ ሰብ ንክልተ ብረት መድፍዕ 122 ንኸውን ኣሎ ማለት እዩ። እንታይ ንግበር ተባሂሉ ካብቲ ናይ ገብረ ገለ ቦጠለንታት ኣባላት ይህቡና ሞ ኦሬንትድ ንገብሮም ብዛዕባ ናይ ክሸፋ እቲ ፓፕቱ ነቲ ማእከላይ ተኮስ ናይቲ ብረት ባዕልና ኢና ንተኽሎ እቲ ብድሕሪኡ ርሕቀት መዝጊብካ ክስታይ ንክትገብር ግን ቁሩብ ንዕኦም ሌላ ሂብናዮም። ካብኡ ኣብዚ ዕለት 4 ወርሒ 2 ብፀጋማይ ወገን ብኣጋር ሰራዊት ናይ ወያነ መጥቃዕቲ ይጅመር። እዚ መጥቃዕቲ ምስ ጀመረ ንሕና እውን ደገፍ ንህብ።
0: እዛ መጥቃዕቲ እዚኣ እንዳተኸይደት ከለካ ብደሴ ዝተበገሰ ብበዓል ማርሳ ወርጌሳ ካብ ደሴ ዝተበገሰ ሓደ ሓይሊ መጥቃዕቲ ንወያነ ፈኒሎም ማለት እዩ። እዚ መጥቃዕቲ እዚ ምስተፈኖ እቲ መጥቃዕቲ ናይ ወሎ ወይከዓ ናይ ደብረታቦር መጥቃዕቲ ጠጠዋ ኣቢሎም ከም ብሓደሽ ንዓና ንማርሳ ወርጌሳ ክንምለስ ከም ዘለና እቲ መካናይስ ናብኡ ይመለስ ተባሂሉ ሕጂ ከምኡ ዘግበሮ ምክንያት ከዓ ነዚ ፀላእ ኣብ ቅድሜና ዘሎ ክንድምስሶ ወይከዓ ክንቀትሎ እንተ ኮይና መካናይ ሻዕብያ ዝመፅ ተኮይኑ ፅቡቅ፣ መካናይ ሻዕብያ ዘይመፅ ተኮይኑ ግን ነዚ መጥቃዕቲ እዚ ክንምክቶ ኣይንክእልና ኢሉ ድግሊት ሰራዊት ተቀይሩ። ብድሕሪኡ ነቲ ናይ ደብረታቦር ጠጠዋ ኣቢልና ኩሎም ኣፅዋራት ናብ ማርሳ ወርጌሳ ወይከዓ ናብቲ ግንባር ውጫለ ዝበሃል ዝነበረ ሽዑ ናብኡ ተመሊስና ዕለ 8 ወርሒ 2 ልክዕ ባፅዕ ክትተሓዝ ከላ ንሕና ከዓኒ ናይ ፀላእ መጥቃዕቲ ንከላኸል ኣለና ኣብ ማርሳ ወርጌሳ ብረት ተኺልና ማለት እዩ። ድሓርታ መጥቃዕቲ ንሳ ምስ ተወደአት ሕጂ ብኣ ከለና እንታይ ንሕና ባፅዕ ክንተሓዘ እንታይ ፈለጥና ንረድዮ እውን ናይ ከፈትና ነርና ኣብ ኩና ስለ ዝነበርና ድሓርቶም ናይ ሎጂስቲክ ገለመለ ናይ ወያነ ብድሕሪት ነይሩ ሻዕብያ ረድዮ ባክፈቱ ኢሎምና እንታይ ኮይኖም ረድዮ ክፈቱ ይብሉና ኣለዎ ይህ እንታይንኩም ባፅዕ ተታሒዛ ረድዮ ክፈቱ እቲ ምስ ኣበልና ጅግና ህዝባዊ ሰራዊት ሓርነት ኤርትራ ንባፅዕን ከባቢያን ተቋፂሩ ዋገለ ትብል ድሕሪ ንሕና ሕጂ እቲ ሓጎስና መልሲ ጎንፊሉ ማለት እዩ።
3: ልክዕ ኣብ ማርሳ ክንበፅሕ ከለና ስሪንቃ ሰብፃሕና ልክዕ ድምፂ ሓፋሽ ኣብኣ ቴስዓ ተታሒዛ ባፅዕ ማለት እያ። ካብዚ ምብጋስ ተኽድና ውጫለ ብደይ ሓደ ነገር ኣትና ማለት እዩ። ካብ ውጫለ ሓደ ቁሩብ ሰሙን ፀኒሕና ንድሕሪት እናተመሲና በዓል ጋይንቲ ግብረታብር ኩምብሪንጋ ይበሃል ቦታ ኣብና ብዝያዳ ግን ኣብታ ጋይንቲ ትበሃል ቦታ ወረዳ ኣብኣ ኢና ነርና ማለት እዩ። እዚ ስቡ የማኔ ናትና የለማኔ ተሰብአ ኣብዛ ናይ ጉና ዝበሃል ቦታ ዓብይ ጎቦ እጂ መጀመርያ ኣብኣ ምሳይ ክትከይድካ ኢልኒ ኣብኣ ከይድና እቲ ቦታ በዲስ ምኾነ ንበዓል ደብረታብር ዘቐንቅን ቀረባ ስለ ዝኾነ ብኡ እሱ ዝፀኒዑ ከም ሓበሬታ መረት ከዓ በሊሑ ንጡፉ ስለ ዝኾነ እቲ መስርሕ ኣብርኢና ድሓር ኣነ ተመሊሰ ማለት እዩ። ኣብ ኣብዛ ናይ ጋይንቲ ትበሃል ሽዑ ክልተ ብረት ተኺድና ግራድ እዩ ነይሩ ኣብኣ ተኩስና ድሓንቲ ዕላም እኳ ፅቡቃሎ ኒ ድሓና ኣለና ኢልና ኣብኣ ተኩስና ካብኡን እኒኦ ብኣ ፈፂምና ከይድና ማለት እዩ። በዓል ደብረ ወታቡር ምስ ተተሓዘ ተኺድና ንበዓል ሃሞሲት ኢና ከይድና ሃሞሲት ከይድና ተኺድና ንከባቢ ባህርዳር ኢና በፂሕና ካብ ባህርዳር ንፀጋም ዘሎ ቦታ ብምሉእ ፀላኢ ስለ ዝነበሮ ወያነ ከዓ ብፀጋም ሸነክ ስለነበሩ ንዕና እኳ ይፀንሐና ሽዑ ሃዲሙ ከይዲ ማለት እዩ። ተኺድና ባህርዳር ኣትና ቤት ትምህርቲ ነራ ሓንቲ ዘንዘሊና ትበሃል ቦታ ፀላኢ ገዲፍዋ ከይዱ ጥቓ ባህርዳር እያ ዳዕራይ ፀላኢ ምስ ገደፎ ተኺድና ባህርዳር ውሽጢ ኣትና ካብ ባህርዳር ወፃኢ ከዓ ማዓስከር ናይ ፀላኢ ዝነበረ ዓብ ነይሩ ፈትሾ ኢሎምና ናብ ከድና ነርና ማለት እዩ። ድሓር ፈትሽና ዋላ ሓንቲ ይፀንሐን ዋላ ብዙሕ ንብረትካ ናይ ይፀንሐን ተኸድና ንባህርዳር መፅና
0: ሽዑ እታ መጥቃዕቲ ንሳ ፈሺላ ፀላኢ ንድሕሪት ከም ዝምለስ ተገይሩ ከም ብሓድሽ ብምሉእና ከዓ ተተሓሒዝና እቲ 122 ይኹን እቲ ቢኤም 21 ይኹን ተተሓሒዝና ናብ ግንባር ደብረታቦር ንምለስ። ኣብ ግንባር ደብረታቦር መጥቃዕቲ ተኻይዱ ኣብኡ ክብድ ዝበለ ኩናት እዩ ነይሩ። ምክንያቱ እቲ ናይ ግንባር ደብረታቦር ቁሩብ ትር ዝበለ እዩ። እተን ጎቦታትን በረክቲ ጎቦታትን ነይርዎም እዩ። ኣዝዩ በረክቲ እቲ ቦታታት ንደብረታቦር ክትሕዛሲ ዳርጋ 3-4 መዓልቲ ስጌርና ኢና። ኣብኡ ሓንቲ ነፋሪት ኣውዲቆም ነይሮም ሰረ ነፈርቲ ዙ 23 ፅቡቅ ሰርሓሎም ነይሩ። ሓንቲ ነፋሪት ወዲቃ ብድሕሪ እዚ እቲ መካናይዝ እቲ ዝድለየ ዕላማታት ንምህራን ዋላ ሓንቲ ፀገማ ይነበሮን። ምክንያቱ ፃዕዳ ኣሎ ገለዋ ኣሎ ኤፍዲሲ ንሕና ሙላኣት እዮም ፃዕዳ ኣዝዩ ምኩር ኤፍዲሲ ናይ ህዝባዊ ግንባር እዩ ካብዞም ሕጂ ተሰዊኡ ኣሎ እቲ ዝድሊ ዕላማታት ተሃሪሙ ደብረታቦር ሙሉእ ብሙሉእ ኣብቲ ተቁፅርና እትያ ደብረታቦር ተቋፃፂርና ኣብኣ ሓደ 2-3 መዓልቲ ገርና እቲ መጥቃዕቲ ንሃሞሲት ገፁ ቀፂሉ
4: ልክዕ ናይ ብሓቂ ዘሕጉስ ስራሕ ኢና ሰሪሕና ምክንያቱ ቶም ሓለፍትና ቶም ናይ ኤፍዲሲ ቶም በዓል ፃዕዳ ናትና ወዲማነይቲ ኤፍዲሲ ነበረ ክልቲኦም ኣብቲ ጎቦ ደቢቦም ኣብቲ ቅድሚት እዮም ኣትዮም ግማን ንፀላዩስ ነቲ ብደቂዕ ከሪኦም ዝክእል ክሕብሮም ዝኽእል ቦታታት መሪፆም እዮም ሒዞም ስለዚ ኣብቲ ቅድሚት ስለ ዝኣተዉ ናይ ዝኾነ ምንቅስቓስ ናይ ዓበይቲ ፅዋራት ኣይኮነን ዋላ ናይቲ ሰብ ዝንቀሳቀሰሉ እውን ዘሪኦም ቦታ መሪፆም ስለዝሓዙ ኣብኡ ኮይኖም ዝሕብሩና ነይሮም በቲ ኣውፅኦም ዝሃቡና ዳታ በቲ ዝሕብሩና ዝነበሩ ከዓ ንሕና ኣብቲ ዝድሊ ዕላማታት ልክዕ ናሃርም ርና ስለዚ ንፀላኢ እንታይ ናይ ገርና ዘይተፀበየ ነገር ፀላኢ ንሕና ከም መፃና ኣይፈለጥ ነይሩ ዘይተፀበየ ነገር ይጋጢሞ ኣብቲ ዝድሊ ዕላማታት ኣብቲ ልዕሊ ኣፅዋራትን ዝተፈላለየ ድፋዓታትን ብልክዕ ኢና ንውድቀሉ ነርና ስለዚ ነቲ ንና ንሃርሞ ዝነበርና ድብደባት ፀላኢ ክፃወሮ ይከኣለን ኣብ ዓፂር ግዜ ካብኡ ተናዊፁ እዚ ግን ሻዕብያት ይኸውን ክኽእል ኣሎ ናይ ሻዕብያ ክኾን ኣለዎ ኢሎም ቀልጢፍ እዮም ካብቲ ሒዘንኦ ዝነበራ ቦታ ከም ዝለቃ ገርና እዮም ስለዚ እቲ ሰራዊት ይህወደ ከዓ ብዘይ ዝኾነ ነገር ነቲ ድፋዕ ካኣትዎ ክፅግዖ ክኢሎም ከዓ ሰራዊት ይህወደግ ማለት እዩ ስለዚ እቲ ኩናት ናይ ንጎ ዕለት 25 ናይ ወርሒ ናይ ወርሒ 2 ጀሚሩ ንጎ ሰዓት 5 ፍርቃን ጀሚሩ ኣብ ውሽጢ 6 ሰዓት ኩሉ እቲ ጎናጎል ናይ ጋሳይ ዝበሃል ኣብዚ ከተማ ጋሳይ ተወዲኡ ኢሉ ማለት ተታሒዙ ፀላኢ ናበይ ከይዱ ሃድሙ ንደብረታቦር ሽዑ ንሕና ካብቲ ላዕሊ ወሪድና ካብቲ ሒዝናዮ ዝነበርና ቦታታት ኣብቲ ሱ ብረታት ተኺልሉ ዝነበረ ቦታ ኣፅዋራትና ተኺልና ናብ መን ናብረትና ቕኒዕና ከዓ ዕለት 26 ና እንታ ቦታ ክሳይ ገና ዕለት 27 ከዓ ደብረታቦር ብምሉእ እቲ ፀላኢ ዋ ዝነበረ ኣብ ደብረታቦር ስለዝኸደ ወያን ከዓ ተኣጋር ሰበት ከቢብዎ ሓዲሩ ማለት እዩ ዕለት 27 ንጎ ሰዓት 5 መጥቃዕቲ ተጀሚሩ ደብዳባት እንዳካየድና ፀላኢ ነቲ ንሕና ካይደ ነበርና ቦምባታት ክፀወር ኣይክእል ነይሩ ቀልጢፍ ክሳይ ድኹን ይባታትን ይሃድን እሳተ ውን እግሪ እግሪ ይርክቦ ተኣጋር ናይ ሰራዊት ይህወደ ከዓ እግሪ እግሪ ኢናርክቦ እሳ ውን እቲ ዕለት 27 ንኣውሽጢ ፍርቅ መዓልቲ እታ ከተማ ደብረታቦር ሓራ ወፅያ ማለት እዩ
0: ንሃሞሲት ተቋፃፂርና ባህርዳር ኣፍ ደገ ባህርዳር ምስበፃሕና እዚ ፅናሕ ንመለስ ተባሂሉ እቲ ሰራዊት ናቶም ኣዋዓሪዱ ንሕና ኣብ ደብረታቦር ቀኒና ማለት እዩ ኣብ ደብረታቦር ምስ ቀነና ድሕሪ ገለ እዋናት ከም ብሓድሽ መንገዲ ንሰሜን ሽዋ ኮይኑ ንበዓል ወሪኢሉ መራኛ ኣለም ከተማ ዝበሃል ቦታታት ኣሎ ወሪኢሉ ናይ ወሎ እዩ በዓል መራኛን ኣለም ከተማን ዝበሃለ ከዓ ከባቢ ተወራረስቲ የን ናይ ሰሜን ሽዋ እዳርገ ሕጂ ናብዚ ቦታ ዘክንከይድ ከለና ቦታታት መንገዲ ኣዝዩ ሕማቕ እዩ ኣፃድፍ እዩ ኣዝዩ ፃድፍ እዩ ብዝኾነ ግን ነቲ ቦታታት ዘይሰጊርና ኣብ ዝባን ምስ ደየብና ንወሪኢሉ መጥቃዕቲ ተኻይዱ ወሪኢሉ ኾነ ጥቃ ከለና ሕጂ ክብድ ዝበለ መጥቃዕቲ ነይሩ ናብዚ ግዜ እዚ ሕጂ ዳርጋ ናብ ወርሒ 3 ገፁ ኸይዱሉ ወርሒ 3 ካብስ ኮይና ኣለና ማለት እዩ ወሪኢሉ ድሕሪ ክብድ ዝበለ ኮይናት ተቋፃፂርናያ ኣብቲ በረኽቲ ቦታታት ሕጂ ናብ ወሪኢሉ ምስ ተቋፀርናያ ወሪኢሉ ሓደ ዝተወሰነ መዓልትታት ጌርና ነርና እስኪ ንክድፋዕ ንርኣዮ ገለ ኢልና ክድፋዕ ምስ ደየብና ከምዚ ብለካ እቲ ከቢድ ኩናት ከቢድ ተኣሽሙ ከም ዝነብርካ ይግለፅ ማለት እዩ ድሕሪ እዚ ንወሪኢሉ ተቋፃፂርና ብዘለና ይቀፂልና ንቀራምሽግን መራኛን ዝበሃሉ ዓበይቲ ጎቦታት እየን እስትራተጂያዊ ቦታ እዩ ንዕን ተቋፃፂርና ቁልቁል ወሪድካ ሕጂ ከምዚ ኢልካ ምስ ደየብካ ኣለም ከተማ ኢካ ትርከብ ኣዝዩ በሪኽ ቦታ እዩ ንኣለም ከተማ ክንኣትዎ ከለና ልክዕ ከምቲ ኣቐዲሙ ዝተካየደ ኩናት ክብድ ዝበለ ኮይናት ተካይዱ ኣለም ከተማ ሙሉእ ሙሉእ ተታሒዛ ኣለም ከተማ ምስ ተታሕዘት ሕጂ ንሕና እንታይ ኢና ንገብር እቲ ማያዊ ዓቕሚ ንሕና ኢና እቲ ጉልበታዊ ዓቕሚ ከዓ ናቶም እዮም ብፍላይ ካብቲ ብኦም 21 ዝነበረ እቲ ኣፍልጦም ገሊኦም ባህሊ ዝነበሩ እዮም ገሊኦም ተምሃሮ ካብ ዝተፈላለየ ሃብታት ዝመፁ እዮም ካብታ ክፍ ተዕሊም ዝመፁ እዮም እዞም ሰባት እዚኣቶም ሕጂ ንሕና እንታይ ኢና ንጥቀመሎም መብዛሕትኡ ግዜ ሓለዋን ነቲ ብረተ ከዓ ከመይ ጌርካ ከም ዝጎርስ ንምህሮም ሙሉእ ብምሉእ እቲ ናይ ምትኳስን ናይ ምትካልን ሓላፍነት ናብቶም ክልተ መድፋዕቻ ዝነበርና
4: نبا نايتي حلفنت علم كتمام ساعتنا حجي.

0: ዝነበሩ እቲ ቦታታት ተቋፂሮም ንበዓል ሸሸመኔ ገፁ እቲ ፀላይ ወፊር ሓዲሙ ኣብዚ ቦታ እዚ እንታይ ኢና ንገብር ኩሉ ግዜ ተኮናት ክዓርፍ ከሎ ነቲ ብረት ኣብ ሓደ ቦታ ክጥርንፍኩም ዘለዎ ተገይሩ ንሕና ከዓ እቶም 11 ሰብ ኣብ ሓደ ቦታ ኢና ንጥርነፍ ኣለም ከተማ ተታሒዛ ሙሉእ ብሙሉ ተቋፂርናያ ማዕርያ ከዓኒ መሃል ሜዳ ትበሃል ኣላ ካብኡ ንምብራቅ መዝናገሸ እዮም ዝልዎ እዚኣ እውን ተታሒዛ ማለት እዩ
1: ናይ ኮማንዶ ዝነበሩ ሽዑታርኦን ዘይርስዓና ነቲ ናይ ኢትዮጵያ ቦታ ወዲ በርሀ ሳምሶም ፃዕዳ ዝበሃሉ ነሮም ከም ከብዲ ኢዶም ነቲ ዝነበረ ቦታ ዝፈልጥዎ ንዓና እውን ኩነታትና ይፈልጡ ነሮም እዮም ብጉቡእ ማለት ርስዑ ዘይደሊ ምክንያቱ በይንኻ ተነፂልካ ክብል ስለ ዝብል ኣብሳቶም ኣብ ነፍሲ ወከፍ እዋን ወዲ በርሀ ዳሃይና ይፈልጥ ነይሩ እዩ ማለት እዩ ስለዚ ብድሕሪኡ ናብ ወላ ሕክምና ንባዕሉ ዶክተር ዮሴፍ ይበሃል ነይሩኡ ብርእሰ ተኣማነት ኢና ንሕና ንሰርሕ ነርና እዚኣ ክንከውንና ይንብል ነርና ኣንባ ንዶ ንዓናስ ነቶም ኣብኡ ዝነበሩ ናይ ወያነ ዝተሃርሙ ዝተሰብሩ ካልእ ዝኾኑ ብምልኦም ዶክተር ዮሴፍ እዩ ይሕክሞም ነይሩ ንሕና ብዛዕባ ዝኾነ ሽግር ኣብኡ ዝሰክፍ ነገር ኣይነበረና ብሕክምና ምክንያቱ በዓል ዶክተር ዮሴፍ ምሳና ስለ ዝነበሩ እምባ ንዶ ንዓናስ ንካልእ እውን ይኮኑ ስለ ዝነበሩ በዓል ወዲ በረ ዝለዓለ ብቕዓትን መረዳእታን ስለ ዝነበሮም

ካብዚ ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘን ዝኸበረን ሰላምታና ተቐበሉ። ክቡራትን ክቡራንን ተዓዘብትና ከመይ ቀኒኹም? እንሆ ሎሚ እውን ንኣሳት 4 ደቓይቕ መደባትና ሰሪዕና ምሳኹም ክንፀንሕ ኢና። ክሳዕ መወዳእታ መደብና ምሳና ሓቢርኩም ክትፀንሑ ቅድሜና እዩ። ሕጂ ናብ ዝርዝር ትሕሶና ክነስግረኩም። እዚ ቅንያት እዚ ቅንያት መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ምዃኑ ድሮህ ፈሊጥኩሞ ቀኒኹም ኣለኹም። ነዚ ምኽንያት ምምግባር ድማ ኣባላት ቤት ትምህርቲ ሰውራ ነበር ዝኽርታቶም ከካፍሉና ምሳና ክፀንሒኦም። ሕጂ ናብቲ መደብ ክስገረኩም ሰናይ ምክትታል።

0: ኣብ 1975 ዓ.ም ብሰሪ ጨካን ግፍዒ ስርዓት ኢትዮጵያ ካብ ዝተፈላለየ ዓድታትን ከተማታትን ኤርትራ ዝተመዛበላ ስድራ ቤታት ናብ ሜዳ ኤርትራ እየን ውሒዘን። ህፃናት፣ መንእሰያት፣ ዓበይትን ኣረጋውያንን ከይተረፉ ሂወቶም ንኸትርፉ ምድሮምን ንብረቶምን ራሕሪሖም ጥራይ ኢዶም ኣብ ገድሊ ምስ ዓጎቡ ነቲ ውድብ ዓብዪ ፅዕነት እዩ ነይሩ።
1: ንሳሕል ምሰደየ ወፅ ኣቦይ ንሜዳ ምስ ወፀ ምስ ሓደ ምዕባይ ሓወይ ሒዛትና ንሳሕል ከይዳ ኣብ 76 መጀመርያ የተወሊደ ኣነ ተሓዚለ ሓወይ ከዓ ብእግሩ ማለት እዩ ተዘይተጋገየ ምዝላቕ ኣብ ምዝላቕ እዩ ካባፀዒና ከዓ ንሜዳ ከድና ማለት እዩ።
2: 81 ና ካብ ኣስመራ ወፂና ኣቦና ኣብዚ ፈዳይን ስለ ዝነበረ ምስ ወፀ ኣዴና እውን ተሓባባሪት ስለ ዝነበረት ናይ ህዝባዊ ግንባር ማለት እዩ ክትኣቱ ክትወፃኢ ካኣለትን ጠርኒፋትና ንዓይኒ ሓፍተ እዩ።
3: ኣቦና ኣቕዲሙ ኣብ ሜዳ ኮይኑ በቲ ናይ ሽዑኡ ከም ዝርዳእኒ ደቀይን በዓልቲ ቤተይን ይምፅን ኢሉ ይሓትት ሞ መልሲ ብክፍሊ ህዝቢ ድመፅእ ወረቐት መፅያ ኣብ ኣኽርያ ነደይቲ ውሃባ ደቂ ክሒዝኪ ዝርፈ ውረድ እያ ትብል ሒዛት እናተወርድ ማለት እዩ።
4: ሕጂ ቅድሚ ምዝላቕ ሰብ ውዳቤታት ነይሩ ትሕቲ ህዝባዊ ግንባር ዝነበረስ ማሕበር መእስያዶ ናይ ደቂ ኣንስትዮ ከምኡ ከዓ እቶም ብዕድመ ንእስ ዝበልና ከዓ ማሕበር ቀያሕቲ ዕምባባ ገሊሎም ኣብኡ ተጋዳላይ ንምምሳል ተገብሮ ምንቅስቃስ ነይሩ ምስኦም ተጠሪፍና ነርና ማለት እዩ። ኣብኡ መዝሙር ትምሃር ገለገለ ንእሽቶ ፖለቲካ ከዓ ምሁርካዮም ግን ገሊኡ ትሕዞ ገሊኡ ከዓ ትሕዞን ኢኻ ከም ንእስነት ማለት እዩ። እቲ መዛሙር ግን ትሕዞ ኢኻ ድሕሪኡ ከምቲ ታሪክ ንፈልጦ ከዓ ናፅነት እናተፀበና ከለና ምዝላቅ ኮይኑ ምስ ህዝባዊ ግንባር ኣዝሊቕና ሽዑኡ ብሕፅር ዝበለ ዜሮ ኣቲና ኣብ ዜሮ ከዓ ክልተ ቦታታት ነይረን ሓንቲ ብዙሕ ሰብ ዝፈልጣ ዜሮ እያ ሓንቲ ከዓ ሳትረብ ሳልሳይ ክፍሊ ስለ ዝነበርና ናብ ሳትረብ ከድና ኣብ ሳትረብ ትምህርቲ ጀሚርና ፀላ እውን ቀፃሊ መፅእ ስለ ዝነበረ ካብኡ ከዓ ምዝላቅ ኮይኑ ዝኩሉ ቦታታት ናይ ሳሕል ብበዓል ቀብርኦት ጌርካ ንእሽፈልከት ጌርካ ገረግር ኣስመራ ዓራግ ሃወልዕ ዓየት ጌርካ ከዓ ኣብ ጀልሃንቲ ኣቲና ማለት እዚ
2: ክወፅእ ከለኹ ምስ ስድራየ ወፅ ተሓዚለ ከለኹ ምስቲ ዕግርግር ዝነበረ ናይ 75 ምስ ስድራይ ወፂና ንደብዓት ዝበሃል ዓዲ ከም ዝበፃሕና ኣብኣየ ዝዝክር
5: ድሕሪ ዕግርግር ናይ 75 ነበረሉ እዚ ጃምላዊ ቅትለት ኣስመራ ድሕሪኡ ኢና ኣቦና ገዲፍና ስለ ዝወፀን ኣብዚ ምስ ተሓበር ስለ ዝነበረ ምስ ፈዳይ ክሕዝቦ ምስ ደለዩ ሃዲሙ ምስ ከደ ኣይደንጎና ንድሕር ተዓግርግር ንሕና ከዓ ተጋፋጊፍና ምስ ስድራና ኩሎም ምስ ኣሕዋትና ምስ ገለ ንሳሓል ንኸይድ
6: ኣዋፃፃይ ንሜዳ ኣነ ኣብ ኣኽርያ እየ ተወሊደ። ኣብቲ ግዜቲ ኣደይ ዓባየይ ሓትነይ ክሽቅጣ ኢለን ከረን ከይደን 76 የተወሊደ ኣብቲ ግዜቲ ግን 78 ጓል 2 ዓመት እየ ነይረ። ኣደይ ኣብዚ ግዜ ዝነፍሶ ፀር ስለ ዝነበረት ንዓይ ሓትነይ ሓዚላትኒ ነይራ ሓትነይ ሓዚላ ንምፀንሐት ዕግርግር ምስ ተፈጠረ ኣብ ዝባን ሓትነይ ከለኹ ምስ ስድራይ ተፈላለዩና ማለት እዩ። ሓትነይ ንዓይ ሒዛ ሓዚላ ንሜዳ ከይዳ ኣደይን ዓባየይን ከዓ ናብቲ ዝነበሮኦ ነስመራ ተመሊሰን ተጣፋፊአን።
0: ኣብ መስከረም ናይ 1976 እዩ ድማ ናይ ፈለማ ቤት ትምህርቲ ሰውራ 300 ተምሃሮ ሓቂፉ ዝተበገሰ። ብሕልፊ ውሉድተን ስድራ ቤታት ዝኾኑ ህፃናት ኣልያ የድልዮም ነበረ።
5: ሕጂ እቲ ካብ ዝተፈላለየ ዝመፀ ብፍላይ ኣብቲ ንሕና ዝመፃናሉ 83 ብና ህፃናት ዝመፁ ነይሮም። ሕጂ እቲ እና ህፃናት ዝበሃል እንታይ እዩ ንእሽተይ ክሳይ ክበኩም ገሊኡ ኣብ ካብዚ ካብ ውሽጢ ፀላኢ ካብቲ ግፍዕታት ዝነብሩ

0: ወረብሉ ገለ ኣቡና ኣዲኡን ብግፍዕታት ፀርጊ ፀላ የቕተሉ ሞ እዚ ህፃን ክበክ ፀንሕ ወይ ገለ ህዝባ ግንባር ብቶም ኣብ ዝነበሩ ሓፋሽ ውድባት ይወስድዎም ገሊኡ እውን ምስ ኣቦና ኣዲኡን ምስከ ደሞ ኣቦና ኣዲኡን ክጋደሉ ንድፋዕ ኸዱ ሞ ነቲ ቆልዓ ብንእ ህፃን ስለ ዝኾነ ኣብቲ ና ህፃናት ክኸይድ እዚ ና ህፃናት ዝበሃል ካብ ትሕቲ ዓመት ዘለዎ ናይ ኣዋርሒ ጀሚርካ ክሳብ 3-4 ዓመት ዝኾኑ ስጋብ 5 ዓመት ዝኾኑ ዝናበይሉ እዩ ብከምዚ ክብለኩም ፀናሕኩ ዝተፈላለየ ዝተኣከቡ ማለት እዩ
1: እዞም ብዜሮ ትሕዝቶ ዝፈለሙ ቆልዑ ሓያል ሙቐት ጥምየት ዕርቃን ክሰግሩ ግድነት ነበረ ብሕልፊ ኣብ 1978 ምዝላቕ ምስ ኣርከበ ሃድን ጸላኢ ተደሚርዎ እኹል ዝኾነ መግቢ ይኹን መጽለሊ ኣብ ዘይብሉ ካብ በረኻ ናብ በረኻ ክጓዓዙ ተኸላቢቶም እዮም
2: እቲ ካብ ዜሮ ንሱዳን ዝነበረ ጉዕዞ ግን ብጣዕሚ ኣህላኺ ኩሉ በቃ ሕሰም ዝበሃል ሲ ሽዒና ርእናዮ ማለት እዩ እቲ ድኻም ናይቲ ጉዕዞ ጥራይ ደይኮነስ ዋላቲ ናይ ናብራ ሕሰም እውን ነርና ዩ ጥሜት ነይሩ ዕርቃን ነይሩ ሕፅረት ጫማ ነይሩ ሕማማት ነይሮም በዓል ዓበቕ ነይሮም ታይፎይድ ነይሩ ዓሶ ነይሩ ኮታ እቲ ሕሰም ዝበሃል ሲ ሽዒት ዝኸፍአ ነይሩ ናብላት ኣብ መንሽሙስ ጀልሃንቲ ምስኣትና እቲ ንቡር ናብራ ተመዓራር እዩ ነይሩ ክበሃል ከኣል እቲ መግቢውን ብመጠኑ ተመሓይሹ ነይሩ ክበሃል ከኣል እዩ ምስ ኣብ መገዲ ዝነበርናዮ
3: ምስ ዝነበረና ዕድሜ ጫማ ዝበሃል እውን ኣይነበረና ቤት ምሶራ ኣነ ከባቢ 4 ዓመት ኣብ ቤት ምሶራ ጫማ ይረኣኹ እቲ ሽዑ መሊሰ ንመፃኹ ጫማ ዶች ነይሩ እቲ ዶች ምሳይ ክቕፅል ስለዘይከኣለ ንሱ ተደርቢስ ብጥራይ ግረ እዩ ዝኸይድ ነይረ ስጋብ እታ ፋብሪካ ናይ ጫማ ተጀሚራ ትበሃል ኣብ መፋርቕ ናይ 80ያት ያዲገለ ብጥራይ ግና ኢና ንኸይድ ነርና ጫማ ዝነበሩ ሰብ ኣይነበረን እቶም ናእሽቱ እጋሮም ዳ ኣበባ ዝበሃሉ ካብ ሱዳን መፅኦም ነሩ ጫማ ካብ ሱዳን መፀ ፃዕዳ ጫማ ነይሩ ንእሽተይ እዘይኮይኑ ካልእ ግን ብዘይ ጫማ እዩ ዝኸይድ ነይሩ
4: ዕንጨይቲ ክንወፈሪና እዮም ኢሎምና ገመድ ሒዝና ኢና ተበጊስና ክምብገስ ከለና ገመድ መውፈሪ ዕንጨይትና ሒዝና ገለ ዝሓር መገዲ እንዳነውሑ ኸይዱ ብበሊቓት ገይሮም እቶም ቅድሜና ዝኸዱ ካብ ፋሕ ንቐብርወት ብካልእ መገዲ እዮም ኣትዮም እቶም ንሕና ድሕሪ ዝመፃእና ዝበዛሕና ተሰሪዕና ክንከይድ ከለና ዝኾነ ናይ ፀላኢ ናይ ታንክታት ናይ መኻይን ምንቅስቓስ ኣብ ከባቢ ኣልጌን ስለ ዝነበረ ነታ መገዲ ገዲፎም ንዓና ንጎቦ ኣደይቦምና ብጣዕሚ ነዋሕ ጎበያ ድሓር ታባ መግዛእቲ ኢሎማ ተጋዘልቲ ድፋዕ ምስ ገበርዋ ንሕና ሽዑ ክነዝልቕ ከለና ታባ ስሕብ ምእቲ ጣውፂኢና ኣላ ሓደ ጫፍ ኮይኑ ንረአየካ ሞ ብኣጫፍ እንዳበልና ከለና ካብቶም ዓበይ ተምሃሮ ላምፓዲና ሒዞም ገለ ይሰድዎሞ ላምፓድ ናብርህልና እቲኣታ መወዳእታ ብልና ንኸይ ተበልካ ክእል ፀንሓከ ስሕብ ምእቲ ጣውፂኢና ኣላ ኣነ ኣብኣ ደቂሸ ተሪፈ ንሕና ቅድሚ ተሰሪዕና ስለነበርና ኣብ ሓደ ብራ ከምስ በፃሕና ኣብሩኽ ኢሎምና ሕጂ ብምሉእና ደቂሽና ደቂ 11 ዓመት ኢና ሽዑ ድሓር ኩሉ ሰብ ኣብሪኹ እቲ ክንዕርፈላ ዝግባአና ግዜ ምስ ተወደአ ኣተሲኦም ሰብ ወገሶዎም ኣነ ይሰማዕኩን ኣይተስኡንን ኣነ ብኣ ሓዲረ ንጎብድ እተበልኩ ፀሓይ በሪቓ ሰብ የለኦም የለ ንዓቐበት ንኸይድ ከም ዝነበርና ዝክርእ ንዓቐበት ብብገስ ሓደ ገባር ርክብ ካብ ከረን ስለ ዝወፃእኩ ቅርብ ትግረ ክእል ነይረ ይሓቶ ሒዙ ፈልከት ኣምፅአኒ ንዓይ ቤት ምርቶ ኣብራ ቅብርወት እዮም ኣትዮም ነይሮም ካብ ፈልከት እቶም ተጋዘል ተረኪቦም ንቅብርወት ኣብፅሖምኒ
3: እዚ ኣብዚ ደረጃ እዚ ዕድመ ከለናይ ናዝ ኩሉ ጉዕዞታት ተጓዒዝ ነዮ እሞ ነፈርቲ ብላዓሉ ኣለዋ ምስ ማእልያ ዘይብሉ ሽግራት እዩ መወዳእታ ከዓ ንጀልሃንቲ ኣቲና ማለት እዩ ኣብ ጀልሃንቲ ንርእሱ እቲ ዝነበረ ሙቐት ናይ ጀልሃንቲ ልዕሊ 41 ዲግሪ ሴንቲግሬድ ዝኸይድ ዝነበረ እዩ ኣብኡ እውን ብጥራይ እግርና ኢና ንኸይድ ነርና ብጥራይ እግርና ንከይድ ከለና መብዛሕትና እንታይ ጫማ ነርና ባኮይ ጫማና ነይሩ ባኮይ ጌይርካ እዚ ናይ ኢንፊጂን ተኣሽሙ ካብ እንዳስንኩላን ላዕልቲ ናይ ሕክምና ካብኡ ናይ ኢንፊጂን ሒዝካ ትመፅእ እግርካ ባኮ ጌይርካ ትጥምጥማ ንክሽን ክትከይዚ ቀትሪ መጀመርያ ጠጠው ኢልካ ትሪኣታ ትሸነላ ቦታ ኣብየንቲ ገረብ ከም ተኣትዮካ ተዝተባሃል ወይ ቀትሪ ዝረእኸያ ግራብ ኢካ ተኣሽ ዝገብሩ ካብኡ ካብቲ መውዓሊካ ብጉያ ከድካ ኣብታ ትሕቲ ገረብ ኢካ ተኣቱ ምክንያቱ እቲ ፀሓይ ክትፀዋወሮና ይትኽእልን እያ ዕንጨቶ ትወፍር ትኾንካ ጥራይ እግርካ እዩ ዝኩሉ በረኻታት ሽዑ ነተን ኣሌትና ጫማ ውሃባ ስለነበራ ካብአን ከድካ ጫማ ትቀዳደም ኢኻ ካብአን ለሚንካ ጫማ እስተን ጥራይ እግረን ዝፀንሓ እስኻ ነቲ ጫማአን ጌርካ ንዕንጨት ትኸይድ
5: መጀመርያ ንቤት ምሰውራ ከኣቲ ከለኹ ካብ መራፊት ኣትየ ካብ ጀልሃንቲ መሬት ሱዳን ስለ ዝኾነ ሰብ ካብኡ ወፅእ ስለዝነበረ ውፁእ ስለተባሃለ ኣዴታትና ከዓ ንዓና ኣደይ ምስ ከም ኣዳ መሰላ ኣዴታት ንመራፊት ማእቶት ከይደን ማእቶት ምስ ከዳ ካብኡ ኢና ሕጂ ዕድሜና ኣኺሉ ንቤቱም ሰውራ ንኣቱ ቤቱም ሰውራ ኣብ 82 መወዳእታ 83 ኣቢለ ኣቴ ሽዑኡ እቲ ቦታ ዱር እዩ ነይሩ ሕጂ ቁሩብ ኣብ መራፊት ጎልጎል እዩ እቲ ቦታ ግን በረኻ ምዃኑ ይተረፎን ሓውሲ በረኻ እዩ
3: ኣብ መገዲ ሓደ ግዜ ገዓት እግኖሳ ትበሃል ነራ ገዓት ተጋዒታስ መሊሳ በታ ስቆ ከዓኒ እቲያ ገዓት ገይሮም ናይ ግድን ከም ትበልዓ ገብሩ ናይ ግድን እያ ነ ገዓት በቲ ሕሩጭ ጌርካ ክትበልዓ ሳይት ላዓልካ ያ መጀመርያ ግዜ ድሓር መሊሱ ኣብ ሓውልዑ ክንኣቱ ከለና እቲ ዝተባላሸወ ተኣሽ መፂ እዚ ፋጆሉ መፂ ሰብ ፋጆሉ እንዳ ኣልየ ክበልዕ ጀሚሩ መን ፋጆሉ ኢለኢልኳ ተባሂሉ መምህር ኣብ ልዕሊኻ ተጠብል ሓደ ኣላይ ናይ ግድን ክትበልዖ ስለ ዘለካ ክትጓዓዝ ኢኻ ጉዕዞ እንተሎስ ናይ ግድን ክትበልዓ ኣለካ ማለት እዩ ብግዴታ ክንበልዖ ከም ዘለና እተገይሩ ከም ንብልዕ ግበር ነይሩ ድሓር ግን ጀልሃንቲ ምሳእትና ዋላእቲ ሃንዛ ድሓን ዝኾነይ ካልእቲ ፀብሒ እኳ ዝሓሸ እተደይኮነ ኣብ ዝተፈላለየ ግዜ ስጋ ሕረደልካ እዩ ድሕሪ ብዙሕ ድሕሪ ብዙሕ ቤት ትምህርቲ እውን ኣዝዩ እንዳበዝሐ ይኸይዱ መጀመርያ ክንቆም ክልና ዝነበርናዮ ንሓር ከዓ ማልያ ደይብሉ ሰብ ስለ ዝመፀ ነቲ ኩሉ ኩሉ ግዜ ክስንከት ዝኽእል ወይ ክሕረት ዝኽእል ሕሩድ ኣይነበረን ኣብ ገለገለ እዋናት ግን እቲ መግቢ ወይ ትፀብሒ ዝቕየረሉ ግዜታት እውን ነይሩ እዩ ማለት እዩ
1: እዞም ሕቕፊ ስድሮኦምን ናይ ህፃንነት ሂወትን ኬስ ተማቕሩ በረኻ ዝሰፈሩ ህፃናትን ቆልዑን ተማሃሮ ቤት ትምህርቲ ሰውራ ከም ንኣሹ መጠን ዘድልዮም ብዙሕ ነገር እኳ እንተነበረ ግዜን ኩነታትን ስለ ዘየፍቀደ ግን መስገደል ክሰግሩ ተገዲዶም እዮም
6: ኣዴታትና ስግር ሩባ ንሕና ናብ ስግር ኢና ደቂ 6 ዓመት ኢና ቤት ምሶራ ምስኣተና ክንሕፀብ ንሩባ ክንወርት ከሉና ኣዴታትና ንሪአን ኢና ገዛና ስፊት ንፊት እዩ ማስ ወላ ክሸኒ ኢልካ ከትካስ ኣዴኻ ክትወፅእ ክትኣቱ ኢኻ ትሪያ ሕጂ ኣዴ ንሄለት ኢልካ ፈሊጥካ ክሸኒ ኢልካ ትኸይድ ሞ ኣዴ ንሄለት ክትብል ኢኻ ትውዕል እንደገና ሩባ ክንሕፀብ ኮና ኣዴላ ኢልካ ግን ኣይትኸይድኒ ኢኻ ምክንያቱ ምሳኻ ኣደ ዘይብሎም ስለ ዘለዉ ንዕኦም መሲልካ ኢኻ ኮፍ ትብል ክመፃኻ ከለዋ ክዳውንቲ ሓፅባልና ሞ ክመፃና ከለዋ ኣብዚ ጎልጎል ኮፍ ንብል እቶም ንኣሽቱ እተን ኣዴታትና ይርኣና ንሳ ትሪኤካ ላስኻ ትሪኣ ኣለካ ግን ኣደ ንሄለት ኢልካ ሱቕ ኢኻ ትብል ሳውን ፍልይ ኢላ መፃይ ትስዕመካ ብሓበርያ ትስዕመካ ሕጂ ናብቲ ደኻ ዘላቶ ተቐርብ ክትስዕመካ መታን ገለ ከምዚ ፍልይ ክትብል ግን ኣይትደልን ኢኻ ካብ እቶም ካልኦት ምሳኻ ዘለዉ ሲ ክትፍላእ ኣይትደልን ኢኻ ግን ከመይ ገይረ ንክልኦ ነረን ወላ ሕጂ ብጣዕሚ ትገርመኒ እያ ማርያ ትገርመኒ በቃ
5: ህወት ቤት ምሶራ መቸም ከም ዝበልክዮ ብንኣሽቱና ስለ ዝኸድና ኣብዚ ከመይ ነርና ኣብኡ ከመይ ከተጋናዝቦ ቅርብ ክሳ ይኮነካ እዩ ድሕርና ፅነት ግን ተመሊስካ ክትጥምቶ ትኽእል ሕጂ ክንዲሰብ ኮይንካ ከተስተውዕል ምስ ጀመርካ ገለ ተጋናዝቦም ሕጂ ደሎ ተማሃራይ ገለ ጋናዚብካ ክትሪኦ ከለካ ቤት ምሶራ መቸም ሓደ ቤት ምሶራ ክበሃል ከሎስ ከምዚ ስሩዕ ቤት ትምህርቲ ድመስሎ ሰብ ቤት ትምህርቲ ከምዚ ሩማት ሃልይዎ ሰድያ ሃልይዎ ቴብል ሃልይዎ ገለስ ትመሃረሉ ቤት ትምህርቲ እዩ ድመስሎ ቤት ምሶራ ግን ከምኡ ይኮነን ኣብ በረኻ ብፍላይ ከዓ ኣብ ሩባ ፅብብ ድበለ ሩባ ኮይኑ ኣነ ሕጂ ብዓራርብ የቤት ምሶራ ኣትየ ዓራርብ ካብ ባዶ 2 ክሳብ ባዶ 5 ባዶ 3 ዘሎ ስጋ እቲ ጎልጎል እንዳ ቦይሩእሶም ሽንጭሮ እዩ ፀቢብ እዩ እዚ ፀቢብ ዝኾነሉ ምክንያት ክትሕባእ ማለት እዩ ካብ ነፈርቲ ደብዳብ ናይ ነፈርቲ ብቐሊሉ ከይረክበካ ብፍላይ ባዶ 1 ባዶ 2 ባዶ 4 ክረክባኻስ ኣይክእላን ኤናው በርከ ዳርጋ ከምዚ ኢልካ ምስጠመትካ ዳርጋ ተክልተ ጎቦ ድላ ገብደሎ ኮይኑ ይስማዓካ ብማዕዶ ክትመፅ ኮላ ሕጂ እዛ ስዋይ ኣብ ከምኡ ተደኩኑ
7: ቆልዓ ኩሉ ግዜ ናቱ መዘና እንድሕር ኣለዎ ኮይኑ እቲ ዝበዝሕ እናፍቀቱ መራሳስዕ ኣለዎ ስለዚ ኣብ ሓደ ጋንታ ኣብ ሓደ መእከቢ ምስ ተኣከብና ከዓኒ ነቲ ኩሉ ናፍቆትና ነቲ ምፍላይ ካብ ስድራና ከረስዓና ዝኽእል ኩነታት ኣብኡ እዩ ተፈጢሩ ምክንያቱ ካብ ዝተፈላለየ ቦታታትን ካብ ዝተፈላለየ ወለድን ዝመፃና ንኣሽቱ ህፃናት ይሕዋት ኣብ ሓደ መኣዲ ተኣኪብና ሕጂ ነቲ ዝነበረና ናፍቆት ስዒርና ክንወፅእ ብህፃንነትና ማለት እዩ ነታ ዝነበረትና ናፍቆ

0: ብዓቕምና ስዒርናዮ ክንወፅ ሲ ንዓና እዚኣ ይሓጊዛትና
1: እቲ ኣመጋግባ ማለተይ ከምዚ ነይሩ ነይሩ ከምዚ ዝበልኩኺ ምሕምባሻ ይገብራልና እየን መቕልያ ገብራልና እዚ ሕጂ ዘይቲ ንብሎ ማለት እዩ ከምኡ ገብራልና ግን ነዚ ኩሉ ሰብ ከምኡ ክገብራ ምክኣለን ኣብ ሓንቲ ጋንታስ 120 ገለ ይኩ ከምዚ 50-30 ገለ ከይመስለኪ 120 ሰብ ክንደይ ከተን ኣለይቲ 5ሽተ 6ዱሽተ ሕጂ እቲ ሚዛኑስ ብከምኡ ኢካ ትሪዮ እጂ ኣነ ደይ ርስዑ እቲ ኣመጋግባ መቸም በረኻ እንዲ በረኻ ምዃኑ ይተርፎን እዩ ድሓር ከዓ መግዛእቲ እዩ ከዓ ከምቲ ዝድለየ ከምቲ ቆላዕ ዝዓብዮ ክሳይ ትኸውን ኢኻ ግን ብዝከኣሎ ትውድብ ዝኾነት ብልፅቲ ነገር ወይ ከተማ እንተተታሒዛ ድዩ ካብኡ ዝሰለብዎ ድዩ ገለገለ መጀመርያ ናብ ቤት ትምህርቲ ውዕል ትስደድ ብዕሽጉ ብፍላይ መግቢ እዚ ነርወ ይበልዮ ብሽኮቲ ገለገለ በቃ ቀዳምነት ንቤት ምሰውራ እዩ ድመፅእ ካብቲ ቤት ምሰውራ ከዓ ቀዳምነት ነቶም ድነኣሱ ገለ ምሽ ሕጂ እቲ ከምኡ ገይሮም ኣለይ መለይ ክብሉካ ምፍታኖም ብጣዕሚ እዩ ዝገርመካ መጀመርያ ግን ብዙሕ ከምዚ ብሽኮቲ ገለገለ ኣይነበረን እታ ትግበር ሕምባሻ እያ ነርካ ነርካ እንተደይ ኮይኑ ቅጫ ኢካ ትበልዕ ቅጫኻ ወዲ ዓከር እዩ ሕጂ ሳርዲን ከዓ መፅያ ነራ ኣይ ሳርዲን ኣይገለ ፕሮቲን ዓይነት እያ ምስ ከምዚ ሕርጩ እዩ ግን ናይ ዓሳ እዩ ቀጠልያ ሰበብ ኣይድመስል በቃ ማይ ተበፅቢፅዮ ሰበብ ኣልካ ሕጂ እቲ ክሳይ ከዓ ይህቡካ ኣብታ ቅጫ እቲ ወዲ ዓከር እዩ እቲያ ኸ ይትልከፍን እያ ዋ ፈፂምካ ክትበልዖ ዘይትኽእል ኤን ወይ ኣብቲ መንጎ ቅጫ ወይ እታ ቅጫ ዕፅፍ ከተብላ ኣብኣ ገብሩልካ ሽዑ ቦርሳካ ተእትዋ ምብላዕ ምስኣንካያስ ኣብ ቦርሳካ ተእትዋ ምሽ ንበረኻ ዲኻ ንትምህርቲ ትኸይ እቲ ቦርሳካ ኣየቕርብኒ ብጨና ምክንያቱ እቲ ድብለክ ደለኹ ዓሳ ኣነስ ኣብዚ ከማ ንሪኦ ይፈልጥን ኣሎ ዶ የለን ካበይኦም ደምፅዎ ንቁፅ ክሳይ ነይሩ ንቁፅ ባናና ነይሩ ንቁፅ ባናና ሕጂ ሰብ እዋ ከመይ ገይሩ ባናና ይነቅፅኒ ወይ ክባላሸ ይንበርገለ እዩ ዝብለካ ንቁፅ ባናና ንቁፅ ኩኽ እዩ ድመፃና ሕዚ ኣቐዲምና ምስቲ ሽታ ናይቲ ፍሩታታት ከማን ኣብቲ በረኻ ተላሊና ኢና
2: ቤት ትምህርቲ ሰውራ ከርተታ ወዲኣ ኣብ መወዳእታ ዓራርቢ ዓስኪራ እንተኾነ ኣብ ዓራርብ እውን ምረት ናብራ ሃድን ጸላኢ ይኹን ሰግለለት ሞት ኣየብቅዕን ፅምእ ማይ ደብዳብ ነፈርቲ ሕፅረት ዝተፈላለዩ ኣድለይቲ ነገራት ብኡ ንብኡ ክማላእ ዝኽእል ኣይነበረን
3: ንዓና ቤት ትምህርቲ ሰውራ ገዛና ቤት ትምህርቲ ሰውራ ቤት ትምህርትና ቤት ትምህርቲ ሰውራ ስድራና ኩሉ ሲ ቤት ትምህርቲ ሰውራ እዩ ምስ ካልእ ሲ ነናፃፅሮ ኣይነበረናን
2: እንተኾነ እዞም ብዙሓት ክነሶም ብውሕዳት ኣለይትን መምሃራንን ዝናበዩ ዝነበሩ ቆልዑ ቤት ትምህርቲ ሰውራ ብፍቕሪ ተፀዋርነትን ሓድነትን ክሰግርዎ ክኢሎም እዮም ደቂ ዓባይ ድስቲ ብዝብል ቅፅል ዝፅውዑ ኣብ ሓንቲ ድስቲ ሓንቲ መኣዲ ስጋ ስዋኣት ብዝብል ሓንቲ ማሕላ ጉዕዞ ትምህርቲ ኣብ ገድሊ ከይዶሞ
3: ምስ ደቂ ገዛውትኻ ከዓ ብሓንሳብ ውዒልካ ኣብ ደገ ክትፃወት ለይቲ ነናብ መደቀሲኻ ትኸይድ ኣብ ቤት ትምህርቲ ሰውራ ግን እቲኣ ትበልዓላ ሓንቲኣ እታ ትድቅሰላ ሓንቲኣ ስቲልታ ትፃወተላ ቦታ ሓንቲኣ ምስ ልክዕ ከም ኣሕዋት እምበር ካልእ ዘሎ ወላዲ ካልእ ከም ዘሎ ኣይትፈልጥኒ ኢኻ ቤት ትምህርቲ ሰውራ ናቱ ቋንቋ እዩ ነይርዎ ድኾነ ትግርኛ ኣብኣያ ትምስረት ካብቶም ዓበይቲ ዝመፁ ሓደ ክልተ ኢካ ትፈልጥ እምበር እቶም ብፍላይ ቶም ንኣሽቱ ኣውደ ዓበና ንኩሉ ንኩለን ጨራሩ ነናተን ስም ኣለውን ብዙሕ ሕብሪ እንድሕር ኣለዋ ባንዴራ ውድብ ኢና ንብላ ነርና ኣብ ሩባ ትውዕል ነራ ሓንቲ ሓላዊት ሩባ ፀላም እንደኮይና ፋጥን ሓሪር እንዳበልና ነናተን ኢና ነተን ጨራሩ ስመንህባ ፅይፍ ቃላት ኣብ ሜዳ ኣይፍለጥን ይፈፂሙ ፅይፍ ቃል እንድሕር ተዛሪቡ ደይሰውራዊ ቃል ተዛሪቡ ኢልካኻ ንሓላፊኻ መፅኻ ትነግረሉ ፅፍ ቃል እዚ ዘይሰውራዊ ቃል ተዛሪቡ ኣይትደግማን ኢኻ ትውስድ በላ ኣብኣ ከላ ርድእት እያ እንታይ ሕማቅ ከም ተዛረበ
2: ደቂ ዓባይ ድስቲ ዓበይቶም ንኣሽቶኦም በብመድረኾም ንዝሓለፍዎ ዘገርም ዘስሕቕ ዘስተንትንን ዘሕዝንን ፍፃሜታት ብከምዚ ይገልፁ
4: ኣደ ዘለኩም በዝተሰርዑ ኣደ ዘይብልኩም በዝተሰርዑ ንበሃል ብዙሓት እዮም ሕጂ ኣደ ዘይብሎም ምሳና ማስናተይ ባች ብፍላይ ናይ እዚኦም ተጋደልቲ ደኣዮም ኣዴታቶም በረ ኣቦታቶም ናተይ ግን ብዙሕ ብ78 ምስሓብ ገለ ዝተሓወሱና ገለ ስለዝኾኑ ኣዲኦም ዘይፈልጡ ኣቦኦም ዘይፈልጡ ዝያዳ ናትና በዝሑ ሕጂ ኣደ ዘለካ በዚ ስራዕ ኣደ ዘይብልካ በዚ ኣደ ዘለካ በዚ ሽዑ ውዝዑኻ ከ2-3 በፅሑኻ ከምዲ በፅሑኻ ሒዝከዮም ገዛኻ ትኸይድ ሕጂ ከቢድ እዩ ኣብዚ እዋን እዚ ኣነ ነደይ ኣደ ዘይብሎም ደቀይሲ ኣደ ዘይብል ክበዝኹኑ ክበሃሉ ከለዎስ እንታይ ስምዖም ሕጂ ብዚ እዋን እዚ ሽዑ ግን ኖርማል እዩ እሶም ኣይስምዖም ንሕና ኸ ኣደ ከም ዘላትና ኣይትርዳእና ማለት እዩ ሒዝናዮም ንኸይድ ማዕረ ከዓ ዕሪፍና ንምለስ
5: እንታይ ኣለዎ ሕጂ ከምቲ ድበልኩኹም ብዝተፈላለየ ምሽ ገሊኡ ኣብኡ ስድርኡ ይቕተሉ ብደርጉሞኒ ብንእሽትኡ ሓዚሎም ወስድዎ ገሊኡ ገለ እዩ ሕጂ ምስ መፅኻ ገሊኡ ሽሙ ሽሙ ኣብኡ ጥራይ ይፈልጥ ኣቦ ሓጉ ይፈልጥኒ ገሊኡ መን ይቦካ ትብሎ ኣብኡ ከዓ ኣይፈልጦን ሽሙ ግን እንታይ ይገብርቶም ኣለይቲ ብመን መፂኻ ናብቲ ቤት ትምህርቲ ናብቲ ቤት ትምህርቲ ስከመልካ ኣቲኻ ወይ ናብቲ ሰውራ ከመልካ መፂኻ ኣለዎም ኣብ ወርኒክ ሕጂ ስኻ ኣነኖ ምስ በልካዮም እታ ሽምካ ሒዞም ኣለዉ ሕራ ኢሎም ስኾዮም ድብሉ ኣፃሪኦም ግን ይሓትሶም ዘቲ ድፈልጠካ ንዓኻ ወይ ዓርክቦካ ድዩ ወይ ገለ ምሻ ኣለዎ ንዓኻ ናብቲ ቤት ትምህርቲ ደምፃካ ሓታቲቶም እቲ ኦርኒክ ይመልዎ ባዕሎም ኣቦኻ ኣባሓጓኻ ሕጂ ንዓኻ ክፍልጡካ ኣለዎም ምክንያቱ ኣቦኻ እውን ክስዋ ክእል እዩ ከይነገሩካ ንዓኻ እሶም ኣፍሊጦሞ ንድሕር ዳ ክስታይ ኮይኑስ ክነግሩካ ኣለዎም ሕጂ እቶም ኣቦይ ኣይፈልጦን እየ ወይ ኣባሓጓይ ኣይፈልጦን እየ ዝበሉ ይእክቡኻ ተፀዊዕካ ትመፅእ ሽዑ ንስኻ ድሕሪ ሕጂ ክስቶ ክስቶ ኣቦኻ ቢንያ ማሓሪ ገለ ብለካ ንኣብነት ንስኻ ድሕሪ ሕጂ ኣቦኻ ማሓሪ እዩ ኣቦሓጓኻ ከዓኒ ንጉሰ ንስኻ ከዓ ኣቦኻ ከምዚ ሕጂ መን ምስ ተባሃልካ ትወፅእ ነግረካ ፅዋዕካ ተኣቱ ነግረካ ትወፅእ ሽዑ ኣብ ደገ እንታይ በፅሕካ ንዓኻ እንታይ በፅሕካ ንዓኻ ገሊኻ ትበሃል ከምዚ ትዕደ ከምዚ ትዕደል ዘለኻ እንታይ በፅሕካ ገሊኻ ትበሃል ሕጂ ንሓደ ምስ ቅድሚት ተነጊሩ ኣቦ ምስ ወፀ ክፅበ ፀኒሑ ሽዕቶም ዶ ድሕሪ ድመፁስ ናይ ኩላቶም ዝሓፂር ኮይኑ ሽሙ ናቱ ገብረ መድህን ገብረ ብርሃን ገለ በፂሕዎ ናተ ክነውሑ መዓት ሂቦም ንባ ኣነ ቀይረ ለይ ክብለካ እት የገለ ኢሉ
4: እንዳ 74 ጋራጃት እንዳ ንኸይድ ከም ዝበልኩም እንዳ 74 ምስኮት ካቦይና 74 ስለዝነበረ ኣብኣ ዝሰምዕ ብገለ መስዋእት ናይ ኣቦይ ሰምዕ እሞ ምስተመለሱ ሰዓት ኣቦይ ዳ ኣሰብ እንዲ ገለ ኢለየን እዋ ኣብላንዎ ኣዴታትካ ኮ ንገራየን ገልብላኒ መዓሽና እንዳ ህዝቢ ንኸይድ ኢለ እንዳ ህዝቢ ከይድና ነዛ መሸማዕያ እታ ቦርሰአን ወሽመጥ ገብራ ላበዝን በዝን ገምጢልናያ ነታ ክዳና ተፈተሽና ሲእና ሽዑ ከምዚ ምስ ገበርናይ ዕምጭ ፅፅላትና ፈቲሕናያ ነታ ቦርሳ ከፊትና ኣውፂኢና ኣብኣ ትፀንሓና መስዋእቱ ገለመለስ ዝተነገረትሉ እንዳ ህዝቢ ወላ ክበኸያ ርእና ና ፍልጥና ዓይበኸያን እየን ኣነርኢ ፍልጥኒ ዓብ ሰብ ክበኪ ነይቱ ሕጂ ከዲናያ ገለ ሕጉስ ኢልና በቃ ተሓጒስና ተሓጒሰ ኣረጋጊፀ መስዋእትና ኣቦይ ከምዚ ሞት ኮይኑ ከዓ ይስማዓካኒ ሞት ኣይትፈልጣን ኢኻ
6: ካልኣይ ግዜ 7 ሰብ ኮይና ናህዱ ሓደ ጎደበሳይ ዑስማን ጃዕሊ ንእሽተይ ሓዉነ ስዒድ ጃዕሊ ኣብታ ካልኦት ምንታይ ሃዲሙ ዑስማን ጃዕሊ ቴድሮስ ግርማይ ዓሊ ሽሙ ናይ ገረግር መራሕ ጋንታ ዝነበረ ዓሊ ሽሙ ኣቦ እዩ ዝክሮኒ ዓብደላ ዓሊ ኣድጊ ሱዳን ከዓ ንብሎ ነርና ኣድጊ ሱዳን እናሃድም 7 ከምታ ናይ ቀደምና መራፊት ኣቲና ተኮር ወሲዶምና ኣቦይ ከዓ መፅኡ ጋጣሚ ኣቦይ ከዓ ዕርፍቲ መፅኡ ነይሩ ጀላሃንቲ ወድኻ ከይዱ ኢሎሞ መፅኡ ውዕል ንገብር እጀ ካልኣይ ግዜ ብኣፍካ ውዕል የለን ኣብታ ቀዳመይ ተጠሊምና ኢና ይሽዑ ደቂ ክንደይ ኣለና ማለት እዩ 14 ክንገብር ስገለ ዋርሒ ተሪፉና ኣሎ ገሌና ቶም መሳቱ ዑስማን ጃዕሊ ካባና ንእስ ተሳሚዕና በቃ ንድሕር ግድን ተጋድሉና ኮይንኩም መረጋገፂ ንደልለና ኢልና እዮም ወረቀት ኣምፅኦም ፅሒፎም ኣፈሪሞም ናቶም ፖሊስ ፈሪምና ሒዞምና ንመራፊት መፅኦም መራፊት ኣብታ ጋራጃ ቀኒዮም ሽዑ ንጠሊሞምና ጀላሃንቲ መሊሶምና እንደገና ንሓሪ ጀላሃንቲ መሊሶም ኣብ ፊት እንዳወዲ ሻክ ክላስ ነራ ብሻምብቆ ዝተሰርሐት ትምህርቲ ይነበረን 4 መዓልቲ ኣሲሮምና ኣብ 4ይ መዓልቲ በባ ሓደ ፀዊዖም ትምሃር ዲካ ይትምሃር ንብሉና ኣነ ይምሃርኒ ይትምሃርኒ ካወ ግልበት ኣፅናሕ ኢሎም በበይ ናገሮም 7 ኣጋጣሚ ሓንቲ ዓይነት መልሲ መሊስኒ ኣይንምሃርኒ ኢና ኢልና ኣራይበሉ ኢሎምና ደቂስና ፍርቂ ለይትን ገለና ተሲኦም ሃይለ መብራህቲ ዘለዎም 4 ተጋዘልቲ ብረት የለን ጀልሃንቲ ብረታ ይነበረ ብረት ሒዞም መፅኦም ፍርቂ ለይትን ገለን ተሰራዕ ኢሎም 7 ከብኪቦም ወሲዶምና ጌተብ ኣቲና ኣብኡ ሓዲርና ንግሆ ካብኣ በጊሶም ከዓ ኣብታ እግሪ ጥርቁ ንውዕል ኣብኣ ፀባ በፅቢፆም ገለስዮምና ድቁስ ኢሎምና ንድቅስ ንሶም ከዓ ድቁስ ምትእማን ስለዘይብልና ስለዘይተኣመና ጃኬት ናይ ሃይለ መብራህቶ ካብዛ ትረእሱ ስሒብና ደብዳቤ ነራ ከፊትና ንቢብናዮ ናብ ክልተ ዓሊም ዓራግያ ትብል ኣንቢብና ተዓሊሙ ካና ምስረጋገጥና መሊሽና ኣሎታ ደብዳቤ ብታ መተርእሱ ጌርና ንፅባሒቲ ጓዓ ኢሎም ዓረጋገፅ እዮምና ተዓሊምና ተመዲብና
4: ሰዓት ኣርባዕተ ወጋሕታ ኢና ተሲእና ንኸይድ ፍርቂ ለይቲ ሰዓት ሓደ ከዓ ክዳና ውሰድ ክልተየን ክዳና ጥራይ ነብስና ኢና ንድቅስ ሕጂ ናይ ጓል ነገር ንእሽተይ ትዕጠቕ ገለ ኣደረ ገለ ዲኻ ትሂባትካ ማለት እዩ ተሰሪዕካ ንሩባ ትኸይድ ሞ ኣብቲ ሩባ ዝስራዕ ሕጂ መጀመርታ ዓራርብ ከም ዝበልኮ ኣነ 82 ስለ ዝኣትኮ በረድ እዩ ፀኒሕና ከምዚ ኣሰሓይታ እዩ ነይሩ ሙቆትቲ ኣይ ክሳይ ነበሮን ሕጂ በቲ ሰሓይታእቲ በረድ እዩ ዝቕየርቲ ማይሲ ብላዕልስ ሰንፈለ ልብል ይበረድ ከምኡ ኢልና ኮልና ተሰሪዕና ጥራይ ነብስና ሽድሽ ኣለዋ ዝሓፅባኻ ኣንጠብጣባይ ትኸውን እቲ ቀላይ ኬትካ ኢኻ ማይ ተንጠብጥብ ሽዱሽተ ሰባት ኣለካ ንጥብጣባይ ብኣጃክስ ኢኻ ትሕፀብ ኣጃክስ ሞ ብጎልፎ ኢኻ ከዓ ትሕፋሕ ኣብ ሰሙን ሓንቲ መዓልቲ ኢኻ ትሕፀብ ሽዑ ዘይትን ማይን ኣብቲ ተን ኣባላትና ብጣዕሚ ንፋዓት እየን ማይን ዘይትን ብፅብፅ ኣቢለን ኣሕውስ ኣቢለን እንዳለኸያ ክዳን ኸድናኻ ዝበፅሓካ ክዳን ኢኻ ትክደን ከምዚ ሓንቲ ክዳን ትብፅሓካ ትድርበየልካ ዝበፅሓትካ ሎሚ ከምዚ ዝበልዎ ዓንቲ ወይ 300 ትቕያር ነርና ማልያ ናይ ሶቪስታት ተኸዲነ ፅባሕ ናይ ሄኖክ ስረ ተኸዲነ ኣለኹ ከም እዩ ዳሓር ግን ገሊኡ ዝእርጋ ኣሎ ጥዕዋዕ ደብሎ ክዳኑ ጉቡዝ ምስ በልካ ከዓ ናይ ጓል ነገር ክሳብ ክትከውን ትፍትን ከክዳና ኣፍሊጦምና ሕጂ እንታይ የገርመኒ ትስሓይታ ተተሓፂብካ ካብዚ ተሓፂብካ ናብቲ ኢኻ ትኸይድ ክዳንካ ክትቀይር ጥራይ ነብስካ ርድረት እናበልካ ይምሽጣኻ ክድናኻ ቁሪ ኣስሓይታ ገለ ወላ ሓንቲ ይኮነ ናዓና
7: ኣኽላባት ነይሮም መጀመርያ ኩሉ እቲ ተምሃራይ ሃሙን ቀልቡን ናብኦም ስለ ዝኾነ ክቐትልዎም ደልዮም ክቐትልዎም ምስ ደለዩ በቃ ኣክንዲ ትኸልብስ እሶም እዮም ኣብቲ ቅድሚት ግትር ዝብሉ ካብዚ ከልበይ ድመውስ ኣነ ክመውት ገለ ሽዑ እዚኣ ኣይትኸውን እያ ግደፍዋ ተባሂሉ ሽዑ እንታይ ታክቲክ ተጠቂሞም ነቶም ማኽላባት ማዕረቶም ተምሃሮ ኣፍቂሮሞም እቶም ኣለይቲ ማዕርዮም ኣፍቂሮሞም ዋ ከራይ ከምዚ ወራር ከምዚ ዋ እዚ ከልቢ እዚ ክፍተወካ እዚ ከም ዝገብር ገለ ኢሎም ካራክተር ኣውፂኦምሎም ነቲ ፅባቐኦም ነቲ ጠባያቶም ገለ ክጎዩ ከሎ ሽዑ እቲ ሰብ ኣኽላባት እዩ ድስእል ክስእል ከሎ ኩሉ ግዜ ስእሊ ክስእል ከሎካ ከልቢ ወይ ተጋዳላይካ ዝስእል ሽዑኡ ማዕሪኻዮም ኣፍቂሮሞም ዘለዉ እጂ ፍቅሪ ከም ዘለዎም ከዓ ፈሊጥካ ኣለካ ሽዑ እንታይ ገይሮም ብሓዘን ምሻሎ ሕማም ዕቡድ ከልቢ እንዲ ነቶም ቀንዲ ዋናታት ኣኪቦም ሕማም ዕቡድ ከልቢ ዝበሃል መፂ ድኣ እዞም ኣኽላባትና ድኣ መድሃኒት ዶ ኣ ክንሓተሎም ብውድብ ደረጃ ገለ ሕጂ ብውድብ ደረጃ መድሃኒት ክሓቱ ንከልቢ ማዕርኹ ንድኡ እንተ ደኣ ተወፍዮምሎም ነቶም ኣኽላባት ፈትዮሞም ኣለዉ ማለት እዩ እ ከምዚኣ ክንገብር እምበር እንታይ ደኣ እሞ ከምዚ እንዲ ኮይኑ ዋ እወ ማለት ካብ ከልቢ ከዓ ንሕና ዶ ንምበር ኣኽላባት እ ኣነ ንርወይ ብጣዕሚ እየ ዝፈትዎ ገለ እዮም ድብልካ ሽዑ መወዳእታ በቃ ብመድሃኒት ኣይኮነን እዚ ብክብሪ በቃ ንቕተሎ ብክብሪ ኣኽቢር ቀቲድና ብክብሪ ክንቀብሮም ኢና ምክንያቱ ብርቱዕ እዩ ትሕማም ኣይ ምሕርኒ እዩ ገለ ተባሂሉ ዋ ብስነ ስርዓት ኣብቲ ክሳይ ገይሮም ቀቲሎሞም ነቶም ኣኽላባሲ ቀቢሮሞም ሽዑብቲ ልዕሊዩ ኮይኖም እንታይ ኢሎም ደርፉ ወራር ተሰዊኡ እንዳረኣኽዎ ገለ ስዉ እዩ ማለት ከምዚ ምሳኻ ነይሩ ተፍቅሮ ኢኻ ትፈትዎ ኢኻ ገለ ትፈትዎ ሰብ እተተፈሊኻ ብመስዋእት እዩ ብብረት እዮም ከዓ ተቐቲሎም ገለ ሕጂ ማዕርክ ንዲ እሶም እዮም ከምኡ ኢሎም ዝደርፉ ሽዑ ደይርስዓ ደርፊ እንታይ ነይራ ኣኻልብና ወይዞም ጀጋኑ ክፈትዎም ከሎ ማለት እዩ ኣኻልብና ወይዞም ጀጋኑ ዘይድቅሱ ንዓና ከድሕኑ ስጋ የብልዑና እንዳሃዳኑ ባርዕ ተወርዋሪ ጎቢጡ ዝዕትዕት ነርወይ እንተሒዛ ኣይተብልን ፈልከት ገለ ዝብል ግጥሚ ባዕሎም እዮም ቶም ኣባላት እዮም ዝገጥሞ ሽዑ ንዝምሮ ሽዑ ማዕሬና ኣፍቂሮም ማዕሬና ከዓ እቲ ዝኾነ ይኹን ነገር ይሳተፍዎ ማለት እዩ
8: ከነዝልእ ከልና ሽዱሽተ ነፈርቲ ማሓንስያ ንዲመፅኻ ሄሊኮፕተር ፋክረስ ድርብያ ኣብሩኽ ትበሃል ተብሩኽ ምስ ሓላፋ ትኸይድ ኣብቲ ጠጦትል ገለ እዩ ነይሩ ብድሕሪ እዩ ተሰሪዑ ነይሩ ድሕሪ እዩ ተሰሪዑ ነይሩ ሽዑ ካልኣይ መድፋዕ ጂ ኣርቢጂ ገለ እዮም ገይሮም ና ሳንጣ ናይ ኣርቢጂ ተሸኪመ ነ ቅድሚያ ኣሎ መንግስቲ ዝብሎ እቲ መድፋዕ ጂ ሓብ ትብል ናናይ ጥረቸው ብለኒ ብለኒ በቃ ንዓና እዮም ክሳይ ገይሮም ننا بقس كنبل مسمى ذا بداري ود ناس النير أبرو خبرو سلوز ولو أبا أبريو أبريوهم نحن أفتيان نحلف كلنا قلبت إلهم سلوا أقول لك أفكرس أبرو سعلي باتلو نفسي كوكوازا طريقة بزحت سواثي نعو قن
9: أبقت أنكم بتصح كلنا وحج دحان يا زلاي لوكسا قرت أوتيستا نايتي ناين دا سبعة أوتيستا مالتيو أمون قن مكسي حدش قاشا وحج متسنا قاشا وحج مسمتسنا أبا خلانا زاتيتا همزي عقيرو كسي قبرا مالتيو يقلبت مس قلبت أقعد أمي قالس مالتي تأوتيسا قندات قالس خلوا جن عبي إبنو سأنيهم يحزن تأتي تكام بجن قال نحن زور دس كابو سوء تسي بتأتي زولو دو دانيال جن شع عشدن سوء دي خلوا ميتوا عند عيادنو ستتيلو مليقو يخيط مالتي زقلع كل جزء كان حاولي أكيدني بقى شدن يزبال ما أدري سوتي حجكو أبوه نسوه أخينه مالتي فلي تذكره نيزق العلني بقى عندي
8: أبحنت كانت هتمدي بنا أنا نابوين الجنت هاي شجر قاتم عن سباعي تبهل أبوي أنا أبوي قبل أيك إلني أي عبيت إنن كابي كم زمان سأثاي فلتاني نحنا بابا قال خلنا ينفلتنا نعم حرات هذا ربا خبي ما تأجن أبابا إلنا ينعبينا نحنا قاتم هجي كم تار قدم كا أبابا بلني بلني أنا سجادة لا يكون عندي خميلة هون خبلك ما عن سبايت بلنني خيلني كيس أو عكون أو حيوان خيل بقى جيش شعوقة أتم سجادة تقفلت يوم نزل شجر ساي قبرها تميل أمس أنحمني ومسبت عن عبان وبخا خمسة بلو بلني سوعي كلني شو ويلي يركبه تنكب تنكب كم زبلو غالو بلو كم ذا حليفنا هذا حرمه بدأ ثام مسمار رني أب حدا كان هنا أخي باق بر سمعني نيربهم بر أبدي أنا قفيت على تنيلة نمني نبتاعي عن سباب سنبيدم انا سقاده لا اله انا كم سبي وي عن سبا خبل عن سبا بالقبلن وي كا انا سي يجي قال عفين بو خبل يكلني وي كا بو تا قيرني يقول يا عن سبا لو ايبلنني لو خاص وديو كم ثنا قدمو ابابو يلو نبرمر عن سبا بال يلني مريدا فينا بقى خي تصاو انا نو حكينا
0: حجنا عاي تچنقن ز نبره تحتو نيره تحتو انت تچنقن نيره انت يلو خلو خلو سي لو لكن أنا شعبي الزرابي تقولين هذا لا بزعبا شعبي أمد الزراب دلو حج نتصلى يا مرتي بزعبا شعبي الزراب ولو تبرني تا شعبي أسأمن أفات أمد سبيتي حجي أنا هذا لكم حطوا حطاتهم سبلنا أناس إذا شعبي هتبهل سبيتس كم يدبلت يا أناس كفلت ذي حتى زي أنا بحق أتقر من بقى أنا شعبي كم زجيرة شعبي خمس زجيرة مسوي الناس إسات قبر دلا مسيلني نحنا بيتم الصورة أب عرار بينزل لنا تشعبيات بعد كأبر حق يلو خم نقفة تبروها كم زم نقفة خوينا تمحضر النار لا قل أريدا توميا كم زي جري شعبيات كم زيو الحريت سمعوا لها تزينات كم زبلا اللي تبلو أنا حنت شعبيات ربشام دلنا نسيرني أنا بزعبات شعبيات أفلو تصل زي بدي شعبيات أنت هتقبر دلا اليوم وسمون ملو صحيحو
8: أشي تشوفان كإلنا بلو مجاباي نيرو يلا نجي سويه سلسة جري كان ماي مليس نعبا ودع شباب بس حنيل تنقلت أنا صحيح زوان كيد سأل شيء تأنا ثمالي إله. جو قبر أبيلو ذافر كفيسة سلسي أنا أتوابيل تنت أي تأتي. فتفيتو مسحب اللهم بلن. جن مجمع مريجزة. ولا حنت ذي بالله أنا قرن بلع مخنا شعري أنا. ده بلع كغلاير ده كان يبرك شيء تعبابي أنا. حرد حرد سومن دي قلت سومن أبا أخو عسنا تصوت كبوت مزيا. صبحنا مزيا إلى أنا. كم زي كنا إلى تقول كوي كنا قال كنا قدام خبز إلا. الحر نسي سمعون النجروه سويعو تتأمل لخادي خايلني أي تأمخون حق هذا زارب نانو يتأمخون إلي جي أتعال نيران أنا بتعرض وفروان ده هم بالسمعنا كلنا غيديلو نعاتهم أخي واجب رابيلو دخون سب ترني هذا وعلى حاليبو سأجيب أخشاب زبل سبا خيشته كيتن كفيلو
3: نفرت مس أنا نيران أتي نايتي ودو صبوق نجرجن نحنا تمهاروه إننا خن عبي نتنفرت لا أتناخهم دلوا ناقين فقلت بزح تكتيك يوم زتقامون يرم قالوا خاوها زن نفرت خمس أخلوها زي أتن دمس أخهم دلوا بشكوتي إنك عدلها خم يندلوها نحنا شعوق بشكوتي إن بارك عدلنا إلنا كافت فرحي يل أف عين فرحنينا ترى إنت هاي كل وقت خا عندلها بشكوت دلينا هجي بشكوتي زي إن أنت حابي أخهم تعين بقدر فوق إن دحر زي تحابي أخهم بشكوتي قدر فالكم يندلوها لأن السخاء تحبها شعوفت قذيت نرويد بها البشكوتي مزقس لذنبري نحنا خاء مشات ድረር ከለኻ ወይ ትቆርስ ከለኻ ፀባ

0: ብሽኮቲ ይዕድሉካ እዚ ካብቲ ንሳተን ብሰደድኦ እየን እንዳበሎ እዮም ልዕ
1: ንፃወት ገለገለ ምስ ነበርና ሕጂ ኣብ ምሻሎ ከምዛ ናይ ቋሕሰም ግዜ እዩ ከይዱ ካባይ ሕጂ ኣብ ኣምስ ከደ ዝኾነ ድምፂ ሂም ድብል ምስ ሰማዕና ኩሉ ሰብ ናብኡ ኸይዱ ይመልሱና ሽዑ ንዓና ናእሽቲና ነርና ሕጂ ቶም ዓበይቲ መሊሶምና ሕጂ ኣብ መኪና ሰቂሎም ሞ ይመፁ ክኸዱ ንሕክምና ማለት እዩ ሕጂ ኣነ እንታይ ዝክር

0: ከለዉ ሕጂ ክኸዱ ከለዉ በቲኣ ምሽ ከይድ ይመልሰኒ በቲኣ ከይድ መልሰኒ ዋእዚ ከዓ ምርኣይ ከሊኢልና ገሊልና ኣይንሪእኒ ኢና ኮታ መኪና እነትረያ ነዋሕያ ግን በቃ ስቕኢልና ስኮለል ንብል ደድሕርታ መኪና ካብኡ ይመልሰና ሰናይትያ ነራ ምሳይ ተመሊስና ንኸይድ ሕጂ ከዕልሉና ከለዉ ንሓትት መን እዮም እንታይ እዮም ከመይ እዮም ገለ ንብል ምሽ ሕጂ ናይ ሮቤል ሽም ኣይሰማዕኩን ኣነ ግን ሓደ ሲ ይብሉ በቃ ምሻሎ ሓንቲ ትግረ ኢና ከማ ንሓቲት ና ብኡ ዝነበረት ማለት እዩ በቲ ሓደሽደሽ ዝበሃል ቦታ እዩ ከምዚ ክስታዮም ረኪቦም ደይተፈንጀረ ቡምባ ገለዮም ረኪቦም ትትኮሶም ሕጂ ትብለናት ሓንቲ ትግረ በቃ ነቲ ሓደ ሲ ኣብዚኣ ነብሱያ በቃ ክስታይ ኮይናቶ ትብለና ሕጂ ሽሞም ኣይትፈልጦም ንያሶም ግን ነቶም ዝነበሩ ትተሃራርሞም ትነግረና ሕጂ ከምኡ ኢልና ዋ እቲ ሓደስ ከም ዝኮይኑ ከም ሰበ የደዕልሎ ኣለኩ ማለት እዩ ከም ዝኮይኑ እቲሓደ ከዓ ከምዚ ኢዱ ተሃሪሙ ሓደ ዓይኑ ገለ ኢልናስ ንዕልል ሕጂ ከምኣ ኢሎም እዚኦም ንሕክምና ወሲዶሞም እንድዒ ድበፅሐ እውን ኣይመስለኒን እዩ ሮቤል ሓወይ ኣብኣ ተሰው እዩ ኣብቲ ፃብራ ዝበሃል ሕክምና ተሰው እዩ
1: ነቶም ልዕሊ ወለዲ ዝኾንዎም ኣለይቶምን መምሃራኖምን እንክዝክሩ ካብ እግሪ ተኽልና ካብ ቦኽሪ ክሳብ ሕሳስ ልደ መልሚሎምና ኮስኪሶም ኣዕብዮምና ክዳናን ነብስናን እናሓፀቡ ፍቕሪ ከይጎድለና ከም ወለዲ ኮይኖም መጊቦምና ምሂሮምና ብሉፃት ዜጋታት ንክንከውን ንኣእምሮና ቀሪፆሞዮም ክብሉ ድማ ይገልፁ
2: 1ሰ ኣባላት ን 1ሰ ዝኾኑ ህፃናት እየን ዝናብያ ን 1ሰ ዝኾኑ ህፃናት ነብስና ሓፂበን ሰሪዐን ሽዑ ከዓ ነፋሪት ከይርከበትና ከዓ ነታ ንነብረላ ገዛስ ካልእ በረኻ ዝብል ቦታ መስሪቶም ኣላ እዮም ነቲ በረኻስ በረኻ ወፂዎ እዩ ኣመፃፅኡ ብጉቡእ ኢኻ ዝግለፀልካ ነብስኻ ተሓፂብካ ክዳን ክትክደን ከለካ እዚ ኣዳ ይደልያኒ ክፍእቲ በፂሓትኒ ናይ ሸየንቲ ትመስል ንብል ሸየንቲ ስካል እዩ ክዳኖም ድሸኑ ሲ ናይ ሸየንቲ ትመስል በፂሓትኒ ጅባደ ይብላ በፂሓትኒ ትብል እትዕደለ ኒኻ እዚ ኣቦኻውያ ዲኻ ኣይኮነን ከዲንካ ነዚ ኣብ ስደት ዘሎ ህዝብና ማለት እዩ ሰጊድ ሰላም እንዳበለ ብበረድን ብኣሳ ሓይታ እንዳተቀጥቀጠ ለሚን እዩ ድሰደልካ ደሎ ይብለና ምሽ ኣይርዳኣኒ መን እዩ ድልምን ደሎ መን እዩ ድሰደልና ደሎ መን እዩ ለሚኑ ድሰድስ መን እዩ ኣነ እዚ ሳልሳይ ወራር ኮይኑ ብዛዕባ ዲያስፖራ ክዛረቡ ከሎ እዚ መንግስቲ ኣነ ሽዑ ተረዲእኒ
1: ሳላ ዝመሃሩናን ሞያ ዘዕጥቑናን ቁንዓት ንሓቂ ዝሓልፉላ ወሰንቲ እሙናትን ተባዓትን ክንከውን በቂዕና ክብሉ እውን ይውስኹ
3: እቶም ድንበቡልና ኣብ ግዜ ድቃስ ንመደቀሲ ጥራይ ኣይኮኑ ወዲ እቲ ደቓላ ትሕቲ ተዓባይ ከውሒ ዋላ እቲ ናይ ኤርትራ እውን ዕምራይ መን እዩ ጦር ሰራዊት ይደቃዊ ቆሪፆም ጉዳም ዕትሮ ብደርጉ ትሕሎ ኣርእስታት ከምኡታት እዩ ምስኦም ተዳናገፂ ምስኦም ንዕኦም እሶም ክንበቡልካ ከሎ ምስኦም ወይካ ትጉህ ጓሃኻ ምስኦም እ ምስቶም ውፅዓት ከም ትውግን ኩሉ ግዜ ምስ ውፅዕ ከም ትኸውን ገይሮም ስለ ደዕበይና
4: ኣነ ህዝባዊ ግንባር ዝኣምኖ ዝነበሩ ይበዝሕ ካብ ኣደይን ክርስቶስ ዝኣምኖ እቲ መዕቀኒ ናይ እምነትና እዚ ዝስምብደካ ዝኾነ ኣማን ብዚ ቤተክርስትያን ክፅሊ ዝውዕል ማዕረት ንሕና ንኣምኖ ንህዝባዊ ግንባር እምነት ይብሉ
1: ብምክንያት እዚ ክቡር ወርቃዊ መዓልቲ ቤት ትምህርቲ ሰውራ ድማ ለበዎኦም የመሓላልፉ
4: ታሪክና ይቶም ዝሓለፉ ሰባት እቲ ኣብ ዘሎ ብዕድል ዳኣተወ ምናልባት ኩሎም ተሰው ብድሕሪኦም ከም ፀናሕናዮም ዝፈልጡ በር ክሳብ ሎም ከምዘለና ዝፈልጥ የብሎም ንሕና እውን እግሪእግሮም ሰዓምና እዩ ድመስሎም ዝኸውን ንብል ኣነ እ ንሕና ስለዝኣተና ክንዛርብ ስለዝኽእልና ዓድል ስለዝረኸብና ማይክሮፎን ስለዝሃብኩምና ነናትና ፀጥዑም ተዛሪብና ጥራይ ክንከይድ ግብአና ዝብል እምነት የብለን ምክንያቱ ኩሎም ተሰው ካባና ዝነፍዑን ካባና ዝንእሱን እዮም ብዛዕባኦም ክበሃልን ክፀሓፍን ዝግብኦ ከዓ ማእለያ ዘይብሉ ነገር ኣሎ
5: እቲ ኣማፃፃእና እዚ ኣብታ ክንመሃረላን ክንሰምዓልናን ዝግባአና ግዜ እታ ቤት ምስ ወራድ ወሰድና ክታበት ክሳዕ ሕጂ ተኺደና ዘላ ማለት እዩ ኣብታ ክኾና ዝግባአኒ ክትከውን ዝግባአኒ መድሃኒት እዮም ሂቦምኒ ማለት እዩ

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ሰላም ኣብ ርሑቕን ቀረባን ብምዃን ንመደብኩም መደብ ስነ ፍልጠትን ጥዕናን ኣብ ምክትታል ትርከቡ ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ጥዕናን ኣሳልጦ ስራሕን ከሰኒየኩም ልባዊ ምኞትና እንዳገለፅና ብቐጥታ ናብቲ ኣሰናዲእና ዘለና መደብ ክነሕልፈኩም ኢና። ምሳና ፅንሑ።
3: ኣዶ ጥዕና ይኽበሃል ንሰምዕና። እዚ ማለት መሰረት ጥዕና ፅሬት ምዃኑ ንምግላፅ ዝተባሃለ እዩ። ንጥፈታት ኣካላዊ ፅሬት ካብ ገፅካ ምሕፃብ ክሳብ ምሕፃብ መላእ ኣካላት ዝኸይድ ንጥፈታት የጠቓልል። ፅሬት ብዘይካ ትዝህበና ጥዕናዊ ረብሓ ኣብ ቅድሚ ሰባት ብርእሰ ተኣማንነት ደው ክንብል እውን ይሕግዘና እዩ። ጉድለት ፅሬት ንዝተፈላለዩ ሕማማት ከቃልዕና ይኽእል። ኣካላዊ ንጥፈታት ፅሬት እዞም ስዕብ እዮም፦ ምሕፃብ ገፅ፣ ምሕፃብ ኣዳው፣ ምሕፃብ ኣጋር፣ ምሕፃብ ፀጉሪ፣ ምሕፃብ መላእ ኣካላት ወይ ሰብነት የጠቓልል። ምሕፃብ ገፅ እታ ዝቐለለት ንጎ ተስኢና ንገብራ ናይ ፅሬት ንጥፈት ምሕፃብ ገፅ እያ። ንጎ ካብ ድቃስና ምስትሳእና ነቲ ብድቃስ ተፀቒጡ ዝሓደረ ኣካላትና ኣበራቢርና ናብቲ ልሙድ መዓልታዊ ንጥፈታት እውን ንምምላስ ቀዳሚት ንወስዳ ስጉምቲ ገፅካ ብማይን ሳሙናን ምሕፃብ ክኸውን ይግባእ። ንጎ ተስኢና ገፅና ምስ ንሕፀብ ኩሉ ነገር ይበርሃልናን ጥሩያትን ሕጉሳትን ከም ዘለና ኮይኑ እውን ይስማዓና። ብዘይካዚ ቆልዑ ድሕሪ ምፅዋቶም ስለ ዝርሕፁ ገፆም ብምሕፃብ ነቲ ድሕሪ ምርሃፆም ክፍጠር ዝኽእል ምርባሕ ናይ ባክተርያ ንምውጋድ ይሕግዘና። ገፅና ካብቶም ተጠመቲ ክፋል ኣካላትና እዩ። ብተወሳኺ ንኸም በዓል ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ዝኣመሰሉ ተነቀፍቲ ክፋል ኣካልና ሒዙ ስለ ዝርከብ ካብቶም ቀንዲ ብፅሬት ክትሓዘለዎም ክፋል ኣካላትና እዩ። ገፅና ምዘይ ፀሪ ንሕማማት ዓይኒ፣ እዝኒ፣ ኣፍን ኣፍንጫን ዝተቓልዕና ንኸውን። ምሕፃብ ኣዳው ዳርጋ ኩሉ ንጥፈታት ንዕለታዊ ህይወትና ብኣእዳውና የዕየ። መግቢ ንምድላው፣ ንምፅርራይ፣ ዝተፈላለዩ ነገራት ንምጭባጥን ካልኦት ዝኣመሰሉ ንጥፈታት ንኸነካይድ ይሕግዘና። ብዙሕ ስራሕ ስለ ዝዓማ ኸዓ

ልዑል ፅሬትን ክንክንን የድልየን ከም ሰባት መጠን ኣመጋግባና ብዕላውና ስለ ዝኾነ ኣእዳውና ኣብ ምሕፃብ ብዝያዳ ልዑል ጥንቃቐ ክንገብርን ኣነ ኣእዳውና ብፅሬትን ንፅህናን ክንሕዘን ይግባኣና። እቲ ምንታይ ቀንዲ ብጉድለት ፅሬት ዝመሓላለፍ ሕማማት መበገሲኦም ካብ ኣእዳው ስለ ዝኾነ ኣእዳውና ክንሕፀበሎም ዘለና ግዜያት ድሕርን ምግቢ ምምጋብና፣ ድሕሪ ዓይኒ ምድሪ ምጥቃምና፣ ቅድሚ ምግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ መጓዓዝያታት ከም ታክሲ ኣውቶቡስ ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዞ ነገራት ምሓዝናን ኣእዳውና ክንሕፀብ ይግባኣና።

0: ምሕፃብ ኣጋር ኣጋርና ንምንቅስቓስ ዝጠቕማና ክፋል ኣካልናየን ንምንቅስቓስ ስለ ንጥቀመለን ከዓ ክረስሓን ክርህፃን ንውር እዩ። ስለዝኾነ ከዓ ብፅሬት ክንሕዘንን ክንከናኸንን ይግባእ። ቆልዑ ኣህላኽ ዝኾነ ፀወታታት ስለ ዘዘውትሩ ኣጋሮም ክህፁ ግድን እዩ። ድሕሪ ፀወታ ምፅዋቶም ቅድሚ ኣብ ዓራት ምድያቦም መንፀፎም ንኸይረስሕ ግንቦ እግረን መቀራቕሮ ኣፃብዕትን ካልሲ ተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ብቐሊሉ ክንህፅኽእል። ስለዚ ከዓ ባክተርያ ንምፍራይ ዝተቓልዐ ይኸውን። ረሃፅ ንኣካላትና ዘየገድሱ ተወሳኺ ማይ፣ ጨው፣ ሽኮር ብውሑድ መጠን ከዓ ዩርያ ዝቆመ እዩ። ብመናፊት ናይ ቆርበትና ከዓ ንግዳም ይወፅእ። ስለዚ ረሃፅ ዩርያ ስለ ዘለዎ ሕማቅ ሽታ ክፈጥር ይኽእል። እዚ ድማ ኣእጋርና ምስሩዕ ምስ ዘይንሕፀብ ጫማና እኹል ንፋስ ምስ ዘይረክብ ሕማቅ ጨና ይፈጥር። በዚ ምክንያት ከዓ ጎንቦ እግርናን መንቀራቕሮ ኣፃብዕትናን ካብቶም ዕለታዊ ብፅሬት ክንሕዞም ዘለና ክፋል ኣካላትናዮም። ብፍላይ ቆልዑ ድሕሪ ምፅዋቶም እንተተኻኢሉ ምሉእ ኣካላቶም ክሕፀቡ፣ እንተዘይኮይኑ ከዓ ኣጋሮም ምሕፀብ ክዘውትሩ ይግባእ። ምሕፃብ ፀጉሪ። ፀጉሪ ብዝሞቱ ውሕታት ዝቆመ እዩ። ፀጉሩና ብቐሊሉ ዶሮና ርስሓትን ክእክብ ይኽእል። ስለዚ ከም ካልኦት ግደማውያን ክፋል ኣካላትና ንርስሓት ዝተቓልዐ እዩ። ስለዝኾነ ብፅሬት ክንሕዞ ግቡእ እዩ። ፀጉሩና ብፅሬት ምስዘይተሓዝ ንዝተፈላለዩ ናይ ፀጉሪ ባልዓት ከም ቁማንን ጭብን ካልኦት ናይ ቆርበት ሕማማት ክቃልዓና ይኽእል። ካብዚ ንምድሓን ፀጉሩና ብመደብ ክንሕፀብን ንቆልዑ ደቅና ከዓ ብመደብ ፀጉሮም ንክሕፀቡ ከነተባብዕ ይግባእ። ብፍላይ ንተምሃሮ ኣዋልድ ደቅና ድሕሪ ክግቡእ ፀጉረን ምሕፃብን ተገዲሰን ክንቅፅዖን ተተኻኢሉ ከዓ ክቁንኖ ይምከር። ምሕፃብ መላእ ኣካላት ወይ ሰውነት። ኣካላትና ዘየድልዩ ርስሓት ብመልክዕ ረሃፅ፣ ሽንቲ ማይ፣ ሽንቲ ደገ ብዝተወደበ መንገዲ ይጉሕፍ። እዚ ካብ ኣካላትና ብመልክዕ ፈሳሲ ብፍላይ ብመልክዕ ረሃፅ ዝጓሓፍ ርስሓት ኣብ ግዜኡ ካብ ቆርበትና ሓፂብና ክንኣልዮ ኣለና። እዚ መስርሕ ኣብ ሰዓቱ ብዘይትግበር ግን ንምርባሕ ባክተርያ ዝተቓልዕና ስለ ንኸውን ኣብ ኣካላትና ሕማቕ ሽታ ይፈጥር። ነዚ ሽታ እዚ ንምእላይ ኣካላትና እንተወ ሓደ ኣብ ሳልስቲ ሓደ ግዜ ክንሕፀብ ይግባእ።
1: ጥዕናየ። ሰባት ብጥቕሲ ኣደ ጥዕና ብሉኒ ግን ፅሬቱ ይስመይ ኩሉ ክፈልጠኒ ፅፈት ከኣሳጓይ ኩሉ ፅዋዓኒ ኣደ ጥዕና ይኮንኩን ጥዕና በሉኒ ብቐንዳ ጥዕናየ ኣደ ጥዕና እስከይርሕቀኒ እስከ ስምዕዎም ነዞም ምሩፃት ኣካላት ብዛዕባ እዩ ዝብልዎ ቃለ ምስክርነት ክዛረቡ ደልዮም ኣነንታዮም ምዃነይ ከይተሰከፉ ብልቢ ክገልፁ ውዕለተይ። ገጽ። ናተይ ናይ ገጽ ሓደ ሓቂ ክነግረኩም

0: እንተዘይተሓፂበ ንግሆ ምስተሳእኩም፣ ዓይኒ ይቑልዕ ምዕጉርቲ ይቑርብዕ፣ ልዛይኩም ርእዩ ሰብ እስሕቀኩም፣ ብሰንኪ ርስሓት ጉድኣት ይስዕበኩም። ኮታ ጽሬት ያ መልክዐይ፣ ጽፈት ያ ሓበነይ ኩርዕተይ፣ ስለዚ ጽርዩኒ ነዚ ሓቂ ተረዲእኩም፣ ገጽካ ምሕጻብትኹን ፋልመይትን ጥፈትኩም። ኢድ በኣይ ሰላም ኢልኩም ብሳላይ ትበልዑ፣ በኣይ ተጣቕዑ ብሞያይ ተድምዑ። ግና ትርጉም የብለይን ብዘይ ጽሬት፣ ክንዲ ጥቕመይ ተጓዳኢት እየ ተጐዲላ ጽፈት። ኣነ እንተረሲሐ ሕማም ዓስብኹም፣ ሞፍቶ ጀርምታት ትኾኑ የዓቢ ስቓይኩም። ስለዚ ሓልው ጽፈተይ ጽሬት ትኹን ክዳነይ። ጾግሪ ይንዋሕ ይሕፀር ይቆነን ይሰንተር፣ ኣነ ጸጉሪየ መልክዕ ብዘይ ዋጋ ዕዳጋ፣ ግን ጽፈት ተዘየሰንያትኒ የብለይን ዋጋ። እንተዘይ ጸፊፈ ቐልጢፈ ይቕምል፣ ፎሮፎር ኣምጽአ ግዕዘይ ይምልምል። ክሕጸብ ኣሎኒ ክማዞ ብሳምና፣ ክምሸጥ ኣለኒ ክጸርእ ኣመና። ጽሬት ተዘየላ የብለይን ቁመና። እግሪ ኣነ እግሪ እውን ዝብለሎኒ፣ ከም ኦክስጅን ጽሬት እያ ተገድሰኒ። ልክዕ ከም ብጾተይ ጽፈት ባህብለኒ፣ ኣብ ካልሲ ተዓሺገ ተሸጒጠ ብጫማ። ርሂፀ ኸየመንጩ ንሸታትኡ ሕማቕ ጨና። ክሕጸብ ኣሎኒ ከምቶም ካልኦት ኣካላት፣ ጽሬት እያ ኽብረተይ ተድሕን ካብ ረስሓት። መላእ ነፍሲ ኣነ መላእ ነፍሲ ኩሉ ዝጠርነፍኩ፣ ምስ ኩሉ ክፋላተይ ብቑርበት ዝተጠቕለልኩ። ጥዕናይ ክሕሎ ጽሬት ተድልየኒ፣ ስለዚ ከይተሃከኹም ሕጸቡኒ። እንተዘይ ጸሬ ዘስዕቦ ሕማቕ ኣለኒ። ሰሚዕኩሞም ዶ እዞም ክፍለ ኣካላት? መውፅእ ኣፎም ኮይና ጽሬት፣ ሓቆም ከኣዮም ብዘይ ትምክሕቲ። ካብ ቀደም እዋን ካብ ጥንቲ ጥቅምቲ፣ ኣነ ጽፈት የፈውሲ ሕማም፣ ኣነ ጽሬቴ መከላኸሊ ሕማም። ኣካላዊ ጽሬት። ጽሬት እንታይ ማለት እዩ?
1: ጽሬት ንጥዕናና ዘውሕስ ተግባር እዩ። ስለዚ ከዓ ጽሬት ኣደ ጥዕና እያ ንብል።
0: ንጥፈታት ኣካላዊ ጽሬት ዓይነት እዮም፦
1: ምሕጻብ ገጽ፣ ምሕጻብ ኣእዳው፣ ምሕጻብ ኣእጋር፣ ምሕጻብ ጸጉሪ፣ ምሕጻብ መላእ ሰብነት ወይ ከዓ ኣካል።
0: ገጽና ንየኖት ክፋላት ኣካላትና ሒዙ ይርከብ?
1: ንዓይንና፣ እዝንና፣ ኣፍናን ኣፍንጫናን።
0: ገጽና ክንሕጸበሎም ዘለና ጊዜያት ከማዓስ እዮም?
1: ካብ ድቃስና ምስ ተባራበርና፣ ድሕሪ ጸወታ ምጽዋትና፣ ድሕሪ ምርሃጽና ኸዓ።
0: ገጽና ምዘይጸሪ እንታይ ይኸውን?
1: ንሕማማት ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ንቃላዕ።
0: ኣእዳውና ንምንታይ ይጠቕማና?
1: ኣእዳውና ምግቢ ንምድላው፣ ንምጽርራይ፣ ሰላምታ ንምልውዋጥ፣ ዝተፈላለዩ ነገራት ንምጭባጥን ካልእ ከዓ።
0: ኣእዳውና ክንሕጸበሎም ዘለና ጊዜ

0: ያት ከ ኣይነት እዮም።
1: ቅድምን ድሕርን መግቢ ምምጋብና፣ ድሕሪ ዓይኒ ምድሪ ምጥቃምና፣ ቅድሚ መግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ ቦታታትን መጓዓዝያን ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዙ ነገራትን መሓዝና ኸ።
0: ኣእጋርና ኸ ንምንታይ እየን ዝጠቕማና?
1: ንምንቅስቓስ።
0: መዓስ ኢና ኣእጋርና ክንሕፀብ ዘለና?
1: ድሕሪ ፀወታ ምፅዋትናን ድሕሪ ምርሃፅና፣ ቅድሚ በዓራት ምድያብና።
0: ጉንቦ እግርናን መንቀራቑሮ ፃብዕትናን ስለምንታይ ይሽትት?
1: ኣብ ካል ዝተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ይርህፅ፣ ስለዚ ከዓ ባክቴርያ ክፋሪ ይኽእል።
0: ፀጉርና እሞ ኣበይ ዝርከብ?
1: ኣብ ልዕሊ ርእስና ይርከብ። ብቐሊሉ ከዓ ዶሮናን ርስሓትን ይእክብ። ስለዚ ፀጉርና ብፅሬት ክንሕዞ ኣለና።
0: ፀጉርና ብፅሬት ምዘይተሓስከ እንታይ ንኸውን?
1: ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማትን የቃልዓና። ስለዚ ፀጉርና ብመደብ ክንሕፀብ ይግባእ።
0: ብፍላይ ነዊሕ ፀጉሪ ዘለዎን ኣዋልድ ከንታ ክገብራ ግበአን?
1: ድሕሪ ፀጉረን ምሕፃበን ክንቅፅኦን እንተ ተኻኢሉ ከዓ ክቁነኖኦን ይምከር።
0: ንመላእ ነብስና ኮንኮቦርታ ተቐሊሉ ዝርከብ ክፍሊ ኣካላትና ሞመን እዩ ዝበሃል?
1: ቆርበት።
0: ቆርበትና ብኸመይ ይረስሕ?
1: ብርሃፅ ንዝጓሓፍ ርስሓት ኣብ ግዚኡ ካብ ቆርበትና ሓፂብና እንተዚኣሊናዮ።
0: ነብስና እንተዘይተሓፂብና ኸ እንታይ ንኸውን?
1: እዋ ንምፍራይ ባክቴርያ ንቃላዕ፣ ኣብ ኣካላትና ኸዓ ሕማቕ ሽታ ይፈጥር።
0: ስለዚ ፅሬት ነብስና ንምውሓዝታ ክንገብር ይግባእ።
1: ኣካላትና ኣብ ሳልስቲ ክንሕፀብ ይግባእ። ፅሩይ ክዳን እውን ክንክደን ኣለና።
2: እምበኣር ከስ ሓፈሻዊ ናይ ሎም ምድላዋትና እዚ ክትከተልዎ ዝፀናሕኩም እዩ ነይሩ። በዚ ዘቕረብናልኩም መደብ ዓጊብኩም ክትኮኑ እምንቶና እዩ። ኣብ ዝቕፅል መደብና ብተመሳሳሊ መደባት ናይ ስነ ፍልጠት ክሳብ ንራኸብ ድሓንቀኒ ኢልና ንፋነወኩም።

ሰላም ሰላም ፍትዋት ተምሃሮ ከመይ ኣለኹም? እዚ ብሚኒስትሪ ትምህርቲ ዝዳሎ ትምህርታዊ መደብኩም መደብ ትምህርቲ ሕሳብ ናይ ቀዳማይ ክፍሊ እዩ። ንሎም እምበኣር ሒዝናልኩም ቀሪብና ዘለና ምዕራፍ ሓደ ንኡስ ኣርእስቲ ኣሃዛት እዩ ክኸውን። እምበኣር ከስ ፀጥ ፅቡቕ እናተመነኹ ናብ ትምህርትኩም ከብለኩም ሰናይ ምክታል።

ኣህዛት እንታይ ማለት እዩ? ቁፅርታት ማለት እዩ። ቁፅርታት ቆፂርኩም ከም ትክእል ዋሃ ፈሊጥ ኣለኹም። መናለስካ ሓንቲ ቁፅሪ ነግረኒ። ሕረይራይ ሓደ ንፉዕ ኣብሳሪት በረኸት ሰለስተ ኤላኤ ኣርባዕተ ሰማርያ ሄርሜላ ሰናይ ዓሰርተ ትሽዓተ ሃራይ ነዳ ቤሊንዳ ቢልኪያስ ሉቃስ ዮርዳኖስ ንፉዓት ነብሶማ ጣውዕላ ንፉዓት። ሕጂ እዞም ክትብልዎም ፀናሐኩም ብፅሕፈት ከመይ ከም ዝመስሉ ክንሪኦም ኢና። ኣራይ ግን ቅድም እንታይ ክንገብር ኢና? ከመይ ጌርካ ከም ዝፍቀድ ክንሪኦ ኢና።

0: ሕረ ኣብዚ ኢደይታይ ሒዘ ደሎ ርሳስ ሒዘ ኣለኹ ምሽቶ መን ኣሎ ወፂኡ ክንደይ ርሳስ ኣለዉ ኣብዚኣ ፈቒዱ ዝነግረኒ ኣረ ኢልኳስ
1: እዚአን ርሳስ ሓሙሽተ እዩ
0: ከመይ ጌርካ ፈቂድካ ናርእየና
1: ሓዋተይ 2ልተ3ለስተ ኣርባዕተ ሓሙሽተ
0: እንደይ ርሳስ እዩ እዚአን
1: ሓሙሽተ
0: ርሳስ ኳዕ ጠቐሉ ከመይ ገይሩ ፈቒድዎን ርእናየን ምሽታ በብሓደ ተን ቁፅሪ በብሓደ ፈቒድዎን ሃራይ መን ኣሎ ነዛ ቀዳመይቲ በተን ደለዋ ሕንፃፃ ፅሒፉ ክንደይ ምዃናታ ቁፅሪ እንታይ ዓይነት ሕንፃ ተፃሒፋ ኣላ ትነግረኒ ሃራይ በረኸት
1: እዚኣ ትኾን ህንፃት እዚኣ ፅሓደ ትበሃል
0: ትኽሉ ሕንፃ ትኽሉ ሕንፃ ደጌርካ ትፀሓ ንፋዓ ጣቕዕሉ ኣራይ በረኸታ ኢልና ቁፅሪ ሓደ ብምንታይ ጌርካ እዩ ትፀሓፍ ትኽሉ ሕንፃ ጌርካ ምስ ፀሓፍካያ ቁፅሪ ሓደ ትኸውን ይብለና ኣሎ ኣራይ ነታ ካልአይቲ ምን ኣለው ከ በታ ተፃሒፋ ደላ ፅሒፉ ክንደይ ምኾና ተቐፅሪ ነግረኒ ቁፅሪ ክልተ ኣረይ ነደ ምስ ገበርና ያ ቁፅሪ ክንደይ ትኸም ቁፅሪ ክልተ ትኸውን ንፍዕቲ ጣቑዕለ ኣረይ ነዳ ከመይ ገይራ ፅሒፋታ ቁፅሪ ክልተ ቅድም እንታይ ገይራ ለዋይ ሽዑኸ ሽዑ ቁፅሪ ክልተ ኮይናትና ሓራይ መና ኣሎ ነታ ሳሰይቲ በተን ደለዋ ሕንፃጣት ፅሒፉ ክንደይ ምዃናት ቁፅሪ ነግረኒ ቁፅሪ ሰለስተ ሓራይ ሰናይ ሓራይ ቁፅሪ ሰለስተ ከመይ ጌርካ ያ ፀሓፍ እዚኣ ጋድም ድያ እንታይ ዓይነት ቅርፂ እያ እዚኣ እዚኣ ለዋይ እያ ትባህራ እያ ሓንቲ ለዋይ ትገብር ካልኦይቲ ለዋይ ምሰስተ ከላ ቁፅሪ ሰለስተ ትኾነልካ ትረዲእካ ዶ እስከ ድገማ ክንባሓድሽ ደምሲስካ ክንባሓድሽ ኣረ ሃራይ ኣጠቕዕሉ መን ኣሎ ሕጂ ነታ ራብዒቲ በተን ደለዋ ሕንፃፃ ፅሒፉ ክንደይ ምዃና ተቐፅሪ ነግረኒ ተማርያ ብዕቲ ጣቑዕለ ኣራይ ሰማርያ ከመይ ጌራ ፅሒፋ ተቐፅሪ ኣርባዕተ ቅድም እንታይ ጌይራ ትኩል ተጠቂማ ምስ ገበረት ቁፅሪ ኣርባዕተ ኮይናስላ ሃረ ምን ኣሎ ነቲ ሓምሸይቲ በተን ደለዋ ፅሒፉ ክንደይ ምዃና ተቐፅሪ ነገርና ቤሊንዳ ጌርካ ትፀሓፍ ንፍዕቲ ጣቑዕላ ኣራይ ቤሊንዳ ከመይ ጌራ ፅሒፋ ተቐፅሪ ሓሙሽተ ቅድም ጋድም ሽዑኸ ትኹል ሽዑኸ ሽዑ ጥሩ ክንደይ ኮይና ሓሙሽተ ኮይናትልና ንቐፅ ምን ኣሎ ነታ ሻድሸይቲ በተን ደለዋ ፅሒፉ ክንደይ ምዃና ተቐፅሪ ነግረኒ ሚልክያት ንፋዓ ጣቕዕሉ ኣራይ ሚልክያት ከመይ ገይሩ ፅሒፉ እዚያ ቅድም እንታይ ገይሩ ሽዑኸ ቀለቤት ትገብር ቁፅሪ ክንደይ ትኸውን ቁፅሪ 6

0: ይኸውን ሕራይ መና ኣሎነታ ሻብዒት በት ደለዋ ሕንፃታት ይሕፉ ናይ ምዃና ዝነግረኒ ሕራይ ሄርሜላ
1: ለውጥ ሸውዓተ ትበሃል ክፀሓፍ ከላ ከዓ ጋድም ጌርካ ትኽ
0: ትገብር ቁጥሪ ክንደይ ትኸውን ሽ ኣረፍዕታ ውዕሎ ከመይ ጌራ ፅሒፋታ ቁጥ ሸውዓተ ሸውዓት ኩል ምስ ገበረት ክንደይ ኮይናትላ ቁፅሪ ሸውዓተ ኮይናትላ ሓራይ መና ኣሎነታ ሻምነይቲ በተን ደለዋ ሕንፃፃ ፅሒፉ ክንደይ ምዃና ተቐልጡት ነግረኒ ሓራይ ራእይ ራእይ ክንደይ ትኸውን ሽዑ ኣረፋዓጣ ቆዕሉ ቁፅሪ ሸሞንተ ከመይ ገይሩ ፅሒፉ ኣርኣዩ እንታይ ተጠቂሙ ቀለቤት ሸውዓ ክንደይ ኮይና ሽዑ ቁፅሪ ሸሞንተ ኮይና ሓራይ መና ኣሎ ነታ ታ ሽዐይቲ በተን ደለዋ ሕንፃፃ ፅሒፉ ክንደይ ምዃና ነግረኒ ኣረይ ሉቃስ
1: ዝዓ
0: ትባል ክትፅሓፍ
1: ከለካ
0: ቀለቤት
1: ጌርካ ትኹን ጌርካ
0: ትፅሓፍ ትርክ ንደይ ትኹም ሽ ንፋዕ ጣቆዕሉ ቁጥር ሸዓተ ከመይ ገይሩ ፅሒፍዋ ቀለቤት ገይሩ ሽዑ ኸ ትኹን ምሰሶ ከላ ቁጥሪ ትሸዓተ ኮይናትለ ኣረይ መና ኣሎ ነታ ዓስረይቲ በተን ደለዋ ሕንፃፃ ፅሒፉ ክንደይ ምዃና ተቐፅሪ ዝነግረኒ ኣረይ ኣበሳሪት ንፍዕቲ ጣቆዕላ ኣራይ ኣብ ሳሪት ከመይ ጌራ ፅሒፋ ተቐጥሪ ዓሰርተ ቅድም ትኹል ጌራ ሽረኻ ቀለቤት ምስ ገበረት ቁጥሪ ዓሰርተ ኮይናትላ ማለት እዩ ኣራይ ሕጂ ንማሃሮካ እንታይ እዩ እዞም ቁጥርታት ክንሪኦም ዝፀናሕና ብፍላሽ ካርድ ጌርና ክንላመዶም ስለ ዝኾና ኩልኹም ኣብዚኣ ተኣከቡ

0: ኣዛኣሃዛት ንርኢ ኣለና ምሽ ሓንቲ ክፅውዕ እንደ ምልሱ ስኹም ከዓ ኣይዶ ኣረ ሽዱሽተ ኣበይ ለመና ኣሎ ዘርእዩ ኣረ ቤሊንዶ ካሓ ትፃሓፍ መ ትጣቅላ ኣረ ቁጥሪ ሸውዓተ በረኸት ጌርካ ትፅሓፍ ንፍዕ ኣረ ጣቅሉ ዓራይ ቁፅሪ ክልተ ነደ
1: እዚኣ
0: ቁፅሪ ክልተ ትበሃል ለዋይ ጌርካ ጥዕና ጌርካ ጋሪ ጌርካ ድማ ትፅሓፍ ትጣቅዕሎ ፍዕቲ ኣራይ
1: ዜሮ ኢላ ኢል ጥራት ፅሕፋ ሰዓ ዜሮ ትኸው
0: ፍዕቲ ጣቅዕሎ ኣራይ ብርባዕተ ሰናይ
1: ርባዕተ ትበሃል ድኹል ጌርካ ጋድን ድኹል
0: ረንፋዕ ጣቅዕሉ ኣራይ ኣራይ ሓደ ሚልክያስ
2: እዚኣ ቁፅሪ ሓደ ትበሃል ድኹል ጌርካ ከዓ ትፅሓፍ
0: ንፋዕ ኣጣቅዕሉ ኣራይ ቁፅሪ ሓሙሽተ ሰማርያ
2: እዚኣ ቁፅሪ ሓሙሽተ ትበሃል ጋድም ጌርካ ትኹል ለወይ ጌርካ ድማ ትፅሓፍ
0: ፍዕቲ ጣቅዕላ ኣራይ ቁፅሪ ሸሞንተ ሄርሜላ

0: ሸሞንተ ዝበሃል ክትፅሓፍ ከላ ከዓ ቀለቤት ጌርካ ቀለቤት ትበሃል ሸካ ቁፅ ሸሞንተ ትበሃል
1: ፍዕቲ ጣውላ ኣራይ ጥራዓ ሰርተ ኣብ ሰሪት
2: እዚኣ ቁፅሪ ዓሰርተ ትበሃል ብፅፋ ከለና ከዓ ትኩል ጌርና ቀለቤት
1: ገብራ ቁፅሪ ዓሰርተ ትኾን ፍዕቲ ጣውዕለ ኣራይ ቁፅ ሰለስተ

ናብቲ ምርትና ንምለስ። እዚኦም ተምክሩ ዮም ጠናሕና ኣባዛት እዮም ስካ ዝቆፅሩ እንዳ

0: ኣራይ ዜን ካሎ ሓደ ከመይ ጌርካ ፅዓ ትኩል ኩሉ ሓስካ ብዋ ቁፅሪ ክልተ ቁፅሪ ሰለስተ ራብዒቲ ትኩል ሓሙሽተ ሽዱሽተ ሸውዓተ ትኩል ሸሞንተ ሸዓተ ዓሰርተ እዚኦም ኣሃዛትና እዮም። ሃራይ ናይ ልማዓት ትምህርትና ዚአነ ነረን።
1: እምበኣር ከስ ፍትዋት ተምሃሮ ናይ ሎሚ ትምህርትና ኣብ ሰዛዚሙ ኣሎ ተረዲእኩም ክኸውን እውን ተስፋ ይገብር። ዝመፅእ ትምህርትና ብታሊ ምፍቃሪ ክኸውን ክሳብ ሽዑ ግን ሰናይ ናይ መፅናዕቲ ግዜ ይግበረልኩም።

0: ክትጓዕ ዞና ናብ ፓራዳይዝ
1: ኣብ ፓራዳይዝ ንሪኦ ዘለና
0: ፓራዳይዝ
1: ዎ ፓራዳይዝ ኣለና
0: ዋው ዓይንኻ ዝመልእ ፅባቐ በረሃዋ ዝበለ ሃዋሁ
1: ኣዝዩ ጥዑም ኣዝዩ ብሉፅ ስፔሻል ፓራዳይዝ
0: ስፔሻል ስፕሪስ
1: ጁስ
0: ዋው
1: ብጣዕሚ ጥዑም
0: ማራ ጥዑም ስፔሻል ፓራዳይዝ ፒዛ
1: ሚልክ ሼክ ኤንጆይ ኢት
0: ዋው ስፔሻል ሚልክ ሼክ
2: ዛን
0: soft ice cream
1: hard ice cream بالعين
3: flavor

0: ጥዑም መኣዛ ዘለዎም ምግብታት
1: ፅማ
0: ኣይስክሪም
1: ማዓስ ዝጥራይ
0: ሙፁና ብፅሑና
1: ብትሕዝቶና ከምተዓግቡ ርግፀኛታት ኢና
0: ፓራዳይስ
2: ስፔሻል ቅጫ ፍትፍት
1: ኣብ ፓራዳይስ ኩሉ ሎ
0: ብዘይቀልዓለም
1: ንቐደም ፓራዳይስ ፓራዳይስ
0: ኣብ ማእኸል ከተማ ኣብ ጎደና ሓርነት ጠቓዓበ ባንክ

ሶላናስ መላሽ ኣብ 221 ብዓውድ ሕጊ ተመሪቓ። ኣብዚ ግዜ እዚ ድማ ከም ተሓጋጋዜት ዳኛ ኣብ ዞባዊ ቤት ፍርዲ ተዓይላ። ተምሃሮ ኮሌጃት ኣብ ምዝዛም ናይ ትምህርቶም መፅናዕታዊ ፅሑፍ ክቕርቡ ይሕተት እዮም። ሶልያና እምበኣር መዛዘሚ መፅናዕታዊ ፅሑፋ ክኸውን ዝሓርየቶ ኣርእስቲ ሃገራውያን ሕላገታት ኤርትራ እዩ። ኤርትራን ናሽናል ሲምቦልስ ደ ሌጋል ስታንዳርዳይዜሽን ኤንድ ሪኮግኒሽን ብዝብል ኣርእስቲ እዚ ብጥርኑፍ ንባንዴራ፣ ኣርማ፣ ባጤራ፣ ሃገራዊ መዝሙር ዘጠቓልል እዩ። ሶልያና መበገሲ ፅሑፋ ኣብ ጋዜጣ ሓዳስ ኤርትራ ዝረኸበቶ ንባንዴራ ክገልፅ ዝፈተነ ግጉይ ፅሑፍ እዩ ነይሩ። በዚ ድማ ባንዴራ ኤርትራ ክወሃባ ዝግብኦ ክብሪ፣ ርዝነትን ኣቀማምጣን ካልእን ብዓይኒ ሕጊ ኤርትራ እንታይ ይመስል ክትፍትሸ ተበጊሳ። ነዛ ፅሕፍቲ ኣብ ምድላው ገለ ብድሆታት ሓሊፋ እያ። እኩብ ሓበሬታ ብዘይምንባሩ ባዕላ ኣኪባ ክተፃፍፍ ነይርዋ። ለበዳ ኮሮና ቫይረስ ዘስዓቦ መውሻቡን ክውስኾ ኣለኒ ካብ ዝበለቶ ዛዕባ ክትተርፍ ገዲድዋ እዩ። በዚ ኮይኑ በቲ ግዳ ምስ ሕፅረታታ በታ ዝሓሰበታ ዕላማ ክትውድያ ክኢላ። ዕላማ መፅናዕታዊ ፅሑፋ ድማ እተን ዘለዋ ሃገራውያን ሕላገታት ኣፍልጦ ሂብካ ንዕኡ ዘገልግል ሕጊ ነዲፍካ ዝግበር ዘሎ ጌጋታት ንምውጋድ እዩ። ናይ ሎሚ ዛዕባና ጌርናዮ ዘለና ግዳ ሃገራዊ ባንዴራ እዩ ክኸውን። ሃገራውያን ሕላገታት ክበሃሉ ከለዉ ንሓንቲ ሃገር ኣብ ዓለም ለኻዊ ደረጃታት ዝውክልዋ መለለያ እዮም። ብሙዚቃ ዝተሰነ ሃገራዊ መዝሙር፣ ኣብ ዓለባ ዝተነድፈ ብሕብርታት ዝወቀበ ባንዴራ፣ ኣርማ፣ ባጤራ ከም ሕላገት ሓንቲ ሃገር ኢልና ክንጠቕሶም ንኽእል። መግለፂ ርዝነትን ደረጃ ነቲ ሃገር ኮይኖም ድማ የገልግሉ። ብዘይካዚ ታሪኽን ኣመፃፅኣን ሓንቲ ሃገር እውን ይገልፁ። ዝና፣ ክብሪ፣ ባህሊ፣ መንነትን ኣመፃፅኣን እቲ ህዝቢ እውን ዝውክል እዮም። ንኣብነት ኣብ ኤርትራ ባንዴራ፣ ሃገራዊ መዝሙር፣ ኣርማ ተዓዚብካ ዝተሓልፈ መሪርን ነዊሕን ቃልሲ ናፅነት ምፍላጥ ይከኣል። እዚ ስለ ዝኾነ እምበኣር ግቡእ ኣጠቓቐማዞም ሃገራውያን ሕላገታት ዝያዳ ማንም ኣገዳሲ ይኸውን።

0: ኣብ ታሪክ ዓለም እታ ነፈለማ ግዜ ባንዴራ ኣብ ዛንጊ ዘንበልበለት ሃገር ሃገረ ዴንማርክ እያ ኣብ 1478 ባንዴራ ካብ ግዜ ናብ ግዜ ምስ ዝመፅእ መራሒ ወይ ካልኦት ደቋሒታት ኣብ ሕብሪ ፍልልያት ክግበር ይከኣል እዛ ሎሚ ንሃገርና ኤርትራ ወኪላ ኣብ ዝተፈላለየ ዓለምለኻ እውን ሃገራውን መድረኻት ተንበልብል ዘላ ብ4 ሕብርታት ዘጌጠት ባንዴራ ኣብ ግዜ መግዛእታዊ ስርዓታት ኣብ ብረታዊ ቓልትን ድሕሪ ናፅነትን ምቅያራት ተገይሩላ እዩ
1: ሓረ ብጠቕላሉ ናይቲ ሃገራዊ ናሕላገት ሓንቲ ክጠቕሳ ዝደሊ ነገር ባንዴራ ጥራይ ዘይኮነ ኣርማ ሃገራዊ መዝሙር ማሕተም ባጤራ ወዘተ ኣብኡ ክንብሓንሳብ ከዓ ሕቁፍ ዝኽእል እዩ ተዘዳለኹም መፅናዕተዊ ፅሑፉ ንኩለተን ጠርኒፈ ክገልፅ የፈቲነ ነረ ተዝዓበየ ክፋል ግን ባንዴራ ተዋሂቡ ነሩ ምክንያቱ ስ እውን ዝዓበየ መፅናዕቲ ዘድልዮ ስለዝነበረ ማለት እዩ ኣብ ባንዴራ እንተ መፂና ከዓኒ እቲ ናታ መፃፃ ወይ ከዓ እትናታ ታሪክ ካብ መግዛእቲ ጠልያን እዩ ዝጅምር ኣብ ግዜ መግዛእቲ ጠልያን ኣብ ዝነበረትሉ ግዜ ንክልጤን ሃገራት ዝውክል ሓደ ባንዴራ እዩ ነይሩ ኣብቲ ባንዴራ ሕጂ ናይ ሓደ ቀይ ሓንበሳ ስእሊ ኣብ ኣፍ ልቡ ድማ ኮኸብ ዝተወቀጠ ነይሩ ማለት እዩ ኣብ ትሕቲኡ ከዓኒ ከም ማዕበላውያን ሕንፃጣት ብፃዕዳን ሰሚያ እውን ዝቆመ ሕብሪ ዝነበራ ባንዴራ ነራ ማለት እዩ ብድሕሪኡ መግዛእቲ ጠልያን ምስ ኣቋረፀ ብድሕሪኡ ብሪጣንያ ምስ መፁ ድማ ንሳቶም ኣብ ዝነበሩሉ ግዜ ብዙሕ ምቀያራት ኣይነበረን ጥራይ ክሳብ ናብ ግዜ ፌደሬሽን ኣብ 1952 ክሳብ ዝበፅሕ በቲ ናቶም ባንዴራ ይጥቀሙ ነይሮም ግዜ ፌደሬሽን ምስ ኮነ ድማ እታ ኩላህና ኣብ ዝኾነ ቪድዮታት ንሪኣ ሰብያዊ ሃሳስ ሰብያዊ ሕብሪ ዘለዋ ባንዴራ ኣውልዕካ ቀጠለ ሕብሪ ዘለዋ ባንዴራ ሳመፅያ ማለት እዩ

0: ኣብ ፌደሬሽን ዝፈረስ ድማ ን10 ዓመታት ዝኣክል እዛ ባንዴራ እዚያ ነይራ። ድሕሪኡ ግዜ ሃይለ ስላሴ ምስ ኮነ ድማ ናይ ኢትዮጵያ ባንዴራ ጥቅም ነይሩ ማለት እዩ። እታ ናይ ኢትዮጵያ ባንዴራ ግን ከም ናይቲ ስርዓት ባንዴራ እምበር ህዝቢ ኤርትራ ኣብ ቃልሲ ኣትዩ ሜዳ ኮይኑ ይቃለስ ስለ ዝነበረ እቲ ኣብ 9 ሰዓታት ዝነበረ ህዝባዊ ግንባር ድማ ናብቲ ባንዴራ ክገብር ስለ ዝደለየ እታ ባንዴራ ድማ ክሳብ ዛ 6 ሰዓት ንሪኣ ባንዴራ እታ ብምዛን ናይ ሕጂ ባንዴራ እትመሳሰል ቀጠልያ፣ ቀይሕ፣ ሰማያዊ ስሉስ ኩምናዕ ቅርፂ ዘለዎን ሕብሪ ኮይነን ኣብ ማእከል ድማ ብጫ ኮኸብ ኣላታ ማለት እዩ። እዚኣ ድማ ክሳብ ግዜ ናፅነት እዛ ባንዴራ እዚኣ ንጥቀም ነርና። ድሕሪ ግዜ ናፅነት ከዓኒ እዛ ብዛ 6 ሰዓት ንጥቀምላ ዘላ ባንዴራ ከምኡ ንሳውን ቀጠልያ፣ ቀይሕ፣ ሰማያዊ ኮይኑ ስሉስ ኩምናዓዊ ቅርፂ ዘለዎ ሕብሪ ዘለዋ ባንዴራ ኮይና ኣብ ማእከል ግን ኣብ ክንዲታ ብጫ ኮኸብ እታ ብዘይ ፌደሬሽን ዝነበረት ኣውሊዕ ትመስል ማለት እዩ። ብልክ ቀላ ንሳ ኣይትኹን እሳ ኣብ ማእከል ኣብቲ ቀይሕ ሕብሪ ዘለዎ ስሉስ ኩምናዕ ተቐሚጣ በሰዓት ስያ ድማ ንዓ ንጥቀም ኣለና ማለት እዩ።
1: ኣብ ሓንቲ ሃገር ንኣካይዳን ስርዓትን እቲ ህዝቢ ዝቆፃፀርን ክግበሩ ዝግብኦም ግቡኣትን ሕጋጋትን ኣለዉ። ነዞም ዝተጠቕሱ ሃገራውያን ሕላጋታት ዝከላኸል ክወሃቦም ዝግብኦ ክብሪ ከመይን ኣበይን ክትግበር ይግብኦ ዝብል ኣንቀጻት ኣሎ። ኣብ ባንዴራ ምስ ንመጽእ ከ ክወሃባ ዝግብኦ ክብሪ ከተንበልብለሉ ዝግብኣ ቦታታት ውሱን ዓቐንን ካልእን ዝቐየድ ሕጊ ይህሉ ዶ ይኸውን?
0: ሕጊ የብልናን ክንብል ኣይንኽእልን ኢና ኣለና ኢልና እውን ክንዛረብ ኣይንኽእልና። ምክንያቱ ነቲ ዘሎ ፀገማት ዝፈትሕ ሕጋጋት ሙሉእ ብምሉእ ዝፈትሕ ሕጋጋት የብልናን። ካብተን ዘለዋና ግን ተቐዳሚቲ ክብሪ ንዘይምሃብ ንባንዴራ ንዑ ብኸመይ ጌርካ ትቆፅዖ ኣብ መስተዳደሪ ገበናዊ ሕጊ ኤርትራ 257 ኣሎ ማለት እዩ። እሱ ድማ ክብሪ ንዘይሃበ፣ ንዝፀረፈ፣ ንዝቐደደ፣ ንዘቃፀለ ካብ 3 ወርሒ ዘይውሕድ ማእሰርቲ ወይ ከዓ ብገንዘብ ቅፅዓዮ ይብለካ ማለት እዩ። ተወሳኺ ኣብ ኣዋጅ 37993 ድማ ባንዴራ ሕብራ ቀይሕ፣ ብጫ፣ ሰማያዊ፣ ቀጠልያ ክኸውን ከም ዘለዎ ኣርማና ገመል ክትከውን ከም ዘለዎ ሃገራዊ መዝሙርካ ኤርትራ ኤርትራ ትብል ምዃና ኣብ ዓንቀፅ 10 ይጠቅስ እዩ። ድሕሪኡ ድማ ኣብ ሕጋዊ ምልክታ 33997 ድማ ኣብዚ ኣብቲ ተጠቂሱ ዘሎ ኣዋጅ ናይ ኤርትራ ትካል ደረጃታት ስልጣን ዝህብ ኣዋጅ ኮይኑ እቲ ትካል እቲ ከመይ ገይሩ ንባንዴራ ካብ መጀመርቱ ቅሳብ መወዳእቱ ደረጃ ክፅሓ ከም ዘለዎ ኣብቲ ሕጋዊ ምልክታ ተሰፊሩ ይርከብ ማለት እዩ። እታ ሕጋዊ ምልክታ ኣስታሶን ሓደ ንገፅ ዘለዋ ኮይና ሕብራ ከመይ ክኸውን ኣለዎ፣ እቲ ናታ ቅርፂ ከመይ ክኸውን ኣለዎ፣ እቲ ናታ ዓቐን ክንምንታይ ክኸውን ኣለዎ፣ ኣበይ ቦታታት ክትስቀል ኣለዋ፣ ከምኡውን እታ ባንዴራ ናይ ኤርትራ ትበሃል ኣይነት እያ እውን ንክደስ ዝፈትዩን እዩ። እታ ተዳለወት ሰነድ ግን ንባዕላዊ ብዙሕ ፀገማት ኣለዋ። ምክንያቱ ኣብ 1993 ኣብ ዩኤን ወይከዓ ሕብራት ሃገራት ተሰቕለት ባንዴራ ምናልባት ንዝክራ ንኸውን ኣብ 1995 ከም ባንዴራ ንጥቀመላ ዘና ባንዴራ ግን እዛ ተሰቕለት ባንዴራ ኣይኮነትን ኣብ ናይ ዓቐን ምልዋጥ ተገይሩ ማለት እዩ። ትረሾ 2-3 ዝነበረ ናብ 1-2 ተቐይሩ ከምኡ ውን እታ ኣብ ውሽጢ ዘላ ኣኽሊል እውን ተቐይረ እያ። እዚ ስለ ዝተቐይረ ድማ እዛ ንጥቀመላ ዘና ሕጋዊ ምልክታ ክንጥቀመላ ኣለና ድዩ ዝብል ሕቶካ ይመፅ ማለት እዩ። ስለ ዝተለወጠት እቲ ኩሉ ዘሎ ኣብ ነጥብታት ክጥቀም ኣለዎ ድዩ ወላስ ክቕይር ኣለዎ? እዚን ካልእን እዩ ከዓ ነቲ ቀንዲ ናይቲ ስልጣን ተዋሂብዎ ዘሎ ኣካል ንክቕይሮ ወይ እውን ተተቐይሩ ከዓ ንኸመሓይሾ ኣለዎ ዘብል ማለት እዩ። ብተወሳኺ ካብዘን ተጠቕሳ ሕግታት ወፃኢ የብልናን እዚኡ ከዓ ንዓይ እኹል ሕጊ የብልናን ኢሉ ነቲ ሓደ ኣዋጅ ንክእወጅ ወይ እውን ንክፅሓፍ ዝደረኸኒ
1: በብ ወገና ኣብ ከባቢና እንዕዘቦ ኣሰቐቐላ ዘንግ ባንዴራ ኣሎ። ካብዚ ሓሊፉ ኣብ ገለ ዝፈሰመ ሕብሪ ባንዴራ፣ ኣብ ገለ ዳርጋ ክሳብ ፍርቂ ዝተጨርመ ባንዴራ፣ ካብቲ ንቡር ንላዕሊ ድሙቕ ወይ ሓሳስ ሕብርታት ንዕዘብ ኢና። ኣብ ዓቐን ሕብርታት ባንዴራ ኤርትራ ዝኾነ ለውጢ ምስ ዝግበር ሙሉእ ብምሉእ እቲ እትህቦ ትርጉምን ክብርን ይቕየራሎ ማለት እዩ። ባንዴራ ካብ ጥቕሚ ወፃኢ ምስ እትኸውን ብግቡእ ኣገባብ ክትውገድ ከም ዘለዋ ማንም ዝስሕቶ ሓቂ ኣይኮነን። እቲ ምንታይ ተራ ጨርቂ ስለ ዘይኮነት
0: ሕጂ እቲ ቀንዲ መበገስን ናይዛ መፅናዕቲ ኣጫፍ ክምቲ ቀዲመ ዝጠቐስኩ ሓደ ሽግር ተረኺቡ ሽግር ካ እንታይ በጠቃቅማ ጉጉይ ኣጠቃቅማ ክመፅ ጀሚሩ እቲ ጉጉይ ኣጠቃቅማ ንብሎ ዘለና ምስ ምንታይ ወዳዲርና ጉጉይ ንብሎ ኣለና ምስቲ ዘለና ሕጊና ጉጉይ ንብሎ ዘለና ከምኡ ውን ምስቲ ዓለም ለኻዊ ስራ

0: ወቅት ዝጥቀመሉ ኣብ ባንዴራ ንኣብነት ሓንቲ ባንዴራ እንተዳ ተቐዲዳ ወይ እውን ካብ ዓቐኒ ላዕሊ እንተዳ ተጠቂምካላ ፀኒሕካ ኣሪጋይካ ክትጎድፋ ምስ ትደልሲ እንታይ ክትገብር ኣለካ? ነዚ ዝትንክፍ ሕጊ የብልናን፣ ግን ወላ ሕጊ ኣይሃለዎናስ እቲ ባንዴራስ ምስ ዘለዎ ክብርሲ ስቑኢሉ ይኮንን ክጓሓፍ ዘለዎ። ንኣብነት ኣብ ናይ ሕብረት መንግስታት ኣሜሪካ ሕጊ እንተዳ ተመልኪትና እንታይ ይገብሩ? ወይ ተዓፂፈን ይቕመጣ እንተዳ ተቐዲደን ኮይነን ወይ ካብ እንተዳ ኣሪገን ኮይነን ካብ ጥቕሚ ወፃኢ ኢሎም ተሓሲቦም ድማ ሓደ ናይ ሚሊታሪ ስርዓት ጌርካ ወታደራት ዘለዎ ሃገራዊ መዝሙር እናተዘመረ ነቲ ባንዴራ የቃፅሎ፣ ብክብሪ የቃፅሎ ነቲ ባንዴራ ማለት እዩ። ነዚ ክግበር ከሎ እንታይ እዩ እተን ባንዴራ ካብ ጥቕሚ ወፃኢ ኮይነን ኣለዋ፣ ክጓሓፋ የብለን። ስለዚ ተኣኪበን ብሓንሳብ የቃፅልዎን ማለት እዩ። ነዚ ክትገብር እንትኾንካ ሕጊ ክህልወካ ኣለዎ። ወይ እውን ባዕልኻ ስነኣምራዊ ሓሲብካ ከመይ ገይሩ እዚ ባንዴራ ኣብ ክብሪ ዘሎ ቦታ ክቕመጥ ኣለዎ፣ ወላ ካብ ጥቕሚ ወፃኢ ይኹን ነዚ ኢልካ ክትሓስብ ኣለካ። ሕጂ በዚ ክልተ ነገር ማለት እዩ። በቲ ሓደ ነቲ ዘለና ሕጊ ክንጥቀም ኣለና። ሕጊ ስለ ዘይብልና ከዓ ነቲ ሕጊ ሓደ መጠረፊ ክኾኖ ዝኽእል መፅናዕታዊ ፅሑፍ ማለት እዚ ከምዝዘሎ እዚ ከምዚ ክኸውን ኣለዎ እንዳተባህለ ኣብ ሓደ ተጠርኒፉ ንዕኡ ከዓ ንክንእርሞ ንክንፍትን እዩ ተሓሳብ ማለት እዩ።
1: ባንዴራ ካብ መሰረቱ ከም መሕበሪ ተባሂሉ እዩ ብሮማውያን ኣብ ጥቕሚ ውዒሉ። ንኣብነት ኣብ ዓውደ ኩናት ፃዕዳ ባንዴራ ዘንበልበለ ወተሃደር ኢዱ ከም ዝሃበ ይፍለጥ እሞ ግቡእ ናይ ምሩኽ መሰል ድማ ይወሃቦ። ኣብ ማያዊ ኣካል እውን እንተርኢና ባንዴራ ዘንበልበለት መርከብ ኣብ ፀገም ከም ዘላ ይውክል እሞ ነዚ ዝተዓዘቡ ድማ ንረድኤታ ይጓየዩ። ኣብ ኤርትራ ኣብ 20 ሰነ ባንዴራ ኣብ ፍርቂ ዘንጊ ትስቀል፣ እዚ ድማ መዓልቲ ሓዘን ምዃኑ ይውክል። ኣብ ካልእ በዓላት ብግቡእ ቀኒዓን ኣብ ሙሉእ ብራኸ ዘንግን ትስቀል። ኣብ ገለ መንግስታውያን ይኹና ብሕታውያን ትካላት ግዳ እዚ ብምልኣት ክትግበር ኣይረአን። ኣብ ገለ እውን ካብ ናይ ሓፂን ዘንጊ ሓሊፎም ኣብ ማንም ንኽብራ ዘይምጥን ዕንፀይቲ ተሰቒላ ትረአ። እዚ ሰኣን ግቡእ ኣፍልጦ እውን ክኸውን ይኽእል። በዚ ኮይኑ በቲ ግዳ ንስለ ምስቃል ዘይኮነ ግቡእ ቦታኣን ክብራን ተሓልዩላ ከተንበልብል ይግባእ።
0: ሕራይ በቲ ፀገማት እንተዳ ክንዛረብ እንተዳ ኮይና መጀመርታ ብሕብሪ እንተዳ ጀሚርና እተን ሕብሪ ከም ዘለዋ ንፈልጠን ኢና። ከም ሕብሪ ማለት እዩ ሰማያዊ ኣሎ፣ ቀይሕ ኣሎ፣ ብጫ ኣሎ፣ ቀጠል ኣሎ፣ ነዚአን ንፈልጥ ኢና። ግን እዘን ሕብሪ እዚአንሲ ኣብ ሓደ ኣርቲስት ሰማያዊ ጥራይ ሰማያዊ እያ ክብል ኣይክእልን እዩ። እታ ሰማያዊ ናታ ዓቐን ናታ ሜጀርመንት ኣለዋ ብቁፅሪ ዝግለፅ ማለት እዩ። እተን ዝዘረፋ ሕብርታት እውን ከምኡ ሕጂ እታ ኣብዛ ሕጋዊ ምልክታ ናይ 33/97 ተጠቂሱ ዘሎ ዓይነት ሕብሪ ነናቲ ቁፅሪ ኣለዎ ማለት እዩ። ሕጂ ድሓንቲ ቁፅሪ ምናልባት ንዓና የገድሰና ክኸውን ይኽእል። እቲ ተን ቁፅሪ ተን ስፐሲፊክ ወይ ተን ፍሉጣት ቁፅሪ ባ ተፃሒፈን ዘለዋ ግን ፍሉይ ሽም ኣለዎን ማለት እዩ። ከም ሕብሪ ንኣብነት እታ ቀጠልያ ቀጠልያ ጥራይ ደይኮነት ብእንግሊሽ ቱ ስማት ሚንት ግሪን ትበሃል ማለት እዩ እታ ዓይነት ሕብሪ። እታ ቀያሕ ከዓ ካናዳ ሬድ ትበሃል እታ ሕብሪ እታ ቀያሕ ማለት እዩ። እታ ሰማያዊ ዩኤን ብሉ ትበሃል። እታ ብጫ ድማ ስፓኒሽ የሎ ትበሃል። ሕጂ እዚ ኣብቲ ናይ ሕብሪ ዓለም ዘሎ ኣብ ናይ ስእሊ ዓለም ዘሎ ኣብ ናይ ቅባ ዓለም ዘሎ ክርድኦ ይኽእል ማለት እዩ። እቲ ሕብሪ ግን ብንፁር ዝኾነ ኣግባብ ከም ብመልክዕ ሓደ ሰሌዳ ተዳልዩ ከዓ እቲ ሕብሪ ክንደይ ቁፅሪ ክህልዎ ኣለዎ። ንኣብነት ቀንዲ እዚ ኣምንታይ ፀገም የምፅእ ሓደ ዝኾነ ኣርቲስት ወይ እውን ሓደ ዝኾነ ዲዛይነር እታ ባንዴራ ተጠቂሙ ኣብ ዝኾነ ካልእ ካሕቲ መክደልን ከሎ እታ ቁፅሪ እንተደኣ ዝፈልጣ ኮይኑ ካልእ ቁፅሪ ወይ እውን ንዑ ዝጣዕሚ ቁፅሪ ኣየእቱን እዩ ማለት እዩ። ከምዚ እንተደኣ ኮይኑ ከዓ ካብኡ ዝሃስስ ወይ ካብኡ ዝደምቕ ወይ እውን ካልእ ሕብሪ ኣይፀንሓካን ማለት እዩ ዋላ ክሕተምን ከሎ። እዚ ሕጂ ቀንዲ ፀገማ ምንታይ ንሪኦ ኣብ ኢንተርነት ኣብኡ ዝዝርጋሕ እታ ባንዴራ ናይ ኤርትራ ኣዝዩ ፍልል ዘለዎ ዓቐን ናይ ሕብሪ እዩ ፀንሓካ። ኣብ ገሊኡ ትቀጠልያ ናብ ዳርክ ናብ ፅልምት ዝበለ ቀጠልያ ኮይኑ ይፀንሓካ፣ ትብጫ ኣዝዩ ሃሳሲ ይፀንሓካ፣ ትቀይሕ ናብ ሮዛ ገፁ ዝኸደ ክፀንሓካ ይኽእል። ብዙሕ ፍልል ናይ ሕብሪ ይህልዎ። ንሓደ ወፃእተኛ እዚኣ ባንዴራ ናይ ኤርትራ ያይልካዮ ክፈላለያ እውን ኣይክኽእልን፣ ምክንያቱ ዝተፈላለየ ዓይነት ሕብሪ ዘለዋ ባንዴራ እያ ክትፀንሓካ። ስለዚ ትዓቕን ናይቲ ሕብሪ ክትፈለጥ ኣዝዩ ኣገዳሲ እዩ ማለት እዩ። ብዘይ ንሱ እውን እቲ ሕብሪ እንታይ እዩ ዳ ትርጉሙ ቀንዲ ኩሉ ነናቱ ትርጉም ከም ዘለዎ ንፈልጥ ኢና። እቲ ትርጉሙ ከዓ እንተ ደኣኒ ናይ ብሓቂ በቲ ተባሂልዎ ዘሎ ነቲ ሰብ ክርድኦ ወይ ክበፅሖ እንተ ደኣ ኮይኑ ልክ እታ ሕብርት እያ ክትፍለጥ ኣለዋ። ንኣብነት ሓንቲ ፀገም ዝረኸብክዋ ኣብተን ሕጋጋት ኣለዋ ናክብለክ ዝፀናሕኩ ኣብ ገሊኡ የለው ኢሉ ይፅዋዕ ኣብቲ ናይ እንግሊሽ ቨርዥን ማለት እዩ።

0: ኣብ ገሊኡካ ጎልደን ኢሉ ይፅዋዕ። ሕጂ ከምዝክሎ ፀናሕ ኩየሎ ጥራይልካ ከማንሲ ኣብቲ ሓደ ሕብሪ በበይኑ ዓቕን ክህልዎ ይኽእል እዩ። ጎልደን እንተይልና ሞ ናብ ካልእ ሕብሪ ክንከይድ ኢና። ስለዚ ንዓ ጎልደን ኦል ላይቭስ ብራንች ኢሉ ክገልፃ ከሎ ገሊኡ ሕጂ ገሊኡካ የሎ ይብላ። እዚ ንባዕሉ ነናቱ ዘይምስማዕ ረኪበሉ ነይረ ማለት እዩ። ካልእ እቲ ሕብሪ እቲ ናቱ ኣዘራግሓ ናቱ ትርጉም ኣለዎ። ንኣብነት ቀይሕ ካብዛ ዓበየ በቲ ናይቲ ዓንዲ ዘሎ እንተ ንዛረባልና ማለት እዩ ካብዛ ዓበየ ናብ ዝነእሰ ናብሓደ ይኸይድ። በንፃሩካ ቀጠልያን ሰማያውን ከዓ ብዝዋሓደ ጀሚሮም እንዳ ዓበዩ ይኸዱ። ምስቲ ትርጉም ተሳንዩ ዝኸይድ እዩ እዚ። ምክንያቱ እቲ ቀይሕ እንተ ነቲ ዝሓለፈ ነቲ ዝፈሰሰ ደም እንተ ዝዛረብሃሉ ብዙሕ ነይሩ ናፅነት ንክመፅእ። ኣብዚ ሰዓት እዚ ግን ናብ ዜሮ በፂሕሉ ናፅነት ስለ ዝመፀ ኢና ንዛረባልና። እቲ ሰማያውን ቀጠልያን ከዓ ነቲ ዘለና ባህርያዊ ፀጋ ኣብ ትሽዑ ሰዓታት ክንጥቀመሉ ኣይንኽእል ነርና ብትሕቲ መግዛእት ስለ ዝነበርና። ሕጂ ግን ክንጥቀመሉ ኣብ ንኽእል ደረጃ ስለ ዝበፃሕና እንዳወሰኸ ይኸይድ ኣሎ ማለት እዩ። ነዚያ ትርጉም እዚኣ ግን እንተዳ ስኻ ብግቡእ ዘይሰቀይልካያታ ባንዴራ እንታይ ትኸውን? ንኣብነት በዚ ክብለክ ዘፀናሕኩ ወገን ናይቲ ዓንዲ እንተዳ ዘይሰቀይልካያ ገምጢልካ ሰቀይልካያ ኣለካ ንበል ክተንበልብል ከላ እንታይ ክኸውን እዩ? እቲ ደም ተወዲኡ ቀፃሊ እዩ ናብ ዝብል መልሲ ወይ ከዓ ናብ ዝብል ትርጉም ክኸይድ እዩ። እቲ ባህርያዊ ፀጋ ከዓ ነይርና ሙሕጂ ግን ይውዳእ ኣሎ ናብ ዝብል ትርጉም ክኸይድ እዩ ማለት እዩ። ነቲ በዓልና ዝሃብናዮ ትርጉም በዓልና ብሰንኪ ኣጠቃቅማና ከዓ ካልእ ትርጉም ክንህቦ ኢና ማለት እዩ።
1: ባንዴራ ኤርትራ ካብ ፍቕሪ ሃገር እውን ዝተበገሰ ክኸውን ይኽእል። ኣብ ዝተፈላለየ ንግዳዊ መዓላታት ውዒላ ንረኽባ ኢና። ኣብ ማልያታት፣ ኣብ ጫማ፣ ኣብ ምቁር ሕብስቲ፣ ባህላዊ ኣልባሳት፣ ኮታስ ኣብ ዳርጋ ኩሎም እንጥቀመሎም ነገራት ተሳኢላ ንረኽባ ኢና። እዚ ግን ግቡእ ኣጠቃቅማ ድዩ?
0: እቲ ተወሳኺ ፀገም ከምፅእ ዝኽእልካ ንግዳዊ መዓላ እዩ። ኣብ ንግዲ ክውዕል ከሎ ባንዴራ ኣብ ንግዳዊ መዓላ ክነውዕሎም ከለና ሲ ከታ ባንዴራ ኣብ ሽፎን ይኹን ኣብ ጥልፊ፣ ኣብ ዙርያ፣ ኣብ ኩባያ፣ ኣብ ገፅ ናይ ሰብ ተሳኢሉ ንመሸጣ ይዝርጋሕ ማለት እዩ እንጂ ናይ ብሓቂ ካብ ፍቕሪ ሃገር ዝተበገሰ ድዩ እቲ ናብ ንግዳዊ መዓላ ዘብፅሖ ዘሎ ወላስ ንመክሰብ እዩ ናብ ከምዚ ዓይነት ደረጃ ዝበፅሕ ዘሎ? ኣብ ብዙሕ እዋናት ኣብ ኢንተርነት ይኹን ወላ እውን ኣብ ዝተፈላለየ ቦታታት ክስቀል ከሎ ኣብ ከተማታት ክንርኢ ከለና ዝተፈላለየ ዓይነት ዲዛይን ናይ ባንዴራ ኣብ ባነራት ይኹን ኣብ ፖስተራት ይኹን ንርኢ ኢና። እዚ ግን ናይ ብሓቂ ትቑን ኣጠቃቅማ ድዩ? ሓንቲ እታ መለለይቲ ሃገር ንብላ ዘለና ባንዴራ ሲ ኣብ ንግዳዊ መዓላ ክትውዕል ንከላስ ብከምዚ ዓይነት መንገዲ ክትረአ ወይ ክትግለፅ ኣለዋ ድዩ? እዚ ንባዕሉ ሓደ ዓብዪ ሕቶ እዩ። ንዕኡ ከምዚ ፅቡቕ ከምዚ ቕኑዒ ወይ ከምዚ ጉጉይ ዝብለና ሕጊ የብልናን። ብዘይምህላው ከዓኒ ንዝተፈላለየ ካብቲ ጉቡእ ኣገባብ ንብሎ ንኽእል ንሕና ንክትቃላዕ እዩ ፀገም ኮይኑ ዘሎ ማለት ኣብዚ ሕጂ እዋን። ንኣብነት ኣብ ዝተፈላለየ ሃገራት ነናተን ኣረኣያ ነናተን ሕጊ ኣለዎን ኣብ ንግዳዊ መዓላ ክበፅሕ ንከሎ ማለት እዩ። ኣብ ናይ ሳዑዲ ኣረብያ ባንዴራ እንተ በፂና ቀጠልያ ምድሪ ዘለዋ ኮይና ብፃዕዳ ድማ ኣብ ታሕቲ ናይ ሰይፍ ስእሊ ዘለዋ ብዓረብ ፅሑፍ ከዓ ላኢላሃ ኢላላህ ኢላ መሓመድ ረሱሉላህ ዝብል ፅሑፍ ኣለዋ። እዚ ድማ ሸሃዳ ናቶም ወይ ከዓ እቲናቶም እምነት ዝገልፅ ስለ ዝኾነ እዚ ኣብ ዝኾነ ንግዳዊ መዓላ ክህሉ ኣይደልይዎን እዮም። ንኣብነት ኣብ ናይ 1994 ናይ ዋንጫ ዓለም ከሎ ማክዶናልድስ ዞም ብፍሉጥ ናይ ፉድ ቼይንስ ወይከዓ ናይ መግቢ ብምስራሕ ዝሸጡ ኣብ ናቶም ኣርማ ተን ሃገራት ዝሳተፋ ነበራ ማለት እዩ። ብሽዕ ናይ ዋንጫ ዓለም ዝሳተፋ ነበራ ሃገራት ባንዴራታት ናቶም ናይ ኩላቶም ኣብቲ ናቶም ስራሓት ይገብርዎ ማለት እዩ። ኣብኡ ምስ ገበርዎ ኣብ ኩዕሾ፣ ኣብ ማልያ፣ ኣብ ጫማ፣ ኣብ ብዙሕ ነገራት እዮም ገይሮም እቶም ኩባንያ ስዑድ ዓረብ ነዚ ነገር ክፃወሩ ወይከኣሉ። ምክንያቱ ባንዴራ ናይ ሃገሮ መለለይ ጥራይ ደይኮነት ናይ ክብረቶ መለለይ ጥራይ ደይኮነት ከምኡውን ናይ ሃይማኖት ናቶም መለለይ እያ ከም ስለ ዝኾነ ከዓኒ ኣብ ከምዚ ዓይነት መዓላ ክትውዕል ጠቕላላ የብላን ካብ ዝብል ሓሳብ ከሲሶሞም ካብቲ ብምሉእ ዘፍረይዎ ዋንጫ ዓለም ክንብል እንተኮይናስ ሚልዮናት እዮም ኣፍለዮም ኣብ ሽዑ ሰዓታ ንብምሉእ ካብ ዕዳጋ መሊሶም ከም ባሓጅ ከም ዝሰርሕዎ ገይሮሞ ኣይተማሃሩን። ኮካኮላ ከዓ ከም ሓደ ዓይነት ጌጋ ደጊሞም ድሕሪኡ ዝነበረ ዋንጫ ዓለም ኣብ ሽዑ ሰዓታት ካ እቲናቶም ታኒካ ከዓ ከምኡ ተናቶም ባንዴራ ከዓ እትዮማ ሽዑ እውን ተመሳሳሊ

0: ታሪክ ተደጊሙ ማለት እዩ ናብ ክስ በፂሖም። እዚ ሕጂ ናይ ስዑድ ዓረብ ኣተሓሕዛ ባንዴራ እዩ። ኣብ ካልእ ተኸድና ኣብ ካናዳ ብሕብራት መንግስታት ኣሜሪካ ከዓ ድሌቶም ንክገብሩ ይፍቀደሎም። እዚ ክንብል ከለና ግን 100 ከ100 ይኮነን። ኣብ ገለገለ ሓደ ክልተ ሕግታት ይገብሩ ማለት እዩ። ኣብ ንግዳዊ መዓላ ግን እቲ ሰብ ብድሌቱ መልክዕ ንክጥቀመላ የፍቅዱ። ነዚ ክልተ ነገራት ኣወዳዲርና ነዘን ሃገራት ዘይኮነስ ነትናተን ሕግታት ኣወዳዲርና ሲ ንሕና ምንታይ ደረጃ ኣለና? ባንዴራናስ ብከመይ ዓይኒ ንሪያ? ብከመይ መልክዕ ንሪያ? ጠቕላላሊና ክንከልእ ዘለና ወይስ ክነፍቅድ ኣለና? ወይስ ነትናትና ተመክሮ ነቲ ዝተዳለወ መፅናዕቲ ርኢና ኣብ ምንታይ ዓይነት ሕጊ ከም ንወድቕ ክንፈልጥ ኣለና? ኣነ ሕጅብቲ ዘዳለኽዎ ንድፊ ናይ ተኣዋጅ እቲ ንጥቀመሉ ዓይነት ንግዳዊ መዓላ ብገለ ወገናት ዝተደረ ተኸውር ኣለዎ ኣብ ገለገሊ እዩ። ግን እቲ ሰብ ነቲ ናቱ ፍቕሪ ናይቲ ሃገር ንክገልፅ ክኽእል ከም ዘለዎ ገይረ ነተን ዓንቀጻት ኣዳለየ።
1: ባንዴራ ኤርትራ ብ4 ሕብርታት ዝቐመት ኮይና ትርጉምን ተዋሂብዎ ዘሎ ቅርፅን ከምቲ ኣቐድማ ቢሉ ዝተገልፀ እዩ። ብተወሳኺ እታ ኣብ ማእከል ቀይሕ ሕብሪ ተቐሚጣ እትርከብ ብጫ ኣኽሊል ወይ ኣውሊዕ ሒዛቶ ዘላ ጨናፍር ውሱን ቅርፅን ኣቀማምጣን ዘለዎ እዩ። ቁፅሩ እውን ከምኡ ብክልተ ጫፍ ዘለዎ ጨናፍር ብድምር 30 ኣቁፅልቲ ኮይነን ህዝቢ ኤርትራ ዝሓለፎ 30 ዓመታት ዝወሰደ ብረታዊ ቃልሲ ንናፅነት ይውክላ። ኣብ ማእከል ዘለዋ ጨናፍር ድማ ብድምር 6 ኮይነን 9 ኣቁፅልቲ ድማ ኣለውን። እዚ 6 ዞባታት ይውክል ይበሃል። እተን 9 ድማ ን9ዩ ብሄራትን ቋንቋታትን ኤርትራ ይውክል። ኣብ ታሕቲ እዘን 3 ጨናፍር ተረኺበን ዳሓር ይፋናተታ። እዚ ድማ ጽባቐ ሓድነትን ብዙሕነትን ህዝቢ ኤርትራ ዝገልጽ እዩ። ስለዚ ኣብዛ ኣውሊዕ ወይ ኣኽሊል ዝግበር ግጉይ ኣገባብ ኣሰኣእላ ነዚ ዝወሃባ ትርጉም ሙሉእ ብምሉእ ይቐይሮሞ ጌጋ መልእኽቲ እውን የመሓላልፍ።

እታ ናይ መወዳእታ ነጥቢ እታ ናይ መዘርጋሕ እያ ክትከውን ማለት እዩ። እቲ ትካል ደረጃታት ኤርትራ መጀመርታ ክውፅኦ እንከሎ ሓደ ኣካል ይዘርግሐ እዮ ዝብል ኣተሓሳስባ ነይሩ ማለት እዩ። ሓደ ኣካል እንተ ዝርግሖ ሓሊ ሕጂ ፅቡቅ ነገር እንታይ እዩ? እታ ሓንቲ ዓይነት ባንዴራ እያ ክትሕተን ቅንዕትያ ግግይቲ ካልሕ ትኸውን ግን ሓንቲ እያ። ድሓር እውን ነታ ጌጋ እንተ ትነብር ነይራ ንክትቀይራ ቀሊል እዩ ማለት እዩ። ምክንያቱ ሓደ ኣካል ጥራይካ ክትሓትት ማለት እዩ። እቲ ናይ ባሓቂ ኣብ ምዝርጋሕ ወይ እውን ኣብ ምሻጥ ዘሎ ኣካል ግን ሓደ ኣይኮነን ዘሎ ሓንቲ ስለ ዘይኮነት ከዓ ምናልባት ብደገ ተሓቲቡ ክመፅእ ይኽእል፣ ውሽጢ ሃገር ክሕተም ይኽእል። እተን ዝወሃባ ሳምፕል ወይ ከዓ ሓንቲ ካብተን ክትከውን ኣለዋ ተባሃለት ባንዴራ ትዋሃብ ከላ ንሳ ድያ ናይ ባሓቂ ክብግቡእ ተመርሜራ ዝተኸይዶ መጀመርታ ቀዳሚቲ ባንዴራ ተሓቲማ ተቐሚጣትሉ ዘላ ቦታ ናይ ትካል ደረጃታት ኤርትራ እዩ። እቲ ትካልእቲ ግን ንዕኡ ዝተዋህቦ በቲ ንዕኡ ዝመስረተ ኣዋጅ 75 ናይ 95 ብኡ ዝተዋህቦ ስልጣን እታ ባንዴራ ተቐዳሚቲ ባንዴራ ምስኡ እንዳሃለወት ነቲ ዝተረፈ ባንዴራታት ካብ በቲ ተዋሂቦዎ ዘሎ ስልጣን ክሕልዎን ከምኡ እውን ክንክን ክገብረሉን ጌጋ ተተረኺቡ ክቕይሮን እቲ ጌጋ ተኺሉ ዘሎ ወይ ኣንበልቢሉ ዘሎ ትካል ከዓኒ መቕፃዕቲ ክህቦን ይግብኦ እዩ። እዚ ኸ ናይ ባሓቂ ኣብ ተግባር ኣሎ ድዩ? እንተ ደኣ ኣሎ ኮይኑ ከዓኒ እቲ ዝውሃብ መቕፃዕቲ እቲ ዝውሃብ ዘሎ መጠንቀቕታ ከዓ ነቲ ኣሰራርሓ ፅቡቅ ይሕግዘሎ ማለት እዩ። ምናልባት ኣብ ኣስመራ ኣብ ኣውገት ኣባሕቲ መስከረም ዝርከብ መሸጣ መፅሕፍቲ ኣብኡ ከም ትሽየጥ ይፈልጥ። ኣነ ዝኾነ ናይ ብሕቲ ትካል ኣብ ግዜ በዓላት ክሰቅል እንከሉ ካብ ኮይዱ ይገዝእ ምስ ተወድእ ከዓ ይቐምጣ ማለት እዩ በዓላት ምስ ሓለፈ። እቲ ናይ መወዳእታ ነጥቢ ግን እንታይ ክኸውን ዘለዎ ኣብ ሓንቲ ቦታ ተሰሪሐ ኣብ ሓንቲ ቦታ ብሓደ መንገዲ እንተዳ ተሸይጣ ግን ንሕና ንባዕልና እውን ወላ እቲ ህዝቢ ማለት እዩ ተቆፃፂሩ እዚያ ጌጋላ እዚያ ቅንዕትላ እንዳበለ እንዳፈላለየ ነታ ንዓና ትውክለና ባንዴራ ጥራይ ኣብ ጥቕሚ ከም ትውዕል ክገብር ኣለዎ። እቲ ዝዓበየ ፀገም ሕጂ ዝዓበየ ድመፅእ ንሕና ኣብዝን ከለና እታ ባንዴራ ኩልሻ ኣከባቢና ስለ ዘላ እቲ ፍልለይ ኣይረዳእናን እዩ። ኣብ ደገ ዘለዎ ኤርትራውያን ግን ኣብ ዝተፈላለየ ናይ ዓለምለኻዊ ደረጃታት ኤርትራ ተወኪላ ብትኸደሉ ብሽክለታ ይኹን ብኣትለቲክስ ይኹን ወላ ብሙዚቃ ይኹን ብፊልም ይኹን እታት መፅ ባንዴራ ካብዚ ኮነትን ክትከይድ ወይ ካብዚ ኮነን ሒዞማ ክኸዱ ሒዞማ

0: ዶም ዝበለፀ እንተዘይ ኮይኑ ግን ኣብተን ዘለዎን ሃገራት ካብ ዘለዎ ኣስተሓትማ ባንዴራ ክጥቀሙ ከለዉ ኣዝዩ ብዙሕ ፀገማት ኢካ ትረክብ። ሶ ናብ ቲ መፅናዕታዊ ፅሑፍ ጠቂሱ እዩ ነረ ኣብ ዝተፈላለዩ ውድራት ናይ ብሽክለታ ኣብ ዝተፈላለዩ ዝተዳለዉ ናይ ሙዚቃ መዘናግዒ መደባት ኣብ ፊልማት ኣብ ዝወዳደሩሉ ዝነበሩ ኣብ ዝተሰቕላ ባንዴራታት ብዙሕ ፀገማት ይፀንሕ ብፍላይ ኣብ ደገ ማለት እዩ። እዚ ከም ዝኸውን ከሎ ሕጂ መን እዩቲ ዝፅረፍ? ስለምንታይ ከ ብሓንቲ ኣዋጅ ጌርና ጥራይ ክነዕርያ ንኽእል ዝነበርና ሓንቲ ባንዴራና ሲ ስለምንታይ ብካልእ ሃገራት ወይ ብካልእ ሰባት ኣብ ዘየድሊ ዕዳጋ ተኣትውላታ ባንዴራ ማለት እዩ? ንሳቶም ሕጂ ብቐሊሉ መንገዲ ክዕርዋ ይኽእሉ እዮም። ንኣብነት ኣብ ጉግል ኣትየን ዘለዋ ባንዴራታት ኣዝየን ብዙሓት እየን ብቁፅሪ እቲ ዓይነት እውን በበይኒ እዩ። ነቲ ኩባንያ ሓቲትካ ነተንታ ቅንዕቲ ሓንቲ ባንዴራ እዚኣተን ዝተረፈ ኣውረደን ኢልካዮ ከውረደልካ ይኽእል እዩ። ነዚኣ ክትገብር ግን እንታይ ክትገብር ኣለካ? ክትብገስ ኣለካ። እዚ ንሃና ኣዋጅ ዝንሃና ሕጊ እዩ። ካብዚኣ መሰረት ከዓ እዚኣ ንሃና ባንዴራ እያ። ሽዑቲ ካልእ ሰብ ባንዴራ ናይ ኤርትራ ክደሉ እንከሎ ሓንቲ ዝተፈላ ብዝሒ ጥራይ ትፀንሓካ እምበር ዓሰርተ ዓይነት ባንዴራ ይኮና ትፀንሓካ ማለት እዩ።
1: በዓልቲ ሞያ ሕጊ ሶላና ኣስመላሽ ኣብ መዛዘሚ መፅናዕታዊ ፅሑፋ ከም መደምደምታ ዝቐረበቶ 30 ዓንቀጻት ዝሓዘ ንድፊ ኣዋጅ ነይሩ። እዚ ብቐንዱ ሃገራውያን ሕላገታት ኤርትራ ክወሃቦም ዝግብኦ ክብርን ቦታን እንታይ ይመስልን ጥሕሰት ምስ ዝህሉ እውን ውስን ክህልው ዝግብኦ መቕፃዕትን ዘጠቓለለ እዩ። ብሕልፊ ድማ ኣብ ሃገራዊ ባንዴራ ግቡእ ኣጠቓቕማ ክትስቀለሉ ዘለዋ ቦታታት ክድይብን ክትወርድን ከላ ክህሉ ብዛዕባ ዝግብኦ ኣገባብ ኣብ ባንዴራ ክመፅእ ዝኽእል ሸለልትነት፣ ጥሕሰት ሕጊ፣ ዝንቡዕ ኣተሓሕዛን ወዘተን ዝገልጽ ዓንቀጻት ይርከቦ። ብሓፈሻ ኣብ መወዳእታ ዘሕለፈቶ ለበዋ ክብርን ፍቕርን ሃገር ኣብ ቦቱ እናሃለወ ባንዴራ ዝግብኣ ክብርን ርዝነትን ክወሃዋ ይግባእ ዝብል እዩ።

ሰላምታና ተቐበሉ ፈንወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 28 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍልም ሚኒስተር ዑስማን ሳልሕ ኣብ ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77ን ቻይናን መደረ ኣስሚዑ ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡ ዞባ ጋላ ንፍሒ ዝተሃንፀት ዲጋ ተመሪቓ ኤርትራዊ ኦሎምፒካዊ ኣትሌት ዓብ ለሎም ከሰተ ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ ቻይና ናይ ምውጋዕ ዓቕሚ ሰራዊታ ከም ንምባልን ንምውህሃድን ዝዓለመ ልምምድ ኣካይዳ ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕትታት ብውሕዱ 27 ሰባት ከም እተቐትሉ ተገሊጹ ኣብ ህንድን ኔፓልን ብሓደጋታት ዕልቕልቕን ምህማም መሬትን ሰብኣውን ንዋታውን ክሳራታት ወሪዱ

0: ዝርዝር ዜና ሚኒስተር ዑስማን ሳልሕ ኣብ መበል 50 ዓመታዊ ኣኼባ ሚኒስተራት ጉዳያት ወፃኢ ጉጅለ 77 ቻይናን መድረ ኣስሚዑ ብመልክዕ ፀብጻብ ዝተዳለወ ትሕዝተሎ ኣርሴም ኣስመሮም ከተቕርበ እያ
1: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብ25 መስከረም ኣብ ኒውዮርክ ኣብ ዝተቐንዐ መበል 50 ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ ሚኒስተር ዑስማን ኣብ መደርኡ መመሊሱ ዝብእስ ዘለው ቅልውላዋትን ግጭታትን ከምኡ ውን ውግኣትን ጂኦፖለቲካዊ ምትፍናናትን ንመስርሕ ህንፀት ብዙሓዊ ስርዓት ብምዕንቃፅ በይናውን ዝተስገደደን ስጉምትታት ብዝሕላገቱ ሓደገኛ ዓለማዊ ሃዋህዊ ይትክኦ ከም ዘሎ ብምጥቃስ ኤርትራ ኣብ ሓባራዊ ምክብባርን ምዕሩይ ዘተን ዝተሰረተ ቅኑዕ ብዙሓዊ ስርዓትን ምትሕግጋዝን ከም እትድግፍ ኣረጋጊፆም ኤርትራ ከም ወትሩ ፅንዓትን ቆራፅነትን ዓጢቓ ጎንጎን እቲ ዓቕምታት ኣኽቲታ ተካይዶ ዘላ ልምዓታዊ ገስጋስ ናፅነታ ልኡላውነታን ግዝኣታዊ ሓድነታን ክተኸብር ዓቕሚ ከም ዘለዋ ሚኒስተር ዑስማን ብተወሳኺ ኣንፂሮም ኣብ ምምዕባል ንዝርከባ ሃገራት ዘጋጥም ዘሎ ብድሆታት ካብ ጉጅለ 77 ቻይናን ዝለዓለ ምሕዝነትን ምድግጋፍን ከምኡውን ሓድነትን ፅኑዕ ውሳነን ከም ዝሓትት ብምጥቃስ ሓባራዊ ረብሓታትና ንምስማር ብቐንዱ ድማ ናይ ልምዓት ኣጀንዳና ኣብ ማእከል ስርዓት ሕቡራት ሃገራት ንምንባር ከም ሓደ ኣካል ብሓድነት ምስራሕ ከም ዘድሊ ኣገንዚቦም ሚኒስተር ዑስማን ኣስዒቡ ሃገራት ደቡባዊ ንፍቀ ክቢ ነቲ ናብ ብዙሓዊ ስርዓት ዝወስድ መንገዲ ክመርሓን ክቕልሳን ኣብ ዘኽእለን ዝሓሸ ቦታ ስለ ዝርከባ ንልምዓተንን ባህግታተንን ዘስምር ውድብ ሕቡራት ሃገራት ንምፍጣርን ንምዕቃብን ዕቱብ ፃዕሪ ከም ዘድሊ ብምንፃር ምትክላት ሕቡራት ሃገራት ሸቶታትን ዕላማታትን ጉጅለ 77 ቻይናን ከምኡ ውን ምትሕግጋዝ ኣብ ምምዕባል ዝርከባ ሃገራት ንምዕዋት ኤርትራ ፅኑዕ መብፅዓ ከም ዘለዋ ኣብርህዮም
0: ናብ ካልእ ዜና ምስ እንሰግር ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡዞባ ጋለ ነፍሒ ዝተሃንፀት ዲጋ ብ26 መስከረም ተመሪቓ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብጻብ ኣሎ ፊሊሞን ዞሚ ከቕርቦ እዩ
2: ኣብ ንኡዞባ ጋላ ነፍሒ ምምሕዳር ከባቢ ዓዲ ሓወሻ ብምትሕባር ህዝብን መንግስትን ዝተሰርሐት 180,000 ሜትሮ ኩዕቦ ማይ ትሕዝ ዲጋ ብ26 መስከረም ብኣዛዝ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያ እዩ ተመሪቓ እዛ ኣስታት 11 ሚልዮን ናኣፋ ወፃእ ዝተገብረላ ናይ መንደቕ ዲጋ 16 ሜትሮ ቕመትን 50 ሜትሮ ንውሓትን ከም ዘለዋ ንህንፀታ ካብ ዝተኸታተሉ ክኢላታት መሃንድስ ተስፋ ማርያም መንግስቱ ኣብርህዩ ኣብቲ ስነ ስርዓት ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኪ ቐለታ እታ ዲጋ ብመጠንቲ ዝፈሰሰላ ፀጋታት ተመጣጣኒ ፍረን ውፅኢትን ክርከባ ምእንቲ ፅሬታ ክወሓስ ማይ ኩዖ ኣብ ቐጻሊ ክፍወስ ዝውሃለለቶ ማይ ድማ ኣብ መዓልኡ ክውዕልን ብግቡእ ክመቓራሕን ተላብዮም ኣብ ማሕዳር ንኡዞባ ጋላ ነፍሒ ኣቶ ማሕሪ ዮሃንስን ኣብ ማሕዳር ምምሕዳር ከባቢ ዓዲ ሓወሻ ኣቶ ገብሪ ሂወት እስቲፋኖስን ብወገኖም ዕላማ ህንፀት ታዲጋ ቀረብ ፅሩይ ሰተ ማይ ንምውሓስን መስኖኣዊ ልምዓት ንምስፋሕን ምዃኑ ብምጥቃስ ህዝቢ ኣብ ምፍዋስ ማይ ኩዖ ከምኡውን ኣብ ምስራሕ ናብ ታዲጋ ዝእቱ 3 ኪሎ ሜትር መጋቢ ናይ ሓመድ ፅርግያን ንዝገበሩ ኣበርክቶ ሞጊሶም ኣዛዝ ሓንቲ ካብተን ኣብ ህንፀት ዲጋ ዓዲ ሓወሻ ዝተሳተፈ ኣህዱታት ሓይልታት ምክልኻል ኤርትራ ብወገኑ ጎኒ ጎነቲ ኣብ ምክልኻል ሃገር ዘለዎም ዋኒን ኣብ ልምዓታዊ መደባት እውን ዕዙዝ ኣበርክቶ ይገብሮ ከም ዘለዉ ብምግላጽ ህዝቢ ንዘርኣዮም ክብርን ንዝገበረሎም ምትብባዕን መጊሱ ኣብ መወዳእታ ህንፀት ዲጋ ዓዲ ሓወሻ ንምዕዋት ኣበርክቶ ንዝነበሮም ኣካላት ወረቐት ምስክር ተዓዲሉ
0: ኣብ ንኡዞባ ዓዲ ኳላ ብቕዓት ትምህርቲ ንምምሕያሽ ኣብ ምጅማር ትምህርቲ ክትግበሩ ብዛዕባ ዘለዎም ዕማማት ዘተየ ርክባት ተኻይዱ እቲ ካብ 18 ክሳብ 21 መስከረም ኣብ ከተማ ዓዲ ኳላን እንዳ ገርጊስን ዝተኻይደ ኣኼባታት ብሓፈሻ ኣብ ዝሓለፈ ዓመተ ትምህርቲ ዝነበሩ ብልጫታት ብምዕቃብ ዝያዳ ኣብቶም ዝተደለዩ ድኻማት ፀቒጥካ ብምስራሕ ዝሓሸ ውፅኢት ንምምዝጋብ ዝዓለመ እዩ ነይሩ ንንጥፈታት ባህልን ስፖርትን ንምሕያል ኣገልግሎት ቅድመ ትምህርቲ ንምስፋሕን ንምምዕባልን ብቕዓት መምሃራን ክም ንምባል ከምኡውን ተሳትፎን ኣበርክቶን ኮማት ንምዕዛዝ ክትግበሩ ኣብ ዘለዎም መደባት እውን ብዕምቀት ተዘትዩ ሓላፊት ጨንፈር ትምህርቲ ዝዋደቡ መምህርብቲ ዝግ ኪዳን ብወገኑ ብቕዓት ትምህርቲ ንምሕያሽ ፈለማ ምሕደራ ኣብያተ ትምህርቲ ምውርፃፅ ከም ዘድሊ ብምስኽኻር ውጥን መደብ ስራሕ ብመፅር ትግባርኡ እናተገምገመ ክስርሐሉ ኣዘኻኺሩ ተሳተፍቲ ብወገኖም እርጋንን ዋሕዲ መፅሓፍትን ከምኡውን ትሕተ ቅርፂ ኣብያተ ትምህርቲ ኣቐልቦ ክግበረሉ ተላብዮም ኣብ መወዳእታ ወኪል ኣመሓዳሪ ንኡዞባ ዓዲ ኳላ ኣቶ ተስፋይ ኣብርሃ ትሑት ውፅኢት ተምሃሮ ዝፍወስ መምሃራንን ወለድን

0: ዋሂዶም ምስ ሰርሑ ምዃኑ ብምጥቃስ ምምሕዳር ንኡ ዞባ ካብኡ ዝሕተት ክገብር ቁሩብ ምዃኑ ኣረጋጊፆም ኣብ ንኡ ዞባ ዓዲ ኋላ ካብ መዋሊ ህፃናት ክሳብ ካልኣይ ደረጃ ዝምህራ 128 ትካላት ትምህርቲ ኣለዋ። ኣብ ከተማ ዓዲ ቀይሕ ትሕቲ 40 ዓመት ንዝዕድሚአን ደቂ ኣንስትዮ ብ25 መስከረም ኣብ ጥዕና ፍርያምነት ዘተኮረ ኣስተምህሮ ተዋሂቦም ኣብቲ ካብ ምምሕዳራት ከባቢ ሓይነባ፣ ሃዳሙ፣ ሕሽመላን ማእለውያንን ዝተዋፅአ ደቂ ኣንስትዮ ዝተዋህበ ኣስተምህሮ ኣብ ሆስፒታል ዓዲ ቀይሕ ካብ ኣሃዱ ውጥን ስድራ ቤት ሲስተር ፍትሓዊት ዛይድ ኣብ ዝሃበቶ መግለፂ ኣብ ዕድመ ወሊድ እትርከብ ጓል ኣንስተይቲ ኣብ ትካል ጥዕና መፅኣ ምክርን ማዕዳን ክትረክብ ኣተሓሳሲባ። ወኪል ኣገልግሎት ጥዕና ኣብ ንኡ ዞባ ዓዲ ቀይሕ ኣቶ ኮኸብ ተስፋይ ብወገኑ ደቂ ኣንስትዮ ንጥዕነአንን ንጥዕና ዝወልድኦ ዕሸል ብዓብኢ ድማ ንጥዕና ናይታ ስድራ ቤት ክኽተልኦ ዝግበአን መምርሒታት ዝምልከት መብርሂ ሂቦም ኣብ መወዳእታዊ ሜዲካል ዳይሬክተር ሆስፒታል ዓዲ ቀይሕ ዶክተር ፀገዛኣብ ክፍለዝጊ ጥዕና ፍርያምነት መሰረታዊ ስለ ዝኾነ እቲ ዝካየድ ጎስጓሳት ውፅኢታዊ ንክኸውን ደቂ ኣንስትዮ ኣብ ጥቕአን ንዝርከብ ትካላት ጥዕና ብግቡእ ክጥቀማሉ ተላብዮም። ኣብ ከተማ ከረን ብማሕበር ምንቅስቓስ ኣካላት ዝተወደበ ኣብ ሕማማት ፀቕጥርን ሽኮርን ኮለስትሮልን ዘተኮረ ጥዕናዊ ኣስተምህሮ ብ26 መስከረም ንህዝቢ ተዋሂቡ። ኣብቲ ኣስተምህሮ ምሉእ ጥዕና ንምውናን ኣካላዊ ምንቅስቓስ ክዝውተርን ስሩዕ ኣመጋግባ ክህሉን ከም ዝግባእ ኣብ ሆስፒታል ከረን ሓፈሻዊ ሓኪምን ክኢላ መጥባሕትን ዶክተር ዑስማን ዓሊ ኣዘኻኺሩ። ኣካላዊ ምንቅስቓስ ኣብ ደም ዘሎ መጠን ሽኮር ተቓፂሉ ናብ ሓይሊ ከም ዝቕየርን ኣካላትና ኦክሲጅን ከም ዝረክብን ዝገብር ከምኡውን ንስርዓተ ልቢ ስራውር ደምን ሓንጎልን ፍቱን መድሃኒት ከም ዝኾነ ገሊጹ። ዶክተር ዑስማን ወሲኹ ኣካላዊ ምንቅስቓስ ልዋም ድቃስ ብምርካብ ሕማማት ረሲዕን ጭንቀትን ንምውጋድ ዝሕግዝን ስሩዕ ሚዛን ኣካላት ከም ዝህልወካ ዝገብርን ከም ዝኾነ ብምሕባር ብሰፊሑ ክዝውተር ተላብዩ። ኣካላትና ዝተመጣጠነ መጠን ካርቦሃይድሬት፣ ፕሮቲን፣ ቪታሚንን፣ ማዕድናት፣ ጨውን ማይን ከም ዘድልዮ እኹል ማይ ዘይምስታይ ድማ ንረክሲ ፍሕኛን ኩሊትን ከም ዘቃልዕ ብምግላጽ ዝሑል ማይ ምስታይ ረኺስ ጎረሮን ጸገም ምንቅስቓስ ምግብን ስለ ዘስዕብ ልብጥ ዝበለ ማይ ክዝውተር ተማጺኑ። ብዘይካዚ ሽኮራዊ ምግብታት ከምኡውን ስብሒ ዕሽግ ምግብታትን ኣልኮላዊ መስተን ምስ ምውሳኽ ዕድመ ንጥዕና ሓደገኛታት ስለ ዝኾኑ ጥንቁቓት ክኸውን ኣዘኻኺሮም። ተሳተፍቲ ብወገኖም ኣካላዊ ምንቅስቓስ ንጥዕናና ሓጋሲ ስለ ዝኾነ ኣብ ስድራ ቤታት ንዝኽተልኦ ቀጻሊ ጎስጎሳትን ኣስተምህሮን ክውደብ ተላብዮም። ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ ኣብ ቻይና ኣብ ዝተኻየደ ብመለክዒታት ዓለምለኻዊ ማሕበር ኣትሌቲክስ ናይ ወርቂ ደረጃ ዘለዎ ውድድር ማራቶን ተዓዊቱ። ንዝተዳለወ ዜናዊ ፀብጻብ ሚካኤል ሓድጉም።
1: ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ ትማል ሰንበት 27 መስከረም ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ። ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትሌት ዓብለሎም ኣብ ታሪክ ናይ ነዊሕ ርሕቀት ኣትሌታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቡ። ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትሌት ዓብለሎም ኣብ ታሪክ ናይ ነዊሕ ርሕቀት ኣትሌታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቡ። ነቲ ውድድር ብዓወት ንምዛም ዝወሰደሉ ግዜ 2:10:11 ካሊታትን ኮይኑ ኣብዚ ዓመት እዚ ብኤርትራውያን ኣትሌታት ዝተመዝገበ ዝቐልጠፈ ናይ ማራቶን ግዜ ኮይኑ ተመዝጊብሎ። ኣትሌት ዓብለሎም እዚ ኣብ ማራቶን ቻይና ዝተጓናፀፉ ዓወት ኣብዚ ዓመት እዚ ካብ ዘካየዶም ውድዳት እቲ ዝዓበየ ኮይኑ ንደረጅኡ ኣብ ምብራቅ ኣፍሪቃ ካብ ዘለዉ ስሙያት ኣትሌታት ካብ ምዃን ሓሊፉ ብደረጃ ዓለም ዘበርኽ እዩ። ኣባል ክለብ ደንደን ሚስ ምክልኻል ዝኾነ ኣትሌት ዓብለሎም ኣቕዲሙ ኣብ ማራቶን ሃምበርግ ዘመዝገቦ ናይ 2:05:20 ግዜ ናይ ውልቁ ዝበለፀ ግዜ እዩ። ዓብለሎም ሎም ዓመት ኣብ ምፅዋዕ ኣብ ዝተኻየደ ሻምፒዮን ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ብምውፃእ ወርቂ መዳልያ ክሽለም ከሎ ኣብ ዴንማርክ ኣብ ዝተኻየደ ዓለምለኻዊ ውድድር ጎደና ድማ ብሳን ሓደን ደቂቕ ብምዝጋብ ካብቶም ዝበለፁ 20 ኣትሌታት ዓለም ኮይኑ ምእታው ዝዝከር እዩ። ኤርትራውያን ኣትሌታት ኣብ ዝተፈላለየ ዓለምለኻዊ መድረኻት ዘካይዶ ዘለዉ ውድድራትን ዝጭብጥዎ ዘለዉ ዓወታትን ኪንዮ ምፅዋዕ ስም ሃገሮም ኤርትራ ኣብ ኣትሌቲክስ ንዘለዋ ዕቑር ፀጋ ዘርኢ እዩ።
0: ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊመ ብክብሪ ይዕድም። ኣብ ዜናታት ወፃኢ ህዝባዊት ሪፓብሊክ ቻይና ናይ ምውጋዕ ዓቕሚ ሰራዊታ ከም ንምባልን ንምውሃድን ዝዓለመ ልምምድ ሓይልታት ኣየርን ባሕርን ኣካይዳ እዚ ትማሊ 27 መስከረም ኣብ ባሕሪ

ደቡብ ቻይና ዝተካየደ ልምምድ ረብሓታትን ልዕላውነትን ሃገሩ ንምውሓስ ኣገዳሲ ምዃኑ ሰራዊት ቻይና ገሊጽሎም። ብዘይካዚ እቲ ወታደሮ ስጉምቲ ንዞባዊ ፀጥታ ኣብ ሓደጋ ክእትዋ ንዝፍትና ሃገራት መልእኽቲ ዘመሓላልፍ ምዃኑ ኣስማተን ሃገራት ከይጠቐሰት ቻይና ነጺራ። ፊሊፒንስ እትርከበን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምግታ ሃገራት ነቲ ልምምድ ምላሽ ክህባሉ ከም ዝኽእላ እዮም ናይ ቅርባ ተዓዘብቲ ዝእምቱ ዘለዉ። ኣብቲ ማያዊ ኣካል ዝዓበየ እጀታ ከም ዘለዋ እትገልጽ ቻይና ጸጥትኡ ንምውሓስ ተደጋጋሚ ወታደራዊ ልምምድ ከም እተካይድ ጸብጸባት የረዱ። ቻይና፣ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩነይን ኣብቲ ዓመታዊ ልዕሊ 5 ትሪልዮን ዶላር ንግዳዊ ንጥፈታት ዝካየደሉ ስትራቴጂካዊ ማያዊ ኣካል እጀታ ከም ዘለዎን ዝምግታ ሃገራት እየን። ኣብ ሪፐብሊክ ደቡብ ኣፍሪቃ ብዝሓለፈ ቅድማ ሰንበት ብዝተኻየደ ክልተ መጥቃዕትታት ፎኪስ ብረት ብውሕዱ 27 ሰባት ከም እተቐትሉን ኣስታት 30 ከም ዝቆሰሉን ተቓሊሑ። በዚ መሰረት ብ26 መስከረም ኣብ ደቡባዊ ምዕራብ ከተማ ጆሃንስበርግ ብዝተፈፀመ መጥቃዕቲ 17 ሰባት ክቕተሉ ከለዉ 15 ድማ ቆሲሎም። ትማሊ 27 መስከረም ኣብ ከባቢ ኬፕታውን ብዝተካየደ ተመሳሳሊ መጥቃዕቲ ድማ 10 ሰባት ከም እተቐትሉን 14 ከም ዝቆሰሉን ፖሊስ ደቡብ ኣፍሪቃ ሓቢሩ። እዚ መጥቃዕትታት ሒደት መዓልትታት ድሕርቲ ኣብ ከተማ ዶርባን ዝተፈፀመን 11 ሰባት ዝቐተለን መጥቃዕቲ ፎኪስ ብረት እዩ ዝስዕብ ዘሎ። ጠንቂ ናይዚ ተደጋጋሚ ተርእዮታት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት ደቡብ ኣፍሪቃ ቅርበት ዘለዎም ወገናት ይጠቕሱ። መንግስቲ ደቡብ ኣፍሪቃ መጥቃዕትታት ፎኪስ ብረት ንምግታእ ገዚፍ ወፍሪ የካይድ ከም ዘሎ እኳ እንተገለጸ ዛጊት ኣባይታ ዝመፀ ለውጢ ከም ዘየለ ይሕበር። ኣብ ጎረባብቲ ሃገራት ህንድን ኔፓልን ዝወቕዐ ብርቱዕ ዝናብ ዘስዓቦ ዕልቕልቕን ምህማም መሬትን ከቢድ ሰብኣውን ዋታውን ክሳራታት ወሪዱ። በቲ ተፈጥሮኣዊ ሓደጋ ኣብ ክልቲኤን ሃገራት ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ጸብጻባት ልዕሊ 100 ድሃዮም ጠፊኡ ስለ ዘሎ ቁፅሪ ሞታት ክዛይድ ከም ዝኽእል ኣንቢቶም። ብዘይካዚ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ብምውራዱ ኣሽሓ ሰባት ብዘይመፅለሊ ከም ዝተረፉ ሰመዝ ህንዲ ገሊፆም። መንግስቲ ህንዲ ብሰንኪቲ ሓደጋ ኣብ ልዕሊ 70 ኣውረጃታት ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎም። እቲ ዕልቕልቕ ኣስታት ሓደ ወርሒ ድሕርቲ ኣብ ኔፓል ዝተኸስተን ልዕሊ 1400 ሰባት ዝቐዘፈን ተመሳሳሊ ሓደጋ እዩ ዝስዕብ ዘሎም። ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ኣብ ልዕሊ ሃገሩ ብዘበገሶኦን ዝቕፅል ዘሎን ወታደራዊ ወፍሪ ልዕሊ 5,000 ሰባት ከም እተቐትሉ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራጂ ሓቢሩ። ዝበዝሑ ግዳያት ቆልዓ ሰበይቲ ምዃኖም ዝጠቐሰ ሚኒስተር ዒራጂ ኣብያተ ትምህርቲ፣ ትካላት ጥዕናን ትሕቲ ቅርፅን ፀዓትን ካብ ቀንዲ ዕላማ ናይቲ ወታደራዊ ወፍሪ ኮይኖም ምህላዎም ኣረድዩ። ብዘይካዚ በቲ ወፍሪ ልዕሊ 26,000 ሰባት ከም ዝቆሰሉን ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ መንፈቅ 226 ብልዕሊ 10 ሚኢታዊት ከም ዝጎደለን ጸብጻባት ሓቢሮም። በቲ ወታደራዊ ወፍሪ ብጠቕላላ ልዕሊ 860 ወታደራት ኣሜሪካ ከም ተቐትሉን ከም ዝቆሰሉን እውን እቶም ጸብጻባት ገሊፆም። ኣሜሪካ ኣብቲ ኩናት ልዕሊ 38 ቢልዮን ዶላር ዝግመት ቁጠባዊ ክሳራ ከም ዘጋጠማ እዩ ዝጥቀስ። እቲ ኩናት ኣብ ልዕሊ ኢራንን ኣሜሪካን ጥራይ ዘይኮነ ብደረጃ ዓለም ከይተረፈ ቁጠባዊ ስንብራት ይገድፍ ከም ዘሎ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ መፃወቦ ሆርሞዝ ንምኽፋትን ኢራን ንዘቕረበቶ ሓድሽ እማመ ከም ዝነፀጎ ተገሊጹ። ሩስያን ጀርመንን ድሕሪ 4 ዓመታት ንፈለማ እዋን ኣብ ምምሕያሽ ዝምድና ጉዳያት ኩናት ዩክሬን ዝርርብ ኣካይደን። ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ብ26 መስከረም ጎኒ ጎኒ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ከተማ ኒውዮርክ ዘካየድዎ ዝርርብ ነቲ ኩናት ብሰላም ንምዕራፍ ዲፕሎማሳዊ መንገዲ ንምፅራግ ምዃኑ ሓቢሮም። ይኹን እምበር ኣብቲ ርክብ ዝተበፅሐ ክልታዊ ምርድዳእ ከምዘየለ ክፍለጥ ተኻኢሉሎም። ጀርመንን ሩስያን ኩናት ዩክሬን ድሕሪ ምውልዑ ዲፕሎማሳውን ቁጠባውን ዝምድነአን ናብ ዝተሓተ ደረጃኡ ወሪዱ ከም ዘሎ ጸብጻባት የረዱ። ኣብዚ እዋን እዚ ንግዳዊ ምልውዋጥ ክልቲኤን ሃገራት ምስቲ ቅድሚ 222 ዝነበረ ክነጻጸር ከሎ ብልዕሊ 95 ሚኢታዊት ከም ዘንቆልቆሎ እዩ ዝጥቀስ። መንግስቲ ጀርመን ኣብ ዝሓለፈ ወርሒ ነሓሰ ኣብ ከተማ ላይቢዝጊ ብዝተካየደ መጥቃዕቲ ድሮን ብሩስያ ከም እተፈፀመ ድሕሪ ምክሳሱ ዝምድነአን መሊሱ ከም ሻሕከረ ዝፍለጥ እዩ። መንግስቲ ሩስያ እቲ ክሲ መቐፀልታ ናይቲ ሃገራት ምዕራብ ንሃገሩ ንምፅላም ከካየዶ ዝፀንሐ ሓቅነት ዘይብሉ ዘመተ ምዃኑ ኣብ እዋኑ ገሊጽ እዩ። ክቡራት ተኸታተልቲ ዜና ንምፍጻም ኣርእስቲ ዜና ክንደቅም።

ሚኒስተር ዑስማን ሳልሕ ኣብ ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ። ኣብ ምምሕዳር ከባቢ ዓዲ ሓወሻ ንዞባ ጋላ ነፍሒ ዝተሃንፀት ዲጋ ተመሪቖም። ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ። ቻይና ናይ ምውጋዕ ዓቕሚ ሰራዊታ ከም ንምባልን ንምውህሃድን ዝዓለመ ልምምድ ኣካይዳ። ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕትታት ብውሕዱ 27 ሰባት ከም እተቐትሉ ተገሊጹ። ኣብ ህንድን ኔፓልን ብሓደጋታት ዕልቕልቕን ምህማም መሬትን ሰብኣውን ዋታውን ክሳራታት ወሪዱ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብሩኽ መዓልቲ።

سلام خبركم تعذبتي على تاو زينا سبورت حيزلكم قريب الله نمكتتالكم أقدم بخبر زعدم أمير علي سناي مكتتال هجرود كان تقدم بشكلة إيرترا بسلسة تقادمتي بينيام قرماي مرهاو قدسون هينوك مولو برحانن زي تساتفتو نايت سرقيا وردر شامبيون قدم بشكلة عالم تمالي السنبات كاب تسبيت وصعي بعوت أميريكاوي براندون ماكنالتي تزازيموم أفكار قدم بشكلة عالم بحانكو تاخد سبيت سنحة شامبيون قدم بشكلة عالم نايت سرقيا وردر تمالي السنبات إسران شو عطان مسكرم أبكتما مونتريال كندا تخيدوم أبزح قرود كان تقدم بشكلة إير ኤርትራ ንብሉፅ ኣተቃደምቲ ናትናኤል ተስፋ ጽዮንን ኦሎምፒካዊ ኣማሌ ገብረ እግዚኣብሔርን ብናይ ቪዛ ጸገማት ካብ ዝውድድር ከሲራ በቶም ኣብ ወርሉ ቱር ሰፊሕ ተመክሮ ዘለዎም ሰለስተ ተቃደምቲ ኦሎምፒካውያን መርሃው ቅዱስን ቢንያም ግርማይን ከምኡውን ሄኖክ ሙሉ ብርሃን ኣብዚ 273 ኪሎ ሜትር ዝርሕቀት ውድድር ዝሓሸ ደረጃ ንምምዝጋብ ካብ መበገሲ ሕንፃ ጽንቕ ኢላ ኤርትራውያን ተቃደምቲ ቢንያም ግርማይን ሄኖክ ሙሉ ብርሃንን ምስ ካልኦት 15 ተቃደምቲ ብ ኻን ኣቐዲማ ካብ ዓባይ ጉጅለ ቁሪፃ ምዝኽረት ጉጅለ ድሕሪ ምውፃእ ንልዕሊ 100 ኪሎ ሜትር ምዛ ጉጅለ ድሕሪ ምጉዓዝ ቀዲሙ ቢንያም ግርማይ ድሕሩ ድማ ሄኖክ ሙሉ ብርሃን ዝነበረወን ጉጅለታት በታ ንሱምያ ተቃደምትን ኣብዚ ግዜ ኣብ ጥር ዝቅመኖም ዝርከቡን ዓጢቓ ዝነበረት ዓባይ ጉጅለ ተዋሒጦም ብቢንያም ግርማይን ሄኖክ ሙሉ ብርሃንን ዝተኻየደ መጥቃዕቲ ኣብቲ ፈለማ ከም ሓደ ብሉፅ ስጉምቲ ዝውሰድ እኳ እንትኾነ ፀወታ ጌና ኣብ ምጅማሩ ብምንባሩ በትኻል ወገን ድማ ኣብ ተኽልቲኦም ዝነበርዋ ጉጅለ ንስእል እንተዘይኮይኑ ንነዊሕ ኪሎ ሜትር ክዝውሩን ከብርዩን ዝኽእሉ ተቃደምቲ ብዘይምንባሮም ዝወሰድዎ ስጉምቲ ጌጋ ከም ዝነበረ ክድምደም ይከኣል ብውሕዱ ኣብታ ጉጅለ ከም ማቲዩ ቫንደርፖል ሬሚኮ ኤቨኖፐል ቶምፒድ ኮክን ካልኦትን እንተዝህልዋ ነይሮም ምስህሉ ብቕዓትን ቁመና ናይዞም ተፃወቲ እታ ጉጅለ ክሳብ መወዳእታ ብሓባር ናይ ምጓዓዝ ዕድል ክህልዋ ስለ ዝኽእል ናብ ፀወታ ምስ እንምለስ ድሕሪ ምትሓዝ ኣብ ቅድሚት ዝወዓሉ ተቃደምቲ ዓባይ ጉጅለ ኣብ ዝተፈላለያ ጉጅለታት እናተመቓቐለት ድሕሪ ምጉዓዝ ፀወታ ንኽዛዘም 33 ኪሎ ሜትር ምስተረፎ ካብተን ኣብ ቅድሚት ዝነበራ ጉጅለታት ቆሪፁ ዝኸደ ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንውድድሩ ብ6 ሰዓትን 17 ደቂቕን 4 ካልኢትን ብምዝዛም ሻምፒዮን ዓለም 2026 ብምዃን ተዓዊቶም ብ13 ካልኢታት ድሕራ ካብ ዝመፀት ጉጅለ ኣውስትራልያዊ ሚካኤል ማቲውስ ካልኣይ ሆላንዳዊ ማቲዩ ቫንደርፖል ሳልሳይ ኣሜሪካዊ ኩዊን ሲሞኖስ ራብዓይ ሜክሲካዊ ኢሳቅ ደልተሮ ሓምሻይ ዴንማርካዊ ማድስ ፔደርሰን ሻድሻይ ብሪጣንያዊ ቶማስ ፒድኮክ ሻውዓይ ኣሜሪካዊ ማቲዮ ጆርጊንሰን ሻምናይ ኢጣልያዊ ጁልያ ሽኮነታሽ ዓይ ኣየርላንዳዊ በንሄል ድማ ዓስራይ ተርታሒዞም ውርድሮም ዛዚሞም ኣብዚ ውርድር ንኤርትራ ካብ ዝወከሉ ቢንያም ግርማይ ምርሃው ቅዱስን ሄኖክ ሙሉ ብርሃንን ፀወቱ ዝወደአ ተቃዳማይ የልቦ

0: ቦን ሻምፒዮን ዓለም ራንዶን ማክናልቲ መበል 23 ዓወቱ ሰኒዱ መበል 74 እንተቃዳማይ ዕወት ሻምፒዮን ዓለም ክኸውን ዝበቕዐ ብራንዶን ማክናልቲ ዘውዲ ሻምፒዮን ዓለም ክደፍእ ዝኽኣለ ሳልሳይ ተቃዳማይ ዩናይትድ ኣራብያን ኤምሬትስ ኮይኑ ቅድሚ ሕጂ ኢጣልያዊ ኣሌሳንድሮ ባላን ስሎቬንያዊ ታደይ ፖጓቻን ብማልያዛ ጋንታ ሻምፒዮን ዓለም ኮይኖም ዝፈልጡ ተቃደምቲ እዮም። በዚ መሰረት ብራንዶን ማክናልቲ ንዝመፅእ 12 ኣዋርሕ ነታ ንዝሓለፉ 2 ዓመታት ብወዲ ጋንቱ ታደይ ፖጓቻ ትውደእ ዝነበረት ቀስተ ደበናዊት ማልያ ሻምፒዮን ዓለም ተኸዲኑ ውድድራቱ ከካይድ እዩ። ናይ መወዳእታ ዓወት ኣሜሪካ ኣብ ሻምፒዮን ቅድም ብሽክለት ዓለም ቅድሚ 33 ዓመታት ኣብ 93 ብላንስ ኣርምስትሮንግ ዝተጓናፀፈቶ ዓወት እዩ።
1: ቀዳም 26 መስከረም ኣብ መጻረይ ግጥማት ዋንጫ ኣፍሪቃ ኣንጻር ኬንያ ዝገጠመት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ማዕረ ምፍላይ ነጥቢ ተመቒላ።
0: ኣብ መጻረይ ዋንጫ ኣፍሪካ 2027 ተሳተፍ ዘላ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ቀዳም 26 መስከረም ኣንጻር ሃገራዊት ጋንታ ኬንያ ቀዳም ናይ ምድብ ጸወታ ካይዳ። ኣብቲ ኣብ ናይሮቢ ስታድዩም ንያዮ ዝተኻየደ ጸወታ ሃገራዊት ጋንታ ኤርትራ ተሪር ምክልኻል ኣንጸባሪቓ። ኣብ ቀዳማይ ዕብረት ጸወታ ሃገራዊት ጋንታ ኬንያ ብቐጻሊ ንልዳት ሃገራዊት ጋንታ ኤርትራ ክትኩሕኩሕኳ እንተተረእየት ሓላው ልዳት ሃገራዊት ጋንታ ኤርትራ የንዋታን ሱልጣን ግን ልዳቱ ከድፍራይ ፈቐደን። ኣብ መበል 20 ደቂቕ ናይ ማእከል ተኸላኸላይ ሃገራዊት ጋንታ ኤርትራ ጀማል ዓሊ ብመጉዳእቲ ካብ ሜዳ ክወፅእ እንከሎ ብዮሴፍ ምስግና ተተኪኡ። ኤርትራ ምክልኻል ኣጽኒዓ መልሰ ምጥቃዕቲ ኣብ እተካይደሉ ዝነበረት ግዜ ኣብ መበል 36 ደቂቕ ዓሊ ሱሌማን ካብ ተኸላኸላይ ኬንያ ማንዞር ኦክዋሮ ኩዕሶ ብምምንጣል ንናሆም ነታባይ ኣቐቢልዎ። ናሆም ድማ ብጸጋሚቲ እግሩ ናብ ሾቶ ለዊጥዋ። ኤርትራ ድማ ክሳብ 87 ደቂቕ መሪሕነት ጸወታ ክትሕዝኪ ኢላ። ኦጋማ ጸወታ ንኽዛዘም 3 ደቂቕ ምስተረፎ ንኬንያ ማዕረ ትገብራ ሾቶ ኣመዝጊቡ። ድሕሪ ነዊሕ ዓመታት ናብ መጻረይ ግጥማት ዋንጫ ኣፍሪቃ ዝተመልሰት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ድማ በዚ ውፅኢት ሓንቲ ነጥቢ ክትሕዝኪ ኢላ። ኣብዛ ግጥም ንወሰንቲ ዕድላት ተጻወቲ

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን መሪፅና ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ 223 እዩ ሕቲምዋ። ትሽዓተ መዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ጌርና ክንፍወሶ ንኽእል? ብእኩብን ብሓባርን ከመይ ጌርካ ትሪኦ? ፍወሳ ከመይ ኢልካ ትብል? ኣብ መወዳእታ ድማ ውጥረት እናሃለ ከመይ ጌርካ ርጉእ ሂወት ተሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስኦምሮ ከምኡ ኢሉ ድማ ማሕበራዊ ሂወታት ተኣሳሲሩ ዝኸይድ እዩ። ምክታልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይ ዝዓውዲ ከም በዓል ዶክተር ተስፋይ ራዕዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋይ ገበር እውን ኣዝዩ ኣገዳሲትን ብዙሕ ዓሚቕም ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ረቕባዝጊ ሕጂ እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳሪኽካ?
1: መጀመርታ ነቲ ዝሃብካኒ ዕድል ከመስግነካ ፈቱ ጫር ብዙሕ ግዜ ዝከታተሎ በቲ መደብካ ናይ ዝዕላል ጥበባትን ገለን ተቕርቦ ቁልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለዝኾነ መሳጢ እሞ ነዚ ዕድል ዝምርካበይ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ እያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሳ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፀ ሓደ ዛዕባ ነይሩ እዩ። ንሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ፈጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቂ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለዝነበረ ከም ርእሲ ተላዒሉ ስለዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለዝቐረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 216 ኣከባቢ እዩ 16-15 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኸሉ ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ኣርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓኒ ተገዳስነት ሓዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ እቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእን መፅ እዩ ማለት እዩ። ግን ኣፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ህወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለ ዝኾና እዚ ነገራት እዚ ንድሕ ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገር ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ክእል ነቲ ሕብረተሰብ ኣብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ህወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂል እያ ዝቐረበት እያ ነራ ሞ በዚ እያ ነራ
0: ኣውሪ ዓላማኻ እንታይ ሕጂ ከምዚ ዝጠቐስካዮ ተነኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን ምስግጋሩ ዝተጠቐምካሉ ጥበብ ከ እንታይ
1: ሓደ እቲ ዕላማ ናይ እዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኽእሎ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ ፍርሒ ኣሎ ሻቕሎት ኣሎ ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ህወት ከነስተማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገር ይሃሉ ከስተማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ህወትና ብኸመይ ይሰርሕ ንነገራት ዝግጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከ ጭንቀት ዝብሎ ንድሕ በፂሕካ ኦረዲ ኣብቲ ዝማዕበለ ኩነታት ይመፅእ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ፍወሳን ገለን ከይገበርካ ኣለካ ምስ ገዛ ኣርስኻ ናይ ምልዛብ ባህሊ ንገዛ

እርስና ክንፈልጣ ንኽእል ዲና ምስ ገዛ እርስና ምስ ገዛእ ነብስና መዛ ተሰኪምና ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሩና እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምና ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና

0: ከፊቱልና ባይታ ፈጢሩና ስለ ዘሎ እዚ ከዓ ሕብረተሰብና ክፈልጠሉ ካብ ዝብል እዩ።
1: ፅቡቅ። እስከ ናብቲ ኣውራ ርእስትና ክንሰግር፣ ንምዃኑ ውጥረት እንታይ እዩ? ብከመይ ልስዕብ? መናበሪ ትኽኢልካ ኣለካ እሞ ካብ ወፃኢ ክንነብር ኣይንኽእል ዲ
0: ሓቂ እዩ። ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን። ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ኣለና እና ውህሉ ከምዚ እንታይ እዩ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳ እምበር ተነፂልና ንነብር ኣይኮንና ምስ ሰባት ንነብር ስለ ዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ። ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይንና ክነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ። ከምኡ ዝበሃል ዓለም የለን። ምስ ውጥረት ክንነብር ኣለና። እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም። እቲ ዘሎ ግን ሒዝናያ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፅሓልና ይኸይድ ኣሎ። ስለዚ ውጥረት ክንብል ከለና ኣሉታዊ ስምዒት እዩ፣ ኣብ ኣእምሮና ንስፍሮ እዩ። ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን። መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ፣ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን። ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገይርና። እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮና ኣሎ ጎዳኢና ኮና ኣሎ ማለት እዩ። ሕጂ ብዚና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጢ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና፣ ብዘይብኡ ክንነብር ኣይንኽእል ኢና። ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ። ስለዚ ውጥረት ኣሉታዊ ስምዒት እዩ። ኣሉታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ። እጂ ኣብቲ ንቕሓት ግን ብሓውሪ ክንከይድ የብልና። መብዛሕትኡ ደቂ ሰባት ሂወቶም ብሓውሪ ኢና ንበርሖ። እዚ ኣውቶፓይለት ዝበሃል እዩ። ሕጂ ንጎት እትስ ገፅካ ተሓፂብካ ናብ ስራሕካ ትኸይድ ንከባበሊዕካ ስራሕ ትውዕል ሃልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ። ሽዑ ምሸት ካቤትካ ሕጂ እዚ ሩቲን እዩ መዓልታዊ ኩሉ ሻዕ ንሻዕ እንተኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ። እዚ ብዝተካእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ። እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ህወትና መባእታዊ ዝኾነ ኣብቲ ዕሙቕ ዝበለ ክንኣቱ ኣየድልን እዩ። ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ከዓ ስለ ዝኾነ እዩ። ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ጌርና ኢና ስለምንታይ ኢና ንሓርቕ? ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ። እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና። ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣቀይዶ ስምዒት እያ። እዛ ስምዒት እዚኣ ስቕኢላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ። ናይ ሆርሞናል ምቅያር ዝበሃል እዩ። ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ እሞ ሓሪቀ ንብል ማለት እዩ። ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታ ስለ ዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንጎልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ። እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ። ድፍኢ ደም ፍስኽ ልቢ ህርመታ ይውስኽ ጨዋዳታት ይግተሩ ምክንያቱ ገለ ነገራት ኣሎ ማለት እዩ። ሰብነት ሕጂ እንታይ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ እንታይ ም ዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ ኩሉ ሻዕ እዮም ዝነፅዑ

0: ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት ምክንያቱ ሓጎስ ደስታ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት ውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና ዘሕርቁና ዘፍርሑና ዘቀይሙና ዘጉህዩና እህ ዘብሉና ድቃስ ዝኸልኡና ዝህክዩና ሰነፋት ዝገብሩና ስምዒታት እዩ ዘዛርበና ዘሎ ሂወትና ነ መዓራር ንድሕር ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር ንድሕር ኣሎ ኮይኑ በዓልና ንፈጥሮም ኣለና ማለት እዩ ሕጂ እንታይ እ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ ንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ ነዚ ዘብለኒ እንታይ እዩ ኣይደኖው እንድሕር ነብሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ እቶም ቅመማት ግን ኣውንታውያን ቅመማት ኣለው ሆርሞናት ኣለው ኣሉታውያን ከ ኣለው ሕጂ ዓንቶይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ እንተ ደኣ ዋና ናይ እዛ ሰብነት ካንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ ተዘየሎ እዛ ሰብነት እዚኣ እንድሕር ብሃውር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ ስለዚ ዋና ናይዛ ሰብነትና ክንከውን ክንክእል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕካ ገሊፅ ፅቡቅ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ናና እውና ተኣሳሲርካ ኣለካ ብፍላይ ኣብቲ 75 ዝነበረ ምስ ዓፋን ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴካዮን ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 2019 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለካ ነገራትታት ተኣሳሲርካ ኣብ መድረካት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበል እዛ መፅሓፍ እዚኣ ምስ ውጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብ ዝሓለፈ ሰለስተ ወለዶ ወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቕተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጠለበጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምዝና ግዜ ዝደርጊ በለን ኣብዚ ክንዓብን ከለና ከምንእስያት እውን ነብሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመከሮ ዝሓለፍ ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ ኣብ ፈቐዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ብስልኪ ኣፋይ ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደረሉ ኩሉ ተሸቕሪሩ ዝነብረሉ ግዜታት እዩ ነይሩ ስለዚ ሓደ ከልቢ እንድሕር ደኣኒ ቀርቂር ካብ ሓደ ኩርና ኣምፅኢካዮ እንታይ ዝበረካ ነብሒ ዝናሰካ ሕጂ መብዛሕትኡ መንእስያትና ዳርካ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግኔታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ከማለት እዩ ኣብ ታሪክ ኣብ ዝተኽዎ ትተዘክሮ ኣብ ኣእምሮካ ክሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እንዳፈጠረ ትራውማ ፈጥረልካ እዩ ማለት እዩ እዚ ትራንስጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣሎ ወይከዓ

0: ማሰይት ኣለዎ ማለት እዩ። ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደገዛውትኻ ምእቲ ዓብትኻ ኣብኡ ናብ ገላኹም ገለዎ ጠቂሴዮ ነረ በዓል ወልደንክየል በዓል ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕር ሪኢኻ ኮንካ ንማና እዛ ኣባልኩም ጓል ከይዳን ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወቲ ኩዕሱና ምሳና ዝነበሮ እዮም በዓል ሓድሽ ማሕሙድ ዝበሃሉ ኣብነት ጠቂሴዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና እናሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ። ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ። ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሴ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቅ ኢካ ትሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕል ማነባዕል ሃይለ ተሓኒቆም ተቐቲሎም ብልካ ሕጂ ከዓ ሽጉጥ ካብ ልዕልካ ናንሕ ኮይና ተራያኻ ካ ትብል ሕጂ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይዳ ኣለካ ወይ ከዓ ብዓዲ ከይድካ ተብል ሽጉጥቲ ግዜቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ከነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዘሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት እዩ ብና ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብምሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ። ሕጂ እዚ ትራውማ እዚ ሓንቲ ዘረባ ፖስት ትራማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ መክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስማዓና እዩ። ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፂኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ከኣብ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሻዕ ኣብ ኣለርት ኣሎ ማለት እዩ። ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ። ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ። ነዚ ክፍወሰሉ ዝኽእል ክህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር። ምክንያቱ ቲ መፅሓፉን ከም ጣውዒት ውን ኣቅሪበ ኣለኹ ማለት እዩ ከም ርእቶ ማለት እዩ ትይዛል እጂ ኣብዚ ግዜ እዚ ኣነ ዝሓለፍኮ ተመክሮብቲ ግዜቲ ምስ ንእስነትና ማዕረ ክንከይድ ከለና ምሰደኻ ኣብ ቅድሚ ደኻ እንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ተድሕነኒ ዝመስላ ነይሩ ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስዮ ዘለኹ ኣብ ቅድሚኣ በቃ ንርሸነሉ ናይ ደቃይቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእሰያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፁ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ። ኣብቲ ግዜቲ ከዓ ሕጂ ስማዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ዶ ይሓይሽ ወይስ ዲኻ እንተዘይትህሉ ዝብል
1: ንሉ
0: ዝነበረ ፈተነ እዩ ነይሩ ማለት እዩ።
1: እወ ሂወት ኣብ መእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ። ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ። ሕጂ እቲ ስደትን ውጥረትን ከ ከመዩ ጣዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስካ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ?
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባህርያት ኣሎ። ከምቲ ዝደለካዮ ከምዝዓብካሉ ምስ ክብርታትካ ምንነትካን ዝዛነ ዘይኮነ እኳ ደኣ በንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝኸኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ

0: ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያዊ እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ፣ ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስ ተኸድካ ኣብቲ ዘዝኸድዎ ብወገን ትግራይ ይኹን ገሊ ማዓስከራት ሒዝካ ኣብ ሓደ ማሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆት ናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እናገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለ ምስኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቕዓካ መሊሱ ሽዑኡ እቲ ዝሕድረልካ ናይ ተስፋ ምቑራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእስያትና ማዕረ ኣእማና ልዒልካ ምፍጋእን ኣብ ዘየድሊካን ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቕ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባብር ዳኣ እምበር ስኻ ከምዚ ዲ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዝመንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞምን ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ዳኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንኢ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነኣእምራዊ ኮይናት ሓያል እዩ። ኣብቲ ዜጋታት ካ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነኣእምራዊ ኮይናት ንድሕራ ዘብሂልና ኣሎ። እንታይ እዩ ኣብ ዝብፅሒዎም ዘሎ ዘይኮነ ኣብ ዝበፅሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነኣእምራዊ ኩናት። ስለዚ ንስነኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእ ከዓ ክንክእል ኣለና። ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ፣ ቀሊል ግዜ ኣይኮነን። ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣት ከሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ። ምክንያቱ ስነኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ትኩስዎ። ሓሶት ተተኮሰ ድሕዲ ኣብ ጥኢት ኣብ ኣእምሮ ከኣትዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ። እቲ ቃንዛ ኣእምሮ ዩና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር። ሕጂ ኩል ሻዕ ዝኣቲናዮ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮናይ ማቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ። እቲ ናይ ኣእምሮ ዘንቀደ ከዓ ከም ዝብለካ ዘለኹ ድሕ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብኡ ጥኒሶ ሞ እዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ክኽእል ኣሎ መልእኽቲ ናይ ዛ መፅሓ
1: ፅቡቅ ሕራይ ክንደይ ግዜ ወሲዳትልካ መስርሕ ናይ ዚ መፅሓፍ ንኸተዳሉ ዝነበረ ብድኾኸ እንታይ ነይሩ?
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኸዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ። ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና

0: ምውሻብ ዝበሃል ነይሩ ገገዛኻ ኮፍ ኢልካ ትነብረሉ ግዜ ስለ ዝነበረ ሓደ ብዙሕ ረብሕ ዝኾነ ግዜ ነይሩኒ ድሕሪ ስራሕ ተጠምባል ማለት እዩ። እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩኻ ብቪድዮን ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ። ነዚ ግን ከስፍሐለኒ ኢለ ነቲ ብ23 ገጽ ዝነበረ ናብ 100 ናብ 150 203 እናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ። ሶ ኣባውት ናይ 23 ዓመት ግዜ ወሲዱ ማለት እዩ። ሓደ ካብቲ ዝረኸብክዎ ብድሆ ናይ ስነ ፅሑፍ ማለት እዩ ኣብቲ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት ብቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ኻ ነቲ ትግርኛ ካ ባዕልካ ትምሃሩ ማለት እዩ። ኣብኡ ተመርኪሱ እዩ እ ትግርኛ ይምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኮ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን። ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪኢናዮ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተሓሓዙ ተገሪህካ ትረኽቦ መፅሕፍቲ ኣይነበሩን። ሕጂ እቲ ቋንቋታት ሓድሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኺበ እዮ ነይረ። ምክንያቱ ተገሪህካ ይትረኽቦ ምናቶም ቃላት ናትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ዛዕባ ብፍኹስ ዝበለ መንገዲ ከመይ ጌርካ ካ ክትቅርበሉ ትኽእል እዚ ሕጂ ሓደ ካብቲ በዳሂ ዝነበረ ሕቶ ረኺበ እዮ። ግን ምስተኻእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማን ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቆም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን
1: ወፅሒኣባጊያካኣለካኣራይ ዛጊት 3ለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለካ?
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ። ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለ እዚ ብኤርትራዊ ጥራሕ ዘይኮነ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ። ስለዚ ሓደ ናተይ ተኸታታሊ ክማን ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ ምፅሓፍ ሲ ትብዓት እዩ። ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ መልክዓ ስለ ዘለዎ እዩ። ግን ቁሩብ ኣብዚ ኣብ ዝተፈላለዩ ከተማታት ኣብ ኣሜሪካ እንዳዘርክውን ከፋልጣ ኣብ ዝኸድክሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ። ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቀ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስኡ ንምስ ከዓ ትቕዛነት ንዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ። ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን። ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ። ስለዚ እዚ ዓይነት ጭንቅታት እንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ድሕር ኣብ ዝማዕበለ ደረጃ ፅሒ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ። ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ። ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ። ስለዚ ኣነ ዕጉብ እየ ማለት እዩ ብትዝብል ዘሎሰብ
1: መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምሮ ጌርካ ኣሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታ ኣለካ ካባኻ ከንታ ክንፅበኢና ብድሕረች
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ኣብ ናይ ኣማዞን

0: ዘሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይዚኣ ኣብ ወዲኤ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድያ ማለት እዩ ሰብ ክረኽባ ደለየ ኣብ ጀርመን ይሃሉ ኣውስትራልያ ኣብ እስራኤል ይሃሉ ኣብ ኣፍሪቃ ኣብ ኤርትራ ይሃሉ ሲ ብኦንላይን ክረኽበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ እዚ ሓደ ካብኣብቲ ሳልሳይ ሕታምታም ዳርጋ ወዲኤ ኣለኹ እተወዲያ ኮፍ ኢላ ፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ ብሓፈሽው ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቡ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላዊ ከዓ ስለ ዘለኹ ምሳ ንድሕሪ ዳ ቐኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ
1: ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍሱ ወከፍ ማዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለጫር ንስሃብካ ንዕድል ንስኻ ከዓ በቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻ ትገብሮ ዘለካ ስራሓት ከዓኒ ብዚ ጋጣሚ እዚ ክመስግነካ ፈቱ በርትዕ ስኻ እውን ክብል የደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ባህሉ ትሕዝቶ ክንረኸብ ኢና ክሳብ ሽዑ በርኩቀና

ዝሃበልኩም ተዓዘብትና ናብዛ ኣፂላ ትስዕብ ዘላ ደርፊ ይኸብለኩም። ደርፊ ብቋንቋ ትግራይ ኢና ቀሪብና ዘለና ናይ ድምፃዊ ወትፈረጅ ረስዒን ትብል ማለት እዩ። ንዓ ሰሚዕና ክንመለስ ኢና። ሳደር ሙሻሂዲን የብዶ እንሓ ነክሮች ፋስል ፋስል ገይና እኦውን የብልቀተት ትግራይ ልፈናን ወትፈረጅ ከሉነ ንስማሓ ማዕባዕድ ወንርጃዕ ከልኩም መዓና

ምስ ድምፃዊ ሃብቶም ገብረ ሚካኤል ኢና ጥንሕና ዝኸበርኩም ተዓዘብትና ደርፊ ብቋንቋ ቢለን ካብኡ ድማ ናብ ዝቐፂላ ትስዕብ ዘላ ደርፊ ሃበለኩም ዝኸበርኩም ተዓዘብትና ደርፊ ናይ ድምፃዊ ረዘነ ኣለም ንዓ ሰሚዕና ክንምለሰኩም ኢና ክፋስልቕና እሳደር ሙሻሂዲን እቑንያ ልልፈናን ረዘነ ኣለም ከሉ ነስማዕ ማዓ ባዕድ

0: ድምፃዊ ጠይብ ዓሊ ደርፊ ብቋንቋ ዓፋሪና ፀኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎንኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሄሎ ሄሎ፣ ደባይዋ መርሓባ።
1: ሰላም፣ ከመይ ውዒልኪ?
0: ፅቡቅ አልሓምዱላ። ከመይ ውዒልኪ? ፅቡቅ አልሓምዱላ። መን ክብል?
1: ኣይዳ መሓመድ ይበሃል።
0: ሓራይ ኣይዳ ሓቢብቲ፣ ትፈደሊ
1: ሰላም ክብሎ ዝደሊ መጀመርታ ንዓኹም ብደኸኡ በዓል ቤተይ ሳይሞን ዝበረበት
0: ተማም ሕራይ
1: ንወደይ ኣርኢ ሳይሞን
0: ተማም
1: ንስድራይ ምህልን ዝብኤስራ ከዓ
0: ሕራይ
1: ተስፋል መስቀል ካብ ዝደሊ
0: ይቀኒ የልና ኣይዳ። ሽክራ ሓቢብቲ። ከማን ቴሌፎን ኣላትና? ሃሎ ሃሎ ሃሎ ቴሌፎን ኣላትና ምስለ እንተዘይተጋጊ ሃሎ ሕራይ እምበር ዝኸበርኩም ተዓዘብትና ናብ ዝቐጢላ ትስዕብ ዘላ ደርፊ ኣሃብለኩም ቴሌፎን እንተዘይመፅእና ናይ ድምፃዊ ዳናይት ዮሃንስ ደርፊ ኢና ቐሪብና ዘለና ካብ ኮነ ትብል ማለት እዩ ንዓ ሓቢርና ክንሰምዓ ኢና ናይ ሎም መዓንቲ

ንእሽትለይነይ መስመር ፀገማ ጎኒፋትና ኣላ ምስለኒ ምዚ መደብደባይዋ ምስ በዓላ ተቋሪፅናዮ ዝቐነና ኣበይ ቀኒኹም እያ ትብል ዘላ ምስለኒ እዛ መስመር በስ ሕጂ ቴሌፎን መፅያትና ኣላ ክንቅበላ እስከ ሄሎ ሄሎ ደባይዋ መርሓባ ሰምዓ ኩሉ ኹመን ክብል ሎ ሎ ማለሽ ከማን ቴሌፎን መፅያ ፀኒሓ በስ ሕጂ እውን ናይ መስመር ፀገም ኣጓኒፍና ኣሎ ማዕለሽ ከምቲ ዝበልናዮ ዝተፈላለየ ደርፍታት ቀሪብና ኣለና ማለት እዩ ብዘቕረብናዮ ደርፊ ትዘናግዑ ክትህሉ ተስፋ እንዳገበርና ናብዚ ቀፂላ ትስዕብ ዘላ ደርፊ እየ ከብለኩም ማለት እዩ ከምቲ ኣቐዲመ ዝበልክዎ ድማ መደብና መደብ ሕሎ ደባይዋ ብምክንያት በዓላት ቅዱስ ዮሃንስ ከምኡውን 50 ዓመት ምምስራት ቤት ትምህርቲ ሰውራ ዳርጋ ኩለን ኣብ ዓርቢ ዓርቢ መዓልቲ ጅምዓት ጅምዓት ስለ ዝበዕላ ኣቋሪፅና ኢና ቀኒና ሎም ዓንቲ ኢና ድሕሪ ክንደይ ንፍንዋ ዘለና መደብና ማለት እዩ ብከምኡ ከይኮነ ይተርፍን እዩ ዝብል ሓሳብ ከኣለና ኣነ ማዕለሽ ናይ ቴክኒክ ፀገም እዩ ናብዚ ቀፂላ ትስዕብ ዘላ ደርፊ ከብለኩም እየ ንዓሰም ኢና ክንምለስ ኢና ምሳና ፅንሑ ሳደ ሙሻሂዲን ፋሲል ቂና የ ከም ኣለ ሓዲማ ትዙ ናይ ትሳላትኩም እቁንያ ሌል ፈናን ኣሻባ ዳናይት ዮሃንስ ከልነ ንስማዕ ከምዕባዕት

0: ሃላይ እምበር ዝኸበርኩም ተዓዘብትና መደብና መደብ ሄሎ ደባይዋ ቀፃሊ እዩ ዘሎ ቴሌፎን መፅያትና ላ ክንቅበላ ሄሎ
1: ሄሎ ሰዓብ
0: ሄሎ ደባይዋ መርሓባ
1: መርሓባ ከመይ ቀኒኹም ዳሓንዶ
0: ፅቡቅ አልሓምዱልላ መን ክብል
1: ኣዜብ ገብሪ ቅዱስ ካብ ሓጊ ኣዝ
0: ራይ ኣዜብ ከመይ ቀኒኸ ከመይ ኣለኺ
1: ዳሓኒ ኢና ፅቡቅ እግዚኣብሔር መስጋን ቅድም ፕሬሲደንት ኣሰያ ሰፊ ወርቂ
0: ራይ
1: ዘሕርዮ ካብ ንደቅና ኣብ ምክል
0: ኣራይ ሃሎ ሃሎ
1: ኣብ ሰነዳ ትርከብ
0: ኣራይ
1: ዳቃ መልካህ ራሄል ዋህባ ሳብሪን
0: ተማም
1: ድሕሪኣ ሓፈያ ብእንግሊዝ ትርከብ ኣብ ሳዕነ ገብቅዱስ
0: ኣራይ
1: ምዳቃ ዳይሜላ ዳእን ኣዳን ፍሪነሲማ ንሓወይ ሃፍተ ገብሪቅዱስ
0: ምስ
1: በዓል ቤቱ ምስደቁ ኩሎም ሙያሴት እድሪስ ናኦት ለሊና ዲና ዘርኦ ከዓ ንሓወይ ሕሳስ ልደናኣትና ሓጎሳይ ገብሪ ቅዱስ ዘላን ብዝርከብ ምስ በዓል ቤቱ ራሄል ወዱን ኣትናኤል ዋሉ ኢሉን ለበይ ኣደይኒ ኣቦይን ኣባሸራ ዝከባ
0: ኣራይ
1: ድሕሪኡ ንበዓል ቤተይ ንወደይ ሳሚ ሓጋዝ ዝርከቡ
0: ኣራይ
1: ድሕሪኡ ንጓዓላይ ዓሰብ ትርከብ ከቡ ወልዱ ድሕሪኡ ከዓ ኩሎም ሰብ ሓጋዝ ንእሽተይ ዓብ
0: ኣራይ
1: ሰላም በልለይ ንኩሎም ከዓ ደቀና ምክልካል ዘለዉ
0: ተማም ሽኩራን ሓቢብቲ ኩሎም ሰሚዖም ክኾኑ ተስፋ ግብሪ ኣኒየለይ ሽኩራን ኣዜብ ከማን ቴሌፎን ላትናሃለው
2: ሰምዓክ ኣለኹ
0: መን ክብል
2: ኣስመረት ደንዝወትሕመይ
0: ከመይ ውዒል ክስመረት
2: ፅቡቅ ዓስ ሰዓት
0: ሓቢብቲ ትፈደሊ
2: ኬስ
0: ተማም አልሓምዱልላህ ትፈደል ሓቢብቲ
2: ክንጅምር መጀመርያ ንዓዩ
0: ኣራይ
2: ንጓለይ በኽሪ ጓለይ ኣብ ኢታሊ ትርከብ ሓበን ብርሃነ
0: ተማም
2: ንወደይ ኣማን ብርሃነ ኣብ በልጅን ትርከብ
0: ተማም
2: ከምኡ ድማ ንዓፍ
0: ኣራይ ይቀኒየለይ ሽኩራን
2: ከምኡ ድማ እቶም ኣባኸ ዘመሓላለፈትኒ
0: ሰምዑ ከለዉ ኩሎም ሽኩራን ኣስመረት
2: ከምኡ ድማ ንምክልኻል ኤርትራ ንፕሬዚደንት ኢሴንስ ኣፈወርቂ
0: ኣራይ ተማም
2: ከምኡ ድማ ንምሉእ ህዝቢ ኤርትራ ኣብ ምክልኻል ዝርከብ
0: ኣራይ
2: ኩሉ ኣብ ዓዱኸና ትርከብ ጓል ሓፍተይ
0: ተማም
2: ንታተ ወልደ ኣብ ፍቓጫቅልጦ ትርከብ ሓፍተይ ኣይስተጊያ ገብሪ ህይወት ምስ ደቃ
0: ኣብ
2: ሆላንዲ ዝርከቡ
0: ተማም
2: ተክልዓብ ተወልደ ኣብ ጀርመን ዝርከብ ሰሎሞን ተወልደ ደቂ ሓፍተ እዮም እዚኦም
0: ተማም
2: ከምኡ ድማ ኣብ ኣስመራ ትርከብ ጓልሓወዲ ሃይማኖት ገብሪ ሚካኤል
0: ተማም
2: በቃ ሰላም ይብለኩም
0: ሽኩራን ሓቢብ

0: ዝኸበርኩም ተዓዘብትና መደብና መደብ ሄሎ ደባይዋ ሕጂ እውን ቀፃሊ እዩ ዘሎ። ሃሎ
1: ሎ ሰዓበይ
0: ሄሎ ደባይዋ መርሓባ መን ክብል
1: የረአ ካብ ግንዳ ሰዓት ማዓ

ኣነ ይምባል ዝኸበልኩም ተዓዘብኩና ከም ተቐዲመ ድበልኩ በዛ ናይ ድምፃዊ እስያ ሳልሕ ረሻ ጥዑም እየ ዘለኹ ትብል ደርፊ ናይ ሎም ዓንቲ መደብና መደብ ሃይለው ደባይዋ ክንዛዝሚና ብዝቐረብናልኩም ትሕዝቶ ዓጊብኩም ተዘናጊዕኩም ክትኮኑ ተስፋ ንገብር። ናይ ሎም ዓንቲ ትሕዝቶና ኣወሃሂዱ ኤዲት ገይሩኒ ዝቐረበልና ኤዲተር መድሃኒየ ዘካርያስ ኣዝየ ከመስግኖ ፈቱ፣ ከምኡ ንኩሎም ኣባላት ሚዚክ ላይብረሪ ሚኒስትሪ ዜና ኣዝየ ከመስግኖም ፈቱ። ኣብዚ ምሳይ ውዒሎም ዘለዉ ኤዲተራት ዓብድልፈታሕ ኣደም፣ ከምኡውን ሽዋ መልኣከ ሳላይና ማቶ ሳላሞ ኮነን፣ ኣብ ግራፊክስ ርስትና የማነ፣ ቴክኒሽናትና ድማ ዳዊት ክዳነ፣ ከምኡውን ኢየሩሳሌም ይትባርኽ ሚካኤል ዘካርያስ፣ ኤስሮም ኣማኒኤል ብምዃኒዮም ኣብዚኦም ሰይ ውዒሎም ዘለዉ ቴክኒሽናት ድምፂ ድማ ሳባ ገንዘቡ ምስ ኢለን ተስፋይ፣ ኣብ ሜክኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ሳሊና ፀሃየ፣ ከምኡውን ኣዋሃሃቲ መደባትና ኣለም ዮሃንስ ወዲ ገነጦ፣ ከምኡውን ተኪኦ ምኮነን ፃዕድየ ብምዃኒዮም ምሳና ውዒሎም ዘለዉ ንኩሎም ከየመስገናዮም። መደብና ክንዛዝም ኣይንደሊን ኢና ማለት እዩ። ንኩላትኩም ተኸታተልቲ ኣዝየ የመስግነኩም። ክሳብ ኣብ ዝመፅእ ዘሎ መደብ ንራኸብ ድማ ሰላም ቅንያት ሓከዘነኩም ቀድ ወሰልና ወእያኩም ኢላ ንሃያት ሓልቀትና ንልዮም ምን በርናምጅ ኣሉ ደባይዋ ሙሻሂዲን ኣልኪራም إلى جديد اللقيا بكم إن شاء الله في الحلقات المقبلة. نترككم في رعاية الله، إلى اللقاء.

ጉጅለ ባህልታት ሰውራ ኣብቲ ጽንኩር ኩነታት ካል ዓለም ክፈጥሩ እዮም ፅዒሮም። ዝነበሩ ሃዋህው ምስ ምችውነት ክልተ ዘይረኸብ ጫፋት ከንሱ፣ ንሶም ግን መርፍእን ፈትልን ኣላጊቦም ጥበብ ክፈጥሩ ፈቲኖም። ከም ኩሉ ይኽእል እምበር ኣይክእልን ዝብል ቃል ኣብ ኣእምርኡ ምዝግብቲ ዘይኮነት ተጋዳላይ ድማ ኣብቲ ሽዑ ግዜ በቲ ናይ ሽዑ ኩነታት እሞ ኸዓ ኣብ ከብዲ ጸላኢ ብምዃን ኣነ ዝበለ ጥበብ ፈጢሮም። ጥበብ ክእለት እምበር ቦታን ግዜን ከም ዘይፈሊ ብምምስካር ኣብቲ ወጣሩ ኩነታት ኣእምሮ ተጋዳላይ ዓንጊሎም እዮም። ሞራል ኣስኒቖም ኣንቂሖም ህዝቢ ወዲቦም ኣብ ናጽነት ኤርትራ ዘይናዕቕታራ ኣበርኪቶም እዮም።

ኣብ ግዜ ቃልሲ ዝነበሩ ሰውራዊ ጉጅለ ባህልታት መብዛሕትኦም ብኣብ ሰውራ ምስ መፁ ምስ ስነ ጥበብ ዝተላለዩ ኣባላት ዝቆምዮም ነይሮም። እንተኾነ ዘይከም ሓደሽቲ ጀመርቲ ብሉዕ ልወኒ ባህሊ ህዝባዊ ግባር ተኸስኪሶም ዝዓበዩ ብምዃኖም ሰብ ዘዛረቡ ጥበበኛታት ንክኾኑ ግዜ ኣይወሰዱን። ንሶም ኣፍ ውድብ ብምዃን ንህዝቢ ብዝርድኦ ቋንቋ ተዛሪቦም ሃገራዊ ስምዒት ብዝቕስቅስ ወኒ መንእሰያት ኣንቂሖምን ወዲቦምን።

ተጋዳላይ መዓሲሞ ኣይክእልን ዝበለ ነታ ኣይክእልን እትብል ቃል ንኸይክእላ ጥራዩ ምስ ነብሱ ቓልኣትዩ ንምርኢት ዝኸውን እኹል ቀረቡን ዘይብሉ ኣብ ውሽጢ ግንባራትን ሓራ መሬት ኤርትራን ሓሊፍዎ ኣብ ወፃኢ ሃገር ብምኻድ እውን ነቲ ናፅነት ሃገሩ ንኽርኢ ናፍቖት ዓዱን ስድርኡን ኣብ ከብዱ ገይሩ ኣብ ዝተፈላለየ ቦታታት እናሸቀለ ሞራላውን ንዋታውን ኣበርክቶ ናብ ሰውራ ዝገብር ዝነበረ ኤርትራዊ ሞራልን ድሃይ ውድብን ክቕምስ ባሕሪ ተሳጊሩ ኣብ ዓዲ ጥልያን ብምኻድ ፌስቲቫል ቦሎኛ ምርኢት ወይ ድማ ኮንሰርት ኣቕሪቡ እዩ። ሰውራዊ ባህልታት ህዝባዊ ግንባር ኣብ ምብራኽ መንፈስ ሃገራውነት ዝተፃወቶ ታራ ኣዝዩ ልዕል እዩ።

ህዝባዊ ግንባር ካብ መሰረቱ ሓርነት ኤርትራ ንምውሓስ ኣብ ዝወፈረሉ በረኻ ኪኖ ምስ ፀላእ ተዋጊእካ ናፅነት ንምውሓስ ህዝቢ ምንቅሐን ምውዳቡን ውን ካብቲ ቀንዲ ዕላሙ እዩ ነይሩ። ሰውራዊ ጉጅለ ባህልታት ድማ ከም ባቡ ምዃን ንህዝብን ተጋደልትን ነቲ ዝዓጥቕሉን ዝተወደበሉን ዕላማ ብምንቅሕን ምዕጣቕን ንቐጻሊ መድረኽ ድማ ከም ሓባርን ኣንፋትን ብምዃን ሰሪሕ እዩ። ቃልሲ ብዘይ ህዝቢ ፍረ ኣልቦ ምዃኑ ዝተገንዘበ መሪሕነት ድማ ንህዝብን ሰራዊትን ዘራኽብ ድንድል ንምፍጣር ኣብ ነፍሲ ወከፍ ክፍለ ሰራዊት ናይ ገዛ ርእሳ ባህልን ክትምስርት ባይታ ፈጢሩ እዩ።

እተን ዝተመስረታ ሰውራውያን ጉጅለ ባህልታት ድማ ነቲ ዝተፈጥረለን ባይታ ኣብቲ ዝነበረ ፅንኩር ኩነታት እኹል ዝኾነ ቀረብ ይኹን መሳርሒ ዋላ ኣይንበረን ነቲ ዝነበረን ተጠቂመን ካብቲ ዓቕመንን

0: ስምምነትን ዘፍቅዶ መሰረት ንላዕሊ ዕላምእን ክውን ንምግባር ሰሪሕን እየን። እዚ እውን ንባዕሉ ርእሱ ዝኻልእ ገድሊ እዩ ነይሩ። ሓድነት ህዝቢ ኣብ ምድልዳልን ድጉል ሃገራዊ ስምዒት ኣብ ምብርባርን ድማ ዘይነቕ ኣበርክቶን ተጻዊተን።
1: ሰላም ይዋንተይን ሰላም እኳር ድኖ ለገዲ ድነኽርለ ቋል ድኖ ብትጊ ድነኽርለ እንተሰፈላል ድንጉ ድነኽር እኳር ድኖ እንሻቕጊ ድነኽር ሰላም ይጋና ሰላም ይኽር እንከልሳ ቁላ ገነድ እኽር ድይብ ሰና ኒስ ከታ ኣኽሊ ኣምባሮኩም ይፍና እንከል ዋልደኖ ኣኽለ ሻም በለዶ ክሰና ክሰረፍ ይኹት ከብቲ ይኹን ልንልዎ እንተርጊ
0: በዞም ሰውራዊ ጉጅለ ባህልታት ዝፈርዩ ዝነበሩ እበብ ዝሓዘሉ ስራሓት ምስ ዝነበሩ ህሉ ኩነታት ውድብን ቃልስን ዝኸዱ ስራሓት ብምንባሮም ልቢ ነብሲ ወከፍ ኤርትራዊ ዝትንክፍ ሃገራውነት ዝቕስቅስን ዘስንቑን ጥራይ ዘይኮኑ ነቲ ዘይምኖ መቐረቶምን ገላፂ ባህርያቶምን ክሳብ ሕጂ እውን ኣብ ልብ ነብሲ ወከፍ ኤርትራዊ ረዚን ተምሳጥ ዝገደፉ ስነ ጥበባዊ ስራሓት እዮም። ሰውራዊ ስነ ጥበባዊ ስራሓት ሞያ ናይ ተጋዳላይ ብቕዓት ናይ ተጋዳላይ ብፃይነትን ተወፋይነትን መስዋእትን ተጋዳላይ ብምጥማር ዝሓለፎ ዝነበረ ከምኡ እውን ንዝመፅእ ብምጉስጓስ ንህዝብን ንሰራዊትን ተስፋ ኣብ ምስናቕ ሰሪሕ እዩ። ማዕረቲ ምስ ጸላኢ ዝግበር ዝነበረ ኣፅዋራዊ ውግእ ተቓሊሱ ተጋዳላይ ሃገራዊ ስምዒታቱ ካብቲ ዝነበሮ ንላዕሊ ንኽዓቢ ኣባራቲዑን ደሪዑን ነቲ ደቁን የሕዋቱን ንበረኸፋን እዩ። ውድብ ዘድልዮ ነገራት ኣብ ምትሕብባርን ምልእኣኽን ንድሕሪት ዘልሓጥ ከይበለ ዝዓዩ ዝነበረ ህዝቢ ድማ ኣፍ ውድብ ብምዃን በቲ ዝርድኦ ቋንቋ ተዛሪቡ ሃገራውነት ኣልቢሱ ክሳብ መወዳእታ ኣብ ጎኒ ውድብ ጠጠው ንኽብል ኣኽኢሉ ክሳብታ ሃረር ዝበላ ደቂቕ ናፅነት ምእካላ እተበስር ተጋዲሉ
2: ኣብውያ ምንርእዮ ክፍግሩ መዓለ ስዒድሁ እሎም ኩሎም ኣብ ለቦም ምስል ኣብሆም ዶወሉ ተልሃወሉ ሳዕቆ ክፈለረቕቡን ኣብውና ምንሃለ የታይም ወይ ግኣናኒ የታይም ወይ ግኣናኒ
3: ህሌኮ ክመርዮም
4: ሌኮ ክመርዮም ኣና ተኣክል ሕኮ ኣብ ሌኮ

ኣብ ከርሲ ሰውራዊ ጉጅለ ባህልታት ኣነ ዝበሉ ብቑዓት ክሳብ ሕጂ ንምክሓሎምን ንኸርዓሎምን ስነ ጥበበኛታት ፈረምዮም ምስ ካልኦት ስነ ጥበበኛታት ብምዃን ድማ ድሕር ናፅነት እውን ነታ ሃረር ኢሎም ተቓሊሶም ዘምፅዋ ናፅነት ዝምጉስ ልዕላውነት ንምውሓስ ሃገር ንምህናፅ መኸተን ካልእን ዝገልፅ ዓመት መፀ ተደጋጊሙ እውን ዘይምኖ ጣዕሚ ዜማታት ኣፍሬምዮም።

ራሃይ ኣድሃና ጽነት መቓልሕ ተርጓሚና ጽነት ቅሕ ጽልሚ ጓልን ወድን ብዘይኣፈላላይ ዋጋ ዝተኸፍሎ ረዚን ትርጉም ንዝሓዘለና ጽነት ቃላት መሪፅካ እዚ ኢልካ ክትገልጾ እውን ከቢድ እዩ። እንተኾነ ኣሰር ሰውራን ገድልን ተኸቲሎም ነቲ ዝሓለፈ ክገልጹ ነቲ ዝመጽእ እውን ከእንፍቱ ዝፍትኑ ጥበበኛታት እዚ ውስጠ ዘ ዘለዎም ቃላት መሪፆም ኣብ ሃዋህው ናጽነት ነስተማቕሮ ስራሓት ኣፍሪእምዮም።

ምግላጽ ስፍሓትን ዕምቀትን ክብደትን ርዝነትን ናጽነት ኤርትራዊ ጥበበኛ ጥራይ ዝኽእሎ ውዕሎ እዩ። ነዛ ሎመነስተማቕራ ዘለና ናጽነት ንምውሓስ መንእሰይ ሓሊፉ ህዝቢ እውን ተገሪፉ እዩ። ፍረ ጻዕሩን መስዋእቱን ድማ ፀሓዩ በሪቓ ዝሓለፎ ውዕሎ ንምግላጽ ድማ እዩ። ፍረ ጻዕርኻዩ ህዝበይ ፀሓይካ በሪቓ ያለይለይ መርሃዊ ረኺባ ዓባይ ኣስመራ እናተባህለ ድማ ናጽነት ኤርትራ ተዘይሙሉ ሓቂ ብሓቂ ድማ 24 ግንቦት 1991 ህዝቢ ኤርትራ ፀሓዩ በሪቓ መርሓ ናጽነት ደሚቓያ ንፋስ ሓርነት ኣብ ጎደና ሓርነት እናስተንፈሰ ድማ መርሃዊ እናበለ ህይወት ኸፊሉ ናጽነት ንዘግዘሞ ተጋዳላይ ይዝክር።

ቅድሚ ናፅነት ንዝነበረ እህል ኮነታት ድሕሪ ናፅነት ድማ ባና ናፅነት ንምውሓስ ዝተኸፍለ ዋጋ ጣዕሚ ሓርነት ንምስትምቓር ዝተኸፍለ መስዋእትን ካልእን ብልክዕ ንምግላፅ ተሰሪሑ እዩ። ወነንትን ፈለጥትን ኤርትራ ንሕና ባዕልና ምዃንና ኸዓ ብግብሪ ኣመስኪርና ኢና። ነዚ ኸዓ ስነ ጥበባውያን ሃገርና ንዓዶምን ንሃገሮምን ንህዝቦምን ብምኡዝን ምቁርን ረቂቕ ጥበብ ብዝሓልፎ መዳይ ገሊፆም እዮም። ኣብ ግዜ ሰውራ ተጋዲሎምን ኣጋዲሎምን ድሕሪ ናፅነት ድማ ሃገራዊ ስምዒት ብዝለዓለ ወኒ ንኽቕፅል ኣብ ምውሓስ ልእላውነትን ህንፀትን መኸተ ሃገርን ኣብ ኩሉ ዘተኮረ ሃገራዊ ስምዒት ዝድርዕ ምቁር ጥበብ ዘንጠብጥቡ ኣብ ልቢ ኤርትራዊ ዝሓደሩ ንዘለኣለም ዝነብሩ ህያብ ናፅነት ኣበርኪቶም።

0: What is the color of the sky?
1: It's blue.

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ሰላም ኣብ ርሑቕን ቀረባን ብምዃን ንመደብኩም መደብ ስነ ፍልጠትን ጥዕናን ኣብ ምክትታል ትርከቡ ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ጥዕናን ኣሳልጦ ስራሕን ከሰኒየኩም ልባዊ ምኞትና እንዳገለፅና ብቐጥታ ናብቲ ኣሰናዲእና ዘለና መደብ ክነሕልፈኩም ኢና። ምሳና ፅንሑ።
3: ፅሬት ኣዶ ጥዕና ይክበሃል ንሰምዕ ኢና። እዚ ማለት መሰረት ጥዕና ፅሬት ምዃኑ ንምግላፅ ዝተባሃለ እዩ። ንጥፈታት ኣካላዊ ፅሬት ካብ ገፅካ ምሕፃብ ክሳብ ምሕፃብ መላእ ኣካላት ዝኸይድ ንጥፈታት የጠቓልል። ፅሬት ብዘይካ ትዝህበና ጥዕናዊ ረብሓ ኣብ ቅድሚ ሰባት ብርእሰ ተኣማንነት ደው ክንብል እውን ይሕግዘና እዩ። ጉድለት ፅሬት ንዝተፈላለዩ ሕማማት ከቃልዕና ይኽእል። ኣካላዊ ንጥፈታት ፅሬት እዞም ስዕብዮም ምሕፃብ ገፅ፣ ምሕፃብ ኣዳው፣ ምሕፃብ ኣጋር፣ ምሕፃብ ፀጉሪ፣ ምሕፃብ መላእ ኣካላት ወይ ሰብነት የጠቓልል። ምሕፃብ ገፅ እታ ዝቐለለት ንጎ ተስኢና ንገብራ ናይ ፅሬት ንጥፈት ምሕፃብ ገፅ እያ። ንጎ ካብ ድቃስና ምስትሳእና ነቲ ብድቃስ ተፀቒጡ ዝሓደረ ኣካላትና ኣበራቢርና ናብቲ ልሙድ መዓልታዊ ንጥፈታት ንምምላስ ቀዳሚት ንወስዳ ስጉምቲ ገፅካ ብማይን ሳውናን ምሕፃብ ክኸውን ይግባእ። ንጎ ተስኢና ገፅና ምስ ንሕፀብ ኩሉ ነገር ይበርሃልናን ጥሩያትን ሕጉሳትን ከም ዘለና ኮይኑ እውን ይስምዓና። ብዘይካዚ ቆልዑ ድሕሪ ምፅዋቶም ስለ ዝርህፁ ገፆም ብምሕፃብ ነቲ ድሕሪ ምርሃፆም ክፍጠር ዝኽእል ምርባሕ ናይ ባክተርያ ንምውጋድ ይሕግዘና። ገፅና ካብ

ከም ተጠመቲ ክፋል ኣካላትና እዮም። ብተወሳኺ ንኸም በዓል ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ዝኣመሰሉ ተነቀፍቲ ክፋል ኣካልና ሒዙ ስለ ዝርከብ ካብቶም ቀንዲ ብፅሬት ክትሓዝ ዘለዎም ክፋል ኣካላትና እዮም። ገጽና ብዘይፀሪ ንሕማማት ዓይኒ፣ እዝኒ፣ ኣፍን ኣፍንጫን ዝተቓልዕና ንኸውን። ምሕፃብ ኣዳው ዳርጋ ኩሉ ንጥፈታት ንዕለታዊ ህይወትና ብኣእዳውና ይዕየ። ምግቢ ንምድላው፣ ንምፅርራይ፣ ዝተፈላለዩ ነገራት ንምጭባጥን ካልኦት ዝኣመሰሉ ንጥፈታት ንኸነካይድ ይሕግዘና። ብዙሕ ስራሕ ስለ ዝዓመኻ ልዑል ፅሬትን ክንክነን የድልየን። ከም ሰባት መጠን ኣመጋግባና ብኣእዳውና ስለ ዝኾነ ኣእዳውና ኣብ ምሕፃብ ብዝያዳ ልዑል ጥንቃቐ ክንገብርን ንኣእዳውና ብፅሬትን ንፅህናን ክንሕዘን ይግባኣና። እቲ ምንታይ ቀንዲ ብጉድለት ፅሬት ዝመሓላለፍ ሕማማት መበገሲኦም ካብ ኣእዳው ስለ ዝኾነ ኣእዳውና ክንሕፀበሎም ዘለና ግዜያት ቅድምን ድሕርን ምግቢ ምምጋብና፣ ድሕሪ ዓይኒ ምግቢ ምጥቃምና፣ ቅድሚ ምግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ መጓዓዝያታት ከም ታክሲ፣ ኣውቶቡስ ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዞ ነገራት ምሓዝናን ኣእዳውና ክንሕፀብ ይግባኣና።

0: እሳ ጓይ ኩሉ ጽውዓኒ ኣደ ጥዕና ኣይኮንኩን ጥዕና በሉኒ ብቐንዳ ጥዕናየ ኣደ ጥዕና እስከ ይርሕቀኒ እስከ ስምዕዎም ነዞም ምሩፃት ኣካላት ብዛዕባይ ዝብልዎ ቃለ ምስክርነት ክዛረቡ ደልዮም ኣነ እንታዮም ምዃነይ ከይተሰከፉ ብልቢ ክገልጹ ውዕለተይ ገጽ ናተይ ናይ ገጽ ሓደ ሓቂ ክነግረኩም እንተዘይተሓጺበ ንግሆም ዝተሳእኩም ዓይኒ ይቑልዕ ምዕጉርቲ ይቑርብዕ ልዛይኩም ርእዩ ሰብ እስሕቀኩም ብሰንኪ ርስሓት ጉድኣት ይስዕበኩም ኮታ ጽሬት ያ መልክዐይ ጽፈት ያ ሓበነይ ኩርዓተይ ስለዚ ጽርዩኒ ነዚ ሓቂ ተረዲእኩም ገጽካ ምሕጻብትኹን ፋልመይትን ጥፈጥኩም ኢድ ብኣይ ሰላም ኢልኩም ብሳላይ ትበልዑ ብኣይ ተጣቕዑ ብሞያይ ተድምዑ ግና ትርጉም የብለይን ብዘይ ጽሬት ክንዲ ጥቕመይ ተጓዳኢት እየ ተጐዲላ ጽፈት ኣነ እንተረሲሐ ሕማም ዓስብኹም ሞፍቶ ጀርምታት ትኾኑ የዓቢ ስቓይኩም ስለዚ ሓልው ጽፈተይ ጽሬት ትኹን ክዳነይ ጾግሪ ይንዋሕ ይሕፀር ይቈነን ይሰንተር ኣነ ጸጉሪየ መልክዕ ብዘይ ዋጋ ዕዳጋ ግን ጽፈት ተዘየሰንያትኒ የብለይን ዋጋ እንተዘይ ጸፊፈ ቐልጢፈ ይቕምል ፎሮፎር ኣምጽአ ግዕዘይ ይምልምል ክሕጸብ ኣሎኒ ክማዞ ብሳምና ክምሸጥ ኣለኒ ኽጸሪ ኣመና ጽሬት ተዘየላ የብለይን ቁመና እግሪ ኣነ እግሪ እውን ዝብለሎኒ ከም ኦክስጅን ጽሬት እያ ተገድሰኒ ልክዕ ከም ብጾተይ ጽፈት ባህብለኒ ኣብ ካልሲ ተዓሺገ ተሸጒጠ ብጫማ ርሂፀ ኸየመንጩ ንሸታትኡ ሕማቕ ጨና ክሕጸብ ኣሎኒ ከምቶም ካልኦት ኣካላት ጽሬት እያ ኽብረተይ ተድሕን ካብ ረስሓት መላእ ነፍሲ ኣነ መላእ ነፍሲ ኩሉ ዝጠርነፍኩ ምስ ኩሉ ክፋላተይ ብቑርበት ዝተጠቕለልኩ ጥዕናይ ክሕሎ ጽሬት ተድልየኒ ስለዚ ኸይተሃከኹም ሕጸቡኒ እንተዘይ ጸረ ዘስዕቡ ሕማቕ ኣለኒ ሰሚዕኩሞም ዶ እዞም ክፍለ ኣካላት መውፅ ኣፎም ኮይና ጽሬት ሓቆም ከኣዮም ብዘይትምክሕቲ ካብ ቀደም እዋን ካብ ጥንቲ ጥቅምቲ ኣነ ጽፈት የ ፈውሲ ሕማም ኣነ ጽሬት የ መከላኸሊ ሕማም ኣካላዊ ጽሬት ጽሬት እንታይ ማለት እዩ?
1: ጽሬት ንጥዕናና ዘውሕስ ተግባር እዩ ስለዚ ከዓ ጽሬት ኣደ ጥዕና እያ ንብል
0: ንጥፈታት ኣካላዊ ጽሬት ዓይነት እዮም
1: ምሕጻብ ገጽ ምሕጻብ ኣእዳው ምሕጻብ ኣእጋር ምሕጻብ ጸጉሪ ምሕጻብ መላእ ሰብነት ወይ ከዓ ኣካል
0: ገጽና ንየኖት ክፋላት ኣካላትና ሒዙ ይርከብ
1: ንዓይንና እዝንና ኣፍናን ኣፍንጫናን

0: ገጽና ክንሕጸበሎም ዘለና ግዜያት ከማዓስ እዮም?
1: ካብ ድቃስና ምስ ተባራበርና፣ ድሕሪ ፀወታ ምፅዋትና፣ ድሕሪ ምርሃፅና ከዓ።
0: ገጽና ምስዘይፀሪ እንታይ ይኸውን?
1: ንሕማማት ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ንቃላዕ።
0: ኣእዳውና ንምንታይ ይጠቕማና?
1: ኣእዳውና መግቢ ንምድላው፣ ንምፅርራይ፣ ሰላምታ ንምልውዋጥ፣ ዝተፈላለዩ ነገራት ንምጭባጥን ካልእ ከዓ።
0: ኣእዳውና ክንሕፀበሎም ዘለና ግዜያት ከ ኣይነት እዮም?
1: ቅድምን ድሕርን መግቢ ምምጋብና፣ ድሕሪ ዓይኒ ምድሪ ምጥቃምና፣ ቅድሚ መግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ ቦታታትን መጓዓዝያን ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዙ ነገራትን መሓዝና ኸዓ።
0: ኣእጋርና ኸ ንምንታይ እየን ዝጠቕማና?
1: ንምንቅስቓስ።
0: መዓስ ኢና ኣእጋርና ክንሕፀብ ዘለና?
1: ድሕሪ ፀወታ ምፅዋትናን ድሕሪ ምርሃፅና፣ ቅድሚ ብዓራት ምድያብና።
0: ግንቦ እግርናን መንቀላቕሮ ፃብዕትናን ስለምንታይ ይሽትት?
1: ኣብ ካል ዝተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ይርህፅ፣ ስለዚ ከዓ ባክቴርያ ክፋሪ ይኽእል።
0: ፀጉርና እሞ ኣበይ ዝርከብ?
1: ኣብ ልዕሊ ርእስና ይርከብ፣ ብቐሊሉ ከዓ ዶሮናን ርስሓትን ይእክብ። ስለዚ ፀጉርና ብፅሬት ክንሕዞ ኣለና።
0: ፀጉርና ብፅሬት ምዘይተሓስከ እንታይ ንኸም?
1: ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማትን የቃልዓና። ስለዚ ፀጉርና ብመደብ ክንሕፀብ ይግባእ።
0: ብፍላይ ነዊሕ ፀጉሪ ዘለዎን ኣዋልድ ከንታ ክገብራ ግበአን?
1: ድሕሪ ፀጉረን ምሕፃበን ክንቅፅኦን እንተተኻኢሉ ከዓ ክቁነኖኦን ይምከር።
0: ንመላእ ነብስና ከም ኮቦርታ ጠቕሊሉ ዝርከብ ክፍሊ ኣካላትና እሞ መን እዩ ዝበሃል?
1: ቆርበት።
0: ቆርበትና ብኸመይ ይረስሕ?
1: ብርሃፅ ንዝጓሓፍ ርስሓት ኣብ ግዚኡ ካብ ቆርበትና ሓፂብና እንተዚኣሊናዮ።
0: ነብስና እንተዘይተሓፂብና ኸ እንታይ ንኸውን?
1: እዋ ንምፍራይ ባክቴርያ ንቃላዕ፣ ኣብ ኣካላትና ከዓ ሕማቕ ሽታ ይፈጥር።
0: ስለዚ ፅሬት ነብስና ንምውሓዝታ ክንገብር ይግባእ።
1: ኣካላትና ኣብ ሳልስቲ ክንሕፀብ ይግባእ። ፅሩይ ክዳን እውን ክንክደን ኣለና። እምበኣር ከስ ሓፈሻዊ ናይ ሎም ምድላዋትና እዚ ክትከተልዎ ዝፀናሕኩም እዩ ነይሩ። በዚ ዘቕረብናልኩም መደብ ዓጊብኩም ክትኮኑ እምንቶና እዩ። ኣብ ዝቕፅል መደብና ብተመሳሳሊ መደባት ናይ ስነ ፍልጠት ክሳብ ንራኸብ ድሓንቀኒ ኢልና ንፋነወኩም።

ሰላም ሰላም ፍትዋ ተምሃሮ ከመይ ኣለኹም? እዚ ብሚኒስትሪ ትምህርቲ ዝዳሎ ትምህርታዊ መደብኩም መደብ ትምህርቲ ሕሳብ ናይ ቀዳማይ ክፍሊ እዩ። ንሎም እምበኣር ሒዝናልኩም ቀሪብና ዘለና ምዕራፍ ሓደ ንኡስ ኣርእስቲ ኣሃዛት እዩ ክኸውን። እምበኣር ከስ ፀጥ ፅቡቕ እናተመነኹ ናብ ትምህርትኩም ከብለኩም ሰናይ ምክታል።

0: ማለት እዩ? ቁፅርታት ማለት እዩ። ቁፅርታት ቆፂርኩም ከም ትክልዎ ከ ፈሊጥ ኣለኹ። መን ኣለስካ ሓንቲ ቁፅሪ ነግረኒ? ሕረይራይ ሓደ ንፉዕ ኣብሳሬት በረኸት ሰለስተ ኤላኤ ኣርባዕተ ሰማርያ ሄርሜላ ሰናይ ዓሰርተ ትሽዓተ ሃራይ ነዳ ቤሊንዳ ቢልኪያስ ሉቃስ ዮርዳኖስ ንፉዓት ነብሶማ ጣውዕላ ንፉዓት። ሕጂ እዞም ክትብልዎም ፀናሐኩም ብፅሕፈት ከመይ ከም ዝመስሉ ክንሪኦም ኢና። ኣራይ ግን ቅድም እንታይ ክንገብር ኢና? ከመይ ጌርካ ከም ዝፍቀድ ክንሪኦ ኢና። ሕራይ ኣብዚ ኢደይ ታይ ሒዘ ደለኹ? ርሳስ ሒዘ ኣለኹ። ምሽቶ መን ኣሎ ወፂኡ? ክንደይ ርሳስ ኣለዎ ኣብዚኣ ፈቒዱ ዝነግረኒ? ኣራይ ሉቃስ
1: እዚአን ርሳስ ሓሙሽተ እየን።
0: ከመይ ጌርካ ፈቂድካ ንሪኢና?
1: ሓደ ክልተ ሰለስተ ኣርባዕተ ሓሙሽተ።
0: ክንደይ ርሳስ እየን እዚአን?
1: ሓሙሽተ።
0: ሓሙሽተ ርሳስ ፋዕ ጠቕሉ። ከመይ ገይሩ ፈቒድዎን ሪኢና የን ምሽታ በብሓደ ተን ቁፅሪ በብሓደ ፈቒድዎን። ሃራይ መን ኣሎ ነዛ ቀዳመይቲ በተን ደለዋ ሕንፃ ፃፅሒፉ ክንደይ ምዃናታ ቁፅሪ እንታይ ዓይነት ሕንፃ ተፃሒፋላ ትነግረኒ? ሃራይ በረኸት
1: እዚኣ ትኾን ህንፃት እዚኣ ብሓደ ትበሃል
0: ትኽል ሕንፃ ክትኽል ሕንፃ ደጌርካ ትፀሓ ንፋዕ ጣቕዕሉ። ኣራይ በረኸታ ኢልና ቁፅሪ ሓደ ብምንታይ ጌርካ ይፀሓፍ? ትኽል ሕንፃ ጌርካ ምስ ፀሓፍካያ ቁፅሪ ሓደ ትኸውን ይብለና ኣሎ። ኣራይ ነታ ካልአይቲ ምን ኣለው ከ በታ ተፃሒፋ ደላ ፅሒፉ ክንደይ ምኾናታ ቁፅሪ ነግረኒ ቁፅሪ ክልተ ኣረይ ነደ
1: ምስ
0: ገበርና ያ ቁፅሪ ክንደይ ትኸውን? ቁፅሪ ክልተ ትኸውን። ንፍዕቲ ጣቑዕለ ኣረይ ነዳ ከመይ ጌራ ፅሒፋታ ቁፅሪ ክልተ ቅድም እንታይ ጌራ? ለዋይ ሽዑኸ ሽዑ ቁፅሪ ክልተ ኮይናትና። ሓራይ መን ኣሎ ነታ ሳሰይቲ በተን ደለዋ ሕንፃጣት ፅሒፉ ክንደይ ምዃናታ ቁፅሪ ነግረኒ ቁፅሪ ሰለስተ ሓራይ ሰናይ ኣራይ ቁፅሪ ሰለስተ ከመይ ጌርካ ፀሓፍ? እዚኣ ጋድም ድያ? እንታይ ዓይነት ቅርፂ እያ እዚኣ? እዚኣ ለዋይ እያ ትባህራ እያ። ሓንቲ ለዋይ ትገብር ካልኦይቲ ለዋይ ምሰስተ ከላ ቁፅሪ ሰለስተ ትኾነልካ። ትረዲእካ ዶ? እስከ ድገማ ክንባሓድሽ ደምሲስካ ክንባሓድሽ ኣራይ ሓራይ ኣጠቕዕሉ መን ኣሎ ሕጂ ነታ ራብዒቲ በተን ደለዋ ሕንፃፃ ፅሒፉ ክንደይ ምዃናት ቁፅሪ ነግረኒ ተማርያ ብዕቲ ጣውዕለ ኣራይ ሰማርያ ከመይ ጌራ ፅሒፋ ታ ቁፅሪ ኣርባዕተ ቅድም እንታይ ጌራ ትኹል ተጠቂማ ምስ ገበረት ቁፅሪ ኣርባዕተ ኮይና ስላ ሓረ ምን ኣሎ ነታ ሓምሸይቲ በተን ደለዋ ፅሒፉ ክንደይ ምዃናታ ቁፅሪ ነገርና ቤሊንዳ
1: ሓሙሽተ ትበሃል ጋዲ ጌርካ ትኹል ለዋይ
0: ጌርካ ትፀሓፍ ንፍዕ ትጣውዕላ

0: ኣራይ ቤሊንዳ ከመይ ገይራ ትሕባ ታቁጥሪ ሓሙሽተ ቅድም ጋድም ሽዑኸ ትኹል ሽዑኸ ሽዑ ጥሩ ክንደይ ኮይና ሓሙሽተ ኮይና ትልና ናወጥ ምና ኣሎ ነታ ሻድሂት በተን ዘለዋ ፅሒፉ ክንደይ ምዃና ታቁጥሪ ነግረኒ ሚልክያት ዕሉ ኣራይ ሚልክያት ከመይ ገይሩ ትዒፉ እዚያ ቅድም እንታይ ገይሩ ሽዑኸ ቀለቤት ትገብር ቁጥሪ ክንደይ ትኸውን ቁፅሪ ሽዱሽተ ትኸውን ሕራይ መና ኣሎ ነታ ሻብዒት በተን ዘለዋ ሕንፃፃ ፅሒፉ ክንደይ ምዃና ዝነግረኒ ሕራይ ሄርሜላ
1: ሸዓተ ትበሃል ክፀሓ ከላ ከዓ ጋድም ጌርካ ትኽ
0: ትገብር ቁጥሪ ክንደይ ትኸውን ሽ
1: ሸዓተ
0: ኣረፍዕ ትጣውዕላ ከመይ ጌራ ፅሒፋ ታቁፅ ሸዓተ ሸውሓት ትኹል ምስ ጋበረት ክንደይ ኮይናትላ ቁፅሪ ሸውዓተ ኮይናትላ ሓራይ መን ኣሎ ነታ ሻምነይት በተን ዘለዋ ሕንፃፃ ፅሒፉ ክንደይ ምዃና ታቁፅሪ ትነግረኒ ሓራይ ራእይ ራእይ ክንደይ ትኸውን ሽዕረፋዕ ታቁዕሉ ቁፅሪ ሸሞንተ ከመይ ገይሩ ፅሒፉ ኣራዩ እንታይ ተጠቂሙ ቀለቤት ሸዋካ ክንደይ ኮይና ሽዑ ቁፅሪ ሸሞንተ ኮይና ሓራይ መና ኣሎ ነታታ ሽዐይቲ በተን ዘለዋ ሕንፃፃ ፅሒፉ ክንደይ ምዃና ነግረኒ ኣራይ ሉቃስ
1: እዚያ ቁፅሪ ሸዓተ ትበሃል ክፀሓ ኮለካ ቀለቤት ጌርከ ትኹን ጌርክካ ፅሓ
0: ጥሩ ክንደይ ትኸውን ሽዑ
1: ሸዓተ
0: ኣረ ንፋዕ ጣቁዕሉ ቁጥር ሸዓተ ከመይ ገይሩ ፅሒፍዎ ቀለቤት ገይሩ ሽዑኸ ትኹል ምሰሱ ከላ ቁጥሪ ትሸዓተ ኮይናትለ ኣረይ መና ኣሎ ነታ ዓስረይቲ በተን ዘለዋ ሕንፃፃ ፅሒፉ ክንደይ ምዃና ተቁጥሪ ዝነግረኒ ኣረይ ኣበሳሬት
1: እዚኣ ቁጥሪ ዓሰርተ ትበሃል ክፅሓ ከለካ ትኹን
0: ንፍዕ ትጣቁዕላ ኣራይ ኣብ ሳቤት ከመይ ጌራ ፅሒፋ ታቁጥሪ ዓሰርተ ቅድም ትኹል ጌራ ሽዑኻ ቀለቤት ምስ ገበረት ቁጥሪ ዓሰርተ ኮይናትላ ማለት እዩ ኣራይ ሕጂ ንማሃሮካ እንታይ እዩ እዞም ቁጥርታት ክንሪኦም ዝፀናሕና ብፍላሽ ካርድ ጌርና ክንላመዶም ስለዝኾና ኩልኩም ኣብዚኣ ተኣከቡ

0: ኣብዝኣሃዛት ንርኢ ኣለና ምሽ ሓንቲ ክፅውዕ ንደ ምልሱ ስኹም ከዓ ኣይደ ሓረ ሽዱሽተ ኣበይ ለመና ኣሎ ዘርእዩኒ ሓረ ቤሊንዶ ካዓ ትፃሓፍ ለ ትጣቕለ ሓረ ቁጥሪ ሸውዓተ በረኸት ጌርካ ፅሓፍ ንፍዕ ሓራይ ጣቅዕሉ ሓራይ ቁፅሪ ክልተ ነደ
1: እዚኣ ቁፅሪ ክልተ ትበሃል ለዋይ ጌርካ ቅዕና ጌርካ ጋሩን ጌርካ ድማ ትፅሓፍ
0: ፅሕቲ ጣቅዕለ ሓረቲ ሓራይ ዜሮ ኤላየ ቅዕሊ
1: ጥራት ፅሕፋ ሰዓ ዜሮ ትኸው
0: ፍዕቲ ጣቅዕለ

0: ክትፀሓፍ ከላ ከዓ ቀለቤት ጌርካ ቀለቤት ትበሃል። ሽ ከዓ ቁጭ ሸሞንተ ትበሃል።
1: ፍዕቲ ጣውላ ኣራይ ጥራዓ ሰርተ ኣብ ሰሪት
2: እዚኣ ቁጥር ዓሰርተ ትበሃል። ንፅፋ ከለና ከዓ ትኩል ጌርና ቀለቤት
1: ገብራ ቁጥር ዓሰርተ ትኾን። ፍዕቲ ጣውዕለ ኣራይ ቁጥር ሰለስተ ልቀት
3: እዚያ ቁ ሰለስተ ትበሃል። ንዋጌና ንዋጌናኻን
1: ፅሕፋ ንፉዕ ንፉዕ ጣውዕሉ ኣራይ ትሸዓተ ኣራይ ራይ ጎትኩም ተመለሱ። ኧረ ናብ ትምህርትና ንምለስ። እዚኦም ተምክር እንዲዮም ጠናሕና ኣባዛት እዮም ስካ እዚኣ ቆፅሩ እንዳይ

0: ኣራይ ዜን ከሎ ሓደ ከመይ ጌርካ ትፅሓፍ? ትኩል ኩሉ ሓስካ ብህዋ ቁፅሪ ክልተ ቁፅሪ ሰለስተ ራብዒቲ ትኩል ሓሙሽተ ሽዱሽተ ሸውዓተ ትኩል ሸሞንተ ሸዓተ ዓሰርተ እዚኦም ኣሃዛትና እዮም። ኣራይ ናይ ልማዓት ትምህርትና እዚአን እየ ነይረን።
1: እምበኣር ከስ ፍትዋት ተምሃሮ ናይ ሎሚ ትምህርትና ኣብ ሰዛዚሙኣሎ ተረዲእኩም ክኸውን እውን ተስፋ ይገብር። ዝመፅእ ትምህርትና ብታሊ ምፍቃሪ ክኸውን ክሳብ ሽዑ ግን ሰናይ ናይ መፅናዕቲ ግዜ ይግበረልኩም።

0: ሰዓት ሓሙሽተ ኣኺሉ ዜናዊ መሰናድኦና ንፍልም ኣሎና። ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ 28 መስከረም ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ ንዕድም ኣርሴ ማስመሮም ምስ ኣቅራቢት ቋንቋ ምልክት ኣብርህት ተወልደይና ብቐንዳ ኣርእስተ ዜና ንፍልም። ሚኒስትር ዑስማን ሳልሕ ኣብ ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ። ኣብ ኑ ዞባ ፎሮ ብርሰት ኣግራብ ንምክልኻል ብዝለዓለ ይስራሕ ኣሎ። ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡ ዞባ ጋላ ንፍሒ ዝተሃንፀ ዲጋ ተመሪቓ። ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን። ፕረዚደንት ሜክሲኮ ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊጻ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈቶ ንሽበራውያን ስርሒት ከም ዘካየደ ኣፍሊጡ። ዝርዝር ዜና ሚኒስተር ዑስማን ሳልሕ ኣብ መበል 50 ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ። ብመልክዕ ፀብጻብ ዝተዳለወ ትሕዝቶሎ ሚካኤል ሓድጎ ከቕርቦ እዩ።
1: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብ25 መስከረም ኣብ ኒውዮርክ ኣብ ዝተቓንዐ መበል 50 ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77ን ቻይናን መደረ ኣስሚዑ። ሚኒስትር ዑስማን ኣብ መደሩ መመሊሱ ዝብል ዘሎ ቅልውላዋትን ግጭታትን ከምኡ እውን ውግኣትን ጂኦፖለቲካዊ ምትፍንናናትን ንምስሪ ህንፀት ብዙሓዊ ስርዓት ብምዕንቃፅ በይናውን ዝተስገደደን ስጉምታት ብዝሕላገቱ ሓደገኛ ዓለማዊ ሃዋህ ይትክኦ ከም ዘሎ ብምጥቃስ ኤርትራ ኣብ ሓበራዊ ምክባርን ምዕሩ ይዘተን ዝተሰረተ ቅኑዕ ብዙሓዊ ስርዓትን ምትሕጋዝን ከም ትድግፍ ኣረጋጊጾ። ኤርትራ ከም ወትሩ ጽንዓትን ቆራጽነትን ዓጢቓ ጉንጉንቲ ዓቕምታታ ኣኽቲታ ተካይዱ ዘላ ልምዓታዊ ገስጋስ ናጽነታ ሉላውነታን ግዛእታዊ ሓድነታን ከተኽብር ዓቕሚ ከም ዘለዋ ሚኒስተር ዑስማን ብተወሳኺ ኣነጺሮም። ኣብ ብምምዕባል ንዝርከባ ሃገራት ዘጋጥም ዘሎ ብድሆታት ካብ ጉጅለ 77ን ቻይናን ዝለዓለ ምሕዝነትን ምድጋፍን ከም እውን ሓድነትን ጽኑዕ ውሳነን ከም ዝሓትት ብምጥቃስ ሓበራዊ ረብሓታትና ንምስማር ብቕንዱ ድማ ናይ ልምዓት ኣጀንዳና ኣብ ማእከል ስርዓት ሕቡራት ሃገራት ንምንባር ከም ሓደ ኣካል ብሓድነት ምስራሕ ከም ዘድሊ ኣገንዚቦ። ሚኒስተር ዑስማን ኣስዒቡ ሃገራት ደቡባዊ ንፍቀ ክቢ ነቲ ናብ ብዙሓዊ ስርዓት ዝወስድ መገዲ ክመርሓን ክቕልሳን ኣብ ዘኽእለን ዝሓሸ ቦታ ስለ ዝርከባ ንልምዓተንን ባህግታተንን ዘስምር ውድብ ሕቡራት ሃገራት ንምፍጣርን ንምዕቃብን ዕቱብ ፃዕሪ ከም ዘድሊ ብምንጻር መትከላት ሕቡራት ሃገራት ሸቶታትን ዕላማታትን ጉጅለ 77ን ቻይናን ከምኡውን ምትሕጋዝ ኣብ ምምዕባል ዝርከባ ሃገራት ንምዕዋት ኤርትራ ጽኑዕ መብጽዓ ከም ዘለዋ ኣብሪሁም።
0: ናብ ካልእ ዜና ምስ ንሰግር ኣብ ንዞባ ፎሮ ብርሰት ኣግራብ ንምክልኻል ብዝለዓለ ይስርሕ ኣሎ። ወኪል ኤሪና ጀማል መዕተልከ ዘዳለወ ትሕዝቶ ብመልክዕ ጸብጻብ ተዋሂዱሎ ፍርቱን ዓንዶም ከዘቕርበ እያ።
2: ኣብ ንኡስ ዞባ ፎሮ ብዝተፈላለየ ምክንያት ክበርስ ዝፀንሐ ሃብቲ ገረብ ብምክልኻል መበቆላውያን ኣግራብ ንምዕቃብ ከብ ማእከል ዝገበረ ፃዕርታት ይካየድ ኣሎ። ሓላፊ ቤት ፅሕፈት ሓለዊ ኣግራብን እንስሳ ዘገዳምን ኣቶ እያሱ ዮሴፍ ኔሪና ኣብ ዝሃቦ ሓበሬታ ኣብ 221 222 ኣብ ዓድታት ደናን ድንጉለ ጊርጋሮ እምለ ሰደርን ዑመር ቀብረን ብወፈራ ዝተተኽለ ፈልስታት ኣግራብ ኣብ ፅቡቅ ደረጃ ከም ዝበፅሐ ብምግላፅ ነበርቲ ኣብ ምክንኻኑ ንዝገብርዎ ፃዕሪ መጊሱ። ሓሓሊፉ ዝረአ ዝነበረ ብርሰት ኣግራብ በብእዋኑ ብዝግበር ጎስጓስን ዕቱብ ምቁፅጻርን ከም እተገጠ ብምጥቃስ

ኣብ ከባቢ ሩባ ሓዳስ ልዑል ኣተኩሮ ሂብካ ንምስራሕ ምስ ምምሕዳር ንእዞ ብዓዲ ቀይሕ ሓቢርካ ናይ ምስራሕ መደብ ከም ዘሎ ኣረድዩ ነበርቲ ኣብ ዕቃበ እንስሳ ዝገዳም ዘለዎም ተገዳስነት ልዑል ምዃኑ ዝሓበረ ኣቶ እያሱ እዚ ኣብ ምስሳንን ዓብ ኣስተዋፅኦ ከም ዘለዎ ብምግላፅ ነበርቲ ኣብ ምድንፋዕ ሕዛእቲ ዝያዳ ክነጥፎ ኣዘኻኺሩ ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ሳልሕ ኢብራሂም ብግድዩ ንቕሓት ሕብረተሰብ ኣብ ዕቃበን ልምዓትን ኣግራብ ንምብራኽ ብውህደት ሰላስተ ዓየ ውፅኢታዊ ስራሕ ይዕምም ከም ዘሎ

0: ዲጋ ብ26 መስከረም ተመሪቓ። ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብጻብ ኣሎ ፊልሞን ዞሙ ከቕርቦ እዩ።
1: ኣብ ንኡስ ዞባ ጋላ ንፍሒ ምምሕዳር ከባቢ ዓዲ ሓወሻ ብምትሕባር ህዝብን መንግስትን ዝተሰርሐት 180,000 ሜትሮ ኩዕቦ ማይ ትሕዝ ዲጋ ብ26 መስከረም ብኣዛዝ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያ እዩ ተመሪቓ። እዛ ኣስታት 11 ሚልዮን ናኣፋ ውፃእ ዝተገብረላ ናይ መንደቕ ዲጋ 16 ሜትሮ ቕመትን 50 ሜትሮ ንውሓትን ከም ዘለዋ ንህንፀታ ካብ ዝተኸታተሉ ክኢላታት መሃንድስ ተስፋ ማርያም መንግስቱ ኣብርሂቡ። ኣብቲ ስነ ስርዓት ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኪ ኣቐለታ እታ ዲጋ ብመጠንቲ ዝፈሰሰላ ፀጋታት ተመጣጣኒ ፍረን ውፅኢትን ክርከባ ምእንቲ ፅሬታ ክወሓስ ማይ ኩዖ ኣብ ቐጻሊ ክፍወስ ዝውሃለለቶ ማይ ድማ ኣብ መዓልኡ ክውዕልን ብግቡእ ክመቓራሕን ተላብዩ። ኣብ ማሕዳር ንኡዞባ ጋላ ንፍሒ ኣቶ ማሕሪ ዮሃንስን ኣብ ማሕዳር ምምሕዳር ከባቢ ዓዲ ሓወሻ ኣቶ ገብሪ ሂወት እስቲፋኖስን ብወገኖም ዕላማ ህንፀት ታዲጋ ቀረብ ፅሩይ ሰተ ማይ ንምውሓስን መስኖኣዊ ልምዓት ንምስፋሕን ምዃኑ ብምጥቃስ ህዝቢ ኣብ ምፍዋስ ማይ ኩዖ ከምኡውን ኣብ ምስራሕ ናብ ታዲጋ ዝእቱ 3 ኪሎ ሜትር መጋቢ ናይ ሓመድ ፅርግያን ንዝገበሩ ኣበርክቶ ሞጊሶም። ኣዛዝ ሓንቲ ካብተን ኣብ ህንፀት ዲጋ ዓዲ ሓወሻ ዝተሳተፈ ኣህዱታት ሓይልታት ምክልኻል ኤርትራ ብወገኑ ጎኒ ጎነቲ ኣብ ምክልኻል ሃገር ዘለዎም ዋኒን ኣብ ልምዓታዊ መደባት እውን ዕዙዝ ኣበርክቶ ይገብሩ ከም ዘለዉ ብምግላጽ ህዝቢ ንዘርኣዮም ክብርን ንዝገበረሎም ምትብባዕን መጊሱ። ኣብ መወዳእታ ህንፀት ዲጋ ዓዲ ሓወሻ ንምዕዋት ኣበርክቶ ንዝነበሮም ኣካላት ወረቐት ምስክር ተዓዲሉ።
0: ኣብ ከተማ ከረን ንክልተ ኣዋርሕ ብሞያ ዝሰልጥኑ 53 ኣባላት ጎስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ26 መስከረም ተመሪቖም። እቲ ብክልሰ ሓሳብን ግብርን ዝተዋህበ ስልጠና ሙዚቃ፣ ተንቀሳቃስን ደረቕን ስእሊ፣ ምውሃድ ድምፅን ካልእን ዘጠቓለለ እዩ ነይሮም። ኣዛዚ እዚ ህዝባዊ ሰራዊት ኤርትራ ብርጋደር ጀነራል ተክለ ልብሶ ኣብ ዘስምዖ ቃል ንኣገዳስነት ሞያን ዲሲፕሊንን ኣብ መንእሰይ ወለዶ ብምጥቃስ ሰልጠን ተቐሲሞሞ ብዘለዎ ፍልጠት ኣብ ኣህዱታቶም ኣድማዕ ስራሕ ክዓሞ ትፅቢት ከም ዝግበረሎም ገሊጹ። ጎስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ30 ሓሰውን 92 ኣባላቱ ብዝተፈላለየ ዓውርታት ኣመሪቕ ምንባሩ ዝዝከር እዩ። ኣባላት ስታፍ ምምሕዳር ሚኒስትሪ ምክልኻል ብዝወሰድዎ ተበግሶ ካብ 18 ክሳብ 24 መስከረም 172 ከረፂ ደም ለጊሶም። ደም ምልጋስ ፃውዒ ዘየድልዮ ሰናይ ተግባር ምዃኑ ዝሓበሩ ለገስቲ ኣብ መጻኢ ኣብ ዝውደብ ናይ ልግሲ መደባት ንምስታፍ ድልዋት ምዃኖም ኣረጋጊፆም። ንሳቶም ኣስዒቦም ብውልቀ ሰባትን ትካላትን ዝግበር ልግሲ ደም ዕላምኡ ሂወት ውፃዓት ወገናት ምድሓን ስለ ዝኾነ ብዝለዓለ ክድፍኣሉ ኣዘኻኺሮም። ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ ኣብ ቻይና ኣብ ዝተኻየደ ብመለክዒታት ዓለም ለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ማራቶን ተዓዊቱ። ንዝተዳለወ ዜናዊ ፀብጻብ ሚካኤል ሓድጉ ክቕርቦ እዩ።
2: ኣትሌት ዓብለሎም ከሰተ ትማል ሰንበት 27 መስከረም ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ። ኣብዚ ብመለክዒታት ዓለም ለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትሌት ዓብለሎም ኣብ ታሪክ ናይ ነዊሕ ርሕቀት ኣትለታት ኤርትራ ብሉፅ ታሪካዊ ዓወት እዩ ኣመዝጊቡ። ኣብዚ ብመለክዒታት ዓለም ለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትለት ዓብለሎም ኣብ ታሪክ ናይ ነዊሕ ርሕቀት ኣትለታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቡ። ነቲ ውድድር ብዓወት ንምዛም ዝወሰደሉ ግዜ 2:10:11 ካሊታትን ኮይኑ ኣብዚ ዓመት እዚ ብኤርትራውያን ኣትለታት ዝተመዝገበ ዝቐልጠፈ ናይ ማራቶን ግዜ ኮይኑ ተመዝጊብሎ። ኣትለት ዓብለሎም እዚ ኣብ ማራቶን ቻይና ዝተጓናፀፉ ዓወት ኣብዚ ዓመት እዚ ካብ ዘካየዶም ውድዳት እቲ ዝዓበየ ኮይኑ ንደረጅኡ ኣብ ምብራቅ ኣፍሪቃ ካብ ዘለዉ ስሙያት ኣትለታት ካብ ምዃን ሓሊፉ ብደረጃ ዓለም ዘበርኽ እዩ። ኣባል ክለብ ደንደን ሚስ ምክልኻል ዝኾነ ኣትለት ዓብለሎም ኣቕዲሙ ኣብ ማራቶን ሃምበርግ ዘመዝገቦ ናይ 2:05:20 ግዜ ናይ ውልቁ ዝበለፀ ግዜ እዩ። ዓብለሎም ሎም ዓመት ኣብ ምፅዋዕ ኣብ ዝተኻየደ ሻምፒዮን ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ብምውፃእ ወርቂ መዳልያ ክሽለም ከሎ ኣብ ዴንማርክ ኣብ ዝተኻየደ ዓለም ለኻዊ ውድድር ጎደና ድማ ብሳን ሓደ ደቂቕ ብምዝጋብ ካብቶም ዝበለፁ 20 ኣትለታት ዓለም ኮይኑ ምእታው ዝዝከር እዩ። ኤርትራውያን ኣትለታት ኣብ ዝተፈላለየ ዓለም ለኻዊ መድረኻት ዘካይዶ ዘለዉ ውድድራትን ዝጭብጥዎ ዘለዉ ዓወታትን ኪንዮ ምፅዋዕ ስም ሃገሮም ኤርትራ ኣብ ኣትለቲክስ ንዘለዋ ዕቑር ፀጋ ዘርኢ እዩ።
0: ዝስዕብ ሃገራዊ ዜናታት እዩ። ዝኸበርኩም ተዓዘብትና ምክትታልን ብትቅፅሉ ደጊምና ብክብሪ ንዕድም። ህዝባዊት ሪፓብሊክ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ከም ዝገብራ ሓቢረን። እዚ ኣብ ፍርያት ሕርሻን ካልእን ዝተገብረ ምንካይ ቀረፅ መራሕቲ ክልትኤን ሃገራት ካብ 23 ክሳብ 25 መስከረም ኣብ ኣሜሪካ ድሕሪ ዘካየድዎ ውፅኢታዊ ምንባሩ

ተጣሰ ዝርርብዩ ዝስዕብ ዘሎ እቲ ሰጉምቲ ኣሜሪካ ኣብ ዕዳጋታት ቻይና ንእተካይዶ መሸጣታት ብ30 ሚታዊት ከም ዘዛይዶ ተገሊጹ። በዚ ድማ ኣብ 2026-2027 መጠን ንግዳዊ ምልውዋጥ ክልቲአን ሃገራት ብተዛማዲ ክውስኽ ከም ዝኽእል ግምታት ኣሎ። ኣሜሪካን ቻይናን ኣብ 2025 ኣስታት 490 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ዝሓበሩ ጸብጻባት እቲ ኣሃዝ ምስቲ ናይ ቅድሚ ዓመት ክነጻጸር እንከሎ ብ25 ሚታዊት ከም ዝጎደለ የርድኡ። በይናዊ እገዳታት፣ ንግዳዊ ክርደናን ልዑል መጠን ቀረፅን ካብ ጠንቅታት ንግዳዊ መሓነቆታት ምዃኖም ክኢላታት ናይቲ ዓውዲ ይሕብሮም። ፕረዚደንት ሜክሲኮ ክላውዲያ ሼንባውም ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ገዳማዊ ምትእታው ብትሪ ከም እትቃወሞ ገሊጻ። ፕረዚደንት ክላውዲያ ነዚ ዝሓበረት ምስ ህዝብን ላዕለወት ሰመዝን ሃገራ ክተካይዶ ብዝቐነየት ኣኼባታትን ርክባትን እዮም። ቁጠባዊ፣ ፖለቲካውን ፀጥታውን ልዑላውነት ሜክሲኮ ኣብ ህዝብን መንግስትን ጥራይ ከም ዝምርኮስ ዝጠቐሰት ፕረዚደንት ክላውዲያ ህላወ ገዳማዊ ሓይሊ ብሓባር ክቃወሙ ኣዘኻኺራ። ሜክሲኮ ምስ ካልኦት ሃገራት እትገብሮ ኩሉ መዳይዎ ዝምድናታት ከም እተስፍሖ ብምሕባር ከዓ ዝምስረት ዝምድናታት ፀጋታት ሃገር ኣብ ሓደጋ ብዘየእቱ መንገዲ ከም ዝትግበር ኣነፂራ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ከም ዝፈተኑ ኣብ ልዕሊ ዝገለፆም ሽበራውያን ስርሒት ከም ዘካየደ ገሊፁ። በቲ ናይ 27 መስከረም ስርሒት ብውሕዱ 28 ካብቶም ሽበራውያን ከም እተቐትሉን ልዕሊ 30 ከም ዝቆሰሉን እቲ ሰራዊት ኣፍሊጡሎ። እቶም ሽበራውያን ካብ ፓኪስታን ከም እተላእኩ ዝኸሰሰ ሚኒስትሪ ምክልኻል ኣፍጋኒስታን እቲ ተልእኮ ንምትፍናን ክልቲአን ሃገራት ከም ዘጋድዶ ኣርድዮም። ኣፍጋኒስታንን ፓኪስታንን ብምትሕባር ሽበራውያን ንሓድሕ ደንኪ ወቓቕሳ ምፅናሕን ዝፍለጥ ኮይኑ ብሰንኩ ክሳብ ወተሃደራዊ ረፅሚ ከም ዝበፅሓ ይጥቀስ። ፓኪስታን ኣብ ዝሓለፈ ቀረባ መዓልታት ሽበራውያን ንምጥቃዕ ምዃኑ ዝጠቐሰቶ ደብዳብ ንፍርቲ ኣብ ግዛኣት ኣፍጋኒስታን ከም ዘካየደ ዝዝከር እዩ። ነቲ መጥቃዕቲ ዝኾነ ንመንግስቲ ኣፍጋኒስታን ብወገኑ መልሰ ግብሪ ከም ዝህበሉ ከጠንቀቕ ፀኒሕሎ። ወተሃደራዊ ምትፍናን ክልቲአን ጎርባብቲ ሃገራት ብፍላይ ካብ ፈለማ ናይዚ ዓመት መሊሱ ከም ዝኸረረዮም ፀብጻባት ዘረድኦም። ህዝባዊት ሪፓብሊክ ቻይና ናይ ምውጋዕ ዓቕሚ ሰራዊታ ክብ ንምባልን ንምውሃድን ዝዓለመ ልምምድ ሓይልታት ኣየርን ባሕርን ኣካይዳ። እዚ ትማል 27 መስከረም ኣብ ባሕር ደቡብ ቻይና ዝተኻይደ ልምምድ ረብሓታትን ልዑላውነትን ሃገሩን ንምውሓስ ኣገዳሲ ምዃኑ ሰራዊት ቻይና ገሊጽሎ። ብዘይካዚ እቲ ወተሃደራዊ ስጉምቲ ንዞባዊ ፀጥታ ብሓደጋ ከእትዋ ንዝፍትና ሃገራት መልእኽቲ ዘመሓላልፍ ምዃኑ ኣስማተተን ሃገራት ከይጠቐሰት ቻይና ኣነፂራ። ፊሊፒንስ እትርከበን ኣብ ባሕር ደቡብ ቻይና እጀይታ ከም ዘለውን ዝምጉታ ሃገራት ነቲ ልምምድ ምላሽ ክህባሉ ከም ዝኽእላዮም ናይ ቀረባ ተዓዘብቲ ዝእምቱ ዘለዉ። ኣብቲ ማያዊ ኣካል ዝዓበየ እጀታ ከም ዘለዋ ትገልጽ ቻይና ፀጥቶኡ ንምውሓስ ተደጋጋሚ ወተሃደራዊ ልምምድ ከም እተካየድ ፀብጻባት የረዶም። ቻይና፣ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ኣብቲ ዓመታዊ ልዕሊ 5 ትሪልዮን ዶላር ንግዳዊ ንጥፈታት ዝካየደሉ ስትራቴጂካዊ ማያዊ ኣካል እጀታ ከም ዘለወን ዝምጉታ ሃገራት እየን። ኣብ ሪፓብሊክ ደቡብ ኣፍሪቃ ኣብ ዝሓለፈ ቀዳመ ሰንበት ብዝተኻየደ ክልተ ምጥቃዕትታት ፎኪስ ብረት ብውሕዱ 27 ሰባት ከም እተቐትሉን ኣስታት 30 ከም ዝቆሰሉን ተቓሊሑ። በዚ መሰረት ብ26 መስከረም ኣብ ደቡባዊ ምዕራብ ከተማ ጆሃንስበርግ ብዝተፈፀመ ምጥቃዕቲ 17 ሰባት ክቕተሉ ከለዉ 15 ድማ ቆሲሎም። ትማል 27 መስከረም ኣብ ከባቢ ኬፕታውን ብዝተኻየደ ተመሳሳሊ መጥቃዕቲ ድማ 10 ሰባት ከም እተቐትሉን 14 ከም ዝቆሰሉን ፖሊስ ደቡብ ኣፍሪቃ ሓቢሮም። እዚ መጥቃዕትታት ሒደት መዓልታት ድሕሪ እቲ ኣብ ከተማ ደርባን ዝተፈፀመን 11 ሰባት ዝቐተለን መጥቃዕቲ ፎኪስ ብረት እዩ ዝስዕብ ዘሎም። ጠንቂ ናይዚ ተደጋጋሚ ተርእዮታት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት ደቡብ ኣፍሪቃ ቅርበት ዘለዎም ወገናት ይጠቕሱም። መንግስቲ ደቡብ ኣፍሪቃ መጥቃዕትታት ፎኪስ ብረት ንምግታእ ገዚፍ ወፍሪ የካይድ ከም ዘሎ እኳ እንተገለፀ ዛጊት ኣባይታ ዝመፀ ለውጢ ከምዘየለ ይሕበር። ኣብ ጎረባብቲ ሃገራት ህንድን ኔፓልን ዝወቕዐ ብርቱዕ ዝናብ ዘሰዓቡ ዕልቕልቕን ምህማም መሬትን ከቢድ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ተፈጥሮኣዊ ሓደጋ ኣብ ክልቲአን ሃገራት ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ፀብጻባት ልዕሊ 100 ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ብምውራዱ ኣሸሓት ሰባት ብዘይምፅልእሊ ከም ዝተረፉ ሰብ መዚ ህንዲ ገሊፆም። መንግስቲ ህንዲ ብሰንኪቲ ሓደጋ ብልዕሊ 70 ኣውረጃታት ሃገሩ ህፁ ናይ እዋን ሓደጋ ድንጋጌ ኣብ ጅሎም። እቲ ዕልቕልቕ ኣስታት ሓደ ወርሒ ድሕር እቲ ኣብ ኔፓል ዝተኸስተን ልዕሊ 1400 ሰባት ዝቐዘፈን ተመሳሳሊ ሓደጋ እዩ ዝስዕብ ዘሎም።

ሚኒስተር ዑስማን ሳልሕ ኣብ ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ። ኣብ ንዞባ ፎሮ ብርሰት ኣግራብ ንምክልኻል ብዝለዓለ ይስራሕ ኣሎ። ኣብ ምምሕዳር ከባቢ ዓዲ ሓወሻ ንዞባ ጋላ ነፍሒ ዝተሃንፀ ዲጋ ተመሪቓ። ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን። ፕረዚደንት ሜክሲኮ ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊጻ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈተው ንሽበራውያን ስርሒት ከም ዘካየደ ኣፍሊጡ። ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ዜናዊ መሰናድኡና ኣብ ዝተዛዚምሎ ንስለምክትታልኩም ነመስግን ብሩኽ ምሸት።

0: ዜማ ምስልኩም ትብሉ ኣለና ዋ ከማግሉ ትርኢ ኣለይኩም እየ ዲበ መዲርየት ግንዳዕ ትብለ ንትረከብ ኣዘ ኣካን እላለ ዲበ ንትረከብ እየ ክልሳ ምን ኣርቦ ዕዳጋ ላገብእ ዲበ ኣካነቱ ዲብሉ ንትረከብ ኣለና ከመ ትርኢ ኣለይኩም ምለት ፈናታ ቃሊ መደመፀው ዲብ ኣካን ብዳዓቶም ዲብ ኣዘቡትዎ ክል ኣርቡዕ ሳምን ላመፆ ዲባ ምለት ፈናታ ኣካናት ባህለቱ ኣዜማ ምስል ነግታሉስ ኣይቻዕባይ ተመንዳት ለና ዱልያመን ኣለና ክልሕላየት ኣሰረድ ሕድ ግልግ ብኣቱ ኣወለይት ሕላየት ዓፈር ሕላየት ፈናን ረሺድ ሕሴን ግትግባቱ እግለንተተለየት መየ ሕላየት ዓብይ ፈናን ወብዙሕ ጅምር ለቡ እብራሂም መሓመድ ዓልጎረት ምን ሓልቱ ሓቲ ሕላየት ውግል ንቐድምቱ ምስሊ በርናምጅ ደረጥ ቀናት ለለይኩም ታብዑና ዜማ ወምስሊ የግታሉ ሰይቻዕ ባይታ ከዲባ ሓልቱ ግል ንትዓደ
1: ማይተዲደይ ማይተዲደይ ደሊሂ ድጆመናካይ ሓልወያ

0: ምስል በርናምጅ ጃረት ቀናቱ ሌሌኩም መተቅብለትና ከማ ዲብ ኣወላ እቤሉ ዮም ዲብ እሊ በርናምጅ ጋሻይ ግልሃለ ግልናቱ በለትኩም ዓልኩ ለወክል ሰበተማ ለጋሻይና ፈናን ሻብ ሳልሕ ዓብደላ ግሊ ግባእቱ ምስሊ ለእንወድየ መቓበለት ግልቲ ትቀደምቲ ስክተንጎባ በርናምጅና ግልቲ ታብዑና ወምስልና ግልቲሃሉ ሰኤትና ዓባይታ ዲባ በርናምጅ ተወግነት ዓደ ፈናን ሳልሕ ዓብደላ ሰናይ ድሓም መፀካ ወግላ ብከኒተ ፉርሰት ግልሓምደካ ፈቴብ ስሜት ኩሎም መተቅብለት ቴሌቭዥን ትርያ ወፈንቱ የ ብስሜት በርናምጅ ጋሻይ ዳረት ሓምደካ ብድግማን እሰናይ ድሓም መፀካ ወክትና እንዳሓሸምካ የ ግልእለ መቃበለት እላ ሰበት ሰማሕካ ግና ወቀደም ለእሉ እምቤለካ ዘመን ሄ ይብላእካ ንብሃለዮትካ ሄ ግልሓምደካ ፈተ እንደደገምኮ እሰናይ ድሓም መፀካ
1: እሰናይ ድሓን ፅንሖ ፋጥና ግላ ሃብኪ ንበክት ግልሓምደካ ፈት ሳላ ዓብደላ እቲ ሰነት 1980 ክልአ መዴርያት ኣፍታ ተወለደ ومنو سنة 1998 السكما كم كله شاب إرتريا خدمة وطن قليلة السك ساوا تكرب هلتو أنا هي سام نيجوريا أنا بهلت أنا لهواي

ኣት ምን እሸት ላ ኣንበተት ለመፀተ ኒባህለት ደረሳ እዩ ንደህልየኮ ባህለት ከእኒ ነሻጣት ድቤት መደርሳት ኣትጋይስ ትጃገር ምስል መድረሰት ኣዶሊስ ምስል መድረሰት ሓድነት ባህለት ሓድነት ነይፈሮተ መድረሰት ኣዶሊስ ሀይ ነይ ኣፍታተ ምስል እለን መዳርስ ትጃገር ዓሻን ክዳ እዚ ለህዋየት ምንእሸት ከለ ምስል ላዓቤት ባህለት ዋና ሀየ ደረሳይ እንዳሃለየ ኮላ ኣንበት ክወጡ እንዲኮን ዲብ እስረትና ፈናን ለለትባሃል የለኒ

ዘልዲባ እላዓሰር ዘልም ወራት እምበልትልም ወራት እምበልትልም ትልም በልዲባ እላዓሰር ዘልም ወራት እምበልትልም ኩሉ ኩሉ ሕልም ሓላይል ነተንቅር ሻካትኒ በልዎ ሽርም ንኡሽ ነነተትዩ ገበይ ዓቦት ነይዕልም ሄራር ንሕበር ልግበገጽ ቀድም ኣቡይናይነፃልም ትብል እላ 2018 ሓሊፍዋ ተባሃለ።

ፍርቀትና ቆሚያ ትሪ እንደለጋ ታጅረተ ፍርቀት ታጅረተ ወመሰዳዳይ ብና ወጥቀበትና ሙደርሲን ሀለው ሙደርሲን ኒ ሙዚቃ ተለው ሙደርሲን ኒ ቮካል ሀለው ኒ ትልሂት ተለው ኩሉ ኒ ድራማ ኖስና ወላ ጁዳድ ነህ መጽ እንደለነ ምን ክፍለ ሰራዊታት ኖስናቶም ለገበይ ለነርዮም ባህለቱ እከፎ ግልሕለው ቋድረ እከፎ ሙዚቃት ሕላት ነሱ ምስላ ናዮም ሬንጅ ኣብ ምስላ ዓቐን ኣብ ምስላ ክርናዮም ግልቴግስ ትቀድር ላሕላት ኢትገይስ ንድብነዮም ኣለቦ ኣፍካራት ድርስ ወድሩስ ንሃይቦም ሕ ግልሚ ሙደርሲን ምንበራ ይንፀበርን እጅወት ንሰባት ኣለው ግና ባህለቱ

ፀነ ሰንደል ከመበልክ ቆዶይቱ ኣብዚ ዓሸንኪ ደ ኣነ ለፀነ ሰንደል ኣርእሽ ወይ ክብድ ልብለካ ንወስ ከማ ለወለት ድብድካን ሸቅ እንድህሌት ኣካን መላበስ መፅእ ኣለ ነፈር ሰደፍ ኣካን ፖቲክ ኣይ ነፈርቲ ለመፅ ግልዝያበ ባህለቱ እግልዝያበ መፅ ከልርእያ ተዓጅቦ ኣቆል ዓጅበቶ ስደፍ ፈተ ኣላ ወክት ለትገፍል እትሎ ዓላት ባህለት ለዘመን ታምም ዓላ ስደፍ እቲ በራ ፀንሕ ከም ምስል ገይሶ ተውቱ ምስል ገይሶ እንድህለው እንደእል ተሃጀኮ እንደገይሶ ዲብ ልባእቴት ለወለት መረ ፈተያ ወስም መሳንያተን ረቕሚ ተለፎና ተሃይቦ ቡ እንደገይሶ እንደለ ተሃጀኮ ሑሽ ናይ ቤቶም ዲበብኣፍ ቤቶም ከም በፅሖ ላተ ቤት ንንዲቢላት ኣርእዮ ባህለቱ ምንረይም ዋልዳየ ርእዮ

መንረይም ዋልዳ ዝርእየላ ህቶም ይረእዎኒ እዚ ዓሸንኪደ ሓቆለ ገይሰ ሰላም ቤለየ መንረይም እታ ባብ እንተከሰት ተኣተ ቤት ውህቱ ገይስ ለዋልዳያ ባብ ክንክርካሓተቱ መፅእ ባህለቱ መፅ ባብ ከሰተጉእህታት መፅ ባብ ከሰተጉሉ ክንእ ዎ ልዝዕል ለዋልዳያ እበ መዋዴት ባህለቱ እታ ሓተይ ወዴትኒ እግል ትፍተ ወግል ትትፈተ ምን ሓቃቶ ኣዘ ለዋልዳይ ዛዕላ ወጠዋ እግልለ ዋልደይተ ለእስእል እንደህለ ለዋልደይተ እግል ምለ ዘመን ተኣኸረተተ ካላስ እትል ዘ ከርከባት መፅ ምንሽቁል ትበጥር ለወለት ሆቱ መፅ ተለፉም እንደወለ ለተለፎኑ ለኣበግሉ ለባብ ሰባት ኣርእቶ ዓለት ለሕወሽ ቤቶም ሕተ እግል ትፍትሓግሉ እንዝፀበር ለዋልዳዊ ፈትሓግሉ ማለት እዩ ለዋልዳዊ ሰባት ፈትሓግሉ ርእዩ ሰባት ዓለ ሆቱ ደንገፀ ዓሸንኪደ ፍገር በረቢል ሓሪ ሸዲድ ፅንሐ እዩ ዓሸንኪደ ምናእካን ሰባት ፈግራ ሰባት ዳገን እዩ እግለ ሰዕነያ እግለ ወደ ቀወ ባህለቱ እግለ ባስር ሰባት ቀወ ነፈር ይረክበያን ኩል ዶል ብዓረይ ምቁሩብ ዲብአኑ ከብ ኣስባባ ጋነ ሰአልኮ ኣያይ በዓል ይርእኮ ሰርባባ ፍቲ መራር በይኒ ተሓኒኩሃ ዓዛበ በኑ ተሓነ ምግሊድ ለለ ሰድዮ ሰአነ ልእስእየ ልዓልኮ ምድር ሓቆ ኣርይመት ልብ ሕኑይ ገብአ ሕኑይ ስርቤ ብሃመት በሸር ክፈለስከብ ንየት ሓቆ ይተመት በዓል ሸም ርይመተኒ ሽበሰ እንከቦ ራሕመት እባየ ግለሽ በባ እታ ዋልደይና ከርዕዋ ግለሽ በባ መንግል መንግ ዓሸንኪደ ኣድራሸ ናይ ዕንዋን ናይ በደም እንባህለት ህሌት ይህሌት ንኢለምኒ ኣዘ ኩል ዶል መትራያም ብዓልዮት ለይጠ ይኮኑ ኣዘ ወለ ምስልካመን ደህለይት ኣወትሓት ሑሽ ኣወትሓት ሕለት እንደህለይኩም ሓቆመት ከርዓት ምንካብ ይትረክባኒ ባህለት እዩ

0: ዲባ መሰዳዳ ይባህለቱ ዲብ ኩሉ ብዝያድ እትላ ፅኖ ሰንደል እግሊ ለሳዓደውን ይባህለቱ ብዝያድ እግል ቶማስ መድሃኒ ስቱድዮማን ቶማስ መድሃኒ ዝያድ እግል ሓምድ ደፈተ እትላ ሕላየት ፅኖ ሰንደል ሙሲቂን ዓዛፊን ባህለቱ ዲባ ለሸቃው ኩሎም ፍላን ወፍላን እንዳ ይብል እግል ኩሎም እግል ሓምዶም ፈተ ወእግል ካሜራማን ኩሎም ወእግል መመስሊን ታነ ዓዛብሳም ሻም ዓዛብ ፅኖ ሰንደል ለሸቃው ብዝያድ እግል ሓምዶም ፈተ እግል ኩሎም ባህለቱ እግልሚ መሰዳዳይ ወለ ዲበኒ እስቱድዮ ሳዕዶ ከንዳህለው ንወስ ሃለው ከም ከረ ቶማስ መድሃኒ መረ ብኣደብ ልግበ ብኣይ ሓየት ምስነ ለበጥሮቶም ባህለቱ ብዝያድ እብሎም እግል ሓምዶም እፈት ባህለት እግል ፍርቀት ንስሪ ብዝያድ እግል ፍርቀት ንስሪ እግል ሓዋለ 25 ሰነት 26 ሰነት ኣስክ እዘ ተከሽ እምብለለይና ምስለ ምስል ፍርቀት ንስሪ ሽኩረን እግል ቴለቪዥን ኤርትርያ ወብዝያድ እግል በርናቢ ዳረጥቃና ወእግል ኩሎም መሻቂትኪ እግል ሓምደኩም እፈት
1: ሓይሳም ወሓይሳት መተቕብለትና ከም መግሎት ታብዕላ ፀናሕኩም ዮም ዋድያ መልዓል ንመቓበለት ምስል ፍናን ሳልሕ ዓብደላ ነፈር ፍርቀት ንስሪቱ ብስሜቹ ብስሜትኩም እየ ግል ሓምዱ ፈተ ግላ ወደያ ግልና መቓበለት ዲብላ ካ በርዱ ግላ መቓበለት ላ ለሰውር ላ ግልዮም መሓመድ ማሕሙቱ ግል ኩሎም ሂየ ግል ሓምዶም እፈተ እተመፅልላ ኣውካድ እንሻ ላ ብዕድ ጋሻ የስ ክመፀኩም ድሓን ኣስምኖ ዲብ እምብል በርናምጅ ኣረጥቀና ላኪን ዝተላለላ እዘማ ዲብ ኣካናትኩም ደጎኩም መታብዓትኩም ዝትፈንቴና

ዕለት 21 ኣብ ወርሒ ተኣኪብካ ሙሉእ ለይቲ ብዛዕባኦም ክትዛረብ ትሓድር። ሓደ ቆልዓ እንድሕር ገለ ነገር ኮይኑ እንታይ እዩ ኮይኑ ስለምንታይ ናፍ

0: ዓሚቑ ድዩ ትምህርቲ ድሓ መቕደሎ ከመይ እዩ ኮይኑ ተባሂሉ ክዝረበሉን ክፍወስን ይውዕል።
1: ቃልስና ነዊሕ እዩ፣ መሪር እዩ። ዓወትና ግን ናይ ግድን እዩ። እዚኣ ተዓጠቑ ተባሂልና ተዓጢቕና እያ። ንዝኾነ ምረት ክሓልፍ እዩ፣ ክወግሕ እዩ። እዚኣ መዝሙርና እያ ነራ። ዋላ ነቲ ዝመረረ ኦምሮና ናይ ምቕያር እዩ። እዚ
2: ሓካይምና ግን ጥራይ ኣለይትን መምህራን ዘይኮነ ሓካይምና ካብ ኣወጣሽ ጀሚርካ ኣብነታዊት ሓኪም ያሳ ኩሎ ናብኡ ዝነበረ ሓካይም ኣዝዩ ዓብዪ ተራ ከም ዝነበረን።
3: መምህርካ መን እዩ እንተልኩምኒ ንኣይ ከም ሰብ ክንወድሃ ኢለ እቶም ህፃናት እዩ። ስለምንታይ ንሶም ከማን እዞም ቆልዑ እዚኣቶም ኣብ ነንሕድሕዶም ክተኣላለዩ ክርኢ ከለኹ እዚኣ ግበራ ኢልካያ ክገብሩ ከለዉ ዝለዓለ ፍናልን ምራርን ይቦካ እሞኒ ካብኡ ተተባቢዕካ ከዓ ኣብ ልዕሊ እዞም ቆልዑ ዝግበር ሓልዮት ብዝለዓለ ደረጃ ብወነ ክሰርሕን ክተገልግልን ከዓ ይገልገልካ። ኣብ ዓራግ ሓፂር ግዜ ገይርና ከዓ እንደገና ምዝላቕ ስለ ዝነበረ ምዝላቕ ዘምፆ ጠንቂ እዩ እምበር ዜሮ ገዲፍካ ኣካልእ ክትንቀሳቐሳይ ትኽእልንኻ ከምዚ ክስታይ ዘለዎ እዩ። ካብኡ
4: ሓራይ ኣባ ከለኻ ወዳሂለ ክትጓዓዝ ካብትን ናብትን መጓዓዝያ ኣይነበረን፣ ኣውቶቡስ ኣይነበረትን። ንሱ ርዲ እዩ። ከመይ ትገብርዎም ነርኩም ቶም ቆልዑ ቶም ተማሃሮ? እሳቶም ከ ብኸመይ ይቕበልዎ ነይሮም? ስለ ዝሓለፈ ቀሊል መስል ይኸውን፣ ስኩ ቀሊል ኣይኮነን።
3: ቀሊል ኣይኮነን፣ ከቢድ እዩ። ሕጂ ንድሕሪት ክምለስ ከለኹ ብዙሕ ነገር እዩ ዝረአየኒ። ይኸርዓሉ ከዓ ዝሓለፉ ሓሊፎም ኣለዉ ዝተረፉ ብፆት ከ ኣብዚ ኣለና ኩሉና ከም ኣቦታት ከም ኣዴታት ተኣኻኺምና ከም ውላድ ተኣኻኺምና ማዕረ ደረጃ በፂሕና። እንታይ ደሞ ዝብለክ ዘለኹም ካብ ምዝላቕ ብፍላይ ናይ ምዝራቅ ኣዝዩ እቲ መሪር እንተኻ ትብሎ ዝነበረሉ እዋን እዩ። ቁንጭላ ቢለ ኣምፅአ ኣታክስታይ ነፍሲ ወከፍ ተምሃራይ እንታይ ክገብር ኣለዎ ብጋንታ እቶም መራሕቲ ጋንታ መምርሒ ይወሃቦም እዩ። ዓቕሙ ዝስክም ነቲ ሓደ ነቲ ሓደ ዝስከሞ መምህር ዝገብሮ ኣላየት ትገብሮ እተኻ ትብሎ ኩሉ ብክስታይና ጥራሕ ኣብ ፈልከት መብዛሕትና ኣብ ፈልከትን ገረግር ኣስመራን ምስኣተና ንብረት ናይ ቤት ትምህርቲ ሆራ ቅንጣብ ክትርፍ የብላን መጓዓዝያ የለን ተባሂሉ እቶም ምስ ወዲ ሕድሩ ዝነበሩ ዓበይቲ ንክፍል ታዕሊም ዝኸዱ እንደገና ንብረት ከጓዓዓዝ ኣለዎም ተባሂሉ ንሓይልታት ክንከይድ ኢና ክብሉ ዝፀንሑ ንብረት ናይ ሰውራ ኣብዚኣ ክትርፍ የብላን ትብል ሓንቲ ቃል ምስ ወፀት ካብ ዜሮ ኣትሒዙ ክሳብ ፈልከት ካብ ፈልከት ክሳብ ቀብሩኦት መኪና ትረኽበሉ እንተተረኺቡ ብኣልጌን ኣቢልካ መህመት ኣቢልካ ከዓ ንዓየት ተኣተወሉ መንገዲ ይፍተን ስለ ዝነበረ ብሕቆ ናይ ፊተውራሪ ሙሉእ ንብረት ናይ ቤት ትምህርቲ ሰውራ ሻምበቆ ካብ ዒላ በርዒ ዝኸደ ቤት ትምህርቲ ክስርሓሉ ተባሂሉ ማጉላ ዝበሃል ስዋዕ ሓንቲ እነትረ መሊእና ከይድና ሻምብቆ ከይተረፈት ብምሉኡ ክሳብ ጀላሃንቲ ብምንታይ ብሕቆ ናይዞም ቆልዑ እዚኣቱ ብንግድዓ ናይዞም ቆልዑ እዚኣቶም ብተወፋይነት ናይ ዘን ዝነበረ ኣለይትን ብሓፈሻ ብከምዚና ንሕና ንብረትና መርፍእ ከይገደፍና ወላ መርፍእ ቆልዓ ተሓዚሉ ከምዚ በዓል ጓል ገረ መስቀል ክትነግሮ ፀንሐት ናይ ኣባ ጊደይቶም ዝነኣሱ ስለ ዝነበሩ ኣፋሕ ነይሮም ካብኡ ብዝተፈላለየ መንገዲ ገይሮም ጀላሃንቲ ከምዝኣት ተገይሩ ንዓየት ከምዝኣት ተገይሩ ማለት እዩ። እቲኣቶም ከዓ በብደረጅኦም ከዓ ዝተረፉ ነይሮም ኣለይቲ ተባሂለን ሽዑ ብዙሓት ስለ ዝመፀና እቲ ምክፍፋል ከዓ ሽዑ መፂኡ ቆልዑ ክሓዝላ ካብ ዜሮ ንፈልከት ቆልዑ ንኽውርዳ ሓዘልቲ ተባሂለን ዝኸዳሉ መንገዲ እዩ። ብወገን ናይ ደቂ ተባዕትዮ እንተርኢና ብዙሓት ስንኩላን እዮም። ብዕድመ ዝደፍኡውን ቁሩብ ኣለውና ውሑዳት ኢና ኸዓ ትዝሓየለ ሓይልና ወይም ዓቕምና ኣብ ደቂ ኣንስትዮ እዩ ነይሩ። ካብ ደቂ ኣንስትዮ ሓሊፉ ከዓ ናብቶም ዓበይቲ ፊተውራሪ እዩ ነይሩ። ክሳብ ጀላሃንቲ ንኣቱ ንብረትና ቅንጣብ ከይገደፍና ካብ ዜሮ ጀላሃንቲ ብፅሕናያ ካብ ጀላሃንቲ ከዓ

0: ኣብ ዓራርብ ዓወት ንሓፋሽ ዝበለ ዝገደፍናዮ ካብኡ ነጀው ኣቲና ኣለና ማለት እዩ።
1: ምዛ ምዝላቕ ናይ ወዲ ሃይለ ማለት እየ ኣነ ሕጂ ሓፂር እዋን እንደ ፀኒሐ ቤት ትምህርቲ ውራ ምስ በዓል መምህር ኣስመረት ውእቲ መምህር ኣስመረት መምህር ኣልጋነሽ ምስአን ኢና ተመዲብና ንቤት ትምህርቲ ውራ ዳርጋ ዓመትን ፈርቓን ኣብኡ ፀኒሐ ሕጂ እዛ ክጠቕሳ ዝፀንሐ ወዲ ሃይለ ብፍላይ ምዝላቕ ዝነበረ ናይ ላዕሊ ንታሕቲ ንብባል ኣዝዩ ዘስካሕ ክክስታይ ምንባሩ ቶም ፊቶ

0: እቶም ቈልዑ ከይጠምዩን ከይዓርቁን ከይሓሙን ኢሉ እዚ ዘይበሃል ኣስቤዛ ንኸይጠምዩ ናፍተን ጋንታታት ጽዑቕ ዝነበረ ምክትታል ከም ወላዲ ዘካይደ ዝነበረ ኣነ ኣብዚ ክዝክሮ እፈቱ። ብዓብኡ በዓል ወዲ ሕድሩ በዓል ገበል ኣብቲ ርእሲ ላዕለዎት ሓለፍትና ዝነበራ ደቂ ኣንስትዮ እቶም ኣለይትን ውፍያትን ዝነበሩ ሰባት ምንባሮም ክገልጽ ደሊ። ሕጂ ኣነ ኣብ ምዝላቕ መጀመርያ ኣብ ዜሮ ምስ መፃና ምዝኣተን ኣብ ሳትረብ ከይድና ካብ ሳትረፍ ንዜሮ ምስ ተመለስና ሽዑን ሽዑን እያታ ምዝላቕ ትመፅእ። ሕጂ ኣብዚ ምዝላቕ ዝነበረ ላዕልን ታሕትን ኣዝዩ ከም ዝወድሃ ኢለ ከብሎ ዝፀንሐ ድሕሪኡ በቲ ፀላኢ ደፍኣና እዞም ቆልዑ ነታ ፋሕኒ ክሰግር እውን እዚ ክበሃል ዝፀንሐ ማሕልካታት ምስተሓልፈ ኣብቲ በዓል ቀውሪ ወቅት ገለ ምስ በፃሕና ላዕልን ታሕትን ትብል በቲ ፀላኢ ደፍኣና ዓማዊን ኣብኡ ዕንቅፋት ገይራትልና ከም ሓቂ ክርአ እንድሕር ኮይኑ በቲ ቆልዑን ኣዴታትን ብንዳ ህዝቢ መፅናና ቆልዑ ሒዝና እንዳኸድና ከለና ንኸይንሰግር ናብኡ ብኡ ዕንቅፋታት ገይራትልና ዓማዊን እቲ ዝኸፍአ ክዝክሮ ዝኽእል ኣነ ሽዑ ኣብ ቀብርወት ኣብ መንጎ ዘን ዝነበራ ቦታታት ላዕልን ታሕትን ናይ ምባል ኣብቲ ኣመቕሎ ነብል ንዓኣ ነቒልና ከዓ እንደገና ኣብ ካልእ ቦታ ቀይርና ከዓ ንዑን ክንቀልእ ክንተክል ቀሊል ክስታይ ኣይነበረን። ኣብ ርእሲ እዩ ምስተዓማ ምምፃእ ላዕልን ታሕትን ክንብል ፀኒሕና ምዞም ቆልዑ ክስታይ ክንገብር ሓለዋዊን ንወፅእ ነርና ለይቲ ማለት እየን ከን ደቂ ኣንስትዮ ነቲ ስራሕና ገዲፍና ገለ ነቲ ምግቢ ንክገብራ ነቶም ቆልዑ ከኣልያ ክተርፋ ከሎ ኣብ ሓለዋ ምባል ኣቲና። ስለዚ ኣነ እታ ምዝላቕ ዝነበረት ብፍላይ ኣዝያ ተስካሕክሕን ክትፃወሮ ዘይትኽእልን ክስታይ እዩ ነይሩ። ሕጂ ኣብዚ እዋን እዚ ዓራግ ምስ በፃሕናነ ኣብ ቀውርኦት እተን ብፃዕቅብ ስራሕ ዝፀናሕና ደቂ ኣንስትዮ ኣለይቲ ማለት እየ ኣብ ሓዊ ድፍእ ንብል ዝነበርና ገለ ካብኦን ንክንምደብ ዳርጋ 30 ዲና 20 ገለ ንኸውን ምስቲ ፃዕቂ ስራሕ ዝነበረ ናይ ሓዊ ካብኡ ንኽኣልዩና ኢሎም ንሕና 78 ማለት ይመስለኒ። ስለዚ እሰን ምስ መፃና ንሕና ንሓይልታት ተመዲብና ማለት እዩ። ንሓይልታት ክንምደብ ከለና ንሕና እውን 20 ገለን ገለ ንኸውን ኢና ኣብ ገረግር ኣስመራ ተመዲብና ናብ ኣሃዱታት ተመዲብና ከይድና ማለት እዩ። ስለዚ ሲ እዚ ከየበለ ከብል ሕጂ በዓል መምህር ኣስመረትውና በዓል መምህር ኣልጋነሽ ኣብቲ ርእሲ መምህርነአን ኣዝየን ኣለይቲ ናይቶም ቆልዑ ውን ምንባርን ከመዴታት ከም ዓበይትን ከመዴታትን ምንባርን ክፈልከብል ደሊ በዓል ወዲ ሕድሩ በዓል ገበል ውን ኣዝዮም ካብቶም ቆልዑ ከብሉ ዘይግብኦም ብፅቡቅ ክእለኢሉ ዝግብኦም መንገዲ ዝሰርሑን ዝፅዕሩን ዝነበሩ ኣባላት ምንባሮም ክገልፅ ፈቱ ቀኒለ።
1: ኣብዛ ናይ ቅድሚ ጓል ሻምበል ኣብዛ ምዝላቕ ወዲ ሃይለ ክብላ ዝፀንሐ ሲ ካብ ዜሮ ምስ ወፃናቶም ማእከሎት ሒዝና ፀላኢ ስለ ዝዓፀወት መገዲ ደይተሓስበ ብጎበይና ካልእ መገዲ እዩ ተወሲዱ። እጂ ነዚኦም ቆልዑት ብጣዕሚ ከቢድ ነይሩ ሽዑኡ እንድሕር ንዝክር ኮይና ኩሉ እቲ ከበርቶኦም ኳድራት ዝነበሮ ገለመለ ሳንጦኦም ተሓንጊጦም ኩሉ ንብረቶም ብዓቕሞም ከ ክንዚ ይኮኑ ቆልዑት እዮም ነይሮም። ሕጂ እምበኣር በሊዖም ንኺድ ክበሃል ከሎ ክርቢት ስኢና ሽዑ ነታ ሓዊ መእጎዲ ኸማን ኣጋጣሚ ወዲ ባሻይ ድሕሪ መስመር ስለ ዝነበረ ኣብ ፒስክሊቱ ፀኒሓ ሓንቲ ፍረ ብኣኣ ጌርና ጋዓት ግዒትና ዘይቲ ጌርና ኣብልዕና እዮም ነቶም ቆልዑ ሽዑ ሽዑ ቀፅል ኮይኑ መገዲ ምክንያቱ ብፋሕ ዝነበረ ብናብ ጎቦ ኢና ከይድና እቲኦም ቆልዑት መኻርሲ ኢኖም ምውዳእ ኣብይት ጎቦ ስሕብ ምጥጥ ኢሎም እንታይ ደ ይውዳእ እዚ ስሕብ ምጥጥ ኢሎም ክሳይ ገይሮም ተኸድካ ተኸድካ በቃ መጨረሽኡ ላዕሊ ምስ በፃሕና ዋላ ሓንሳብ ንዕርፍ ምስተባሃለ ሓደ ቆልዓ ኣብኡ ደቂሱ ገዲፍና ያ ከድና ኣይተረኣየን ዳሓር ገባር እዮም ኣምፅኦምልና። ሕጂ ክንወርድ ከለና ቀይሕ ተኸዲኖም ተኸበርታት ገለመለ ነፈርቲ ውውየን ኢለናና ንድሕር ሽዑ ንዝክሮ ኮይና መልሽካ ሽዑ ንዕኦም ናብ ዝብል ናብ ዝብል ኮይኑ መዓት ፀገም ነይሩ ግን ሓልፋ ስለ ዝነበራ ጉድኣት ኣይውረዳን ቀፂልና ኣብ ቀብርኦት ንበፅሕ ከም ዝበለቶ ኣብኡን መዓት መሽክላ ናይቲ ሓደ ውድብ ኣጋጢሙ መዓት ገልጠምጠም ነይሩ በዚ ሕለፍዶ በዚ ገለዶ ነይሩ ቆልዑት ሒዝካ እዩ ነይሩ እቲ ፀገም ኣብኡ መስዕረፍና ንብረት ክእከብ ስለ ዘሎ ናይ ቤት ምሶራ ከም ብሓድሽ ንዕነ ኺዳ ተባሂልና ኣለይቲ ብዓስከር ሳንቲም ዝበሃል ተዋፂና ኸድና ካብ ዜሮ ንብረት ተሸኪሞም ኣምፅዎ ነይሮም ቅንጣብ ኣይገደፉም ፊተራሪ ምስ ኣቦታት ኮይኖም ኣብታ ማዓስከር ሳንቲም ምግቦም ኣዳልና ኣብኡ ተመጊቦም ደገና ንቀብርኦ ትመፅእ ነይሩ።

0: ሌ እንዳኾነ እቲ ክስታይ እዩ ዝኸይድ ነይሩ። ስለዚ ከምዚ እንዳልና ኢናቲ ምዝላቅ ንኸዶ ነርና። እቲ ሸኸም ናይ ንብረት ኩሉ ሓላፍነት ተሰኪሙ ንብረት ከየትረፍና ዘለና ኣኪብና ክሳብ መጨረሻ ዓራርብ ከም ንበፅሕ ተገይሩ ኣብ ቀብሪኦት ምውዛዕ ናይ ኣባላት ነይሩ። ከምዛ ዝበለታ እቲ ዝተረፈ ሽዑኡ ካልእ ሕማም እዩ ነይሩ። እንዳ ሓዝካ እንታይ ኣ ክትገብር ዘለካ እንዳልካ ኣነኸ ደይከይዳ እንዳበልካ እዩ ነይሩ። ብዝኾነ ግን እቲ ክበሃል ፀንሐ እቲ ዝነበረ ሓያል ጎስጓሳት ከዓ ለጥ ከም ትብል ገብረካ ስራሕካ ትቕፅሎ ማለት እዩ።
1: ሕራይ ኣነ ንእሽተይ ኩሽ ከላ ደልየ ዘለኹ ሲ እቲ ሓንቲ ንብረት ከይተተርፍሲ እቲ ኒሕ ኣዝዩ ላዕሊ እዩ ነይሩ። በቃ ሕጂ ናይ ቤት ትምህርቲ ሆራ ጥራሕ ዘይኮነስ ኣብቲ ከባቢና ዝነበራ ክፍልታት እውን ኣብ መግዓዝ ተሓጋጊዞም ማለት ፋርማሲ ነይሩ ቲ ከባቢና ነቲ ፋርማሲ ነቲ ከውፅዎ ዘይከኣሉ ፊተውራሪ ከይዶም እዮም ኣውፅኦሞ። ሕክምና ነይሩ ሕክምና ከውፅዎ ዘይከኣሉ ፊተውራሪ ከይዶም ኣውፅኦሞ። ዋላ ድምፂ ሓፋሽ ከማ ድምፂ ሓፋሽ ካፋሕ ኣብ ምዝላቅ ፊተውራሪ ከይዶም እዮም ካፋሕ ተሰኪሞም ኣውፅኦማ ኣዝሊቆማ። እወ ሕጂ እቲ ናይ ቤት መሰውራ ንብረት ጥራሕ ዘይኮነ ሲ ዋላ ናይቲ ከባቢ እውን ኣብ ምውፃእ ናይቲ ንብረት ተዋሲኦም እዮም። ካልእ ኣብዚ ኣብታ ናይ ምዝላቅ ዝነበረት ሓንቲ ዘይተጠቐሰት ግን እቶም ደቂ ኣበባ ዝነበሩ እቶም ናእሽቱ ናቶም ሕጂ ካብቲ በዓል ወዲ ሃይለ ነቶም ማእከሎትን ነቶም ዓበይትን ብዝተፈላለየ መገዲ ከምዚ ክጥቀስ ፀንሐ ኣዝሊቆም። ሕጂ ናይ እንዳ ኣበባ ኣጋጣሚ ኣበባ ጦፍ ከይዳ ፀኒሓታ ምዝላቅ ሃንድበት እያ ነራ ምዝላቅ ምስ መፀት ድሓድ ማኪና ትለኣኸሎም እያ እዞም ደቂ 7 ዓመት ኣብዚኣ ይፅንሑ ተባሂሉ ፀኒሖም እታ ማኪና ዝዓጊታ ምክንያቱ ፀላኢ ቀሪቡ ማለት እዩ። ድሓር ንዓይን መምህር ኣልጋነሽ ስውእት መምህር ኣልጋነሽ ግብሪ ሂወት ንክልተና ንስኻትክን ሓላፍነት ተሰኪምክን ኣለኸን ነዞም ቆልዑ ሒዝ ክንኦም ተወፃ ናበይ ክንወፅእ ሓንቲ ንፈልጥ ኢና እቲ መገዲ ኣይንፈልጥ ካብ ዜሮሲ እታ ዜሮ ኢና ንፈልጥ እምበር ካብ ዜሮስ ናበይ ገፅካ ከምተብል ኣይንፈልጥ። እዚኦም ካ ደቂ 7 ዓመት እዮም እሞ ኣብ እግሮም ክጓዓዙ እንታይ ኢና ክንገብሮም። ድሓር ሓደሓደ ፊተውራሪ ነይሮም ስውእ መሓሪ በርሀ በዕል ስዕድ ሸው ኢሳቅ መሓሪ ኣርባዕተ ድማ ሓሙሽተ ፊተውራሪ ሂቦምና ማለት እዩ። ንሕና ሒዝናዮም ተበጊዝና እተን ዝከኣለና ሶም ክስከም ይክእሉን ቆቁርብተይ ማይ ተሰኪምና እተን ሳንጦም ተሰኪምና መቸም ቶም ተከኣለና ገይርና። ሕጂ መገዲ ስለዘይንፈልጥ እሞ ናበይ ገፅና ዳኣ ክነብልና ሕጂ ሙዲ ዝበሃል ኣሎ ነዚ ከባቢ ዝፈልጥ ወዲ ዝዓዲ ኣብ ፋርማሲ ፀውዕዎ ተባሂሉ ተፀዊዑ መፅኡ ንዓተበገስ ተባሂሉ በታስ ተፀውዓ ሒዙና ከይዱ ምክንያቱ ኣዝዩ ተብተብ እዩ ነይሩ። ከይድና ክንከይድ ከለና ሕጂ እዞም ቆልዑ ኣጆኹም እናበልና ንዑ ዘምሩ ዓይኖም ሰለም ዘየብሉ በሉ ዓይኖም ሰለም ዘየብሉ ኤርትርያ ዝተቕላላ በሉ ኤርትርያ ነዛ ንመዛምር ንኩለን እናዘመርና ሓደ ዓብ ጎቦ ነይሩ መቸም እታ ጎቦ ወፂና እያ ጎቦ ወፂና ምስ ተነቆትና ለይቲ ኮይኑ በቃ እሞ ደኺቦም ቆልዑ ሕጂ ዳኣታ ኢና ንገብሮ እሶም እቲ ድኻም ገዳ ኣይተፈለጦም እንቶም ቆልዑ ብጣዕሚ ሓጊዞምና ነዊሕ ጉዕዞ ተጋዒዞም ዞም ደቂ 7 ዓመት ሲ ተፃዊሮሞ ድሓር ግን ማይ ኢሎም ማይ ኢሎም ማይ የለን ንሓጂ ሙዲ ምሽ ዝኸባቢ ትፈልጦ ኢኻ እወ ንዓማይ ዘላታ ቦታ ድለ ብለይቲ ብለይቲ እቶም ፊተውራርን ንሕናን ማለት እዩ ከይድና ኣብዚኣ ነይራ ማይ ይብለና ንፍሕር የለን በዚኣ ከዓ ነራ ምልእቲ ለይቲ ኣብቲኣ ክንፍሕር ኣብቲኣ ሲእና በቃ ቆልዑ እንታይ ከም ንገብሮም ተጨኒቕና ሽዑ ወጋሕታ ምስ ኮነ ብማዕዶ መኻይን ርኢና እሞ እዚአን ናይ ፀላአ ድየን ናትና ድየን እንታይ ክንብለን ነ ሽዑኡ ንሕና ከድና ንሓቶም ኢና ኢሎም ሓሊፎም በዓል ቶም ፊተውራሪ ምሳና ዝነበሩ ማለት እዩ። ፀጠሞ ዘበልዎም ሕጂ ዳዊት ሃብቱ እዩ ለከ ነይሩ ስቡእ ዳዊት ሃብቱ ማኪና ሒዙ ወንብረት ሒዞም ከዱ ነይሮም ተጋደልቲ ነይሮም ምስኦም ኣለልይዎም እንታ ትገብሩ መፂኹም ኣብዚ ኢልዎም ኣብዚ ኣለና ቆልዑ ሒዝና እንዲና ኣብዚ እንዲዮም ዘለዎ ቆልዑ ገ ኣበይ ኣለው ኣብዚ መን ኣለኹም ከምኹም ኣልጓል ሳንብል ኣለ ፀውዕወን ከድና ሽዑ ረሂብነ ዳዊት እንታይ ትገብሩ ከምዚ ኮይና ማይ ፀሚኦምና ቆልዑ ገ እዋእወ ነቶም ኣብ ማኪና ዝነበሩ ተጋደልቲ ኩሉኹም ውረዱ ኣውሪዱ ነቶም ቆልዑን ብምሉኦም ኣብታ ማኪና ዝሰቂሉ እስኹም ብእግርኹም ምፁ ቆልዑና ሒዝና ከይድና ንሕና ኢሉና ከይድና ዳሓላፍቲ ቀብሮኦት ምስ በፅሑ ነቶም ቆልዑ ኣብ ኣራጊፍዎም ኣብ ማይ ዘለዎ ቦታ ንሕና ኣብ እግርና ኣርኪብና ማለት እዩ። ስለዚ ክባድ ነይራ ሕጂ ኣብታ ናይ ኣለይቲ እቲ ትምረት ሕጂ ብሰፊሑ ርኢናየ እንዲና

0: እቲ ናይ ትምህርቲ ድሌት ከዓኒ ኣዝዩ ማዕቢሉ ነይሩ። ብዙሓት ካብ ኣለይቲ መሃይምነት ኣጥፍአን። እተን ቁርብተይ ደረጃታት ሓምሻይ ራብዓይ ገለ በፅሐን ዝነበራ ናይ ማእከላይ ደረጃ ወዲአን። ኮታ ብትምህርቲ ኣዝየን ክስታየ ገይረን ሰጉመን። ዋላተን ካልኣይ ደረጃ በፅሕና ዝብላ ዝነበራ ናብ ጁኒየር እናተመለሳ ምስም ተምሃሮ ከም ዝቕፅላ ኮይነን። ኣብ መወዳእታ ኣብቲ ውፅኢቱ እተን ንግንባር ዝኸዳ ዝነበራ ዕረፍቲ ይነበረን መቸም ንግንባር ኸዳ ሓደሽቲ ይመፃ ንግንባር ኸዳ ሓደሽቲ ይመፃ እዩ እምበር እተን ሓንሳ ኣብ ኣለይቲ ዝተመደባት ቆምቲ ኮይነን ንነዊሕ ዓመታት ኣይፀንሓን። ምስቲ ናይ ሓዊ ዝነበረ ኩነታት እቲ ውድብ እውን ኣብ ግምት ኣእትዩ ይቀያየረን እዩ ነይሩ። ግን እተን ኣብ ቤት ትምህርቲ ሰውራ ዝተፀርባ ነቶም ቆልዑ ክብላ እቲ ኩሉ ምረት ዝሓለፍኦ ፅንዓት ኣሕዲሩለይ ተወፋይነት ተፃወረነት እዚ ብጣዕሚ እየን ኣማዕቢለን ወፅአን። ዋላ ንግንባር ክኸዳ ከለዋ ኣብ ግንባር ምስ ከዳ ብናተን ዲስፕሊንን ብናተን ተወፋይነትን ብናተን ተፃዋርነትን ኣዝየን ምሩፃት እየን ዝኾና ነይረ። ስለዚ ኣብኡ ሕጂ መእለያ ደ ይብለን እንታይ መብዛሕትአን ዋላ ተበልና ከማ ብቁፅር ዋላ ተደሓዝና ዮ ተሰዊአን እየን። ብደረጃ እንተመፂና ከዓኒ መብዛሕትአን ከዓኒ ይምረፃ እየን ነይረን። መራሕቲ መሳርዕ ኮይነን መራሕቲ ጋንታታት ኮይነን ክሳዕ መራሕቲ ሓይልታት በፂሐን ዝተሰውኣ ሕጂ ብዙሓት እየን። ሓንቲ ካብአን ሮማ ንህለት ኣብዚ መራሕቲ ሓይሊ በፂሐ ዝነበረት ኣላይት ነይራ ድሓር ከም ኣብነት ኢና ንጠቅስ ዘለና ማለት እዩ። ሕጂ በዓል ጓል ጎበል ተወጊአን ዝተረፋ ሕጂ ሲ ከምአን ኣዝየን ብዙሓት እየን ነይረን። ካብተን ኣዝየን ስውኣት በዓል ፅገ ዘርኡ በዓል ሰለስተ ሓረጉ ሓረጉ ዘሙይ ሓረጉ ገብረ መድህን ሓንቲ ሓረጉ ከዓ ነይራ በዓል በዓል ዘውዲ ግሩም በዓል ኣኽበረት ዓጎሪ በዓል ጃፓን ክንደይ ሞ ክንብለን ኢና። እዚኣተን ሕጂ ኣብ ዝለዕለ ደረጃታት ናይ ሓላፍነት በፂሐን ዝተሰውኣ የነ። እተን ካልኦት ናይ ትምህርቲ ዕድር ረኪበን ቁርብተይ እተን ዝፀንሓ ከዓኒ ትምህርቲ ወዲአን ገሊአን መምህራን ኮይነን በዓል ሻሹ ተኸለና ዋለ ሕጂ ካብቲ ናይ ትግረ ፀገም ዝበሃል ዝነበረ መምህራን ኮይነን ከይደን ትግረ ፅኒዐን ከማ መምህራን ናይ ትግረ ኮይነን በዓል ኣኽበረት እናዋለ ብዙሕ ጃሜ ዝኣመሰላ ደንቲስቲ ኮይነን ሕጂ በቲ ኣወንታዊ መዳዩ ክንሪኦ ከለና እውን ዝያዳ በዕላትን ተመክሮን ክገልፅኦ ይኽእላ። እቲ ምረት ነይሩ ግን ነቲ ምረት ተፃዊረን ሓሊፈን ነብሰን ኣማዕቢለን ኣብ ዝለዕለ ደረጃ በፂሐን ሲ ነቲ ውድብ ኣዕበ ኣበርክቶ ከም ዝገበራ ዝያዳ በዕለን ክገልፅኦ
1: ትምህርቲ ምስቲ ኩሉ ዝገበርኩሞ ፃዕሪ ተገብረ ፃዕሪ ከመይ ሰጒሞም ትብሊ ባላለዩ

ብሓፈሽ እቲ ትምህርቲ ሲ ዋ ነቶም ተምሃሮ ኢና ንሕና ዝያዳ ከምዚ ገርና ንብል ዘለና እምበር ኣቅሓይሽ ንሕና ዝተምሃርናዮ ይበዝሕ ክባ ካብኦም ብዙሕ ተማሂርና ንዕኦም ክንኣልኽ ንብል ዝተምሃርናዮ ንዕኦም ሕማቕ ጠባይ ከይነርኢ ክንብል ንርእስና ኣብ ናህና ዲስፕሊን እውን ብግቡእ ክንስራዕ ሲ ክኢልና ኢና ከምዚ ኣቐዲመ ክጠቕሶ ዝፀናሕኩ ከዓኒ ብትምህርቲ ብገለ ከዓኒ ብዝተፈላለየ ሞያታት ከም ንብዕብሉን ገይሩና እዩ ከም ናይ ተምሃሮ ውፅኢት ዳእሞ እንታይ ይበሃል ሕጂ ከም ሓንቲ ኮሚኒቲ እሞ ንውሰዳ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ሓንቲ ኮሚኒቲ ከምዚ ወዲ ሃይሎ ዝብሎ ዝነበረ ኩሉ ሎ ብዛ ኮሚኒቲ እዚኣ ኣደ ዝወከለት ኣላ ኣቦ ዝወከለሎ ሓዊ ዝወከለሎ ሓፍቲ ዝወከለሎ ሕጂ ተምሃሮ ቤት ትምህርቲ ሰውራ ሲ ምስኦም ዘሎ ሕውነት ምስኦም ዘሎ ምትእስሳር ክሳብ ሕጂ ዝኸደ ማለት እዩ ክሳብ ሕጂ ከይዱ ጥራሕ ዘይኮነ ኣብ ውላዶም ከማን ዝሓለፈ ዓይነት ሕውነት እዩ ማዕቢሉ እዚ ዝኾነሉ ምክንያት ከዓኒ እቲ ዝነበረ ኣሰራርሓን ኣዋዳድባን እቲ ሓድነትን ኩሉ ሰብሲ ሓደ እዩ ነይሩ በቃ ሓደ ቆልዓ ክባላሾ ሲ ኩሉ እዩ ዝፈልጥ ሓደ ቆልዓ እንድሕር ሕማቅ ጠባይ ኣርእዩ መምህር ፈልጥ ኣቦ ፈልጥ ኣላይ ትፈልጥ ሓኪም ትፈልጥ ኩሎም እዮም ትፈልጥዎ ኣብ ምእላዩ ከዓኒ ኩሎም ብሓባር ኮይኖም ይዋስኡ ማለት እዩ እንድሕር ጠሚዩ እቲ ኣቦ ምስተን ኣለይቲ ኮይኑ ይዘራርብ እንድሕር ሓሚሙ ኣቦ ምስ ሓካይም ከይዱ ይዘራርብ ትምህርቲ እንድሕር ሓሚቑ ኣቦ ከይዱ ምስ ሕጂ እቲ ኣቦ ኣብ ቀፃሊ ምስኦም ስለ ዘሎ ክፃወቱ ከለዉ ድዮም ክመሃሩ ከለዉ ድዮም ዕንጨይቲ ክወፍሩ ከለዉ ድዮም ማይ ክወርዱ ከለዉ ድዮም ኣብ ዝኾነት ኣብ መደቀሲኦም ድዩ ኣብ ገዳ ኩሉ ስለ ዘሎ እታ ካብ ነፍሶ ከፍ ዝገብርዋ ምንቅስቃስ በብሓደ እዩ ዝከታተሎም ዝኾነ ፀገም እንድሕር ኣሎ ኮይኑ

0: ናፍቆት እንድሕር ኣሎ ኮይኑ ናይ ምጥማይ ምልክት እንድሕር ኣሎ ኮይኑ ገለ እንድሕር ኣሎ ኮይኑ መምስ ምስ ሕክምናን ምስ ኣሌትን ምስ መምህራንን እናኸደ እዩ ክሳይ ዝገብሩ ሕጂ እዚ በቃ ከም ሓንቲ ስድራ ኮይኑ እዩ ኩሉ ዓብዪ ማለት እዩ። በዚ ዝተሃንፁ ቆልዑ ድማ በዚ ዝተሃንፁ ቆልዑ ከዓ እንታይ ክኾኑ ኢልና ንፅበ ቆልዓ ዝባለሸኮ እዚታት እንድሕር ጎዲልዎ ጥራሕ እዩ። ሕጂ በዚ ስለ ዝተሃንፁ ኩሉ እቲ ትምህርቲ ፖለቲካዊ ትምህርቲ ሕጂ ካብ ቀዳማይ ክፍለ እዮም ኮ ፖለቲካዊ ትምህርቲ ምሃሩ ነይሮም። ሕጂ እቲ ሰረ ህዝባዊ ግንባር እቲ ኣመለኻኽታን ኣረኣእያን ኣካይዳን ክብርታት ህዝባዊ ግንባር ብምሉኡ እዞም ሰባት እዚኣቶም ኣቦ ድዩ መምህር ድዩ ኣላይት ድያ ብምሉኡ እዚ ናብቶም ተምሃሮ ከም ዝመሓላለፍ እዮም ዝገብሩ ነይሮም። ከምኡ ስለ ዝኾነ እዮም ከዓ ሕጂ ብሃገራዊ ፍቅሪ ዝነደዱ ዝተውዚዕ ገለመደ ዝበሃል ዘሎ ሕጂ ኮ ሕሉፍ ሓሊፍዎት ፖለቲካስ ኣብዚሕናዮ ግዲ ኮይና ንደይ ብሃገራዊ ፍቅሪ ካብቲ ልኩዕ ሓሊፉስ ክሳዕ ትምህርቲ ገዲፍካ ናብ ድፋዕ ዘይከድኩ ኢልካ ተዕገርግረሉ ኩነታት እዩ መፅኡ። ብተወፋይነቶም ኣብ ግንባር ምስ ከዱ ከዓኒ ኣዝዮም ውፍያት ዝተሰውኡ መእለያ የብሎምን ድሓር ከዓ ከምታ ሕድሮም ካብ መጀመርያ ነቶም ዝተሰውኡ ተኪኦም ዳሕራይ ናፅነት ምስ መፀ ሃገር ክሃንፁ ዝተባሃለ ሃገር ሃኒፆም ጥራሕ ዘይኮነ ኣብ ምህናት ይዋስኡ ኣለዉ። ብዓብኡ ግን ነታ መስዋእቲ ናይ ኣያታቶምን መስዋእቲ ናይ ኣቦታቶምን ተኸፊሉ ዝመፀ መስዋእቲ ዓብዪ ሓለዋ ኮይኖም ብሓይሊ ኣየር ድዩ ብሓይሊ ምድሪ ድዩ ብሓይሊ ባሕሪ ድዩ ኣብ ኩሉ ተዋሳእቲ ኮይኖም ንሃገር ዋልታ ኮይኖም ዝከላኸሉላ ዘለዉ ብዙሓት እዮም እወ ሕጂ ስ ከምታ ሕድሮም እዮም ዝኸዱ ዘለዉ ንባለ
1: ብትምህርቱን ዝለዓለ ደረጃ ዝበፅሑ ዶክተር ሓሊማ ሚኒስተር ትምህርቲ ተኸዓ ንባዕላ ኣብ ምንታይ ኣላ ኩሉና ንፈልጥ ካልኦትን ኣበልዋ በዓል ሰብለ ኣይመፀትን
0: ኣለዋ
1: ሓራይ ብትምህርቲ ከመይ ደረጃ በፂሖም ብዛዕባ ሓድነቶም ግን ወላ ኣብ ዳያስፖራ ኩሉ ሰብ እዩ ዝምስክሮ ነናሕድሕዶም ክሳጋሰጉ ክተሓቋቁፉ ኣብዚ ዘለውን ከምኡ ሃገር ኣብ ምውሓስ ከዓ ዓብዪ ተራ ፀወት ኣለዉ ይቐፅለሎም ጥራሕ
2: ብኣጋጣሚ ወርቃዊ እየበል እዩ ምምስራት ቤት ትምህርቲ ሶብራ ንኩላትክን ኣለይቲ ኣብዚ ዘለኽን ንኩሎም ተምሃሮ ንኩሎም መምሃራን ዮሃና ክብል ፈቱ እንኳዕ ኣብፅሓና እንኳዕ ሓጎሰና እንኳዕ ከዓ ኣረኣየና ዝኾነ እቲ ሓፈሻዊ ክግለፅ ዝፀንሐ ኣኻሊ ምኾነ ግን በብወገና ዘለና ርእቶታት ዋላ ሓበሬታታት ምቕራብ ከዓ ኣገዳሲ እዩ። ኣብዚ ናይ ቤት ትምህርቲ ሶብራ ክንብል ከለና ሲ ቤት ትምህርቲ ሶብራ እምነ ኩርናዕ መሰረት ናይ ህንፃ ትምህርቲ እያ ናይ ባሃቂ ክሳብ ሕጂ መሰረት ኮይኑ ዘገልግለና ዘሎ ኣካያይዳ ናይ ትምህርቲ ኣገባብ ኣመሃህራ ምሕደራ ምሉኡ ናይ ትምህርቲ ካብ ቤት ትምህርቲ ሶብራ ዝወረስናዮ ውርሻ እዩ። ቤት ትምህርቲ ሶብራ መልማሊት ኮስኳሲት ቆልዑ መዕበይት ቆልዑ መዳለዊት ስርዓተ ትምህርቲ ስርዓተ ትምህርትና ዝተዳልወላ ዝተፈተነላ ዝተዘርግሓላ መምሃራን ዝፈርዩላ ዝነበሩ መምሃራን ዝስልጥናላ ዝነበሩ ሞዴል ቤት ትምህርቲ እያ ናይ ኩሉ ነይራ ናይ ብሓቂ ሞዴል ከምኣ ዝኣመሰለት ክሳብ ሕጂ ኣብ ዝኾነ ኩርናዕ ኣይተረኣየትን ሞዴል ቤት ትምህርቲ እያ። እቲ ኣብኡ ዝነበረ ኩለን ኣለይቲ መምሃራን ተምሃሮ እውን ሞዴል እዮም ናይ ባሓቂ ክንብል ንኽእል ኣለይቲ ዘሕለፈኦ ህወት ዝነበረን ተራ ናበርክቶን ፀብፂብ ካብ ክወዳ ኣይክእልኒ እዩ ናይ ባሓቂ ሽዑ ኣብቲ ግዜ እቲ ምእላይ ተምሃሮ ክበሃል ከሎ ምእላይ ምምሃር ተምሃሮ ክበሃል ከሎ እቶም ብምእላይን ምምሃርን ናይ ተምሃሮ ናይ ብሓቂ ቁርብተይ ተመክሮ ዝነበሮም ኣዝዮም ውስናት እዮም። በዓል ጓል ሻምበል በዓል ወልደ ማይክል ብዓብኡ ከዓ ኣለም ሰገት ካልኦት በዓል ሓጎስ ወልዱ በዓል መብራህቱ ከምዚኦም ዝኣመሰሉ ዓበይቲ መምሃራን ነይሮም እዮም ኣብቲ ናይ

0: መጀመርያ እዞም ሰባት እዚኣቶም ሽዑኡ መምህራን ኮይኖም ዝወፁ ስለ ዝኾኑ ናብቲ ከም መምህር ኮይኑ ከም ኣላይ ኮይኑ ዝተመደበ ኣብ ቤት ትምህርቲ ሰውራ ዓብይ ኣበርክቶ እዮም ገይሮም፣ ናይ ብሓቂ ዓብዪ ፅልዋይ ኣዲሮም፣ ዓብዪ ትምህርቲ እዮም ሂቦምና። እቲ ምምሃር ምስ ትምሃር ከዓ ብኣታቶም እዩ ዝቕለስ ገለ ነይሩ። እምበር ሽዑኡ እቲ ግዜ እቲ ምእላይ ክንብል ከለናሲ ብዝተሓተ ብዛዕባ ምእላይ ናይ ቆልዓ ምስ ዕድመን ኩነታትን ናይ ተምሃሮ ኣሰኒኻ ክግበር ዝግብኦ ምሕብሓብ ምእላይ ናይ ተምሃሮ ዝፈልጡ ኣዝዮም ውስናት እዮም፣ ውሕዳት እዮም። ብምግናሕ ብማህረምቲ ጌርካ ነቲ ሓደሓደ ዝነበረ ጠባያት ክትእርሞ እዩ ዝፍተን ነይሩ እቲ ግዜ እቲ። እዚ ገባብ እዚ ቀስ እናበልካ እዩ ማዕቢሉ ዳሕራይ። መዓት ኣስተምህሮታት ውሃብ ነይሩ፣ መዓት ትምህርቲ ውሃብ ነይሩ። እዚ ኩሉ እዚ ከዓ ናይ ብሓቂ ኣባይታ ለውጢ ኣምፅ እዩ። ስርዓተ ትምህርትና ኣብቲ ግዜ እቲ እውን ከምቲ ዳሕራይ ዝማዕበሎ ኣይኮነን፣ ደረጃ ብደረጃ ዝማዕበለይ ኣተኣላለያና፣ ደረጃ ብደረጃ ዝማዕበለይ ኩሉ ኣብ ዝተሓተ ደረጃ እዩ ነይሩ ሽዑኡ። መድረኽ ብመድረኽ መድረኽ ብመድረኽ ግን እንታይ ለውጥታት መፅኡ? ኩሉ ውፉይ ነይሩ፣ ተወፋይነት ዝለዓለ እዩ ነይሩ። ነብሰ ምምዕባል ዝበሃል ኩሉ ሰብ ነብሱ ከማዕብል ነቲ ዕላማ መታን ክወቅዕ ከዓ ነብሱ ኣማዕቢሉ ነቲ ናቱ ዕማም ክምክት ብዝለዓለ እዩ ዝውፈ ነይሩ፣ ዝለዓለ ፃዕርን ኣበርክቶን ነይርዎ ናይ ነፍሲ ወከፍ። ሕጂ ኣብቲ ናይ ምምሃር ምስትምሃር ትዝክሩ እንድሕሪ ኮይንኩም ኣብቲ ግዜ ትሲ እንታይ ኢና ንብል ነርና? እቲ ኣገባብ ኣመሃህራ ድሑር እዩ ነይሩ፣ ትሑት እዩ ነይሩ ሽዑኡ። ኣመሃህራና መኽዘናዊ ኣገባብ ኢልና እቶም ምምሃራን ዝነበርና ሽዑ ዝያዳ ገለ ፈልጦ ነርና። መኽዘናዊ ኣገባብ ዝያዳ መኽዘናዊ ኣገባብ እዩ ነይሩ። እሱ ከዓ ክጠፍእ ኣለዎ፣ ክዕረ ኣለዎ፣ ክመሓየሽ ኣለዎ። ብምንታይ ተምሃራይ ዘማእከሎ ክኸውን ኣለዎ። መኽዘናዊ ኣገባብ ማለት መምህር ዝያዳ ወፂኡ ኣብ ደገ ኣብ ሰሌዳ ተመርኪሱ በታ ዘላቶ ንሱ ይልፍልፍ ይዛረብ፣ በቶም ተምሃሮ ከዓ ሰማዕቲ ይኾኑ ማለት እዩ። እዚ መኽዘናዊ ኣገባብ ገለ ዝበሃል። እዚ ኩነታት እዚ ሽዑኡ ዝነበረቲ እቶም ምኩራት መምሃራን እዚ ጠፊኡስ ብሓድሽ ስነ ፍልጠታዊ ኣገባብ ክንቅይሮ ኣለና ተባሂሉ ሓድሽ ኣገባብ ኣመሃራ ስነ ፍልጠታዊ ኣገባብ ኣመሃራ ንኽተል ነርና። ኣተኣላለያ ህፃናት ክንብል ከለና ፍቕሪ ናይ ቆልዓን ተገዳስነትን ክህልወና ኣለዎ። መጀመርያ ፍቕርን ተገዳስነትን ናይ ቆልዓ ዘለዎ ዘይብሉ ክምህር ኣይክእልኒ፣ ክኣልውን ኣይክእልኒ። ስለዚ ፍቕርን ተገዳስነትን ኣብ ቆልዑ ገለ ንሕድር። ስለዚ ኣለይትና መምሃራና ምዞም ተምሃሮ ምስኣታቶም ተራዳዲእና ክንከይድ ንዓታቶም ክንሕብሕብ ብዝለዓለ ፃዕርታት ገለ ይግበር ነይሩ። ኣብቲ ናይ መጀመርያ እዋን ኣብቲ ተኣላልያ እቲ ናይ ምእላይ ስራሕ ዝያዳ ኣብ ኣለይቲ ኣብነት ኣነብቲ ዝርከብ ኩሉ ኣብ 1978 መጀመርያ ኣብ ዜሮ በዓል ጓል ሸንበል ነይረን ሽዑኡ ዝመፃእናሉ ሽዑኡ እዩ ዳሕራይ ኣብ 1978 79 ከዓ ኣብ ምዝላቅ ገለ ኣርኪብና ኣብዚ ኩነታት እዚ ዝነበረ እንታይ ሽሙ ባይታ ሕጂ እንታይ እዩ? ኩሉ ሰብ ንሓድሕዱ ኣብ ምምሃር ፖለቲካዊ ትምህርቲ ርክባት እናገበርካ ዝተፈላለየ ተመኩረታት ትለዋወጥ ትግምግም። እዚ ከዓ ምዕባለ ናይ ትምህርቲ ሓጋዚ ተራ ተፃዊቱ ማለት እዩ። ስለዚ ካብቲ ሽዑኡ ግዜ ጀሚሩ እቲ ናይ ምዝላቅ ኩነታት ናይ ብሓቂ ከቢድ እዩ ነይሩ፣ ከቢድ ነይሩ። ዝያዳ ኣብ ኣለይቲ ዝለዓለ ሰኽሚ ነይሩ። ኣብ 1981-82 ኣነ ኣብ ጀልሃንቲ ነበርኩን ሽዑኡ እንዳስንኩላን ከይደ ነይረ። ካብ መጀመርያ ዜሮ ምስኣተኹስ ኣብ ግዜ ምዝላቅ እንዳስንኩላን ኣትየ ዳሕራይ ኣብ 81 እየ ተመሊሰ። ኣብቲ ተከዓ ዝነበረቶ ኣብ ግልዕ ሽዑኡ ኣቲእና ብድሕሪኡ ከዓ ናብ ዓራርብ ደይብና። ኣብ ዓራርብ ካብ 1981-82 ክሳብ መወዳእታ ናፅነት ይፀኒሑ 10 ዓመት ትዝለዓለ ግዜ እዩ ፃንሖት ገለ ነይሩ። ኣብቲ ግዜ እቲ ምእላይ ናይ ተምሃሮ ክበሃል ከሎ ሕጂ ኣብቲ ባዶታት ተመዲብና መምሃራን እንዳ መምሃራን ምስ ነበርናሲ ኣብ ባዶታት ኣብ ጋንታታት ተመዲብና ኣብ ጋንታታት ኣዲና እቲ ምእላይ ኣለይትየን ዝገብርኦ ነይረን። እቲ ናይ ምስንካት እቲ ናይ ኩሉ ነገራት ንዕታቶም ገለ ዘድሊ ነገራት ናብ ምቕራብ ኣብ መኣዲ ዋላ ካልእ ነገራት ገለ ኣብ ከምዚ ተሳትፎ ይነበሮም ነቶም መምሃራን በይኖም ኣብ ትምህርቲ ውዒሎም ንበይኖም ከዓ ጋንታ ገለ ነይርዎም። እዚ ከም ሕማቅ ተመኩሮ ኢና ንግምግሞ። ዳሕራይ ግን መምሃራንን ኣለይትን ተሓዋዊሶም ብሓደ ኮይኖም ኣብ ኣዋዳድባ ክጠቕሶ ዝፀንሐ እቲ ክሳብ ክንደየናይ እቲ ተመኩሮታትን ውዳቤታትን ዝሕግዘና ከም ዝነበረ ኣለይትን መምሃራንን ብሓደ ምስ ኮነ ኣገባባ ተኣላለያ ናይ ተምሃሮና ክመሓይሽ ክኢሉ ኣገባባ ኣመሃር ኣመሃራና እውን ክመሓይሽ ክኢሉ ምክንያቱ ሓንቲ ቤት ትምህርቲ ሰውራ ገለያ ነይራ መጀመርያ ሽዑ ዳሕራይ ነፍሰን ዝኽኣላ ሓሙሽተ ናይ መባእታ ኣብያተ ትምህርቲ እየን ኣብ ትሕቲ ቤት ትምህርቲ ሰውራ ተመስሪተን። ናተን ዳይረክተር ዝነበረን፣ ናተን ኣለይቲ ዝነበረን፣ ናተን ሕክምና ዝነበረን በብ ሕክምና ነፍሰን ክኢለን ገለ ዝሰርሓ ምንባረን እዚ ናይ ብሓቂ ለውጢ ኣብቲ ስርዓተ ትምህርቲ ኣታቲርና ብዙሕ ነገራት ከዓ ከም ዕብል ገለ ክኢሉ እዚ ነገር እዚ። ስለዚ እቲ ምዕባሌታት ካብቲ ግዜ እቲ ጀሚሩ ኣብቲ ተኣላለያ ፅናይ ዘይኮነስ ኣብ ኣመሃህራ ከዓ ብዙሕ ለውጥታት እዩ ክግበር ገለ ክኢሉ። መፅሓፍቲ ምድላው ጥራይ ዘይኮነ ኣብቲ መስርሕ መምሃር ምስትምሃር ንባዕሉ መስርሕ መምሃር ምስትምሃር ሲ ነፍሲ ወከፍ መምህር እቲ ክልስቲ ሓሳብ ምስ ግብሪ ተዛሚዱ ትምህርቲ ክወሃብ ኣለዎ ገለ ተባሂሉ ስለዝተኣወጀ ነፍሲ ወከፍ መምህር ዘይተኣደነ መምሃር ናውቲ ንክሰርሕ ዓታሓር ኮትኮት እዩ ዝብል ነይሩ። ንዕኡ ነቲ ብግብሪ ገለ ከሰኒዮ ዳሕራይ ከዓ ውፅኢት ናይ ትምህርቲ መታን ክመሓሽ ገለ ተባሂሉ ከዓ መገምገሚ ቅጥዕታት ኩላና ንዝክሮ ሽዑ ዝተኣታተወይ እቲ እዚ ናይ ገምጋም ኣተሓላልፋን ኣገማግማን ተምሃሮ ተባሂሉ መምርሒ ተዳልዩ ኣብ ነፍሶ ብዙሕ ንጥፈታት ናይ ትምህርቲ ከም ዝኸይድ ገለ እናተገብረ ገምጋማ ትካየድ ነይሩ እሞ ብዙሕ ለውጥታት ካብኡ ጀሚሩ ክመፅእ ገለ ክእል እዩ። ቁርብ ካብቲ ተመክሮ እዚ ክዝከር ገለ ይከኣል።
1: ሕጂ ካብቶም ተምሃሮ ዝነበርኩም ተራ ናይ መምህራን ተራ ናይ ኣለይቲ ክትዛረቡ ትኽእሉ ስ
2: ኣብዚ በዓልዚ ነቲ ዝመፅእ ዘሎ ዓመታት ንዓወት መሕፈስ ኩሉ ጅግና ሰራትና ነፅነት ዝረኽበሉ መጣን ክኸውን ሎሚ ቻው ድንቁርና እንዳበልና ነቕርበልኩም ኣለና።

Thank you.

ሰላም ኣብርሑቕ ናብ ቀረባንኪንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ሎም መዓልቲ ድማ ቀይሕ ሱር መስ ሪኩታ ክንርኢና እዚ ንምስራሕ ዝኒሄለ ኣብ ቅድሜና ተዳልዩ ኣሎ ሎም መዓልቲ ቅልል ዝበለት ሓውስውስ ኣቢልካ መቐራብ ጥራሕያ ማለት እዩ ዋላእቲ ኩሉ ትሕዝቶ እውን ቅልል ዝበለ ማለት እዩ ከምዚኣ ጌርና መቲርናዮ ኣለና ርክቲ ከዓ ተቐሪባላ ኒሄለት ጨውን በርበረ ፀሊምን ዘይቲ ኦሊቭ ብደቂቕ ዝተመትረ ኮሚደረ ኣቸቶ ፔፐሮኒ ጉዕ ሽጉርቲ ፃዕዳ ቀሪብና ኣለና ሕጂ ነዚ ኩሉ ንምትሕውዋስ መጀመርታ እታ ነታ ሪኩታ ርብዒ ኪሎ ሪኩታ ኢና ተጠቂምና ዘለና ሓደ ኪሎ ድማ ቀይሕ ሱር ተጠቂምና ኣለና ማለት እዩ ቀይሕ ሱር ከም ኩሉ ዓይነት ኣሕምልቲ እዩ ቪታሚናትን ማዓድናትን ኣለዎ ነዛ ሪኩታ ሓደ ማንካ ጣውላ ዘይቲ ኦሊቭ ሓደ ማንካ ጣውላ ኣቸቶ ፍርቂ ማንካ ሻሂ ከዓ ጨው ጌርና ነቃምማ ኢና ሓደ ማንካ ጣውላ ዘይቲ ኦሊቭ ገይረ ኣለኹም ሓደ ማንካ ጣውላ ከዓ ኣቸቶ

ነቲ ቀይ ሱርናኻ ተበሲሉ ተመቲሩ እዩ ተቐሪቡ ዘሎ። ስለዚ ክልተ ኮሚደረ ብደቂቕ ዝተመትረ ሓደ ማንካ ጠብላ ከዓ ሽጉርቲ ፃዕዳ ሽጉርቲ ፃዕዳ ኣብ ኩሉ ከነእትዎ ብጣዕሚ ብጣዕሚ ፅቡቅ እዩ። ምክንያቱ ኣብ ሽጉርቲ ፃዕዳ ብዙሕ ትሕዝቶ ናይ ፈውሲ ቀመማት ኣለዎ ዝተዓፅወ መትንታት ናይ መኽፋት ኣብ ኩሉ ነገርና ክንጥቀመሉ ኣዝዩ ፅቡቅ እዩ። ሓደ ማንካ ሻሂ ከዓ በርበረ ፀሊም ይጥቀማ ኣለኹ።

ሓደ ማንካ ሻሂ ክገብር ኣለኹ። ድሓር ከዓ ብላዓል እውን ክነስንሰሉ ኢና። ሽጉርቲ ጉዕ በርበረ ብደቂቕ ዝተመትረ ሓደ ማንካ ሻሂ ጨው

ከምዚኣ ጌርና ፀቢቕና ነዳውሶ ማለት እዩ። ክሳማ መዓልና ፅቡቅ ገይሩ ሓረብ ኣብ መቐረቢ ኣብ ዘለና ፅቡቅ መቐረቢ ዝበልናዮ ኣሳማማ ዓቢልና

እግርና ተዓራር ያቢልና ድሓርና ታሪክታ ኣብታ ማእኸላ ቅሩብ ክስታይ ግብር ኣቢልና ንታሪክታ ምስኣን ንቐርባ ማእኸላ ጌርና

ሪኩታ ካብቲ ዓይነት ውፅኢት ፀባ ዝፈኸሰ እዩ። ምክንያቱ ኩሉ ጠስሙ ምስ ወፀ ካብ ብራሕ እዩ ዝዳሎ። ስለዚ ብካልሽም ሃፍታም እዩ። እቲ ትሕዝቶ ካልእ ጎዳኢ ኮለስትሮል ግን ዝፈኸሰ እዩ ማለት እዩ። ካብ በዓል ፈርማጆ፣ ካብ በዓል ብሮ፣ እቲ ኩሉ ነገር ምስ ወፀ ዝዳሎ ዓይነት ምግቢ ስለ ዝኾነ ኣዝዩ ፍኹስ ዝበለ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ንሓር ኣብ ላዕሊኡ ንእሽተይ ንገብረላ

ላዕሊ ፔፐሮኒ ብቑመት ዝተመትረ ጌርና ደኮረሽን ንገብራ ተሓር ምስኡ እንዳዳወስና ስለ ንወስዶ ትብኡ ደሎ ቅመም ንዕኡ ይኣኽለ እዩ ማለት እዩ።

ቀይ ስር ኣፀቢቑ ልክዕ ከምቲ ቀይሕ ምዃኑ ኣፀቢቑ ይውስኸልና እዩ ማለት ኣይኮነን። ልክዕ ከምቲ ዓይነት ኣሕምልቲ ግን ፅቡቅ ዝኾነ ተሕዝቶ ኣለዎ። ቪታሚናትን ማዕድናትን ኣለዎ። እቲ ቪታሚናትን ማዕድናትን ክንብል ከለና ኩሉ ግዜ ከዓ መኣዛታት ናይ ቪታሚናት ማለት እዩ። ቪታሚን ኤ፣ ቪታሚን እቲ ኩሉ ቪታሚናት እንብሎ ናይ ኩሉ ቪታሚናት ትሕዝቶ ኣለዎ ኣሕምልቲ ማለት እዩ። ኣሕምልቲ እቲ ትሕዝትኡ ከዓኒ ንሕማም ኩሉ ዝከላኸል መኣዛታት እዩ ዘለዎ። እዚ ሪኩዌታ ከዓ ካብቲ ኩሉ ጠስሙ ምስ ወፀ ኩሉ እቲ ትሕዝትኡ ምስ ወፀ ማለት እዩ። ሕጂ ፀባ እንተዳርኢናዮ ሲ ምስ ረግአ ምስ ሓቆናዮ ልኻይ ካብኡ ምስ ወፀ እቲ ጠስሙ ኩሉ ካብኡ ምስ ወፀ ኣፍሊሕካ ዝዳሉ ዓይነት ስለ ዝኾነ ኣዝዩ ካብቲ ዓይነት ውፅኢት ፀባ ፍኹስ ዝበለ እዩ ትሕዝቶ ዘለዎ ማለት እዩ። ግን ብካልሽም ከዓ ሃፍታም እዩ። ስለዚ ኣዝዩ ኣገዳሲ እዩ ማለት እዩ። እዚ ዓይነት ኣመጋግባ ኣብ በዓል ፈረንሳ ዝውትር እዩ ማለት እዩ። ነቲ ቀይስር ከም ደልየቶም ዓይነት ብከቢብ ይቆርፅዎ፣ ብዝተፈላለየ ነገር ይቆርፅዎ። ግን ዝውትር ዓይነት መግቢ እዩ ማለት እዩ። ስለዚ ፎኪስ ዓይነት ከተዳልዎ እውን ቀሊል ብዙሕ እውን ክቡር ዘይኮነ ማለት እዩ። ጌርነስ ፅቡቅ ዝኾነ ንጥዕና ዘገድስ መግቢ ከነዳሉ ንኽእል ኢና ማለት እዩ። ስለዚ ቀይስር ምስ ሪኩዌታ ናይ ሎሙ መዓልቲ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰናዩ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሌ ሰናይ ምክትታል ቀዳም 26 መስከረም ኣብ መጻረይ ግጥማት ዋንጫ ኣፍሪቃ ኣንጻር ኬንያ ዝገጠመት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ማዕረ ብምፍላያ ነጥቢ ተማቒላ ኣብ መጻረይ ዋንጫ ኣፍሪካ 2027 ትሳተፍ ዘላ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ቀዳም 26 መስከረም ኣንጻር ሃገራዊት ጋንታ ኬንያ ቀዳም ናይ ምድብ ፀወታ ኣካይዳ ኣብቲ ኣብ ናይሮቢ ስታድዩም ኒያዮ ዝተኻየደ ፀወታ ሃገራዊት ጋንታ ኤርትራ ተሪር ምክልኻል ኣንጸባሪቓ ኣብ ቀዳማ ብረት ፀወታ ሃገራዊት ጋንታ ኬንያ ብቐፃሊ ንልዳት ሃገራዊት ጋንታ ኤርትራ ክትኩሕኩሕኳ እንተተረእየት ሓላው ልዳት ሃገራዊት ጋንታ ኤርትራ የንዋታን ሱልጣን ግን ልዳቱ ከድፍራ ይፈቐደን ኣብ መበል 20 ደቂቕ ናይ ማእከል ተኸላኸላይ ሃገራዊት ጋንታ ኤርትራ ጀማል ዓሊ ብምጉዳእቲ ካብ ሜዳ ክወፅእ እንከሎ ብዮሴፍ ምስግና ተተኪኡ ኤርትራ ምክልኻል ኣፅኒዓ መልሲ መጥቃዕቲ ኣብ እተካይደሉ ዝነበረት ግዜ ኣብ መበል 36 ደቂቕ ዓሊ ሱሌማን ካብ ተኸላኸላይ ኬንያ ማንዞር ኦክዋሮ ኩዕሶ ብምምንጣል ንናሆም ነታባይ ኣቐቢልዎ ናሆም ድማ ብፀጋሚቲ እግሩ ናብ ሾቶ ለዊጥዋ ኤርትራ ድማ ክሳብ 87 ደቂቕ መሪሕነት ፀወታ ክትሕዝኪ ኢላ ኦጋማ ፀወታ ንክዛዘም 3 ደቂቕ ምስ ተረፎ ንኬንያ ማዕረ ትገብራ ሾቶ ኣመዝጊቡ ድሕሪ ነዊሕ ዓመታት ናብ መጻረይ ግጥማት ዋንጫ ኣፍሪቃ ዝተመልሰት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ድማ በዚ ውፅኢት ሓንቲ ነጥቢ ክትሕዝኪ ኢላ ኣብዛ ግጥም ንወሰንቲ ዕድላት ተፃወቲ ኬንያ ክምክን ዝረአየ ሓላው ልዳት ሃገራዊት ጋንታ ኤርትራ ዮናታን ሱልጣን ብሉፅ ተፃዋታይ ናይዛ ግጥም ተፀዊዑ ኣብዚ ኬንያ ዝያዳ ሚዛን ፀወታ ሒዛትሉ ዝተረእየት ፀወታ ዋላ እኳ 29 ፈተነን ተካየደት 6 ጥራየን ዕላመን ወቂዐን ብኣንጻሩ ሬድሲ ካመልስ ካብ ዝወሓደ 10 ፈተነኣ ማዕረ ኬንያ 6 ዕላመን ዝወቕዓ ፈተነታት ኣካይዳ ኬንያ ኣብ ልዳት ኤርትራ 47 ግዜ ኩዕሶ ክትንክፍን ከላ ኤርትራ ብኣንጻሩ 7 ግዜ ኣብ ልዳት ኬንያ ትንኪፋ ኣብዚ ግጥም ተፃወቲ ሃገራዊት ጋንታ ኤርትራ ኣብ ምክልኻል ዝነበሮም ሓቦን ተፀዋርነትን ብኩሉ ቁፅርታት ናይ ምክልኻል እንተፃወቲ ኬንያ ፀብለል ክብልዎም ክኢሎም ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ካልኣይ ናይ ምድብ ፀወታ ረቡዕ 30 መስከረም ኣብቲ ኣብ ሜዳ ዝሕሰብ ኣልሰላም ስታድዩም ናይ ግብፂ ኣንጻር ዝሓየለት ጋንታ ናይ ዝምድብ ደቡብ ኣፍሪቃ ክትገጥም እያ ኣባላት ናይ ዝምድብ ደቡብ ኣፍሪቃን ጊንን ኣብ ተመሳሳሊ ሰዓት ኣብ ኦርላንዶ ኣምስተል ኣሪና ደቡብ ኣፍሪቃን ቀዳማይ ናይ ምድብ ፀወተን ኣካይደን ደቡብ ኣፍሪቃ ኣብ መሳለል ፊፋ መበል 54 ጊኒ ድማ መበል 81 ተርታ ዝስርዓ ሃገራውያን ጋንታታት እየን ኣብ ዋንጫ ዓለም 2026 ካብ ምድብ ሓሊፋ ዝነበረ ደቡብ ኣፍሪቃ ቅድሚ ዕረፍቲ ካብ ኦኮን ብዘቕፅረታ ሸቶ ንዕረፍቲ ሓደ ባዶ መሪሓ ውፅያ ድሕሪ ዕረፍቲ ጊኒ ኣብ መበል 69 ደቂቕ ሲሰ ብዘቕፅራ ሸቶ ተመዓርያ ይኹን ግን ኣብ ሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋት ዝነበረ ደቡብ ኣፍሪቃ ኣብ መበል 77 ደቂቕ ካቢኒ ብዘመዝገባላ ሸቶ ኣብ ልዕሊ ጊኒ 2-1 ተዓዊታ ደቡብ ኣፍሪቃ ንምድብ 4 ብምሉእ 3 ነጥብን ሓደ ፀብለልታ ሸቶን ክትመርሖን ከላ ኤርትራ ብሓንቲ ነጥቢ ትኽተላ ኬንያ እውን ምስ ኤርትራ ብተመሳሳሊ ሓንቲ ነጥቢ ሳልሰይቲ ጊኒ ብባዶ ነጥቢ ራብዓይ ደረጃ ሒዛላ ኣባል ናይ ዝምድብ ኬንያ ዝቕፅል ዓመት ኣብ ዝካየድ ዋንጫ ኣፍሪቃ ሓንቲ ካብ የንጋሪጥ ሃገር ብምዃና ብቐጥታ ናብቲ ውርድር ክትሓልፍ ምዃና ዝፍለጥ ኮይኑ ዝተረፋ 3 ሃገራት ናይ ዝምድብ ደቡብ ኣፍሪቃ ኤርትራን ጊንን ንሓንቲ ደረጃየን ክፃወታ ኤርትራውያን ኣትለታት ኦሎምፒካዊ ዳዊት ሰዓረን ዓብለሎም ከሰተን ትማሊ ሰንበት ኣብ በበይኒ ውርድራት ቀዳማይ ደረጃ ብምሓዝ ተሸለምቲ ወርቅ መዳልያ ኮይኖም ኣብ ዴንማርክ ድሕሪ ዝካየዶ ማራቶን ሻምፒዮን ዓለም ናይ ፅርግያ ናብ ቻይና ብምጉዓዝ ኣብ ታይዋን ማራቶን ዝተሳተፈ ኤርትራዊ ኣትለት ክለብ ደንደን ዓብለሎም ከሰተ ቀዳማይ ደረጃ ብምሓዝ ተሸላሚ ወርቅ መዳልያ ኮይኑ ኣብዚ ናይ ወርቂ መለክዕ ዘለዎ ውርድር ኣትለት ዓብለሎም ከሰተ ነቲ ርሕቐት ብ2 ሰዓትን 10 ደቂቕን 11 ካልኢትን ብምዝዛሚ ቀዳማይ ኮይኑ ተዓዊቱ ኬንያዊ ኣትለት በርናል ኪፕሮሪ ካብ ዓብለሎም ከሰተ ብ2 ካልኢታት ድሕሩ ካልኣይ ደረጃ ክሕዝ እንከሎ ኢትዮጵያዊ ኣትለት ተፈረ ኣዲሱ ድማ ካብ ዓብለሎም ብ8 ካልኢታት ድሕሩ ተሸላሚ ንሓስ መዳልያ ኮይኑ ዓብለሎም ከሰተ ኣብ መፈለምታ ናይዚ ዓመት ኣብ ከተማ ምፅዋዕ ኣብ ዝተካየደ ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ደረጃ ሒዙ ዝነበረ ኣትለት እዩ እዚ ከምዚ ኢሉ እንከሎ ዝሓለፈ ሰሙን ኣብ ዴንማርክ ኣብ 5 ኪሎ ሜትር ናይ ፅርግያ ውድድር ታሪክ ዝሰርሐ ኦሎምፒካዊ ኣትሌት ዳዊት ሳዕረ ትማለ ሰንበት ኣብ ሲሲል ዓዲ ጥልያን ንዝኽሪ ፐፕ ጌኮም ኣብ ዝተኻየደ ናይ 10 ኪሎ ሜትር ውድድር ነቲ ርሕቐት ብ29 ደቂቕን 8 ካሊትን ብምዛም ቀዳማይ ኮይኑ ተዓዊቱ። ሃገራዊት ጋንታ ቅድም ብሽክለታ ኤርትራ ብ3 ተቐዳደምቲ ቢንያም ግርማይ፣ መርሃዊ ቅዱስን ሄኖክ ሙሉ ብርሃንን ዝተኻፈለቶ ናይ ፅርግያ ውድድር ሻምፒዮን ቅድድም ብሽክለታ ዓለም ትማሊ ሰንበት ካብ ትፅቢት ወፃኢ ብዓወት ኣሜሪካዊ ብራንዶን ማክናልቲ ተዛዚሙ።
1: ኣፍ ቀር ቅድድም ብሽክለታ ዓለም ብሃንቆታ ክፅብት ፀንሐ ሻምፒዮን ቅድድም ብሽክለታ ዓለም ናይ ፅርግያ ውድድር ትማሊ ሰንበት 27 መስከረም ኣብ ከተማ ሞንትሪያል ካናዳ ተኻይዱ። ኣብዛ ሃገራዊት ጋንታ ቅድድም ብሽክለታ ኤርትራ ንብሉፃ ተቀዳደምቲ ናትናኤል ተስፋ ፅዮንን ኦሎምፒካዊ ኣማኒኤል ገብረ እግዚኣብሔርን ብናይ ቪዛ ፀገማ ካብ ዝውድድር ከሲራ በቶም ኣብ ወርሉ ቱር ሰፊሕ ተመክሮ ዘለዎም 3 ተቀዳደምቲ ኦሎምፒካውያን መርሃዊ ቅዱስን ቢንያም ግርማይን ከምኡ ውን ሄኖክ ሙሉ ብርሃን ኣብዚ 273 ኪሎ ሜትር ዝርሕቀት ውድድር ዝሓሸ ደረጃ ንምምዝጋብ ካብ መበገሲ ሕንፃ ፅንቕ ኢላ። ኤርትራውያን ተቀዳደምቲ ቢንያም ግርማይን ሄኖክ ሙሉ ብርሃንን ምስ ካልኦት 15 ተቀዳደምቲ ብምዃን ኣቐዲማ ካብ ዓባይ ጉጅለ ቁሪፃ ምዝኸረት ጉጅለ ድሕሪ ምውፃእ ንልዕሊ 100 ኪሎ ሜትር ምዛ ጉጅለ ድሕሪ ምጉዓዝ ቀዲሙ ቢንያም ግርማይ ድሕሩ ድማ ሄኖክ ሙሉ ብርሃን ዝነበረወን ጉጅለታት በታ ንሱምያ ተቀዳድምትን ኣብዚ ግዜ ኣብ ጥር ዝቅመኖም ዝርከቡን ዓጢቃ ዝነበረት ዓባይ ጉጅለ ተዋሒጦም። ብቢንያም ግርማይን ሄኖክ ሙሉ ብርሃንን ዝተኻየደ መጥቃዕቲ ኣብ ትፈለማ ከም ሓደ ብሉፅ ስጉምቲ ዝውሰድ እኳ እንትኾነ ፀወታ ጌና ኣብ ምጅማሩ ብምንባሩ በትኻል ወገን ድማ ኣብ ተክልቲኦም ዝነበርዋ ጉጅለ ንስእል እንተዘይኮይኑ ንነዊሕ ኪሎ ሜትር ክዝውሩን ከብርዮን ዝኽእሉ ተቀዳደምቲ ብዘይምንባሮም ዝወሰድዎ ስጉምቲ ጌጋ ከም ዝነበረ ክድምደም ይከኣል። ብውሕዱ ኣብታ ጉጅለ ከም ማቲዩ ቫንደርፖል፣ ሬሚኮ ኤቨኖፐል፣ ቶምፒድ ኮክን ካልኦትን እንተዝህልዋ ነይሮም ምስሉ ብቕዓትን ቁመና ናይዞም ተፃወቲ እታ ጉጅለ ክሳብ መወዳእታ ብሓባር ናይ ምጉዓዝ ዕድል ክህልዋ ስለ ዝኽእል። ናብ ፀወታ ምስ እንምለስ ድሕሪ ምትሓዝ ኣብ ቅድሚት ዝወዓሉ ተቀዳደምቲ ዓባይ ጉጅለ ኣብ ዝተፈላለያ ጉጅለታት እናተመቃቐለት ድሕሪ ምጉዓዝ ፀወታ ንኽዛዘም 33 ኪሎ ሜትር ምስተረፎ ካብተን ኣብ ቅድሚት ዝነበራ ጉጅለታት ቆሪፁ ዝኸደ ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንውድድሩ ብ6 ሰዓትን 17 ደቂቕን 4 ካሊትን ብምዛም ሻምፒዮን ዓለም 2026 ብምዃን ተዓዊቱ። ብ13 ካሊታት ድሕራ ካብ ዝመፀት ጉጅለ ኣውስትራልያዊ ሚካኤል ማቲውስ ካልኣይ፣ ሆላንዳዊ ማቲዩ ቫንደርፖል ሳልሳይ፣ ኣሜሪካዊ ኩንሲ ሞኑስ ራብዓይ፣ ሜክሲካዊ ኢሳቅ ደልተሮ ሓምሻይ፣ ዴንማርካዊ ማድስ ፔደርሰን ሻድሻይ፣ ብሪጣንያዊ ቶማስ ፒድኮክ ሻውዓይ፣ ኣሜሪካዊ ማቲዮ ጆርጊንሰን ሻምናይ፣ ኢጣልያዊ ጁልዮ ቺኮነታሽ ዓይ፣ ኣየርላንዳዊ በንሄል ድማ ዓስራይ ተርታሒዞም ውድድሮም ዛዚሞም። ኣብዚ ውድድር ንኤርትራ ካብ ዝወከሉ ቢንያም ግርማይ፣ መርሃዊ ቅዱስን ሄኖክ ሙሉ ብርሃንን ፀወቱ ዝወደ ተቃዳማ የልቦን። ሻምፒዮን ዓለም ብራንዶን ማክናልቲ መበል 23 ዓወቱ ሰኒዱ። መበል 74 ተቃዳማይ ዕውት ሻምፒዮን ዓለም ክኸውን ዝበቕዐ ብራንዶን ማክናልቲ ዘውዲ ሻምፒዮን ዓለም ክደፍእ ዝኽኣለ ሳልሳይ ተቃዳማይ ዩናይትድ ኣራብያን ኤምሬትስ ኮይኑ ቅድሚ ሕጂ ኢጣልያዊ ኣሌሳንድሮ ባላን ስሎቬንያዊ ታደይ ፖጋቻን ብማልያ ዛ ጋንታ ሻምፒዮን ዓለም ኮይኖም ዝፈልጡ ተቃደምቲ እዮም። በዚ መሰረት ብራንዶን ማክናልቲ ንዝመፅእ 12 ኣዋርሕ ነታ ንዝሓለፉ 2 ዓመታት ብወዲ ጋንቱ ታደይ ፖጋቻ

ትውደእ ዝነበረት ቀስተ ደበናዊት ማልያ ሻምፒዮን ዓለም ተኸዲኑ ውድድራቱ ከካይድ እዩ ናይ መወዳእታ ዓወት ኣሜሪካ ኣብ ሻምፒዮን ቅድድም ብሽክለት ዓለም ቅድሚ 33 ዓመታት ኣብ 93 ብላንስ ኣርምስትሮንግ ዝተጓናፀፈቶ ዓወት እዩ ክረምታዊ ውርድራት ግራስሩት ህፃናት ዞባ ማእከል ቀዳም ኣብ ስታድዩም ኣስመራ ብወግዒ ተዛዚሙ ሮቤል ገብረ መስቀል ዘዳለዎ ሰፊሕ ፀብጻብ ቀፂሉ ክቐርብ እዩ

ኣብ ትሕቲ ጨንፈር ስፖርት ዞባ ማእከልን መሻርክቱን ፌደሬሽናትን ተወዲቡ ዓመት መፅእ ዝካየድ ውድድር ግራስሩት ህፃናት ብቐዳም ኣብ ሰዓታት ንጎ ኣብ ስታድዮም ኣስመራ መጋረጃ ዓፅዩ ኣብቲ ኮሚሽነር ኮሚሽን ባህልን ስፖርትን ኣምባሳደር ዘመለ ተኽለን ኣካየዲ ስራሕ ዞባ ማእከል ኣቶ ዘርኢ ተወልደ ብርሃንን ላዕለዎት ሓለፍቲ ትካላትን ሚኒስትርታትን ዕዱማት ኣጋይሽን ወለድን ኣብ ዝተረኽብሉ ናይ መዛዘሚ ስነ ስርዓት ብልዑል ድምቀት ተኸይዱ እቲ ብምርኢት ሰልፊ ጋንታታት ዝጀመረ ግራስሩት ንዕቤት ስፖርት ብዝብል ቴማ ንኣስታት ክልተ ወርሒ ኣብ ዝተኻየድ ውድድር ኩዕሶ እግሪ ቅድም ብሽክሌታ ኣትሌቲክስ ኩዕሶ መርበብ ብክልትዩ ፀወታ ተሳትፎ ነይሩ ኣብቲ መዓልቲ ናይ ደቂ ተባዕትዮ ኩዕሶ እግሪ ኣብ ክሊ ዕድመ 15 ዝርከቡ ፓራዲዞ ምስ ኣባሻውል ገጢመን እዘን ጋንታታት ዝሑል ፀወታ ብምርኣይ ብዘይዝኾነ ሽቶ ንዕረፍቲ ባዶ ባዶ ወፅን ድሕሪ ዕረፍቲ ፓራዲዞ ኣብ መበል 45 ደቂቅ ካብ ፍፁም ተክየ ክትመርሕ ተረእያ ድሕራ ደሓን ዝኾነ ምንቅስቃስ ዘርአት ኣባሻውል ብመንገዲ ናይ ክንፊ ኣጥቅዓ ብሩክ ሚኬል ኣቢላ ሽቶ ብምቁፃር ክትመዓረረ ክኣለት ብድሕርዚ ምዱብ ግዜ ሓደ ብሓደ ብምዝዛሙ ጋንታታት ንፍፁም ቅላዕ ኣምሪሕን ፓራዲዞ ድማ 4-2 ብዝኾነ ውፅኢት ብምዕዋት ጎብለል ናይ ዝውድር ክትከውን እንከላ ካልይቲ ኣባሻውል ሳልሰይቲ ማይ ተመናይ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ክሊ ዕድመ ቀዳመይቲ ጎዳይፍ ካልይቲ 4 ስመራ ሳልሰይቲ ማይ ተመናይ ኣብ ክሊ ዕድመ 13 ደቂ ተባዕትዮ ቀዳመይቲ ማይ ተመናይ ካልይቲ ጎዳይፍ ሳልሰይቲ ገዛማንዳ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ክሊ ዕድመ ቀዳመይቲ ሰንበል ካልይቲ ጎዳይፍ ሳልሰይቲ ቲራቨሎ ኣብ ክሊ ዕድመ 17 ናይ ደቂ ተባዕትዮ ቀዳመይቲ ማይ ተመናይ ካልይቲ ፓራዲዞ ሳልሰይቲ ኣኽርያ ኣብ ተመሳሳሊ ክሊ ዕድመ ደቂ ኣንስትዮ ቀዳመይቲ ገጀረት ካልይቲ ፀፀራት ሳልሰይቲ ፓራዲዞ ኣብ ቅድም ብሽክሌታ ክሊ ዕድመ 12-13 ደቂ ተባዕትዮ ዕውታት ዝኾኑ ቀዳማይ ናትናኤል ስቴፋኖስ ገጀረት ካልኣይ ናኡድ ብርሃነ በሪኽ ሳልሳይ ዩኤል ሓየሎም በሪኽ ብጋንታ ንኡዘባ በሪኽ ቀዳመይቲ ካልአይቲ ንኡዘባ ገጀረት ሳልሰይቲ ንኡዘባ ጎዳይፍ ኣብ ክሊ ዕድመ 14-15 ደቂ ተባዕትዮ ቀዳማይ እሰይ ዓንደ ማርያም ሰንበል ካልኣይ ስምኦን ገብረ ማርያም ጋለንፍሒ ሳልሳይ ዩኤል ዮሴፍ ገጀረት ብጋንታ ቀዳመይቲ ንኡዘባ ሰንበል ካልአይቲ ጋለንፍሒ ሳልሰይቲ ገጀረት ኣብ ክሊ ዕድመ 16-17 ደቂ ተባዕትዮ ቀዳማይ ሱራፌል ተስፋ ማርያም ጎዳይፍ ካልኣይ ናሆም ነጋሽ ኣኽርያ ሳልሳይ ኣቤል ኪዳነ ጎዳይፍ ብጋንታ ቀዳመይቲ ንኡዘባ ጎዳይፍ ካልአይቲ ንኡዘባ ኣኽርያ ሳልሰይቲ ንኡዘባ ገዛማንዳ ኣብ ናይ ደቂ ኣንስትዮ ቀዳመይቲ ዲና ዮናስ ንኡዘባ ጋለንፍሒ ካልአይቲ ፍርቱና ኣብርሃም ንኡዘባ በሪኽ ሳልሰይቲ ዲቮራ ሰመረ ንኡዘባ ጋለንፍሒ ብጋንታ ናይ ደቂ ኣንስትዮ ቀዳመይቲ ንኡዘባ ጋለንፍሒ ካልአይቲ በሪኽ ሳልሰይቲ ኣኽርያ ብሓፈሻ ጎብለል ናይ ቅድም ብሽክሌታ ንኡዘባ ጋለንፍሒ ኮይና ተሸሊማ ኣብ ኩዕሶ ምርበብ ኣብ ክሊ ዕድመ 14-15 ናይ ደቂ ኣንስትዮ ዕውታት ዝኾና ጋንታታት ቀዳመይቲ ኣባሻውል ካልአይቲ ጎዳይፍ ሳልሰይቲ በሪኽ ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ዕውታት ዝኾኑ ጋንታታት ቀዳመይቲ ንኡዘባ ጋለንፍሒ ካልአይቲ ንኡዘባ ጎዳይፍ ሳልሰይቲ ኣኽርያ ኣብ ክሊ ዕድመ 16-17 ደቂ ኣንስትዮ ዕውታት ዝኾና ቀዳመይቲ ዕዳጋ ሓሙስ ካልአይቲ 4 ስመራ ሳልሰይቲ ጎዳይፍ ኣብ ተመሳሳሊ ክሊ ዕድመ ደቂ ተባዕትዮ ቀዳመይቲ ዕዳጋ ሓሙስ ካልአይቲ ጋለንፍሒ ሳልሰይቲ ማይ ተመናይ ብሓፈሻ ጎብለል ናይ ዝውድር ኣብ ኩዕሶ መርበብ ንኡዘባ ዕዳጋ ሓሙስ ኮይና ኣብ ናይ ኣትሌቲክስ ኣብ ክሊ ዕድመ 12-13 ደቂ ተባዕትዮ ናይ 50 ሜትሮ ርሕቀት ቀዳማይ ዮሳብ ክፍሎም ጋለንፍሒ ካልኣይ ናኤል ኣማኑኤል ቲራቨሎ ሳልሳይ ካሌብ ኢሳያስ 4 ስመራ ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ኣንስትዮ ናይ 50 ሜትሮ ርሕቀት ዕውታት ዝኾና ቀዳመይቲ ሚሊዮን ሚካኤል በሪኽ ካልአይቲ ኣርሴማ ረዘነ በሪኽ ሳልሰይቲ ደሊና ዮሃንስ ዕዳጋ ሓሙስ ኣብ ክሊ ዕድመ 12-13 ደቂ ተባዕትዮ ናይ 400 ሜትሮ ርሕቀት ቀዳማይ ሱራፌል ምሕረታብ ኣኽርያ ካልኣይ ህያብ ጌታሁን ኣኽርያ ሳልሳይ ሰሎሞን ዳዊት ጎዳይፍ ኣብ ተመሳሳሊ ክሊ ዕድመ ደቂ ኣንስትዮ ናይ 400 ሜትሮ ዕውታት ዝኾና ቀዳመይቲ ሆሳእና ተስፋ ኣለም በሪኽ ካልአይቲ ፍትሓዊት ገብረ ብርሃን ኣኽርያ ሳልሰይቲ ሚሊዮን ሚካኤል በሪኽ

0: ኣብ ክልላ ዕድመ 14-15 ደቂ ተባዕትዮ ናይ 200 ሜትሮ ዕውታት ዝኾኑ ቀዳማይ ዮሴፍ ቢንያም ገጀረት ካልኣይ ያፌት ቢንያም ዕዳጋ ሓሙስ ሳልሳይ ላሜክ ኣብርሃም ሰንበል ኣብ ክልላ ዕድመ 12-13 ደቂ ተባዕትዮ ናይ 400 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ሱራፌኤል ምሕረታብ ኣኽርያ ካልኣይ ህያብ ጌታሆን ኣኽርያ ሳልሳይ ሰሎሞን ዳዊት ጎዳይፍ ኣብ ተመሳሳሊ ክልላ ዕድመ ደቂ ኣንስትዮ ናይ 400 ሜትሮ ርሕቀት ዕውታት ዝኾና ቀዳመይቲ ሆሳኣና ተስፋለም በሪኽ ካልኣይቲ ፍትሓዊት ገብረብርሃን ኣኽርያ ሳልሰይቲ ሚሎን ሚካኤል በሪኽ ኣብ ክልላ ዕድመ 14-15 ደቂ ተባዕትዮ ናይ 200 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ዮሴፍ ቢንያም ገጀረት ካልኣይ ያፌት ቢንያም ዕዳጋ ሓሙስ ሳልሳይ ላሜክ ኣብርሃም ሰንበል ኣብ ተመሳሳሊ ክልላ ዕድመ ደቂ ኣንስትዮ ናይ 200 ሜትሮ ርሕቀት ዕውታት ዝኾና ቀዳመይቲ ሉልያ ተወለ በሪኽ ካልኣይቲ ኤልዳና ሳሙኤል ኣባሻውል ሳልሰይቲ ነሄር ፀሃየ ፀፀራት ኣብ ክልላ ዕድመ 14-15 ደቂ ተባዕትዮ ናይ 800 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ዮናታን ፊሊሞን ጎዳይፍ ካልኣይ ማትያስ ፀሃየ ገጀረት ሳልሳይ እሰይ ወላብ ጎዳይፍ ኣብ ተመሳሳሊ ክልላ ዕድመ ደቂ ኣንስትዮ ናይ 800 ሜትሮ ርሕቀት ዕውታት ዝኾና ቀዳመይቲ ሄርሜላ ሙሴ ካልኣይቲ ሚርያም ኪዳነ ሳልሰይቲ ዕምበባ እስቲፋኖስ ኣብ ክልላ ዕድመ 16-17 ደቂ ተባዕትዮ ናይ 1500 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ሄኖስ ቢንያም በሪኽ ካልኣይ እሰይ ተስፋኣለም በሪኽ ሳልሳይ ሃብተማርያም ብርሃነ ኣባሻውል ኣብ ተመሳሳሊ ክልላ ዕድመ ደቂ ኣንስትዮ ናይ 1500 ሜትሮ ርሕቀት ዕውታት ዝኾና ቀዳመይቲ ኣብረት ብርሃነ በሪኽ ካልኣይቲ ሄራን ፍጹም በሪኽ ሳልሰይቲ ቤትኤል ዘካርያስ ሰረጃቃ ኣብ ናይ ዝላ ደቂ ተባዕትዮ ኣብ ክልላ ዕድመ 16-17 ዕውታት ዝኾኑ ቀዳማይ ሙባርክ ኣሕመድ ጋላነፍሒ ካልኣይ ሴም ብርሃነ ጎዳይ ሳልሳይ ሰናይ ይከኣሎ በሪኽ ኣብ ናይ ዝላ ደቂ ኣንስትዮ ኣብ ተመሳሳሊ ክልላ ዕድመ ዕውታት ዝኾና ቀዳመይቲ ሸገይ ዜናዊ በሪኽ ካልኣይቲ ትእማር ጎለ ሚካኤል በሪኽ ሳልሰይቲ ሉልያ ሓጎስ በሪኽ ብሓፈሻ ጎብለል ናይ ኣትሌቲክስ ንእዞባ በሪኽ ኮይና ተሸላሚት ኮይና እዚ ከምዚ ኢሉ እንከሎ ኣብቲ ኣጋጣሚ ኣብ ወርሒ ጥቅምቲ ጀሚሩ ኣብ ወርሒ ሕዳር 2026 ኣብ ሃገረ ሰነጋል ከተማ ዳካር ዝካየድ ፀወታታት ኦሎምፒክ መንእሰያት ኤርትራ ኣብዚ ውድድር ንምስታፋ ምድለዋታ ኣፀፊያ ኣብ እትርከበሉ ብዓውዲ ኣትሌቲክስ ኣትሌታት ካናሪ ተክለማርያምን ሳሙኤል ንጉሰን ክኾኑ እንከለዉ ኣብ ቅድም ብሽክሌታ ድማ ብተቀዳደምቲ ሲራክ በረኸትን ኤልያና ተክለማርያም ክትሳተፍ ምዃና ኣብ ዝተረጋገጸሉ ናይ ሽግ ምውላዕ ስነስርዓት ተኸይዱ ሃገራዊት ጋንታ ኦሎምፒክ መንእሰያት ኤርትራ ኣብ ዝሓለፈ ዓመት ወርሒ ታሕሳስ 2025 ኣብ ከተማ ልዋንዳ ኣብ ዝተካየደ ሱታፍያ ብኣትሌታታ ብሉፅ ዝኾነ ውፅኢት ኣምፅያ ምንባራ ይዝከር ክቡራት ተዓዘብትና ኣብ መወዳእታ ምስ ኣካየቲ መደብ ዘካየድኒ ዕላላሎ ናብ ከብለኩም
1: መጀመርታ ነቲ ተዋሃበን ዕድ እንዳመስጎንኩ እዚ ናይ ክረምታዊ ውድድር ናይ ግራስሩት ዓመታዊ ዝካየድ መደብ ኮይኑ ብሙሉእ ሓላፍነት ናይ ጨንፈር ስፖርት ዞባ ማእከል እዩ ካየድ ፀኒሑ ንመጀመርታ ግዜ ሙሉእ ሓላፍነት ነቲ ፌደሬሽናት ንኩለን ኣብ ኩሉ ዓውድታት ማለት እዩ ኣባና ግን ብመደብ ነቲ ፌደሬሽን ኩዕሶ እግሪ ዞባ ማእከል ንሱ ንኸመርሖ እዩ ተወሲኑ በቲ ውሳኔ መሰረት እቲ ውድድራት ብዕለት 27 ወርሒ 7/2026 ኣብ 4 ሜዳታት ማለት ቤት ትምህርቲ ካልኣይ ደረጃ ባርካ ቤት ትምህርቲ ካልኣይ ደረጃ ቀይሕ ባሕሪ ቤት ትምህርቲ ካልኣይ ደረጃ ኣስመር ሓፈሻዊ ከምኡ ድማ ኣብ ማዓስከር ደንደን ኣብ 4 ሜዳ ዕጫተ ገይሩ ነፍሲ ወከፍ ንሳን ዞባታት 16 እን ኣብ ነፍሲ ወከፍ ሜዳ ኣብ 4 ምድብ ተሰሪዐን ብክልቲ ፆታ ከም ዝካየድ ተገይሩ ኣብዚ ኣብዝሓለፈ ኣብዚ ፀብፃብ ክጥቀስ ከም ዝፀንሐ ኣብ ናይ ደቂ ተባዕትዮ ብምልኣት 16 ብምሉእ ጋንታ ብምሉእ ቁፅሪ ክሳተፋ ከሎ ኣብ ናይ ደቂ ኣንስትዮ ግን ኣዝዩ ቁሩብ ካብቲ ናይ ዝሓለፈ ዓመት እውን ደሰክፍ ተሪኦ ዘጋጠመ መደብ እዩ ነይሩ እቲ መደብ ብጅሮኒ ብናይ ክልተ እግሪ ግጥም ኣካይዶም ሽዑ ኣብ ፍርቂ ፍፃሜ ርዑ ፍፃሜ ፍርቂ ፍፃሜ እናበለ ኣብዚ ናይ ሎም መዓንቲ ናይ ፍፃሜ ደረጃ ኩሉ ውድድራት ተካይዱ እዩ ናይ መዛዘሚ ናይ ትሕቲ 15 ፕራዲዞ ምምሕዳር ንእዞባ ፕራዲዞ ምስ ምምሕዳር ንእዞባ ኣባሻውል ናይ ትሕቲ 15 ዓመት ይፃወት ኣለዋ ማለት እዩ ኣብቲ ናይ ክልል ዕድመ ተራርእናዮ ኣብ ሰለስተ ካተጎሪ እዩ ዘለዎ ሰለስተ ደረጃታት ትሕቲ 13 ብክልቲ ፆታ ትሕቲ 15 ብክልቲ ፆታ ትሕቲ 17 ዓመት ብክልቲ ፆታ ንፍሰ ወከፍ ንእዞባ ሰለስተ ጋንታ ናይ ደቂ ተባዕትዮ ሰለስተ ጋንታ ናይ ደቂ ኣንስትዮ ክትቅረብያ ተሓቢሩዋት መደብ እዚኦም ቆልዑ እዚኦም ካበይ እንተመሪፆም ንዝብልካ ካብቲ ናይ ዓመታዊ ዝካየድ ኣስታት 11 ዓመቱ ይሕሊፉ ዘሎ ናይ ግራስሩት መደብ ዓመታዊ ካብኡ ክምመይ ዝፀንሑ ሞ ኣብ ቀዳም ሰንበት ዝወስዱ ልምምድ እቶም ታለንት ዘለዎም ተባሂሎም በብዕድሚኦም ተመሪፆም እዮም መፂኦም ኣብዚ ናይ 16 ንሳ ዝባታት ናይ ግራስሩት መደብ ኣለዎን ኣስታት ነፍሲ ወከፈን ናይ 250 ቁፅሪ ዝሕዝ ኣለዎም እንተኾነ ግን ኣብቲ ናይ ተሳትፎ ተራርእናዮ ኮይና ግን ኣብ ደቂ ተባዕትዮ ዝሰክፈ ይኮ ናይ ደቂ ኣንስትዮ ግን ገለ ምሕባራት ንምጥቃስ ንኣብነት ንእዞባ ገጀረት ንእዞባ ማእኸል ከተማ ከምኡ ድማ ንእዞባ ዕዳጋ ሓሙስ ኣብ ናይ ደቂ ኣንስትዮ ሓንቲ ጋንታ ጥራይ ሒዘን መፅአን ነቲ ቁፅሪ ኣዝዩ ኣትሒትዎ ማለት እዩ ብክልተ ጋንታ ክልተ ጋንታ ቀኒሰን ካብዚ ፍልይ ዝበለ ካብተን ከባቢታት ከዓ ክምዝገና ዝግብአን ብምሉእ ደሳተፋ ከዓ ንእዞባ በሪኽ ንእዞባ ጎዳይፍ ንእዞባ ኣኽርያ ከምኡ ድማ ንእዞባ ራብዒትላ

0: ዞባ ፓራዲዞ ኣኽርያ በሪኽ ፓራዲዞ እዚን ኣርባዕትኤን ብምሉእ ደሳተፋ ንሳዝባ ትኾና ኣለዋ ካብቴን ከባቢታት ዘለዋ ካብ ሰረጀቓ ለው ዓመት ትስፉቱ ኮይና ሓንቲ ጋንታ ናይ ደቂ ኣንስትዮ ጥራሕ ቀኒሶም ኣብዚ ኣሰካፊ ዝገብሮ ኣብቲ ፀብፃ ከም ዘቐረበው ናይ ዞባ ሰረጀቓ ቁሩ ኣሰካፊ ይገብሮ ደቂ ኣንስትዮ ወላ ሓንቲ ተሳተፉን ሓፈሻዊ ናይቲ ስእሊ ከምዚ ይመስል ማለት እዩ። ብዙሕ ለውጥታት ኣለዎ ሞያውያን ኮሚሽነራት ኣብ መዳድባ ጀሚርካ ማለት ፌደሬሽን ሙሉ ሙሉ ሓላፍነት ዝተሰከመሉ ኣብ መዳድባ ናይ ድያኑ ኣብ መዳድባ ናይ ኮሚሽነራት ብቆንዶ ከኣተ ንኡሳን ዝባታት እውን ኣብቲ ዘሎ ናይ ተሃዋህ ናይ ኩዕሶ እግሪ ተነቃቂሐን የመፅን ካብተ ዝሓለፈ ብዙሕ ብልጫታት ነይርዎ ኣብ መደብ ኣወፃፃ ዕጫ እቲ ካላንደራ ስሩዕ ስለ ዝነበረ ኩለን ንኡሳን ዝባታት እውን ተነቃቂሐን በቲ መደበንን ክኸዳ ፈቲነን እቲ ቁፅሪ ናይ ደቂ ኣንስትዮ ከምዚ ክትቀፀንሕ ተዘይኮይኑ ኩሉ ውድድሩ ዓይነቱ ኣገባቡ እቲ ኣብኡ ዘርእይዎ ብልጫ ተዋዳርነት መንፈስን ኣዝዩ ዝምስገን ነይሩ ነይሩ ክበሃል ከዓ ናይ ሎም ዓመት ማለት እዩ። ኣብ መወዳእታ ኣነ ለውባዋ ዘለኒ ንኣመሓደርቲ ናይ ንሳን ዞባታት ንመሻርክቲ ንኩሎም ዝምልከቶም ነዞም ህፃናት ብፍላይ ድማ ኣብ ናይ ደቂ ኣንስትዮ ጎስጓስ ምትብባዕ ንዕን ክስሕበን ዝኽእል ዓመት ሙሉእ ዝኸይድ መደብ ስለ ዝኾነ ስፖርት ከዓኒ ጉልበት ዝሓትት ግዜ ዝሓትት ፃዕሪ ዝሓትት ስለ ዝኾነ ካብ ወለዲ ካብ ምስዳት ጀሚርካ ማለት እዩ። ኣብ ማሓደርቲ ኣብኡ ኣተኪሎም ክሰርሑ ኣሰልጠንቲ ናይ ግራስሩት ድማ ተነቃቂሖም ከም ብሓድሽ መንፈስ ነቲ ዓብ መደብ እዚ ናይ ግራስሩት ኣብ ዞባና ዘሎ ኣርኣያነ ኩሉ ዞባውያን ፌደሬሽን ንዞባውያን ኣብ ዞባና ዝርከባ ምሕዳራ ንክኸውን ተጊሆም ንክሰርሐ ሓደራ ዝብል ነዊሕ ዓመት ፅዒሮም ደኺሞምሉ እዮም። ግን ክተተባቢዖም ከም ብሓድሽ ሓድሽ ሓይሊ ክብገሱ ሓደራ ብሎም ማለት እዩ።
1: መጀመርያ ነዞም ኣብዚ ካብ ሓምለ ስጋዕ እዚ ሕጂ ወርሒ መስከረም ክሳተፉ ንዝፀንሑ ህፃናት ደቅና መንእሰያት ንኩሎም ብሓፈሻ ብፍላይ ከዓ ነቶም ዕዉታት ኳዕ ኣብዚ ኣብ ከዕ ቁምቋዕ መጎሶኩም ክብሎም ይደሊ። ከምቲ ኣብቲ ቴማ ተጠቂሱ ዘሎ ግራስሩትስ ንዕቤት ስፖርት ዝብል እዚ መደብ ናይ ክረምቲ ነዞም ህፃናት ደቅና ናይ ባሓቂ ብዙሕ ጥቕምታት እዩ ዘለዎ። ሓደ ካብኡ ምናልባት እቲ ግዜ ናይ ትምህርቲ ግዜ ኣብ ዕረፍትዮም ዘለዎ ኣብ ካልእ ቦታ ኣብ ደይሊ ቦታ ካብ ድውዕሉ ሓደ ኣብኡ ክሰተፉ ከለዉ እቲ ዝዓበየ መልእኽቲ እዩ። ማዕረ ማዕሪኡ ከዓኒ እዞም ቆልዑ እዚኦም እዞም ህፃናት እዚኣቶም ኣብዚ ውድድር ዝፀኒሖም ከም መሰጋገሪ ናብተን ካልኦት ዲቪዥናት ንበለን ፌደሬሽናት ናብኡ ከም መሰጋገሪ ብሪጅ ስለ ዝኾነ ናይ ብሓቂ ኣዝዩ ኣገዳሲ እዩ። ንሕና ከም ፌደሬሽን እቲ ስራሕ ምስ ተዋሃበና ኣብ ኣርባዕተ ካታጎሪ ወይ ብክሊ ዕድመ እዮም ተመዲቦም እቲ ውድድር ኣካይዶሞ ኣዝዩ ፅቡቅ ሓያል ዝኾነ ውድድራት እዮም ኣርኦምና። ካብዚኦም ናይ ባሓቂ ኣብቲ ፌደሬሽን ፅባሕ ንጎ ንሪኦም ቆልዑት ከም ዘለዉ ዋላ ሓንቲ ዘጠራጥር ነገር የለን። እቲ ውድድራት ግን ብሓፈሽ ክትሪኦ ከለካ ኣዝዩ ፅቡቅ ውድድር ይካየድ ከም ዝነበረ ኢና ብወገና ገምጊምና እዮ እጂ ዋላ ኣብቲ ፀብፃብ ክንሰምዖ ከም ዝፀናሕና ምናልባት እቲ ቁፅሪ ካብቲ ዝሓለፈ ግዜ ቁርብተይ ትሕት ኢሉ ኣሎ ኢሉ ተጠቂሱ ኣሎ። ኣብ ናይ ደቂ ተባዕትዮ ብዙሕ ኣይመሰከፈናን እንዳሓን ቁፅሪ ክትብሎ ትኽእል ኢኻ። ኢንፋክት እቲ ምዕርይነት የለን ኣብ ገሊአን ምምሕዳራት ሙሉእ ተሳታፍነት ብክልቲ ፆታ ክህሉ ከሎ ኣብ ገለ ከዓኒ ንስለ ተሳትፎ ብውሕድ ቁፅሪ ሒዘን ዝመፃ ነይረን ገለ ከዓ ከምቲ ጠቀስካዮ ዳርጋ ደየ ኣለዋ ደየ ዝሳተፋ ንኡሳን ዞባታት ኣለዋ። ናይ ባሓቂ ቁርተይ ቀይሩ ዘብለካ ከም ሰረጀቃትልካ ናይ ባሓቂ ብክልቲኡ ፆታ ኣብዚ ዘይምስታፍ ማይ ተመናይ እውን ከምኡ ኣላብ ክልተ ዘይኮነ ዘይምስታፎም ሕጂ እዚ ኣነ ክኸውን ነይርዎ ኣይብልን። እዞም ቆልዑ እዚኣቶም የለውን ኣይኮኑን ኣብቲ ንኡስ ዞባ ኣለዉ ከምተ ኣብ ካልእ ንኡሳት ዞባታት ዘሎ እዚን ክህልዉ ግድን እዩ። እቲ ስራሕ ስለዘይተሰርሐሉ ጥራሕ እዩ። እዚ ምክንያት ኢልካ ክትገልፆ እኳ እተዘይከኣልካ ኣነ ንመፃኢ ክእረም ዘሎ ወይ እዞም ቆልዑ እዚኣቶም እንድሕር ዳኣ ቆላሕታ ሂብካ ሰሪሕካሎም ኩሎም ክርከቡ ዘይክእሉ ምክንያት የለን። ስለዚ እዚ ቁፅሪ እዚ ኣነ ክተርፍ ኣይነበሮም ባህለ ብወገነይ ንመፃኢ ክእረሙ ቅዱስ ቅኒ ክቀኑ ካብተን ዝሰርሓሉ ዘለዋ ንዕን ኣሰረን ክስዕቡ ጥራሕ እየ ክላቦ ዝደሊ። ከምቲ ኣቐዲሞ ዝበልኮ ኩሉ ግዜ እዚ መደብ ናይ ክረምታዊ ውድድር ብብዙሕ ጥቕሚ ዘለዎ እቲ ኣቐዲሞ ጠቐስኮ ኣብ ካልእ ክንዲ ዝውዕሉ ዝበልኮ ብዘይካንሱካ ኣብቲ ፌደሬሽን ፅባሕ ንጎሲ ኣባና ንሪኦም ካብዚኦም ቆልዑ ኣብቲ ስሩዕ ውድድር ክህልው እዮም። ስለዚ ከም መሰጋገሪ ዕድል ዝፈጥር ስጋብ ዝኾነ እዘን ምምሕዳር ንኡሳን ዞባታት ኩለን ብዕቱብ ንክሰርሓሉ የ ክላቦ ዝደሊ ብዝተረፈ ንዕውታት ንኩሎም እንኳ ኣብ ዝብቃዐኩም ክብል ይፈቱ።
2: እዚ ናይ ሎማዓንቲ ውዒሉ ዘሎ መዛዘሚ ኣዝዩ ድሙቕ መዛዘሚ እንዲ ብዓይኒ ኩዕሶ መርበብ ክንሪኦ ከለና ከዓ ንፈለማ ኣይኮነ ተመክሮ ኣብዝሓለፈ ዓመት እውን

0: ሄዶ ነሪ ትንጥፈታት ሎም ዓመትካ ብዝበለፀ ማለት ንኡሳን ዘባታት ብዝተተፍኦ ብሓያል ተሳታፍነት ናይ ንኡሳን ዘባታት እዩ ተኻይዱ ዘሎ። ስለዚ ተመዛዘሚ ፅቡቅ እቲ ቀንዲ ምክንያት ኣብ ገለ ማለት እቲ ኩዕሶ መርበብ ብደረጃ ንኡሳን ዘባታት ንፈለም ኣዋኒ እቲ ውድድር ናይ ግራስሮት ዝካየደሎ ክረምታዊ ግራስሮት። ስለዚ እቲ ቀንዲ ዝነበረ ማሕለኻ ወይ ከም ፀገም ንሪኦ ሕፅረት ባጀት ኣብተ ንኡሳን ዘባታት ምክንያቱ እንተዳ ግራስሮት ክካየድ እንተዳ ኮይኑ ካብ መጀመርያ ባጀት ተታሒዙሉ ክፀንሐ ኣለዎ። ስለዚ ብሓያል ተሳትፎ ናይቶም ንኡሳን ዘባታት ዝተካየደ እዩ ማለት። ስለዚ ኣብ ገለገለ ንኡሳን ዘባታት ዋሕደ ተፃወቲ ነይሩ ክኸውን ይኽእል እዩ። ሕፅረት ባጀት ከምኡውን ከም በዓል ንኡስ ዘባ ሰረጃቃ እንተዳ ርኢና ናይ ትራንስፖርቴሽን ፀገም እውን ስለ ዝነበሮም ኣብይ እቲ ሕፅረታት ናይተን 6 ዘይተሳተፋ። ብሓፈሻ ግን እቲ ንመጀመርያ እዋን ደረጃ ንኡሳን ዘባታት ከምካየዱ መጠን ዕውት ነይሩ ኢልና ክንጠቕሶ ንኽእል ኢና ማለት እዩ። ክሳብ 10 ዝበፅሓ ንኡሳን ዘባታት እማ ኣብ ናይ ፈለማ እዋን ተመክሮ ናይቲ ፌደሬሽን ክካየድ ምኽኣሉ ኣዝዩ ብሉፅ ነይሩ ኢልካ ክግምገም ይከኣል እዩ ማለት እዩ። ኣብ ዝመፅእ ዓመታት ግን ካብኡ ዝሓሸ ክስርሕ ምዃኑ ኣንፈት ዝህብ ስለ ዝነበረ ዕወት ነይሩ ኢልና ምድምዳም ይከኣል እዩ። ወብሓፈሻ እቲ ንሕና ንደልዮ እንታይ እዩ ሙሉእነት ናይተን ጋንታታት እቲ ቀንዲ ዘዛርብ ምክንያቱ እቲ ግራስሮት እቲ መሰረት ኣሎ እዩ። ስለዚ ኣሰልጠንቲ እንተ ካብዚ ንላዕሊ እንተ ክሰርሑ እተ ክኢሎም ሙላት ንኡሳን ዞባታት ተሳታፍነት ገይረን ካብዚ ናይ ሎም ዓመት ዝተካየደ ፅምብል ንላዕሊ ወይ ዝተካየደ ንጥፈታት ንላዕሊ ክነካይድ ከም ንኽእል የላቦ ማለት እዩ። ስለዚ እቲ ለቦዋ ናበኒ ናብቶም ኣሰልጠንቲ ሓለፍቲ ንኡሳን ዞባታት ናይቶም ሓለፍቲ ስፖርት ማለት እዩ ካብዚ ንላዕሊ ክካየድ ስለዝኽእል እቲ ንጥፈት ማለት ካብዚ ንላዕሊ ክከይድ ስለዝኽእል ኩሎም ንኡሳን ዞባታት ዘለዉ እቶም ወከልቲ ስፖርት እተዳ ሰሪሕናሉ ነዚ ተካእቲ ስፖርታውያን ኣለውና ብሉፃት ስፖርታውያን እውን ክነፍሪ ስለንኽእል ንዕኦም ይላቦ ማለት እዩ።
1: እዚ ናይ ተካእቲ ኣትለታት ወይ ናይ ግራስሩት ውድድር ንብሎ ናይ ኣትለቲክስ ምስቲ ካልእ ዘባታት ክነናፅሮ ከለና ናይ ብሓቂ ፀጋ ከም ዘለና መጠን ክንምዝምዞ ኢና ንፍትን ከምቲ ድለ ናይ ብሓቂ ግን ንእሳን ዘባታት ይሰርሓሉ ኣለዋዶ ወለዲ ኸ ናይ ብሓቂ ኣብዚ ኣትለቲክስ ምክንያቱ ዝበዝሕ ወላዲ ኣብ ኩዕሶ እግሪ እንተዘይኮይኑ ኣብ ኣትለቲክስ ብዙሕ ከምቲ ዝድለ ንቕሓት ኣይፀንሖን ሎሚ ግን ቁሩብ እናጎስጎስና ንኸይድ ኣለና እናተመሓየሸ ከዓ ዝኸይድ ዘሎ ኮይኑ ስምዓኒ በቲ ኮይኑ በቲ ግን ናይ ብሓቂ ሃገርና ስጋብ ሕጂ ኩዕሶ እግሪ ድያ ናይ ብሓቂ ፀብለልላ ዘላ ብኣትለቲክስ ድያ ብጋለ እንተልና ኣትለቲክስ ናይ ብሓቂ ኣብዛ ናይ ትማል ንጎ ተሪእና ናይ ዓለም ቅድሚ 10 ዓመት ኣብ ናይ ግራሱ ዝነበሩ እዮም በዓል ዳዊት ሳዕረ በዓል ሳይሞን ሕጂ ብደረጃ ዓለም ወርቂ መዳልያን ብሩር መዳልያን ከምፁ ክኢሎም ዘለዎ ሕጂ ነዚ ግምት ምእታው ንኡሳን ዘባታት ብፍላይ ናይ ብሓቂ ናይ ኣትለቲክስ ደፊአን ክሰርሓሉ ኣብዚ ናይ ግራስሩት ደፊአን ክሰርሓ ከም ዘለዎን ክላቦ ይደሊ። ወለዲ ናይ ብሓቂ ድሓን ዝኾነ ኣፍልጦ መፅእ ኣሎ ግን ዝያዳ ካብዚ ንላዕሊ ከዓ ወለዲ ኣብ ኣትለቲክስ ደቆም ከሳትፉ ከም ዘለዎም ምክንያቱ እቲ ወፃኢታት ናይ ኣትለቲክስ ከዓ ስማዊ እዩ ከምቲ ናይ ብሽክለታ ናይ ካልእ ኣዝዩ ከቢድ ወፃእ ዘድልዮ ስለ ዘይኮነ ወለዲ እውን ደቆም ኣብ ኣትለቲክስ ወይ ኣብ ጉያ ከሳትፉ ከም ዘለዎም ኢና ንብል። ናይ ዓሚ ውድድር ክንሪኦ እንተ ኮይና ናይ ኣትለቲክስ ብፍላይ እቲ ተወዳዳርነት ክትሪኦ ከለካ ድሓን ነይሩ ግን ኣብ ተሳታፍነት ከምቲ ናይ ዓሚ ይኮነን ኣዝዩ ይጎዲሉ ሎም ዓመት ምክንያቱ ሓደ ተፃዋታይ ወይ ሓደ ህፃን ኣብ ኣትለቲክስ ተወዳዲሩ ኣብ ኩዕሶ እግሪ ክሳተፍ የብሉን ኣብ ኩዕሶ እግሪ ንድሕር ኣሎ ከዓ ኣብ ኣትለቲክስ ክሳተፍ የብሉን ዝብል ሕጊ ስለ ዝወፀ ኣብኡ ብኡ ቁሩብ ተሳታፍነት ሎም ዓመት ካብ ናይ ዓሚ ጉደል ኢሉ ነይሩ። ምክንያቱ እቲ ዝበልና ከዓ እዚ መምርሒ እዚ እዩ ከዓ ኣጉዲልዎ ክኸውን ዝኽእል እምበር ካልእ ፀገም ዘለዎ ኮይኑ ስማዓና ብሓፈሻ ግን ምስቲ ናይ ዓመ ክናፀር ከሎ ድሓን ዝኾነ ተሳታፍነት እዩ ነይሩ። ጥራሕ ግን ታዝበልናያ ኣብ ሓደ ክኸውን ኣለዎ ዝብል መምርሒ ቁሩብ ኣጉዱል ኣቢል ወይነ ተሳታፍነት ኣብ መወዳእታ ክብሎ ዝደሊ ኣትለቲክስ ናይ ብሓቂ ፀጋ ናይ ዓድና ናይ ሃገርና ስለ ዝኾነ ኣብ ኣትለቲክስ ፀቂጥና ክንሰርሕ ኩሉ እቲ ዝምልከቶ ኣካል ኩሎም ቶም ናይ ብሓቂ ኣብኡ ዝምባለ ዘለዎም ከዓ ፅቡቅ ክንሰርሓሎ ከም ዘለና ክንደፍኣሎ ከም ዘለና ምክንያቱ ሃገርና ዝበዝሕ ኣብ ብሽክለታ ናብ ኣትለቲክስ ንያ ስም ትረክብ ዘለካ ብኡ ከዓ ብፍላይ ኣብ ኣትለቲክስ ብንእሽ ወፃእ ክንገብር ስለ ዝኽእል ከም ተቐዲመ ዝበልኮ ናይ ብሓቂ ክንሰርሓሉ ዝግባአና እዩ። ወለዲ ኣብዚ ፀቂጦም ክሰርሑ ምሕዳራት ከዓ ነዚ ፀቂጠን ክሰርሓ ከም ዘለዎን እየ ዝላቦ።
2: እዚ ውድድር እዚ ዓመታዊ ብጨንፈር ስፖርት ዞባ ማእከል ተዳልዩ ኣብ መንጎ 16 ንኡሳን ዞባታት ዞባ ማእከል ብክረምታዊ ውድድር ብ3 ክሊ ዕድመ ትሕቲ 13 ትሕቲ 15 ትሕቲ 17 ብኩሉ ዓይነት ብክልቲ ፆታ ኩዕሶ እግሪ፣ ኣትለቲክስ፣ ቅድድም ብሽክለታ፣ ኩዕሶ ሰኪዕ፣ ኩዕሶ መርበብ ከምኡውን ቼዝ ኢና ሎም ዓመት ኣካይድና። እቲ ዝነበረ ውድድር

0: ብኣምላኣ ፅቡቅ ነይሩ ክብሎ ክእል ሓደሓደ ጉለታት ክርከቦ ከኣል እዩ። ገለገለ ንኡሳን ዞባታት ከይተዳለዋ ስለ ዝፀንሓ ኣብ ገለገለ ውድድራት ደይተሳተፋ ነይረን። ግን ከም ሓፈሻ ክሪኦ ከለኹ 80% እቲ መደብ ዕውት ነይሩ ክብሎ ክእል እየ። ሓደሓደ ንኡሳን ዞባታት ደይመሳተፍ እየን። ምናልባት ፅባሕ ኣብ ንገብሮ ገምጋም እቲ ምክንያትን ክፈልጦ ንክእል ኢና። ግን እቲ ውድድር እዚ ዓመት ሙሉእ ክስራሓሉ ዝፀንሐ ቀዳምን ሰንበትን ኣብ ፍቅዶ ሜዳ ህፃናት ግራስሩት ናይ 16 ንኡሳን ዞባታት ዝሰርሕኦ ስራሕ ስለዝኾነ ኣብ ባይታ ስለዘይተሰርሐ የ ናብ ውድድር ደይ ቀረባ ዝብል ገምገም ዘለና ሕና። ግን እዚ እውን ናትና ምክትታል ስለዝጎደሎ እዩ ንሕና ብግቡእ እንተንከታተሎ ነርና። እዚ ህፃናት ግራስሩት እዚኣቶም እቶም ዘይተሳተፉ ክሳተፉ ክክእሉ ምኻን ተኽእለ ነይሩ ክንክእል። እቲ ውድድር ኩሉ ግዜ ዓመታዊ ዝካየድ ኣብዚ ዓመት ዝፍሉዩ ተኣታትዩ ኢልና እንታሽሙ ንገብሮ መጀመርያ እቲ ኣተዓዳድላ ሽልማት ንባዕሉ እቲ ውድድር እቲ ጨንፈር ስፖርት ቅድሚ ሕጂ ባዕሉ እዩ ዘካይዶ ነይሩ። ሕጂ ግን ሙሉእ ሓላፍነት ንነብሰከ ፌደሬሽን ሂብዋ ፌደሬሽን ባጀታ ተቕርብ ነዛ ክርምታ ውድድር ትኸውን። እቲ ቅድሚ ሕጂ ዘካይዶ ነበረ ኮሚ ስፖርት ሕጂ መዋል እምበር ባዕሉ ኣካየድ ይኮነን። ሕጂ ነዚ ስራሕ እዚ ዕውት ዝገበሮ መጀመርያ ተን ዘሞባይል ፌደሬሽናት ንሳተን ነዚ ነገር ዝዕውት ከም ዕውት ስራሕ ገይረን ሰሪሐ ኖ። እቲ ዝተዋሃበን ባጀት ድማ ኣመዓል ውዒሎ ኖ ናቱ መርኣያ ድማ እቲ ዝነበረ ቅድሚ ሕጂ ብዙሕ ክስታት ጥርዓና ተቐርቦ ነይሩ እዩ። ኣብዚ ዓመት እዚ ግን ኣድማዒ ወይ ንኩነታት ክቅይር ዝኽእል ክስሲ ኣይነበረን። ክስተ ተባሂሉ ክልተ ካብ ከባቢ 100 ገለን ውድድራሲ ክልተ ፀወታ ጥራይ ክስ ነይርዎን ክንብል ንኽእል። እዚ ሕጂ እቲ ፅቡቅ ስራሕ በተን ፌደሬሽናት ዝተሰርሐ እቲ ላዕለ ወይቲ ኮሚቴ ናይቲ ውድድር ተካይድ ድማ ኢዳ ከየእተወት ሙሉእ ሓላፍነት ንዕን ስለዝሃበተን በዚ ዕውት ነይሩ ክብሎ ክእል እየ። እቲ ፍሉይነቱ ከዓ እዚ እዩ። ካብካ ናይ ቅድሚ ሕጂ ሲ ሽልማት ሲት ዋንጫ ንሱ እዩ። ንሕና ሕጂ እዛ መጀመርያ ሎም ዓመት ንገብራ ዘለና መበገሲት ነቲ ናይ ቅድሚ 10 ዓመት ዝነበረ ኣገባብ ንዑን ምምላስ እዩ። ኣብዚ መፅሉ ዓመት ድማ ነዞም ተሪፈን ዘለዋ 5 ፌደሬሽናት ኣዋሲኢና ተሳትፎና ክንቅፅል ኢና። ልዕሊ ማንም ግን ኣብዚ ውድድር እዚ ካብ ዝበዝሐ ናይ ደቂ ኣንስትዮ ፀገም ከም ዘለና ኣብቲ ገምጋምና ገሊፅና ነርና ኢና። ሕጂ እውን እዚ ውድድር እዚ ናይ ህዝቢ ስለ ዝኾነ ከምኡ ሰረት ስለ ዘለዎ እዚ ግራስሮት ወለዲ ኣብ ልዲ ህፃናት ደቆም ደቂ ኣንስትዮ ተሳትፎ ክገብራ ከም ዘለዎን ከተባብዑ ይምሕፀን።
1: ኣብ ንኡስ ዞባ ባረንቱ ብምኽንያት ቅነ ዝኽሪ ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ስፖርታዊ ንጥፈታት ተኻይዱ። ኣብ ንኡስ ዞባ ባረንቱ ብምኽንያት ቅነ ዝኽሪ ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ኣብ 4 ፌደሬሽናት ስፖርታዊ ውድድራት ተኻይዱ። ኣብቲ ዝተኻየደ ውድድራት ኣብ ኩዕሶ እግሪ ሳልሰይቲ ጋንታ ሮራ፣ ካልእቲ ጋንታ ዓራርብ፣ ቀዳመይቲ ጋንታ ዓረቢሎ ብምዃን ተዓዊተን። ኣብ ኣትለቲክስ ኣብ 1500 ሜትሮ ሳልሳይ በረኸት ኣማኑኤል ካብ ጋንታ ሮራ፣ ካልኣይ ጋንታ ሉካ ሙሐመድ ካብ ጋንታ ደንደን፣ ቀዳማ ዮሴፍ ሓሰን ካብ ጋንታ ደንደን። ኣብ 3000 ሜትሮ ሳልሳይ ሉካ ሙሐመድ ካብ ደንደን፣ ካልኣይ በረኸት ኣማኑኤል ካብ ሮራ፣ ቀዳማይ ኣቤል ኮሺ ካብ ሆሚ ብምዃን ተዓዊቶም። ኣብ ኩዕሶ መርበብ ብጋንታ ኣብ ዝተኻየደ ውድድር ሳልሰይቲ ጋንታ ሳትረብ፣ ካልኣይቲ ጋንታ ዜሮ፣ ቀዳመይቲ ጋንታ ሓወልዕ ብምዃን ተዓዊተን። ኣብያታዊ ስፖርት ካልኣይቲ ጋንታ ባዶ 6፣ ቀዳመይቲ ድማ ጋንታ ባዶ 4 ብምዃን ውድድራተን ዛዚመን። ስፖርታዊ ቅነ እዚ ምዕራብ ብውድድራት ኩዕሶ እግርን ኩዕሶ መርበብን ናይ ክልቲኡ ፆታ ቀፂሉ ተኻይዱ።
2: ስፖርታዊ ቅነ እዚ ምዕራብ ብውድድራት ኩዕሶ እግርን ኩዕሶ መርበብን ብናይ ክልቲኡ ፆታ ቀፂሉ ቀኒዩ። በዚ መሰረት ኣብ ኩዕሶ እግሪ ደቂ ኣንስትዮ ዝተረኽበ ውፅኢት ደርማስ ምዛራ ኣብ ኩዕሶ እግሪ ደቂ ኣንስትዮ ኣብ ዝነበረ ግጥም ደርማስ ኣብ ልዕሊ መጋጥምታ ዛራ 4 ብባዶ ዝኾነ ውፅኢት ክትዕወትን ከላ ኣጥቃዒት ጋንታ ደርማስ ሊድያ መንግስቲ ኣብ ቅድሚ ዕረፍታ መበል 14 ደቂ 1 ሸቶ ከተመዝግብን ከላ ድሕሪ ዕረፍታ ኣብ ዝቐፀለ ፀወታ መበል 36-58 ከምኡ ድማ 61 ደቂቕ ዛተ ፀዋቲት 3 ሸቶታት ብምዝጋባ ብድምር ውፅኢት ሱፐር ሃትሪክ ክሰርሕ ክኢልያ። ቀፂለን ሜዳ ዝወረዳ ጋንታታት ሲሞትን ገልዓሎም ኮይነን ቅድሚ ዕረፍቲ ዘን ጋንታታት ሸቶ ዘይተለያዩ ፀወታ ክካይዳ ከሎ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ጋንታ ሲሞቲ ሓይላ ቀሪባ መበል 48 ደ ካብ ኣጥቃዒቲ ፌቨን ፀጋይ ንጋንታ መሪሕነት ዘተሓዘታ ሸቶ ብምርካባ ከምኡ ውን ኣብ መበል 6 ደቂ ካብ ኣከፋፋሊት ጥዕምቲ ዮሃንስ ካልእ ሸቶ ብምርካብ ሲሞቲ ኣብ ልዕሊ መጋጥምታ 2 ብባዶ ተዓዊታ። ኣብ ውድዳት ኩዕሶ እግሪ ናይ ደቂ ተባዕትዮ ፈለማን ሜዳ ዝወረዳ ጋንታታት ዱታን ክኸብን ነይረን። ዱታ መበል 36 ደቅ በጥቃዓ ሶሄብ ዑስማን ኣብ መበል 45 ደቅ ድማ

0: ናይ ክንፊ ኣጥቃዒ ያፌት ኣምባሳጀር ብዝረኸብተን ክልተ ሸቶታት ክልተ ባዶ መሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ዱታ መብል 62 ደ ካብ ቶማስ ኣብ ተገርግሽ ሓንቲ ሸቶ ብምድጋም ንመሪሕነታ ናብ 3 ባዶ ዓረገ ጋንታ ኮኸብ ፆታ ንክዛዘም ሒደ ደቓይቕ ምስ ተረፎ ካብ ኣጥቃዒ ኣማን መንግስታ ብሸቶ ብምዝጋብ እቲ ፆታ ብዓወት ዱታ 3-1 ተዛዚሞም ብዘካዚ ገርሰትን ዋልታ ናብ ዘካየዶ ህልኽ ዝመልኦ ፆታ ዋልታ መበል 49 ደ መገዲ ኣባላ ሸሪፍ መሓመድ ስዕድ ብዝተመዝገበታ እንኮ ሸቶ ሓደ ባዶ ተመሪሓ ፆታ ብምዱ ተፃዋታይ ገርሰት ኣብ ክልል ዳቱ በደል ብምፍፃሙ ዋልታ ፍፁም ቅልዓ ረኺባ ካልድ ዓብዱ ነታ ዝተረኸበት ዕድል ናብ ሸቶ ብምልዋጥ ፆታ ሓደ ብሓደ ንክዛዞም ገበረ ኣብ ውድዳቱ ኩዕሶ ምርበብ ደቂ ኣንስትዮ ዓዲ ሽሩም ንኣውላ 2-1 ክስዕራን ከላ ላልምባ ንባርካ ኣብ ናይ ደቂ ተባዕትዮ ድማ ካታይ ንሃዋሻይቲ 3-1 ቀፂዓ
1: ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ናይ ቀዳማይ ዙርያ ውርድራቱ ኣምዝዛም በፂሑ
2: ኣቐድም ኣቢሉ ውርድራት ቸዛዚሙ ኩዕሶ መርበብ ክልትዩ ፆታን ኩዕሶ እግሪ ደቂ ኣንስትዮን ድማ ናይ ቀዳማይ ዙርያ ኣምዝዛም በፂሑ ዝርከብን ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ብዓርብን ቀዳምን ዝተካየደ ውርድራት ዝተረኸበ ውፅኢት ይስዕብ ኣብ ኩዕሶ እግሪ ደቂ ኣንስትዮ ብወኒ ናይ ደገፍታን ተፀወታን እትልለ ዒታሮ ምሳቡር ሻርሸይትን ናይ መዛዘሚትን ፀወታ ካይዳ ትግጥም ብሳቡር ተዓብሊላ እኳ እንተወዓለት ዝለመረቶ ማዕረ ምውፃእ ግን ኣይተጋረፋ ነጥቢ ዓቂባ ድማ ኣሰር ዋልታን ሓሊበተን ተኸቲላ ናብ ዝቕፅል ግጥም ሰጊራ ምስ ብሉ ፀወታ ደጋጊማ ሸቶ ንምርካ ብመንገዲ ኣጥቃዒት ሩታ ሙሴን ካልኦትን ኣብ ምጥቃዕ ተፀሚዳ ዝወዓለት ሳቡር ድማ ክሰልጣ ይከኣለን ምስ ሂምቦል ተካይዶ ወሳኒ ፀወታ ከተማዕዱ ተገዲዳ ኣቐዲመን ዓራቅ ምስታ ብብዝሒ ሸቶ ዝተመዝገባ ኣብ ባሓንያ ተረኺባ ዓራቅ ኣብ መበል 20 ደቂቃ ጀዋሂ ሄር ስዒድ ብዝረኸበታ ሸቶ ተሓጊዛ ሓደ ባሮ ተዓዊታ ዓራቅ ብምዕዋታ ነጥባ ኳክብ እንተበለት ናብ ዝቕፅል ግጥም ክትሰግርን ክትእለን ንምፍላጥ ድማ ነቲ ሎምሶኒ ኣብ ሰዓታ ድሕሪ ቀትሪ ዝካየድ ፀወታ ከተማዓዱ ክትግደድ እያ ብዓርቢ ካብ ዝተካየድ ውርድራት ኩዕሶ መርበብ ደቂ ተባዕትዮ ሻድሻይን ናይ መዛዝምን ፀወተን ዘካየዳ ኣብ ባሓኒ ሕጂ እውን ቀኒዕዋ ነታ ኣብ ምክፍፋል ትሕት ዝበለ ብቕዓ ዘርኣየት ሓሊበት 3-1 ብምስዓር ንውርድራት ቀዳማይ ዙርያ ከይተሳዕረት ፈፂማቶም ኣብ መንጎ ሳቡርን ዓራግን ዝነበረ ፀወታ እውን ዓራግ ብተመሳሳሊ ውፅኢት 3-1 ተዓዊታ ኣብ ደቂ ኣንስትዮ ሓሊበት ንዋልታ ብፎርፋይት ክትስዕራን ከላ ከምኡ እውን ኣብ ባሕኒ ኣብ ልዕሊ ሂምቦል 2 ብባሮ ተዓዊታ ፅባሕ ሰሉስ ኣብ ሰዓታት ቅድሚ ቀትሪ ዝካየድ ፀወታ ድማ እተን ከይተሳዕራ ኣብ ምግስጋዝ ዝርከባ ጋንታታት ሳቡርን ኣብ ባሓንን ዘካይዶ ፀወታ መን ከይተሳዕረት ንውርድር ቀዳማይ ዙርያ ትዛዝሞ ዝፍለጥ ክኸውን እዩ
0: ስፖርታዊ ውድድራት እዚ ህዝባዊ ሰራዊት ኤርትራ ዝሓለፈ 26 መስከረም ብውግዒ ተኸፊቱ ኣብቲ ናእስታት ሓደ ወርሒ ዝቕፅል ስፖርታዊ ቅነ ክልቲ ፆታታት ብምጥርናፍ ብውድዳት ኩዕሶ እግሪ ኩዕሶ መርበብ ኩዕሶ ሰክዔት ኣትለቲክስ ጨመተ ተኽስን ማለት ብ7 ጋንታታት ብምስላፍ እዩ ዝካየድ ዘሎ ኣብቲ ናይ መኽፈቲ ውድድራት ሓለቓ ስታፍ እዚ ህዝባዊ ሰራዊት ኤርትራ ብሪጋደር ጀነራል ሚካኤል ሃንስ ኣዘዝቲ ሰራዊትን ተሳተፍቲ መንስያትን ተረኺቦም ነይሮም ኣብ ቦንበሪ ኮሚቴ ክፍልታት ባህልን ስፖርትን እዚ ህዝባዊ ሰራዊት ቴድሮስ ኣፅብሃ ኣብ መኽፈቲ ናይቲ ውድድር ኣብ ዘስምዑ ቃል ብመሰረት ወፂኡ ዘሎ ውጥን ቅነ ስፖርት ጥዕናውን ኣካላዊ ብቕዓት ሰራዊት ምሕያልን ሓድነት ዕላማን ኣሃዱታት ምጥንኻርን ምዃኑ ኣብሪሁ ከምኡ እውን በዚ ቐነቢሉ ኣብ ወርሒ ታሕሳስ 2026 ክካየድ ትፅቢት ዝግበረሉ ስፖርታዊ ውድዳት እዚ ህዝባዊ ሰራዊት ኤርትራ ንክፍልታት ወኪላ ተሳተፍ ጋንታ ሆሚብ ንምቓም ምዃኑ መንእስያት ልዑል ተገዳስነትን ሓያል ፃዕርን ዲስፕሊንን ከንፀባርቑ ኣዘኻኺሩ ኣብቲ ዕለቲ ናይ መኽፈቲ ፀወታ ንምክያድ ናብ ሜዳ ዝወረዳ ጋንታታት ኣዘልን ሽሽታን ኮይነን ብሪጋደር ጀነራል ሚካኤል ሃንስን ካልኦት ኣዘዝትን ድማ ምዘን ጋንታታት ተላልዮም ቅድሚ ድሕሪ ዕረፍቲ ኣዘል 4 ሸቶታት ከተመዝግብ ከላ ድሕሪ ዕረፍቲ 6 መእተዊት ገዛ ትኾና እንኮ ሸቶ መዝጊባ ፀወታ ድማ ብዓወት ኣዘል 4-1 ተዛዚሞም ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተማኪሉ ካብ ዕለት 21 መስከረም 2026 ጀሚሩ ኣብ ቀዳማይ ዲቪዥን ናይ ዝተመደባ 6 ዞባታት ማለት ፀሮና ማይ ምነ ማይ ዓይኒ እምኒ ሓይሊ ሰገኒትን ዓዱ ኻላን ዝተሰርዐ ሻምፒዮን ቀዳማይ ዲቪዥን ኩዕሶ እግሪ ዞባ ደቡብ ብቕዳም 26 መስከረም ኣብ ስታድዮ መንደፈራ ብውዕውዕ መንፈስ ተዛዚሞም ኣብቲ ብርኪ ዝበለዉ ዕዱማት ኣጋይሽን ኣፍቀርቲ ኩዕሶ እግርን ዝተረኽብሉ መዛዘሚ ግጥማት ሰገነይቲ ምስ እምኒ ሓይሊ ኣብ ዘካየቶ ፆታ ካብ ዓብዱራሕማን መሓመድ ዓሊ ሜሮን ብርሃንን ሳሙኤል ብርሃንን ብዝረኸብተን 3 ሸቶታት ሓጊዛ ነታ ንሓላዊ ልዳታ ብቐይሕ ካርድ ዝኸሰረት ካብ ሳሙኤል ኣሕፈሮም እንኮ ሸቶ ዝረኸበት እምኒ ሓይሊ 3-1 ክትረታዓን ከላ ናይ ሰገነይቲ ሚካኤል ብርሃን ድማ ብሉፅ ተፃዋታይ ተሰይሙ እዩ ቀፂለን ፀሮናን ዓዱኻላ ንገጢመን ዓዱኻላ ካብ ኬብሮን ምስግና 2 ካብ ስዒድ መንሱር ሓንቲ ብዝረኸብተን ሸቶታት ነታ ካብ ሴም ኣማኑኤል 2 ሸቶታት ዝረኸበ

0: ፀሮና 3-2 ሲዒራ ኬብሮን ምስግና ናይ ዓዱ ኻላ ብሉፅ ተጻዋታይ ተባሂሉ ንሽልማት በቒዑ ኣብ መወዳእታ ዝገጠማ ማይ ዓይንን ማይ ምነን እየን ነይረን ማይ ምነ ሓላው ልዳታ ምብርሳሳደ ወላ እኳ ብቐይሕ ካርድ እንተኸሰረት ብኣከፋፋልታ ጋንታ ፍጹም ሽዋየ ኣብ ስታት 35 ሜትሮ ዝረኸባ ነፃ ቅላዕ ብዝግባእ ቀልዑ ዘመዝገባ ብልስቲ ሸቶ ተሓጊዛ ኣብ ልዕሊ ማይ ዓይኒ ሓደ ባዶ ክትዕወትን ከላ ነታ ብልስቲ ሸቶ ዘመዝገበ ፍጹም ሽዋየ ናይ ማይ ምነ ድማ ብሉፅ ናይቲ ፆታ ተፃዋታይ ተባሂሉ ተሸሊሞ ኣብቲ ኣጋጣሚ ፕረዚደንት ፌደሬሽን ኩዕሶ እግሪ ዞባ ደቦ መምህር ዮናስ ካሕሳይ ኣብ ዘቕረቦ ሓፂር ቃል ንኹሎም ነቲ ውድድር ዕወት ዝገበሩ ናይ ስፖርት ኣካላት ድሕር ምስጋን ኣብቲ ክካየድ ዝቐነየ ውድዳ ዝተሳትፉ ተፃወቲ ዕድሚኦም ብቕዓቶም ተመጣጣኒ ምንባሩ ድሕር ምጥቃስ እቲ ፀወታ መዓልታዊ ብምባሩ ኣብ ተፃወቲ ርኡይ ድኻማት ከም ዝተረኣየ ድሕር ምጥቃስ ሻምፒዮን ዝኾነት ንኡ ዞባ ማይ ዓይኒ ንኡ ዞባ ዓረዛ ተኪያ ናብ ዞባ ውሊግ ከምዝተፀንበረት ገሊጹ ብሓፈሽ 26 ብጫ 5 ቀያሕቲ ካርድታት ዝተመዘዘሉ 30 ግጥማት ማይ ዓይኒ ብ10 ነጥቢ 3 ፀልታ ሸቶ ጎብለል ብምዃን ዓባይ ዋንጫ 15,000 ናፋን ወርቂ መዳልያን ክሽለን ከላ ካልእቲ ማይ ምነ ብ10 ነጥብን 1 ፀልታ ሸቶን ተሸላሚት 12,000 ናፋን ብሩ መዳልያ ሳልሰይቲ ሰገነይቲ ድማ ብ7 ነጥብን 1 ፀልታ ሸቶን ብምዃን ተሸላሚት 10,000 ናፋን ናሓስ መዳልያን ኮይና ፀሮና ናይ ጠባይ ዋንጫ ዓቲራ ብ6 ሸቶታት ብሉፅ ኣመዝጋቢ ሸቶ ዝኾነ ናይ ዓዱኻላ ኬብሮን ምስግና ወርቃዊት ክውዕሶ ብሉፅ ሓላው ልዳት ናይ ሰገነይቲ ኣብርሃም ኣብተ ሚካኤል ድማ ወርቃዊት ጓንቲ ብሉፅ ኣሰልጣኒ ናይ ማይ ዓይኒ ሳሙኤል ኣረጋይ ወርቃዊ ኩዕሶ ክሽሎም ከለዉ ናይ ሕልሚ ጋንታ ንዘቕሙ 11 ተፃወቲ ነቲ ውድድር ክመርሑ ዝቐንዩ 12 ፈደራልያኑ 3 ኮሚሽነራትን መዳልያ ተዓዲሎም ዕውታት ድማ ካብ ዝተፈላለዩ ዕዱማት ኣጋይሽ ሽልማቶም ተቐቢሎም ሃገራዊ ፌደሬሽን ባድሚንተን ኤርትራ ካብ 22 መስከረማት ሒዙ ክህቦ ፀንሐ ናይ ኣሰልጠን ስልጠና ዝሓለፈ 26 መስከረም ዛዚሙ ብመሰረት ካብ ህዝባዊ ርክባት ናይቲ ሃገራዊ ፌደሬሽን ዝመፀና ሓበሬታት ስልጠና ካብ 5 ዞባታት ዞባ ሳዋ ሚኒስትሪ ምክልኻልን ጥዕናን ንዝተዋፁ 6 ደቂ ኣንስትዮ ዝርከቦም 21 ሰልጠንቲ ከም ዝተሳተፉ የመልክት እቲ ስልጠና ብዓለም ለኻዊ ፌደሬሽን ባድሚንተን ማለት ቢwፍ ናይ ቀዳማይ ካልኣይን ደረጃ ብዘለዎም ኤርትራውያን ኣሰልጠንቲ ዝተዋህበ ኮይኑ ሰልጠንቲ ቴክኒካዊ ክእለት ታክቲካዊ ርዲት ኣካላዊ ምድላውን ኣገባብ ስልጠናን ካልን ኣብ ዝብል ኣርእስታት ክልሲ ሓሳባውን ግብራውን ስልጠና ቀሲሞም ብዘይካዚ እቲ ሃገራዊ ፌደሬሽን ካብ ሎሚ ሶኒ 28 መስከረም ዝጀመረ ካልእ ዓይነት ስልጠና ወዲቡ ኣብ ምስልሳል ከም ዝርከብ ህዝባዊ ርክባቲ ሃገራዊ ፌደሬሽን ኣብ ዝለኣኾ ዜና ኣፍሊጡ
1: ግጥማት ኔሽንስ ሊግ ሃገራውያን ጋንታታት ኤሮጳ ኣብ ዝሓለፉ መዓልትታት ብዝተፈላለዩ ግጥማት ቀፂሎም ተኸይዶም
0: ግጥማት ኔሽንስ ሊግ ኤሮጳ ዝሓለፈ ቀዳም ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዛዕበየ ፀወታ ናይ ቀዳሚ ሰንበት ሃገራውያን ጋንታታት እንግሊዝን ስጳኛን ዘካየዱ ፀወታ እዩ ነይሩ እዚ ፀወታ ብኩሉ መዳዮ ኣቓልቦ ዝረኸበ ክኸውን ኣብ ናይ ቅድሚ ዕረፍቲ ፀወታ ስጳኛ ኣብ ካልይቲ ደ ናይቲ ግጥም መገዲ ላሚን ያማል ብዝረኸብታ ሸቶ መሪሕነት ሒዛ እዛ ሸቶ እንግሊዛዊ ተኸላኻሊ ማርክወይ ብዝፈፀማ ጥፋት ዝተረኸበት ብምባራ መራርያ ነይራ ኣብ መበል 36 ደቕ ካብ ጎርዶን ብዝረኸብታ ሸቶ ክትመዓራርን ከላ እንግሊዝ ኣብ መበል 40 ደቕ እውን ካብ ሃሪኬን ዝለኣኻ ኩዕሶ እግሪ ኮክሬላ ተላጊዓ ሸቶ ኮይና ክትምዝገብን ከላ ንዕረፍቲ ድማ እንግሊዝ 2-1 መሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ተፃወታ ግሬት ጋንታ እንግሊዝ ብዝፈፀሞም ጌጋታት ክቕፅዑ እዮም ተራዮም ኣብ መበል 60 ደቂቕ እንግሊዛዊ ኦሊቭ ዘጥፋኣ ኩዕሶ መገዲ ኣሌክስ ባይና ክትቅፅዓን ከላ ኣብ መበል 74 ድማ ካብ ሚካኤል ኦረዛባል ሳልሰይ ሸቶ ብምርካብ ስጳኛ 3-2 ተዓዊታ ኣብ ኤሮጳዊ ውድዳት ብተመዝግቦም ዘላ ትሑት ውፅኢት ኣርእስቲ ሰሪሓ ዘላ ኢጣልያ ብሜዳ ንመዝና ቤልጅም ብምእንጋድ ዘካየቶ ፀወታ ተሳዒራ ኣብ ናይ ቅድሚ ዕርፍቲ ፀወታ ኢጣልያ ውፅኢታዊ ብዘይኮነ ፈተነ ናብ ልዳት መጋጥምታ እኳ ተፀጊዓ ተነበረት ቤልጅም ኣብ መበል 20 ደ ካብ ጎትስ ብዝረኸበታ ሸቶ ቀዲማ ብምራሕ እያ ንዕርፍቲ ወፅያ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ቤልጅም ኣብ መበል 69 ደ ካብ ሉክ ባካዮ ካልእቲ ሸቶ ብምርካባ ነቲ ፀወታ 2-1 ተዓዊታትሉ ወፅያ ትማል ሰንበት ምሸት ካብዚ ተኻየደ ናቐልቦ ሰሓበን ፀወታ ድማ ፖርቱጋልን ኖርዌይን ዘካየዶ ፀወታ እዩ እዚ ኣብ ከተማ ኦስሎ ዝተኻየደ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፖርቱጋል ኣብ መበል 17 ደ ካብ ጃኦ ፌሊክስ ብዝረኸብታ ሸቶ መሪሓ ከተዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኖርዌይ ኣብ መበል 51 ደ ካብ ኤርሊን ሃላንድ ማዕረስ ገብረታ ሸቶ ብምርካብ ድሕሪ 3 ደ ናይዛ ሸቶ እውን ሓላው ልዳት ኖርዌይ ብዝፈፀማ ጥፋእቲ ፖርቱጋላዊ ጎንዛሎ ራሞስ ክቐፅዖ ተራእዩ ፖርቱጋል ድማ 2-1 ተዓዊታ ኣብዛ ፀወታ ፖርቱጋል ክኸብ ኣጥቃዓ ክርስትያኖ ሮናልዶ ናብ ሜዳ ኣይለኣኸቶን ኣብ ካልእ ፀወታታት ዝተረኸበ ውፅኢት ምስ ምልከት ስዊዘርላንድ ንሰሜን ማቄዶንያ 3 ባዶ ግሪክ ንጀርመን 1 ባዶ ፊንላንድ ንሳን ማሪኖ 7 ባዶ ኣልባንያ

0: ንቤላሩስ ክልተ ብባዶ፣ ስሎቬንያ ምስኮትላንድ ባዶ ባዶ፣ ስሎቫኪያ ንሞልዶቫ ክልተ ባዶ፣ ላክሰምበርግ ንቡልጋርያ ክልተ ብሓደ ክስዕርን ከለዋ ኣይስላንድን ኢስቶንያን ሓደ ብሓደ ዝኾኑ ውፅኢት ተፈላለየን። ብዘካ እዚ ኣፍሪቃውያን ሃገራት ዘካየደ ናይ ዋንጫ ኣፍሪቃ 2027 ናይ መጻሪ ፀወታታት ዝተረኽበ ውፅኢት ምስ ንምልከት ሞዛምቢክ ምስ ሴኔጋል ሓደ ብሓደ፣ ሱዳን ንኢትዮጵያ ሓደ ባዶ፣ ጊኒቢሳው ንታንዛኒያ ክልተ ባዶ፣ ኒጀር ንሌሴቶ ክልተ ብሓደ፣ ማላዊ ንደቡብ ሱዳን ክልተ ብሓደ፣ ጋምቢያ ንሶማል ክልተ ብሓደ፣ ቶጎ ንብሩንዲ ሓደ ባዶ፣ ሩዋንዳ ንላይቤሪያ ሰለስተ ብሓደ፣ ናይጀርያ ንማዳጋስካር ክልተ ብሓደ፣ ሞሮኮ ንጋቦን ክልተ ባዶ፣ ግብፂ ምስ ኣንጎላ ባዶ ባዶ፣ ቡርኪና ፋሶን ቤኒን ሓደ ብሓደ፣ ኣልጀርያ ንዛምቢያ ሰለስተ ብሓደ፣ ከምኡ ድማ ማሊ ንካቦ ቫርደ ሰለስተ ብሓደ ዝኾነ ውፅኢት ተዓዊተን ኣለና ኣለዋ።
1: ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: ፍኑና ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎሚ ሶኒ 28 መስከረም 99 ምሸት ዝተዳለወ ሃገራውን ዜናታት ዘቕረበልኩም ስቴፋኖስ ግርማይ ንምክትታልኩም ብክብሪ እንዳዓደምኩ ብቐንዲ ኣርስተ ዜና ይፈልም። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዖም ኣብ ተሰነይ ኣብ ተግባረ መደብ ንውስ ርቡሕ ቃፅ ሕርሻ ዘተኮረ ስልጠና ንሓረስቶት ተዋሂቦም ኣብ ንኡስ ዞባ ፎሮ ብርሰት ኣግራብ ንምክልኻል ኮም ማእከል ዝገበረ ንጥፈታት ይሰላሰል ኣሎም ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን። ፕሬዚደንት ሜክሲኮ ኣብ ውሽጣዊ ጉዳያት ሃገራት ዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊጻ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈተኑ ሽበራውያን ስርሒት ከም ዘካየደ ኣፍሊጦም። ዝርዝር ዜና ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ሎሚ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዕሎም። ብዛዕባ እዚ ዝተዳለወ ዜናዊ ፀብጻብ ኣሎ ኣርስዮም ኣስመሮም ከተቕርቦ እያ።
1: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ንፕረዚደንት ኢሳያስ ኣፈወርቂ ወኪሉ ሎሚ ኣብ ዝተኻየደ መጋባእያ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዖም። ኣብዚ ክቡር መድረኽ ዓመት መፅእ እቶም ቀንዲ ኣብ ሓንጎል ዝመፁ ሕቶታት እቶም ቀንድን ኣገደስን ክኾኑ ከም ዝግባእ ብምጥቃስ ኣብ ዝሓለፈ ኣኼባታት ኣብ ታሪኻዊ ድሕረ ባይታን ዕላማታትን ምምስራት ውድብ ሕቡራት ሃገራት እቶም ህቡባት ባህጊ ሰብኣውነት ዝኾኑ ሰላም ዕቤትን ብልፅግናን ብቐንዱ ድማ ነዞም ባህግታት ኣብ ዘለዓዓለ ቁጠባዊ ዘይፍትሓውነት ከምኡ ውን ቅርፃዊ መዋቕር ናይቲ ውድብ ዘተኮረ መደረታት ከም ዝነበረ ዝጠቐሰ ሚኒስተር ዑስማን ኣብዚ እዋን እዚ እውን እንትኾነ እቲ ቀንዲ ብድሆ ሰብኣውነት ኮይኑ ዘሎ ቁጠባዊ ዘይፍትሓውነት ከም ዝኾነ ብሰፊሑ ገሊፆም። ህልው ዘይፍትሓውነት ካብ ምሕራም መሰላትን ኣኽኣሊ ሃዋህው ዘይምህላውን ዝነቅል ምዃኑ ብምንጻር ኣብዚ መዳይ እዚ እቲ ቐንዲ ተልእኾ ቃልሲ ወዲ ሰብ ብፍትሓዊ መልክዕ ጸጋታቱን ውፅኢት ስርሑን ወኒኑ ናብ ልምዓትን ብልፅግናን ክምርሽ፣ ብልፅግናን ቁጠባዊ ዕቤትን ምእንቲ ክረጋገጽ፣ ሰላምን ርግኣትን ክዕቀብ፣ ርትዓውነትን ፍትሕን ቅድመ ኩነትን ሰላምን ርግኣትን ስለ ዝኾነ ንምስማሩ ክስራሕ፣ ሓባራዊ ምክብባር ምምልላእን ውህደትን ክድንፍዕ፣ እዚ መሰረታዊ ሰብኣዊ ባህግታት ንኽሰምር ድማ ሕጋዊ ፈጻሚ መዋቕርን ንዕኡ ዝምእምኣልያን ክህሉ ኣገዳሲ ከም ዝኾነ ኣስሚሩሎም። ሚኒስተር ዑስማን ወሲኹ ድሕሪ መበል 80 ኣኼባ ሓፈሻዊ ባይቶ ዝተኸስቱ ፍጻመታት እኹል ትምህርቲ

0: ዝቕሰሞም ኣገደስቲ እኳ እንትኾኑ ንኣንፈት ኣተኩሮ ኣህዛብ ዓለም ካብቲ ቀንዲ ተልእኾን ቃልስን ዝጥምዝዙ ከም ዘይኮኑ ብምጥቃስ ኩናት ኢራን ደው ክብል ኩናት ዩክሬን ምስ ኩሉ ጫሌዳታቱ መግትኢ ክግበረሉ ክሊማዊ ነውፂ ዘላቒ ፍታሕ ክናደየሉ ንዝሰፍሐ ጎደቦና ኣብ ቅልውላው ንምሽማም ኣብ ተፋሰስ ኒል ቀርኒ ኣፍሪቃ ቀይሕ ባሕሪ ወሽመጥ ዓደንን ወሽመጥ ዓረብን ዝረአ ዘሎ ውግእን ግጭትን ደው ክብል ከምኡ ውን ብስም ሰብኣዊ ደገፍ ዝግበር ምትእትታዋት ክግታእ እቶም ኣተኩሮ ዘድልዮም ቀንዲ ጉዳያት ከም ዝኾኑ ኣገንዚቡ።
1: ንመስግነክ ኣርሴማ። ናብ ካልእ ዜና ምስ ንሰግር ቤት ፅሕፈት ሕርሻ ኣብ ንኡዞባተ ሰነይ እቶታውነት ሕርሻ ብዓይነትን መጠንን ክንምባል ኣብ ትግማረ ብደብ ርእስ ርቡዕ ቃፀው ሕርሻ ዘተኮረ ስልጠና ብ24 መስከረም ንሓረስቶ ተወዲቦም። እቲ ስልጠና ኣብ ትሕቲ ሕርሻዊ ልምዓት ተሰነይ ዓሊ ግድር ብኣብነታውያን ሓረስቶት ብመደብ ንኡስ ርቡዕ ቃፀው ሕርሻ ንዝለምዕ ዘሎ ሕርሻ ምርኩስ ብምግባር ብግብርን ክልስ ሓሳብን እዩ ተዋሂቦም። ክኢላ ልምዓት ብቕሊ ኣቶ ዓንደ ማርያም ኣምለሶም ኣበ ዘመሓላለፎ መልእኽቲ መደብ ንኡስ ርቡሕ ቃፆ ሕርሻ ኣብ ዝተወሰነ መሬት ዝተማልአ ንጥፈታት ሕርሻ ምክያድ ምዃኑ ብምግላፅ ሓረስቶት ረብሓታቱ ተገንዚቦም ብዝሓየለ ክነጥፍሉ ፀዊዖም። እቲ መደብ ኣብ ዝሓለፈ ዓመት ኣብ 9 ምምሕደራት ከባቢ ዝተበገሰ ኮይኑ መስ ሕፅረት ዝናብ ከምቲ ዝድለ ከምዘይሰጎመ ብምሕባር ኣብ ትሕቲ ሕርሻዊ ልምዓት ተሰኒይ ዓሊ ግድር ብመስናዊ ኣገባብ ዝለምዕ ግና ኣብ ዝሓሸ ደረጃ ከም ዝርከብ ገሊፆም። ኣብቲ ንእዞባ ንዝነጥፉ ክኢላታት ሕርሻ ብወገኖም ተግባር መደባት ምዕቃም ማይን ሓመድን ብመስመር ምዝራእ ከምኡውን ባህርያዊ ድኩዕን ምሩፅ ዘርእን ምዝውታር እቶታውነት ሕርሻ ክብኣብ ምባል ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ኣብ ትግባሩ ተራ ሓረስቶትን መምሕደራትን ክዓዘዛ ዘኻኺሮም። ምስቲ መደብ ተኣሳሲሩ ዝካየድ ምርባሕን ምስባሕን ጥሪት ቁጠባዊ መነባብሮ ሓረስቶት ኣብ ምሕያል ዕዙዝ ተራ ከም ዘለዎ ብምግላፅ ድማ ሓረስቶት ፀቒጦም ክነጥፍሉ ኣተሓሳሲቦም። ሰልጠንቲ ብወገኖም እቲ መደብ ኣብ መነባብሮኦም ዓይነታዊ ለውጢ ኣብ ምምፃእ ሓጋዚ ምዃኑ ብምግንዛብ ንምዕዋቱ ከም ዝሰርሑ ኣረጋጊፆም። ኣብ ንኡዞባ ፎሮ ብርሰት ኣግራብ ንምክልኻል ኮም ማእከል ብምግባር ብዝለዓለ ይስራሕ ኣሎም። ወኪል ኤሪና ጀማል መዕተልከ ዘዳለዎ ዜናዊ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርበ እዮም።
2: ኣብ ንኡስ ዞባ ፎሮ ብዝተፈላለየ ምክንያት ክበርስ ዝፀንሐ ሃብቲ ገረብ ብምክልኻል መበቆላውያን ኣግራብ ንምዕቃብ ኮብ ማእከል ዝገበረ ፃዕርታት ይካየድ ኣሎ። ሓላፊ ቤት ፅሕፈት ሓለዊ ኣግራብን እንስሳ ዘገዳምን ኣቶ እያሱ ዮሴፍ ኔሪና ብዝሃቦ ሓበሬታ ኣብ 221 222 ኣብ ዓድታት ደናን ድንጉለ ጊርጋሮ እምለ ሰደርን ዑመር ቀብረን ብወፈራ ዝተተኽለ ፈልስታት ኣግራብ ኣብ ፅቡቅ ደረጃ ከም ዝበፅሐ ብምግላፅ ነበርቲ ኣብ ምክንኻኑ ንዝገብርዎ ፃዕሪ መጊሱ። ሓሓሊፉ ዝረአ ዝነበረ ብርሰት ኣግራብ በብእዋኑ ብዝግበር ጓስጓስን ዕቱብ ምቁፅፃርን ከም እተገጠ ብምጥቃስ ኣብ ከባቢ ሮባ ሓዳስ ልዑል ኣተኩሮ ሂብካ ንምስራሕ ምስ ምምሕዳር ንእዞ ብዓዲ ቀይ ሓቢርካ ናይ ምስራሕ መደብ ከም ዘሎ ኣረድዩ። ነበርቲ ኣብ ዕቃበ እንስሳ ዘገዳም ዘለዎም ተገዳስነት ልዑል ምዃኑ ዝሓበረ ኣቶ እያሱ እዚ ኣብ ምስሳንን ዓብ ኣስተዋፅኦ ከም ዘለዎ ብምግላፅ ነበርቲ ኣብ ምድንፋዕ ሕዛእቲ ዝያዳ ክነጥፎ ኣዘኻኺሩ። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ሳልሕ ኢብራሂም ብግድዩ ንቕሓት ሕብረተሰብ ኣብ ዕቃበን ልምዓትን ኣግራብ ንምብራኽ ብውህደት ሰላስተ ዓየ ውፅኢታዊ ስራሕ ይዕምም ከም ዘሎ ብምጥቃስ ንዝበለፀ ውፅኢት ናይ ምግራብ መደባት ክቕፅል ተላብዩ። ኣብ 221 222 ኣብ ምብርዓዊ ኣፃድፍ ኣስታት 40,000 ፈልስታት ኣግራብ ከም እተተኽለ ሰነዳት ምምሕዳር ንእዞባ ፎሮ ይነፅር።
1: ኣብ ከተማ ከረ ንክልተ ኣዋርሕ ብሞያ ዝሰልጠኑ 53 ኣባላት ጓስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ26 መስከረም ተመሪቖም። እቲ ብክልሲ ሓሳብን ግብርን ዝተዋህበ ስልጠና ሙዚቃ፣ ተንቀሳቓስን ደረቕን ስእሊ ምውህሃት ድምፅን ካልእን ዘጠቓለለ እዩ ነይሮም። ኣዛዚ እዚ ህዝባዊ ሰራዊት ኤርትራ ብሪጋደር ጀነራል ተኽለ ልብሱ ኣብ ዘስምዖ ቃል ንኣገዳስነት ሞያን ዲስፕሊንን ኣብ መንእሰይ ወለዶ ብምጥቃስ ሰልጠንቲ ቀሲሞሞ ብዘለዎ ፍልጠት ኣብ ኣህዱታቶም ኣድማዕ ስራሕ ክዓሙ ትፅቢት ከም ዝግበረሎም ገሊፆም። ጓስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ30ናሕሰውን 92 ኣባላቱ ብዝተፈላለየ ዓውድታት ኣመሪቖም ምንባሩ ዝዝከር እዮም። ኣባላት ስታፍ መምሕዳር ሚኒስትሪ ምክልኻል ብዝወሰድዎ ተበግሶ ካብ 18 ክሳብ 24 መስከረም 172 ክረፂት ድም ለጊሶም። ደም ልጋስ ፀውዒ ዘየድልዮ ሰናይ ተግባር ምዃኑ ዝሓበሩ ለገስቲ ኣብ መፃኢ ኣብ ዝውደብ ናይ ልግሲ ደም መደባት ንምስታፍ ድልዋት ምዃኖም ኣረጋጊፆም። ንሳቶም ኣስዒቦም ብውልቀ ሰባትን ትካላትን ዝግበር ልግስደም ዕላምኡ ህይወት ውፅዓት ወገናት ምድሓን ስለ ዝኾነ ብዝለዓለ ክድፋእ ኣሉ ኣዘኻኺሮም። ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ

0: ቅዒታት ዓለም ለኸዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትለት ዓብሎ ሎማ ብታሪክ ናይ ነዊሕ ርሕቀት ኣትለታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቦ ነቲ ውድድር ብዓወት ንምዛም ዝወሰደሉ ግዜ 2:10:11 ካሊታትን ኮይኑ ኣብዚ ዓመት እዚ ብኤርትራውያን ኣትለታት ዝተመዝገበ ዝቐልጠፈ ናይ ማራቶን ግዜ ኮይኑ ተመዝጊብሎ ኣትለት ዓብለሎም እዚ ኣብ ማራቶን ቻይና ዝተጓናፀፉ ዓወት ኣብዚ ዓመት እዚ ካብ ዘካየዶም ውድዳት እቲ ዝዓበየ ኮይኑ ንደረጅኡ ኣብ ምብራቅ ኣፍሪቃ ካብ ዘለዉ ስሙያት ኣትለታት ካብ ምዃን ሓሊፉ ብደረጃ ዓለም ዘበርቕ እዩ ኣባል ክለብ ደንደን ሚስ ምክልኻል ዝኾነ ኣትለት ዓብለሎም ኣቕዲሙ ኣብ ማራቶን ሃምበርግ ዘመዝገቦ ናይ 2:05:20 ግዜ ናይ ውልቁ ዝበለፀ ግዜ እዩ ዓብለሎም ሎም ዓመት ኣብ ምፅዋዕ ኣብ ዝተኻየደ ሻምፒዮን ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ብምውፃእ ውድቂ መዳልያ ክሽለም ከሎ ኣብ ዴንማርክ ኣብ ዝተኸየደ ዓለም ለኻዊ ውድድር ጎደና ድማ ብሳን ሓደ ደቂቕ ብምዝጋብ ካብቶም ዝበለፁ 20 ኣትለታት ዓለም ኮይኑ ምእታው ዝዝከር እዩ ኤርትራውያን ኣትለታት ኣብ ዝተፈላለየ ዓለም ለኻዊ መድረኻት ዘካይዶ ዘለዉ ውድድራትን ዝጭብጥዎ ዘለዉ ዓወታትን ኪንዮ ምፅዋዕ ስምሓግሮም ኤርትራ ኣብ ኣትለቲክስ ንዘለዋ ዕቑር ፀጋ ዘርኢ እዩ
1: ዝስዕብ ዜና ሃገራት ወፃኢ እዮም ዜና ወፃኢ ህዝባዊት ሪፓብሊክ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግቡ ፍርያት ምጉዳል ቀረፅ ከም ዝገብራ ሓቢራን እዚ ኣብ ፍርያት ሕርሻን ካልእን ዝተገብረ ምንካይ ቀረፅ መራሕቲ ክልተን ሃገራት ካብ 23 ክሳብ 25 መስከረም ኣብ ኣሜሪካ ድሕሪ ዘካየድዎ ውፅኢታዊ ምንባሩ ዝተጠቕሰ ዝርርቢ ዝስዕብ ዘሎም እቲ ስጉምቲ ኣሜሪካ ኣብ ዕዳጋታት ቻይና ንእቲ ዘካይዶም መሸጣታት ብ30 ሚታዊት ከም ዘዛይዶ ተገሊጹ ሎም በዚ ድማ ኣብ 2026-2027 መጠን ንግዳዊ ምልዋጥ ክልቴን ሃገራት ብተዛማዲ ክውስኽ ከም ዝኽእል ግምታት ኣሎም ኣሜሪካን ቻይናን ኣብ 2025 ኣስታት 490 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ዝሓበሩ ፀብጻባት እቲ ኣሃዝ ምስቲ ናይ ቅድሚዮ ዓመት ክነፃፀር እንከሎ ብ25 ሚታዊት ከም ዝጎደለ የረድኦም በይናዊ እገራታት ንግዳዊ ክርደናን ልዑል መጠን ቀረፅን ካብ ጠንቂታት ንግዳዊ ማሕነቆታት ምዃኖም ክኢላታት ናይቲ ዓውዲ ይሕብሮም ፕሬዚደንት ሜክሲኮ ክላውድያ ሼምባውም ኣብ ውሽጣዊ ጉዳያት ሃገራን ዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊፃ ፕሬዚደንት ክላውድያ ነዝሓበረት ምስ ህዝብን ላዕሊ ወሰን መዝን ሃገራ ከተካይዶ ኣብ ዝቐነየት ኣኼባታትን ርክባትን እዮም ቁጠባዊ ፖለቲካውን ፀጥታውን ልዕላውነት ሜክሲኮ ኣብ ህዝብን መንግስትን ጥራይ ከምዝምርኮስ ዝጠቐሰት ፕሬዚደንት ክላውድያ ህላወ ግዳማዊ ሓይሊ ብሓባር ክቃወሞ ኣዘኻኺራ ሜክሲኮ ምስ ካልኦት ሃገራት እትገብሮ ኩሉ መድያዊ ዝምድናታት ከም እተስፍሖ ብምሕባር ከዓ ስምዝምስረት ዝምድናታት ፀጋታት ሃገር ኣብ ሓደጋ ከምዝእቱ መንገዲ ከም ዘይትግበር ኣነፂራ ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ከም ዝፈተኑ ኣብ ልዕሊ ዝገለፆም ሽበራውያን ስርሒት ከም ዘካየደ ገሊፆም በቲ ናይ 27 መስከረም ስርሒት ብውሕዱ 28 ካብቶም ሽበራውያን ከም እተቐትሉን ልዕሊ 30 ከም ዝቆሰሉን እቲ ሰራዊት ኣፍሊጡሎም እቶም ሽበራውያን ካብ ፓኪስታን ከም እተላእኩ ዝኸሰሰ ሚኒስትሪ ምክልኻል ኣፍጋኒስታን እቲ ተልእኾ ንምትፍናን ክልጥኤን ሃገራት ከም ዘጋድዶ ኣረዲኡሎም ኣፍጋኒስታንን ፓኪስታንን ብምትሕብባር ሽበራውያን እናሓድሕደን ክወቓቐሳ ምፅናሕን ዝፍለጥ ኮይኑ ብሰንኩ ክሳብ ወተሃድራዊ ረፅሚ ከም ዝበፅሓ ዝፍለጥ እዮም ፓኪስታን ኣብ ዝሓለፈ ቀረባ መዓልትታት ሽበራውያን ንምጥቃዕ ምዃኑ ዝተቐሰቶ ደብዳም ነፈርቲ ኣብ ግዝኣት ኣፍጋኒስታን ከም ዘካየደት ዝዝከር እዮም ነቲ መጥቃዕቲ ዝኾነነ መንግስቲ ኣፍጋኒስታን ብወገኑ መልሰ ግብሪ ከም ዝህበሉ ከጠንቅቕ ፀኒሐሎም ወተሃድራዊ ምትፍናን ክልትኤን ጎረባብቲ ሃገራት ብፍላይ ካብ ፈለማ ናይዚ ዓመት እዚ መሊሱ ከም ዝኸረረዮም ፀብጻባት ዘረድኦም ህዝባዊት ሪፓብሊክ ቻይና ናይ ምውጋዕ ኣቕሚ ሰራዊታ ከም ንምባልን ንምውህሃድን ዝዓለመ ልምምድ ሓይልታት ባሕርን ኣየርን ኣካይዳ እዚ ትማል 27 መስከረም ኣብ ባሕሪ ደቡብ ቻይና ዝተኻየደ ልምምድ ረብሓታትን ልእላውነትን ሃገሩ ንምውሓስ ኣገዳሲ ምዃኑ ሰራዊት ቻይና ገሊጹሎም ብዘይካዚ እቲ ወተሃድራዊ ስጉምቲ ንዞባዊ ፀጥታ ኣብ ሓደጋ ክእትዋን ዝፍትና ሃገራት መልእኽቲ ዘመሓላልፍ ምዃኑ ኣስማተን ሃገራት ከይጠቐሰ ቻይና ኣነፂራ ኣላ ፊሊፒንስ ዝርከበን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን

ዝምጉት ሃገራት ነቲ ልምምድ ምላሽ ክህባሉ ከም ዝኽእላ እዮም ናይ ቀረባ ተዓዘብቲ ዝእምቱ ዘለዎም። ኣብቲ ማያዊ ኣካል ዝዓበየ እጀታ ከም ዘለዋ እትገልጽ ቻይና ፀጥትኡ ንምውሓስ ተደጋጋሚ ወተሃደራዊ ልምምድ ከም እተካይድ ጸብጻባት የረድኦም። ቻይና፣ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ኣብቲ ዓመታዊ ልዕሊ 5 ትሪልዮን ዶላር ንግዳዊ ንጥፈታት ዝካየደሉ እስትራቴጂካዊ ማያዊ ኣካል እጀታ ከም ዘለዎን ዝምጉት ሃገራት እየን። ኣብ ሪፐብሊክ ደቡብ ኣፍሪቃ ኣብ ዝሓለፈ ቀዳም ሰንበት ብዝተካየደ 2 መጥቃዕትታት ፎክስ ብረት ብውሕዱ 27 ሰባት ከም ዝተቐትሉን ኣስታት 30 ከም ዝቆሰሉን ተቓሊሖም። በዚ መሰረት ብ26 መስከረም ኣብ ደቡባዊ ምዕራብ ከተማ ጆሃንስበርግ ብዝተፈፀመ መጥቃዕቲ 17 ሰባት ክቕተሉን ከለዉ 15 ድማ ቆሲሎም። ትማሊ 27 መስከረም ኣብ ከባቢ ኬፕ ታውን ብዝተካየደ ተመሳሳሊ መጥቃዕቲ ድማ 10 ሰባት ከም እተቐትሉን 14 ከም ዝቆሰሉን ፖሊስ ደቡብ ኣፍሪቃ ሓቢሩሎም። እዚ መጥቃዕትታት ሒደት መዓልታት ድሕርቲ ኣብ ከተማ ደርባን ዝተፈፀመ 11 ሰባት ዝቐተለ መጥቃዕቲ ፎክስ ብረት እዩ ዝስዕብ ዘሎም። ጠንቂ ናይዚ ተደጋጋሚ ሰርዮታት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት ደቡብ ኣፍሪቃ ቅርበት ዘለዎም ወገናት ይጠቕሶም። መንግስቲ ደቡብ ኣፍሪቃ መጥቃዕትታት ፎክስ ብረት ንምግታእ ገዚፍ ወፍሪ የካይዱ ከምዘየሎ እኳ እንተገለፀ ዛጊት ኣብ ባይታ ዝመፀ ለውጢ ከምዘየሎ እዩ ግና ዝሕበር። ኣብ ግረበብቲ ሃገራት ህንድን ኔፓልን ዝወቕዐ ብርቱዕ ዝናብ ዘስዓቦ ዕልቕልቕን ምህማም መሬትን ከቢድ ሰብኣውን ንዋሳውን ክሳራታት ኣውሪዶም። በቲ ተፈጥራዊ ሓደጋ ኣብ ክልቲአን ሃገራት ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ጸብጻባት ልዕሊ 100 ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛየድ ከም ዝኽእል ኣሚቶም ኣለዎም። ብዘይካዚ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ብምውራዱ ኣሸሓት ሰባት ብዘይመፅለሊ ከም ዝተረፉ ሰመዚ ህንዲ ገሊፆም። መንግስቲ ህንዲ ብሰንኪቲ ሓደጋ ኣብ ልዕሊ 70 ኣውራጃታት ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጅሎም። እቲ ዕልቕልቕ ኣስታት ሓደ ወርሕቲ ድሕርቲ ኣብ ኔፓል ዝተኸስተን ልዕሊ 1400 ሰባት ዝቐሰፈን ተመሳሳሊ ሓደጋ እዩ ዝስዕብ ዘሎም። ዜና ንምዝዛም ኣርእስተ ዜና ክደግመልኩም። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዑ። ኣብ ተሰነይ ኣብ ትግባረ መደብ ኖስ ርቡሕ ቃፅዖ ሕርሻ ዘተኮረ ስልጠና ንሓረስቶት ተዋሂቦም። ኣብ ንኡስ ዞባ ፎሮ ብርሰት ኣግራብ ንምክልኻል ኮም ማእከል ዝገበረ ንጥፈታት ይሰላሰል ኣሎም። ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን። ፕሬዚደንት ሜክሲኮ ኣብ ውሽጣዊ ግዳያት ሃገራ ንዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊፃ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈተኑ ሽበራውያን ስርሒት ከም ዘካየደ ኣፍሊጦም። ዜና ተዛዚሙሎ ብርኹምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ስሙን ኣብ መዘርግሒ ንቕጠታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሪፖርታጅ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብቲ ሚኒስትራት ሰበ ስልጣን መንግስትን ግንባርን ኣዘዝቲ ሰራዊት ዲፕሎማሰኛታት ወከልቲ ሃገራውያን ማሕበራት ኣባላት ማሕበረሰብ ቤት ትምህርቲ ሰውራ መራሕቲ ሃይማኖትን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ ናይ መዛዘሚ ስነ ስርዓት ብርክት ዝበሉ መደባት ተሰላሲሎም። በዚ ድማ እቲ መደብ ልክዕ ሰዓት 9 ንግሆ ብዝክረ ሰማታት መጋረጅኡ ጋሊሁ ከም መኽፈቲ ናይቲ መደብ ሓንቲ ንመንፈስ ዝበዝሑ ተገባእቲ ብሓፈሻ ንኣባላት ማሕበረሰብ ቤት ትምህርቲ ሰውራ ድማ ብፍላይ ብስምዒት ናብ ቤት ትምህርቲ ሰውራ ኣጋሊባ ዝመለሰት ቤት ትምህርተይ ዘርእስታ ውሪይቲ ደርፊ በታ ፍረ ሰውራ ዝኾነት ገዲም ድምፃዊት ኣበባ ሃይለ ምስ ቀረበት ደርፊ ቋንቋ ትግረ ስዒባታ። ብድሕሪ እዚ ቃል ናይ እንቋዕ ደሓን መጻኩም ብኮሚሽነር ኮሚሽን ባህልን ስፖርትን ኣምባሳደር ዘመደ ተኽሊ ቀሪቡ። ብድሕሪ እዚ ሓፂር ቃል ክቡር ፕሬዚደንት ሃገር ኤርትራ ኢሳያስ ኣፈወርቂ ቀሪቡ። ፕሬዚደንት ኢሳያስ ኣመደርኡ ቅድሚ 50 ዓመት ጥራይ ዘይኮነ ቅድሚ ኣብ ዝነበረ እዋን እውን ናይ ኤርትራ ሓይሊ ሃብቲ ሰባ መንባሩ ብምስማር ናብቲ እንደልዮ ክንበፅሕ እቲ ዝዕንቅፈና ክንኣሊ ልዕሊ ኩሉ ከዓ ውሑስ መጻኢ ንምርግጋፅ ፃም ምዕባል ዓቕሚ ሰብ ኣተኪርካ ምስራሕ ከም ዘድሊ ኣገንዚቦ። ኣብ ዓምዲ ባህልን ስነ ጥበብን ኪንዮ ኣካዳምያዊ ትምህርቲ ኣብ ትሕቲ ዝብላ ርእስቲ ብብዝሒ ክጥቀስ ከም ዝቐነየ ሰውረ ኤርትራ ጽልዋኡ ኣብ መላእ ህዝቢ ንምስራፅ ኣብ ሜዳ ቃልሲ ጥራይ ከይተሓፅረ ኣብ ድሕሪ መስመር ጸላኢ ሓራን ሓውስ ሓራን መሬት ኤርትራ ከምኡውን ኣብ ሱዳን ሰፊሕ ንጥፈታት ትምህርትን ስልጠናን የካይድ ነይሩ እዩ። ብፍላይ ህዝባዊ ግንባር ኣብ ዝመስረተን ኣብያተ ትምህርቲ ጉጅለ ባህሊ ቀንዲ መሳርሒ ናይቲ ዝካየድ ዝነበረ መደባት ንቕሓት ነበራ። ሓንቲ ካብኣተን ጉጅለ ባህሊ ቤት ትምህርቲ ሰውራ ኣብ ከሰላ ሱዳን ነበረት። እዛ ጉጅለ እዚኣ ከምተን ኣብ ካልኦት ከተማታትን ማዓስከራትን ስደተኛታት ሱዳን ዝነበራ ኪንዮቲ ትነጥፈሉ ቤት ትምህርቲ ብምኻድ ስምዒት ዝበዝሐ ሓፋሽ ኣብ ምቅስቃስ ብዙሕ ሰሪሓ እያ። ከምዝዝክሮ ኣብኣ ዝፈረዩ ስነ ጥበበኛታት ሙሉእ ምስሊ ናይቶም ዝደገምዎም ናይ ሜዳ ደረፍቲ ብምሓዝ ብልዑል ስምዒት ናይ ምቕላስ ወኒ ከለዓዕሉ ከለዉ ብዙሓት መዛንኦም ሃፂሎም ናብ ሜዳ ከም ዝስለፉ ገይሮም እዮም ተጠቂሱ። ኣብ ንኡስ ዓምዲ ድሃይ ሕትመት እኩብ ሓፀርቲ ዛንታታት ሚካኤል በርሀ ዘርእስቱ ንዕዮታት ስውእ ስነ ጥበበኛን ጋዜጠኛን ሚካኤል በርሀ ዝጠርነፈ መፅሓፍ

ኣፍ ብሓሙሽተ መስከረም ኣብ ሲነማ ሮማ ምስ ኣንበብቲ ተላልዩ ኣብቲ መደብ ምልላይን ዝኽርን ዝተፈላለየ ስነ ጥበባዊ መደባት ሰነዳዊ ፊልም ዛንታ ደራሲ ደርፍታት ገምጋምን ጦብላሕታን መፅሓፍ ቀሪቡ ብገጣሚ መለስ ንጉሰ ዝተዳለወት መፅሓፍ እኩብ ግጥምታት እንታይ ይሓይሽ ዓርቢ 4 መስከረም 2026 ኣብ ሆቴል ኣምባሴራ ምስ ኣንበብቲ ተላልያ እዛ ካልኣይቲ መፅሓፍ እኩብ ግጥሚ ደራሲ እንታይ ይሓይሽ ዝተፈላለዩ ዛዕባታት ሂወት ዝድስሱ 80 ግጥምታት ኣለዋ ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ወዲ 37 ዓመቴ ዝፈትዎ ዓርኪ ኣሎኒ በዓል ሓዳርን ኣቦ 3 ቆልዑን እዩ በዓልቲ ቤቱ ምስ ካልእ ሰብ ዙረት ጀሚራ እሞ እንታይ ከም ዝገብር ሓርቢቱ እኒየ ናባኹም ዝድውል ዘለኹ ብዝብል ምኽሪ ንዝሓተተ ሓታቲ ምስ ኣመኻሪ ዝተኸየደ ምብሃልን ሰፊሩ ሂወትና ክንልውጠሉ ዘኽእለና ትምህርትን ስልጠናን ኢና ቀሲምና ቃል ተሃደስቲ ኣብ ፈለማ ሰሙን ወርሒ መስከረም ኣገልግሎት ማእሰርትን ተሃድሶን ሰንበልን ፀፀራትን ስነስርዓት መዛዘሚ ኣካዳምያዊ ሞያውን ንጥፈታት ዓመተ ትምህርቲ 2025-26 ኣካይደን ነይረን ኣብቲ ኣብ ክልቲኡ ኣብያተ ማእሰርቲ ንባንዴራታትን ንትምህርትን ተሃድሶ ብዝገልፁ ጭርሖታትን ኣብ ዝወቀበ ዳሳት ዝተኸየደ ስነስርዓት ምዕፃው ትምህርትን ምዕዳል ሽልማት ንውሉፃት ተምሃሮን ኣዛዚ ኣገልግሎት ማእሰርትን ተሃድሶን ኤርትራ ብርጋደር ጀነራል ግርማይ ማሓሪ ሚኒስተር ፍትሒ ወይዘሮ ፎዚያ ሓሽም ሚኒስተር ዕዮን ማብሕ ማሕበራዊ ድሕነትን ወይዘሮ ልኡል ገብረኣብ ኣዘስትን ሓለፍቲ ክፍልታትን ቤት ትምህርቲ ዕድመ ዝተገብረሎም ኣጋይሽን ተረኺቦም ነይሮም ኣብቲ ስነስርዓት ምዕፃው ኣካደማያውን ሞያውን ትምህርቲ ኣዛዚ ኣገልግሎት ማእሰርትን ተሃድሶን ሰንበል ኮሎኔል በረኸት ወልደ ሚካኤል ኣዛዚ ኣገልግሎት ማእሰርቲ ተሃድሶን ፀፀራት ሌተናን ኮሎኔል እድሪስ ዓምርን ኣብ ዘስምዕዎ ቓል ንኩሎም ተሳተፍቲ እንቋዕ ብድሓን መጻኩም ድሕሪ ምባል ኣብ ኣገልግሎት ማእሰርትን ተሃድሶን ሰንበል ካብ 3ይ ክሳብ 12 ክፍሊ ስሩዕ ኣካደማያውን ሞያውን ትምህርቲ ከም ዝውሃብ ኣብ ኣገልግሎት ማእሰርትን ተሃድሶን ፀፀራት ድማ ካብ 2017 ጀሚሩ ኣብ ማትሪክ ነጥቢ ንዘምፅኡ ተሃደስቲ ናይ ኮሌጅ ትምህርቶም ዝቕፅልሉ ዕድል ተፈጢሩሎም ብግቡእ ይከታተሉ ከም ዘለዉ ሓቢሮም እዚ ብመንግስቲ ንተሃደስቲ ብማዕረ ተፈጢሩሎም ዘሎ ኣካደማያውን ሞያውን ዕድል ትምህርቲ ተሃደስቲ ብግቡእ ይጥቀምሉን ነብሶም ይባዕብሉሉን ከም ዘለዉ ጠቂሶም ከዓ ዝቐሰምዎ ዘለዉ ሞያን ፍልጠትን ፍርዶም ወዲኦም ምስ ወፁ ካብ ተፀባይነት ተገላጊሎም ርእሶም ክኽእሉን ኣብ ህንፀትን ልምዓትን ሃገር እጀሞም ክበርክቱን ከምዝሕግዞም ኣረዲኦም ሪፖርታጅ ተራን ሓድግታትን ቤት ትምህርቲ ሰውራ ዝገልፅ ሰሚናር ሰፊሩሎ ዕዙዝ ዝኽሪ ንሓድሽ ወፍሪ ልምዓት ሃገር ብዝብል ቴማ ንዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብ19 መስከረም ብዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቅሚ ሰብን ሚኒስትሪ ትምህርቲ ኣቶ ጴጥሮስ ሃይለማርያም ከምኡውን ብዶክተር ቴድሮስ ስዩም ካብ ኮሌጅ ትምህርትን ስነቋንቋን ሰሚናራት ኣብ ኤክስፖ ኣስመራ ተኻይዱ ተራን ሓድግታትን ቤት ትምህርቲ ሰውራ ኣብ ምክስኳስ ሃገራውነት ብኣቶ ጴጥሮስ ሃይለማርያም ትምህርትን ህንፀት ሃገርን ዝብል ሰሚናር ከዓ ብዶክተር ቴድሮስ ስዩም ቀሪቡ እቲ ሰሚናር ሚኒስትራት ኣዘስቲ ሰራዊት መምሃራን ቤት ትምህርቲ ሰውራ ነበር ኣለይቲ ተምሃሮ ቤት ትምህርቲ ሰውራ ነበር ተምሃሮ ቤት ትምህርቲ ሰውራ ነበርን ዕድማት ኣጋይሽን ኣብ ዝተረኽብሉ ኣጋጣሚዩ ተኻይዱ ስነ ስርዓት ዝክረ ሰማዕታት ምስ ተኻይደ ብሙዚቃ ህፃናት ቀያሕቲ ዕንበባዩ ቀፂሉ ኣስዒቡ ኣቶ ጴጥሮስ ሃይለማርያም ቀንዲ ሓድግታት ቤት ትምህርቲ ሰውራ ቅድሚ ናፅነትን ድሕሪ ናፅነትን ኣብርሁ ቤት ትምህርቲ ሰውራ ቅድሚ ናፅነት ኣብ ምንባይን መምሃርን ቆልዑ ምምስራት ሃገራዊ ናይ ትምህርቲ ፖሊስን ስርዓትን ምኩስኳስ ሃገራውነት ምጉልባት ውድባዊ ዓቕሚ ህዝባዊ ግንባርን ምድራዕ ባህላውን ማሕበራውን ሰውራዊ ዓብ እጃም ከም ዝተፃወተ ኣፍሊጡ ቤት ትምህርቲ ሰውራ ዝብል ኣመር ነቲ በቢግዚኡ ኣብ ዜሮ ጀላሃንቲ ዓራርብ ወዘተ ዝተደኮነ ቤት ትምህርቲ ዝገልፅ ክኸውን ከሎ በቲ ሓደ ሸነኽ ከዓ ነቲ ኣብ ቤት ትምህርቲ ኮይኑ ንኩሉ ንጥፈታት ትምህርቲ ህዝባዊ ግንባር ማለት ደጀን ድሕሪ መስመር ሱዳን ዝውጥን ዘማዕብልን ዘካየድን ዝነበረ ኣካል ማለት ንጨንፈር ትምህርቲ ህዝባዊ ግንባር ዝሕብር ምዃኑ ገሊፁ ኣቶ ጴጥሮስ ኣበርክቶ ቤት ትምህርቲ ሰውራ ክብሃል እንከሎ ንበይኑ ተነፂሉ ዘይኮነስ ምስቲ ህዝባዊ ግንባር ብካልኦት ኣካላቱ ኣቢሉ ዘካይዶ ዝነበረ ምስቲ ናይ ቤት ትምህርቲ ሰውራ ዝመሳሰል ዕማማት ተዛሚዱ ክረአ ይግባእ ክብል ኣተሓሳሲቡ ይርከቦ ኣብ ዓምዲ ጥዕና ድሕሪ ምምጋብ ብእግሪ ምጓዓዝ ዘለዎ ረብሓታት ተዳሲሱ ድሕሪ ምምጋብና ከም ብእግሪ ምጓዓዝ ዝኣመሰሉ ንገብሮም ፍኹስ ዝበሉ ምውስዋስ ኣካላት ዘመን ዘምፅኦም ጌርና ብምውሳድ ኣብ ተግባር ዘይነብፅሖ ሰባት ብዙሓት ኢና ኪኖቲ ዘመናውነቱ ኣብ ጥዕናና ዝህበና እወታዊ ጥቕሚ ሸለል ዝበሃል ስለዘይኮነ ኩልና ክንስዕቦን ከነተግብሮን ይግባኣና እንታይ

ይረብሑኡ ዶ ትብሉኹም? ኣካላዊ ምንቅስቓስ ምዝውተር ሓያሉ ጥዕናዊ ጥቕሚ ከም ዘለዎ ኩሉና ንሰማዓሉ ሓቂ እዩ። እዚ ነቲ ድሕሪ ምምጋብና ንገብሮ ፍኹስ ዝበለ ብእግሪ ምጓዓዝ ሓዊስካ ማለት እዩ። ድሕሪ መግቢ ንገብሮ ብእግሪ ምጓዓዝ ናይ ባዕሉ ሓያሎ ጥዕናዊ ጥቕምታት ኣለዎ። ሓደ ካብቲ ቀንዲ ጥቕሚ ናይ ድሕሪ መግቢ ንገብሮ ብእግሪ ምጓዓዝ ዝኣመሰለ ምውስዋስ ኣካላት ኣብ ከስዕ ዘሎ መግቢ ብቐሊሉ ሓቂቑ ማእዛዊ ትሕዝትኡ ናብ ሰራውር ደምና ከም ዝኣቱ ምግባር እዩ። ምንቅስቓስ ብፍላይ ድማ ብእግሪ ምጓዓዝ ከስዕናን ኣምዕትናን መግቢ ሜታቦላይዝ ዝገብሩ ሳብስታንሳት ብቐሊሉ ከንዝዑ ስለ ዝሕግዝ ኣካላትና ዘካይዶ መስርሕ ምንቅስቓስ መግቢ ኣብ ምቅልጣፍ ልዑል ደገፍ ኣለዎ። ሜታቦሊዝም መግቢ ብማዓንጣ ተመጺኡ ናብ ሰራውር ደም ክሳብ ዝኣቱ ዝደቐቐሉ ኣገባብ መስርሕ ምሕቃቕ መግቢ እዩ። መፅናዕትታት ከም ዘመልክትዎ ኣብ ሰሙን ን10 ሰዓታት ዝምጥን ብእግሪ ምጓዓዝ ኣብ ስርዓተ ምሕቃቕ መግቢ ማለት ኣብ ኣፍ፣ ጎረሮ፣ ሻሕለለ፣ ከስዐ፣ ቀጢን መዓንጣ፣ ረጉድ መዓንጣ፣ ላልሽ፣ ከረፂት ሓሞትን ጸላም ከብድን ከጋጥም ንዝኽእል ጸገማት የጉድለ እዩ ተጠቒሱ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ባህላዊ መሰናድኦ ብኣጋጣሚ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሶራ ኣብ ሜዳ ባሕቲ መስከረም። ሪፖርታጅ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ቀሪቡሎ። ሪፖርታጅ ምርኢት ካርኒቫል ኣባላት ቤት ትምህርቲ ሰውራን መምሕዳራት ንኡሳት ዞባታት ኣስመራን። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ያታዊ ኣስማት ንህፃናት ዝደስስ ትሕዝቶ ቀሪቡ። ሪፖርታጅ ተራን ሓድግታትን ቤት ትምህርቲ ሰውራ ዝገልጽ ሰሚናር ሰፊሩሎ። ኣብ ዓምዲ ዕልሞም ወይ ቴክኖሎጂያ ዝተፈላለዩ ሓደስቲ ምህዞታት ተላልዮም ይጸንሑና። ኣብ ዓምዲ ርእቶ ውጥን ተቕሲም ዘበርዓነት ሓንቲ ቓል ካብ መድረኽ 1949 ኒውዮርክ ሳብዚ ሎሚ ዝስማዕ ዘሎ ህውተታ ንምዝኽኻር ሓደ ብዘይሕሰብ ኩርናዕ ዝርአ ናይ ታሪክ መስትያት ኣሎ። እዚ ሎሚ መራሕቲ ኢትዮጵያ ንልኡላውነትን ግዛእታዊ ሓድነትን ኤርትራ ንምድፋር ዘቕርብዎ ዘለዉ መደረታት ንገዛእ ርእሶም ሓድሽ ሓሳብ ኣይኮነን። ንሱ ነቲ ኣብ 1949 ብናይ ምዕራብ ገዛእቲ ሓይልታት ተኣሊሙ ብሓደ ካብ ማዕዶ ውቅያኖስ ዝመፀ ጸሊም ዲፕሎማት ድማ ኣብ ሓንቲ ካልኢት ዝተቐብረ ናይ ቤቨን ስፎርዛ ውጥን ዝተባህለ ናይ ምክፍፋል ውዲት ዘቐድሕዎ ዘለዉ ናይ መቃብር ኩዓቶ ፅውፅዋ እዩ። እሞ ደኣ እቲ ካርታ ኤርትራ ንኽድምሰስ ብዓበይቲ ሓይልታት ዝተፈረደሉ ድሕሩ ድማ ብተኣምራዊ መገዲ ኣብ ሓንቲ ካልኢት ዝደሓነሉ ታሪክ እንታይ ነበረ? እዚ ሎሚ ዘሎ መድረኽ ከ ካብኡ እንታይ ክምሃር ይግብኦ? ነዚ ምስጢር እዚ ብዕምቆት ንምርዳእ ሰዓት ናብ ግንቦት 1949 ክንመልሶ የድልየና። ኣብቲ እዋን እቲ ካልኣይ ኩነት ዓለም ተዛዚሙ ጣልያን ኣብ ኤርትራ፣ ሊብያን ሶማልን ዝነበራ ግዛእታት ኣረኪባ ወፅያ ነበረት። ኤርትራ ብግዜያውነት ኣብ ትሕቲ ምምሕዳር ወተሃደራዊ ሓይሊ ብሪጣንያ ወደቐት። መጻኢ ዕድል ናይ ዘን ሃገራት ንምውሳን ድማ ዓበይቲ ሓይልታት ዓለም ኣብ ኒውዮርክ ኣብቲ ሽዑ ሓድሽ ዝነበረ ውድብ ሕቡራት ሃገራት ተኣከቡ። ኣብቲ እዋን እቲ ሚኒስተር ጉዳያት ወፃኢ ዓባይ ብሪጣንያ ኤርነስት ቤቨን ከምኡውን ናይ ጣልያን መዘንኡ ካውነት ካርሎስ ፎርዛ ኣብ ለንደን ብምስጢር ተረኺቦም ሓደ ዘስካሕክሕ ናይ ምክፍፋል ውዕል ኣዳለዉ ይርከቦ። ኣብ ዓምዲ ማሕበራዊ ዕቤት ውሕስነት ከባቢና ንድሕነት ደቅና ዝጠቅስ ዛዕባ ይጸንሐና። ስነ ሓሳብ ስርዓተ ምብሃል ወላድን ቆልዓን ወለዲ ምስ ደቆም ዝገብርዎ ምውሳእ ኣብ ባህርን ድሕነትን ቆልዑ ጽልዋ ከም ዘለዎ እዩ ዝጠቅስ። ኣብ ኣከባቢና ማእለያ ዘይብሎም ነገራት ኣለዉ። ገለ ህይወታውያን፣ ገለ ዘይህይወታውያን፣ ገለ ድማ ሰብ ሰርሖ ይርከብዎም። ኣከባቢ ክብሃል እንከሎ ንኹሉ እዚ ኣብ ላዕሊ ዝተጠቕሰ ነገራት ዘጠቓልል ማለት እዩ። እዞም ኣብ ከባቢና ዝርከቡ ነገራት ገለ ብዝግባእ ኣብ ጥቕሚ እንተውዒሎም ክጠቕሙና፣ ገለ ድማ ብጥንቃቐ እንተዘይተኣልዮም ሃስያ ከስዕቡና ዝኽእሉ ነገራት እዮም። ቆልዑ ምስ ኣከባቢኦም ንምልላይ ካብ ወለዲ ጀሚርካ ካልኦት ማሕበራውያን ትካላት ከም ኣብያተ ትምህርቲ ሓዊስካ ብዛዕባ ኣከባቢኦም ዝፈልጥሉ ኣስተምህሮ ናይ ምቕሳም ሓላፍነት ኣለዎም ተጠቒሱ። ኣብ ዓምዲ ቃለ መሕተት ኤርትራ ሓይላ ኣብ ሰባዩ ብሓድነታን ጥምረታን ዝኾርዐት ሃገር እያ። ቃል ሌተናል ኮሎኔል ተመስገን ሳሙኤል ካልኣይ

ክፋል ይፅንሓና ሳዋ ክሳብ ሕጂ ኣብ ምውራስ ታሪክን ባህልን ጠጠው ከይበለዩ ዝጓዓዝ ዘሎ ከምኡ ዝገበሮ ምክንያት ከዓ እቲ መስርሕ ተመክሮ ህንፀት ናይቶም መንእስያት ይኹኑ ናይቶም ኣለምቲ ብእኡ መጠን ይኸይድ ስለ ዘሎ እዩ 37 ዙርያ እንተረኣኢልና ብዕድመ እንተመፂና ደቂ 18 ዓመት እንተበፂሖም ከዓ ደቂ 20 ዓመት እዮም ነዚ መንእሰይ እዚ እዞም መንእስያት እዚኦም ኣመሓድሮም ኣብ ትሕቲኻዮም ኢልካ ክትቦን ከለኻ ቀሊል ሓላፍነት ኣይኮነን ተሰክሞ ዘለኻ እቲ ኣገባብ ኣተዓላለያ ኣተዓላለማ ኣብ ነብሱ ገለ ስምዒት እናፈጠረሉ ስለ ዝኸይድ ተላሊዎ እውን ስለ ዝፀንሕ ቀልጢፍ እዩ ኣብቲ መስመር ዝኣቱ ንኣሽቱ ከለዉ ብዕድመ ግን ወለዲ ኮይኖም እዮም ዝኸዱ ዝረአ ንኣሽቱ ጌጋታት እንተሃልዩ ኣብቲ ጉዕዞ ኣብ ግዜ እዩ ዘረም ስለዚ እቲ መንእሰይ በዚ ደረጃ እዚ ኒሕ ሓቦ ሃገራውነት ጥምረት ሓድነት ኣጥሪው ይኸይዳሎ ኢልና ንዛርብ እንተለና ከዓ ውፅኢት ምሕደራን ኣተኣላለያን ናይቶም ዓለምቶምን ሓለፍቶምን ምዃኑ ምርዳእ የድሊ ኣብ ዓምዲ ካብ መፅሓፍቲ ቪላ ዘግዱር ካብ መፅሓፍ ደማዊ ዘመን ተስፋዩ ገብረኣብ ቀሪባኣላ ኣብ ዓምዲ ልቦናን ፍልስፍናን መበል 17 ክፋል ፅፈት ስራሕ ትፀንሓና ኣእምሮና ዘሎን ዘየሎን ምኽኒት እናኣለመ ገዛ ርእስና ክንዕቅብ ከም ዘለና እዩ ዘጠንቅቐና ከም ሳዕቤኑ ካብታ ዘለናያ ምንቕ እንተዘየልና ዝያዳ ውሕስነት ዝስምዓና ገይርና ንሓሰብ ኣብቲ ንፈልጦ ጥራይ ተደሪትና ክንተርፍን ከለና ደረጃና ዝዓቀብና ኮይኑ ዝስምዓና ሰባት እውን ውሕዳት ኣይኮናን እዚ ሓቀኛ ደረጃና እቲ ትማሊ ዝነበርና ኣይኮነን እቲ ሕጂ ዘለናዮ እውን ኣይኮነን እቲ ፅባሕ ክንበፅሖ እናሓልሞዩ ክኸውን ዘለዎ ናብኡ ንምብፃሕ ብዙሓት ጎፅጎፅ ክፀንሓካ ከም ዝኽእል ኣብ እምሮኻ ቅረፆ ብኸመይ ክትሰግሮ ከም ዘለካ ድማ ፅፉፍ ውጥን ክህልወካ ይግባእ ኣብ መንጎቲ ሕጂ ዘለናዮን እቲ ኣብ መፃኢ ክንበፅሖ ገለ ምጥርጣር ከም ዝፈጥር ኩላትና ካብ ተመክሮና ተበጊስና ክንትንትኖ ንኽእል ኢና እዚ ምጥርጣር ጋግ ትብዓት ማለት ኮሬጅ ጋብ ክፈጥር ከም ዝኽእል ሊቃውንቲ የዘኻኽሩና እዚ ትብዓት እዚ እምበኣር ኣብ ትሕቲ ዝኾነ ይኹን ኩነት ክምላእ ዘለዎ ተጠቂሱ ኣብ ዓምዲ ዳያሪ ንረኸብ ዶ ንኸውን ኣይቲ ውፅኢ በጀኺ ንገረኒ ዘርእስቶም ዛዕባታት ዳያሪ ይፀንሑና ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ተቓሪር ሪፖርታጅ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ቀሪቡሎ ኣብ ዓምዲ ደልኣባብ ካልኣይ ክፋል ዛንታ የቲም ጅባቱ ቀርባቱ ቀሪባኣላ ሪፖርታጅ ምርኢት ካርኒቫል ኣባላት ቤት ትምህርቲ ሰውራን ነበርቲ ንኡሳን ዞባታት ኣስመራን ቀሪቡ ኣብ ዓምዲ መንሰጀል ታሪካዊ ፈፅምታት እዋን ፌደሬሽንን ድሕሪኡን ይፀንሓና ስእሎ መግለፂ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዓምዲ ፍሬካድም ንሕማም ዕቡድ ከልቢ ዝምልከት ትሕዝቶ ሰፊሩ ይፀንሓና ኣብ ዓምዲ ሸባብ ንምምስራት ቤት ትምህርቲ ሰውራን ታሪካዊ ኣመታትን ተዳሲሱ ኣብ ዓምዲ ሕበርበሮ ጥቕምታት ከርከደ ኣገደስቲ ዕለታት ኣብ ታሪክ ኤርትራ ብሂል ንፍሽኽታ ዝርከብዎም ትሕዝቶታት ይፀንሑና ስእላዊ መግለፂ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ሪፖርታጅ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ቀሪቡሎ ኣብ ዓምዲ ስፖትላይት ብኣጋጣሚ ዓለም ለኻዊ መዓልቲ ሕማም ዕቡድ ከልቢ ዝወፀ መልእኽቲ ሰፊሩ ይርከብ ኣብ ዓምዲ ካልቸር ኤንድ ኣርት ሕቡእ ፅበቐ ኤርትራዊ ፀጋታት ባሕርን ከባቢኡን ተዳሲሱ ይርከብ ኣብ ዓምዲ ኦፒንን ስርዓት ብልፅግና ኢትዮጵያ በብእዋኑ ዘጋውሖ ታሪካውን ጂኦፖለቲካውን ባህታ ዘይብሉ ዕንዳራታት ዘቃልዕ ትሕዝቶ ይፀንሓና ውርሻ ቤት ትምህርቲ ሶራ ካብ ትምህርቲ ክሳብ ህንፀት ሃገር ተዳሲሱ ይርከብ ኣብ ዓምዲ ቆጠባን ዋኒንን ቀጥታዊ ወፍሪ ወፃኢ ክደሰስን ከሎ ካልኣይን ዛዛምን ክፋል ቀሪባኣላ ሎሚ ምዕቡላት ካብ ዝበሃላ ሃገራት ኣብ መስርሕ ምዕባለአን ቀጥታዊ ወፍሪ ወፃኢ ዝጥቀማን ዘይጥቀማን ይርከበን እዚ ከዓ ነቲ ቀጥታዊ ወፍሪ ወፃኢ ንልምዓት ዘይ

ዓበላ ሃገራት ግድን ከም ዘድሊ ዝገልጻ መረዳእታ ዝነጽግ እዩ። ምኽንያቱ ቀጥታዊ ወፍሪ ወጻኢ ተጠቂመን ካብ ምዕባል ዘይበኸራ ስለ ዘለዋ እዚ ኸውነት ድማ ካብቲ ክፋል ጨፋት ምውፃእ እተን ዝተጠቕማ ብኸመይ ተጠቒመናሉ እተን ዘይተጠቕማ ድማ እንታይ ኣማራፅየን ፈጢረን ብዕምቆት ምፍታሽ ንቁጠባዊ ዕቤት ልምዓትን ዝኸውን ስትራቴጂ ምህንዳስ እዩ ትዋና ነገር። ባህታ ልቢ ደራር ዓይኒ ዕንጋለ ከርስያ ኤርትራ ብዝብል ንቱሪዝም ዛዕባ ዝገበረ ኣርስቲ ይጸንሐና። ሃገራዊ ውጥን ቱሪዝማዊ ምዕባለ 2000 ክሳብ 2020 ዘቤታዊ ቱሪዝም ኣዝዩ ኣገዳስን ዳይናሚካዊን ፅላት ዓለምና ኮይኑ ኣብ ግሎባዊ ቁጠባ 13 ሚእታዊ ኣበርክቶ ይገብር ክብል ይገልጾ። ናይ 2018 ፀብፀብ ዓለማዊ ውድብ ቱሪዝም ድማ ዘቤታዊ ቱሪዝም ኣብ ኣፍሪቃ ሓደ ካብ ኣገደስቲ ኢንዱስትርያዊ ፅላታት ኮይኑ 8.5 ሚእታዊት ማለት 194.2 ቢልዮን ዶላር ዕቤት ካብ ሓፈሻዊ ሃገራዊ እቶት ምዃኑ ይገልጽ ተጠቂሱ። ኣብ ዓምዲ ሸባብ ንስ ዓምዲ ሪፖርታጅ ከም ሰረቱ ውዳበና መሰረት ኩለንትናዊ ብቕዓት መንእስያትና ኣብቲ ብ4 መስከረም ኣመሓዳሪ ዞባዶብ ዝርከብዎም ላዕለዎት ሰበ ስልጣን መንግስትን ዕድማትን ዝተረኽብሉ ውዕውዕ ናይ መዛዘም መደብ እምበኣር ሓላፊ ሃማት ዞባ ደቡብ መንእሰይ ግርማይ ገብሩ ኣብ ዘስምዖ መደረ ዝተፈላለየ ድሕረ ባይታ ዘለዎም መንእስያት ሓድሕድ ተመክሮታት ንክለዋወጡ ባይታ ብምፍጣር ሰውራውን ሕብረተሰባውን ክብርታት ናብ መንእስያት ከም ዝሰጋገሩን ብግቡእ ከም ዝኩልዑን ንምግባር መንእስያት ንኩሉ ብድሆታት ሰጊሮም ብልዕል ወነን ተወፋይነትን ሃናፅያ ብርክቶ ንክገብሩ ድርኽቲ ንምፍጣር ዝብሉ መሰረታውያን ዕላማታት ዝሓዘ ምዃኑ ኣብ ዝጠቐሰሉ ኣብ ንኡዞባን ምምሕዳር ከባቢታትን ኣብያተ ትምህርትን ዝርከቡ ውዳቤታት ሃማማተ ወነንትን ገለፅትን መደባቶም ኮይኖም ዝያዳ ንምትብባዕ ውዳብኦም ንምሕያልን ካብ ቀንዲ ዕላምኡ ምዃኑ ኣነጢሩ። ብተወሳኺ ቅነ መንእስያት ኣብ መንእስያትን ተምሃሮን ቅዱስ ቅንእ ኣሕዲሩ ናይ ተወዳዳርነት መንፈስ ዘበርኽ መደብ ምዃኑ ገሊጹ። ኣብ ዓንዲ ስድራ ቤት ፍቕርን ሕውነትን ንኽነትርፍ ምሕረት ጌርና ኣለና ቃል ስድራ ቤት መዋቲ ይጸንሐና። እቲ ናይ ሞት ሓደጋ ኣብ ኣስመራ ፈሮብያ ሚዛን ሓሊፍካዩ ብዕለት 27/2026 ሰዓት 2 ፈረቓን ድሕሪ ቀትሪ ኣጋጢሙ። መኪና ኣብ ምምራሕ ዝነበረ ኣቶ ጎይቶኦም ከፈላ ብእግሩ ይጓዓዝ ንዝነበረ ኣቶ ዘር ኣብሩኽ ዕቕቡ ወልዲ ኺዳን ብመኪና ሃሪሙ ድማዩ ሞት ዘብፅሕ ሓደጋ ኣውሪዱሉ። ኣቶ ዘራብሩኽ ዕቕቡ ወልደ ኺዳን በቲ ኣብ ልዕሊኡ ዝወረደ ሓደጋ ፈለማ ሆስፒታል ሓሊበት ፀኒሑ ድማ ሆስፒታል ኦሮታኳ እንተበፅሐ ክሰርር ግን ኣይከኣለን ድሕሪ 4 መዓልቲ እዩ ዓሪፉ። ብዕለት 1 መስከረም 2026 ከዓ ኣብ መካነ መቃብር ሓርበኛታት ኣስመራ ፀፀራት ቤተሰቡ ደቂ ዓዱን ፈለጥቱ ናብ ዝተረኽብሉ ብኸብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሱ። ፈፃሚ ሓደጋ እውን ብሳላ ምሕረት ስድራ ቤት መዋቲ ኣብ ሰሙኑ ካብ ቤተ ማእሰርቲ ብውሓስ ከም ዝወፅእ ተገይሩ ኣብ ዓሱሩ ውዒሉ። ነዚ ሞት ዘስዕበ ሓደጋ መዕለቢ ንምግባር ክልቲኦም ስድራ ቤታት ብመንገዲ ካብ ክልቲኦም ዝወፀት ናይ ዕርቂ ሽማግለ ዘድሊ ምርዳእ ምስ ተገብረ ብ15 መስከረም 2026 ኣብ መንጎዞም ክልተ ስድራ ቤታት ወግዓዊ ናይ ዕርቂ ስነ ስርዓት ተፈፂሙሎ። ኣብ ዓምዲ ካብ መፅሓፍቲ ቪላ ዘግዱር ምንጪ መፅሓፍ ደማዊ ዘመን ተስፋይ ገብረኣብ ቀሪባላ። ኣብ ዓምዲ ልምዓት 7ይ ክፋል ገስጋስ መደባት ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪባላ። ኣብ ዓምዲ ሚን ሁና ውሁናግ ጓል 5 ዓመት ህፃን ዝነእሰት መምህር ናይ ዮጋ ብምዃን ኣብ መዝገብ ክብረ ወሰን ጊነስ ሰፊራ። ኣብ ዞባ ጃንግሲ ቻይና ገጠር ዛሆኪስያ ኣብ ሓደ ዘንጊ 84 ካሜራታት ተሰቂለን ዘርኢ ኣብ ማሕበራዊ ሜድያ ምዝርግሑ ኣዘራራቢ ዛዕባ ኮይኑ ቐንዩ። ክልተ መጻምዲ ብሓባር ዓለም ብብሽክለታ ንምዛር ዝፈለመዎ ጉዕዞ ናይ 180 መዓልትታት ኣብ መበል 123 መዓልቲ ብሰንኪ ክቱር ሙቐት ልዕሊ 45 ዲግሪ ዝበጽሐ ጎማ ብሽክለታ ን53 እብረ ብምብልሻው ከም ዝተቋረፀ ተጋሊጹ። ቻይናዊት ሓኪም ድሕሪ 27 ዓመታት ናይ ሕክምና ሞያ ርሕሪሓ ኣብ መሸጣ ምቁር ሕብስቲ ከም ዝተዋፍረት ተገሊጹ። ኣብ ዓምድያ ልኡስራ ምኽሪ ሓኪም ስነ ኣእምሮ ነርስ ምስጉን ዮሃንስ ተኽለ ብዛዕባ ጥዕና ህፃናት ክሽነ ስድራን ኣፍልጦ ኣገዳስነት ብርሃን ኣብ ጥዕና ዓይኒ ይጽንሑና። ኣብ ዓምዲ ወቕፋ ፍንያ ዝተፈላለዩ ዓበይቲ ፈጽምታት ስነ ጥበብ ዓለምና ተዳሲሶም ንረኽቦም። ሪፖርታጅ ጽምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሶራ ኣብ ቤት ጽሕፈት ኤምባሲ ኤርትራ ኣብ ግብፂ ቀሪብሎ። ሚኒስተር ዜና ኣቶ የማነ ገብረ መስቀል ምስ ጋዜጠኛ ጋዜጣ ማእከላይ ምብራቅ ካልድ ማሕሙድ ብዛዕባ ሓድሽ ምዕራፍ ምትሕዋር ኤርትራን ኣሜሪካን ዘካየዶ ቃለ መሕተት ሰፊሩሉ።

ሎ ኣብ ዓምዲ ጥዕና ምስ ግዳያት ሕማም ረሲዕ ክትረዳዳእ እንተኮንካ ናብ ናቶም ዓለም ክትኣት ኣለካ እዮም ዝብሉ መብዛሕትኦም ክኢላታት ምስ ግዳይ ሕማም ረሲዕ ምርድዳእ ዓቕሊ ህድኣት ጥንቃቐ ስርዓት ወዘተ ዝሓትት ሜላ እዩ ኣቐዲምካ ደረጃን ክብደትን ናይቲ ሕማም ምፍላጥ እውን ኣገዳሲ እዩ ኣብ ዓምዲ ትንተነ ዜና ስለምንታይ እዩ ሰብ ሰርሖ ብልሒ ቁፅፅር ክግበረሉ ዝድለ ዘሎ ተዳሲሱ ከምዚ ኣብ ቀረባ እዋን ዝተዓዘብናዮ ሰብ ሰርሖ ብልሒ ብዘይህላዊ ሰባት በዕሉ ስጉምትታት ክወስድ ተረእዩ እዚ ማለት ብዘይትእዛዝ ናይ ሰብ በዕሉ ኣብ ዝተፈላለዩ ዌብሳይታት ማለት መርበባት ሓበሬታ ብምእታው ሓበሬታ ክስርስር ተረኺቡ እዩ በዚ ከዓ እዚ ዘመና ዘማዕበሎ ኣርቲፊሻላዊ ብልሒ ድሕሪ ገለ እዋናት ማለት እቲ ምዕባለ ኣብ ገለ ደረጃ ምስ በፅሐ ብዘይትእዛዝ ናይ ወዲ ሰብ ብክልሲ ሓሳብ ተመሪሑ ኣንጻር ድሌታት ሰባት እውን ክጓዓዝ ይኽእል እዩ እዚ ኩሉ ዝተጠቕሲ ሓደጋታት እምበኣር ኣብ ማዕበልቲ ናይ ሰብ ዝሰርሖ ብልሒ ወይ እውን ተጠቀምቱ ስርዓተ ኣገባብ መቆፃፀሪኡ ምስዝፈሽሎም እዩ ክስዕብ ዝኽእል ኣብ ዓምዲ ቃለ ምሕተት ኣብ ምኩስኳስ ሃገራውነትን ሓድነትን መንስያት ተራሳዊ ቀሊል ኣይኮነን ቃል ሌተራል ኮሎኔል ተመስገን ሳሙኤል ሳልሳይ ክፋል ቀሪባ ትርከብ ብዛዕባ መደብ ሃገራዊ ኣገልግሎት ኣበርክቶ ዕድላቱን ብድሆታቱን ክንዛረብ እንተደ ኮይና ካብቲ ሓሳብ እዩ ዝብገስ ሃገራዊ ኣገልግሎት ክምስረት እንከሎ ወይ ክሕሰብ እንከሎ ክሳብ ክንደይ እቲ ረኣን ዕላማን ናይቲ መንግስቲ ኣርሒቑ ይጥምት ነይሩ እዩ ዘርእካ ተዝክሮ እንተደ ኮንካ ቴማ መበል 25 ዓመት መምስራት ብራዊ እየቤሉ ማዓስከር ሳዋ ዕቱብ ምርጫ ንውሑስ መጻኢ እዩ ዝብል ሳዋ እንተደ ኢልካ ከዓ ሃገራዊ ኣገልግሎት ማለት እዩ ስለዚ ንመጻኢት ኤርትራ እቲ ሃገራዊ ኣገልግሎት ዕቱብ ምርጫ እዩ ነይሩ ብሓፈሻ ከዓ ንህላውነት ናይቲ ሃገር ንምሓስ ዝተወስደ ተበግሶ ቀሊል ነገር ኣይኮነን ኣብዚ ማዓስከር ሰልጢኑ ዘሎ መንእሰይ ናይዚ ሃገር መዳርግቲ የብሎን ኣብ ኩሉ መዳይ ተዋፊሩ ዝገብሮ ዘሎ ኣበርክቶ ከዓ ካልን ፀጥታውን ብሓፈሻ ኣብ ኩሉ ፅላታት ቦታታትን ዝሰርሕ ዘሎ መንእሰይ ሳዋ ዘፍረየቶ እዩ ኩሉ ብሓዲድ ናይ ሳዋ ዝሓለፈ እዩ ተጠቂሱ ኣብ ዓምዲ ማህደር ጀጋኑ ስነ ጥበብ ስእልን ቤት ትምህርቲ ሰውራን ካልኣይን ዛዛምን ክፋል ትሕዝቶ ታሪክ ቀሪባኣላ ዝምባለ ተምሃራይ ኣለሊኻ ንተምሃራይ ኣብ ዘድመዓሉ ዓውዲ ኣብ ምስኳዕ ግደ መምሃራን ልዑል ነይሩ ኣብ ስእሊ ኣብ ቅርፃ ዝምባለን ክእለትን ዘይብልካ ተመራማራይ ኣይትከውንን ኢኻ ብዙሓት ብዝተፈላለየ ሞያ ግራጅዌት ጌርናል ዘለና ተምሃሮ ቤት ትምህርቲ ሰውራ ውፅኢት ናይ መምሃራና ኢና ኣብቲ ግዜቲ ንኣሽቱ ስለ ዝነበርና ንኣራግ እናኸድና ካብቶም ኣብኡ ዝነበሩ ክኢላታት ብቅርፃ ይኹን ካልእ ጥበብ ኢድና ክነፅሪ 24 ሰዓታት ኣብ ትሕቲ ምክትታል ናይቶም ንጓዓዝ ነርና ናብ በዓል ወዲ ረእሲ ማለት ንቴክኒካል ስኩል ከነምፆም ከለና ከከምቲ ዋዕናን ባህርናን ይኣልዩና ነይሮም ወዲ ሰብ ነቲ ዝርኦን ዝዕዘቦኒ ክኸውን ዝደሊ ናብ ግንባራት ዑደት ክንከይድ ንከለና ነቶም ተገደልቲ ኣቦታትና ንክንመስል ክንከትት ንደሊ እሞ ተመለሱ ተምሃሩ ሰብ ውሒድና ኢሎም ኹም ድዮም ኢሎም ፀቕጢ ምስ ገበሩልና ባህከይበለና ንምለስ ነርና ብሓፈሻ ብዘይቅብኣ ብዘይቅርፃ ቴክኒካል ማይንድ ዘለዎ መንፈስ ክፍጠር ኣይክእልን እዩ ናይ ምህዞ መንፈስ ክትሓድር እንተደኣ ኮንካ ኣእምሮኻ ጥበብ ዝተሓወሶ ክኸውን ኣለዎ ኣብ ዓምዲ ካብ መፅሕፍቲ ሳልሳይ ክፋል ቪላ ዘግዱር ካብ ምንጪ መፅሓፍ ደማዊ ዘመን ተስፋይ ገብረኣብ ቀሪባ ኣላ ኣብ ዓምዲ ካብ ዞባታት ዕዙዝ ፅምብል ወርቃዊ እዮቤሉ ቤት ትምህርቲ ሰውራ ኣብ ዞባ ዓንሰባ ብደረጃ ዞባ ዓንሰባ ዝፅምብል ድሙቕ ፅምብል ወርቃዊ እዮቤል ቤት ትምህርቲ ሰውራ ብኣስማጥ ከም ዝጅምር ምግባሩ ግቡኡን ዝያዳ ንድምቀቱ ዝዕዝዝን መልእኽቲ ዝሓዘለ እዩ እቲ ኣብ ቤት ትምህርቲ ሰውራ ዝበቐለ ፈልሲ ርትዓዊ ፖሊሲ ትምህርቲ ብቆንቃ ደ ብግብሪ ዝተፈተነሉ ኣፍራይነቱን ኣድማዕነቱን ዝተረጋገፀሉ ኣብያተ ትምህርቲ ማርያ ማለት ግንባር ሓልሓል ነበር ብፍሉይነት ዝጥቀስ እዩ ኣብ ቤት ትምህርቲ ሰውራ ብቋንቋ ደብ ትግረ ናይ መባእታ ደረጃ ትምህርቱ ዝዛዘሙ ተምሃሮ ምስ ምኩራት መምሃራን ተመዲቦም እናምሃሩ ከም ዝምሃሩን ተመክሮ ከም ዝቐሰሙን ስለዝተገብረ በብመድረኹ ብዝተጠረየ ንቕሓት ህዝቢ ማርያን ደቁን ካብ ደረጃ ምጥፋ መሃይምነት ሰጊሩ ኣብ ስሩዕ ትምህርቲ ዝነኣድ ገስጋሳ መዝጊቡ ሰላዚ ዕድል እዚ ከዓ እቶም ኣብ መጀመርያ 1980ታት ጀሚሮም ኣብ ትሕቲ ኣግራብን በዓታትን ማርያ ፀላም ኣብ ፅንኩር ኩነታት ውግእ ከበድቲ ወራራት ማለት ሻልሻይ ወራርን ስላሕተን ኣብ ትሕቲ ደብዳብ ነፈርትን ከቢድ ብረትን ዝተማሃሩ ህፃናት ሎሚ ኣብ ዝለዓለ ፅፍሒ ሞያውነትን ሓላፍነትን በፂሖም ንሃገሮምን ህዝቦምን ኣብ ምግልጋል ይርከቦ ኣብ ዓምዲ ንቑሕ ደመና ምጅማር ትምህርቲ ንተምሃሮ የሐግሶም ዶ ደቅና ፈለማ መዓልቲ ናብ ቤት ትምህርቲ ምብፃሕ ኣብ ቀፅሪ ቤት ትምህርቲ እናበኸዩ ገዲፍናናዮም ምኻድን ማዕርኽ ንደይ ከቢድ ምዃኑ እቶም ዝፈተንዎ ጥራዩ ዝርድኦም እቲ ፅቡቅ ክፋሉ ቆልዑ ቅልጡፍ ናይ ምርዓም ዓቕሚ

ስለ ዘለዎም መምህራኖም ኣዝየን ለውሃትን ክእላታትን ስለ ዝኾነ ቀልጢፎም እዮም ዝለምድዎ። ፈለማ ምጅማር ትምህርቲ ቆልዑ ካብቲ ኣዝዮም ዘፍቅርዎ ቤቶምን ስድሮኦምን ንመጀመርያ እዋን ዝፍለየሉ ግዜ ስለ ዝኾነ ንዝበዝሑ ይኸብዶም እዩ። ወለዲ እውን ብውሽጡና ስለናሓበይና እምበር ቀሊል ኣይኮነን። ትምህርቲ ናይ ምጅማር ብድሆ ብቕልጡፍ ምስዘይፍታሕ ኣብ ኣከደማውን ኣእምሮኣውን ዕቤት ቆልዓ ኣሉታዊ ፅልዋ ከስዕብ ይኽእል። ወለዲ እውን ደቅና ምስ ሽገሩ ካብ ኣእምሮኣዊ ሃስያ ሓራ ኣይንኸውነን። ነዚ መፍትሒ ግን ንምርካብ ጠንቂ ምልላይን ቀዲምካ ሜላታት ምዕባይ ይከኣል። ገለ ካብቲ ኣቐዲምና ከነዕብየሎም ዝግባአና ሜላታት ርእሶም ክኽእሉ ምምልማል፣ ሓሳቦምን ስምዒቶምን ክገልፁ ምሕገዝ፣ ጌጎኦም ክቕበሉን ይቕሬታ ክሓቱን ምዝኽኻር ተጠቒሶም። ኣብ ዓምዲ ሰምራ ጅሀድ ኩሉ ኣብ ምቁፅፃር ሕማም ዕቡድ ከልቢ ኣበርክቶ ክገብር ዝፅውዕ ትሕዝቶ ብኣጋጣሚ ዓለምለኸ መዓልቲ ሕማም ዕቡድ ከልቢ ሰፊሩ ይፅንሐና። ኣብ ዓምዲ ሚን ሁና ውህናክ ሓድሽ መዝገብ ክብረ ወሰን ምፍታሕ ግድል ርቡዕ ኩርናዕ ሩቢክስ ደቂ ኣንስትዮ ብቻይናዊት ህፃን ተመዝጊቡ። እዛ ቻይናዊት ነቲ ግድል ኣብ ውሽጢ 4 ካልኢታት ክትፈትሕ ብምኽኣላ እዩ እቲ ክብረ ወሰን ተታሒዙላ ዝርከብ። ኣብ ቱርኪ ዓርኪ መርዓዊ ከም ህያብ ሓንቲ ላም ብምሃቡ ኣብ ማሕበራዊ ማዕከናት እቲ ሃገር ህውብነት ክረክብ ከም ዝኽኣሎ ተገሊጹ። ኣብ ምብረቃዊ ቻይና ዘንግባ ዝተባሃለ ከባቢ ኣሰር ቅድሚ 2000 ዓመታት ዝነበረት ከተማ ከም ዝተረኽበት ሓቢሩ። ኣብ ኩልኬት ዝተባሃለት ከተማ ቱርኪ 6840 ሊትሮ ፀብሒ ባሎንጋ ብምድላው ኣብ መዝገብ ክብረ ወሰን ጌነስ ከም ዝሰፈረ ተሓቢሩ። ኣብ ዓምዲ ሸባብያት ንመበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሶራ ዝምልከት ፅሑፍ ንረክብ። ኣብ ዓምዲ ኩርናዕ ተምሃሮ መሃስትን ስነ ፍልጠተኛታትን ሜልስ ቦሆር ዳእላ ተምሃሮ ግድል በላሕቲ እንዲኹም መተሓላልፎ ሓበሬታ ጥቕሲ ሶሙን እዚ ፀንሑና። ኣብ ዓምዲ ፍለ ፃዕሪ ሕማም ዕቡድ ከልቢ ንምቁፅፃር ሓቢርና ንዕየ። ሕማም ዕቡድ ከልቢ ዋላ እኳ ቀታሊ እንተኾነ ንኣኻል በብእዋኑ ተኸታቲልካ ብምኽታብ ነቲ ሕማም ምሉእ ብምሉእ ምውጋድ ይከኣል እዩ። ሕማም ዕቡድ ከልቢ ብዘስዕቦ ሞትን ከምኡውን ሕክምና ወፃኢታትን ብደረጃ ዓለም ዓመታዊ ኣስታት 8.6 ቢልዮን ዶላር ክሳራ የጋጥም። ስለዚ 700,000 ካብ ዘለውና ብዝሒ ኣኻልብ ብምኽታብ ሕማም ዕቡድ ከልቢ ምሉእ ብምሉእ ነወግድ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ካብ ደርፍታት ኣሸንዳ ከምቲ ቀዲሙ ዝተገልፀ ኣብ ኩሎም ያታውን ትውፊታት ውስተኻታት ቅነሳታትን ትሕዝቶ ዝውታረን ትውፊታት ይኽሰት እዮም። እዚ ደርፊ ድማ ደቂ ኣንስትዮ ንወግዒ ኣሸንዳ ከም ማሕበራዊ ምትእኽኻብ ብምጥቃም ዛዕበአን ናብ እዝኒ ከብ ፀሓም ዝደልያ ዝደርፍዋ እዩ። ከምቲ ቀዲሙ ዝተነግረ ወግዒ ኣሸንዳ ናይ ዘይተመርዓዋ ደቂ ኣንስትዮ ወግዒ እዩ። ደቂ ኣንስትዮ ኣብ ቅንያት ኣሸንዳ ብዛዕባ መርዓን ደርዓን ክሓስባ ድማ ንቡር እዩ። ኣባቐሺ ዓመት መፀ ብዛዕባተን ዘይተመርዓዋ ወለድ ዓዲ ክሓስቡ ድማ ኣብ ቅንያት ኣሸንዳ በቲ ቀዲምኩም ዘንበብኩምዎ ግጥሚ የዘኻኽሮም። ኣባቐሺ ሓደ ካብቶም ኣብ ሕብረተሰብ ዝርከቡ ወዱ ብዘብፅሐ ስድራ ዝሕተቱ ወገናት እዮም። ጓል ደሌ ዝብል ወገን ምስ ተረኽበ ድማ ኣባቐሽን ኣቦይ ዓብን ንወየን ጥሪ ዝደንገየተን እውን ከይተረፈ ክሓስቡለን ከም ዘለዎም ብደርፊ የዘክርኦም። መልእኽቲ እቲ ደርፊ ድማ ኣባቐሽን ብጨዋምን ኣዋልድ እቲ ዓዲ ሰኣን ዝርኤንን ዝጥይቐለንን መርዓን ሓዳርን ከይስእና ኣባታዊ ግዴቶኦም ክዋፁ ዘዘኻኽር እዩ ይርከቦ። ኣብ ዓምዲ ተርሙማ ዕላል ምስ ከዋኸብቲ ሃገራዊ መርመራ ሻምናይ ክፍሊ 2025 2026 ዕላል ክልተ ኣሕዋት ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ታሪክ ጅግንነት ምስ ሰብ ታሪክ ከይቅበር ኣብ ትሕቲ ዝብል ገዲም ተጋዳሊት ካፕተን ለተርፍኤል ኣፍወርቂ ሰንጠቕ ምስ መፅሄት ተሃድሶ ቁፅሪ ሕታም 29 መስከረም 2026 ዘካየደቶ ቀለ ምሕተት ኮይኑ ትሕዝትኡ ንኣንበብቲ ኣገዳሲ ኮይኑ ስለ ዝተረኽበ ኣብ ዓምዲ ደቂ ኣንስትዮ ክሰፍር ዝተመርፀ እዩ። ኣብ ዓምዲ ሚን ሁና ውህናክ ኣብ ካሊፎርኒያ ኣሜሪካ 97 ኪሎ ሜትር ኣብ ሰዓት ናህሪ እናተሓንበበት ደባብ ዘበልዋ መኪና መራሕ መኪና ደቂሱ ንከሎ ብገዛ ርእሳ ትሕንበብ ምንባራ ከም ዘረጋገጹ ተሓቢሩ። ብዕልቕልቕ ኣብ ዝፈረሰ ህንፃ ን10 መዓልታት ተደፊና ከም ዝሞተት ዘቆፅረት ጓል ኣንስተይቲ ብሂወታ ኣብ ሓደ መፃበቦ ከም ዝተረኽበት ተገሊጹ። ክልተ ፍቑራት ብሪጣናውያን ኣብ ውሽጢ ባሕሪ ተነቂቶም እንከለዉ ንርክቦም ብመርዓ ከበርኽዎ ከም ዝተሰማምዑ ተሓቢሩ። እቶም ፍቑራት ብምስክርነት ኣብ ከባቢኦም ዝርከቡ ዓሳታት ኣፍቃሪ ተንበርኪኹ ድሕሪ ምሕታቱ ከም ዝተሰማምዑ ጸብጻባት ኣረዲኦም ኣለዉ። ተመክሮ ቤት ትምህርቲ ሰውራ ብመግለፂ ተምሃራይ ነበር ዶክተር ሓመድ ዑስማን ከሊፋ
ሰፊሩ ኣሎ ኣብ ዓምዲ ውሓታል ጥፍል ንህፃናት ዝምጥኑ ኣዘናጋዕትን መሃርትን ትሕዝቶታት ይፀንሑና ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ዓንሰባ ኣብ ዓምዲ ተቓሪር ክቱር ዘያድለይቲ ነገራት ናይ ምዕቋርን ምቕማጥን ባህርን ጠንቅታትን ኣብ ደቂ ኣንስትዮ ቅልጡፍ ስጉምቲ ዘለዎ ማለት 80 ስጉምቲ ኣብ ደቂቕ ካብ 5,000 ክሳብ 8,000 ስጉምታት መዓልታዊ ምዝውታር ንሓፈሻዊ ጥዕና እወታዊ ፅልዋ ከም ዘለዎ መፅናዕትታት ኣረጋጊፆም ኣብ ድቃስ ዝረኣዩ ፀገማት ኣቐዲምካ ምፍዋስ ኣብ ግዜ እርጋን ዝኽሰቱ ንዝኽእሉ ፀገማት ኣብ ምውጋድ ዓብዪ ኣበርክቶ ከም ዘለዎ ተሓቢሩ ኣብ መጋባእታት መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት ዝሳተፍ ዘሎ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብ23 መስከረም ብምክንያት መበል 40 ዓመት ዝኽሪ ምእዋጅ መሰል ልምዓት ኣብ ዝተቐንዐ ኣኼባ ንምርገፅን ርእቶን ኤርትራ ዘነፅር መደረ ኣስሚዑ ሚኒስተር ዑስማን ኣብ መደርኡ ህሉ ዓለማዊ ቅጥባ መዋቅር ነቲ ኣብ ምምዕባል ዝርከባ ሃገራት ዝቐፅዕ ዘይሚዛናዊ ኮይኑ ይቕፅል ከም ዘሎ ብምጥቃስ ዘይፍትሓዊ ንግዳዊ ደጎላት ፋይናንሳዊ ማሕንቆታት ከቢድ ፀርዕዳ ከምኡውን በይናዊ ቀፃዓይ ስጉምታት ኣብ ምምዕባል ዝርከባ ሃገራት ደቡባዊ ንፍቃ ክቢ ንኩነታተን ዝምጥንን ንድሌታተን ዝምልስን ናፃ ፖሊሲታት ከይክተላ ዕንቅፋት ኮይንዎን ከም ዘሎ ነዚ ብዝበልፀጋ ሃገራት ዝተቐርፀ ሕጋጋት ክኽተላይ ግደዳ ምህለዎን ብምጥቃስ ኤርትራ ነዚ ንቻርተር ሕቡራት ሃገራትን መሰረታዊ መሰላት ኣህዛብን ዝፀረር ኣካይዳ ከም እትቃወሞ ኣነፂሩ ኣብ ዓምዲ ስፖትላይት ሰረታት ምዕባለ ኤርትራ ብኣጋጣሚ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብኣብነታት ተሰንዮም ቀሪቦም ኣብ ዓምዲ ካልቸር ኤንድ ኣርትስ ታሪክ ኦም ስየ ዓምዲ ማእከል ፅባቐ ከተማ ኣስመራ ብሰፊሑ ተላልዩ ኣብ ዓምዲ ኦፒንየን ኣበርክቶ ሰብ ስርሖ ብልሀይ ኣብ ዓውዲ ቱሪዝም ተዳሲሱ ኣብ ዓምዲ ላይተር ሳይት ባህላዊ ፅምብላት ሆይ ሆየ ዳሜራ በዓል መስቀል ብሰፊሑ ተገሊፆም ይርከቡ ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም

ቁጥር አብጫ መሪት እንቃትል ወአብጫ መሪት ናስር ወሐዞትና ይንሐድግ ማትግበው ስድር ጭሬቀም ዒት አላብና ሞለ ሐምዴ ወ ሽክር እግል ከይነት ይንከዲም ወግል አከይ መዋዲት አከይ ገረትና አቤ ጎማ ጠላም ወግምጪት መንጌል ድግረል እንፈሪው መንጌል ግርዝ ወእሲት ስሬብ ሓራም አላብና መርባት ባድየት ወዱ

ሶላን ኣስመላሽ ኣብ 2021 ያ ብዓውድ ሕጊ ተመሪቓ። ኣብዚ ግዜ እዚ ድማ ከም ተሓጋጋዜት ዳኛ ኣብ ዞባዊ ቤት ፍርዲ ተዓይላ። ተምሃሮ ኮሌጃት ኣብ ምዝዛም ናይ ትምህርቶም መፅናዕታዊ ፅሑፍ ክቕርቡ ይሕተት እዮም። ሶልያና እምበኣር መዛዘሚ መፅናዕታዊ ፅሑፋ ክኸውን ዝሓሬቶ ኣርእስቲ ሃገራውያን ሕላገታት ኤርትራ እዩ። ኤርትራን ናሽናል ሲምቦልስ ደ ሌጋል ስታንዳርዳይዜሽን ኤንድ ሪኮግኒሽን ብዝብል ኣርእስቲ እዚ ብጥርኑፍ ንባንዴራ ኣርማ ባጤራ ሃገራዊ መዝሙር ዘጠቓልል እዩ። ሶልያና መበገሲ ፅሑፋ ኣብ ጋዜጣ ሓዳስ ኤርትራ ዝረኸበቶ ንባንዴራ ክገልፅ ዝፈተነ ግጉይ ፅሑፍ እዩ ነይሩ። በዚ ድማ ባንዴራ ኤርትራ ክወሃባ ዝግብኦ ክብሪ ርዝነትን ኣቀማምጣን ካልእን ብዓይኒ ሕጊ ኤርትራ እንታይ ይመስል ክትፍትሸ ተበጊሳ። ነዛ ፅሕፍቲ ኣብ ምድላው ገለ ብድሆታት ሓሊፋ እያ። እኩብ ሓበሬታ ብዘይምንባሩ በዕለ ኣኪባ ክተፃፍፍ ነይርዋ። ለበዳ ኮሮና ቫይረስ ዘስዓቦ መውሻቡን ክውስኾ ኣለኒ ካብ ዝበለቶ ዛዕባ ክትተርፍ ገዲድዋ እዩ። በዚ ኮይኑ በቲ ግዳ ምስ ሕፅረታታ በታ ዝሓሰበታ ዕላማ ክትውድያ ክኢላ። ዕላማ መፅናዕታዊ ፅሑፋ ድማ እተን ዘለዋ ሃገራውያን ሕላገታት ኣፍልጦ ሂብካ ንዕኡ ዘገልግል ሕጊ ነዲፍካ ዝግበር ዘሎ ጌጋታት ንምውጋድ እዩ። ናይ ሎሚ ዛዕባና ጌርናዮ ዘለና ግዳ ሃገራዊ ባንዴራ እዩ ክኸውን። ሃገራውያን ሕላገታት ክበሃሉ ከለዉ ንሓንቲ ሃገር ኣብ ዓለም ለኻዊ ደረጃታት ዝውክልዋ መለለያ እዮም። ብሙዚቃ ዝተሰነየ ሃገራዊ መዝሙር፣ ኣብ ዓለባ ዝተነድፈ ብሕብርታት ዝወቀበ ባንዴራ ኣርማ ባጤራ ከም ሕላገት ሓንቲ ሃገር ኢልና ክንጠቕሶም ንኽእል። መግለፂ ርዝነትን ደረጃ ነታ ሃገር ኮይኖም ድማ የገልግሉ። ብዘይካዚ ታሪኽን ኣመፃፅኣን ሓንቲ ሃገር እውን ይገልፁ። ዝና፣ ክብሪ፣ ባህሊ፣ መንነትን ኣመፃፅኣን እቲ ህዝቢ እውን ዝውክል እዮም። ንኣብነት ኣብ ኤርትራ ባንዴራ፣ ሃገራዊ መዝሙር፣ ኣርማ ተዓዚብካ ዝተሓልፈ መሪርን ነዊሕን ቃልሲ ናፅነት ምፍላጥ ይከኣል። እዚ ስለ ዝኾነ እምበኣር ግቡእ ኣጠቓቐማዞም ሃገራውያን ሕላገታት ዝያዳ ማንም ኣገዳሲ ይኸውን።

0: ኣብ ታሪክ ዓለም እታ ነፈለማ ግዜ ባንዴራ ኣብ ዛንጊ ዘንበልበለት ሃገር ሃገረ ዴንማርክ እያ ኣብ 1478 ባንዴራ ካብ ግዜ ናብ ግዜ ምስ ዝመፅ መራሒ ወይ ካልኦት ደቋሒታት ኣብ ሕብሪ ፍልልያት ክግበር ይከኣል እዛ ሎሚ ንሃገርና ኤርትራ ወኪላ ኣብ ዝተፈላለየ ዓለምለኻ እውን ሃገራውን መድረኻት ተንበልብል ዘላ ብ4 ሕብርታት ዘጌጠት ባንዴራ ኣብ ግዜ መግዛእታዊ ስርዓታት ኣብ ብረታዊ ቓልትን ድሕሪ ናፅነትን ምቅያራት ተገይሩላ እዩ
1: ረ ብጠቕላሉ ናይቲ ሃገራዊ ናሕላገት ሓንቲ ክጠቕሳ ዝደሊ ነገር ባንዴራ ጥራይ ዘይኮነ ኣርማ ሃገራዊ መዝሙር ማሕተም ባጤራ ወዘተ

0: ኣብኡ ክንብሓሳብ ክዓሕቁፍ ዝኽእል እዩ። ተዘዳለኹም ብዛዕተው ፅሑፉ ንኩላተን ጠርኒፈ ክገልፅ የፈቲነ ነረ። ተዝዓበየ ክፋል ግን ንባንዴራ ይተዋሂቡ ነሩ። ምክንያቱ ስ እውን ዝዓበየ መፅናዕቲ ዘድልዮ ስለ ዝነበረ ማለት እዩ። ኣብ ባንዴራ እንተ መፂና ከዓኒ እቲ ናታ መፃፃ ወይ ከዓ እትናታ ታሪክ ካብ መግዛእቲ ጠልያን እዩ ዝጅምር። ኣብ ግዜ መግዛእቲ ጠልያን ኣብ ዝነበረትሉ ግዜ ንክልጤና ሃገራት ዝውክል ሓደ ባንዴራ እዩ ነይሩ። ኣብቲ ባንዴራ ሕጂ ናይ ሓደ ቀይሕ ኣንበሳ ስእሊ ኣብ ኣፍ ልቡ ድማ ኮኸብ ዝተወቀጠ ነይሩ ማለት እዩ። ኣብ ትሕቲኡ ከዓኒ ከም ማዕበላውያን ህንፃታት ብፃዕዳን ሰሚያ እውን ዝቆመ ሕብሪ ዝነበራ ባንዴራ ነራ ማለት እዩ። ብድሕሪኡ መግዛእቲ ጠልያን ምስ ኣቋረፀ ብድሕሪኡ ብሪጣንያ ምስ መፁ ድማኒ ንሳቶም ኣብ ዝነበሩሉ ግዜ ብዙሕ ምቀያራት ኣይነበረን። ጥራይ ክሳብ ናብ ግዜ ፌደሬሽን ኣብ 1952 ክሳብ ዝበፅሕ በቲ ናቶም ባንዴራ ይጥቀሙ ነይሮም። ግዜ ፌደሬሽን ምስ ኮነ ድማኒ እታ ኩላህና ኣብ ዝኾነ ቪድዮታት ንሪኣ ሰብያዊ ሃሳስ ሰብያዊ ሕብሪ ዘለዋ ባንዴራ ኣውሊዕካ ቀጠለያ ሕብሪ ዘለዋ ባንዴራ ሳመፅያ ማለት እዩ። ክሳብ ፌደሬሽን ዝፈረስ ድማ ን10 ዓመታት ዝኣክል እዛ ባንዴራ እዚኣ ነራ። ድሕሪኡ ግዜ ሃይለ ስላሴ ምስ ኮነ ድማ ናይ ኢትዮጵያ ባንዴራ ጥቀም ነይሩ ማለት እዩ። እታ ናይ ኢትዮጵያ ባንዴራ ግን ከም ናይቲ ስርዓት ባንዴራ እምበር ህዝቢ ኤርትራ ኣብ ቃልሲ ኣትዩ ሜዳ ኮይኑ ይቃለስ ስለ ዝነበረ እቲ ኣብ ትሽዑ ሰዓታት ዝነበረ ህዝባዊ ግንባር ድማ ናብቲ ባንዴራ ክገብር ስለ ዝደለየ እታ ባንዴራ ድማ ክሳብ ዛ ሕጂ ሰዓት ንሪኣ ባንዴራ እታ ብምዛ ናይ ሕጂ ባንዴራ እቲ መሳሰል ቀጠለያ፣ ቀይሕ፣ ሰማያዊ ስሉስ ኩምናዕ ቅርፂ ዘለዎን ሕብሪ ኮይነን ኣብ ማእከል ድማ ብጫ ኮኸብ ኣላታ ማለት እዩ። እዚኣ ድማ ክሳብ ግዜ ናፅነት እዛ ባንዴራ እዚኣ ንጥቀም ነርና። ድሕሪ ግዜ ናፅነት ከዓኒ እዛብ ዛ ሕጂ ሰዓት ንጥቀምላ ዘላ ባንዴራ ከምኡ ንሳውን ቀጠልያ፣ ቀይሕ፣ ሰማያዊ ኮይኑ ስሉስ ኩምናዓ ቅርፂ ዘለዎ ሕብሪ ዘለዋ ባንዴራ ኮይና ኣብ ማእከል ግን ኣብ ክንዲታ ብጫ ኮኸብ እታብ ግዜ ፌደሬሽን ዝነበረት ኣውሊዕ ትመስል ማለት እዩ። ብልክ ቀላ ንሳ ኣይትኹን እሳ ኣብ ማእከል ኣብቲ ቀይሕ ሕብሪ ዘለዎ ስሉስ ኩምናዕ ተቐሚጣ በሰዓት ስያ ድማ ንዓ ንጥቀም ኣለና ማለት እዩ።
1: ኣብ ሓንቲ ሃገር ንኣካይዳን ስርዓትን እቲ ህዝቢ ዝቆፃፀርን ክግበሩ ዝግብኦም ግቡኣትን ሕጋጋትን ኣለው። ነዞም ዝተጠቕሱ ሃገራውያን ሕላጋታት ዝከላኸል ክወሃቦም ዝግብኦ ክብሪ ከመይን ኣበይን ክትግበር ይግብኦ ዝብል ዓንቀጻት ኣሎ። ኣብ ባንዴራ ምስ ንመፅእ ከ ክወሃባ ዝግብኦ ክብሪ ከተንበልብለሉ ዝግብኣ ቦታታት ውሱን ዓቐንን ካልእን ዝቐየድ ሕጊ ይህሉ ዶ ይኸውን?
0: ሕጊ የብልናን ክንብል ኣይንኽእልን ኢና ኣለና ኢልና እውን ክንዛረብ ኣይንኽእልና። ምክንያቱ ነቲ ዘሎ ፀገማት ዝፈትሕ ሕጋጋት ሙሉእ ብምሉእ ዝፈትሕ ሕጋጋት የብልናን። ካብተን ዘለዋና ግን ተቐዳሚቲ ክብሪ ንዘይምሃብ ንባንዴራ ንዑ ብኸመይ ጌርካ ትቆፅዖ? ኣብ መስተዳደሪ ገበናዊ ሕጊ ኤርትራ 257 ኣሎ ማለት እዩ። እሱ ድማ ክብሪ ንዘይሃበ፣ ንዝፀረፈ፣ ንዝቐደደ፣ ንዘቃፀለ ካብ 3 ወርሒ ዘይውሕድ ማእሰርቲ ወይ ከዓ ብገንዘብ ቅፅዓዮ ይብለካ ማለት እዩ። ተወሳኺካ ኣብ ኣዋጅ 37/1993 ድማ ባንዴራ ሕብራ ቀይሕ፣ ብጫ፣ ሰማያዊ፣ ቀጠልያ ክኸውን ከም ዘለዎ ኣርማና ገመል ክትከውን ከም ዘለዎ ሃገራዊ መዝሙርካ ኤርትራ ኤርትራ ትብል ምዃና ኣብ ዓንቀፅ 10 ይጠቅስ እዩ። ድሕሪኡ ድማ ኣብ ሕጋዊ ምልክታ 33/1997 ድማ ኣብዚ ኣብቲ ተጠቂሱ ዘሎ ኣዋጅ ናይ ኤርትራ ትካል ደረጃታት ስልጣን ዝህብ ኣዋጅ ኮይኑ እቲ ትካል እቲ ከመይ ገይሩ ንባንዴራ ካብ መጀመርቱ ክሳብ መወዳእቱ ደረጃ ክፅሓ ከም ዘለዎ ኣብቲ ሕጋዊ ምልክታት ሰፊሩ ይርከብ ማለት እዩ። እታ ሕጋዊ ምልክታ ኣስታሶን ሓደ ንገፅ ዘለዋ ኮይና ሕብራ ከመይ ክኸውን ኣለዎ፣ እቲ ናታ ቅርፂ ከመይ ክኸውን ኣለዎ፣ እቲ ናታ ዓቐን ክንምንታይ ክኸውን ኣለዎ፣ ኣበይ ቦታታት ክትስቀል ኣለዋ፣ ከምኡውን እታ ባንዴራ ናይ ኤርትራ ትበሃል ኣይነይቲ እያ እውን ንክደስ ዝፈትዩን እዩ። እታ ተዳለወት ሰነድ ግን ንባዕላዊ ብዙሕ ፀገማት ኣለዋ። ምክንያቱ ኣብ 1993 ኣብ ዩኤን ወይ ከዓ ሕብራት ሃገራት ተሰቕለት ባንዴራ ምናልባት ንዝክራ ንኸውን ኣብ 1995 ከም ባንዴራ ንጥቀመላ ዘና ባንዴራ ግን እዛ ተሰቕለት ባንዴራ ኣይኮነትን። ኣብ ናይ ዓቐን ምልዋጥ ተገይሩ ማለት እዩ። ትረሾ 2/3 ዝነበረ ናብ 1/2 ተቐይሩ። ከምኡ ውን እታ ኣብ ውሽጢ ዘላ ኣኽሊል እውን ተቐይረ እያ። እዚ ስለ ዝተቐይረ ድማ እዛ ንጥቀመላ ዘና ሕጋዊ ምልክታ ክንጥቀመላ ኣለና ድዩ ዝብል ሕቶ ካ ይመፅ ማለት እዩ። ስለ ዝተለወጠት እቲ ኩሉ ዘለዊ ነጥብታት ክጥቀም ኣለዎ ድዩ ወላስ ክቕየር ኣለዎ? እዚን ካልእን እዩ ከዓ ነቲ ቀንዲ ናይቲ ስልጣን ተዋሂብዎ ዘሎ ኣካል ንክቕይሮ ወይ እውን ተተቐይሩ ከዓ ንኸመሓይሾ ኣለዎ ዘብል ማለት እዩ።

0: ተወሳኺ ካብዘ ንተጠቕሳ ሕግታት ወፃኢ የብልናን እዚዩ ከዓ ንዓይ እኹል ሕጊ የብልናን ኢሉ ነቲ ሓደ ኣዋጅ ንክእወጅ ወይ እውን ንክፀሓፍ ዝደረኸኒ
1: በብ ወገና ኣብ ከባቢና እንዕዘቦ ኣሰቐቐላ ዘንግ ባንዴራ ኣሎ። ካብዚ ሓሊፉ ኣብ ገለ ዝፈሰመ ሕብሪ ባንዴራ፣ ኣብ ገለ ዳርጋ ክሳብ ፍርቂ ዝተጨርመ ባንዴራ፣ ካብቲ ንቡር ንላዕሊ ድሙቕ ወይ ሓሳስ ሕብርታት ንዕዘብ ኢና። ኣብ ዓቐን ሕብርታት ባንዴራ ኤርትራ ዝኾነ ለውጢ ምስ ዝግበር ሙሉእ ብምሉእ እቲ እትህቦ ትርጉምን ክብርን ይቕየራሎ ማለት እዩ። ባንዴራ ካብ ጥቕሚ ወፃኢ ምስ እትኸውን ብግቡእ ኣገባብ ክትውገድ ከም ዘለዎ ማንም ስሰሕቶ ሓቂ ኣይኮነን። እቲ ምንታይ ተራ ጨርቂ ስለ ዘይኮነት
0: ሕጂ እቲ ቀንዲ መበገስን ናይ ዘመፅናዕታዊ ጫፍ ክምቲ ቀዲመ ዝጠቐስኩ ሓደ ሽግር ተረኺቡ ሽግር ካ እንታይ ኣበጠቃቅማ ጉጉያ ኣጠቃቅማ ክመፅእ ጀሚሩ ሕጂ እቲ ጉጉያ ኣጠቃቅማ ንብሎ ዘለና ምስ ምንታይ ወዳዲርና ጉጉይ ንብሎ ኣለና ምስቲ ዘለና ሓጊና ጉጉይ ንብሎ ዘለና ከምኡ ውን ምስቲ ዓለም ለኻዊ ስርዓት እቲ ዝጥቀመሉ ኣብ ባንዴራ ንኣብነት ሓንቲ ባንዴራ እንተ ተቐዲዳ ወይ እውን ካብ ዓቐን ንላዕሊ እተ ተጠቂምካላ ፀኒሕካ ኣሪጋይካ ክትጎድፋ ምስ ትደልሲ እንታይ ክትገብር ኣለካ? ነዚ ዝትንክፍ ሕጊ የብልናን፣ ግን ወላ ሕጊ ኣይሃለወናስ እቲ ባንዴራስ ምስ ዘለዎ ክብርሲ ስቑኢሉ ይኮነን ክጓሓፍ ዘለዎ። ንኣብነት ኣብ ናይ ሕብረት መንግስታት ኣሜሪካ ሕጊ እንተ ተመልኪትና እንታይ ይገብሩ? ወይ ተዓፂፈን ይቕመጣ እተ ተቐዲደን ኮይነን ወይ ካብ እተ ኣሪገን ኮይነን ካብ ጥቕሚ ወፃኢ ኢሎም ተሓሲቦም ድማ ሓደ ናይ ሚሊ

0: እቲ ባንዴራስ ምስ ዘለዎ ክብርሲ ስቁ ኢሉ ይኮነን ክጓሓፍ ዘለዎ ንኣብነት ኣብ ናይ ሕብረት መንግስታት ኣሜሪካ ሕጊ እንተዳ ተመልኪትና እንታይ ይገብሩ ወይ ተዓፂፈን ይቕመጣ እንተደኣ ተቐዲደን ኮይነን ወይ ካብ እንተ ኣሪገን ኮይነን ካብ ጥቕሚ ወፃኢ ኢሎም ተሓሲቦም ድማ ሓደ ናይ ሚሊታሪ ስርዓት ጌርካ ወታደራት ዘለዎ ሃገራዊ መዝሙር እናተዘመረ ነቲ ባንዴራ የቃፅሎ ብክብሪ የቃፅሎ ነቲ ባንዴራ ማለት እዩ። ነዚ ክግበር ከሎ እንታይ እዩ እተን ባንዴራ ካብ ጥቕሚ ወፃኢ ኮይነን ኣለዋ ክጓሓፋ የብለኒ ስለዚ ተኣኪበን ብሓንሳብ የቃፅልዎን ማለት እዩ። ነዚ ክትገብር እንትኾንካ ሕጊ ክህልወካ ኣለዎ ወይ እውን ባዕልኻ ስነኣእምራዊ ሓሲብካ ከመይ ገይሩ እዚ ባንዴራ ኣብ ክብሪ ዘሎ ቦታ ክቕመጥ ኣለዎ ዋላ ካብ ጥቕሚ ወፃኢ ይኹን ነዚ ኢልካ ክትሓስብ ኣለካ። ሕጂ በዚ ክልተ ነገር ማለት እዩ በቲ ሓደ ነቲ ዘለና ሕጊ ክንጥቀም ኣለና። ሕጊ ስለዘይብልና ከዓ ነቲ ሕጊ ሓደ መጠርነፍ ክኾኖ ዝኽእል መፅናዕታዊ ፅሑፍ ማለት እዚ ከምዚ ዘሎ እዚ ከምዚ ክኸውን ኣለዎ እንዳተባህለ ኣብ ሓደ ተጠርኒፉ ንዕኡ ከዓ ንክንእርሞ ንክንፍትን እዩ ተሓሳብ ማለት እዩ።
1: ባንዴራ ካብ መሰረቱ ከብ መሕበሪ ተባሂሉ እዩ ብሮማውያን ኣብ ጥቕሚ ውዒሉ። ንኣብነት ኣብ ዓውደ ኩናት ፃዕዳ ባንዴራ ዘንበልበለ ወተሃደር ኢዱ ከም ዝሃበ ይፍለጥ እሞ ግቡእ ናይ ምሩኽ መሰል ድማ ይወሃቦ። ኣብ ማያዊ ኣካል እውን እንተርኢና ባንዴራ ዘንበልበለት መርከብ ኣብ ፀገም ከም ዘላ ይውክል እሞ ነዚ ዝተዓዘቡ ድማ ንረድኤታ ይጓየዩ። ኣብ ኤርትራ ኣብ 20 ሰነ ባንዴራ ኣብ ፍርቂ ዘንጊ ትስቀል እዚ ድማ መዓልቲ ሓዘን ምዃኑ ይውክል። ኣብ ካልእ በዓላት ብግቡእ ቀኒዓን ኣብ ሙሉእ ብረኻ ዘንግን ትስቀል። ኣብ ገለ መንግስታውያን ይኹን ብሕታውያን ትካላት ግዳ እዚ ብምልኣት ክትግበር ኣይረአን። ኣብ ገለ እውን ካብ ናይ ሓፂን ዘንጊ ሓሊፎም ኣብ ማንም ንኽብራ ዘይምጥን ዕንፀይቲ ተሰቒላ ትረአ። እዚ ሰኣን ግቡእ ኣፍልጦ እውን ክኸውን ይኽእል። በዚ ኮይኑ በቲ ግዳ ንስለ ምስቃል ዘይኮነ ግቡእ ቦታኣን ክብራን ተሓልዩላ ከተንበልብል ይግባእ።
0: ሕራይ በቲ ፀገማት እንተ ክንዛረብ እንተ ኮይና መጀመርታ ብሕብሪ እንተ ጀሚርና እተን ሕብሪ ከምዘለዋ ንፈልጠን ኢና። ከም ሕብሪ ማለት እዩ ሰማያዊ ኣሎ፣ ቀይሕ ኣለው፣ ብጫ ኣሎ፣ ቀጠልያ ኣሎ፣ ነዚአን ንፈልጥ ኢና። ግን እዘን ሕብሪ እዚአንሲ ኣብ ሓደ ኣርቲስት ሰማያዊ ጥራይ ሰማያዊ እያ ክብል ኣይክእል እዩ። እታ ሰማያዊ ናታ ዓቐን ናታ ሜዠርመንት ኣለዋ ብቁፅሪ ዝግለፅ ማለት እዩ። እተን ዝዘረፋ ሕብርታት እውን ከምኡ ሕጂ እታ ኣብዛ ሕጋዊ ምልክታ ናይ 33.97 ተጠቂሱ ዘሎ ዓይነት ሕብሪ ነናቲ ቁፅሪ ኣለዎ ማለት እዩ። ሕጂ ድሓንቲ ቁፅሪ ምናልባት ንዓና የገድሰና ክኸውን ይኽእል። እቲ ተን ቁፅሪ ተን ስፐሲፊክ ወይከዓ ተን ፍሉጣት ቁፅሪ ባ ተፃሒፈን ዘለዋ ግን ፍሉይ ሽም ኣለዎን ማለት እዩ። ከም ሕብሪ ንኣብነት እታ ቀጠልያ ቀጠልያ ጥራይ ደይኮ ንፁር ዝኾነ ኣገባብ ከም ብመልክዕ ሓደ ሰሌዳ ተዳልዩ ከዓ እቲ ሕብሪ ክንደይ ቁፅሪ ክህልዎ ኣለዎ። ንኣብነት ቀንዲ እዚ ኣብ ምንታይ ፀገም የምፅእ ሓደ ዝኾነ ኣርቲስት ወይ እውን ሓደ ዝኾነ ዲዛይነር እታ ባንዴራ ተጠቂሙ ኣብ ዝኾነ ካልእ ካሕቲ መክደሉ እንከሎ እታ ቁፅሪ እንተደኣ ዝፈልጣ ኮይኑ ካልእ ቁፅሪ ወይ እውን ንዑ ዝጣዕሚ ቁፅሪ ኣየቱን እዩ ማለት እዩ። ከምዚ እንተደኣ ኮይኑ ከዓ ካብኡ ዝሃስስ ወይ ካብኡ ዝደምቕ ወይ እውን ካልእ ሕብሪ ኣይፀንሓካን ማለት እዩ ዋላ ክሕተም እንከሎ። እዚ ሕጂ ቀንዲ ፀገማ ምንታይ ንሪኦ ኣብ ኢንተርነት ኣብኡ ዝዝርጋሕ እታ ባንዴራ ናይ ኤርትራ ኣዝዩ ፍልል እዩ ዘለዎ ዓቐን ናይ ሕብሪ እዩ ፀንሓካ። ኣብ ገሊኡ እቲ ቀጠልያ ናብ ዳርክ ናብ ፅልምት ዝበለ ቀጠልያ ኮይኑ ይፀንሓካ፣ እቲ ብጫ ኣዝዩ ሃሳሲ ይፀንሓካ፣ ትቀይሕ ናብ ሮዛ ገፁ ዝኸደ ክፀንሓካ ይኽእል። ብዙሕ ፍልል ናይ ሕብሪ ይህልዎ። ንሓደ ወፃእተኛ እዚኣ ባንዴራ ናይ ኤርትራ እያ ኢልካዮ ክፈላለያ እውን ኣይክኽእልን፣ ምክንያቱ ዝተፈላለየ ዓይነት ሕብሪ ዘለዋ ባንዴራ እያ ክትፀንሓካ። ስለዚ እቲ ዓቐን ናይቲ ሕብሪ ክትፈለጥ ኣዝዩ ኣገዳሲ እዩ ማለት እዩ። ብዘይ ንሱ እውን እቲ ሕብሪ እንታይ እዩ ዳ ትርጉሙ ቀንዲ ኩሉ ነናቱ ትርጉም ከም ዘለዎ ንፈልጥ ኢና። እቲ ትርጉሙ ከዓ እንተ ደኣ ናይ ብሓቂ በቲ ተባሂልዎ ዘሎ ነቲ ሰብ ክርድኦ ወይ ክበፅሖ እንተ ደኣ ኮይኑ ልክዕ እታ ሕብርት እያ ክትፍለጥ ኣለዋ። ንኣብነት ሓንቲ ፀገም ዝረኸብክዋ ኣብተን ሕጋጋት ኣለዋ ናክብለ ክዝፀናሕኩ ኣብ ገሊኡ የለው ኢሉ ይፅዋዕ እቲ ናይ እንግሊሽ ቨርዥን ማለት እዩ። ኣብ ገሊኡ ከዓ ጎልደን ኢሉ ይፅዋዕ። ሕጂ ከምዚ ክብሎ ፀናሕኩ የለው ጥራይ ኢልካ ከማንሲ ኣብቲ ሓደ ሕብሪ በበይኑ ዓቕን ክህልዎ ይኽእል እዩ። ጎልደን እንተይልና ሞ ናብ ካልእ ሕብሪ ክንከይድ ኢና። ስለዚ ንዓ ጎልደን ኦል ላይቭስ ብራንች ኢሉ ክገልፃ ከሎ ገሊኡ ሕጊ ገሊኡ ከዓ የለው ይብላ። እዚ ንባዕሉ ነናቱ ዘይምስማዕ ረኺበሉ ነይረ ማለት እዩ። ካልእ እቲ ሕብሪ እቲ ናቱ ኣዘራግሓ ናቱ ትርጉም ኣለዎ። ንኣብነት ቀይሕ ካብዛ ዓበየ በቲ ናይቲ ዓንዲ ዘሎ እንተ ንዛረባ ኣለና ማለት እዩ ካብዛ ዓበየ ናብ ዝነእሰ ናብ ሓደ ይኸይድ በንፃሩ ከዓ ቀጠልያን ሰሚያ እውን ከዓ ብዝወሓደ ጀሚሮም እንዳ ዓበዩ ይኸዱ ምስቲ ትርጉም ተሳንዩ ዝኸይድ እዩ እዙ ምክንያቱ ትቀይሕ እንተ ነቲ ዝሓለፈ ነቲ ዝፈሰሰ ደም እንተ ዝዛረብሃሉ ብዙሕ ነይሩ ናፅነት ንክመፅእ ኣብዚ ሰዓት እዚ ግን ናብ ዜሮ በፂሑሎ ናፅነት ስለ ዝመፀ ኢና ንዛረባ ኣለና እቲ ሰሚያውን ቀጠልያን ከዓ ነቲ ዘለና ባህርያዊ ፀጋ ኣብ ትሽዑ ሰዓታት ክንጥቀመሉ ኣይንኽእል ነርና ትሕቲ መግዛእት ስለ ዝነበርና ሕጂ ግን ክንጥቀመሉ ኣብ ንኽእል ደረጃ ስለ ዝበፃሕና እንዳወሰኸ ይኸይድ ኣለዉ ማለት እዩ ነዚያ ትርጉም እዚኣ ግን እንተዳ ስኻ ብግቡእ ዘይሰቀይልካያ ታ ባንዴራ እንታይ ትኸውን ንኣብነት በዚ ክብለክ ዘፀናሕኩ ወገን ናይቲ ዓንዲ እንተዳ ዘይሰቀይልካያ ገምጢልካ ሰቀይልካያ ኣለካ ንበል ክተንበልብል ከላ እንታይ ክኸውን እዩ እቲ ደም ተወዲኡ ቀፃሊ እዩ ናብ ዝብል መልሲ ወይ ከዓ ናብ ዝብል ትርጉም ክኸይድ እዩ እቲ ባህርያዊ ፀጋ ከዓ ነይርና ሙሕጂ ግን ይውዳእ ኣሎ ናብ ዝብል ትርጉም ክኸይድ እዩ ማለት እዩ ነቲ በዓልና ዝሃብናዮ ትርጉም በዓልና ከ ብሰንኪ ኣጠቃቅማና ከዓ ካልእ ትርጉም ክንህቦ ኢና ማለት እዩ
1: ባንዴራ ኤርትራ ካብ ፍቕሪ ሃገር እውን ዝተበገሰ ክኸውን ይኽእል ኣብ ዝተፈላለየ ንግዳዊ መዓላታት ውዒላ ንረኽባ ኢና ኣብ ማልያታት ኣብ ጫማ ኣብ ምቁር ሕብስቲ ባህላዊ ኣልባሳት ኮታስ ኣብ ዳርጋ ኩሎም እንጥቀመሎም ነገራት ተሳኢላ ንረኽባ ኢና እዚ ግን ግቡእ ኣጠቃቅማ ድዩ
0: እቲ ተወሳኺ ፀገም ከምፅእ ዝኽእልካ እቲ ንግዳዊ መዓላ እዩ ኣብ ንግዲ ክውዕል ከሎ ባንዴራ ኣብ ንግዳዊ መዓላ ክነውዕሎ ከለና ሲ ነታ ባንዴራ ኣብ ሽፎን ይኹን ኣብ ጥልፊ ኣብ ዙርያ ኣብ ኩባያ ኣብ ገፅ ናይ ሰብ ተሳኢሉ ንመሸጣ ይዝርጋሕ ማለት እዩ እ ናይ ባሓቂ ካብ ፍቕሪ ሃገር ዝተበገሰ ድዩ እቲ ናብ ንግዳዊ መዓላ ዘብፅሖ ዘሎ ወላስ ንመክሰብ እዩ ናብ ከምዚ ዓይነት ደረጃ ዝበፅሕ ዘሎ ኣብ ብዙሕ እዋነት ኣብ ኢንተርነት ይኹን ወላ እውን ኣብ ዝተፈላለየ ቦታታት ክስቀል ከሎ ኣብ ከተማታት ክርኢ ከለና ዝተፈላለየ ዓይነት ዲዛይን ናይ ባንዴራ ኣብ ባነራት ይኹን ኣብ ፖስተራት ይኹን ንርኢ ኢና እዚ ግን ቲ ናይ ባሓቂ ትቑን ኣጠቃቅማ ድዩ ሓንቲ እታ መለለይቲ ሃገር ንብላ ዘለና ባንዴራ ሲ ኣብ ንግዳዊ መዓላ ክትውዕልን ከላስ ብከምዚ ዓይነት መንገዲ ክትርአ ወይ ክትግለፅ ኣለዋ ድዩ እዚ ንባዕሉ ሓደ ዓብዪ ሕቶ እዩ ንዕኡ ከምዚ ፅቡቕ ከምዚ ቕኑዒ ወይ ከምዚ ጉጉይ ዝብለና ሕጊ የብልናን ብዘይምህላው ከዓኒ ንዝተፈላለየ ካብቲ

0: ኣገባብ ካብቲ ጉባእ ኣገባብ ንብሎ ንኽእል ንሕና ንኽትቃላዕዩ ፀገም ኮይኑ ዘሎ ማለት ኣብዚ ሕጂ እዋን ንኣብነት ኣብ ዝተፈላለየ ሃገራት ነናተን ኣረኣያነ ናተን ሕጊ ኣለዎን ኣብ ንግዳዊ መዓላ ክበፅሕ ንከሎ ማለት እዩ። ኣብ ናይ ሳዑዲ ኣረብያ ባንዴራ እንተ ደኣ በፂና ቀጠልያ ምድሪ ዘለዋ ኮይና ብፃዕዳ ድማ ኣብ ታሕቲ ናይ ሴፍ ስእሊ ዘለዋ ብዓረብ ፅሑፍ ከዓ ላኢላሃ ኢላላህ ኢላ መሓመድ ረሱሉላህ ዝብል ፅሑፍ ኣለዋ። እዚ ድማ ሸሃዳ ናቶም ወይ ከዓ እቲ ናቶም እምነት ዝገለፅ ስለ ዝኾነ እዚ ኣብ ዝኾነ ንግዳዊ መዓላ ክህሉ ኣይደልይዎን እዮም። ንኣብነት ኣብ ናይ 994 ናይ ዋንጫ ዓለም ከሎ ማክዶናልድስም ብፍሉጥ ናይ ፉድ ቼይንስ ወይከዓ ናይ መግቢ ብምስራሕ ዝሸጡ ኣብ ናቶም ኣርማ ሃገራት ዝሳተፋ ነበራ ማለት እዩ። ናይ ዋንጫ ዓለም ዝሳተፋ ነበረ ሃገራት ባንዴራታት ናቶም ናይ ኩላቶም ኣብቲ ናቶም ስራሓት ይገብርዎ ማለት እዩ። ኣብኡ ምስ ገበርዎ ኣብ ኩዕሾ፣ ኣብ ማልያ፣ ኣብ ጫማ፣ ኣብ ብዙሕ ነገራት እዮም ገይሮም እቶም ኩባንያ ስዑድ ዓረብ ነዚ ነገር ክፃወርዎ ይከኣሉ። ምክንያቱ ባንዴራ ናይ ሃገሮ መለለይ ጥራይ ደይኮነት ናይ ክብረቶ መለለይ ጥራይ ደይኮነት ከምኡውን ናይ ሃይማኖት ናቶም መለለይ እያ። ከም ስለ ዝኾነ ከዓኒ ኣብ ከምዚ ዓይነት መዓላ ክትውዕል ጠቕላላ የብላን ካብ ዝብል ሓሳብ ከይሰሞም ካብቲ ብምሉእ ዘፍረይዎ ዋንጫ ዓለም ክንብል እንተኮይናስ ሚልዮናት እዮም ኣፍናዮም ኣብ ሽዑ ሰዓታ ንብምሉእ ካብ ዕዳጋ መሊሶም ከም ባሓሽ ከም ዝሰርሕዎ ገይሮሞ ኣይተማሃሩን። ኮካኮላ ከዓ ከም ሓደ ዓይነት ጌጋ ደጊሞም ድሕሪኡ ዝነበረ ዋንጫ ዓለም ኣብ ሽዑ ሰዓታት ካ ተናቶም ታኒካ ከዓ ከምኡ ተናቶም ባንዴራ ከዓ እትዮማ ሽዑ እውን ተመሳሳለ እቲ ታሪክ ተደጊሙ ማለት እዩ ናብ ክስ በፂሖም። እዚ ሕጂ ናይ ስዑድ ዓረብ ኣተሓሕዛ ባንዴራ እዩ። ኣብ ካልእ ተኸድና ኣብ ካናዳ ብሕብራት መንግስታት ኣሜሪካ ከዓ ድሌቶም ንክገብሩ ይፍቀደሎም። እዚ ክንብል ከለና ግን ሚኢቲ ከም ሚኢቲ ይኮነ ኣብ ገለገለ ሓደ ክልተ ሕግታት ይገብሩ ማለት እዩ። ኣብ ንግዳዊ መዓላ ግን እቲ ሰብ ብድሌቱ መልክዕ ንክጥቀመላ የፍቅዱ። ነዚ ክልተ ነገራት ኣወዳዲርና ነዘን ሃገራት ዘይኮነስ ነቲ ናተን ሕግታት ኣወዳዲርና ሲ ንሕና ምንታይ ደረጃ ኣለና? ባንዴራናስ ብኸመይ ዓይኒ ንሪያ? ብኸመይ መልክዕ ንሪያ? ጠቕላላ ኢና ክንከልእ ዘለና ወይስ ክነፍቅድ ኣለና? ወይስ ነቲ ናትና ተመክሮ ነቲ ዝተዳለወ መፅናዕቲ ርኢና ኣብ ምንታይ ዓይነት ሕጊ ከም ንወድቕ ክንፈልጥ ኣለና? ኣነ ሕጂ ብቲ ዘዳለኽዎ ንድፊ ናይ ተኣዋጅ እቲ ንጥቀመሉ ዓይነት ንግዳዊ መዓላ ብገለ ወገናት ዝተደረተ ክኸውን ኣለዎ ኣብ ገለገሊ እዩ። ግን እቲ ሰብ ነቲ ናቱ ፍቕሪ ናይቲ ሃገር ንክገልፅ ክኽእል ከም ዘለዎ ገይረ ነተን ዓንቀጻት ኣዳለየ።
1: ባንዴራ ኤርትራ ብ4 ሕብርታት ዝቐመት ኮይና ትርጉምን ተዋሂብዎ ዘሎ ቅርፅን ከምቲ ኣቐድማ ቢሉ ዝተገልፀ እዩ። ብተወሳኺ እታ ኣብ ማእከል ቀይሕ ሕብሪ ተቐሚጣ እትርከብ ብጫ ኣኽሊል ወይ ኣውሊዕ ሒዛቶ ዘላ ጨናፍር ውሱን ቅርፅን ኣቀማምጣን ዘለዎ እዩ። ቁፅሩ እውን ከምኡ ብክልተ ጫፍ ዘለዋ ጨናፍር ብድምር 30 ኣቁፅልቲ ኮይነን ህዝቢ ኤርትራ ዝሓለፎ 30 ዓመታት ዝወሰደ ብረታዊ ቃልሲ ንናፅነት ይውክላ። ኣብ ማእከል ዘለዋ ጨናፍር ድማ ብድምር 6 ኮይነን 9 ኣቁፅልቲ ድማ ኣለውን። እዚ 6 ዞባታት ይውክል ይበሃል። እተን 9 ድማ ን9ኡ ብሄራትን ቋንቋታትን ኤርትራ ይውክል። ኣብ ታሕቲ እዘን 3 ጨናፍር ተረኺበን ዳሓር ይፈናተታ። እዚ ድማ ጽባቐ ሓድነትን ብዙሕነትን ህዝቢ ኤርትራ ዝገልጽ እዩ። ስለዚ ኣብዛ ኣውሊዕ ወይ ኣኽሊል ዝግበር ግጉይ ኣገባብ ኣሰኣእላ ነዚ ዝወሃባ ትርጉም ሙሉእ ብምሉእ ይቐይሮሞ ጌጋ መልእኽቲ እውን የመሓላልፍ።

እታ ናይ መወዳእታ ነጥብታ ናይ ምዘርጋሕ እያ ክትከውን ማለት እዩ። እቲ ትካል ደረጃታት ኤርትራ መጀመርታ ክውፅኦ እንከሎ ሓደ ኣካል ይዘርግሐ እዮ ዝብላ ተሓሳስባ ነይሩ ማለት እዩ። ሓደ ኣካል እንተ ዘርግሖ ሓሊ ሕጂ ፅቡቅ ነገር እንታይ እዩ? እታ ሓንቲ ዓይነት ባንዴራ እያ ክትሕተብ ቅንዕተያ ግግይቲ ካልእ ሕቶ ክኸውን ግን ሓንቲ እያ። ድሓር እውን ነታ ጌጋ እንተ ትነብር ነራ ንክትቀይራ ቀሊል እዩ ማለት እዩ። ምክንያቱ ሓደ ኣካል ጥራይካ ክትሓትት ማለት እዩ። እቲ ናይ ብሓቂ ኣብ ምዝርጋሕ ወይ እውን ኣብ ምሻጥ ዘሎ ኣካል ግን ሓደ ኣይኮነን ዘሎ ሓንቲ ስለ ዘይኮነት ከዓ ምናልባት ብደገ ተሓቲሙ ክመፅእ ይኽእል ውሽጡ ሃገር ክሕተም ይኽእል እተን ዝውሃባ

ሳምፕል ወይ ከዓ ሓንቲ ካብተን ክትከውን ኣለዋ ተባሃለት ባንዴራ ትዋሃብ ከላ ንሳ ድያ ናይ ባሓቂ ክብግቡእ ተመርሜራ ዝተኸይዶ መጀመርታ ቀዳሚቲ ባንዴራ ተሓቲማ ተቐምጢኣትሉ ዘላ ቦታ ናይ ትካል ደረጃታት ኤርትራ እዩ። እቲ ትካልቲ ግን ንዕኡ ዝተዋህቦ በቲ ንዕኡ ዝመስረተ ኣዋጅ 75 ናይ 95 ብኡ ዝተዋህቦ ስልጣን እታ ባንዴራ እታ ቀዳሚቲ ባንዴራ ምስኡ እንዳሃለወት ነቲ ዝተረፈ ባንዴራታት ካብ በቲ ተዋሂብዎ ዘሎ ስልጣን ክሕልዎን ከምኡ ውን ክንክን ክገብረሉን ጌጋታት ተረኪቡ ክቕይሮን እቲ ጌጋ ተኺሉ ዘሎ ወይ ኣንበልቢሉ ዘሎ ትካል ከዓኒ መቕፃዕቲ ክህቦን ይግብኦ እዩ። እዚ ኸ ናይ ባሓቂ ኣብ ተግባር ኣሎ ድዩ እንተ ኣሎ ኮይኑ ከዓኒ እቲ ዝውሃብ መቕፃዕቲ እቲ ዝውሃብ ዘሎ ምጥን

0: ፀገም ሕጂ ኣበይ ድመፅእ ሕና ኣብዝን ከለና እታ ባንዴራ ኩልሽ ኣከባቢና ስለ ዘላ እቲ ፍልለይ ኣይረዳእናን እዩ። ኣብ ደገ ዘለዉ ኤርትራውያን ግን ኣብ ዝተፈላለየ ናይ ዓለምለኻዊ ደረጃታት ኤርትራ ተወኪላ ብትኸደሉ ብምሽክለታ ይኹን ብኣትለቲክስ ይኹን ወላ ብሙዚቃ ይኹን ብፊልም ይኹን እታት መፅ ባንዴራ ካብዚ ኮነትን ክትከይድ ወይ ካብዚ ኮነን ሒዞማ ክኸዱ ሒዞማ ተኸይዶም ዝበለፀ እንተዘይኮይኑ ግን ኣብተን ዘለዎን ሃገራት ካብ ዘለዋ ዝተሓትመ ባንዴራ ክጥቀሙ ከለዉ ኣዝዩ ብዙሕ ፀገማት ኢኻ ትረክብ። እሱ ናብ ቲ መፅናዕቲ ፅሑፍ ጠቂሱ እዩ ነረ። ኣብ ዝተፈላለዩ ውድራት ናይ ብሽክለታ ኣብ ዝተፈላለዩ ዝተዳለዉ ናይ ሙዚቃ መዘናግዒ መደባት ኣብ ፊልማት ኣብ ዝወዳደሩሉን ዝነበሩ ኣብ ዝተሰቕላ ባንዴራታት ብዙሕ ፀገማት ይፀንሕ ብፍላይ ኣብ ደገ ማለት እዩ። እዚ ከም ዝኸውን ከሎ ሕጂ መን እዩ ትዝፅረፍ? ስለምንታይ ከ ብሓንቲ ኣዋጅ ጌርና ጥራይ ክንዕርያ ንኽእል ዝነበርና ሓንቲ ባንዴራና ሲ ስለምንታይ ብካልእ ሃገራት ወይ ብካልእ ሰባት ኣብ ዘየድሊ ዕዳጋ ተኣቱላታ ባንዴራ ማለት እዩ? ንሳቶም ሕጂ ብቐሊሉ መንገዲ ክዕርዋ ይኽእሉ እዮም። ንኣብነት ኣብ ጉግል ኣትየን ዘለዋ ባንዴራታት ኣዝየን ብዙሓት እየን ብቁፅሪ እቲ ዓይነት እውን በበይኑ እዩ። እቲ ኩባንያ ሓቲትካ ነተን ቅንዕቲ ሓንቲ ባንዴራ እዚኣ ተን ዝተረፈ ኣውረደን ኢልካዮ ከውረደልካ ይኽእል እዩ። ነዚኣ ክትገብር ግን እንታይ ክትገብር ኣለካ? ክትብገስ ኣለካ። እዚ ንሃና ኣዋጅ ዝንሃና ሕጊ እዩ። ካብዚኣ መሰረት ከዓ እዚኣ ንሃና ባንዴራ እያ። ሽዑ እቲ ካልእ ሰብ ባንዴራ ናይ ኤርትራ ዝክደሉ እንከሎ ሓንቲ ብዝተፈላለዩ ብዝሒ ጥራይ ትፀንሓካ እምበር 10 ዓይነት ባንዴራ ኣይኮና ዝፀንሓኻ ማለት እዩ። ናብ ጫካ ዝወፈረ ኮይኑ
1: በዓልቲ ሞያ ሕጊ ሶልያና ኣስመላሽ ኣብ መዛዘሚ መፅናዕታዊ ፅሑፋ ከም መደምደምታ ዝቐረበቶ 30 ዓንቀጻት ዝሓዘ ንድፊ ኣዋጅ ነይሩ። እዚ ብቐንዱ ሃገራውያን ሕላገታት ኤርትራ ክወሃቦም ዝግብኦ ክብርን ቦታን እንታይ ይመስልን ጥሕሰት ምስ ዝህሉ እውን ውስን ክህልው ዝግብኦ መቕፃዕትን ዘጠቓለለ እዩ። ብሕልፊ ድማ ኣብ ሃገራዊ ባንዴራ ግቡእ ኣጠቓቕማ ክትስቀለሉ ዘለዋ ቦታታት ክድይብን ክትወረድን ከላ ክህሉ ብዛዕባ ዝግብኦ ኣገባብ ኣብ ባንዴራ ክመፅእ ዝኽእል ሸለልትነት፣ ጥሕሰት ሕጊ፣ ዝንቡዕ ኣተሓሕዛን ወዘተን ዝገልጽ ዓንቀጻት ይርከቦ። ብሓፈሻ ኣብ መወዳእታ ዘሕለፈቶ ለበዋ ክብርን ፍቕርን ሃገር ኣብ ቦቱ እናሓለወ ባንዴራ ዝግብኣ ክብርን ርዝነትን ክወሃዋ ይግባእ ዝብል እዩ።

0: ሰላምታና ተቐበሉ ፈንወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 28 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብኽብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍልም ሚኒስተር ዑስማን ሳልሕ ኣብ ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77ን ቻይናን መደረ ኣስሚዑ ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡ ዞባ ጋላ ንፍሒ ዝተሃንፀት ዲጋ ተመሪቓ ኤርትራዊ ኦሎምፒካዊ ኣትሌት ኣብ ለሎም ከሰተ ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ ቻይና ናይ ምውጋዕ ዓቕሚ ሰራዊታ ከም ንምባልን ንምውህሃድን ዝዓለመ ልምምድ ኣካይዳ ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕትታት ብውሕዱ 27 ሰባት ከም እተቐትሉ ተገሊጹ ኣብ ህንድን ኔፓልን ብሓደጋታት ዕልቕልቕን ምህማም መሬትን ሰብኣውን ንዋታውን ክሳራታት ወሪዱ ዝርዝር ዜና ሚኒስተር ዑስማን ሳልሕ ኣብ መበል 50 ዓመታዊ ኣኼባ ሚኒስተራት ጉዳያት ወፃኢ ጉጅለ 77ን ቻይናን መድረ ኣስሚዑ ብመልክዕ ፀብጻብ ዝተዳለወ ትሕዝተሎ ኣርሴ ማስመሮም ከተቕርበ እያ
1: ሚኒስተር ጉዳያት ወፃያቱ ዑስማን ሳልሕ ብ25 መስከረም ኣብ ኒውዮርክ ኣብ ዝተቐንዐ መበል 50 ዓመታዊ ኣኼባ

0: ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ ሚኒስትር ዑስማን ኣመደርኡ መመሊሱ ዝብእ ዘሎ ቅልውላዋትን ግጭታትን ከምኡ ውን ውግኣትን ጂኦፖለቲካዊ ምትፍናናትን ንመስርሕ ህንፀት ብዙሓዊ ስርዓት ብምዕንቃፅ በይና ውን ዝተስገደደን ስጉምትታት ብዝሕላገቱ ሓደገኛ ዓለማዊ ሃዋህዊ ይትከኦ ከም ዘሎ ብምጥቃስ ኤርትራ ኣብ ሓባራዊ ምክብባርን ምዕሩይዘተን ዝተሰረተ ቅኑዕ ብዙሓዊ ስርዓትን ምትሕግጋዝን ከም እትድግፍ ኣረጋጊፆም ኤርትራ ከም ወትሩ ፅንዓትን ቆራፅነትን ዓጢቓ ጎንጎን እቲ ዓቕምታት ኣኽቲታ ተካይዶ ዘላ ልምዓታዊ ገስጋስ ናፅነታ ልኡላውነታን ግዛኣታዊ ሓድነታን ክተኽብር ዓቕሚ ከም ዘለዋ ሚኒስተር ዑስማን ብተወሳኺ ኣንፂሮም ኣብ ምምዕባል ንዝርከባ ሃገራት ዘጋጥም ዘሎ ብድሆታት ካብ ጉጅለ 77 ቻይናን ዝለዓለ ምሕዝነትን ምድግጋፍን ከምኡውን ሓድነትን ፅኑዕ ውሳነን ከም ዝሓትት ብምጥቃስ ሓባራዊ ረብሓታትና ንምስማር ብቐንዱ ድማ ናይ ልምዓት ኣጀንዳና ኣብ ማእከል ስርዓት ሕቡራት ሃገራት ንምንባር ከም ሓደ ኣካል ብሓድነት ምስራሕ ከም ዘድሊ ኣገንዚቦም ሚኒስተር ዑስማን ኣስዒቡ ሃገራት ደቡባዊ ንፍቀ ክቢ ነቲ ናብ ብዙሓዊ ስርዓት ዝወስድ መንገዲ ክመርሓን ክቕልሳን ኣብ ዘኽእለን ዝሓሸ ቦታ ስለ ዝርከባ ንልምዓተንን ባህግታተንን ዘስምር ውድብ ሕቡራት ሃገራት ንምፍጣርን ንምዕቃብን ዕቱብ ፃዕሪ ከም ዘድሊ ብምንፃር ምትክላት ሕቡራት ሃገራት ሸቶታትን ዕላማታትን ጉጅለ 77 ቻይናን ከምኡ ውን ምትሕግጋዝ ኣብ ምምዕባል ዝርከባ ሃገራት ንምዕዋት ኤርትራ ፅኑዕ መብፅዓ ከም ዘለዋ ኣብርህዮም።
1: ናብ ካልእ ዜና ምስ እንሰግር ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡዞባ ጋለ ነፍሒ ዝተሃንፀት ዲጋ ብ26 መስከረም ተመሪቓ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብጻብ ኣሎ ፊሊሞን ዞሚ ከቕርቦ እዩ።
2: ኣብ ንኡዞባ ጋላ ነፍሒ ምምሕዳር ከባቢ ዓዲ ሓወሻ ብምትሕባር ህዝብን መንግስትን ዝተሰርሐት 180,000 ሜትሮ ኩቦ ማይ ትሕዝ ዲጋ ብ26 መስከረም ብኣዛዝ ማእከል ስልጠና ሓይታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያ ተመሪቓ። እዛ ኣስታት 11 ሚልዮን ናኣፋ ወፃእ ዝተገብረላ ናይ መንደቕ ዲጋ 16 ሜትሮ ቁመትን 50 ሜትሮ ንውሓትን ከም ዘለዋ ንህንፀታ ካብ ዝተኸታተሉ ክኢላታት መሃንድስ ተስፋ ማርያም መንግስቱ ኣብርህዩ። ኣብቲ ስነ ስርዓት ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኪኤ ቐለታ እታ ዲጋ ብመጠንቲ ዝፈሰሰላ ፀጋታት ተመጣጣኒ ፍረን ውፅኢትን ክርከባ ምእንቲ ፅሬታ ክወሓስ ማይ ኩዖ ኣብ ቐጻሊ ክፍወስ ዝወሃለለቶ ማይ ድማ ኣብ መዓልኡ ክውዕልን ብግቡእ ክንመቓርሕን ተላብዮም። ኣብ ማሕዳር ንኡዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስን ኣብ ማሕዳር ምምሕዳር ከባቢ ዓዲ ሓወሻ ኣቶ ገብሪ ሂወት እስቲፋኖስን ብወገኖም ዕላማ ህንፀት ታዲጋ ቀረብ ፅሩይ ሰተ ማይ ንምውሓስን መስኖኣዊ ልምዓት ንምስፋሕን ምዃኑ ብምጥቃስ ህዝቢ ኣብ ምፍዋስ ማይ ኩዖ ከምኡውን ኣብ ምስራሕ ናብ ታዲጋ ዝእቱ 3 ኪሎ ሜትር መጋቢ ናይ ሓመድ ፅርግያን ንዝገበሩ ኣበርክቶ ሞጊሶም። ኣዛዝ ሓንቲ ኸብተን ኣብ ህንፀት ዲጋ ዓዲ ሓወሻ ዝተሳተፋ ኣህዱታት ሓይልታት ምክልኻል ኤርትራ ብወገኑ ጎኒ ጎነቲ ኣብ ምክልኻል ሃገር ዘለዎም ዋኒን ኣብ ልምዓታዊ መደባት እውን ዕዙዝ ኣበርክቶ ይገብሮ ከም ዘለዉ ብምግላጽ ህዝቢ ንዘርኣዮም ክብርን ንዝገበረሎም ምትብባዕን መጊሱ። ኣብ መወዳእታ ህንፀት ዲጋ ዓዲ ሓወሻ ንምዕዋት ኣበርክቶ ንዝነበሮም ኣካላት ወረቐት ምስክር ተዓዲሉ።
1: ኣብ ንኡዞባ ዓዲ ኳላ ብቕዓት ትምህርቲ ንምምሕያሽ ኣብ ምጅማር ትምህርቲ ክትግበሩ ብዛዕባ ዘለዎም ዕማማት ዘተየ ርክባት ተኻይዱ። እቲ ካብ 18 ክሳብ 21 መስከረም ኣብ ከተማ ዓዲ ኳላን እንዳ ገርጊስን ዝተኻይደ ኣኼባታት ብሓፈሻ ኣብ ዝሓለፈ ዓመተ ትምህርቲ ዝነበሩ ብልጫታት ብምዕቃብ ዝያዳ ኣብቶም ዝተደለዩ ድኻማት ፀቒጥካ ብምስራሕ ዝሓሸ ውፅኢት ንምምዝጋብ ዝዓለመ እዩ ነይሩ። ንንጥፈታት ባህልን ስፖርትን ንምሕያል ኣገልግሎት ቅድመ ትምህርቲ ንምስፋሕን ንምምዕባልን ብቕዓት መምሃራን ክም ንምባል ከምኡውን ተሳትፎን ኣበርክቶን ኮማት ንምዕዛዝ ክትግበሩ ኣብ ዘለዎም መደባት እውን ብዕምቀት ተዘትዩ። ሓላፊት ጨንፈር ትምህርቲ ዝዋደቡ መምህር ህብቲ ዝግ ኪዳን ብወገኑ ብቕዓት ትምህርቲ ንምሕያሽ ፈለማ ምሕደራ ኣብያተ ትምህርቲ ምውርፃፅ ከም ዘድሊ ብምስኽኻር ውጥን መደብ ስራሕ ብመንፅር ትግባርኡ እናተገምገመ ክስርሐሉ ኣዘኻኺሩ። ተሳተፍቲ ብወገኖም እርጋንን ዋሕዲ መፅሓፍትን ከምኡውን ትሕተ ቅርፂ ኣብያተ ትምህርቲ ኣቐልቦ ክግበረሉ ተላብዮም። ኣብ መወዳእታ ወኪል ኣመሓዳሪ ንኡዞባ ዓዲ ኳላ ኣቶ ተስፋይ ኣብርሃ ትሑት ውፅኢት ተምሃሮ ዝፍወስ መምሃራንን ወለድን ተወሃሂዶም ምስሰርሑ ምዃኑ ብምጥቃስ ምምሕዳር ንኡዞባ ካብኡ ዝሕተት ክገብር ቅሩብ ምዃኑ ኣረጋጊፁ። ኣብ ንኡዞባ ዓዲ ኳላ ካብ መዋለ ህፃናት ክሳብ ካልኣይ ደረጃ ዝምህራ 128 ትካላት ትምህርቲ ኣለዋ። ኣብ ከተማ ዓዲ ቀይሕ ትሕቲ 40 ዓመት ንዝዕድሚአን ደቂ ኣንስትዮ ብ25 መስከረም ኣብ ጥዕና ፍርያምነት ዘተኮረ ኣስተምህሮ ተዋሂቡ ኣብቲ ካብ ምምሕዳራት ከባቢ ሓይነባ ሃዳሙ ሕሽመ

0: ኣነ ማእሉ ያንን ዝተዋፅአ ደቂ ኣንስትዮ ዝተዋህበ ኣስተምህሮ ኣብ ሆስፒታል ዓዲ ቀይሕ ካብ ብኣሃዱ ውጥን ስድራ ቤት ሲስተር ፍትሓዊት ዛይድ ኣብ ዝሃበቶ መግለፂ ኣብ ዕድመ ወሊድ እትርከብ ጓል ኣንስተይቲ ኣብ ትካል ጥዕና መፅኣ ምክርን ማዕዳን ክትረክብ ኣተሓሳሲባ። ወኪል ኣገልግሎት ጥዕና ኣብ ንኡዘባ ዓዳይሕ ኣቶ ኮኸብ ተስፋይ ብወገኑ ደቂ ኣንስትዮ ንጥዕነአንን ንጥዕና ዝወልድኦ ዕሸል ብዓብኡ ድማ ንጥዕና ናይታ ስድራ ቤት ክኽተልኦ ዝግበአን መምርሒታት ዝምልከት መብርሂ ሂቡ። ኣብ መወዳእታዊ ሜዲካል ዳይረክተር ሆስፒታል ዓዲ ቀይሕ ዶክተር ፀገዛኣብ ክፍለዝጊ ጥዕና ፍርያምነት መሰረታዊ ስለ ዝኾነ እቲ ዝካየድ ጎስጓሳት ውፅኢታዊ ንክኸውን ደቂ ኣንስትዮ ኣብ ጥቕአን ንዝርከብ ትካላት ጥዕና ግቡእ ክጥቀማሉ ተላብዩ። ኣብ ከተማ ከረን ብማሕበር ምንቅስቓስ ኣካላት ዝተወደበ ኣብ ሕማማት ፀቕጥርን ሽኮርን ኮለስትሮልን ዘተኮረ ጥዕናዊ ኣስተምህሮ ብ26 መስከረም ንህዝቢ ተዋሂቡ። ኣብቲ ኣስተምህሮ ምሉእ ጥዕና ንምውናን ኣካላዊ ምንቅስቓስ ክዝውተርን ስሩዕ ኣመጋግባ ክህሉን ከም ዝግባእ ኣብ ሆስፒታል ከረን ሓፈሻዊ ሓኪምን ክኢላ መጥባሕትን ዶክተር ዑስማን ዓሊ ኣዘኻኺሩ። ኣካላዊ ምንቅስቓስ ኣብ ደም ዘሎ መጠን ሽኮር ተቓፂሉ ናብ ሓይሊ ከም ዝቕየርን ኣካላትና ኦክሲጅን ከም ዝረክብን ዝገብር ከምኡውን ንስርዓተ ልቢ ስራውር ደምን ሓንጎልን ፍቱን መድሃኒት ከም ዝኾነ ገሊጹ። ዶክተር ዑስማን ወሲኹ ኣካላዊ ምንቅስቓስ ልዋም ድቃስ ብምርካብ ሕማማት ረሲዕን ጭንቀትን ንምውጋድ ዝሕግዝን ስሩዕ ሚዛን ኣካላት ከም ዝህልወካ ዝገብርን ከም ዝኾነ ብምሕባር ብሰፊሑ ክዝውተር ተላብዩ። ኣካላትና ዝተመጣጠነ መጠን ካርቦሃይድሬት፣ ፕሮቲን፣ ቪታሚንን፣ ማዕድናት፣ ጨውን ማይን ከም ዘድልዮ እኹል ማይ ዘይምስታይ ድማ ንረክሲ ፍሕኛን ኩሊትን ከም ዘቃልዕ ብምግላጽ ዝሑል ማይ ምስታይ ረኺስ ጎሮሮን ፀገም ምንቅስቓስ ምግብን ስለ ዘስዕብ ልብጥ ዝበለ ማይ ክዝውተር ተማጺኑ። ብዘይካዚ ሽኮራዊ ምግብታት ከምኡውን ስብሒ ዕሽግ ምግብታትን ኣልኮላዊ መስተን ምስ ምውሳኽ ዕድመ ንጥዕና ሓደገኛታት ስለ ዝኾኑ ጥንቁቓት ክኸውን ኣዘኻኺሮም። ተሳተፍቲ ብወገኖም ኣካላዊ ምንቅስቓስ ንጥዕናና ሓጋዚ ስለ ዝኾነ ኣብ ስድራ ቤታት ንዝኽተልኦ ቀጻሊ ጎስጎሳትን ኣስተምህሮን ክውደብ ተላብዮም። ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ ኣብ ቻይና ኣብ ዝተኻየደ ብመለክዒታት ዓለምለኻዊ ማሕበር ኣትሌቲክስ ናይ ወርቂ ደረጃ ዘለዎ ውድድር ማራቶን ተዓዊቱ። ንዝተዳለወ ዜናዊ ፀብጻብ ሚካኤል ሓድጉ።
1: ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ ትማል ሰንበት 27 መስከረም ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ። ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትሌት ዓብለሎም ኣብ ታሪክ ናይ ነዊሕ ርሕቀት ኣትለታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቡ። ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትሌት ዓብለሎም ኣብ ታሪክ ናይ ነዊሕ ርሕቀት ኣትለታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቡ። ነቲ ውድድር ብዓወት ንምዛም ዝወሰደሉ ግዜ 2:10:11 ካሊታትን ኮይኑ ኣብዚ ዓመት እዚ ብኤርትራውያን ኣትሌታት ዝተመዝገበ ዝቐልጠፈ ናይ ማራቶን ግዜ ኮይኑ ተመዝጊብሎ። ኣትሌት ዓብለሎም እዚ ኣብ ማራቶን ቻይና ዝተጓናፀፉ ዓወት ኣብዚ ዓመት እዚ ካብ ዘካየዶም ውድዳት እቲ ዝዓበየ ኮይኑ ንደረጅኡ ኣብ ምብራቅ ኣፍሪቃ ካብ ዘለዉ ስሙያት ኣትሌታት ካብ ምዃን ሓሊፉ ብደረጃ ዓለም ዘበርቕ እዩ። ኣባል ክለብ ደንደን ሚስ ምክልኻል ዝኾነ ኣትሌት ዓብለሎም ኣቕዲሙ ኣብ ማራቶን ሃምበርግ ዘመዝገቦ ናይ 2:05:20 ግዜ ናይ ውልቁ ዝበለፀ ግዜ እዩ። ዓብለሎም ሎም ዓመት ኣብ ምፅዋዕ ኣብ ዝተኻየደ ሻምፒዮን ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ብምውፃእ ወርቂ መዳልያ ክሽለም ከሎ ኣብ ዴንማርክ ኣብ ዝተኻየደ ዓለምለኻዊ ውድድር ጎደና ድማ ብሳን ሓደን ደቂቕ ብምዝጋብ ካብቶም ዝበለፁ 20 ኣትሌታት ዓለም ኮይኑ ምእታው ዝዝከር እዩ። ኤርትራውያን ኣትሌታት ኣብ ዝተፈላለየ ዓለምለኻዊ መድረኻት ዘካይዶ ዘለዉ ውድድራትን ዝጭብጥዎ ዘለዉ ዓወታትን ኪንዮ ምፅዋዕ ስም ሃገሮም ኤርትራ ኣብ ኣትሌቲክስ ንዘለዋ ዕቑር ፀጋ ዘርኢ እዩ።
0: ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊመ ብክብሪ ይዕድም። ኣብ ዜናታት ወፃኢ ህዝባዊት ሪፓብሊክ ቻይና ናይ ምውጋዕ ዓቕሚ ሰራዊታ ከም ንምባልን ንምውሃድን ዝዓለመ ልምምድ ሓይልታት ኣየርን ባሕርን ኣካይዳ። እዚ ትማሊ 27 መስከረም ኣብ ባሕሪ ደቡብ ቻይና ዝተኻየደ ልምምድ ረብሓታትን ልዕላውነትን ሃገሩ ንምውሓስ ኣገዳሲ ምዃኑ ሰራዊት ቻይና ገሊጽሎም። ብዘይካዚ እቲ ወታደራዊ ስጉምቲ ንዞባዊ ፀጥታ ኣብ ሓደጋ ክእትዋ ንዝፍትና ሃገራት መልእኽቲ ዘመሓላልፍ ምዃኑ ኣስማተን ሃገራት ከይጠቐሰት ቻይና ነጺሮም። ፊሊፒንስ እትርከበን ኣብ ባሕሪ ዶብ ቻይና እጀታ ከም ዘለዎን ዝምክታ ሃገራት ነቲ ልምምድ ምላሽ ክህባሉ ከም ዝኽእላ ዮም ናይ ቀረባ ተዓዘብቲ ዝእምቱ ዘለዉ። ኣብቲ ማያዊ ኣካል ዝዓበየ እጀታ ከም ዘለዋ እትገልጽ ቻይና

ጸጥታውን አስተዳደጋም ወታደራዊ ልምምድ ከምትካሄድ ጸብጸባት የረዱ ቻይና፣ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ኣብቲ ዓመታዊ ልዕሊ 5 ትሪልዮን ዶላር ንግዳዊ ንጥፈታት ዝካየደሉ ስትራቴጂካዊ ማያዊ ኣካል እጀታ ከም ዘለዎን ዝምክታ ሃገራት እየን። ኣብ ሪፐብሊክ ደቡብ ኣፍሪቃ ብዝሓለፈ ቅድማ ሰንበት ብዝተኻየደ ክልተ መጥቃዕትታት ፎኪስ ብረት ብውሕዱ 27 ሰባት ከም እትቐትሉን ኣስታት 30 ከም ዝቆሰሉን ተቓሊሑ። በዚ መሰረት ብ26 መስከረም ኣብ ደቡባዊ ምዕራብ ከተማ ጆሃንስበርግ ብዝተፈፀመ መጥቃዕቲ 17 ሰባት ክቕተሉ ከለዉ 15 ድማ ቆሲሎም። ትማሊ 27 መስከረም ኣብ ከባቢ ኬፕታውን ብዝተኻየደ ተመሳሳሊ መጥቃዕቲ ድማ 10 ሰባት ከም እትቐትሉን 14 ከም ዝቆሰሉን ፖሊስ ደቡብ ኣፍሪቃ ሓቢሩ። እዚ መጥቃዕትታት ሒደት መዓልታት ድሕርቲ ኣብ ከተማ ዶርባን ዝተፈፀመን 11 ሰባት ዝቐተለን መጥቃዕቲ ፎኪስ ብረት እዩ ዝስዕብ ዘሎ። ጠንቂ ናይዚ ተደጋጋሚ ትርእዮታት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት ደቡብ ኣፍሪቃ ቅርበት ዘለዎም ወገናት ይጠቕሱ። መንግስቲ ደቡብ ኣፍሪቃ መጥቃዕትታት ፎኪስ ብረት ንምግታእ ገዚፍ ወፍሪ የካይድ ከም ዘሎ እኳ እንተገለጸ ዛጊት ኣባይታ ዝመፀ ለውጢ ከምዘየለ ይሕበር። ኣብ ጎረብቲ ሃገራት ህንድን ኔፓልን ዝወቕዐ ብርቱዕ ዝናብ ዘስዓቡ ዕልቕልቕን ምህማም መሬትን ከቢድ ሰብኣውን ዋታውን ክሰራታት ወሪዱ። በቲ ተፈጥሮኣዊ ሓደጋ ኣብ ክልቲኤን ሃገራት ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ጸብጻባት ልዕሊ 100 ድሃዮም ጠፊኡ ስለ ዘሎ ቁፅሪ ሞታት ክዛይድ ከም ዝኽእል ኣንቢቶም። ብዘይካዚ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ብምውራዱ ኣሽሓት ሰባት ብዘይመፅለሊ ከም ዝተረፉ ሰመዝ ህንዲ ገሊፆም። መንግስቲ ህንዲ ብሰንኪቲ ሓደጋ ኣብ ልዕሊ 70 ኣውረጃታት ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎም። እቲ ዕልቕልቕ ኣስታት ሓደ ወርሒ ድሕርቲ ኣብ ኔፓል ዝተኸስተን ልዕሊ 1400 ሰባት ዝቐዘፈን ተመሳሳሊ ሓደጋ እዩ ዝስዕብ ዘሎም። ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ኣብ ልዕሊ ሃገሩ ብዘበገሶኦን ዝቕፅል ዘሎን ወታደራዊ ወፍሪ ልዕሊ 5,000 ሰባት ከም እተቐትሉ ሚኒስትር ጉዳያት ወፃኢ ኢራን ዓባስ ዒራጅ ሓቢሩ። ዝበዝሑ ግዳያት ቆልዓ ሰበይቲ ምዃኖም ዝጠቐሰ ሚኒስትር ዒራጅ ኣብያተ ትምህርቲ ትካላት ጥዕናን ትሕቲ ቅርፅን ፀዓትን ካብ ቀንዲ ዕላማ ናይቲ ወታደራዊ ወፍሪ ኮይኖም ምህለዎም ኣረድዮም። ብዘይካዚ በቲ ወፍሪ ልዕሊ 26,000 ሰባት ከም ዝቆሰሉን ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ መንፈቅ 2026 ብልዕሊ 10% ከም ዝጎደለን ጸብጻባት ሓቢሮም። በቲ ወታደራዊ ወፍሪ ብጠቕላላ ልዕሊ 860 ወታደራት ኣሜሪካ ከም እተቐትሉን ከም ዝቆሰሉን እውን እቶም ጸብጻባት ገሊፆም። ኣሜሪካ ኣብቲ ኩናት ልዕሊ 38 ቢልዮን ዶላር ዝግመት ቁጠባዊ ክሳራ ከም ዘጋጠማ እዩ ዝጥቀስ። እቲ ኩናት ኣብ ልዕሊ ኢራንን ኣሜሪካን ጥራይ ዘይኮነ ብደረጃ ዓለም ከይተረፈ ቁጠባዊ ስንብራት ይገድፍ ከም ዘሎ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ መፃወቦ ሆርሞዝ ንምኽፋትን ኢራን ንዘቕረበቶ ሓድሽ እማመ ከም ዝነፀጎ ተገሊጹ። ሩስያን ጀርመንን ድሕሪ 4 ዓመታት ንፈለማ እዋን ኣብ ምምሕያሽ ዝምድና ጉዳያት ኩናት ዩክሬን ዝርርብ ኣካይደን። ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ብ26 መስከረም ጎኒ ጎኒ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ከተማ ኒውዮርክ ዘካየድዎ ዝርርብ ነቲ ኩናት ብሰላም ንምዕራፍ ዲፕሎማሳዊ መንገዲ ንምፅራግ ምዃኑ ሓቢሮም። ይኹን እምበር ኣብቲ ርክብ ዝተበፅሐ ክልታዊ ምርድዳእ ከምዘየለ ክፍለጥ ተኻኢሉሎም። ጀርመንን ሩስያን ኩናት ዩክሬን ድሕሪ ምውልዑ ዲፕሎማሳውን ቁጠባውን ዝምድነአን ናብ ዝተሓተ ደረጃ ወሪዱ ከም ዘሎ ጸብጻባት የረዱ። ኣብዚ እዋን እዚ ንግዳዊ ምልውዋጥ ክልቲኤን ሃገራት ምስቲ ቅድሚ 2022 ዝነበረ ክነጻጸር ከሎ ብልዕሊ 95 ሚኢታዊት ከም ዘንቆልቆሎ እዩ ዝጥቀስ። መንግስቲ ጀርመን ኣብ ዝሓለፈ ወርሒ ነሓሰ ኣብ ከተማ ላይቢዝጊ ብዝተኻየደ መጥቃዕቲ ድሮን ብሩስያ ከም እተፈፀመ ድሕሪ ምክሳሱ ዝምድነአን መሊሱ ከም ሻሕከረ ዝፍለጥ እዩ። መንግስቲ ሩስያ እቲ ክሲ መቐፀልታ ናይቲ ሃገራት ምዕራብ ንሃገሩ ንምፅላም ከካየዶ ዝፀንሐ ሓቅነት ዘይብሉ ዘመተ ምዃኑ ኣብ እዋኑ ገሊጽ እዩ። ክቡራት ተኸታተልቲ ዜና ንምፍጻም ኣርእስቲ ዜና ክንደቅም። ሚኒስትር ዑስማን ሳልሕ ኣብ ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77ን ቻይናን መደረ ኣስሚዑ። ኣብ ምምሕዳር ከባቢ ዓዲ ሓወሻ ንዞባ ጋላ ነፍሒ ዝተሃንፀት ዲጋ ተመሪቐም። ኤርትራዊ ኦሎምፒካዊ ኣትሌት ዓብሎ

ሎም ከሰተ ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ። ቻይና ናይ ምውጋዕ ዓቕሚ ሰራዊታ ከም ንምባልን ንምውህሃድን ዝዓለመ ልምምድ ኣካይዳ። ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕትታት ብውሕዱ 27 ሰባት ከም እተቐትሉ ተገሊጹ። ኣብ ህንድን ኔፓልን ብሓደጋታት ዕልቕልቕን ምህማም መሬትን ሰብኣውን ዋታውን ክሳራታት ወሪዱ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም ብሩኽ መዓልቲ።

0: ታት ብወዲ ጋንቱ ታደይ ፖጓቻ ትውደእ ዝነበረት ቀስተ ደበናዊት ማልያ ሻምፒዮን ዓለም ተኸዲኑ ውድድራቱ ከካይድ እዩ ናይ መወዳእታ ዓወት ኣሜሪካ ኣብ ሻምፒዮን ቅድም ብሽክለት ዓለም ቅድሚ 33 ዓመታት ኣብ 93 ብላንስ ኣርምስትሮንግ ዝተጓናፀፈቶ ዓወት እዩ
1: ቀዳም 26 መስከረም ኣብ መጻረይ ግጥማት ዋንጫ ኣፍሪቃ ኣንጻር ኬንያ ዝገጠመት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ማዕረ ምፍላይ ነጥቢ ተመቒላ
0: ኣብ መጻረይ ዋንጫ ኣፍሪካ 227 ትሳተፍ ዘላ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ቀዳም 26 መስከረም ኣንጻር ሃገራዊት ጋንታ ኬንያ ቀዳም ናይ ምድብ ፀወታ ኣካይዳ ኣብቲ ኣብ ናይሮቢ ስታድዩም ኒያዮ ዝተካየደ ፀወታ ሃገራዊት ጋንታ ኤርትራ ተሪር ምክልኻል ኣንፀባሪቓ ኣብ ቀዳማ ዕብረት ፀወታ ሃገራዊት ጋንታ ኬንያ ብቐፃሊ ንልዳት ሃገራዊት ጋንታ ኤርትራ ክትኩሕኩሖ እኳ እንተተረእየት ሓላው ልዳት ሃገራዊት ጋንታ ኤርትራ የንዋታን ሱልጣን ግን ልዳቱ ከድፍራ ይፈቐደን ኣብ መበል 20 ደቂቕ ናይ ማእከል ተኸላኸላይ ሃገራዊት ጋንታ ኤርትራ ጀማል ዓሊ ብምጉዳእቲ ካብ ሜዳ ክወፅእ እንከሎ ብዮሴፍ ምስግና ተተኪኡ ኤርትራ ምክልኻል ኣፅኒዓ መልሰ ምጥቃዕቲ ኣብ እተካይደሉ ዝነበረት ግዜ ኣብ መበል 36 ደቂቕ ዓሊ ሱሌማን ካብ ተኸላኸላይ ኬንያ ማንዞር ኦክዋሮ ኩዕሶ ብምምንጣል ንናሆም ነታባይ ኣቐቢልዎ ናሆም ድማ ብፀጋሚቲ እግሩ ናብ ሾቶ ለዊጥዋ ኤርትራ ድማ ክሳብ 87 ደቂቕ መሪሕነት ፀወታ ትሕዝኪ ኢላ ኦጋማ ፀወታ ንክዛዘም 3 ደቂቕ ምስተረፎ ንኬንያ ማዕረ ትገብራ ሸቶ ኣመዝጊቡ ድሕሪ ነዊሕ ዓመታት ናብ መጻረይ ግጥማት ዋንጫ ኣፍሪቃ ዝተመልሰት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ድማ በዚ ውፅኢት ሓንቲ ነጥቢ ክትሕዝኪ ኢላ ኣብዛ ግጥም ንወሰንቲ ዕድላት ተፃወቲ ኬንያ ክምክን ዝተረእየ ሓላው ሉዳት ሃገራዊት ጋንታ ኤርትራ ዮናታን ሱልጣን ብሉስ ተፃዋታይ ናይዛ ግጥም ተፀዊዑ ኣብዚ ኬንያ ዝያዳ ሚዛን ፀወታ ሒዛትሉ ዝተረእየት ፀወታ ዋላ እኳ 29 ፈተነ እንተካየደት 6 ጥራየን ዕላመን ወቂዐን ብኣንጻሩ ሬድሲ ካመልስ ካብ ዝወሓደ 10 ፈተናኣ ማዕረ ኬንያ 6 ዕላመን ዝወቕዓ ፈተነታት ኣካይዳ ኬንያ ኣብ ልዳት ኤርትራ 47 ግዜ ኩዕሶ ክትንክፍን ከላ ኤርትራ ብኣንጻሩ 7 ግዜ ኣብ ልዳት ኬንያ ትንኪፋ ኣብዚ ግጥም ተፃወቲ ሃገራዊት ጋንታ ኤርትራ ኣብ ምክልኻል ዝነበሮም ሓቦን ተፀዋርነትን ብኩሉ ቁፅርታት ናይ ምክልኻል እንተፃወቲ ኬንያ ፀብለል ክብልዎም ክኢሎም ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ካልኣይ ናይ ምድብ ፀወታ ረቡዕ 30 መስከረም ኣብቲ ኣብ ሜዳ ዝሕሰብ ኣልሰላም ስታድዩም ናይ ግብፂ ኣንጻር ዝሓየለት ጋንታ ናይ ዝምድብ ደቡብ ኣፍሪቃ ክትገጥም እያ
1: ባርከ ዝኸበርኩም ተኸታተልቲ ናይ ሎም ትሕዝቶይ ኣብዚ ዛዚመ ኣለኹ ምስ ተርፍ መደባት ኤርቲቪ ሓድገኩም ብወገነይ ብርኩም ዓልቲ

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን መሪፅና ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለዩ ዓንቀፃት ኣብ ዝተፈላለዩ

0: ናይ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ 223 እዩ ሕቲምዋ። ትሽዓተ ምዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ጌርና ክንፍወሶ ንኽእል? ብእኩብን ብሓባርን ከመይ ጌርካ ትሪኦ? ፍወሳ ከመይ ኢልካ ትብል? ኣብ መወዳእታ ድማ ውጥረት እናሃለዎ ከመይ ጌርካ ርጉእ ሂወት ትሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ሂወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት፣ መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይዚ ዓውዲ ከም በዓል ዶክተር ተስፋይ ራዕዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋይ ገበር እውን ኣዝዩ ኣገዳሲትን ብዙሕ ዓሚቕን ምርምራት ከም ዝገበርካ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ። ናይ ረቆባዝጊ ሕጂ እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናብርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳረኽካ?
1: መጀመርታ ነቲ ዝሃብካኒ ዕድል ከመስግነካ ፈቱ ጫረ። ብዙሕ ግዜ ዝከታተሎ በቲ መደብካ ናይ ዝዕላል ጥበባትን ገረን ተቕርቦ ቁልሻ ሓደ ሓናፅ ዝኾነ ንሕብረተሰብና ስለ ዝኾነ መሳጢ እሞ ነዚ ዕድል ዝምርካበይ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ እያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሲ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፅእ ሓደ ዛዕባ ነይሩ እዩ። ንሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ፈጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዝሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቱ ቀቲልዋ ሰበይትን ደቃ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለዝነበረ ከም ርእሲ ተላዒሉ ስለዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለዝቀረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣካባቢ እዩ 2615 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኸሉ ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓኒ ተገዳስነት ሕዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ እቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅ እዩ ማለት እዩ። ግን ኦፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ሂወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰል ዝኸዳ ስለዝኾና እዚ ነገራት እዚ ንድሕ ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቀዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ንኽእል ነቲ ሕብረተሰብ

0: ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ሂወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂል ያ ዝቐረበት እያ ነራ ሞ በዚ ያ ነራ
1: ታ ኣውሪ ዓላማኻ እንታይ ሕጂ ከምዚ ዝጠቐስካዮ ተናኺፍካ ኣለኻ ግን እቲ ትሕዝቶን መልእኽትን ምስግጋሩ ዝተጠቐምካሉ ጥበብ ከንታይ
0: ሓደ እቲ ዕላማ ናይዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳክእለ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ ፍርሒ ኣሎ ሻቕሎት ኣሎ ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ሂወት ከነሰማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገሩ ይሃሉ ከሰማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ሂወትና ብከመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከ ጭንቀት ንብሎ እንድሕ በፂሕካ ኦረዲ ኣብቲ ዝማዕበለ ኩነታት ይመፅእ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት ያ ክትገብር ዘለካ ግን ፍወሳን ገለን ከይገበርካ ከለካ ምስ ገዛ እርስኻ ናይ ምልዛብ ባህሊ ንገዛ እርስና ክንፈልጣ ንኽእል ዲና ምስ ገዛ እርስና ምስ ገዛእ ነብስና መዛ ተሰኪምናዮ ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሩና እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ድኣ ጭኑቓት ንኸውን ምጭናቅ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣይንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ እርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩልና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉዎ ካብ ዝብል እዩ
1: ፅቡቅ እስከ ናብቲ ኣውራ ርእስትና ክንሰግር ንምዃኑ ውጥረት እንታይ እዩ ብከመይ ድሰብ መናበሪቲ ካ ኢልካ ኣለካ ሞ ካብ ወፃኢ ክንነብር ኣይንኽእል
0: ሓቂ እዩ ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና እና ውህሉ ኣነ ከምዚ እንታይ እዩ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳኣ እምበር ተነፂልና ንነብር ኣይኮንና ምስ ሰባት ንነብር ስለ ዝኮንና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይና ክንነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ ከምኡ ዝበሃል ዓለም የለን ምስ ውጥረት ክንነብር ኣለና እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም እቲ ዘሎ ግን ሒዝናዮ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለ ዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳፀሓልና ይኸይድ ኣሎ ስለዚ ውጥረት ክንብልን ከለና ኣሉታዊ ስምዒት እዩ ኣብ ኣእምሮና ንስፍሮ እዩ ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገይርና እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮናሎ ጎዳኢና ኮናሎ ማለት እዩ ሕጂ ብዚና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጢ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና ብዘይብኡ ክንነብር ኣይንኽእል ኢና ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ ስለዚ ውጥረት ኣሉታዊ ስምዒት እዩ

0: ኣንታዊ ስምዒት ኮይኑ ንህወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ እ ኣብቲ ንቕሓት ግን ብሓውሪ ክንከይድ ይብልና መብዛሕትኡ ደቂ ሰባት ሂወቶም ብሓውሪ ኢና ንበርሖ እዚ ኣውቶፓይለት ዝበሃል እዩ ሕጂ ንጎት እትስ ገጽካ ተሓፂብካ ናብ ስራሕካ ትኸይድ ንከበሊዕካ ስራሕ ትውዕል ሃልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ ሽዑ ምሸት ካቤትካ ሕጂ እዚ ሩቲን እዩ መዓልታዊ ኩልሻዕ ንሻዕ እንኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ እዚ ብተኻእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ህወትና መባእታዊ ዝኾነ ኣብቲ ዕሙቕ ዝበለ ክንኣቱ ኣየድልን እዩ ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ከዓ ስለ ዝኾነ እዩ ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ጌርና ኢና ስለምንታይ ኢና ንሓርቕ ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣቀይዶ ስምዒት እያ እዛ ስምዒት እዚኣ ስቂላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ ናይ ሆርሞናል ምቅያር ዝበሃል እዩ ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ ሞ ሓሪቀ ንብል ማለት እዩ ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታት ስለ ዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንገልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ ድፍኢ ደም ውስኽ ልቢ ህርመታ ይውስኽ ጨዋዳታት ይግተሩ ምክንያቱ ገለ ነገራት ኣሎ ማለት እዩ ሰብነት ሕጂ እንታይ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ድሕር ኣለና ኮይኑ እንታይ እዞም ቅመማት እም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት ምክንያቱ ሓጎስ ደስታ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት እውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና ዘሕርቁና ዘፍርሑና ዘቀይሙና ዘጉሂና እህ ዘብሉና ድቃስ ዝኸልኡና ዝህክዩና ሰነፋት ዝገብሩና ስምዒታት እዮም ዘዛርበና ዘሎ ሂወትና ክነማዕራሪ እንድሕር ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር እንድሕር ኣሎ ኮይኑ ባዕልና ንፈጥሮም ኣለና ማለት እዩ ሕጂ እንታይ እያ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ እንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ ነዚ ዘብለኒ እንታይ እዩ ኣይደኖ እንድሕር ነብሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ እቶም ቅመማት ግን ኣውንታውያን ቅመማት ኣለው ሆርሞናት ኣለው ኣሉታውያን ከ ኣለው ሕጂ ዓንቶይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ እንተ ደኣ ዋና ናይ እዛ ሰብነትካ ኮንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻዕ ክደፋፍዓኻ ማለት እዩ ተዘየሎ እዛ ሰብነት እዚኣ እንድሕር ብሓውር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹም በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ ስለዚ ዋና ናይዛ ሰብነትና ክንከውን ክንክእል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕካ ገሊፅ ገይኖ ፅቡቕ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ማሕና እውና ተኣሳሲርካ ኣለኻ

0: ብፍላይ ኣብቲ 75 ዝነበረ ምስ ዓፋኝ ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴኻ እዮም ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹም ምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 219 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለኻ ነገራታት ተኣሳሲርካ ኣብ መድረኻት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ እስከ እቲ ናይ 75 እውን ክንደስሶ
1: ከምቲ ዝበል እኳ እዛ መፅሓፍ እዚኣ ምስ ፍጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብዝሓለፈ ሰለስተ ወለዶ ዝወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቕተሉሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጠለመጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምናይ ግዜ ዝበለ ደርጊ በለና ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመኮሮ ዝሓልፍ ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ ኣብ ፍቕዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቖም ብስልኪ ኣፋይ ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደርሉ ኩሉ ተሸቕሪሩ ዝነብረሉ ግዜታት እዩ ነይሩ ስለዚ ሓደ ከልቢ ንድሕር ደኣኒ ቀርቂርካ ኣብ ሓደ ኩርና ኣምፅኢካዮ እንታይ ዝበረካ ነብሒ ዝናሰካ ሕጂ መብዛሕትኡ መንእስያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናይ ኣብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ከማለት እዩ ኣብ ታሪክ ኣብ ዝእተኽዎ ትተዘክሮ ኣብ ኣእምሮኻ ክሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እንዳፈጠረ ትራውማ ፈጥረልካ እዩ ማለት እዩ እዚ ትራንስ ጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይ ከዓ ማሕሰይቲ ኣለዎ ማለት እዩ ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ገዛውትካ ምትዕቢትካ ኣብኡውን ናብ ገላም ገለ ጠቂሰዮ ነረ በዓል ወልደንኬል በዓል ሓይለ ኪዳኔ ሓይሊ ሓይለ ኪዳኔ ንድሕሪኢካ ኮንካ ንማና እዛ ኣባልኩም ጓል ከይዳን ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወቲ ኩዕሶ ናምሳና ዝነበሮ እዮም በዓል ሓዱሽ ማሕሙድ ዝበሃሉ ኣብነት ጠቂሰዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና እናሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሰ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቀ ኢካ ተሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕል ማና ባዕል ሃይለ ተሓኒቆም ተቐቲሎም እብሉካ ሕጂ ከዓ ሽጉጥ ካብ ልዕልካ ንላንሕ ኮይና ተራየኻካ ትብል ሕጂ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይዳ ኣለካ ወይ ከዓ ብዓዲ ከይድካ ትብል ሽቲ ግዜ እቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ክነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዘሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት ብና ግዜ ምስ ወለደይ
0: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
1: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብሙሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ ሕጂ እዚ ትራውማ እዚ ሓንቂ ዘረባ ፖስት ትራውማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ መክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስምዓና እዩ ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፅኡ ሕጂ እውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ከዓ ፈተነታት ናይ ንሃገርካ ዝፈታትን ነገራት

0: ክበሃል ከሎ ኩሉ ሸዓብ ኣለርት ኣሎ ማለት እዩ። ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ። ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ። ነዚ ክፈወሰሉ ዝኽእል ክህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር። ምክንያቱ ቲ መፅሓፉን ከም ጣውዒቱ ኣቅሪበ ኣለኹ ማለት እዩ፣ ከም ርእቶ ማለት እዩ ትይዛል። ሕጂ ኣብዚ ግዜ እዚ ኣነ ዝሓለፍክዎ ተመክሮብቲ ግዜ እቲ ምስ ንእስነትና ማዕረ ክንከይድ ከለና ምስደኻ ኣብ ቅድሚ ዴኻ እንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ኣይተድሕነኒ ዝመስላ ነይሩ። ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስ እየ ዘለኹ ኣብ ቅድሚኣ በቃ ንርሸነሉ ናይ ደቃይቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ። ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእሰያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፁ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ። ኣብቲ ግዜ እቲ ከዓ ሕጂ ስማዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ። እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ዶ ይሓይሽ ወይስ ዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተነ እዩ ነይሩ ማለት
1: እዩ። ሂወት ኣብ ምእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ። ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ። ሕጂ እቲ ስደትን ውጥረትን ከ ከመይ እዩ ጣዓዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስኻ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ?
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባህርያት ኣሎ። ከምቲ ዝደለካዮ ከም ዝዓብካሉ ምስ ክብርታትካን መንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝኸኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያው እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ። ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም መንእስያት ወለዶ ሰግረዶ ቢልካ ምስ ተኸድካ ኣብቲ ዘዝኸድዎ ብወገን ትግራይ ይኹን ገሊ ማዓስከራት ሒዝካ ኣብ ሓደ ማሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆት እናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እናገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቃዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቁራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእሰያትና ማዕረ ኣእማና ልዒልካ ምፍጋእን ኣብ ዘየድሊካን ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቅ መንፈስ ተቐቢልካ ክፈወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባብር ዳኣ እምበር ስኻ ከምዚ ዲ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዘመንእሰያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞም ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ዳኣ እምበር ተፃይ ዝኽ

0: ዝኾነ ህልኽ ዘለዎ ቅንኢ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነ ኣእምራዊ ኮይናት ሓያል እዩ ኣብቲ ዜጋታት ካብ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነ ኣእምራዊ ኩናት እንዳራ ሰብሂልና ዶ እንታይ እዩ ኣብ ዝብፅሒዎም ዘሎ ዘይኮነ ኣብ ዝበፅሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነ ኣእምራዊ ኩናት ስለዚ ንስነ ኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክርዳእ ከዓ ክንክእል ኣለና ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣት ከሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ ምክንያቱ ስነ ኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ትክስዎ ሓሶት ተተኮሰ ድሕዲ ኣብ ጥኢት ኣብ ኣእምሮ ከኣት እዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ እቲ ቃንዛ ኣእምሮ ዩና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር ሕጂ ኩልሻዕ ዝኣቲናያ ዘለና ዓለም ከዓኒ ምስ ኣእምሮ ዩ ትውግእ ዝካየድ ዘሎ ኣብ ኣእምሮናይ ማልቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከም ዘይክእል ኣብ ባይታ ግጠም ፊትንፊት ተጋጢምካ ክሰዓር ከም ዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ እቲ ናይ ኣእምሮ ዘንቀደ ከዓ ከምዝብለካ ዘለኹ ድሕ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብኡ ጥኒሶሞ እዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
1: ፅቡቅ ሕራይ ክንደይ ግዜ ወሲዳ ትልካ መስርሕ ናይዚ መፅሓፍ ንኽተዳሉ ዝነበረ ብድሆ ከ እንታይ ነይሩ
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኽዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ ከም ትፈልጦ ሽዑኡ ዳርጋ ተኸዚና ቆሪና ኢና ነርና ምውሻብ ዝበሃል ሩ ገገዛካ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ርቡሕ ዝኾነ ግዜ ነርኒ ድሕሪ ስራሕ ተጠም ምባል ማለት እዩ እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩካ ብቪድዮም ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ ነዚ ግን ከስፍሐለኒ ኢለ ነቲ ብ20 30 ገፅ ዝነበረ ናብ 100 ናብ 150 200 300 ናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ ሶ ኣባት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ ሓደ ካብቲ ዝረኸብክዎ ብድሆ ብናይ ስነ ፅሑፍ ማለት እዩ ኣብ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት ብቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ካ ነቲ ትግርኛ ካ በዓልካ ትምሃሩ ማለት እዩ ኣብኡ ተመርኪሱ እዩ እቲ ትግርኛ ይምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪኢና ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተተሓሓዙ ተገሪሕካ ትረኽቦ መፅሕፍቲ ኣይነበሩን ሕጂ እቲ ቋንቋታት ሓደሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እየ ነይረ ምክንያቱ ተገሪሕካ እዩ ትረኽቦ ምንሃቶም ቃላት ትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት እውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ዛዕባ ብፍኹስ ዝበለ መንገዲ ከመይ ጌርካ ከዓ ክተቕርበሉ ትኽእል እዚ ሕጂ ሓደ ካብቲ በዳሂ ዝነበረ ሕቶ ረኪበ እዮ ግን ብዝተካእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማን ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቆም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ከማዕብልዎን ተስፋ ይገብር ኢለ እውን
1: ወፅሒኣባጊያ ካለካ ኣራይ ዛጊት

0: ሰለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለኹ?
1: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ። ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዩዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት

0: ዝተፈላለየ ከተማታት ኣብ ኣሜሪካ እንዳዘርኩውን ከፋልጣ ኣብ ዝኸድኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ ምሳጥን ኣዝዩ ዘተባብዕን እዩ። ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳ ማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨነቐ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስ ንምስ ከዓ ትቕዛነት እውን ዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ። ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን። ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ። ስለዚ እዚ ዓይነት ጭንቀታት እንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ እቲ መሰረታዊ ኮር መፍትሒ ድሕዳ ዝማዕበለ ደረጃ ፅሒ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ። ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ። ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዕ እዩ ዝሕጉስ እዩ። ስለዚ ኣነ ዕጉብ እየ ማለት እዩ ብትዝበን ዘለሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምህሮ ጌርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታይ ኣለካ ካባኻ ከንቲ ክንፅበ ኢና ብድሕረች
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲኤ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድ እያ ማለት እዩ። ሰብ ክረኽባ ደለየ ኣብ ጀርመን ይሃሉ፣ ኣውስትራልያ፣ እስራኤል ይሃሉ፣ ኣብ ኣፍሪቃ፣ ኣብ ኤርትራ ይሃሉ ብኦንላይን ክረኽበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ። እዚ ሓደ ካብቲ ኣብቲ ሳልሳይ ሕታም ዳርጋ ወዲኤ ኣለኹ። እቲ ወዲያ ኮፍ ኢላ ፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ። ብሓፈሽው ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለ ዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቦ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ንሳ ንድሕር ዳ ቀኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ
1: ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍሱ ወከፍ ማዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለ ጫሬ ንስሃብካ ንዕድል ንስኻ ከዓ በቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻ ትገብሮ ዘለካ ስራሓት ከዓኒ በዚ ጋጣሚ እዚ ክመስግነካ ፍቱ በርትዕ ስኻ እውን ክብል የደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ብካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ በርኩቀና።

0: ካብ ድምፀዊ ረዘና ኣለም ዝኸበርኩም ተዓዘብትና ቴሌፎን መፅያትና ኣላ ሃሎ ክንብል ሃሎ ሰማዓክ ኣለኹመን ክብል
1: ሲልቫና
0: ሲልቫና ከመይ ውዕልኪ
1: ፅቡቅ
0: ፅቡቅ ሓቢብቲ ኣና ትፈደለ ቀፅሊ
1: ልኩም
0: ፅቡቅ ኣልሓምዱላ ፅቡቅ
1: መጀመርታ ባይ
0: ሃራይ ሓራይ
1: ባባይ ከዓ
0: ሓራይ
1: ኣበት በርሀ
0: ሓራይ
1: ማማይ ከዓ
0: ሓራይ
1: ኣድሀት ሓጎስ
0: ተማም
1: ሓትኒ ረዚና
0: ሓራይ
1: ሓትናይ ብሪ
0: ተማም
1: ቢቲ
0: ሓራይ
1: ብዋ
0: ተማም
1: ኣህዋተይ ከዓ
0: ሓራይ
1: ሰማዓወት
0: ኣራይ
1: ስናደስ ዓወት
0: ኣራይ
1: ስልባና ዓወት
0: ተማም
1: ስለሲ ዓወት
0: ኣራይ
1: ንዓኹም ከዓ
0: ኣራይ ይቐኒ የለና ሽኩራን ሓቢብታና
1: ኣባወትና ዘመን ሕሚ
0: ኣራይ
1: ኣሞ
0: ተማም ሓራይ ተማም ሓራይ

0: ምስ ድምፃዊ ጠይብ ዓሊ ደርፊ ብቋንቋ ዓፋሪና ፀኒሕና ዝኸበርኩም ተዓዘብትና ሃቡ ድማ ናብ ቴሌፎንኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሃሎ ሃሎ፣ ደባይዋ መርሓባ። ፅቡቅ ኣልሓምዱላ። ከመይ ውዒልኪ? ፅቡቅ ኣልሓምዱላ። መን ክብል?
1: ኣይዳ መሓመድ ይበሃል።
0: ሓራይ ኣይዳ ሓቢብቲ፣ ትፈደሊ
1: ሰላም ክብሎ ዝደሊ መጀመርታ ንዓኹም ብደኸይኡ ኣልቤተይ ሳይሞን ዝበረት
0: ተማም ሕራይ
1: ንወደይ ኣደኢ ሳይሞን
0: ተማም
1: ንስድራይ ምህልን ዝብኤትራ ከዓ
0: ሕራይ
1: ተፈፋል መስቀል ካብ ዝደሊ
0: ይቀኒ የልና ኣይዳ። ሽክራን ሓቢብቲ። ከማን ቴሌፎን ኣላትና? ሃሎ ሃሎ ሃሎ ቴሌፎን ኣላትና ምስለ እንተዘይተጋጊ ሃሎ ሕራይ ምባር ዝኸበርኩም ተዓዘብትና ናብዚ ቀጢላ ትስዕብ ዘላ ደርፊ ኣኸብለኩም ቴሌፎን እንተዘይመፅእና ናይ ድምፃዊ ዳናይት ዮሃንስ ደርፊ ኢነቐሪብና ዘለና ካብ ኮነ ትብል ማለት እዩ ንዓ ሓቢርና ክንሰምዓኢና ናይ ሎም መዓንቲ ንእሽትለይ ናይ መስመር ፀገማ ጓኒፋትና ኣላ ምስለኒ ምዚ መደብደባይዋ ምስ በዓላት ኣቋሪፅናዮ ዝቐነና ኣበይ ቀኒኹም እያ ትብል ዘላ ምስለኒ እዛ መስመር በስ ሕጂ ቴሌፎን መፅያትና ኣላ ክንቅበላ ስከ ሄሎ ሄሎ ደባይዋ መርሓባ ሰምዓ ኩለኹ መን ክብል
1: ሄሎ
0: ሄሎ ሃሎ ማለሽ ከማን ቴሌፎን መፅያ ፀኒሓ በስ ሕጂ እውን ናይ መስመር ፀገም ኣጓኒፍና ኣሎ ማለሽ ከምቲ ዝበልናዮ ዝተፈላለየ ደርፍታት ቀሪብና ኣለና ማለት እዩ። ብዘቕረብናዮ ደርፊ ትዘናግዑ ክትህልዉ ተስፋ እናገበርና ናብዚ ቀፂላ ትስዕብ ዘላ ደርፊ እየ ከብለኩም ማለት እዩ። ከምቲ ኣቐዲመ ዝበልክዎ ድማ መደብና መደብ ሕሎ ደባይዋ ብምክንያት በዓላት ቅዱስ ዮሃንስ ከምኡውን 50 ዓመት ምምስራት ቤት ትምህርቲ ሳውራ ዳርጋ ኩለን ኣብ ዓርቢ ዓርቢ መዓልቲ ጅምዓት ጅምዓት ስለ ዝበዕላ ኣቋሪፅና ኢና ቀኒና ሎም መዓንቲ ኢና ድሕሪ ክንደይ ንፍንዋ ዘለና መደብና ማለት እዩ። ብከምኡ ከይኮነ ይተርፍን እዩ ዝብል ሓሳብ ካ ኣለና ኣነ ማዕለሽ ናይ ቴክኒክ ፀገም እዩ ናብዛ ቀፂላ ትስዕብ ዘላ ደርፊ ከብለኩም ኢና ዓሰሚዒና ክንምለስ ኢና ምሳና ፅንሑ ሳደ ሙሻሂዲን ፋሲል ቂና ከማ ሓዲማ ትዙና ይትሳላትኩም እቁንያ ሌል ፈናና ሻባ ዳናይት ዮሃንስ ከልነ ስማዕ ከምዕባዕት

0: ዝሃበርኩም ተዓዘብትና መደብና መደብ ሄሎ ደባይዋ ሕጂ እውን ቀፃሊ እዩ ዘሎ። ሃሎ
1: ሎ ሰዓበይ
0: ሄሎ ደባይዋ መርሓባ መን ክብል
1: የረአ ካብ ጊንዳ ሰዓት ማዓር
0: ራይ ፅግሬዳ ሓቢብቲ ኣና ተፈደሊ
1: ራይ ሺ ብመጀመርታ ነደይ ወላዲተይ
0: ራይ
1: ብመቐፃል ንክቡር በዓል ቤተይ ብርሃን ሓድሽ ወዲ ሓድሽ
0: ተማም
1: ብመቐፃል ከዓኒ ንኣሕዋተይ ብምልኦም
0: ተማም
1: ብምልኦም ቤተሰብ
0: ራይ
1: ንጀዋህር እድሪስ ብዕለት 23 ወርሒ 8 2026 ኣልኪዳና ምሳልሕ እብራይ ዝኣሰረት
0: ተማም
1: ትማል ወዕያል ክብላይ ደሊ ሰዓደይ
0: ሕራይ
1: ኣብ ጊንዳዓ ማለት እዩ
0: ተማም
1: ራይ ንሓፍታ ኣስማ እድሪስ ከዓ እንቋዕ ሓጎሰቲ እንቋዕ ሓፍቲ ኣልኪዳና ክሰኣት ትረአ ክኽብር ይብላ ደሊ
0: ተማም ሕራይ
1: ንዲኣ ከዲጃ ሙሳ ሓመድ ዓሊ
0: ራይ
1: ንቦኣ እድሪስ እንቋዕ ሓጎሰኩም ክብሎም ይደሊ
0: ተማም ሕራይ
1: ንስ ኣብ ሰዋ ዝርከብ ስዒድ እግሪ ስሩን
0: ተማም
1: ብሰላም ክትምለሰና ነፅብካ ሒዝካ ክብሎ ይደሊ
0: ሕራይ እንሻላ ሕራይ
1: ንጎረቤተይ እንዳ እብራሂም ከሊፋ ምስ ክብርቲ በዓቲ ቤቱ በኺታ ብምልኦም ስድራ ቤቶም
0: ሕራይ
1: ዓደይ ቴንኪዩ የቐኒየለይ
0: ይቐኒየልና ፅግሬዳ ብጣዕሚ እየ ደመስግን ሽኩረን ሓራይ ዝኸበርኩም ተዓዘብትና ከምቲ ዝበልክዎ መደብና መደብ ሄሎ ደባይ ቀፃሊ እዩ ዘሎ ናብዛ ቀፂላ ትስዕብ ዘርፊ ይኸብለኩም ደርፊ ሕጂ እውን ካብ ሃገርና ኤርትራ ውፅእ ኢልና ደርፊ ናይ እንግሊሽ ንቐሪብና ዘለና ሓቢርና ክንሰምዓ ቴሌፎን መፅያትና ኣላ ማዕለሽ ክንቅበላ ሄሎ
2: ሄሎ ሰዓድ
0: ሄሎ ደባይዋ መርሓባ
2: ሰዓደ ንሓዘሰን ደረሲዐ
0: ፅግሬዳ ትፈደል ሓቢብቲ
2: ሄሎ
0: ቀፅሊ ሰምዓኩ ኣለኹ
2: ጀሚላ
0: ሰዓደይ ጀሚ ሕራይ ጀሚላ ሻውሽ ትፈደል ሓቢብቲ ሕራይ
2: ሓቢብቲ ኣብ ከራ ዝርከብ ወድሓዊ በይ ዶክተር ዕመር ዲን ስድራ ቤቱ
0: ሕራይ
2: ከምኡውን ኣብ ከራ ዝርከቡ ስድራ ቤት ኣቶ ቢንያ መሓሪ ትማሉ ሰንበት መርዓ ነበሮም
0: ተማም ሕራይ
2: ንባባ ይሳዕ ከዓኒ ኣብ ከባቢ መሓባር ዝርከብ መሰበይቱ
0: ተማም
2: ከምኡውን ንበኸይታ ምስ መሳርሕቱ
0: ሕራይ
2: ማማስካሉ ብርሃስ የወረዳ ምስ ወዳ ኒና ዝኣበዶም
0: ተማም
2: ዓባይ ድማ ውትርከብ ኣብቲ ከባቢ ሃሊማ ምሰ ስሌማን
0: ሕራይ
2: ሓትመታተይ ዓሻ ስዓድ
0: ተማም
2: ነኮይ ኣሕመድ ስራጅ ረመዳን መሓመድ
0: ሕራይ
2: ዓሊ መሓመድ እድሪስ እብራሂም ኣብላዓይተን ዝርከቡ ከ ማዓ ሰላም ኣብዚ ሕልካ
0: እዚኦም ኩሎም ተረሲዖም ነይሮም ሽኩራን ሓቢብታ ኣነ ሕራይ ጀሚሉ እንሻላ ሕጂ ሰሚዖም ክኾኑ ተስፋ ገብር ሽኩራን ጀሚላ ሻዊ
2: ይቀኒየልና ዘለዉ
0: እዋ ይቀኒየልና ሽኩራን ሓቢብታ ኣነ እንቋዕ ሰምዑኸ ሕራይ እምበዕል ዝኸበርኩም ተዓዘብትና ናብዚ ቀፂላ ትስዕብ ደርፊ ከምቀዲመ ዝብልኮ ናይ ቋንቋ እንግሊሽ ደርፊ ኢነቕሪብና ዘለና ናብኣ ክነብለኩም She fell in love with an Englishman Kissed her on the neck and then I took her by the hands A baby, I just wanna dance

ባ ዝሓበልኩም ተዓዘብትና ከም ተቐዲመ ድበልኩ በዛ ናይ ድምፃዊ እስያ ሳልሕ ረሻ ጥዑም እየ ዘለኹ ትብል ደርፊ ናይ ሎም ዓንቲ መደብና መደብ ሃይለው ደባይዋ ክንዛዝሚና ብዘቕረብናልኩም ትሕዝቶ ዓጊብኩም ተዘናጊዕኩም ክትኮኑ ተስፋ ንገብር። ናይ ሎም ዓንቲ ትሕዝቶና ኣዋሃሂዱ ኤዲት ገይሩ ንዘቐረበልና ኤዲተር መድሃኒ ዘካርያስ ኣዝየ ከመስግኖ ፈቱ፣ ከምኡ ንኩሎም ኣባላት ሚዚክ ላይብረሪ ሚኒስትሪ ዜና ኣዝየ ከመስግኖም ፈቱ። ኣብዚ ምሳይ ውዒሎም ዘለዉ ኤዲተራት ዓብድልፈታሕ ኣደም፣ ከምኡውን ሽዋ መልኣከ ሳላይና ማቶ ሳላሞ ኮነን፣ ኣብ ግራፊክስ ርስትና የማነ፣ ቴክኒሽናትና ድማ ዳዊት ኪዳነ፣ ከምኡውን ኢየሩሳሌም ይትባርኽ ሚካኤል ዘካርያስ፣ ኤስሮም ኣማኒኤል ብምዃኒዮም ኣብዚኦም ሳይ ውዒሎም ዘለዉ ቴክኒሽናት ድምፂ ድማ ሳባ ገንዘቡ ምስ ኢለን ተስፋይ፣ ኣብ ሜክኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ሳሊና ፀሃየ፣ ከምኡውን ኣዋሃሃቲ መደባትና ኣለም ዮሃንስ ወዲ ገነጦ፣ ከምኡውን ተኪኦ ምኮነን ፃዕድ የ ብምዃኒዮም ምሳና ውዒሎም ዘለዉ ንኩሎም ከየመስገናዮም። መደብና ክንዛዝም ኣይንደሊን ኢና ማለት እዩ። ንኩላትኩም ተኸታተልቲ ኣዝየ የመስግነኩም። ክሳብ ኣብ ዝመፅእ ዘሎ መደብ ንራኸብ ድማ ሰላም ቅንያት ሓከዘነኩም ቀድ ወሰልና ወእያኩም ኢላ ንሃያት ሓልቀትና ንልዮም ምን በርናምጅ ኣሉ ደባይዋ ሙሻሂዲና ልኪራም إلى جديد اللقيا بكم إن شاء الله في الحلقات المقبلة. نترككم في رعاية الله، إلى اللقاء.

ጉጅለ ባህልታት ሰውራ ኣብቲ ጽንኩር ኩነታት ካልእ ዓለም ክፈጥሩ እዮም ፅዒሮም። ዝነበሮ ሃዋህው ምስ ምቹእነት ክልተ ዘይረኸብ ጫፋት ከንሱ፣ ንሶም ግን መርፍእን ፈትልን ኣላጊቦም ጥበብ ክፈጥሩ ፈቲኖም። ከም ኩሉ ይኽእል እምበር ኣይክእልን ዝብል ቃል ኣብ ኣእምርኡ ምዝግብቲ ዘይኮነት ተጋዳላይ ድማ ኣብቲ ሽዑ ግዜ በቲ ናይ ሽዑ ኩነታት እሞ ኸዓ ኣብ ከብዲ ጸላኢ ብምዃን ኣነ ዝበለ ጥበብ ፈጢሮም። ጥበብ ክእለት እምበር ቦታን ግዜን ከም ዘይፈሊ ብምምስካር ኣብቲ ወጣሩ ኩነታት ኣእምሮ ተጋዳላይ ዓንጊሎም እዮም። ሞራል ኣስኒቖም ኣንቂሖም ህዝቢ ወዲቦም ኣብ ናጽነት ኤርትራ ዘይናዕቕታራ ኣበርኪቶም እዮም። ሰውራዊ ጉጅለ ባህልታት

ኣብ ግዜ ቃልሲ ዝነበሩ ሰውራዊ ጉጅለ ባህልታት መብዛሕትኦም ብኣብ ሰውራ ምስ መፁ ምስ ስነ ጥበብ ዝተላለዩ ኣባላት ዝቆምዮም ነይሮም። እንተኾነ ዘይከም ሓደሽቲ ጀመርቲ ብሉዕ ልወኒ ባህሊ ህዝባዊ ግንባር ተኸስኪሶም ዝዓበዩ ብምዃኖም ሰብ ዘዛርቡ ጥበበኛታት ንክኾኑ ግዜ ኣይወሰዱን። ንሶም ኣፍ ውድብ ብምዃን ንህዝቢ ብዝርድኦ ቋንቋ ተዛሪቦም ሃገራዊ ስምዒት ብዝቕስቅስ ወኒ መንእሰያት ኣንቂሖምን ወዲቦምን

ንምርኢት ዝኸውን እኹል ቀረቡን ዘይብሉ ኣብ ውሽጢ ግንባራትን ሓራ መሬት ኤርትራን ሓሊፍዎ ኣብ ወፃኢ ሃገር ብምኻድ እውን ነቲ ናፅነት ሃገሩ ንኽርኢ ናፍቖት ዓዱን ስድርኡን ኣብ ከብዱ ገይሩ ኣብ ዝተፈላለየ ቦታታት እናሸቀለ ሞራላውን ንዋታውን ኣበርክቶ ናብ ሰውራ ዝገብር ዝነበረ ኤርትራዊ ሞራልን ድሃይ ውድብን ክቕንስ ባሕሪ ተሳጊሩ ኣብ ዓዲ ጥልያን ብምኻድ ፌስቲቫል ቦሎኛ ምርኢት ወይ ድማ ኮንሰርት ኣቕሪቡ እዩ። ሰውራዊ ባህልታት ህዝባዊ ግንባር ኣብ ምብራኽ መንፈስ ሃገራውነት ዝተፃወቶ ታራ ኣዝዩ ልዕል እዩ።

ህዝባዊ ግንባር ካብ መሰረቱ ሓርነት ኤርትራ ንምውሓስ ኣብ ዝወፈረሉ በረኻ ኪኖ ምስ ጸላእ ተዋጊእካ ናጽነት ንምውሓስ ህዝቢ ምንቅሐን ምውዳውን እውን ካብቲ ቀንዲ ዕላሙ እዩ ነይሩ። ሰውራዊ ጉጅለ ባህልታት ድማ ከም ባቡ ምዃን ንህዝብን ተጋደልትን ነቲ ዝዓጥቕሉን ዝተወደበሉን ዕላማ ብምንቅሕን ምዕጣቕን ንቐጻሊ መድረኽ ድማ ከም ሓባርን ኣንፋትን ብምዃን ሰሪሕ እዩ። ቃልሲ ብዘይ ህዝቢ ፍረ ኣልቦ ምዃኑ ዝተገንዘበ መሪሕነት ድማ ንህዝብን ሰራዊትን ዘራኽብ ድንድል ንምፍጣር ኣብ ነፍሲ ወከፍ ክፍለ ሰራዊት ናይ ገዛ ርእሳ ባህል ንኽትምስርት ባይታ ፈጢሩ እዩ።

0: እተን ዝተመስረታ ሰውራውያን ጉጅለ ባህልታት ድማ ነቲ ዝተፈጥረለን ባይታ ኣብቲ ዝነበረ ፅንኩር ኩነታት እኹል ዝኾነ ቀረብ ይኹን መሳርሒ ዋላ ኣይንበረን ነቲ ዝነበረን ተጠቂመን ካብቲ ዓቕመንን ክውንነትን ዘፍቅዶ መሰረት ንላዕሊ ዕላምእን ክውን ንምግባር ሰሪሐን እየን። እዚ እውን ንባዕሉ ርእሱ ዝኽኣለ ገድሊ እዩ ነይሩ። ሓድነት ህዝቢ ኣብ ምድልዳልን ድጉል ሃገራዊ ስምዒት ኣብ ምብርባርን ድማ ዘይነዓቕ ኣበርክቶየን ተፃዊተን።
1: ሰላም ይዋንተይን ሰላም እኳር ድኖ ለገዲ ድነ ኽርለ ቋል ድኖ ብትጊ ድነ ኽርለ እንተሰፈላል ድንጉ ድነ ኽር እኳር ድኖ እንሻቕጊ ድነ ኽር ሰላም ይገና ሰላም ይኽር እንከልሳ ቁላ ገነድ እኽር ድር ሰነ ኒስ ከታ ኣኽሊ ኣምባሮኩም ይፍና እንከል ዋልደይኖ ኣኽለ ሻምበለዶ ክሰነ ክሰረፈ ይኹት ከብቲ ይኹን ልንልዎ እንተርጊ
0: በዞም ሰውራዊ ጉጅለ ባህልታት ዝፈርዩ ዝነበሩ ጥበብ ዝሓዘሉ ስራሓት ምስ ዝነበሩ ህሉይ ኩነታት ውድብን ቃልስን ዝኸዱ ስራሓት ብምንባሮም ልቢ ነብሲ ወከፍ ኤርትራዊ ዝትንክፍ ሃገራውነት ዝቕስቅስን ዘስንቑን ጥራይ ዘይኮኑ ነቲ ዘይምኖ መቐረቶምን ገላፂ ባህርያቶምን ክሳብ ሕጂ እውን ኣብ ልብ ነብሲ ወከፍ ኤርትራዊ ረዚን ተምሳጥ ዝገደፉ ስነ ጥበባዊ ስራሓት እዮም። ሰውራዊ ስነ ጥበባዊ ስራሓት ሞያ ናይ ተጋዳላይ ብቕዓት ናይ ተጋዳላይ ብፃይነትን ተወፋይነትን መስዋእትን ተጋዳላይ ብምጥማር ዝሓለፎ ዝነበረ ከምኡ እውን ንዝመፅእ ብምጉስጓስ ንህዝብን ንሰራዊትን ተስፋ ኣብ ምስናቕ ሰሪሕ እዩ። ማዕረቲ ምስ ፀላኢ ዝግበር ዝነበረ ኣፅዋራዊ ውግእ ተቓሊሱ ተጋዳላይ ሃገራዊ ስምዒት

0: ታቱ ካብቲ ዝነበሮ ንላዕሊ ንኽዓቢ ኣባራቲዑን ደሪዑን ነቲ ደቁን የሕዋቱን ንበረኸፋን እዩ ውድብ ዘድልዮ ነገራት ኣብ ምትሕብባርን ምልእኣኽን ንድሕሪት ዘልሓጥ ከይበለ ዝዓዩ ዝነበረ ህዝቢ ድማ ኣፍ ውድብ ብምዃን በቲ ዝርድኦ ቋንቋ ተዛሪቡ ሃገራውነት ኣልቢሱ ክሳብ መወዳእታ ኣብ ጎኒ ውድብ ጠጠው ንኽብል ኣኽኢሉ ክሳብታ ሃረር ዝበላ ደቂቕ ናፅነት ምእካላ እተበስር ተጋዲሉ
1: ኣብውያ ምንርእዮ ክፍግሩ መዓለ ስዒቱ እሎም ኩሎም ኣብ ለቦም ምስል ኣብሆም ዶወሉ ተልሃወሉ ሳሕቆ ክፈለረቕቡን ኣብውና ምንሃለ የታይም ወይ ግኣናኒ የታይም ወይ ግኣናኒ
2: ህሌኮ ክመርዮ
3: ليكوك مريم انا تاكل حبوبك ليكوك

ኣብ ከርሲ ሰውራዊ ጉጅለ ባህልታት ኣነ ዝበሉ ብቑዓት ክሳብ ሕጂ ንምክሓሎምን ንኾርዓሎምን ስነ ጥበበኛታት ፈሬምዮም ምስ ካልኦት ስነ ጥበበኛታት ብምዃን ድማ ድሕር ናፅነት እውን ነታ ሃረር ኢሎም ተቓሊሶም ዘምፅዋ ናፅነት ዝምጉስ ልዕላውነት ንምውሓስ ሃገር ንምህናፅ መኸተን ካልእን ዝገልፅ ዓመት መፀእ ተደጋጊሙ እውን ዘይምኖ ጣዕሚ ዜማታት ኣፍሬምዮም

ዳሃይ ኣድሃና ፅነት መቓልሕ ተርጓሚና ፅነት ቅሐ ፅልሚ ጓልን ወድን ብዘይኣፈላላይ ዋጋ ዝተኸፍሎ ረዚን ትርጉም ንዝሓዘለና ፅነት ቃላት መሪፅካ እዚ ኢልካ ክትገልፆ እውን ከቢድ እዩ። እንተኾነ ኣሰር ሰውራን ገድልን ተኸቲሎም ነቲ ዝሓለፈ ክገልፁ ነቲ ዝመፅእ እውን ከእንፍቱ ዝፍትኑ ጥበበኛታት እዚ ውስጠ ዘ ዘለዎም ቃላት መሪፆም ኣብ ሃዋህው ናፅነት ነዝተማቕሮ ስራሓት ኣፍሪም እዮም።

ንምግላጽ ስፍሓትን ዕምቀትን ክብደትን ርዝነትን ናጽነት ኤርትራዊ ጥበበኛ ጥራይ ዝኽእሎ ውዕሎ እዩ። ነዛ ሎሚ ነስተማቕራ ዘለና ናጽነት ንምውሓስ መንእሰይ ሓሊፉ ህዝቢ እውን ተገሪፉ እዩ። ፍረ ጻዕሩን መስዋእቱን ድማ ፀሓዩ በሪቓ ዝሓለፎ ውዕሎ ንምግላጽ ድማ እዩ። ፍረ ጻዕርኻዩ ህዝበይ ፀሓይካ በሪቓ ያለይለይ መርሃዊ ረኺባ ዓባይ ኣስመራ እናተባህለ ድማ ናጽነት ኤርትራ ተዘይሙሉ ሓቂ ብሓቂ ድማ 24 ግንቦት 1991 ህዝቢ ኤርትራ ፀሓዩ በሪቓ መርሓ ናጽነት ደሚቓያ ንፋስ ሓርነት ኣብ ጎደና ሓርነት እናስተንፈሰ ድማ መርሃዊ እናበለ ህይወት ኸፊሉ ናጽነት ንዘግዘሞ ተጋዳላይ ይዝክር።

ቅድሚ ናፅነት ንዝነበረ እህልው ኮነታት ድሕሪ ናፅነት ድማ ባና ናፅነት ንምውሓስ ዝተኸፍለ ዋጋ ጣዕሚ ሓርነት ንምስትምቓር ዝተኸፍለ መስዋእትን ካልእን ብልክዕ ንምግላፅ ተሰሪሕ እዩ ወነንትን ፈለጥትን ኤርትራ ንሕና ባዕልና ምዃ

ንዓ ብግብሪ ኣመስኪርና ኢና። ነዚ ከዓ ስነ ጥበባውያን ሃገርና ንዓዶምን ንሃገሮምን ንህዝቦምን ብምኡዝን ምቁርን ረቂቕ ጥበብ ብዝሓልፎ መዳይ ገሊፆሞ እዮም። ኣብ ግዜ ሰውራ ተጋዲሎምን ኣጋዲሎምን ድሕር ናፅነት ድማ ሃገራዊ ስምዒት ብዝለዓለ ወኒ ንክቕፅል ኣብ ምውሓስ ልእላውነትን ህንፀትን መኸተ ሃገርን ኣብ ኩሉ ዘተኮረ ሃገራዊ ስምዒት ዝድርዕ ምቁር ጥበብ ዘንጠብጥቡ ኣብ ልቢ ኤርትራዊ ዝሓደሩ ንዘለኣለም ዝነብሩ ህያብ ናፅነት ኣበርኪቶም።

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት፣
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት፣
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ሰላም፣ ኣብ ርሑቕን ቀረባን ብምዃን ንመደብኩም መደብ ስነ ፍልጠትን ጥዕናን ኣብ ምክትታል ትርከቡ ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ጥዕናን ኣሳልጦ ስራሕን ከሰኒየኩም ልባዊ ምንዮትና እንዳገለጽና ብቐጥታ ናብቲ ኣሰናዲእና ዘለና መደብ ክነሕልፈኩም ኢና። ምሳና ጽንሑ።
3: ጥዕና ይኽበሃል ንሰምዕና። እዚ ማለት መሰረት ጥዕና ፅሬት ምዃኑ ንምግላፅ ዝተባህለ እዩ። ንጥፈታት ኣካላዊ ፅሬት ካብ ገፅካ ምሕፃብ ክሳብ ምሕፃብ መላእ ኣካላት ዝኸይድ ንጥፈታት የጠቓልል። ፅሬት ብዘይካ ትዝህበና ጥዕናዊ ረብሓ ኣብ ቅድሚ ሰባት ብርእሰ ተኣማንነት ደው ክንብል እውን ይሕግዘና እዩ። ጉድለት ፅሬት ንዝተፈላለዩ ሕማማት ከቃልዕና ይኽእል። ኣካላዊ ንጥፈታት ፅሬት እዞም ስዕብ እዮም፦ ምሕፃብ ገፅ፣ ምሕፃብ ኣዳው፣ ምሕፃብ ኣጋር፣ ምሕፃብ ፀጉሪ፣ ምሕፃብ መላእ ኣካላት ወይ ሰብነት የጠቓልል። ምሕፃብ ገፅ እታ ዝቐለለት ንጎ ተስኢና ንገብራ ናይ ፅሬት ንጥፈት ምሕፃብ ገፅ እያ። ንጎ ካብ ድቃስና ምስትሳእና ነቲ ብድቃስ ተፀቒጡ ዝሓደረ ኣካላትና ኣበራቢርና ናብቲ ልሙድ መዓልታዊ ንጥፈታት እውን ንምምላስ ቀዳሚት ንወስዳ ስጉምቲ ገፅካ ብማይን ሳሙናን ምሕፃብ ክኸውን ይግባእ። ንጎ ተስኢና ገፅና ምስ እንሕፀብ ኩሉ ነገር ይበርሃልናን ፅሩያትን ሕጉሳትን ከም ዘለና ኮይኑ እውን ይስምዓና። ብዘይካዚ ቆልዑ ድሕሪ ምፅዋቶም ስለ ዝርህፁ ገፆም ብምሕፃብ ነቲ ድሕሪ ምርሃፆም ክፍጠም ዝኽእል ምርባሕ ናይ ባክተርያ ንምውጋድ ይሕግዘና። ገፅና ካብቶም ተጠመቲ ክፋል ኣካላትና እዩ። ብተወሳኺ ንኸም በዓል ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ዝኣመሰሉ ተነቀፍቲ ክፋል ኣካልና ሒዙ ስለ ዝርከብ ካብቶም ቀንዲ ብፅሬት ክትሓዝ ዘለዎም ክፋል ኣካላትና እዩ። ገፅና ብዘይፀሪ ንሕማማት ዓይኒ፣ እዝኒ፣ ኣፍን ኣፍንጫን ዝተቓልዕና ንኸውን። ምሕፃብ ኣዳው ዳርጋ ኩሉ ንጥፈታት ንዕለታዊ ህይወትና ብእዳውና ይዕየ። መግቢ ንምድላው፣ ንምፅርራይ፣ ዝተፈላለዩ ነገራት ንምጭባጥን ካልኦት ዝኣመሰሉ ንጥፈታት ንኸነካይድ ይሕግዘና። ብዙሕ ስራሕ ስለ ዝዓመኸ ልዑል ፅሬትን ክንክነን የድልየን። ከም ሰባት መጠን ኣመጋግባና ብእዳውና ስለ ዝኾነ ኣዳውና ኣብ ምሕፃብ ብዝያዳ ልዑል ጥንቃቐ ክንገብርን ንኣዳውና ብፅሬትን ንፅህናን ክንሕዘን ይግባኣና። እቲ ምንታይ ቀንዲ ብጉድለት ፅሬት ዝመሓላለፍ ሕማማት መበገሲኦም ካብ ኣዳው ስለ ዝኾነ ኣዳውና ክንሕፀበሎም ዘለና ግዜያ። ቅድሚን ድሕርን መግቢ ምምጋብና፣ ድሕሪ ዓይኒ ምድሪ ምጥቃምና፣ ቅድሚ መግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ መጓዓዝያታት ከም ታክሲ፣ ኣውቶቡስ ምጥቃምና፣

0: ምሕፃብ ኣጋር ኣጋርና ንምንቅስቓስ ዝጠቕማና ክፋል ኣካልናየን ንምንቅስቓስ ስለ ንጥቀመለን ከዓ ክረስሓን ክርህፃን ንውር እዩ። ስለዝኾነ ከዓ ብፅሬት ክንሕዘንን ክንከናኸንን ይግባእ። ቆልዑ ኣህላኽ ዝኾነ ፀወታታት ስለ ዘዘውትሩ ኣጋሮም ክርህፁ ግድን እዩ። ድሕሪ ፀወታ ምፅዋቶም ቅድሚ ኣብ ዓራት ምድያቦም መንፀፎም ንኸይረስሕ ግንቦ እግረን መቀራቕሮ ኣፃብዕትን ካልሲ ተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ብቐሊሉ ክርህ ዝኽእል። ስለዚ ከዓ ባክተርያ ንምፍራይ ዝተቃልዐ ይኸውን። ረሃፅ ንኣካላትና ዘየገድሱ ተወሳኺ ማይ፣ ጨው፣ ሽኮር ብውሑድ መጠን ከዓ ዩርያ ዝቆመ እዩ። ብመናፊት ናይ ቆርበትና ከዓ ንግዳም ይወፅእ። ስለዚ ረሃፅ ዩርያ ስለ ዘለዎ ሕማቅ ሽታ ክፈጥር ይኽእል። እዚ ድማ ኣጋርና ምስሩዕ ምስ ዘይንሕፀብ ጫማና እኹል ንፋስ ምስ ዘይረክብ ሕማቅ ጨና ይፈጥር። በዚ ምክንያት ከዓ ጎንቦ እግርናን መንቀራቅሮ ኣፃብዕትናን ካብቶም ዕለታዊ ብፅሬት ክንሕዞም ዘለና ክፋል ኣካላትና እዮም። ብፍላይ ቆልዑ ድሕሪ ምፅዋቶም እንተተኻኢሉ ምሉእ ኣካላቶም ክሕፀቡ፣ እንተዘይኮይኑ ከዓ ኣጋሮም ምሕፀብ ክዘውትሩ ይግባእ። ምሕፃብ ፀጉሪ። ፀጉሪ ብዝሞቱ ውሕታት ዝቆመ እዩ። ፀጉሩና ብቐሊሉ ዶሮና ርስሓትን ክክብ ይኽእል። ስለዚ ከም ካልኦት ግደማውያን ክፋል ኣካላትና ንርስሓት ዝተቃልዐ እዩ። ስለዝኾነ ብፅሬት ክንሕዞ ግቡእ እዩ። ፀጉሩና ብፅሬት ምስዘይትሓዝ ንዝተፈላለዩ ናይ ፀጉሪ ባልዓት ከም ቁማንን ጭብን ካልኦት ናይ ቆርበት ሕማማት ክቃልዓና ይኽእል። ካብዚ ንምድሓን ፀጉሩና ብመደብ ክንሕፀብን ንቆልዑ ደቅና ከዓ ብመደብ ፀጉሮም ንክሕፀቡ ከነተባብዕ ይግባእ። ብፍላይ ንተምሃሮ ኣዋልድ ደቅና ድሕሪ ክግቡእ ፀጉረን ምሕፃብን ተገዲሰን ክንቅፅዖን ተተኻኢሉ ከዓ ክቁንኖ ይምከር። ምሕፃብ መላእ ኣካላት ወይ ሰውነት። ኣካላትና ዘየድልዩ ርስሓት ብመልክዕ ረሃፅ፣ ሽንቲ ማይ፣ ሽንቲ ደገ ብዝተወደበ መንገዲ ይጉሕፍ። እዚ ካብ ኣካላትና ብመልክዕ ፈሳሲ ብፍላይ ብመልክዕ ረሃፅ ዝጓሓፍ ርስሓት ኣብ ግዜኡ ካብ ቆርበትና ሓፂብና ክንኣልዩ ኣለና። እዚ መስርሕ ኣብ ሰዓቱ ብዘይትግበር ግን ንምርባሕ ባክተርያ ዝተቃልዕና ስለ ንኸውን ኣብ ኣካላትና ሕማቅ ሽታ ይፈጥር። ነዚ ሽታ እዚ ንምእላይ ኣካላትና እንተወ ሓደ ኣብ ሳልስቲ ሓደ ግዜ ክንሕፀብ ይግባእ።
1: ጥዕናየ ሰባት ብጥቕሲ ኣደ ጥዕና ብሉኒ ግን ፅሬቱ ስመይ ኩሉ ክፈልጠኒ ፅፈት ከዓ ሳጓይ ኩሉ ፅውዓኒ ኣደ ጥዕና ኣይኮንኩን ጥዕና በሉኒ ብቐንዳ ጥዕናየ ኣደ ጥዕና እስከይርሕቀኒ እስከ ስምዕዎም ነዞም ምሩፃት ኣካላት ብዛዕባይ ዝብልዎ ቃለ ምስክርነት ክዛረቡ ደልዮም ኣነንታዮም ምዃነይ ከይተሰከፉ ብልቢ ክገልፁ ውዕለተይ። ገጽ ናተይ ናይ ገጽ ሓደ ሓቂ ክነግረኩም እንተዘይተሓፂበ ንጉሆም ዝተሳእኩም ዓይኒ ይቑልዕ ምዕጉርቲ ይቑርብዕ ልዛይኩም ርእዩ ሰብ እስሕቀኩም ብሰንኪ ርስሓት ጉድኣት ይስዕበኩም ኮታ ፅሬት ያ መልክዐይ ፅፈት ያ ሓበነይ ኩርዕተይ ስለዚ ፅርዩኒ ነዚ ሓቂ ተረዲእኩም ገጽካ ምሕፃብትኹን ፋልመይትን ጥፈጥኩም።

0: ኢድ በኣይ ሰላም ኢልኩም ብሳላይ ትበልዑ ብኣይ ተጣቕዑ ብሞያይ ተድምዑ ግና ትርጉም የብለይን ብዘይ ጽሬት ክንዲ ጥቕመይ ተጓዳኢት የ ተጐዲላ ጽፈት ኣነን ተረሲሐ ሕማምዩ ዓስብኹም ሞፍቶ ጀርምታት ትኾኑ የዓቢ ስቓይኩም ስለዚ ሓልው ጽፈተይ ጽሬት ትኹን ክዳነይ። ጾግሪ ይንዋሕ ይሕጸር ይቈነን ይሰንተር ኣነ ጸጕሪየ መልክዕ ብዘይ ዋጋ ዕዳጋ ግን ጽፈት ተዘየሰንያትኒ የብለይን ዋጋ እንተዘይ ጸፊፈ ቐልጢፈ ይቕምል ፎሮፎር ኣምጽአ ግዕዘ ይምልምል ክሕጸብ ኣሎኒ ክማዞ ብሳምና ክምሸጥ ኣለኒ ክጸሪእ ኣመና ጽሬት ተዘየላ የብለይን ቁመና። እግሪ ኣነ እግሪ እውን ዝብለሎኒ ከም ኦክስጅን ጽሬት እያ ተገድሰኒ ልክዕ ከም ብጾተይ ጽፈት ባህብለኒ ኣብ ካልሲ ተዓሺገ ተሸጒጠ ኣብ ጫማ ርሂፀ ኸየመንጩ ንሸታትኡ ሕማቕ ጨና ክሕጸብ ኣሎኒ ከምቶም ካልኦት ኣካላት ጽሬት እያ ኽብረተይ ተድሕን ካብ ረስሓት። መላእ ነፍሲ ኣነ መላእ ነፍሲ ኩሉ ዝጠርነፍኩ ምስ ኩሉ ክፋላተይ ብቑርበት ዝተጠቕለልኩ ጥዕናይ ክሕሎ ጽሬት ተድልየኒ ስለዚ ኸይተሃከኹም ሕጸቡኒ እንተዘይ ጸሬ ዘስዕቡ ሕማቕ ኣለኒ። ሰሚዕኩሞም ዶ እዞም ክፍለ ኣካላት መውፅእ ኣፎም ኮይና ጽሬት ሓቆም ከኣዮም ብዘይትምክሕቲ ካብ ቀደም እዋን ካብ ጥንቲ ጥቅምቲ ኣነ ጽፈት የ ፈውሲ ሕማም ኣነ ጽሬት የ መከላኸሊ ሕማም። ኣካላዊ ጽሬት ጽሬት እንታይ ማለት እዩ?
1: ጽሬት ንጥዕናና ዘውሕስ ተግባር እዩ። ስለዚ ኸዓ ጽሬት ኣደ ጥዕና እያ ንብል።
0: ንጥፈታት ኣካላዊ ጽሬት ዓይነት እዮም፦
1: ምሕጻብ ገጽ፣ ምሕጻብ ኣእዳው፣ ምሕጻብ ኣእጋር፣ ምሕጻብ ጸጉሪ፣ ምሕጻብ መላእ ሰብነት ወይ ከዓ ኣካል።
0: ገጽና ንየኖት ክፋላት ኣካላትና ሒዙ ይርከብ?
1: ንዓይንና፣ እዝንና፣ ኣፍናን ኣፍንጫናን።
0: ገጽና ክንሕጸበሎም ዘለና ጊዜያት ከመዓስ እዮም?
1: ካብ ድቃስና ምስ ተባራበርና፣ ድሕሪ ጸወታ ምጽዋትና፣ ድሕሪ ምርሃጽና ኸዓ።
0: ገጽና ምስ ዘይጸሪ እንታይ ይኸውን?
1: ንሕማማት ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ንቃላዕ።
0: ኣእዳውና ንምንታይ ይጠቕማና?
1: ኣእዳውና መግቢ ንምድላው፣ ንምጽርራይ፣ ሰላምታ ንምልውዋጥ፣ ዝተፈላለዩ ነገራት ንምጭባጥን ካልእ ከዓ።
0: ኣእዳውና ክንሕጸበሎም ዘለና ጊዜያት ከ ኣይነት እዮም?
1: ቅድምን ድሕርን መግቢ ምምጋብና፣ ድሕሪ ዓይኒ ምድሪ ምጥቃምና፣ ቅድሚ መግቢ ምድላውና፣ ቅድሚ ንቖልዑ ምምጋብና፣ ድሕሪ ህዝባዊ ቦታታትን መጓዓዝያን ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዞ ነገራትን መሓዝና ኸዓ።
0: ኣእጋርና ኸ ንምንታይን ዝጠቕማና?
1: ንምንቅስቓስ።
0: መዓስ ኢና ኣእጋርና ክንሕጸብ ዘለና?
1: ድሕሪ ጸወታ ምጽዋትናን ድሕሪ ምርሃጽና ቅድሚ ብዓራት ምድያብና
0: ግንቦ እግርናን መንቀራቁሮ ፃብዕትናን ስለምንታይ ሽትት
1: ኣብ ካልሲ ተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ይርህፅ ስለዚ ከዓ ባክቴርያ ክፋሪ ይኽእል
0: ፀጉርና እሞ ኣበይ ዝርከብ
1: ኣብ ልዕሊ ርእስና ይርከብ ብቐሊሉ ከዓ ዶሮናን ርስሓትን ይእክብ ስለዚ ፀጉርና ብፅሬት ክንሕዞ ኣለና
0: ፀጉርና ብፅሬት ምዘይተሓስከ እንታይ ንኸም
1: ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማትን የቃልዓና ስለዚ ፀጉርና ብመደብ ክንሕፀብ ይግባእ
0: ብፍላይ ነዊሕ ፀጉሪ ዘለዎን ኣዋልድ ከንታ ክገብራ ግበአን
1: ድሕሪ ፀጉረን ምሕፃበን ክንቅፅኦን እንተ ተኻኢሉ ከዓ ክቁነኖኦን ይምከር
0: ንመላእ ነብስና ከም ኮቦርታ ተቕሊሉ ዝርከብ ክፍሊ ኣካላትና ሞመን እዩ ዝበሃል
1: ቆርበት
0: ቆርበትና ብኸመይ ይረስሕ
1: ብርሃፅ ንዝጓሓፍ ርስሓት ኣብ ግዜኡ ካብ ቆርበትና ሓፂብና እንተዚኣሊናዮ
0: ነብስና እንተዘይተሓፂብና ኸ እንታይ ንኸውን
1: እዋ ንምፍራይ ባክቴርያ ንቃላዕ ኣብ ኣካላትና ከዓ ሕማቕ ሽታ ይፈጥር
0: ስለዚ ፅሬት ነብስና ንምውሓዝታ ክንገብር ይግባእ
1: ኣካላትና ኣብ ሳልስቲ ክንሕፀብ ይግባእ ፅሩይ ክዳን እውን ክንክደን ኣለና
2: እምበኣር ከስ ሓፈሻዊ ናይ ሎም ምድላዋትና እዚ ክትከተልዎ ዝፅናሕኩም እዩ ነይሩ በዚ ቅረብናልኩም መደብ ዓጊብኩም ክትኮኑ እምንቶና እዩ ኣብ ዝቕፅል መደብና ብተመሳሳሊ መደባት ናይ ስነ ፍልጠት ክሳብ ንራኸብ ድሓንቀኒ ኢልና ንፋነወኩም

ሰላም ሰላም ፍትዋ ተምሃሮ ከመይ ኣለኹም? እዚ ብሚኒስትሪ ትምህርቲ ዝዳሎ ትምህርታዊ መደብኩም መደብ ትምህርቲ ሕሳብ ናይ ቀዳማይ ክፍሊ እዩ። ንሎም እምበኣር ሒዝናልኩም ቀሪብና ዘለና ምዕራፍ ሓደ ንኡስ ኣርእስቲ ኣሃዛት እዩ ክኸውን። እምበኣር ከስ ፀጥ ፅቡቕ እናተመነኹ ናብ ትምህርትኩም ከብለኩም ሰናይ ምክታል።

0: ኣሃዛት እንታይ ማለት እዩ? ቁፅርታት ማለት እዩ። ቁፅርታት ቆፂርኩም ከም ትኽልዎ ከዓ ፈሊጥ ኣለኹ። መናለስካ ሓንቲ ቁፅሪ ነግረኒ ሕረይራዩ ሓደ ንፉዕ ኣብሳሪት በረኸት ሰለስተ ኤላኤል ኣርባዕተ ሰማርያ ሄርሜላ ሰናይ ዓሰርተ ትሽዓተ ሃራይ ነዳ ቤሊንዳ ሚልኪያስ ሉቃስ ዮርዳኖስ ንፉዓት ነብሶም ኣጣውዕላ ንፋዓት። ሕጂ እዞም ክትብልዎም ፀናሕኩም ብፅሕፈት ከመይ ከም ዝመስሉ ክንሪኦም ኢና። ኣራይ ግን ቅድም እንታይ ክንገብር ኢና? ከመይ ጌርካ ከም ዝፍቀድ ክንሪኦ ኢና። ሕረ ኣብዚ ኢደይ ታይ ሒዘ ደሎ ርሳስ ሒዘ ኣለኹ ምሽቶ መን ኣሎ ወፂኡ ክንደይ ርሳስ ኣለዎ ኣብዚኣ ፈቒዱ ዝነግረኒ ኣራይ ሉቃስ
1: እዚአን ርሳስ ሓሙሽተ እዩ።
0: ከመይ ጌርካ ፈቂድካ ናርእየና?
1: ሓዋተይ ክልተ ሰለስተ ኣርባዕተ ሓሙሽተ
0: እንደይ ርሳስ እዩ እዚአን
1: ሓሙሽተ
0: ሓሙሽተ ርሳስ ፋዕ ጠቕሉ ከመይ ጌይሩ ፈቒድዎ ንርኢና የን ምሽ በብሓደ ተንቁፅ

0: ብሓደ ፈቂድዎን ሕ ኣራይ መን ኣሎ ነዛ ቀዳመይቲ በተን ደለዋ ህንፃ ፃፅሒፉ ክንደይ ምኳናታ ቁፅሪ እንታይ ዓይነት ህንፃ ተፃሒፋ ኣላ ትነግረኒ ኣራይ በረከት
1: እዚኣ ትኮን ህንፃት እዚኣ ብሓደ ትበሃል
0: ሕቲ ኩሉ ሕንፃ ትኩሉ ሕንፃ ደጌርካ ትፀሓፍ ንፋዕ ኣጣቅዕሉ ኣራይ በረኸታ ኢልና ቁፅሪ ሓደ ብምንታይ ጌርካ እዩ ትፅሓፍ ትኩሉ ሕንፃ ጌርካ ምስ ፀሓፍካያ ቁፅሪ ሓደ ትኸውን ይብለና ኣሎ ኣራይ ነታ ካልአይቲ መን ኣለው ከ በታ ተፃሒፋ ደላ ፅሒፉ ክንደይ ምኳና ተቀፅሪ ነግረኒ ቁፅሪ ክልተ ኣረይናደ ምስ ገበርናይ ኣውጥሪ ክንደይ ትኸም ቁፅሪ ክልተ ትኸውን ንፍዕቲ ጣቅዕሎ ኣረይ ነዳ ከመይ ጌራ ፅሒፋታ ቁፅሪ ክልተ ቅድም እንታይ ጌራ ለዋይ ሽዑኸ ሽዑ ቁፅሪ ክልተ ኮይናትና ሓራይ መና ኣሎ ነታ ሳሰይቲ በተን ደለዋ ሕንፃጣት ፅሒፉ ክንደይ ምኳናት ቁፅሪ ነግረኒ ቁፅሪ ሰለስተ ኣረይ ሰናይ ኣራይ ቁፅሪ ሰለስተ ከመይ ጌርካ ለ ፅሓፍ እዚኣ ጋድም ድያ እንታይ ዓይነት ቅርፂ እያ እዚኣ እዚኣ ለዋይ ኣትባህራ እያ ሓንቲ ለዋይ ትገብር ካልኦይቲ ለዋይ ምሰሶ ከላ ቁፅሪ ሰለስተ ትኾነልካ ትረዲእካ ዶ እስከ ድገማ ክንባሓድሽ ደምሲስካ ክንባሓድሽ ኣራይ ኣራይ ኣጠቅዕሉ መን ኣሎ ሕጂ ነታ ራብዒቲ በተን ደለዋ ሕንፃፃ ፅሒፉ ክንደይ ምኳና ተቀፅሪ ነግረኒ ተማርያ ብዕቲ ጣቅዕሎ ኣራይ ሰማርያ ከመይ ጌራ ፅሒፋት ኣቁፅሪ ኣርባዕተ ቅድም እንታይ ጌራ ትኩል ተጠቂማ ምስ ገበረት ቁፅሪ ኣርባዕተ ኮይናትላ ኣራይ ምን ኣሎ ነታ ሓምሸይቲ በተን ደለዋ ፅሒፉ ክንደይ ምኳናት ኣቁፅሪ ነግርና በሊንዳ ጌርካ ትፀሓፍ ንፍዕ ትጣቅዕሎ ኣራይ ቤሊንዳ ከመይ ጌራ ትሕፋት ቁፅሪ ሓሙሽተ ቅድም ጋድም ሽዑኸ ትኩል ሽዑኸ ሽዑ ቁፅሪ ክንደይ ኮይና ሓሙሽተ ኮይናትልና ንቀፅ ምና ኣሎ ነታ ሻድሸይቲ በተን ደለዋ ፅሒፉ ክንደይ ምኳናት ቁፅሪ ነግረኒ ሚልክያት ኣጣቅዕሉ ኣራይ ሚልክያት ከመይ ገይሩ ፅሒፉዋ እዚኣ ቅድም እንታይ ገይሩ ሽዑኸ ቀለቤት ትገብር ቁፅሪ ክንደይ ትኸውን ቁፅሪ ሽዱሽተ ትኸውን ሕራይ መና ኣሎ ነታ ሻብዒት በተን ደለዋ ሕንፃፃ ፅሒፉ ክንደይ ምኳና ትነግረኒ ኣረ ሄርሜላ ትገብር ቁፅሪ ክንደይ ትኸውን ሽ ኣረይ ፍዕ ትጣቅዕሎ ከመይ ጌራ ፅሒፋት ኣቁፅ ሸውዓተ ሸውሓት ትኩል ምስ ገበረት ክንደይ ኮይናትላ ቁፅሪ ሸውዓተ ኮይናትላ ሃራይ መና ኣሎ ነታ ሻምነይቲ በተን ደለዋ

0: ኣዛእሃዛት ንርኢ ኣለና ምሽ ሓንቲ ክፅውዕ እንደ ምልሱ ስኹም ከዓ ኣይዶ ሓረ ሽዱሽተ ኣበይ ለመና ኣሎ ዘርእዩ ሓረ ኣቤሊንዳ ካዓ ትፃሓፍ ጣቕብለ ሓረ ቁጥሪ ሸውዓተ በረኸት ጌርካ ፅሓፍ ንፍዕ ሓረ ጣቕብሉ ሓረ ቁጥሪ ክልተ ነደ
1: እዚኣ ቁፅሪ ክልተ ትበሃል ለዋይ ጌርካ ጤና ጌርካ ጋብን ጌርካ ድማ ትፅሓፍ
0: ጣውዕሎ ሰነቲ ኣራይ ዜሮ ኢላኤል
2: ቀሊቤ ጥራት ፅሕፋ ሰዓ ዜሮ ትኸው
0: ሰነቲ ጣውዕሎ ኣራይ ብርባዕተ ሰናይ
3: እዚኣ ብርባዕተ ትበሃል ድኹን ጌርካ ጋድን ድኹል
0: ረንፋዕ ጣውዕሉ ኣራይ ኣራይ ሓደ ሚልክያስ
4: እዚኣ ቁፅሪ ሓደ ትበሃል ድኹን ጌርካ ከዓ ፅሓፍ
0: ንፋዕ ጣውዕሉ ኣራይ ቁፅሪ ሓሙሽተ ሰማርያ
5: እዚኣ ቁፅሪ ሓሙሽተ ትበሃል ጋድም ጌርካ ትኹን ለወይ ጌርካ ድማ ትፅሓፍ
0: ፍዕቲ ጣውዕላ ኣራይ ቁፅሪ ሸሞንተ ሄርሜላ
6: ያ ቁፅሪ ሸሞንተ ትበሃል ክትፅሓፍ ከላ ከዓ ቀለቤት ጌርካ ቀለቤት ትበሃል ሸካ ቁፅሪ ሸሞንተ ትበሃል
0: ፍዕቲ ጣውላ ኣራይ ቁፅሪ ዓሰርተ ኣብ ሳሬት
7: እዚኣ ቁፅሪ ዓሰርተ ትበሃል ንፅፋ ከለና ከዓ ትኩል ጌርና ቀለቤት
0: ገብራ ቁፅሪ ዓሰርተ ትኾን ፍዕቲ ጣውዕሎ ኣራይ ቁፅሪ ሰለስተ ልቀት
8: እዚኣ ቁፅሪ ሰለስተ ትበሃል ዋጌርና ዋጌርናካ
0: ፅሕፋ

0: ኣራይ ዜን ካ ኣለዋ ሓደ ከመይ ጌርካ ትፅሓፍ? ትኩል ኩላ ሓስካ ብዋ ቁፅሪ ክተ ቁፅሪ ሰለስተ ራብዒቲ ትኩል ሓሙሽተ ሽዱሽተ ሸዓተ ትኩል ሸሞንተ ሸዓተ ዓሰርተ እዚኦም ኣሃዛትና እዮም። ኣራይ ናይ ልማዓት ትምህርትና እዚአን እየ ነይረን።
1: እምበኣር ከስፍትዋት ተምሃሮ ናይ ሎሚ ትምህርትና ኣብ ሰዛዚሙ ኣሎ ተረዲእኩም ክኸውን እውን ተስፋ ይገብር። ዝመፅእ ትምህርትና ብታሊ ምፍቃሪ ክኸውን ክሳብ ሽዑ ግን ሰናይ ናይ መፅናዕቲ ግዜ ይግበረልኩም።